0: ኣለይቲ እንድኢ ወላ ሕጂ ክትዝክር ከለኻ እምበርዶ ከምኡ ነይሩ ኣብኡ ስለ ዝነበርና እምበርዶ ብሓቂ በዲሆነ እየን ሓሊፈን ከም ሰባት ጠጠው ኢለን ኣለዋ ኢልካ ክትዛር ታናተይ ርድኢት በቲ ዝሪኦ ዝነበርኩ ብፍላይ ብፍላይ ከኣነ ምስቲ ናይ ምዝላቅ ዝዕለልኩካ ቀዲመ ድልሃንቲ የ ዳርጋ ኣትየያታ ቤት ትምህርቲ ሰውራ ዜሮ ሕድ የ ኩለን ብሕዱ እዚ ግዜ ፀሓር ግን ኣብ ድልሃንቲ ቁሩብ ብርክት ዝበለ ግዜ ይወዲ እዩ ኣለይቲ ጀልሃንቲ ፀሓይ ጀልሃንቲ ክነግረካ ነ ልዕሊ ሓምሳ እያ ትኸይድ ዲግሪ ሰንቲግሬድ ኣብታ ፀሓይቲ ኣ ለይቲ ሰንኪትካ ወዲእካ ቃልዑት ክትቆርስ ቃልዑት ክትሓፅብ ቃልዑት ጥዕንኦም ክትከታተል ወእንድዒ እንታይ ኢኸ እታ ኣልያናቶም ልዕሊ ኩሉ ሓውሎ ይልብልበካ ፀሓየላ ትልብልበካ ምስ ዋዓየት ክትግረሙ ላፋ ብፍርቂ ፊስቶ እዩ ናይ ቆራጥ ናይ ፊስቶ ብኡ እዩ ዝግበርቲ ላፋ ባስካ ዓብዪ ኣብኡ እዩ ዝግንጠል ትሕሩጭ ዝለውሰኦ መቐጫን ይበሎን እንጀራን ይበል ሕጂ ኩሉ ክትትንትኖ ቅሩብ ማዕለሽ ድሓን ግን ግምት ይወስድ እዩ ሰብ ንዚኣን ጌርና ከም ኣዴታት ኮንና ምሰራሕና እያ ዶ ንገብራ ሳንከሎ ላፋ እውን ተፀግመና ኣይኮነን እዚ ክንገብር ኣብኣ ግን እንታይ እያ ነይራ ዕላማ መትከል ሕልና ናተይ ኢልከ ንዝኾነ ስራሕ ተቐቢልካዮ ምስራሕ ተቐቢልካዮ ግን ክብል ከለኹ ንክጋደላ እየን መፅአን ኩለን ንክዋጋኣ እየን መፅአን ዋላ እውን ተዋጊአን ተሰዊአን እዩ ከይደናና እየ ብዙሓት ግን እንታይ እዩ ኣብታ ስራሕ ተዋህበት እየ ዝዛረብ ዘሎ ከዓነ ከም ናታን ብዘይ ተጉላባነት ብዘይ ሸለልትነት ይሰርሓኣ ስለ ዝነበረ እየ ዘመስግነን ዘለኹ እምበር ናይ ተዋጋኢ ሓይሊ ስምዒታት ነይርዎን እዩ እሰን ከዓ ክምደባሉ ዝግባአን እውን ይግባአን ነይሩ ምምዳባት ምናት ክብርያስ ነይርዎን ግን ኣብ ሰውራ ኣብርየኒ ኣነ ይሰርሖ ነ እዚ እዚ ከቢድ እዩ ከምዚ ኸይኑሎ ሓሚማ ይብላን እየን ደቂ ሰንኪ ንግረካ ሕሙም ርአ ይፈልጥን ኣነ ሓደ ኣባል እንዲ ሓደ ክልተ ክህልዎ ክእሉ ግን ከምኡ ይነበረን ሓሚማ ኢልካ እውን ኣይትውክርን ኢኻ ሕና በርካ ብፃይ ከዓ ካትሕግ እንታይ ዓይነት ፍጥረት እዩ እንታይ እዩ ብኸመይ ገይሩ ፀርሕ ነይሩ ኢልካ ትግረም ኢኻ ናይ ብሓቂ ንሕና ሓደ ቆልዓ የፀግመና ኣሎ ሕጂ ምስ ወለድና ክልተ ቀልዑት የፀግሙና ኣርባዕተ ሞተ መፅሑ ግደፍዎ ትፅለን ግን ኣብኡ ዝነበረ ሓይሊ ኣብኡ ዝነበረ ሕሊና ንበይኑ ዓይነት ሰውራ ናይ ብሓቂ ንሰብ ኣብልሕዎ እዩ ከምዘካራ ሓምሳ ዓመት ናይ ቤት ትምህርቲ ሰውራ ብጣዕሚ እየ ብጣዕሚ ዘመስግን ከምኡ ዝወደቡ ክትኸውን ክውን ክገብርዋ ዝፀቓሩ ንምንታይ ኩሉ ኣብ ቤት ትምህርቲ ሰውራ ዝግበር ዝነበረ ሰብ ከም ታሪክ ክፈልጦ ከለ ከኣምኖ ከማነ ክእልን ይገርሞ እምበርዶ ሰብ ከምዚ ነይሩ እዩ ኢሉ ስለ ዝድነቕ እሳን ግን በቶም ቀልዑት ኣይኮነን ንሰብ መማሃራኖም ክብሪ ኣለዎም ኣብ ኣለይቶም ክብሪ ኣለዎም ኣቦታቶም ዝነበሩ ክብሪ ኣለዎም ሓካይም ነርና ንሕና የኽብሩና እዮም ከማንዓ ሕጂ ሓደ ፈተውራሪ ፍፁም ንኣላይኡ ረጊፁ ዝኸይድ የለ በሊሖም ማዕቢሎም ከዓ ምንታይ ደረጃ ኣለዉ ድሕር ንዛረበሉ ንኸውን
1: ሕራይ ናብ መምህር ኢብራሂም ኣቦታት ኢልና ነርና ተራቦ ከመይ እዩ ክንደይ ተምሃሮ እዩ ዝኣሊ እንታይ እንታይ ትንጥፈታቱ ትገልፀልና
2: ሕጂ ኣቦታት ኣምዛ ዓንተወ ዝበልኩ ኸ ኣካል ናይታ ባዶ ኮይኖም ዚ ናይቶም ቆልዑ ኣለይቲ እዮም ኣቦ ሕጂ ኩሉ እዩ ካብ ቁርሱ ጀሚርካ ምስሑ እቲ ናይ ኣመጋግባ ብምሉኡ ናይ ክዳኑ ክዳኑን ቀዳት ከይትኸውን እቲ ክዳን ናይ ሜዳ ኩሉ ርዲእ ብፍላይ በዓል ጀልሃንቲ ክዳን ኣብ ነብስኻ ይፀንሐን እዩ ክዳኑ ትከታተሎ ድሕሪ ብዓባያ ጥዕኑ እቶም ተማሃሮሲ ሓምሳ ድኦም ስሳ ብሓደ ጋንታ ኣለዉ እዛ ጋንታ

እዚኣ ወይዛ መስርዕ እዚኣ ንበላ ብሙሉእ ናይቲ ኣቦ ሓላፍነት እዩ ካብ ኣመጋግቦም ካብ ፅሬቶም ትምህርቶም ግዜ መፅናዕቲ ኣላ እቶም ቆልዑ ሰዓት ክንደይ ክሳብ ሰዓት ክንደይ ምዘፅንዑ ናይ መፅናዕቲ ግዜ ኣሎ ካብ ሰዓት ክንደይ ናብ ሰዓት ክንደይ ናይ ባህሊ መደብ ተልዩ እታ ናይ ባህሊ ዝገብሩ ኣላቶ ካብ ሰዓት ክንደይ ናብ ሰዓት ክንደይ ዕንጨይቲ ይውፈር ምክንያቱ ዘናብታ ናይ ኣሌት ዳሓር ከምፃየ እቲ ቀንዲ ምስቲ ትምህርቲ ኣህላኽ እንታይ እዩ

0: ከምዚ ሕጂ ምስ ካሊእ ፕሮጀክት ጌርካ ወይ ካሊእ ጌርካ መሃሮ የለን ብቃሉ ነግረካ ወይ ስሌዳ ኣሎ ፅሑፍ ነግረካ ትሕዞ ኢኻ ከዓ ክትግደስ ኢኻ ተሓትት ንዓይ ሕዝካ ኢኻ ትብገስ ኒ ምምህርና ሓት ናይ ክፍሊ ህዝቢ ተራ ነይሩ ሕጂ ጀማሂር ንብሎ ጀማሂር እግሪ እግርናን ምሳና ከምዛ ሕጂ ንብሎ ውዳቤ ሞች ንብል ናይ ህዝቢ ወላ ብምምሕዳራት ሕጂ ክንሪኦ ከለና ትካላት ኣለዋ ሃማዲኤ ለምሳኻ ከም ናይ ንኡ ዞባ እዚ እንዳዕዩ ኣለዉ እዩን ሰብኣዊ ድሕነትን ኩሉ ከታስ ምሳኻ ይኣቱ እዩ ኣብኡ እውን ብፍላይ ክፍሊ ህዝቢ ዓብዪ ተራ ነይርዎም ኣብቲ ህዝቢ እናወደቡ ምሳኻ እውን ይዋሱ እዩ ሓምሻይ ክፍሊ ዳይረክተር መምህር ሓኪም ናይ ባህሊ ከዓ ይፈታትን ባህሊ ስለ ዝነበርኩ ግጥሚታት የውፃሎም ቶም ቀልዑት ምዕፃዊ ትምህርቲ ባዕለ የ በቃ ዘላ ናይ ገለ ዜማ ናይ ዝኾነት ሓዋዊሰ ወይ ቀደም ዝፈልጣ ወይ ኣብ ባህሊ ከለኹ ዝሰማዕክዎ ወይ ገለ ንዓዓ ኣዋሲበ ቤት ትምህርተይ ክዓፁ ከለኹ ከመይ ዝበለ መደብ ይገብር ኣግራብ ዘለዎ ኣብ ሃበሮ ብጣዕሚ ገረብ ናይ ጋባ ብዙሕ እዩ ካብ ምንታይ ንጥቀመሉ ጋባ ከመይ ጠቂሙና እኒ ከምዚ ኣቡካስ ንብል ንሕና ሕጂ ናይ ቁፅሪ ክትምህር ከለኻ ጋባ ሕጂ እረዩ ንብሎም ነቶም ተምሃሩ ኣርዩና ሕጂ ክመፅእ ካሎ ተማራይኑ ጎመፅኡ ድሕሪ ቀትሪ እየለ ምክንያቱ በዛዕባ ኣጣሉ በዛዕባ ገሊኡ ክሓስብ ኣለዎ ማለት መነባብርኡ ድሕሪኡ ምሳና ናይ ንጎ ጥራሕ እዩ ዝምሃር ክሳብ በፋዱስ ሰዓት ሓደ ገፁ ሕጂ ዘን ጋባ ኣርዮም ምሰምፅዎን ከምዚ ወርክሾፕ ንብሎ ሕጂ ኣነ ሕጂ ይገርመኒ ወርክሾፕ ኣይፈልጣን ነይረ ኣነ ምእካብ ተምሃሮ እዩ ዝፈልጥ ነይረ በብእካብ እካብ ገይረዮም እተን ጋባ እየ ዝገብረሎም ሕጂ ምጉዳል እንድሕሪ ክምህርካዩነ ብልዓየን እየ ዝብሎ ዓሰርተ ጋባ እንድሕሪ ቀሪበ ኣሎ ነተን ኣርባዕተ ብልዓየን ንብሎ ክንደይ ተሪፈና ካ ቆፅረን ሓተ ክለ ሰለስ ኣርባዕ ይብለካ ሽዱሽተ ቤተ ደክለ በልዓኩዎን ይብለካ ተንክልተ በሊዕዎን ኣሎ ክንደይ ተሪፈና ኻ ኣርባዕ ተርፈየኒ ይብለካ በዚ ንጥቀም ነርና ኣብ ሳንብል ናይ ማትስ ናይ ቁፅሪ እየ ዘምፅአ ዘለኹ ካሊእ እውን ከምኡ ንገብር ነርና ቅርፅታት ሕጂ ኣቕፅልቲ ነርና ዝገርመካ ቲ ቁፅሊ ኣነ ብሃበሮ ዝሪኦኒ ከምዚ ሕጂ ቅፅሊ ምስ ረክብ ኣርባዕተ ኣንገሎ ትገብራ እዚኣ እንታ ኣላ በዚ ሓደ ክልተ ሰለስተ ኣርባዕተ ይብለካ እንታይ ሕጂ ከምዚ ንራብዓይ ንሳልሳይ ክትኣቱ ከላ ከምዚ ስኩዌር ንብል እዚ ትሪያንግል ገ ንብሎ ናብዚ ብከምኡ ንጥቀመሉ ነሩ እምኒ እምኒ ንሰርዖ ከምዚኣ ገይርና ኣርባዕተ ሕጂ ትሽንአይ ናትና እዚ ነ ተሓሪና ንምዕቢ ሕጂ እዞም ተምሃሮ በዚ ንምህሮም ዝነበርና እንድዒ ኣነ መምሃራን ኮይኖም ሓለፍቲ ኮይኖም ካሊእ ደረጃ በፅ
1: ሕራይ ነመምር ኢብራሂም ከም ኣቦ ኮንካ ትሰርሕ ነርካ እሞ መዓት ብድሆታት ነይሩ እዩ እስኪ ብድሆታት ብኣብነት እንዳጠቐስካ ክትገልፀና
2: ሕጂ እንታይ እቲ ኣቦታት ኮንካ ዓንተቦ ከም ዝበልና ነይሩ ሕጂ እቲ ቤት ትምህርቲ ሶራ ዘሎ ሰብ ኣብኡ ዓንተቦ እውን ጠቂሳቶ ነራ ክመፅእ ከሎ መብዛሕትኡ ክጋደል ዝወፀ መንእሰ እዩ ሕጂ ተዋፃፅኡ ገሊኡ ካብ ዓዲ ዝወፀ ብጥርኑፍ ግን ብፍላይ እዚ ናይ ምንሳሓብ ናይ 78 ቀያሕቲ ዕምባባ ደቀ መሓረ ሰገነይቲ ደቀ መሓረ ዛግር ደቀ እዚ ከረን እዚኦም ብእኩባት ዝመፁ እዮም ሕጂ እዚኦም ብተዛማዲ እውን ትንቕሓቶም ድሓንኩን ዋላ ብል እምበር እቶም ካብ ፍቐዱ ዝመፁ ግን ክወፁ ከሎ ዋላ ናእሽቶ ኮይኑ ክጋደሉ ብረት ከልዕሉ ሞ ንፀላኢ ካሃርሙ ዝመፁ እዮም ሕጂ እዚ ዓባይ ብድያ ነቶም ኣቦታት ወላ ንመምሃራን ምክንያቱ ለይቲ ይሃድሙ ሓደ እንድሕሪ ሃዲሞም ዝብኢ ምብላዕ ኣሎ ሓደጋ እውን ነይሩ እዩ ናብ ፀላእ እውን ነዮ ክስታይ ክኾኑ ክእሉ ነዚ ሓልዋ ዓንተቦ እንታይ ኢለካ ነ ሓልዋ ጋንታ እውን ነራትነ ሓልዋ ጋንታ እንታይ ታ ዕላማኣ ካብ ፀላኢ ካብ ኣራዊት ካብ ኩሉ ብፍላይ ብተቐዳማይ ግዜ በቲ ሓደ ወገን ተጋድሎ ሓርነት ነይሮም ተፃውኡታት ነይሩ በቲ ሓደ ወገን እውን ከም ዝብለካ ናይ ኣራዊት ዲ ናይ ካልእ ናይ ካልእ እውን ፀገን ከይክዎን ቶም ቆልዑ ከይጉድዑ ተባሂሉስ ሓልዋ ኣላ ምሉእ ለይቲ ይሕሉ ለይቲ ቀትርሕሉ ሕጂ እዞም ኣቦታታ ዝዓበየት እዚ ሃዳምነት እዩ ዝበሃል ሕጂ ሽዑ ነይሩ ንምንታይ እታ ሃዳምነት ሽም ወፅያታ እታ ሽም ክፍእቲ ስለ ዝኾነት እንተገደፍዋ ተባሂላ እቲ ዘይኮይኑ ድማ ኣይኮነን ክንስዋዕ እዮም ዝብሉ ዘለዉ ንሕናስ ንሃገርና ኢሉ ሕጂ እቲ ዝኸበደት ብዶ ወሳ ነይራ ልዕሊ ዓቕምና ሕጂ በቲ ሽዑ ግዜ ዝነበረ ክሳብ ላዕሊ መሪሕነት እውን በፂሑ ኣብ ጀልሃንቲሲ ዝከረኒ ፕረዚደንት እስያ ሽዑ ናይ ምክትል ዋና ፀሓፊ ነይሩ ሽዑ እዚ ህድማ እዚ ሃዳምነት ምስ በፅሐ መፂኡ ሰሚናር ገብረሎም ፀጎሞም ፅባሕ ንጎሲ እዚ ሕጂ ሒዝናዮ ዘለና ብረት ኣብ ፎርኖ ኣትዩ ከም ዝኸውን እዩ ንስኹም ግን ዓዲ ነባኹም እያ እዚ ንስኹም ትምሃሩ መተካእታኹም ኢሉ መቸም እቲ ክግብኦ ዝግብኦ ጎስጋስ ገይሩሎም ነዚ እውን ኣይቅበልዎን እዮም ምክንያቱ ታሕልሞ ምንታይ መስዋእቲ ሕጂ በዚ ሎም ኣነ ክሪኦ ከለኹ ወላ ሽዑ እውን እቲ ዕላሞም ንሃገረ ይምባል እያ እቲ ካብ ህዝባዊ ግንባር ወይ ካብቲ ሰውራ ሰብ ዝተምሃሮ እንታይ እዩ ኣነ ክሓልፍ ንስኻ ትረፍ እዞም ቆልዑ እዚኦም ዞም ናእሽቱ ኣለዉ እንዲኦም እሶም እዚ ዝበሃል ዘለኹ ንሕና ግን ክንስዋእ ኣለና ተባሂሉ እጅታ ይገብሩ ነይሮም ሕጂታ ዓባይ እዛ ናይ ተውዚዕ ምእላያ እውን ፀገም ዝነበረት ክተረድኦም ፀገም ምክንያቱ ሓንሳ ሰብ ክጋደል እየ ክስዋእ እንታይ ኢሉ ካሲ ክትክለሎ ብጣዕሚ ፀብ ከቢድ ነይሩ ማለት እየ እዚኣ ሓንቲ ካብተን ሓንቲ ዓባይ ውድሆ ገሊ እውን ለይቲ ሓመካ ቆልዓ ተመን እውን ኣሎ ብፍላይ ብዝበዓል ጀላንቲ ኮልቦ ዲሰሎ እውን ኣሎ ገለገለ ሕጂ እታ ዝዓብት ሓላፍነት ናይ ትቦ እያ ንስኻን ጉቡዝ ጉቡዝ ዝበላ ልዒልካ ንሕክምና ክተብፅሖም ኣለካ ክትወስዶም ኣለካ ማለት እየ ኣብኣ ምሰብ ፅሕኻያ ግን ናይቶም ሕክምና ሓላፍነት እዩ ሓላፍነት ማዕረይ ዘለ ኣብ ምብፃሕ ግን ናትካ ሓላፍነት እዩ እቲ ትቦ ጥራይ ብጀካ ትዓንትቦ ዝበልናዮ ኩሉ እቲ ሓላፍነት ከም ስድራ ከም ሓንቲ ፋሚሊ ጌርካ ርኢኻዮ ብሙሉእ እቲ ኣብኡ ዝግበር ሓላፍነት ናት እዩ ማለት እዩ
3: ሓራይ ናብ መምህር ስቶም ምናልባት እንድሕሪት ክመልሰኪ ካብ ዜሮ ናብ ጀላሃንቲ ከድና ኢልክ ነርኪ እቲ ጉዕዞ ከመይ ነይሩ ምናልባት ተምሃሮ ኣለዉ ንብረት ኣሎ ኣርኪብ ኩሉ እንተ ኮንኪ ከመይ ነይሩ ሽ
0: ሕጂ እንታይ እዩ መስልካ ኣብቲ ጉዕዞ ኩሉ ድልው እዩ እዞም ቀልዑት ግን ክትሪኦም ከለካ ቀዲመን ብዛዕባ ኣለይቲ እየ ዝዛረብ ዘ ንሕና መምሃራ ነርና ኣለይቲ ንኣሊ ግን ከምኣ ናይ ንኣሊ እኽሎም ኣሎ ምስኦም ንብረቶም ኣሎ ምስኦም ቀጣፎም ኣሎ ሻሂኦም ኣሎ ካሊኦም ኣሎ ገልጠምጠም ኣሎ ኣብ ሓንቲ ቦታ ምስ ወረትካ እሶም ክዕርፉ ትገድፎም ፍርዲኻኒ እቶም ዓበይቲ ከምዛ ኣብራሂም ዝብለ ዝነበረ ገለ ማይ ገለ ቅብሉካ እዮም ዕንጨይቲ ዘሎ ቦታታት ከዓ ኣርዮም ምስ ኣብ ቦታቶም እዮም ዝኡልካ እሰን ከዓ ስንክታ ለውሳ ኣብቶ ቦታ ተብልዖም ኣለካ ተስትኦም ከቢድ እዩ ፍርዲ ከቢድ እዩ ምክንያቱ ሓንቲ ጋንታ እንድሕር ሕዘን ኣለዋ ኣይዕርፋን ሙሉእ ጎዕዞ ከተጓዒዘን ንዞም ቀልዑትዮን ዘብላዓ ዘስትያ ፍርዲኻኒ ሕጂ እንታይ እዩ ሓጊዘ ክትብል ከለካ ስኻ ብዓቕማ ትሕግዝኻ ማዕርያን ግን ኣይኮንካ ከም መምህር ኮንካ ክትሕግዝ ከለካ ማለት ኣነ ሽዑ ከም መምህር ኮይነ ይጓዓዝ ስለ ዝነበርኩ እዩ ዝዛርብ ዘሎ ሕጂ ቀልዑት ግን ኣነ ሕጂ ማእከሎት ተዓቢ ዝበሉ እዮም ነይሮም ምሳና ምስ ገሊኦም ከዓ ንኣሽቱ ነይሮም ዝእለዩ ምስ ገሊ ማእከሎት ነይሩ ነዚኦም ሕዝና ኢና ንሕና ተጓዒዝና ኣብ በዓል ሃዋላዕ ንርእሱ ነፈርቲ ነይረን ዝርክባኻ ኣብ ፅላላት ትእትዎም ጥንቃቐታት ናይ ነፈርቲ ትገብር ክሓልፋ ከለዎ ስንብዱቶም ቃልዑት እጆኹም ክትብል ክተኣሉ ከቢድ እዩ ነቲ ሕጂ ትዛረበሉ ከቢድ እዩ ከቢድ እዩ ምክንያቱ ከመይ ጌርካ ሓደጋ ክረኽቡ እዮም እዞም ዋላቶም ቀልዑት ንዕኦም ከመይ ሕሰብ ግደፎ ናይ ነፍስኻ ትብኢልኻ ግን ብፍፁም ኣብኡ ኣምር ቁልዓይ ኣለ ምስ ወረትካ ከዓ ጓይል ኣሎ ፃወታ ኣሎ ዕላል ኣሎ ሓዊ ኣጊትካ ሕጂ ኣይፍለጠካን ብመሰረቱ እምበር ጉዕዞ ካብ ጫፍ ናብ ጫፍ ማለት እኳ እዩ ካብ ጫፍ ሳሕል ንጫፍ ሱዳን ተኣትለካ ሕጂ ኣብ ከምዚ ቁሩብ ግን ሳለ ወላ ሕጂ እውን ዝዛረብ ኣለኹ ንጡፋትን ንፉዓትን ልባማትን ኣለይቲ ስለ ዝነበሩ እዞም ቆልዑት እዮም ብኩሉ መዳይ ወለ ብሕክምናዎ መዳይ ሕክምና ሕጂ ንርእሳን በዕለ ወጣሽ ገለፃ ኡዳ እምበር ዓብይ ተራእዩ ነይሩ ብሕክምና ኣብ ቤት ትምህርቲ ሰውራ ርድኻን መድኒት ሽግር ይነበሩ ምንቶም ቆልዑት ግን ኣለይቲ ከዓ ዝለዓለ ነይሩ ንኦም ርድኻኒ ሕጂ ወላ ኣብ መንገዲ

0: እናተዓለየ እዮም ከይዶም ብሕክምናዊ መዳይ ብፅርየት መዳይ ብመግቢ መዳይ ብምእላይ ኣጆኹም ብምባል እዚ ኩሉ እናተዕለዩ ስለ ዝኸዱ ብዙሕ ኣነ ዝረእኽዎ ዘጋጠመኒ ሕማቅ ነገር ኣብቲ ጉዕዞ ኣይረእኹን ኣነ ግን ምናልባሽ ናተይ ሳይ ተጓዓዙ ዕብ ዝበሉ እዮም ነፍሶም ክእሉ ሽግረንተ ይነ
1: ሕራይ ብፍላይ ብቤት ምርሲ ወራ እንተልዒልካ ላ ካብ ንጎ ንምሸት ክንዛረብ ንኽእል ኢና ስለዚ እስኪ እቲ ኩሉ ፃዕሪ መዓት ብደወታት ሓሊፉ ቤት ምርሶራ ውፅኢቱ ከመይ ርኢኹምሞ ፍረ ናይ ቤት ምርሶራ እብራሂም እስኪ ብኣኸ ክጅምር
2: ፍረ ቤት ምርሶራ ሰሕጂ ንኣብነት ኣነ በዓለይሲ ፍረ ቤት ምርሶራ እዩ ክብል ዝኽእል ዋላ እቲ ፍረ ናይ ህዝባ ጉንባር ይኹውን ንዓይ ዚ ሕጂ እብራሂም ሒዘ ዘሎ ካራክተር ንክሕዝ ዝገበረትኒ ቤት ምርሶራ እያ ዛዓንተዎ ዝበልኩካ ዋላ እቲ ካዳም ዋላ ኣቦ ኮይነ ይምፃእ ዋላ ተጋዳላይ ኮይነ ምፃእ ተማሂረ ኣብ ዝላዕለ ክበፅሕ ዘብፅሓኒ ቤት ምርሶራ እዩ እዚ ሕጂ ሒዘ ዘለኹ ካራክተር ዘተሓዘኒ ማለት እየ ሕጂ ንኣብነት እቲ ፅንዓት ኢልና ትምህርቲ ኢልና ንኣብነት ሓንቲ ጉዕዞ ኣነ ከምፃልካ ካብ ጀልሃንቲሲ ቁፅሪ ከይጋገድሓን ሓደ ጉጅለ ሒዘ ምስ ካልኣይ ንዛራ ንኸይድ ሕጂ እንታይ እታ ዘራ እታ ቤት ምርሶ ወራ ብጀካ ብቲ ኣካዳሚኡ ትምሃሩ ብግብሪ ክምሃሩ ተባሂሉ ናይ ሕርሻ ናይ ገለ ኣብ ነቕፋ ኣብቲ ግንባር ነቕፋ ኸዱ ናይ ጋራጅ ናይ ገለ ቴክኒክ ንበዓል ዓጊግ ኸዱ ንበዓል ዓንበርበ ብኸዱ ኣብ ብዙሕ ክፍልታት ናይ ውድብ ምውዛዕ ነይሩ ገሊኦም ኣብ ዜና ኸዱ ሕጂ ኣነ ኣጋጣሚ ኮይኑ ሓደ ጉጅለ ምስ ካልኣይ ወዲ ማቴዎ ዝበሃል ኮይኑ ሒዝና ንዛራ ንኸይድ ዛራ እንታይ ሕጂ ሕክምና በቲ በታ ዝበፅሑዋ ኩሉ ሰብ ከምዚ ዓንተዎ ምርስቶም ዝበለቶ ሲ ሕክምና ንምሃር ምስኦም ነይር ንሓፅብ ቁስሊ ንሓፅብ መርፊ ንወግእ ገለ ንገብር ተማሂርና ምእላይ እውን ናይቶም ውግኣት እውን ውግእ ስለ ዝነብረ ብፍላይ ውግእ ሓድሕድ ከዓ ነይሩ ሽዑ ዝመፀ ውግእ ናሃናድዩ ናይ ተጋድሮ ሓርነት ዝመፀ ውግእ ንሕክም 24 ሰዓት ኣብ ዘራ ነርና ምስ መዓት ተፃብኡ ማለት እየ ካብ ዘራ ሞታትብ ከይድና ሕጂ እቲ ፅንዓት ናይ ቤት ትምህርቲ ሰውራ ኩር ፀላኢ ይወርዶ ንሕድና ክስታይ ነይሩ እቲ ክስታይ ምስ መፀ ሕጂ ብኮ ተራኺቡ ተባሂሉ ፀላኢ ካብ ቁርደት ተበጊሱ ንኩር ይወርድ ሞታትብ በፅሕ ማለት እዩ ንሕና ብኡ ምስ ከድና ሕጂ እቲ ኩር ነቲ ግንባር ዝዋጋእ ዘሎ ሰብ ቦጥ ብሞቶረ ይፀዓን ነይሩ ዝመልእ ኣብታ ሞታት መስኣተና ግን ሞቶረ ብኩር ተሪፉ ሓደ ኮይኑ ቦጥ ብሳኬሎ ንመልኣ ቦጥ ሕሰብባ እዛ ቦጥ እዚኣ ሲ ብሳኬሎ እቶም ቤት ትምህርቲ ሰራ ኢና ሕጂ ምስቶም ሓካይም ኣብኡ ዝነበሩ ኮይንና መሊእና ናብኡ ንሰደሎም ምክንያቱ ንድሕር ከምኣ ዘይጌርካ እቲ ኣብቲ በረኻ ዘሎ ማይ የብሉን ማለት እዩ ሕጂ እዛ ናይ ቤት ትምህርቲ ሰውራ ፅንዓት እንታይ ፈጢራ እንተልካኒ ኣነይ ተሓዘለ ሕራይቲ ብዓብዩ እቲ ውድብ ብኩሉ እንትንኡ ነዚ ሃገር ነዚ መንእሰይ ሃኒፅዎ እዩ ቤት ትምህርቲ ሰውራ ግን ፍልይ ዝበለ እዩ ናይ ክስዋእ ናይ ክገብር ዝብልኒ ሓምፂኡ ሕጂ እቲ ቤት ትምህርቲ ሰውራ ምስ ኣካዳሚ ጥራይ ኣይኮነን ምሂሩ ባህሊ እውን ቀይር እቲ ንኸደ ንሕና ናይ ሳሕል ባህሊ እዩ ዘለና ብሓቂ እቲ ናይ ባህሊ ናይ ህዝቢ ትፈልጦ ንኻ ኣብ ከበሳት ተኸትካስ እንታይ እንታይ እዩ ዝግበር ንኣብነት ምስቶም ኣቕሽቲ ኢካ ትቐርብ መምህራን ተባሂልካ ክባርኸልካ ኣለዎ ቐሺ ነዚያ እውን ኣይንፈልጣ እናገሊ እዩ ምስ እታን ጌይረ ቕርብ ምስ በለሲ ብዙሕ ተዘክሮታት ኣለና ኣብ ናይ ኣስላም ቦታታት ተኸትካ እንታይ እዩ ገሊ ተሸፊነና ነስ መዓት ተፃው ነዚ ውፅኢ ኸዓ ነዚ ካብዚ ውፅኢ ነቲ ሰብ ብጀካቲ ኣካዳማዊ ዚ ናይ ፊደላት መምሃር ናይ ማሃይምነት ምጥፋእ ዘይኮነ ብዙሕ እውን ናይ ባህሊ ቅያር ተገይሪ ካብ ቤት ትምህርቲ ሰውራ ዝበቀሉ ከዓ ከምዛ ዝብለካ እዚ ኩሉ መሰናክል ዝሓለፉ ኣብዚ ሃገር ኣምባሳደራት ዝኾኑ ኣለዉ ዓበይቲ ሓለፍቲ ዝኾኑ ኣለዉ ዓበይቲ ደጓትር ዝኾኑ ኣለዉ ኮታስ ኣብ ኩሉ እቲ መሓውር ናይ ዝውድብ ሲ በፂሕዎም ይበልኩኣኒ
0: እድለኛ ኢኻ ኣነ ሕጂ ትግረ ወላ ኣብ ገዛይ ብሄረ ትግረ እየ ዛረብ ነይሩ ቋንቋ ትግረ ውፅኢተይ ግን እንታይ እዩ ኣብ ትግረ ብጣዕሚ ዝማዕበል ኩሉ ኣብ ቤት ምሰረ ከም መምህር ከም ዳይረክተር ኸይነ ስለ ዝኸድኩ ዓብዪ ትምህርቲ ክቐስም ክኢለ ቋንቋ ትግረ ክመልካ ክኢለ ኣብ ፅሑፋት ሕጂ ክፅሕፍ ከለኹ ዝሕግዘኒ እቲ ትግረ በዓሉ ስለዚ ቤት ትምህርቲ ሰውራ ሓደ ኣደ ፍልጠት ነቶም ደቅና ልክዕ ንሪኦም

0: ዘለና ብሓቂ ኣብ ምንታይ ደረጃ በፂሐ ነታ ዓብዪ እውን ኣብፂሓቶ እያ ንሕና ምሕደራና ኣነ ነፍሰይ ናይ ነፍሰይ ክገልፅ ከሎ ምሕደራ ካብኡ ተማሂር እየ ኣተኣላለየ ቐልዑት ካብኡ ተማሂር እየ ጥርዲኻን ምክንያቱ ኣብዚ እውን ከይጋጥመካ እዩ ብዙሕ ብድሆ ኣብዚ ምስእትኻ እዚ ብድሆ እዚ ተማሃርናዮ ካብ ካብ ቤት ትምህርቲ ሰውራ ሕጂዞም ቀልዒት ውፅኢቶም ክንብል ከለና ነፍስና እውን ውፅኢታ ናይ ነፍስና እውን ውፅኢት እሳ እያ ዓብይና ዜና ንእሽና ፈተውራር ኣይን እምበር ኣብታ ድስቲኣ ግን ኣብታ ዓባይ ኣብኣ ስለ ዝዓበና ካብኣ ስለ ተማሃርና እንታይ ረኪብና ፍልጠት ሓሳባት ኣተኣላልያ እዚ ኩሉ ካብኡ ወርስና እዩ ስለዚ ኣነ ቤት ምሰውራ ዝነበሩ ቀልዑት ንዝክሮም ከለና ወላ ሶም ዘይኮኑ እዚኦም ኣብ ገጠራት ዝምሃርና እዮም ፓይሎታት ኣለዉ ኣነ ባዕሊ ሄ ኢለ ጀመርኩሎም ቴክኒሽን ግራውንዲ
1: ብሓምሳ ዓመት ክበዓል እዩ ዝኽርብ ምስራት ቤት ትምህርቲ ሰውራ ስለዚ ምሳኹም ነበሩ ብፀድኩም ኣለይቲ ነበሩ ተምሃሮ በዚ ጋጣሚ ስ ዮሃና ክትብልዎም ዕድል ክብ ብእብራሂም ክጅምር መጀመርያ
2: ኣነ ብጣዕሚ ብዙሓት እንድኦም ብጣዕሚ ምክንያቱ ኣጋጣሚ ኣነ ከምዛ ንብላ ፀናሕና ኣብ ቤት ትምህርቲ ሰውራ ዳርጋ ትኩሉ ሂወተይ ዝዳሕርዋይ ማለት እዩ ኣብኡ ተወዲ እዩ ሕጂ ንሓደን ንሓደን ገዲፍካ ብጣዕሚ ከቢድ እዩ ሕጂ ብገሊኡ ግን ዚ ሰረት ናይ ኣብ ኤርትራ ዘሎ ናይ ትሽዓቲአን ብሄራት ናይ ብሓቂ ክውን ክገብር ዝኽእለ ቤት ትምህርቲ ሰውራ እዩ ቤት ትምህርቲ ሰውራ እውን ረኣይ ናይዚ ሕጂ ዘሎ መርሕነት እዩ ኣነሲ ምናልባት ንክብሩ ፕረዚደንት ስያስ እውን እንቋዕቲ ኣብ ጀላንቲ ጋጣምብታ ሰሚናር ነይረ ዛዓንተቦ ዝበልኩኻ እቲ ሽዑ ዝበሎ እቲ ሽዑኡ እዚ ኣለይቲ ሃገር ክትኾኑኡኹም ናይ ብሓቂ ስኹምቲ ዝብረት ክድርበ እዩ ዝብል እቲ ረኣይ እውን እዚኦም ኣለይቲ ኮይኖም ኣሎ ኣርኪቡሎም እውን ኣሎ ንዕውን ኣዋላ እዚ ናይ ላቲናይዜሽን እዘን ፅሑፍ ናይ ዘይብለን ናይ ዘይነበራት ብሄራት ሓደ ካብቶም ብኒሕ ሰሪሑ ዘእልየላ ዝነበረ ሰብኣይ እሞ ንክቡሩ ፕረዚደንት ስያስ እውን እንቋዕ ረኣይ ካሰመረ እውን ክብሎ ደሊ ብዛ ናይ ቤት ትምህርቲ ሰውራ ሚኒስተራት ኣለዎ ንኣብነት ሚኒስተር ዑስማን ሳልሕ ሕጂ ካብቶም ኣቦና ኣያና ኣነ ብፍላይ ካብ ድሕሪ መስመር ናይ ዘመተ ተመሊሰ ሲ እዚ ናይ ላቲናይዜሽን ክመሃር ከሎ ካብቶም ቀዳሞት ነዚ መፅሓፍቲ ናይ ሳሆ ክትርጉም ወይ ከዳሉ እዚኦም መርክ ሳላናቶም ምክሪ ማለት ሳላናቶም ኣልያ ማለት እዩ ኣነ ብኡ ክጅምር ደሊ ምክንያቱ ካብቶም ዓበይቲ እዩ ካልኦት ከማና ዋላ ክንዳነ ክሳ ይኹኑ ኣብ ደገ ዘለዎ እጂ በዓል ረባዕ ዝበሃሉ ኣለዎ ኣብዚ ንሃገሮም ክሳይ ትገብሩ ዘለዉ ማለት እየ ፅቡቅ ተወፋይነት ዘለዎም ቤት ትምህርቲ ሰውራ ዝነበሩ እሞ ደገ ከለዉ ኩሎም ገሊኦም ኣምባሳደራት ዝኾኑ ገሊኦም ኣብ ናይ ህግደፍ ኣብ ብዙሓት ኣሎ ሕጂ ንሓደ ንሓደ ንሓደ እንተጠቂስካ መወዳእታ ይብሉን ብሓፈሽኡ ግን ብሓፈሽኡ እዞም ኣብ ቤት ትምህርቲ ሰውራ ከም መምሃራን ከም ኣለይቲ ከም ሓካይም ከም ሓለዋ ጓንታን ተምሃሮን ዝነበረ እንቋዕ ነዚ ወርቃዊ ናይ መበል ሓምሳ ዓመት ብህወት ካብቶም ተረፉ ኮይና ረአናያ ነዚ ነዘንትዎ ዘለና ንከዘንቱ ከዓ ሰውን ዕድል ናይቲ ካባና ተረፈ መላእቲ ክኾኑ ይምኒ
0: ኣነ ኮ መጀመርያ እንታይ ምበልኩ ነተን ኣለይቲ እንቋዕ ሓጎሰክን ምበልኩ መጀመርያ ንምንታይ ዓብይ ተራ ጠጠው ክብሉ እዞም ፍትብራሉ ዝገበረ ስለ ዝኾነ ካልኣይ ስርሐን ማለት ኣይኮንኩን ፅዒሩ እዩ ሰሪሑ እዩ ካልኣይ ሕክምና ከዓ ዶክተር ኣወጣሽ ኣላ ኣወጣሽ እውን እዝለዓለ ተራ ተፃወተት እያ ኣቤት ትምህርቲ ሰውራ ሕጂ ብሓደ ክልተ ኢልካ ግን ክትዛረብ ከምዛ እብራሂም ዝብላ ዘሎ ኩሉ ሰብ ኣበርኪቱ እዩ ኣበርኪቱ እዩ ኣብ ደመደም ደምተናተይ ግን እንታይ ክብል እዛ ሓምሳ ዓመት ነዚ ወደቡ ክውን ክትኸውን ዝገበሩ ከምስግኖም ፈቱ ንምንታይ እዩ ቤት ትምህርቲ ሰውራ ታሪኻ ኣይፍለጥን ብሓቂ ልክዕ እዩ ኩሉ ሰብ ይዛረብ እዩ ኣባል ቤት ትምህርቲ ሰውራ እዩ ቤት ትምህርቲ ሰውራ ነይሩ ብሓላፍነት ደረጃ ክነብር ክእል እዩ ሰብ እዚ ኩሉ ከዓ ብሓላፍነት ኣለዎ እቲ ቤት ትምህርቲ ሰውራ ዝነበረ ምክንያቱ ዓቕሚ ኣለዎ ክእለት ኣለዉ ከምታ ዝብለካ ዝነበርኩ ዕድል ናይ ትምህርቲ ከዓ ረኪቡ እዩ ሕጂ ኩሉ ከምኡ ክትብሎ ከለካ ኣነ ዮሃና ዝብሎም ንኩሎም መምሃራን ኣለይቲ ሓካይም ኮታስ ኣብታ ቤት ትምህርቲ ሰውራ ኮይኑ

0: ክኸውን ክኸውን ንዚ ጉዳይ እዚ ንዚ ጉዳይ እዚ ዝገበሩ ንዕኦም ኩሎም ዮሃና ብሎ እንኳ ኣብዚ ኣብቃዓ ንሕና ከዓ ዕድሜና ከይዲ እዩ ሕዚ ኣብዚ ግዜ እዚ ንኣሽቲ ኮናን እንኳዕ ከዓ እዚ ኣርኣየና ብእዝንና ከዓ እዚ እንኳዕ ሰማዕና ህዝብና ከዓ ህዝብና እንኳዕ ከዓ ንዚ ነገር እዚ ክንገልፀሉን ክግለፀሉን ከመይ ከም ዝነበረ ሰውሪ ከዓ ክእለቱን ዓቕሙን ኣወዳድቡኡን ሓያል እዚ መርሕነት ከም ዝነበሩን ክነፍለጦ እንቃዕ ከዓና ደጊመ ዮሃና ዮሃና ንኩሉ ኣባል ቤት ትምህርቲ ሰውራን ወላ ህዝብናው እናበልኩ ብኣካ ዓፅዋ ደርጊ
1: ሕራይ ኣቶ እብራሂም መሓመድ ከምኡውን ወይዘሮስቶም ሰይድ ስለቲ መፂኹም ዝሃብኩምና ንዝኽርታት ቤት ትምህርቲ ሰውራ ዝፍትሽ ሓበሬታ ኣዝና ንመስግነኩም ይቕኒልና ባርከ ዝኽርኩም ተዓዘብቲ ንሎሚ ዘዳለናዮ ምስ ወይዘሮ ስቶም ሰይድ ከምኡውን ኣቶ እብራሂም መሓመድ ክነካይዶ ፀናሕና ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ስዛዝ ይምሎ ስለምክታልኩም ንመስግን ሰላም።

ኣብ ጥሪ 1977 ቀዳማይ ጉባኤኡ ዘቃንዕ ህዝባዊ ግንባር ሰብን መሬትን ኤርትራ ብቡቕሩ ብሓራ ንኸውፅእ ብዝሕለፎ ውሳነ መሠረት ማዓስከራት ጸላኢ ክድምሰስ፣ ቁሸታትን ከተማታትን ክሕረር፣ ህዝቢ ኣየር ናጽነት ከስተንፍስ እንከሎ ቈልዑ ነተሽዑ ዝተሓፍሰ ዓወትን ዝተረኽበ መሰርሆትን ብሙዚቃ ንኦም ኣዚሞምሉ።

0: ህዝባዊ ግንባር ሓፋሽ ክውድብ ክንቅሕን ክዕጥቕን ኩሉ ምድያዊ ሱታፊ ህዝቢ ኣብ ሓርነታዊ ቃልሲ ክዕዝዝን ሓያልን ቀጻልን ፃዕሪ የካይደሉ ኣብ ዝነብሩ እዋን ቆልዑ ሰብዓታት በቲ ዝመስሎም ናይ ገዛእ ርእሶም ውዳቤ ፈጢሮም ኣካልቲ ሰውራዊ ማዕበል ምዃኖም ብዘየማትእ መንፈስ ኣረጋጊፆም
1: ኣብቲ እዋንቲ ቲዝለዓለ ናይቶም ናእሽቱ ቆልዑት ዝነበረ ድልት ወይ ባህጊ ተጋዳላይ ምምሳል እዩ ወይ ተጋዳላይ ምዃኑ
2: ልክዓምቲ ናይ ተጋደልቲ ብረት ብቅርፂ ክስታይ ጌርካ ብዕንጨይቲ ጌርካ ካላሽን ንሰርሕ ማለት እዩ ብሉሕ
3: ልክዕ እታ ተጋዳላይ ዝዓጥቃ ዝነበረ ብስክሊት ጌርካ እሱ ጥይት መልኣ ንሕና ከዓኒ ወራቐት ዓፃፂፍና ንመልኦ እሱ ናይ ብሓቂ ካዝናታት እንዳቀየረ ይታኮስ ንሕና ከዓኒ ዕንጨይቲ ዝመልቑ ዝኣቱ ካዝና ጌርና ተጋደልቲ ኢና
4: እቲ ናቶም መንፈስ

0: ክትከቶም ድልት ኢኻ ክትክእ ትደሊ። ስለዚ እቲ ኣበትን እቲ ወታደራዊ ክዳንን ልክ ተካእትናቶም ኢና
1: ከምዚ ገድሊገድሊ ፀወታት ነይሩ ኢኻ ትብል
2: ገሌና ተጋድቲ ገሊኦም ኣምሓሩ ገለይ ድፉ ስታይ ንገብር ነርና ንሕና ከምዚ ንዋጋእ ልክዕ ናይ ተጋድቲ ስታይል ሒዝካ ክትከይድ ምድላይ ማለት እዩ።
3: እቲ ብፍኑው መልክዕ ዝተበገሰ ውዳቤ ቆልዑ ግን ናብ ሓደ ሃናፂ ማሕበራዊ ሓይሊ ክጥርነፍ ነይርዎ።
1: ኣክንስ ኢልካ ሻዕብያ ሻዕብያ ወይ ገለ እናበልካ ወይ ጦር ሰራዊት ገለ መለ ኢልካ ምባኣስ በብገዛውቲ ብገለ ብገለ ዝኸውን ተጠርኒፉስ ሓደ ዓይነት መደባት ክሳብ ገብሩ ገለ መለ ብምባል ክጥርንፉና ጀሚሮም
2: ድሕርጂ ነንሕድኩም ትተሃራርምሉ መንገዲ የለን፣ ነንሕድኩም ትበኣስሉ መንገዲ የለን። ኩልኩም ደቂ ሓንቲ ከተማ ደቂ ሓንቲ ሃገር ኢኹም። ሽምኩም ከዓ ቀያሕቲ ዕምባባ።
3: ኣብ ነፍሲ ወከፍ ሓራ መሬት ኤርትራ ዝነበሩ ቆልዑ ኣብ ጉጅለታት ቀይሕ ዕምባባ ተጠርኒፎም፣ ኣብ ወፃኢ ሃገራት ኣብ ስደት ዝነበሩ ኤርትራውያን ቆልዑ ከይተረፈ ኣብ ማሕበራት ቀያሕቲ ዕምባባ ተወዲቦም። ቀያሕቲ ዕምባባ ስለምንታይ ቀይሕ? ስለምንታይ ከ ዕምባባ?
4: ብዕምባባ እዮም ተመሲሎም ማለት እዩ። ምናልባሽቲ ቀይሕ ዝብል ከዓኒ ቀይሕ ክንፈልጦ ሰውራ ይባዕሉ እቲ ለውጢ ምምፃእ ናፅነት ምምፃእ ብደም ከዓ ስለ ዝመፅእ ቀይሕ ዕምባባ
5: ስካፍና ቀይሕ ንሕዞ መንዲል ቀይሕ ብደም ሃሰስ ትበሃል ዘላ ወይ ትድለ ዝነበረት ኤርትራ ነቲ ዝፈስስ ደም ፍሉይ ምልክት
1: በዚ ደም ዚ ትዕምብቡ ኣለኹም። መጨረሻኡ ድማ ፍረ ኮይንኩም ነቲ ግንባር ወይ ነቲ ትዋንቲ ዝካየድ ዝነበረ ሰውራ ተካኣትኹም።
0: ሃነፅቲ ናይ ፅባሕ ወለዶታት ተካእቲ
3: እቲ ንገዛእ ርእሱ ካብ ድሑር ባህልታት ማሪታዊ እምነታትን ትሕቲ ሃገራዊ ኣተሓሳስባታትን ሓራ ኮይኑ ንካልኦት ክጉስጉስ ባህላዊ ንጥፈታት ዘካይድ ዝነበረ ቀይሕ ዕምባባ ብስራሕን ትምህርትን ተኮስኩሱ ንክዓቢ ዘኽእልዎ ሰውራዊ መትከላት መርሓ ገይሩ እዩ ተበጊሱ። 10 መሰረታዊ መትከላት ቀያሕቲ ዕምባባ
5: ንዓበይቲ ምኽባርን ምፍቃርን
1: ስነ ምግባር ዝምልከት
2: ፍቅሪ ሃገር ምህላው
5: ዘይ ምስራቅ ዘይ ምሕሳብ
1: ተወፋይነት ኣብ ስራሕን ኣብ ማእቶትን
2: ናብኡ ከምኡ ዘድሃበዩ ነይሩ እቲ ዳርጋ 10 መትከላት ናብ ከምኡ እየ ሃገራውነት ዘስርፅ ኩነታት እዩ።
3: ካብ ሓራ ከተማታትን ገጠራትን ኣማኢት ኪሎ ሜትራት ርሒቑ ካብ 1976 ኣትሒዙ ህዝባዊ ግንባር ኣብ ስንጭሮታት ሳሕል ኣብ ዝመስረቶ ኣሕዳር ቤት ትምህርቲ ሰውራ ዝእለዩ ዝነበሩ ቆልዑ እውን ንጅግንነት ተጋዳላይ ዘመጉስ ንግፍዕታት ጸላእይ ዝኹንን ንሃረርታ ምሉእ ናጽነትን ሓርነትን ዘጸባርቕ ዜማታት የቃልሑ።
6: ብሓፈሽ እቶም ተምሃሮ ምሸት ምሸት እዚ ናይ ተኣኪብካ ምዝንጋዕ ናይ ሓዊ ብርሃን ተጠቒምካ ብብዓይነቱ ናይ ብሄራት ደርፍታት ምሸት ምሸት የስምዑ ነይሮም።
7: ከተማታት ኣፃ ምስ ወፀ ንዑደት ክትብገስ ሓንቲ ጉጅለ ተደልያ 9 ብሄራት ሳዕስዒት ደርፍን ኣፅኒዕና በዓልና ንስዕሰ በዓልና ንደርፍ እቲ መሳርያና ከዓ ከበሮ ሓንቲ ከበሮ ጥረ ንኣሒዝና ተበጊስና።
1: ካብ ቤት ምር ሰውራ ተበጊሳ ሓንቲ ባህላዊት ጉጅለ ዋላ ንዓና ውን ምንቃሕ ድገበረትልና ንጥፈታት ተካይድ ነይራ ናይ ድራማ ናይ ባህላዊ ክሳያት ደርፍታት ገለመለን ገለን ንዕና ፅቡቅ ክሳ እዩ ነይርዎ።
7: ኣብ ህዝቢስ ፅቡቅ ተቐባልነት ነርና ቀንዲ እቲ ንእስነትና ከምዚ ዓይነት ቆልዑስ ኣብ በረኻ ዝዓብዩ ዘለዉ እዚ ንህዝቢ ክውድቡ ከዓ ኢሉ እቲ ሰብ ይሕጎስ ነይሩ።

0: ባህሊ ንጥፈታት ማለት እዩ ተዋስወታት እናገበርካ ነቲ ህዝቢ ምዝንጋዕ ማለት እዩ ምዝንጋዕ ጥራይ ዘይኮነስ መልእኽቲ ነይርዎ በቲ ሸዑ
1: ውግኣት ክመፁ እንከለዉ ካበይ ኩርናዕና ኤርትራ ክመፁ

0: እንከለዎም ንዕኦም ኣብ ምዝንጋዕ ህዝቢ ሰሚናር ወይ ድማ ኣኼባታት ክገብር እንከሎ ከም ጥርኑፋት ኮይና እቲ ባህላዊ ዓቕምታትና ንዕኦም ኣብ ምርዓይ
1: እቲ ህዝቢ ይኹን ሰራዊት ይኹን ከምኡ ዓይነት ሃገራዊ ክሳይ ደጓሳጉስ ንጥፈታት ከተካይድ ከለካ ናይ ባሓቂ ተቐባልነት ነይሩዎ ዋላ ንዕና እውን ኣዝዩ ሞራል ስማዕና ነይሩ።

0: ደርፍታት ኣፅኒዕና ብግቡእ ሙዚቃ መሊክና ክንፃወት ምጀመርና ኮ ኣብ ዝተፈላለየ ከተማታት ሓራ ውፅኢት ዝነበረኮ ጉዝጓስ ን ክንከይድ ጀሚርና ኢና። ምክንያቱ ንበዓል ካብ በዓል ማሕበር ጀሚርካ እምባትካላ ጊንዳዕ በዓል ከን ስጋዕ ፍዓበት በፂሕና ኢና ሽዑ
1: ነቶም ኣብ ናትና ዕድመ ዝነበሩ ከዓ ኣዝዩ መበገስ ይኮኖም ነይሩ ማለት ሲ ከማና ክውደቡ ከም ዘለዎም ክጥርነፉ ከም ዘለዎም ከምኡ ዓይነት ንጥፈታት ከካይዱ ከም ዘለዎም እንዳተገብረ ዳርጋ እው ዝኾነ መደባት ኣካይድና
2: 9 ሓምለ 1978 ስነ ስርዓት ምቋም ህዝባዊ ባይቶ ድግሳን ከባቢኣን ኣጋጣሚ ብምግባር ሕዶት ዘካየደት ጉጅለ ባህሊ ቀሕት ዕምበባ ደቀ ምሓረን ህዝብቲ ከባብን ካብ ዝኽርታት ዘይሃሰስ ግፍዒ ፀላእዩ ዝረኣየ ላዕለት ኮይና ኣብ ማህደር ታሪክ ሰፊራ ትርከብ
1: 2ለስተ ደርፊ ምስ ደረፈ ኣብቲ እዋን ቲ ዳኮታ ዝበሃላ ነፈርቲ የን ነረን ብምብራቅ ግ ናይቲ ዝነበርናዮ ቦታ ድምፅን ተሰሚ
0: ዋላ ከምቲ ሽዑ ዝረበሉ ወላ ብፅሑፍ ወፂኢ ዝነበረ ኣብ መሪሕ ኣብቲ እዋንቲ እቲ ዝኸፍአ እዚ ግፍዒ ወይከዓ ዝበዝሐ ሰብ ኤርትራዊ ዝፀነተሉ ቦታ ብነፈርቲ ደብዳብ ገለ ተባሂሉ ከማና ኣብ መሪሕ ድብ ገለ ወፂኢ ነይሩ ፅሑፍ ሽዑ
1: ኣውቶቡስ ታንዓና ሒዛ ዝኸደት ኣብ ሓደ ቤት ትምህርቲ ገለ መሳሊ ፀግዕያ ነራ መጀመርያ ንዓ ከውእት እያትላ በቃ ሳክትነድድ ጀሚራ ተተመላሊሰን ሽዑ ነዚ ህዝቢ

0: ኣብ ከምዚ እውነታት ክልና ሕጂ ነቲ ዘይተንበርካክነት ንምግላፅ ኣብ እቲ ንሕከመሉ ዝነበርና ቦታ ኮፍ ኢልና ከለና ኩሉ እቲ ኣብኡ ዝነበረ ሰብ ተሓጋጊዙ ንህሊ ኮይኑ ማለት እቲ ፅንዓት ንምግላፅ እዛ ፋሽስታዊ ደርጊ ዓቕላ ምስፅብባ ዳኮታ ኤምፋይፍ ሚጌራ ድብዲባ ዕጅባ ይብለናን ቀያሕቲ ዕምባባ
1: ክፍላ 1978 ብዘይካ ሒደት ከተማታት ንመላእ ኤርትራ ተቋፃፂሩ ንኣጠቓላለየ ሓርነት ዘቋምት ዝነበረ ሰውራ ኤርትራ ብሰንኪ ምትእትታዊ ናይ ሽዑ ርእሲ ሓያል ሕብረት ሶቪየት ካብ ድርኩኺት ኣስመራ እስትራቴጂያዊ ምዝላቕ ከካይድ ወሲኑ። እተን ኣብየ ኩርንዑ ዓንቢበን ዝነበራ ማሕበራት ቀያሕቲ ዕምባባ ድማ ኣባላተን ጠርኒፈን ናብ ደንበ ሰውራ ውሒዘን
2: ኣብቲ እዋን እቲ ሃገራዊ ፍቕሪ ፈሊጥካ እንታይ ፖለቲካ እንታይ ናፅነስቲ እታ ናይ ዓመት ኣስተማቂርና ኢና
0: ኣብኡ ክንተርፍ ኣብ ኢዳ ምሓራ ክንኣቱ ገለንሲ ኣብ ሓንጎልናይ ዝኾኑ ይኹን ሰብ ኣይነበረ። ስለዚ እቲ ግንባር ንድሕር ዳኣ ካብቲ ቦታ የለ ኣሎ ኩሉ እንትናና ኩሉ ነገራትና ቲ ግንባር ኢልና ስለዝሓሰብናዮ ዘድሕር ቲ ግንባር ክንከይድ ናይ ግድን እዩ።
1: ትሕቲ ዕድሚ ቆልዑ ዝሓዛ ኩላተን ጉጅለታት ቀያሕቲ ዕምባባ ናብ ሳሕል ድሕሪ ምውራደን ናብ ቤት ትምህርቲ ሰውራ ተጸንቢረን ካብ ኩላተን ጉጅለታትን ኣብቲ ቤት ትምህርቲ ካብ ጽንሕት ጉጅለ ባህልን ዝተዋፀአት ሓዳስ ጉጅለ ባህሊ ቀያሕቲ ዕምባባ ቤት ትምህርቲ ሰውራ ድማ ተመስሪታ።
3: እቶም ካብ ከተማታት ዝመፁ መብዛሕትኦም ዝኽእሉ እዮም ነይሮም ገለገለ ዝፈታትኑ ካብ ሽዑ ኢና ኣብ መሳርያት ኢና
0: ኣብ ዜሮ ፅንሕትና ጉጅለ ባህሊ ካባና ክፈልያ ዝኽእል ሓደ ኣገዳሲ ረቑሑ እንታይ ነይሩ ናይ ብሄራት ሕቶ ነይሩ ናይ ትግሬ ዝረፍቲ ድዮም ናይ ሳሆ ገለ ኮታ ባራይቲ ነይርዎም ሳቶ
4: እዚኣቶም ምስ መፁ ዳርጋ ክኢላታት ረኺባ ኢልና ክንዛረብ ንኽእል ኢና። ኪቦርድ ዝሃርሙ፣ ጊታር ዝሃርሙ፣ ክራር ዝሃርሙ ዝኣመሰለ ነገራት ድራምስ ዝሃርሙ ከይተረፈ እዮም መፅኦም ዘየምቲ ንፉዓት ደረፍቲ።
0: ስለዚ ዓብይቲ ባህሊ ቢዝነስ መንስ

0: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ኣብ ዜሮ ድሕሪ ዘካይረቶ ጽዑቕ ስልጠናን ልምምድን ኣቐዲሞም ዝጸንሑን ሓደስቲ ዜማታትን ኣዳልያ ነታ ኣባሕቲ ጥሪ 1979 ፈነዋኣ ክትጅምር ትሸባሸብ ዝነበረት ሬድዮ ድምፂ ሓፋሽ ኤርትራ ዝበቅዕ ዜማታት ክትቀርጽ እታ ቀዳመይቲ ጉጅለ ክትከውን በቒዓ።
1: እዛ ድምፂ ሓፋሽ ክጅመር ከሎ ከዓ ኣፋሕ ካብቶም መጀመርያ ቀያሕቲ ዕምባባ ዝኩሉ መዛሙርናን ገሊናን ዝመልኣና ንሕና እዩ
2: ኣብ ሓደት እንዳ ሞዞም ኩሉኻ ቀያሕቲ ዕምባባ ታሕቲ ዕድመ ዝኾንካ ብጣቂዕትን ገለን ነቲ ገዛ ደሮና ጌርካ ገለ ብዙሕ ሽግራት እዩ ነይርዎ።
3: ሓንቲ ደርፊ ትመልእ እሞ እታ ደርፊ ሓንቲ ጌጋ ዋላ እንተለዋ ኸማን ክትምለስ ኣለካ ነድሕሪት
2: 45 ደርፊ ንክትመልእ ሙሉ ለይቲ ኢኻ ትሓድር። ምክንያቱ ኣብ መንጎ ደርፊ እናደረፍካ እንዳ መላእኻ ከለካ ገመል መፂዑ ዓዕብል እቲ ዝመልእ ዘሎ ጠጠበሉ ገመል ዓዒል ኣሎ እንደገና ትደግም
3: ሕጂ ድርብ ሓጎስ እዩ። በቲ ሓደ ወገን ህዝባዊ ግንባር ናይ ሬድዮ ፈንዎ ክገብር እዩ። እዚ ኩሉ ስራሓት ናይቲ ግንባርን ብፍላይ ከዓ እዚ ሰውራዊ ደርፍታትን መዛሙርን ከዓ ዝቀላሓሉ ዕድል ተፈጢሩ ኣሎ ማለት እዩ።
2: ብፍላይ ግና ንሽዑ ድዝክሮ ስጋብ ሕጂ ከም ኢንትሮ ገለ ዝጥቀምሉ ድምፂ ሓፋሽ በዓል እዚ ቃልስና ይቕፅል ኤረኤርና ዓለ ዓሲና ኣብ ባህሊ ውድባት ሒዙ ዝፃወቶ ዝነበረ ፆታ ስለ ዝኾነ ምስ ዝነበሮ ምልከት ናይ ጊታር ከዓ ነቲ ደርፍታ ነቲ ዜማታት ናይ ብሓቂ ፅቡቅ ክስታያት እዩ ገይሩሎም።
4: ሎሚ እዛ ቀያሕ ዕምባባ ተሃርም ዘላ ሙዚቃ ተራ ናይ ዓለ ዓሲና ኣብ ግምት ዝኣትዩ ሳክስፎኒስታ ኮይኖም ዘለዉ ጊታሪስታ ኮይኖም ዘለዉ ኣብዚ ይሃሉ ብደገ ይሃሉ ናይ መጀመርያ መባእታ ካብ ዓለ ዓሲና እዮም ተማሂሮም

0: ተኸታተልቲ ወራራት ንምብዳህ ጽዑቕ ወታሃደራዊ ግጥማት ይካየደሉ ኣብ ዝነበረ እዋን ባህላዊ ንጥፈታት ብስሩዕ ተካይድ ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ካብ ፈለማ 79 ክሳብ 81 ኣብ ሜዳ ኤርትራ እታ ብቐዳምነት እትጽዋዕ ኣድማዕቲ ጉጅለ ባህሊ ብምንባራ ኣባላታ ትምህርቶም ኣመንግዮም ንባህላዊ ዕደት ዝተበገሱሉ እዋናት ውሑድ ኣይነበረን።
1: እቲ ቀዳምነት ዝወሃቦ ቀዳምነት ውሃብ እዩ ነይሩ እዩ። ሎሚ እዚ ቀይሕ ዕምባባ ዝያዳ ኣብ ባህሊ እዩ ምርኢታት እዩ የበርክት እንተተባሂሉ ንትምህርቲ ገዲፍና ኢና ንኸይድ ነርና።
2: ኩሎምቶም ኣባላት ባህሊ ውድብ ዝነበሩ ናብ ናይ ብርጌዳት ባህልታት ፋሒሎም ስለ ዝነበሩ ንሕና እቲ ቀይሕ ዕምባባ ናቶም ናይቲ ባህሊ ውድብ ስራሕ ዕማም ንሕና ንዓሞ ነርና ማለት እዩ ጎዝጓስ ናብ ሰራዊት ይኹን ዋላ ናቲ ክፍለ ስራሓት

ዝከረኒ ኣብ ግንባር ናቕፋ ጥራሕሲ ኣብ መንጎ ሳልሳይ ወራርን ኣብ መንጎ ድሮሻ ዝሻይ ወራርን ዘሎ ግዜ ዳርጋ ንክልተ ግዜ ኢና ዕዶት ገይርና።

ብመጀመርያ ክብኡ ዝኣመሰለ ጉጅለ ምርኣዮም እውን ብጣዕሚ እዮም ተሓጉሶም። ናይ ብሓቂ ከዓ ተመሲጦም እዮም ኣብ ፅልዋ እውን ገዲፎም እዮም ቀያሕቲ ዕምባባ ማለት እዩ። ሕጂ ሲ እቲ ሽዑኡ ዝተገብረ ዑደት ንባዕሉ ሲ ንዕኦም ከማን ከምኡ ዝኣመሰለ መደባት ክፈጥሩ ክውድቡ ዳርጋ ሓጋዚ ነይሩ ወይ ኣባራቢርዎም እዩ ነይሩ ባህል ካ

0: እንታይ ዝበሃል ኣሎ መሲሊ ካብ ዝባ ግንባር ካብ ሓንቲ ሰሚናርሲ ወላ ሓንቲ ደርፊ እውን ንሰራዊት ኤርትራ ልዕሊ ሚእቲ እያ ተስፋን ሞራል ንትህብ
1: ዓይነት ናይቲ ሙዚቃ ካብቲ ኣብቲ እዋንቲ ኣብ ኩሉ ዝስማዕ ዝነበረ ግንባር ሙሉእ ፍልይ ዝበለ እዩ ነይሩ ኣብ ውዑይ እዩ ነይሩ ማለት እዩ ሕዚ እዚ ከዓኒ ፍልይ ዘብሎ ነገር ሒዙ ከም ባህሪ ሒዙ ስለ ዝነበረ ናይ ቀይሓት ዕንባባ ሙዚቃ ተባሂሉ እውን ክዝረብ ጀሚሩ ነይሩ ማለት እዩ።

0: ቀዳማይ ርብዒ ዓመተ 1983 ጉጅለ ባህሊ ቀሕቲ ዕምበባ ቤት ትምህርቲ ሶራ ናብ ሓድሽ መድረኽ ዝተሰጋገረትሉ እዋን እዩ። ዕዶታ ድማ ናብቲ ሽዑ ብድሕሪ መስመር ጸላኢ ዝፍለጥ ዝነበረ ከባብታት ኤርትራ ኣቕንዓቶ
1: ድሕሪ መስመር ኣብ ውሽጢ ጸላኢ ምውጋእ ማለት እዩ። ኣብ ውሽጢ ጸላኢ ኣቲኻ ምውጋእ፣ ኣብ ውሽጢ ጸላኢ ኣቲኻ ደጀንካ ምፍላሕ።
2: ጸላኢ ዝቆጻጸሮ ገለ እዋን ከዓ ንሕና ንቋጻጸሮ ማለት እዩ፣ ወይ ከዓ ብቐትሪ ንሶም ቋጻጸሮ ብለይቲ ከዓ ተጋዘልቲ።
0: ኣብቲ እዋንቲ ኣብ መላእ ሓራን ሓውሲ ሓራን ከባቢታት ኤርትራ ዝተዋፈሩ ተምሃሮን መምህራንን ቤት ትምህርቲ ሶራ ኣብ ሰፊሕ ወፍሪ ምጥፋእ ማሃይምነት እዮም ተጸሚዶም ነይሮም።
3: እቲ ዘመተ ምጥፋእ ማሃይምነት ሓደ ኣካሉ ዝበልናዮ ብግብሪ ኣብቲ ህዝቢ ኣቲኻ ትምህርቲ ምምሃርን ጉስጓስን ክኸውን ከሎ፣ ግን ብከምኡ ጥራሕ ክንዝኸውን ካልእ ተወሳኺ ከምዚ ሶፍትዌር ኮይኑ ዘገልግል እዚ ናይ ሙዚቃ መደብ እዚ
2: ዘመተ እዚ ብትምህርቲ ጥራይ ዘይኮነስ ብባህሊ እውን ክስነ ስለ ዘለዎ እዛ ጉጅለ እዛ ድሕሪ መስመር ክትከይድ ምኳና ተነጊርና ማለት እዩ ተበጊስና።
0: ጉጅለ ባህሊ ቀሕቲ ዕምበባ ቤት ትምህርቲ ሶራ ካብታ ፅዑቕ ልምምድን ምድላውን ዘካየደትላ ናይ ዓራርብ ስቱድያ ተበጊሳ ብዞባ ምዕራብ ዝፍለጥ ናብ ዝነበረ ከባቢ ንክትበፅሕ ብመንጎቲ ሽዑ ኣብ ትሕቲ ጸላኢ ዝነበረ መስመር ከተማታት ባሩንቱን ተሰነይን ኣብ ሃይኮታ ቆሪፃ ነቲ ናይ ድሕሪ መስመር ጸላኢ ዕዶታ ብወግዒ ጀመረቶ።

0: 1983 ሓያሎ ከባቢታት ሃገርና ብሕሱም ደርቂ ዝተጠቕዓሉ እዋን ብምንባሩ ነተልእኾታ ጉጅለ ባህሊ ተወሳኺ ብድሆ እዩ ነይሩ።
1: እታ መሬት ኣይከም ቀደማን ብደርግን ብድርቅን ኣይመልቃዓን

0: ዓበይቲ ሃዳሙ ፈሊሖም ሰብ የብሎምን ተዓፂዮም
1: ፀላኢ ዝመዝመዛ ኮሳ እያ ነታ ድርቂ እያ ድርቂ ስለ ዝነበረ ስርናይ ንክረክብ ህዝቢ ስከይፈትዎ ናባይ ክመፅ እዩ ዝብል ጓያ ነራት እምነቱ ነዚኣ እያ ከዓ እታ ቃልሲ ዝነበረ ስዑ ድርቂ ሓላፈ እዩ ብካልእ መንገዲ ክንትክኦ ኢና ስለዚ ምሊሻ ስርናይ ኣይትተዓጢኩም ነንሕትኩም ኣይትቃተሉ ወይ ደቅኩም ክቀትሉ ኢልኩም ኣይትውፈሩ ገለ ምባሉ እንዲ ሓደ ካብቲ ዓብየ ትምህርቲ ዝነበረ
2: እቲ ህዝቢ ዋላ እውን ጥዕሚ ይኮኑ

0: ዋላ እውን እዚ ኩሉ ሽግራት ኣጓኒፎዎ ከሎ ብተስፋ ስለ ዝነብር ክሓልፍ እዩ። እቲ ውድብ ወይ እቲ ግማር ክዕወት እዩ፣ ከምዚ ክኸውን እዩ ዝብል ዘይዕገት ክሳይ ስለ ዝነበሮ ነቲ በቲ ግንባር ወይ ትውድብ ወይ ከዓ በቲ ባህላዊ ጉጅለ ዝግበር ንጥፈታት በቃ ክብሪ ሓቂፉ ብሙሉእ ዝከታተሎ ኣብታ ዘይብሉ ከማን ዝተፈላለዩ ሓገዛት ትገብረልካ ፍትን
1: ካብታ ዘላቶ ካብ ጥሪቱ ካብ እኽሉ ገንዘቡ ስልማቱ
2: እቲ ዝገብርዎ ዝነበሩ ግብረ መልሲ ማለት እዩ። መፂኦም ኣብቲ ማይክሮፎን ዝዛረብዎ ዝነበሩ ዘረባታት ዝገብርዎ ዝነበሩ ወፈያታት ብዕራይ ሂበ ኣለኹ እቲ ሓደ ክንዲ ዝኸብቲ እቲ ሓደ ይብል ክንዲ ዝኸብቲ ሕጂ እዚ ክሳብ ክንደይ ነቲ ምርኢት ከም ተቐበልዎ እዩ ዘርእየካ።
3: ብዕለቲ 11 ወርሒ 1983 ኣብ ሙልቂ ዝነበረ ናይ ህዝቢ ወፈያ
4: ሒና ለከብያ እምበኣር በዝሎም ምሸት ስለ ዝሕጎሰና ፅቡቕ ባህልታት ስለ ዝርኤና 50 ቅርሺ ናይ ኣቦታት 50 ቅርሺ ናይ ኣዴታት ንሕና ለከብያ ነወፍ ኣለና።
5: ላም ናይ ኣቕባይ ህትንቸል ላም ናይ የማኑ ወለንቸል ጤል ናይ ሃይለ ወለንቸል ጤል ናይ ካሕሳይ ባህርኤ
6: ጥዋንቲ ኣዝዩ በዳሂ ግዜ እዩ ነይሩ። ብፍላይ ድማ ድሕሪ ሻድሻይ ወራር ብዝነበረ ግዜ እንዲ ነይሩ ፀላእሲ ካልእ መንገዲ ብኩናት ክጥቃዕ ስለዘይከኣለ ሕጂ ካልእ እዚ ማለት ገረብ ብሓክላ ዓይነት ሚሊሻ ስርናይን ገለን ኣቢሉ ነንሕና ክጣፍኣና ዝፍትመሉ ዝነበረ ግዜ ስለዝኮነ ኣብ ፅቡቅ ግዜ እዩ ተወፍርቲ ገይሩ
7: ሓደ ካብቲ ምድላዋትና ሕጂ ነቲ ምንቅስቃሳት ናይ ወደ ገባ ትርጉም ከም ዘይብሉ ምዃኑ ኣብቲ ዕድመቲ ንወደ ገባ ርዕደ ንባ ተባሂሉ ከም ቴማ ተታሒዙ ህዝቢ ዓብን ንእሽቶን ዝደርፈሉ ዝነበረ ሓደ ካብቲ መደባትና እዩ።
8: ኣመትፈልፅና ኣፍሪካ ዋጋ ቅርሽን ጥሎት ፀባሕን ሰቲ ዞባ ክሓሉ ካብዞም ተኸሉ ንወደ ገባ ኣርዕደ ንባ
9: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ብቐንዱ ንምጥፋእ ማሂምነት ንምምካት ደርቅን ሳዕቤናቱን ምቅላዕ ሽርሕታት ወደ ገባን ዝሕመረቱ ባህላዊ መደባቱ ኣብ ዞባ ምዕራብ ድሕሪ ምዝዛም ጉዕዝኡ ዞባ ደቡብ ሰንጢቑ ብቐጥታ ንዞባ ምብራቕ ኣምርሑ። ነቲ ገዚፍ ባንዲ ሒዝካ መስመራት ጸላእ ክትፈትኽ ግን ቀሊል ኣይነበረን።
10: ሃሎ ነጎዳ

0: ላይፍ ድራም አለና፣ ሳክስፎን አለና፣ ሳክስ አልቶ፣ ቴኖር፣ ፍሉት፣ ጊታር፣ ቤዝ ጊታር፣ ኦርጋን እዚኦም ኢና ሙሉእ መሳርሒታት ዝዓጠቕና ኢናቶም ሙዚቃ ኢና። ነዚ ኩሉ መሳርሒታትና ምስ ጀነሬተር ነቲ ብምሉእ መሳርሒ ክሳይ ትገብሮ እውን ማለት እዩ መብራህቱ ይኹን ዋላ ነቲ ስተጅ ብምሉእ ዘድሊ ነገር ቲ ስተጅ ንሕና ንጥቀመሉ እውን ከይተረፈ ብምሉእ ኣብ ኣግማል ተፃዒኑ እዩ ዝኸይድ ነይሩ።
1: ማዕር 11 ኣግማል እያ ነራ ሓንቲ ካራባ ማለት እዩ እታ ኩላ ማኪና ዝበረሲ ሓንቲ ክሳይ ክትኣትለዋ ማለት እዩ። ስለዚ ክሳብ 11 ዝበፅሓ ኣግማል ንፅዕኖ ነቲ ንብረት ንሱ ኣኸቲልካ ክትኸይድ

0: በዓል ዓረዛ ማይ ድማ ነፃ ዝወፁ ቦታ ስለ ዝነበረ ፀገም ኣይነበሮን። ኣብ መንደፈራ ናብ በዓል ተራእምንን ናብ በዓል ባርባን ግን ፀላእ ኣሎ። ንዑ ሰጊርካ ብሓልሓለ ጌርካ ሽዑ ንበዓል ሓረ ንገደለ ዝሰግር ማለት እዩ።
1: ብየማንካ ፀላእ ኣሎ፣ ብፀጋምካ ፀላእ ኣሎ።
2: እዚ እቲ መጀመርያ ዘጓነፈና ናይ ፀላይ ዕንቅፋት ንሓልሓለ ዘሎ ፅርግያ ከምኡውን ደቀም ሓረ ዝሰግር ፅርግያ ክንበትኽ ከለና ናይ መጀመርያ ፈተንኡ ሕጂ ኣብ ደቂ ፅኑዓ ኣብ ዝበፃሕና
3: እ ዛ ፀላም ፅርግያ ሕጂ ዩኒቨርስቲ ኮይኑ መዛወሪ ኮይኑ ዘሎ ንዓና መስመር ኩናት እዩ ነይሩ። በታ ፓላሶ ተፀጊዕኻ በታ ቢንቶን ክንሓልፍ
4: ድቢ ሓልሓለን መጥቃዕቲ ደቁ ፅንዓን ሰጊሩ ንምብራቕ ዝኣተወ ቀይሕ ዕምበባ ተቐባልነቱ ኣብ ህዝብን ሰራዊትን እናለዓለ ጽሉኡ ድማ ዝያዳ ኣድማዒ እናኾነ ይኸይድ ከም ዝነበረ ዝተገንዘበ ጸላኢ ነቲ ጕጅለ ኣኽቢብካ ንምድምሳሱ እግሪ እግሪ ይስዒቡ።

0: ብኣፈሮ ብዝተወደበ መልክዕ ብደቂ ኣምሓረ በዓላ ዝመፀ ብሰገነይቲ በዓላ ዝመፀ ከምኡውን ካብ ባፅዕ ዝተበገሰ ብበዓል እምባገደም እዚ ከዓ ኣቐዲሙ ስለዚ ተፈልጠ ካብኡ ንሰሜን ደንከል ከም ንኸይድ ተገይሩ
1: ፀላኢ መፂስ ንሕና ንበዓል ቡያ ኣዝሊቕናስ ብድሕሪኡ ኣበየ ኣለዉ ደኣ ንወደ ገባ ርዕደን ዝባ ዝብሉ ዝነበሩ እታ መሬተይ ዝብሉ ዝነበሩ ሕጂ ዳ መሬቶም ዘሕልው ኢሎም ቶም ወደ ገባ ፈኪሮምሉ እዮም ነቲ ህዝቢ ሽዑ ንዓና ካሃድኑ ኢሎም ከም ዝመፁ ሲ መርኣያናትስ ከምኡ ኢሎም ነቲ ህዝቢ ተዛኒሞም እዮም።

0: ንዝከረኒ ብዓደ ውዕሩ ክንሰግር ከለና ካብ ዓላሚ ዋዕፀሮና ክንሓልፍ ምስ ተደልየ ሃንደበት ፀላእ ወፊሩ ካብ ነዊሕ መንገዲ ንድሕሪት ከም ንምለስ ገይሩ
1: ያላ ሕጂ ፀላእ ቦትኡ ኸይዱ ስለ ዘሎ መፅዎ ከዓ ተባሂልና እዚ ኩሉ ዝኸድናዮን ዝተመለስናዮን መሊስና ኢና ክንምለሶ።
2: ኣብቲ ህዝብና ብዛዕቂ ዝቕመጠሉ ዞባ ደቡብ ሓያል ፅልዋት ሕድር ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ብዝተፀንዐ ኣገባብ ንምጭዋያ ኣብ ፆራና ዝተካየደ መጥቃዕ ፀላኢ ኣዝዩ ፈታኒ እዩ ነይሩ።
3: እቲ ሓደ ክፋል ናይ ሰራዊቱ ካብ ሓልሓል ሒዝዎ ንሰንዓ ፈምፂኡ ነዛ ጉጅለ እዚኣ ከጥፋ ኣለኒ ዝበለ እዩ ለይቲ ሃንደበት መፅኡ ንፀሮና ከቢቡና ሓዲሩ
4: ሕጂ እዚ ሓይሊ እዚ ብሰንዓፈ እዩ ዝወፍር። ካልእ ሓይሊ ብደቀ ምሓረ ዝተበገሰ ነይሩ፣ ካልእ ካብ በዓል ድባርዋ ዝተበገሰ ነይሩ። እዚኣቶም ኣማ ዓይኒ ተራኺቦም ንፀሮና እዮም። እቲ ብሰንዓፈ መፂኡ ብወገን ደቡብ ናይ ፀሮና ክኣቲ እዩ። ብዓዲ ኳላ ዝተበገሰ ሓይሊ እውን ነይሩ፣ ግን ብዙሕ ኣይሰጎመንሱ
0: ዋላ ኸባና ዋላ ካብቶም ዝመተ ዝነበሩ ካሊእ ዝኾነ ኣብቲ ፀሮና ዝፀንሐ ተጋተላይ ዝበሃል ዕጥቂ ዘሎ ዝበሃል ዳርጋ ናይ ምክልኻል ስጉም ተወሲዱ
1: በዓል ስው ወዲ ዓንዱ ሆሆ እንዳበሉ ኣቑሑታት ፅዕን ነራ ኣቕሕ ምባ
3: እቲ ተኽስን ገለን ሰማዓ ኣግማል ክነፍሳ ጀሚሩን እዩ። ሓንቲ ካብተን ኣግማል ዳርጋ ከምዚ ነቲ ፍሎሬሽንታትን መብራህትን ገለመለን ዝነበሮ ሳምዱቅ ተሰኪማ ዝነበረት ንስ ተኽሲ ሰንቢዳ ፈፅም ስበለት ዳርጋ ብሙልአን ሚእቲ ካብ ሚእትትን መብራህትታት ተሓምሽ
1: ሽዋሕዋሕዋሕሉ ፍሎርሰንታት ወዲቑ። ፍሎርሰንት ማለት ኣብቲ ግዜ እቲ ሕጂ መተካእታ ከምዚ ዓይነት ንብረት ማለት እዩ። ፍቲ እዋን ትትብሎ ብዚ ግዜ እዚ የለን። ፍሎርሰንት ማለት መተካእታ ዘይብሉ ንብረት እዩ። ንዓና
4: ድሓር ካብቶም ምሩኻት ከም ዝረኸብና ኣብ ፀሮና ንሕና ካብ ግንባር ሓልሓል ነዚ ጉጅለ እዚ ፓራ ኮማንዶ ናይ ካልኣይ ክፍለ ሰራዊት ዋላ ነዚ ጉጅለ እዚ ስቴፕ ባይ ስቴፕ ክንከታተሎ ዝጠናሕና ኢና። መወዳእታ ከዓ እዚኣ ኣድማዒት ሓደ ስንኩል ኣሎ ምስኦም፣ ሓደ ካልኣይ ዓብ መምህር ኣሎ ምስኦም። እቶም ዝተረፉ ኩሎም ቆልዓ መልዓዮም ሳላሳን ገለን እዮም ዝበፅሑ ተባሂልና። ስለዚ ብኢድ ሒዝና ክነእትወኩም ንደቂ ኣምሓረ ኢቲ መደብ ገለ ኢሎና ነቶም ምሩኻት ማለት እዩ።
3: ፀላ ኣትዩ ምስ ወፀ ኣባሳቢሱ ምስ ከደ እንደገና ነቲ ሰብ ከዓ ሞራሉ ሓፍ ክተብሉ ስለዛ መደብ ክንገብር ኢና ተባሂሉ ንገብር ተመሊስና ካብ ማለት እዩ።
1: ምርኢት ከነርኢ ኣለና ምርኢት ከነርኢ ሕጂ መብራህትታትና ተሰይሩ እዩ። እታ ሸዓ ምሸት ኣብ ፀሮና ሙሉእ ዘለዋ ቬትሮማክስ ተኣኪበ ንኩለን እንዳነፋሕኻ ጠልጠላ ኣቢልካ ከምዚ እንዳበልካ ምርኢት ከነርአ ሓዲርና

0: ዝበለጠ ኣዝዩ ናብ ማዕስከር ፅላኢ ዝቐረበ ናይ ኣድግና ምርኢትን ኣብ ማእከል ጸሊም ጽርግያ ደግራ ምርቶ ተተኺሉ ዝሓደረ ዕሙር ጓይላን ገለ ካብቲ ንጸላኢ ናብ ዕብድብድ ዘድሃበሉ ዓወታት ቀያሕቲ ዕምበባ ክጥቀስ ይከኣል።
1: ነቲ ህዝቢ ፖለቲሳይዝ ክትገብሮ ሞቢላይዝ ክትገብሮ ካብቲ ቀዲ መደባቱ ስርናይ እናብላዕኩ ደገሎ እናብላዕኩ ንዕኡ ሳብ ናተይ ምንቅስቃስ ወ ኢሉ ዝሓስቦ ነበረ ተስፋ ክትቆፅ ክልካ ቀዲል ኣይኮነ።

0: ካብ ኣስመራ ከይተረፈ ህዝቢ ተሓቢኡ መፅ ነይሩ ኣብ ከም በዓል ኣድግና በሎ ሓሪና ገደለ በዓል ዓላ ኸነርኢ እንከለና
1: እቲ ፅልዋት ካብቲ ገጠራት ወይ ካብቲ ንሱ ዘይቋፀሮ ቦታታት ሓሊፉስ ኣብ ውሽጢ እቲ ዝቋፀሮ ቦታታት እውን ክበፅሕ ጀሚሩ እቲ ብኡ ክትደርፎ ዳሓደርካ ደርፍታት ኣብ ገለ ከተማታት ክድረፍ እዩ ንወደ ገባ ርዕደን ባክብል እዩ ዝሓድር ዝኾነ ቆልዓ
0: ምዝ ኣበርኩቶ እዚ እቲ ፊተውራሪ ዝበሃል ወይ ቅሕምባ ዝበሃል ደቂሱ ይሓድር እቲ ህዝቢ ደቂሱ ይሓድር ምክንያቱ በትን በትን ኮይኑ ኩናት ብደቀ ምሓረ ብሰንዓፈ ብመንደፈራ ልሙድ ወፍርታት ኮይኑ ናይ ፀላእ ወፍርታት

0: ጉጅለ ባህሊ ቀያሕቲ ዕምበባ ብዞባ ምዕራብ ዝፈለመቶ ዕዶታ ኣብ ዞባ ምብራቕን ደቡብን ኣጻፊፋ ንትሸዓተ ኣዋርሕ ኣብ ልዕሊኣ ዝተኻየደ ቀጻሊ ፈተነታት መጥቃዕትታትን ድብያታትን ጸላእ ሰጊራ ናብቲ ኣብ መተመት ከባቢ መልቁ ዝካየድ ዝነበረ ክረምታዊ ኣካዳምያውን ስነ ምምህርናውን ስልጠና ክትሳተፍ ኣብ ዝተመልሰትሉ እዋን እውን ጸላኢ ነቲ ገና ዘይሰመረሉ መደብ ንምድምሳስ ታጉጅለ ኣይዋድቑን።
1: ዓድራቕባ መፂና ዓድራቕባ ከዓ እንደገና ዕረፍቲ ዝነበርና ኣልዋን ከዓ ወፊሮም ወፊሮም ከዓ ሕጂ እቲ ጉጅለ እቲ ቤት እቲ ናይ እቲ መምሃራን እውን ኩሎም እቶም መሳትኡ መምሃራን ዝበሃሉ እውን ብምልኦም ኣብ ዕረፍቲ ናይ ኮርስስ መሐደሲ ኮርስስ ዝውሃበሎም ዝነበረ እዋን ወፊሮም ኩሎም ቶም ተምሃሮምቲ ኩናት ኣትዮም ቀይሕ ዕምበባ ከዓ ክሳብ 12 13 ዝኣኽሉ ኣባላቱ ናብቲ ኩናት ክኣት ተገዲዱ ማለት እዩ። ስለዚ ኣብ ከምዚ ኩነታት ሕጂ ናይ መራሒ መደብና ኣናውንሰር ዝነበረ ግደውን እያሱ መስዋእቲ ንመጀመርያ ግዜ ትጉጅለ ይቕበል ማለት እዩ።
2: ኩናት ሓልፍ ድሕሪ ኩናት ዘሎ ዕማምካ እንታይ ይመስል ኢልካ ምድህሳስ ጥራይ ናብኡ ምቕፃል ጥራይ ዝተረፈ ተሪፉ እቲ ዘሎ ክቕፅል ኣለዎ ብግብሪ ኣብ ኩናት ቀኒና ምሩኻት ተኣራርዮም ውጋኣትና ውፅኢና ስዋኣትና ቀቢርና ሽዑ ምሸት ምርኢት ዓርዛ ተባሂልና
3: ሽዑ ግደውን እያሱ ካማና ኣናውስርና ዝነበረ ተሰውኡ ነይሩ ኣብቲ ዋንቲ ዮርዳኖስ እያሱ ሓፍቲ እያ ንዑ ዮርዳኖስ ምሳን ኣላ ድምፃዊት እያ ንሱ ኣናውስርናና እዩ ኣብ ከምዚ ዓይነት ኩነታት ሱ ተሰውኡ ከሎስ ሓዋ ተሰውኡ ከሎስ ሙሉእ ምሸት ክደርፍ ኣብቲ ባህል ምስያ እዚ ፍሉይ
4: እዩ ኣብ ሜዳ ዘጋጥም ዝነበረ ነገራሲ ካብቲ ንቡር ንቡር ይበዝሕን ሕጂ ከዓ ክተሰማቕሮ ትኽእል እምበር ሽዑ ከምዚ ኖርማል ወይ ስሩዕ ሂወትካ ጌርካ ኢካ ትወስ
0: ኣብ ውሽጢ 36 ሳምንታት ልዕሊ 50 ምርኢታት ንተዓዘብቲ ኣቕሪባ ናይ ድሕሪ መስመር ጸላኢ ዕዶታ ዝዛዘመት ቀይሕ ዕምበባ ኣንፈታ ንላዕላይ ጋሽ ብምቕናዕ ክሳብቲ ሽዑ ህዝባዊ ወያነ ሓርነት ትግራይ ትቆጻጸሮ ዝነበረት ከባቢታት ትግራይ ዘጠቓለለ ዕዶ ትቀጺላ።
5: እዚ ናይ ኣድያቦ ዝበሃል ከባቢ ብምሉእ እዚ ዓድታት ካብ በዓል ዓዲ ነብሪ ዓድዋዓላ ሽራሮ ወዘተ ብዙሓት ዓድታት እዮም ነይሩ ናብቲ ከባቢ ኣብኡ ዝነበሩ ኤርትራውያን ካብ ቀደማት ሒዞም ዝነበሩ እዮም።
2: መረብ ተበጊስና ንዕዶት ትግራይ ክንኣቶ ከለና ነቲ ዕድል ናይ ምስላፍ ዘይነበሮ ብብዝሒ በብ ዝተፈላለየ ምክንያታት ኣብ ትግራይ

0: ራይ ዝነበረ መንእሰይ ንምስላፍ ተባሂልና ኢና ናዑደት ንገብር ነርና
1: በዓል ካብ ሽራሮ ናት ሒዝና ዓዲስ መሩ ዓዲ ገብራይ ዓዲ ነብርኢ ዓዲ ሰናጭሮ እዚ ብብዝሒ ኤርትራውያን ዝነበሩሉ ቦታ እዩ
2: ብልሙድ ወያነ ዘፅንሕዎ ክሳይ ነይሩ ዝኾነ ይኹን ሙዚቃ ክትፃወት ከለካ ባህሊ ክረአ ተፀኒሑ ሓንቲ ሙዚቃ ሕጂ እዚኣ ናይ ምስላፍ እያ ኢሉ እናውሰርተ ተገሊፁ እቲ ኣብኣ ዝሰዓሰዐ ዓወትና ሓፋሽ ኢሉ ምስላፍ ጥራይ ክስለፍ ኣለዎ ማለት እዩ
3: ኣብዚ ክድናያ ዓዲ ክንስለፍ ኢና ዝብሉ ስጋዕ 2000 ዝኾኑ ኢና ኣብ መወዳእታ እዚ መዝጊብና ማለት እዩ ብምልኦም ከዓ ንምዝጋብ ጥራሕ ዘይኮነ ሕጂ ትወስዱና ኢሎምና ስለዚ ማካይን ተፀዊዐን ኩለን ከምዝኸዱ እዩ ተገይሩ

ጉጅለ ባህሊ ቀይሕ ዕምበባ ኣብቲ ዓመት እቲ 1984 ሓራዝ ወፃ ከተማ ተሰነይን ከባቢኡን ባህላዊ ዕደታ ድሕሪ ምጥቕላል ኣብ ሓድሽ ዓመት 1985 ምርኢታ ኣብ ኣዳራሻ ትያትር ሱዳን ንኸተቐርብ ወግዓዊ ዕዶት ፈለመት።

ኣብ ሱዳን ዝሕተማ ጋዜጣታት ብዛዕባ ቀያሕቲ ዕምበባ ብዙሕ ፅሒፈን ብዛዕባ ብቕዓቶም ከም ዕድመ ናእሽቱ ግን ዘመናዊ ሙዚቃ ፅቡቕ ገይሮም ዝኣልዩ መሳርሒታት ናይ ሙዚቃ ፅቡቕ ገይሮም ዝኣልዩ ተባሂሉ ተፀሓይፈሎም ኣብ መወዳእታ ኸማን በዕላቶም ሲኢሎም ነቲ ዶኪመንት ኣረኪቦምና

ሓያል ጉጅለ ገይሩ ኣውፅዎ ብቑዕ ጉጅለ ገይሩ ኣውፅዎ ሓደ ካብቶም ህዝባዊ ግንባር ከም ጉጅለ ባህሊ ዝምካሓሉ ግሩፕ ኮይኑ ክወፅእ ኣኽኢልዎ እዩ።

0: ብሰንኪ ኣብቲ ሃገር ሽዑ ዝተኻየደ ዕልዋ መንግስቲ ናይ ሱዳን ዑደታ እኳ እንተተኸልፈ ቀይሕ ዕምበባ ኣብ ዓበይቲ ከተማታትን ኣብቲ ኤርትራውያን ተዓቒቦምሉ ዝነበሩ ማዓስከራት ስደተኛታትን ዕወቱ ስራሕ ፈጺመያ ናብ መበገሲኣ ብስቱድዮ ዓራርብ ተመሊሳ
1: ኣብ ዕድሜና ገለ ዕድመ ወሲኽና ኣብ ተመክሮና ገለ ኣብ ስምዒትና ገለ ሓላፍነት ህዝብን ሰራዊትና ሸኪምና እንዲና ተመሊስና ንፍሉይ ብዝማዕበለን ክስታይና መደባትና ክቕፅል ተባሂሉ እቲ ግዜ እቲ ምሁራት ናይ ድራማ ሱዳናውያን መፂኦም ሙዚቀኛታት መፂኦም ናይ ድምፂ ትምህርቲ ወሲድና ብወኒ ና ለይትን መዓልትን ፕሮባ ልምምድ ንገብር ነርና።
0: ኣብ ክራማት 1985 ድሕሪ ምሕራር ባረንቱ ብሰንኪ ዝተኸስተ ወተሃድራዊ ምዝንባል ፍርቂ ካብ ኣባላቱ ናብ ግንባራት ስለ ዝኸተተ እቲ ብናይ ሓያሉ ዓመታት ቀጻሊ ትምህርትን ስራሕን ልዑል ክእለትን ዝናን ዘጥረየ ቀይሕ ዕምበባ ከም ጥሩንፍ ጉጅለ ንጥፎታቱ ኣኽተመ።
2: ብሳንጃ ውጋ!
0: ቀይሕ ዕምበባ ህላዊኡ ከም ጉጅለ የብቅዕ እምበር ኣባላቱ ዘጥረየዎ ሞያን ተመክሮን ግን ኣብቲ ዝተመደብዎ ሓድሽ ናይ ስራሕ ቦታ ከጉልዓልዒ ተራእዩ።
1: መቀይሕ ዕምበባ ፋሕ ምባል ንኹለን ሓጊዝዎን እዩ ንኹለን ንባህሊ ውድብ ም ባህሊ ውድብ ኣብ ክልተ ጉጅለ ተመቂሎም ሓዮትን ዋርሳን ንክኾኑ ዝሓገዞም ና ሙዚቀኛታት ኣብኡ ምምፃእ እዩ።
3: ባ ግንባር ሓርነት ኤርትራ ጉጅለታት ጉጅለ ዋርሳ እያ ዋርሳ ተባሂላትሉ ዘላ ምክንያቱ ድማ ናይ ኣቦታታ ቀጥ ኢላ ወሪሳ

0: ጉጅለታት ባህሊ ክፍላተ ሰራዊት እውን ነቲ ዝረኸቦ ዓቕሚ ቀይሕ ዕምበባ ኣብ ምምዕባል ባህላዊ ንጥፈታትን ብሰፊሑ ተጠቒመናሉ
1: ረኺበን እየን ብዓቕመን ሲ ቁልተይ ኩለንተን ጉጅለታት ጽቡቕ ሓይሊ የርነን
2: ምሳና ከለዉ ከም ቀዳማይ ካልኣይ ደረጃ ዘይፃወቱ ዝነበሩ ኣብኡ ግን ቀወምቲ ናይቲ ባንድ ናይቲ ክፍላት ሰራዊታት ናይ ሙዚቃ ክኢላታት ነይሮም።
0: ኣቐዲሙ ብዘይ ስሩዕ ኣገባብ ክነጥፍ ዝፀንሐ ቤት ትምህርቲ ሙዚቃ ንኣባላት ቀይሕ ዕምበባ ነበር ማእገርን ዓንዲ ሕቆን ገይሩ እዩ ኣድማዕነቱ ኣረጋጊፁ።
3: እቲ ቤት ትምህርቲ እውን ከዓኑ ስለ ዘይነበሮ ኣብኡ ከም ኣሰልጠንቲ ኮይኖም ዝሰርሑ ከዓ ተሪፎም ኣብቲ ቤት ትምህርቲ ማለት እዩ።

0: ቀይሕ ዕምበባ ኣብ ምምዕባል ስነ ጥበብ ኤርትራ ብፍላይ ድማ ኣብ ምዕባል ሙዚቃ ሃገርና ዝገብሮ ኣስተዋፅኦ ብቐሊሉ ዝግመት ኣይኮነን።
1: እቲ ፍሉይ ዝንገብሩ ነበርና ምንቅስቃስ እቲ ፍሉይ ዝንገብሩ ነበሩ እቲ ኮምፖዚሽን ናይ ሙዚቃ እዚ ናብ ምዕራብ ገፁ ኣትሂቡሎ ገለገለ ዝበሉ እዋናት ነይሮም እዮም ምስም ኣኼባታት ጌርና ዝተዛረብናሉ። ብዓይኒ ሕጂ ክትሪኦ ከለካ ግን ኮምፖዚሽን እዩ ሙዚቃ ትውህደት እዩ ክሳብ ክንደይ ዓሚቑ በሲሉ ከም ዝነበረት ናይ ቀይሕ ዕምበባ ተዓቕሚ እዩ።
2: ቀይሕ ዕምበባ ኩሉ ሙዚቃ ተማሂሩ እዩ ሙዚቀኛ ክኸውን ይኽእል እዩ ብዝሓፀረ ግዜ ኩሉ ሳዕሳዓ እዩ ኩሉ

0: ተዋሳ እዩ ኩሉ እቲ ዝበዝሐ ድምፃዊ እዩ ንኩሉ ነገራት ክገጥም ዝኽእል ተባሂሉስ ምስ ሙዕቡል ናይ ኖታ ናይ ሙዚቃ ትምህርትን በቲ ከዓ ናይ ኣካዳሚ ዕድላት እውን ስለ ዝነበሮ ንኩሉ ነገር ኣብ ኩሉ ተሰዊዑ ከሰልጥን ክስልጥንን ኣብ ቀረባ ዝነበረ እዩ
1: ኩሉ ክኢላ እዩ ቀይሕ ምባ ኣብ ዝኸዶ ኸይዱስ ክኢላ እዩ ማለት በርከ ኣብቲ ቀይሕ ምባ ከለና ሲ ቀዳማይ ግሩፕ ቀዳማይ ብቐጥታ ነቲ ኣብቲ ኣብ ሚዚክ ዝዋሳእ ኣሎ ኣብ ስነ ፅሑፍ ዝዋሳእ ኣሎ ኣብ ገለ ካልኣይ ደረጃ ኣሎና ሳልሳይ ደረጃ እናበልና ኢና ንኸይ ስለ ዝነበርና ኩሉ ኣባል ቀይሕ ምባ ሲ ሂንት ኣለዎ ኣትሊስት ክትብል ትኽእል ኢኻ ሕጂ ኣብ ዝኸዶ ኸይዱ ክፀጉሞ ይኽእል ንኸውን ግን ከም ሓደ ግሩፕ ካብኡ ንላዕሊ ከፍርም ከኣለ ነይሩ ኢለ የ ዝሓስቡ ሕጂ ክሪኦ ከለኹ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠት ኣብ ኤሪ ቲቪ ኣብ ምክትታል ትርከቡ ፍትዋት ተኸታተልቲ መደብና ከመይ ቀኒኹም?

ንሎሚ ክነተኩረሉ ሓሪና ዘለና ርእስቲ ኣካላዊ ፅሬት ዝብል ኮይኑ ዝናልኩም ቀሪብና ዘለና ንኡስ ኣርእስቲ ከዓ ክፍልታት ኣካላት ዝብል ይኸውን። ቅድሚ ናብቲ ሙሉእ መደብ ምስጋርና ግን እስከ ገለ ካብ ክፍልታት ኣካላትና ክንጠቅስ ንፈትን። ራይ እምበኣር ክቡራትን ፍትዋትን ተኸታተልቲ መደብና ድሕሪ ዝሓፃር መሰጋገሪት ሙዚቃ ክንምለሰኩም ኢና፣ ኣይተርሕቑ። ክፍልታት ኣካላትና፣ ደጋውያን ክፍልታት ኣካላትና እዞም ዝስዕቡ እዮም። ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብክልተ ሸነኽ ርእስና ዘለዋ ጽምዲ ኣእዛን፣ ንመላእ ኣካልና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮምና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡ ውን ኣብ ጫፍ ክፋል ኣእዳውናን ኣእጋርናን ዝርከቡ ኣጻብዕ። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፋል ኣካልና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካልና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ንመዛዝንን። ሓንጎልና ዳርጋ ንኹሎም ክፍሊ ኣካልና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላት እዩ። ካብ ኩሎም ክፍሊ ኣካላት ንዝመጾ ሓበሬታ ከዚኑን መምዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁጽሪ 1 ዓይኒ። ኣዒንትና ኣብ መሳኽቲ ሽክና ርእሲ ዘለዋ ተነቀፍቲ ጽምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍጸም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ህጹጽ መልእኽቲ ምስዳድ ከኣዩ ስረሐን። ስለዚ ኸዓ ነገራት ንምርኣይን ቅርጹን ሕብሩን ንምፍላይን ኣዝየን ይሕግዛና። ኣዒንትና ብጭዋዳታት ዝተተሓሓዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእስ እዚ ሕብርታት ፈላሊና ንኽንፈልጥን ነገራት ካብ ማዕዶ ክነለልን እውን ይሕግዛና እየን። ኣብ ላዕሊ ከም እተገልጸ ኣዒንትና ኣዝየን ተነቀፍቲ እየን። ወላ እኳ ብኸቦር ዓይኒ ዝሽፈናን መጠናዊ ምክልኻል ዝረኽባን እንተኾና ኣብ ዒንትና ጉድኣት እንተበጺሑ ግን ክሳብ ዑረት ክበጽሕ ዝኽእል ሳዕቤን ኣለዎ። ቁጽሪ 2 እዝኒ። ኣእዛና ብኽልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካልና እየን። ኣእዛና እውን ልክዕ ከም ድሽን ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ፣ ኣእዛና ኸዓ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎል ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ንሰምዓ። ኛውታ ናይ ድሙና እውን ብእዝንና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንኽንሰምዕን ግብረ መልሲ ንኽንህብን ኣእዛና ዓብ ተራ ይጻወታ። ውሽጣዊ ኽፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ እቲ ኸበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንጸምም ወይ እውን ምስማዕ ክንስእን ንኽእል።

ቁጽሪ 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኹቲ እትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢና ንዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ትልእኮሞ ዓይነት እቲ ሽታ ንምፍላይ ትሕግዘና። ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበ ካልስን እውን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ትኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ እውን ልዑል ተራ ትጻወት። ከም ዝፍለጥ ዝኾነ ህይወታዊ ከየስተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒብና ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ትህበና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳኹቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ክኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳኒ ተራ ይጻወት። ቁጽሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካል ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቖፈ እዩ። ኣፍና ክንዛረበሉ፣ መግቢ ክንበልዓሉ፣ ከምኡ ውን መስተ ክንሰትየሉ ይኽእለና። ብፍላይ ከዓ መግቢ ንምሕቃቕ ኣገዳሲ እዩ። መልሓስና መቐረት ናይቲ እንበልዖ መግቢ ንምልላይ ትሕግዘና። ኣስናና እውን ንዝኾለስናዮም መግቢ ኣብ ምሕያኽን ምድቓቕን የድልየና። ኣፍና ምስ ጎሮሮ ዝተራኸበ ብምዃኑ ከዓ ተሓይኹ ንዝተዳቐቐን ብምራቕ ንዝተርከሰን መግቢ ንጎሮሮና ሰንጢቑ ናብ ከስዐ ንኽወርድ ዓብዪ ደገፍ ተበርክት። ቁጽሪ 5 ኢድ። ኣእዳውና ኣብ ክልቲኡ ሸነኽ ናይ መንኮብና ብመላጉቦ ስርዓት ዓስከሬን ዝተንጠልጠለ ሓደ ካብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለየ ዝተላጋገቡ ኣዕጽምቲ ዝቖመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ይኹን ፎኪስ ሸኸም ክንጸውር ይጠቕመና። ኣብ መወዳእታ ክፋል ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙ ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። ቁጽሪ 6 እግሪ። ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላግቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጻመዱ ኣዕጽምቲ ዝቖመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪልና ንጽውዖ። ብዘይህላወ ኣእጋርና ከም ሰባት ክንቀውም፣ ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእ ንጥፈታትን ክነካይድ ከም መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከም ኣእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና።

0: ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣፃብዒ እውን ኣፅፋር ኣለዉ።
1: መንያ ንግስቲ፣ ኣነ መስትያት ናይ ዝደጋዊ ዓለም፣ ኣነ መስኮት ነብሲ ብዘይቀለ ዓለም። ኣነ እንተዘይሃለየ ኩልኸውን ጸልማት፣ እቲ ብርሃን ትርኢት ይትካእ ብደልሃመት። ዓይኒ ኸኣብሉኒ ንግሥቲ ኣካላት፣ ዘረባይ ዘይኣምን ይፋቐር ምስ ዑረት። ኣነ እምበር ንግሥቲ ብዘይክትዕ ብዘይጐንጺ፣ ኣነ እንዴ በዓልቲ መስኮት ጐይታ ድምፂ። ኣነ እንተዘይሃለየ ኵሉ ኽንታይ ገበርቲ፣ ኣነ እንዴ ዋና ወረ ናይ ሕሹኽታ ምኽባዕቲ። እዝኒ ኸኣብሃል ንግሥቲ እዛ ነብሲ፣ ኣነ እንተጐዲለ ጸማምያ እዛ ነብሲ። ኣነ እባ ንግሥቲ ብፍታው ብዘይ ኣቤቱታ፣ ኣነ እንዴ መልክዕ ጐይታ ምኡዝ ሽታ። ኣነ እንተዘይሃለየ መን ብሕይወት ክሰርር፣ ኣነ እንተጐዲለ ፍጡር ይኸውን ነብሲ ሄር። ኣፍንጫ ኸኣብሃል ንግሥቲ እዛ ነብሲ፣ ኣነ እንዴ መሸተቲ ኣነወ መተንፈሲ። ኣነ እባ ንግሥቲ እንተደለኹ ንሰባት የጋጩ፣ እንተደለኹ ጥዑም ቃላት የመንጩ። ኣነ እንተዘይሃለየ መን ከስተማቕር፣ ተደልየ ይሕይኽ ተደልየ ይምድር። ኣነ ንግሥቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብልጽግ ኵሉ ዝብህገኒ። መንጋስ መንጋሱስ ኣነ እባ ንግሥቲ፣ ኣነ መተግበሪት ኣነ መጣቕዒት፣ ኣነ እንዴ ጥበበኛ ኣነ መዳመቒት፣ ኣነ ተባእሲት ኣነ ሰላማዊት። ኣነ እንተዘይሃለየ ኵሉ ኸውን ክእለት ኣልቦ፣ ኣነ እንተጐዲለ ሰብ ስእን ማዕልቦ። ኢድ ከኣብሃል ንግሥቲ እዛ ነብሲ፣ መተካእታ ዘይብለይ ናይ ኵሉ ፈውሲ። ኮንቱ መደረዩ ንግሥነሲ ንዓይ ባሃቡኒ፣ ኣነ ተጓዓዚ ብዘይድኻም ምስወኒ፣ ኣነ ጐያይት ንቕልቁለት ምስ ዓቐብ። ኣነ እንተዘይሃለየ ብየን ኣቢሉ ኣሳልጦ ኽርከብ፣ ንግሥቲ እዛ ነብሲ እግሪ ኸኣብሃል ኣነ እንተዘይሃለየ ኣይፍት።
0: ኣፍንጫ ንምሽታትን ምስ ትንፋስን ትሕግዘና። ቁጽሪ 4 ኣፍ። ኣፍ ኣብ ትሕቲ ኣፍንጫና ትርከብ። ከናፍር መልሓስን ኣስናንን ኣለውዋ። ንምስትምቓርን ምብላዕን ከዓ ትጠቕመና። ቁጽሪ 5 ኢድ። ካብ መንኮብና ዝብገስ መሓውር እዩ። ኣእዳው ኣብ ጫፉ ኣጻብዕ ኣለውዎ። ኣእዳው ክንጽሕፍ፣ ክንሰርሕ፣ ነገራት ክንጭብጥን ክነጣቐዕን ይኽእለና። ቁጽሪ 6 እግሪ። ካብ ምሕኩልትና ዝብገስ መሓውር እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ኣእጋርና እውን ኣጻብዕ ይውንኑ። ኣእጋርና ክንከይድ፣ ክንጐይ፣ ክንጻወትን ኩዕሶ ክንቀልዕን ይኽእለና።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

0: እምበኣር ዕድመና ኽቢርካ ናብዚ መደብ ስለ ዝመፀኻ ክቡር ስነ ጥበብና ሰሎሙ ፀሓዬ ብስመይን ብስም ሚኒስትሪ ትምህርትን ነመስግነካ። መጀመርታ ሕቶና ኣብ መፃፃ ታሪክን ሃገራዊ መዝሙርን እንታይ ይመስል?
1: መጀመርያ ብዛዕባ ሃገራዊ መዝሙር መብርህ ክህብ ወይ መግለፂ ክህብ ዝተገብረሉ ዕድሜ ኣዝየ የመስግን። ብዛዕባ ኣብ መፃፃኣን ታሪክን ሃገራዊ መዝሙር ኤርትራ ብዝምልከት ሽሕ እኳ ሃገራዊ መዝሙር ኤርትራ ዝኾነት ዳሓር ኣብ 93 ክንመፆ ኢና እንተኾነት እቲ ናብኣ ዘምርሐ ናብዚ ሃገራዊ መዝሙር ኤርትራ ኮይና ዘላ መዝሙር ዘምርሐ ታሪክ ቁርብ ንድሕሪት ተመሊስና ክንሪኦ ክንፍትን ከድልየና እዩ። ንሱ ከዓ እንታይ እዩ? መጀመርያ መዝሙር ኤርትራ እያ ነይራ። መዝሙር ኤርትራ ኤርትራ ኣብ ግዜ ቃልሲ ንሓርነት ኣብ ትቃለሰሉ ኣብ ትጋደለሉ ዝነበረት እዋን ብዛዕባ ምህላው ሃገራዊ መዝሙር ክትዛረባ ኣይትኽእልን እያ።

ናፃ ሃገር ስለ ዘይኮነት ሃገራዊ መዝሙር ክህልዋ ዝኽእል ከዓ ናፃ ሃገር ምስ ትኸውን እዩ። ስለዚ ኣቃልሲ ዝነበረት ኤርትራ እዛ መዝሙር እዛ መዝሙር ኤርትራ ንብላ ዘለና ካብ 86 ናት ሒዛ እንድያ ከም ዝኾነት ሓርበኛዊት መዝሙር ትሰርሕ ትዝመር ዝነበረት ቅድሚኡ ግን ናብኣ ዘምርሐ ኣብ መወዳእታ 84 ናብቲ ታሪክ ክንመፅእ ኣብ መወዳእታ 84 ኣነ ኣብ ማእከላይ ጭንፈር ባህሊ እንዳሰራሕኩ ከለኹ ኣሮንተኪኤ እውን መሳርሕተ እዩ ናይ ዜማ ክኢላ ደራሲ ናይ ዜማ እዩ ጊታር ዝፃወት ብዙሕ ካልእ መዛምር እውን ብሓባር ኣውፅኢና ነርና ሕጂ ሓደ ሓሳብ ይመፀኒ ከም ኩሉ ካልእ ናይ ግዜ ቃልሲ ደርፍታትና ይኹን መዛሙርና ማለት እዩ ካብኡ ብዘይፍለ ግን ኤርትራ ብዝብላ ርእስቲ ነቲ ኤርትራ ተሓልፎ ዝነበረት መከራ ናደረዓን እትገልፅ እሞ ከዓ ብኩሉ እቲ መከራ ናደረዓን ሓሊፋ ተዓዋቲት ክትከውን ምኳና ዝገልፅ ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ይብሎ ሓርበኛዊ ዝኾነ ዜማ ዘለዓዕል ዜማ ከምኡ ኢና እውን ነውፅእ ዝነበርናቸው እቲ ደርፍታት ኹን እቲ መዛሙር ኹን ሲ ነቲ ጉዕዞቲ ነቲ መድረኽቲ ዝገልፅ እዩ ነይሩ። ስለዚ ከምኡ ዓይነት ዜማ ሓይሊ ዘለዋ ተናህር ትለዓዕል ዜማ ሲ ኣውፅእ ሕሰብ ኣነ ክገጥመላ ብዝበልኩ ካርእስቲ ብሎ ሞ መወዳእታ 84 እዩ ሕራይ ክሓስበላ የብለኒ። ድሕሪኡ ኣብ 85 ሙሉእ ብምሉእ ብሓደ ይነበርና ንዑደት ከይዶም በዓል ኣሮን እቲ ሙሉእ ጉጅለ ናይ ማእከላይ ጨንፈር ባህሊ እቲ ናይ ሙዚቃ እቲ ናይ ድራማ ብሓደ ዝንቀሳቀስ እቲ ናይ ዑደት ማለት እዩ። ኣነ ብቲ ማእከላይ ቦታ እየ ተሪፈ ብሓደ እውን ብኣካላይ ነበርናን ይሓስበላህሉ ትብልኻ ክሳብ ትራኸብ ብዝኾነ 85 ብከምኡ ሓሊፉ 86 ኣብ ከባቢ ወርሒ 78 ብዝነበረ እዋን ኣሮን እቲ ሓደ ግዜ ኢልካ ንዝነበርካ ዜማ ንዓ ማለት ሲ ብቕዕቲ ነታ ርእስቲ እቲኣ ትበቅዕ ዜማ ተረኺባ ኣላ እሞ ንሳ ሰሚዐያ ኣነ ፅብቕቲ ኮይና ረኺበያ ኣለኹ ስማዓያ እሞ ግጥሚ ክትፅሕፈላ ይብለኒ የምፅእ ኣለይ ካ ነታ ዜማ። እዛ ዜማ እዚኣ ከመይ ለያ መፅያ ከዓ ኣገዳሲ እዩ ኣብዚ ታሪክ ናይዚ ሃገራዊ መዝሙር። እዛ ዜማ እዚኣ ኣብ ሱዳን ዝነብር ዝነበረ መምሪ ይስሓቅ ኣብርሃም ዝበሃል ተጋዳላይ ናይ ተጋድሎ ሓርነት ኤርትራ እዩ ነይሩ። በቲ ዝሰዓበ ኩነታት ናይ ተጋድሎ ሓርነት ኤርትራ ኣብ ሱዳን እዩ ነይሩ ሽዑ። ኣብ ሱዳን ኮይኑ ግን ቅርራብ ምስ ትሰውራ ማለት እዩ ምስ ተጋደልቲ ህዝባዊ ግንባር ነይርዎ። ቀያሕቲ ዕምባባ ንዑደትኒ ቀያሕቲ ዕምባባ ማለት ናይ ቤት ትምህርቲ ሰውራ ጉጅለ ባህሊ ማለት እዩ። ንዑደት ንሱዳን ምስ ከዱ ይረኽቦም እሞ እዛ መዝሙር እዚኣ ክትጠቕመኩም ትኽእል እተኮይና ሲ ተጠቐሙላ ኣነ ዘውፃኹዋ ኢሉ ታ ዜማ ይህቦ ቃላት እውን ነይርዋ ብዛዕባ ተጋዳላይ ዝገልፅ ብዝኾነ እዚኣ ሂበኩም ኣለኹ ኢሉ የበርክተሎ። ቤት ትምህርቲ ሰውራ ነዛ ዜማ እዚኣ ሒዞማ ንሜዳ ይኣትዉ። ንሜዳ ምስ ኣተዉ ገለ ካብኦም ከዓ በዓል ነፀረ ኣብ ወዲ ሻውል ማለት እዩ ነፀረ ኣብ ገሬሱስ ሙዚቀኛ ዘለውዎም ብርክት ዝበሊኦም እየ ናብ ማእከላይ ጨንፈር ባህሊ ይመፁ ተመዲቦም ማለት እዩ። ናብ ማእከላይ ጨንፈር ባህሊ ሒዞማ ምስ መፁ ኣሮን ይሰምዓ ሙዚቀኛታት ስለ ዝኾኑ ከምዚኣ ዝኣመሰለት ዜማ ከዓ መምሪሳ ኣብርሃም ኣብ ሱዳና በርኪቱልና ይብልዎ ይሰምዓ ኣሮን መምሪሳ ኣብርሃም ዋላው ካብ ሱዳን ከሎ ይሃቦም እምበር ድሓር ናብ ሜዳ ኣትዩ ኣብ ሜዳ ኣትዩ ህዝባዊ ግንባር ኣባል ህዝባዊ ግንባር ኮይኑ ኣትዩ ተሰሊፉ ማለት እዩ። ኣብ ቤት ትምህርቲ ሰውራ መምህር ናይ ሙዚቃ ኮይኑ እዩ። ሕጂ ኣሮን እምበኣር ነታ ዜማ ከምፅእ ኣለይ ከሎ ብከምዚ ኣታ ዜማ መፅያ ናብ ማእከላይ ጨንፈር ባህሊ እዚ ግዜ እዚ ድሮ ናይ ብሩራዊ እዮ ቤል እዩ ናይ ሰውራ ኤርትራ ብራዊ እዮ ቤል እዩ ከዓ መበል 25 ዓመት
ናይ ብረታዊ ቃልሲ ኤርትራ ማለት እዩ 86 ሓደ መስከረም ድሮ

ዝኾን ዘሎ። ስለዚ ንኡ ምድላው ንገብር ስለ ዝነበረና ማእከላይ ጨንፈር ባህሊ እዚኣ ከዓ መዝሙር ኣብኡ ብቲ መደብ ተኣቱ መዝሙር ክትከውን ቃላት ክፅሕፈላ ነይሩኒ ኣነ እውን ተቐቢለዮ ኣሮን ከዓ ናይ ዜማ ክኢላ ስለ ዝኾነ ዓይነ ይሓሶኹን ኣነ ንኣይ እውን ደስ ኢላትኒ። ሕጂ ኣጋጣሚ ኣብዚ ሰነደ ኣብዛ ሳሕል ትብል መፅሓፈይ እዛ ኣገፅ 82 ዘላ ሽዑ ዝፅሓፍክዋ እያ ነታ ዜማ ሙሉእ ብምሉእ ናይ መምህር ይስሓቅ ኣብርሃም ዘላ ዜማ ዝፅሓፍክዋ እያ ለቲ 14 ወርሒ 8986 ንብራዊ እዮቤል ንክትቀርብ ከም መዝሙር ኤርትራ ማለት እዩ ዝፅሓፍክዋ ያብ ዘላ ብዝኾነ እታ መዝሙር ኣብታ ዝነበረት ዜማ ዝግጥሚ ፅሒፈዮ መኽፈቲ መደብ ናይቲ ብሩራዊ እዮቤል እዩ ትኸውን ማለት እዩ ብደረጃ ናይ ማእከላይ ጨንፈር ባህሊ ማእከላይ ጨንፈር ባህሊ እዩ ከዓ ከፊትዎ ነቲ መደብ ብምርኢት ናይ መድረኽ ዓብዪ በዓል እዩ ነይሩ ብሩራዊ እዮቤል እዩ ናይ ሰውራ ኤርትራ ምርኢት ናይ ወታደራዊ ምርኢት ዝነበሮ ሰልፊ ዝነበሮ ብዙሕ ነገራት ዝነበሮ እቲ ፕሮግራም ዳሓር ግን እቲ መደብ ምስ ቀረበ እሞ ኣብ ዝስዕብ ዝነበረ መዓልታት ኣብ ድምፂ ሓፋሽ ክትፍኖ ከላታ መዝሙር ንሰምዓ ብፍላይ ከኣሮን እቲ ትሕዝቶኣ ከምቲ ንደልዮ ከም ዘይኮነ ተረዲእዎ እቲ ግጥሚ ዘይኮነስ እቲ ዜማ ብፍላይ ከኣታ ከ ላኣይቲ ክፋል ናይቲ ዜማ ዝሒላ ኣላ ንሳ ነቲ ንደልዮ ዝነበርና ምላዓዓል ወኒ ዘበጋግስ ግንባር ንኸፍርስ እቲ ሰራዊት ዘለዓዕል ከምኡ ኣይኮነትልናን ስለዚ ለውጢ ክንገብረላ ኣለና ዝብል ሓሳብ የምፅእ ዝሕሊ ናይቲ ካልኣይቲ ዜማ። ሕጂ እንታይ እዩ ተቐዳመይቲ ዜማ ናይ መምህር ይስሓቅ ፅቡቕ ኣላ ሽዑ ማለት እዩ እቲ ግዜ እቲ ኤርትራ ኤርትራ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ እዩ ነይሩ ሽዑ ሂወትና ኢና ንሕልፍ ነርና እቲ ቃልሲ ቅፃሊ እዩ ነይሩ ክንዕወት ምኳንና ኢና ንፈልጥ እምበር ማእስ ከም ንዕወት ንመፃያ ተፃሒፋ ሰውራ ኤርትራ ክዕወት ምኳኑ እምበር ማዓስ ከም ዝዕወት ትዕለቱ ክትፈልጦ ይትኽእለን ኢኻ ስለዚ ንመፃኢ እዩ ነይሩ እቲ ቃላታ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ንመፃኢ እዩ ነይሩ እቲ ስለዚ እንታይ ይገብር ኣሮን ማለት እዩ እንሳ ተቐዳመይቲ ዜማ ከም ዘላታ ይገድፋ ፅቡቕ ኣላ ኢሉ እዛ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ትብል እውን ናይ መምህር ይስሓቅ ኣብርሃም እያ ከም ዘላታ ይገድፋ ሸሞንተ መስመር ተዘምር ግን ናይ መምህር ይስሓቅ ኣብርሃም ኣብቲ ቀዳማይ ኣርባዕተ መስመር ኣብቲ ዳሕርዋይ ክትድገም ከላ ከዓ እታ ዜማ ከዓ ኣርባዕተ ሓደሽቲ መሳምር ዝዝመራላ ከዓ እዚአን ክቕየር ኣለዎ ኢሉ ምስአን ኣወሃሂዱ ኣጋጢሙ ይቕይረን እዛ ድሓር መዝሙር ኤርትራ ዝኾነት ሕጂ እውን ኣብ ሃገራዊ መዝሙር ዘላ ዜማ ብከምኣ ዝመፀት እያ ሕጂ ክልቲኦም ኮፍ ኢሎም እውን ኣይኮኑን ነቲ ዜማ ኣወሃሂዶም ክልቲኦም ደረስቲ ናይቲ ዜማ እያ ክንብል ከለና ኣሮን እዩ ነዚ መስርሕ እዚ መጀመርያ መምህር ይስሓቅ ንዓ ምስ ሰደዳ ድሕሪኡ ኣበይ ኣትያ እንታይ ኮይና ይፈልጥን እዩ ጥራይ ንቀያሕቲ ዕምባባ ከም ዝሃቦም እዩ ዝፈልጥ ኣሮን ግን ነዚ ዝበልኩኹም መስርሕ ብምሉኡ ወዲኡ ናቱ እውን ኣእትዩ ነታ መዝሙር ዳግማ ይሰሪዕዋ እዚ ዝኾን ዘሎ ማእሲ ኣብ ታሕሳስ 1986 ድሕሪ እቲ ዝበልናዮ ብሩራዊ እዮቤል ቀሪባስ ገምጋም ተገይሩላ ለውጢ ክገብረላ ሓሲቡ ሓሲቡ ኣብ ታሕሳስ ለውጢ ገብረላ ኣነ ከዓ ለውጢ ክገብር ይነብረኒ ኣብቲ ግጥሚ ምክንያቱ ሓዲስ ዜማ ስለዝኾነ ዜማ ኩሉ ሳዕ ክልወጥ ከሎ ብመጠን ናይቲ ባህሪ ናይቲ ዜማ ተቓላት ከዓ ክቅየር ኣለዎ እቲ ቴማ ዳ ኣሉ ንሱ ዝኾኑ እምበር ተቓላት ክቅየር ግድን እዩ ነዚ ኣነ ከዓ ነቲ ቓላት ቀይረዮ ማለት እዩ ነቲ 8 መስመር ንመጀመርታ ግዜ ኣብ 87 ወርሒ 3 ኣብ ካልኣይን ሓድነታውን ጉባኤ እያ ትቐርብ ሕጂ ካልእ ኣጋጣሚ ካልእ ዓብ ኣጋጣሚ ከዓ ማለት እዩ ኣብኡ ከዓ መክፈቲ ኮይና ትቐርብ ኣብቲ ቀዳማይ ብሩራዊ እዮቤል እዩ ነይሩ ዝገለፅ ክዎ ለውጥታት ትገይሩኣሎ ሓደ ካልእ ዓብዪ ኣጋጣሚ ከዓ ካልኣይ ጉባኤ ካልኣይን ሓድነታውን ጉባኤ ዝበሃል ናይ ህዝባዊ ግንባር ኣብኡ ከዓ ትቐርብ መክፈቲ ኮይና ሕጂ ከመይ ክትከውን እያ እዩ ትሕቶ

0: በዚ ኣሮን ዝገበሮ ለውጢ ምስ ተዘመረት ናይ ዜማ ቃላት ከዓ ምስኡ ከም ዝተለወጠ ገሊጸ ኣለኹ። ፅቡቕ ትኸውን ኣብ እዝኒ ኣብ ድምፂ ሓፋሽ ተደጋጊማ ትዝመር ሰብ እውን ይሕዛ ኣብ ዝተፈላለየ ኣጋጣሚታት ከዓ ፀፀኒኡ ማለት እዩ ኣኼባ ክግበር ከሎውን ትዝመር እቲ ቃላታት ተጋዳላይ ከፅንዑ ህዝቢ እውን ከፅንዑ ከዓ ኣብ መፅሄታት ኣብ ሓርበኛ ኣብ ሳግም ይወፅእ ማለት እዩ ትግጥሚ ሰብ ምእንቲ ከፅንዖ ከምኡ እናበለት ክሳብ 91 ትዝመር ማለት እዩ ክሳብ ናፅነት ንረክብ ናፅነትና መንዚዕና ማለት ኤርትራ ናፃ ክሳዓ ትኸውን ወ 91 ትዝመር እዛ መዝሙር ሕጂ እቲ ቃላታ ግድን እዩ ይኣርግ ኣሎ ሓሊፉ እዩ ኤርትራ ኤርትራ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላለና ደቃ ክትብል ኣይትኽእልን ኢኻ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ እቲክውሃባ ግቡእ ክብራ ስኳ ክሳብ ወግዓዊ ብዓለም ትፍለጥ ብሕቡራት ሃገራት ክትፀንሕ ትኽእል እቲ ግን እቲ ተኸፍሎ ህወት ሓሊፉ ኣሎ ኣብ ናፅነትካ በፂሕካ ዘለኻ እዚ ናይ ሕርክሪ ክብለኒ ነይሩ ከም ገጣመ ናይታ መዝሙር ሕርክሪ ክብለኒ ነይሩ ምስ ግዜ ኣብ 92 መወዳእታ 93 ኣቢለ ቀዚ ኢለ ክልወጥ ኣለዎ ኢለ ስለ ዝሓሰብኩ ባዕለይ ፅሒፈ ፅሒፈ ሒዘ የቐሚጥ እዮ ነይሩ ሓደ መዓልትስ ቀይርና ክንመልእ ኣለና ዝብል ሓሳብ ስለ ዝነበረኒ ድሓር ግን ሪፈረንደም ተገይሩ ኣብ ሚያዝያ 93 ሪፈረንደም ተገይሩ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ክንሰግር ኣብ ዝነበረ ግዜ ኣብ ግንቦት ማእከላይ ሽማግለ ወይቲ ባይቶ ኤርትራ ትእምርትታት ክህልዋ ስለ ዘለዎ ሃገራዊ ትእምርትታት ባንዴራ ክህልዋ ኣለዎ ኣርማ ክህልዋ ኣለዎ ሃገራዊ መዝሙር ክህልዋ ኣለዎ ኤርትራ ናፃ ኤርትራ ክትእወጅ ተኮይና ማለት እዩ ስለዚ ባንዴራ ንፈልጦ እዛ ባንዴራ ኤርትራ ተወሃሂዳ እዚኣ ባንዴራ ኤርትራ ተባሂለ ኣርማ ንፈልጦ ገመል ምስቲ ምልክታት ዝህብ ኣብ ዙርያ እቲ ገመል ዘሎ እዚ ኣርማ ኤርትራ ተባሂሉ ሃገራዊ መዝሙር ኤርትራ ከንታይ ትኹን ዝብል ሕቶ ምስ ቀረበ ሃገራዊ መዝሙር ኤርትራ መዝሙር ኤርትራ ትኹን እቲ ቃላታ ግን ናብዚ ተኣትዩ ዘሎ መድረክ ናይ ናፅነት እቲ ንመፃኢ ዝገልፅ ዝነበረ ህልውን ሕሉፉን ኮይኑ እቲ ቃላታ ብኡ ይገለፅ እዚ ይኹን ስለዚ ብከምዚ መንገዲ ምቅያራት ተገይሩላ ተቕረብ ተባሂሉ ተወሲኑ ማለት እዩ ኣጋጣሚ በቲ ዝጠቐስክዎ ምክንያት ኣነ ንባዕለ ሕርክሪ ክትብለኒ ስለ ዝነበረት ኣብከምኡ ብከምኡ ትዝመር ስለ ዝነበረት ኣብ ኣብያተ ትምህርቲ ድሮ ነቲ ቃላታ ቀይረ የ ነይረ ከምኡ ምስ ተባሃለ ከዓ ኣነ እሞ ብከምዚ መንገዲ ቃላታ ተቐይሩ ስለ ዘሎ ይረአ ተባሂሉ ዜማ ይቀየረኒ ቃላት እዩ ክቅየር ዝኽእል ተራእዩቲ ቃላት ፅቡቕ ኣሎ ነቲ ተኣትዩ ዘሎ መድረክ ናይ ናፅነት ዝፍልጥ ስለ ዝኾነ ተወሃሂዳ ተመሊኣ ትቕረብ ተባሂሉ ተመሊኣ ቀሪባ ንመጀመርያ ግዜ ኣብ 23 ግንቦት ናብ 24 ናብ ዘወግሐ ለይቲ ናፃ ኤርትራ ቅድሚ መላእ ዓለም ክትእወጅ ከላ ተወግዓዊ ምእዋጅ ሃገራዊ መዝሙር ኤርትራ ከዓ ንመጀመርታ ግዜ ተዘሚራ ስለዚ ሕፅር ብዝበለ ታሪኻ እዚኡ ዝተረፈ እንተሎ ክሕተ ትከኣል እዩ ታሪኻ መፃፃ ግን እዚ እዩ በዚ ምክንያት እዚ ኢና ከዓ ክልቲኦም ተሳተፍዋ ስለ ዝኾኑ ኣብ ዜማኣ ዋላ እኳ ክልቲኦም ብሓደ ኮይኖም ሰሪሖም እንተዘየምፅዎ በዚ ዝበልኮ መስርሕ ዝመፀት ስለ ዝኾነት እቶም ደረስቲ ናይቲ ዜማ መምህር ይስሓቅ ኣብርሃም ሕጂ ብሂወት የለን ኣሮን ተኪኢ ከዓ እዚኦም ክልቲኦም ምዃኖም ደረስቲ ናይ ዜማ ዝግለፅ እቲ ግጥሚ ከዓ ከምዚ ዝበልናዮ
1: ሕራይ እምበር ኣቶ ሰሎሞን ካልእ እውን እታ ሃገራዊ መዝሙር እታ መጀመርታ ንድፊ 86 ከምዚ ዚ ስእሊ ንሪኦ ዕለት 14 ወርሒ 8 1986 እታ መጀመርታ ዝተደርሰታ ማለት እዩ ስለዚ

0: ኣብዚ ሕጂ ግዜ ሃገራዊ መዝሙር ናይ 4 ዓመት ግዜ ኸይዳ ኣላ ክትሰምዓ ከለኻ እንታይ ዓይነት ስምዒት ይፈጥረልካ?
1: መቸም ብዛዕባ እቲ ትሕዝቶ እቲ ዝበልክዎን ድዩ ብምሉኡ እቲ ናብቲ ዝተኣትወ መድረኽ ዝተሰጋገረ ኮይኑ ካብቲ መንፈስከ ይወፀአ እዩ። ንኣብነት ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ ተባሂሉ እዚ ንመፃኢ ዝገልፅ ኮይኑ እቲ መድረኽ ምስተኣትወ ሃገራዊ መዝሙር ምስ ኮነት ከዓ ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ተደምሲሱ መስዋእታ ባሕርነት ተደቢሱ ተዛዚሙ ማለት እዩ። እቲ ኩሉ ጉዕዞ ናይ ምድላይ ናፅነት ተዛዚሙ ምኳኑ ብዝገልፅ መንገዲ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ዝነበረ ከዓ ኤርትራ ኤርትራ ኣብ ዓለም ጨቢጣቶ ግቡእ ክብራ ሒዛቶ እያ ክውን ኮይኑ ማለት እዩ። እዚ እቲ መንፈስ ሕጂ እንታይ ስማዓካ ንዝብል ኣነ ነዚ ኣነ ይኹን እቶም ኣብዛ መዝሙር እዚኣ ዘበርከቱ ክልተ ብፆተይ መምህር ይስሓቅ ኣብርሃም ኣሮን ተኬ ተሳተፍቲ ናይ ዝሃገራዊ መዝሙር ኤርትራ ክንከውን ከለና ህዝቢ ኤርትራ ስለ ዝተሰውዐ፣ ህዝቢ ኤርትራ ስለ ዋጋ ዝኸፈለ፣ ህዝቢ ኤርትራ ኩሉ ዋጋታት ከፊሉ ስለ ዝተዓወተ እያ እዛ መዝሙር ኤርትራ ክውንቲ ክትከውን ክኢላ ናቱ እዩ። ክብሪ ናይ ህዝቢ ኤርትራ ክብሪ ናይ ህዝቢ ኤርትራ ናይ ቃልሲ ጉዕዞ መግለፂ እያ እዛ መዝሙር እዚኣ፣ ናቱ ታሪክ ነፀብራቕ እያ። ንሕና ንዓኣ ንምግላፅ ወይ ንዓኣ ንምቕራብ ብምስታፍና ፍሉይ ሓበን ይስምዓና ኣካል ማለት ካባና ካብ ናትና ፈጠራ ካብ ናትና እምሮ ካብ ናትና ናይ ጥበብ ኣካል ስለ ዝኾነት። ብመሰረቱ ግን ናይ ህዝቢ ኤርትራ እዩ። ህዝቢ ኤርትራ እዚ ታሪክ እዚ እንተዘይፍፅም እዛ መዝሙር እዚኣ ክትነብር ኣይምክኣለት፣ ዋጋ እንተዘይከፍል እንተዘይስዋዕ እቲ ኩሉ ዝገበሮ ነገር ዘበርከቶ ነገር እንተዘይገብር ናፅነቱ ናይ ምተረክበትን እዚኣ ከዓ ክትነብር ኣይምክኣለትን። ስለዚ ዋንነታ ናይ ህዝቢ ኤርትራ እዩ እዛ መዝሙር እዚኣ። ንሕና ግን ብፍሉይነት ተኻፈልቲ ኣብ ምፍጣራ ናብ መምፃእን ስለ ዝኮና ከም ፍሉይ ሓለፋ ይስምዓና ሓበን ከዓ ይስምዓና ዝያዳ ቁሩብ ሓለፋ ኮን ዝበለ ሓበን ይስምዓና። እምበር እዚ እቲ ብዛዕባ እዛ መዝሙር እዚኣ ዝስምዓኒ ክብሪ ንህዝቢ ኤርትራ ነቲ ዝኸፈሉ ዋጋን
2: ራይ እምበር ኣብቲ ሃገራዊ መዝሙር ኣብቲ ዕንቆቱ ወይ ከዓ ኣብቲ ሕጥቦ ፅሑፍ ክንኣቱ ከለና ከዓ ብዙሕ መግለፅን ረዚን ቋንቋን ኣለዎ። ስለዚ እተን ሃገራዊ መዝሙር ሲ ማይ ቤት ማይ ቤት ክትገልፀልና።
1: እዘን ማይ ቤታት ናይ ሃገራዊ መዝሙር ሰለስተ እየን፣ ሰለስተ ሕጥበ ግጥሚ ኢና ንብሎ ሰለስተ እየን። እታ ቀዳመይቲ ቀዳመይቲ ሕጥበ ግጥሚ በዚ ብዚ ስፊርዮ ዘለኹ ድሓን ክንዛረብ ኣብዛ መፅሓፈይ ሳሕል ሰፊሩ ዘሎ እቲ ንኤርትራ በዓል ደማ ፀላኢኣ ማለት እዩ በዓል ደማ ክንብል ከለና ዝነበረ ኣንፃር ድሌታን ምርጫን ብሓይልን ንዕቀትን ኣብ ትሕትኡ ረጊፁ ከምብራ ዝፀዓረ መግዛእቲ ኢትዮጵያ ልኡላውነታ ንምርካብ ብዘካየደቶ ነዊሕን እምብዛ መሪርን ቃልሲ እናልቀሰ ተደምሲሱ ፍፁም ከም ተሳዕረ ስለዚ ከዓ እቲ ብህወትን ንብረትን ዝኸፈለቶ ኣዝዩ ከቢድ መስዋእቲ ዝግብኦ ዓስቢ ብምርካብ ተካሒሱ ባሕርነት ከም ዝተደበሰ እያ ትገልፅ። ብሕፅር ዝበለ እዚ እቲ እቲ መግለፂ እያ ተቐዳመይ ትሕጡ በግጥሚ። ተኸለይ ትሕጡ በግጥሚ ኤርትራ ማዕረ 50 ዓመታት ዝምንውሑ ግዜ መዋእል እንዲ ዝብል ንወይና ሓምሳ ዓመታት መዋእል ስነዊሕ ግዜ ንምባል እዩ እቲ ሓምሳ ዓመታት ዘብሎ ዘሎ ንስ እዩ። ማዕረ 50 ዓመታት ዝምንውሑ ግዜ ናይ ናፅነት ዕላማ ኣትሪራ ብምሓዝ ብሰላማዊ ፖለቲካዊ ኣገባብን ብዕጥቂ ብረትን ከይተሓለለት ብምግዳላ ስማ ትእምርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋሃቦ ስም ኤርትራ ዝብል ስምሲ ምልክት ወይ መግለፂ ፅንዓት እዩ።

0: ዝኸውን ዘሎ። ኤርትራ ክበሃል ከሎስ ፅንዓት ይስምዖም ሰባት፣ ፅንዓት ይረኣዮም፣ ንፅንዓት ትገልፅ ማለት እዩ ኤርትራ። ምክንያቱ ፀኒዓ እያ መወዳእታ ኣብ ዓወት ክትበፅሕ ክኢላ። ስለዚ ስማ ምርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋህቦ ሓቂ ዝሓዘ ውዒሉ ሓዲሩ ከም ዝዕወት ስለ ዘመስከረትን ዘረጋገፀትን ድማ ካብ ጭቆና ክናገፉ ንዝቃለሱ ውፅዓት ክንዕወት ኢና ዝብል ተስፋ ተስንቕ መወከሲት ከም ዝኾነት መወከሲት እያ። ኩሎም ካልኦት ሓቂ ዝሓዙ ፀኒዖም ተዓዊቶም እንዲዮም፣ ንሕና ከዓ እንተፀኒዕና ክንዕወት ኢና ኢላ ንካልኦት ጭቁናት ህዝብታት ካብ ፍናን ትህብ ኣብነት ትኸውን ሞራል ተስንቕ ከም ዝኾነት ኤርትራ ዝገልፅ እዚ ኩሉ ተቃሊሳ ኣብ ዕላማኣ ክትበፅሕ ብምክኣላ ከዓ ምስ ኩለ ናፃ ሃገራት ተማዓራርያ ኣብ ዓለም ዝግባኣ ክብሪ ክትረክብ ከም ዝኽኣለት ክጭብጥ ከም ዝኽኣለት ከዓ ትገልፅ። ተኸላይቲ ሕጡበ ግጥሚ ዋላ ናይታ ሳልሰይቲ እውን እዛ መወዳእታ ዝበልክዋ ምስ ኩለ ናፃ ሃገራት ዓለም ተማዓራርያ ኣብ ዓለም ክብራ ከም ዝጨበጠት ከዓ ኣላ ከዓ ብኣ ንሳውን ኣብኣ ትቐርብ እያ። ግን እቲ ትሕዝቶኣ እንታይ እዩ? ሳልሳይ ሕጡበ ግጥሚ እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ናፅነት ምምፃእ ጥራይ ናይ መወዳእታ ዓላማ ኣይኮነን። ናፅነት ኣምፂኢኻ ሃገር ሃኒፅካ ራህዋ ዘለዋ ቅስንቲ ስልጥንቲ ህዝባ ተሓጒሱ ተፈሲሁ ብሰላም ዝነብረላ ሃገር ምህናፅ እውን ስለ ዝኾነ ሕቶ ናይ ምህናፅ ከዓ ስለ ዘሎ ባንዴራ ምትካልን ናፅነት ምምፃእን ጥራይ ዘይኮነ ወይ መግዛእቲ እቲ ወታደራዊ ሓይሊ ናይ መግዛእቲ ምስዓር ጥራይ ዘይኮነ ንመግዛእቲስ ብኩሉ መልክዓቱ ንኩሉ እቲ ግዳም ክመፅእ ዝኽእል ዝዕብልል ብቁጠባ ብካልእ ኣብ ትሕትኡ ክገብረካ ዝፍትን ዘበለ ብምሉኡ ኣሰኒፍካን ስዒርካን ምዕብልቲ ሓራ ናፃ ዝኾነት ሃገር ምህናፅ እውን ስለ ዝኾነ ነዚ ዝገልፅ እዩ ተሳልሳይ ሕጡበ ግጥሚ። እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ፍናንን ናይ ምቅላስ ወንን ህዝቢ ኤርትራ ሎሚ ናፅነት ምስ ተረኽበ እውን ቀፂሉ ናብ ዕማም ህንፀትን ልምዓትን ሃገር ክሰግር ከም ዝግብኦ ድሕሪ ምግላፅ ኣብ መዛዘሚ ቃላቱ ንሕና ዜጋታት ኤርትራ ብኩሉ መዳያት ከቢራን ርህዋን ምእንቲ ክትነብር ዘድለያ ዘበለ ማሊእና ስልጣነን ግርማን ከነጓናፅፋ ተሰከምቲ ሕድሪ ምኳንና ዘረጋግፅ መልእኽቲ ሃገራዊ መብፅዓ የመሓላለፍ። ስለዚ ንሕና ኢና መግዛእቲ ስዒርና ናፃ ኤርትራ ምፅኢና ዘለና ብልፅግቲ ዝረሃዋ ሃብታም ፀጋ ዝመልኣ ኤርትራ ሰላም ዝመልኣ ኤርትራ ክነምፅእ ከዓ ንኽእል ከዓ ንሕና ኢና ኣብ ህንፀታ። ስለዚ ነዚ እውን ሃገራዊ መብፅዓ እንገብረላ መብፅዓና እንገልፀላ ክፋል እያ ከዓ እዛ ሳልሰይቲ ኣብ መወዳእታ ኣብዚኣ ንመብፅሒ እዩ ኩሉ ቃልሲ ማለት እዩ። ስለዚ እቲ ትሕዝቶኣ በዚ ክብሎ ዝፀናሕኩ ዝግለፅ እዩ ዝሰለስተ ሕጡበ ግጥሚ። ሓንቲ ከዘኻኽራ ዝደሊ ነገር እንታይ እያ? ናፅነት ዘምፀአ ልዑል ኒሕ ንህንፃ ንልምዓት ክሰርሕ ክኸውን ዝግብኦ ክንሰርሕ ኢሎም ዝዝምሩ ሰባት ኣለው። እቲ ናፅነት ዘምፀአ ልዑል ኒሕ እዩ ሕጂ ንሱ እቲ ገባሪ እቲ በዓል ቤት ዝኾን ዘሎ ከምኡ እውን ንህንፃ ንልምዓት ክሰርሕ ንሱ መጀመርያ ናፅነት ኣምፂ እዩ እዚ ክንብሎ ፀናሕና እዩ። እንደገና ከዓ ኪኖው ሓሊፉ ከዓ ሃብታም ብልፅግቲ ሰላም ዝመልኣ ህዝባ ብሰላም ዝነብረላ ብፀጋ ዝነብረላ ስልጥንቲ ሃገር ምዕብልቲ ሃገር ንምህናፅ ከዓ ሓላፍነት ከምስክ ከምእቲ ኒሕቲ ልዑል ኒሕቲ ንናፅነት ምምፃእ ባንዴራ ንምትካል ጥራይ ከም ዘይኮነ እቲ ናቱ ስራሕ ተወሳኺ ስራሕ ከም ዘለዎ ስለዚ ነዚ ከዓ እዩ እቲ መብፅዓ ትገልፅ ምኳና ዝተባሃለ እሞ እታ ክንሰርሕ ተባሂላ ብጌጋ ትዝመር ክሰርሕ ተባሂላ ክትዝመር እላበኦ በዚ ኣጋጣሚ እዚ
1: ኣራይ እምበር ኣቶ ሰሎሙን ኣብ መወዳእቶ ክተሕልፎ ትደሊ ልቦዋ ንኣብያ ትምህርቲ ንተምሃሮ ብዓብዪ እውን ንኩሉ ዜጋ ብዛዕባ ሃገራዊ መዝሙር እንታይ ዓይነት ክብረት እንታይ ዓይነት ፍናን ክህልዎ ከምዝደሊ ክተመሓላልፎ ትደሊ
0: ሃገራዊ መዝሙር ከም ተቐዲመ ዝበልኮ ህዝቢ ኤርትራ መስዋእቲ እንተዘይከፍል ኩሉ ዓይነት መስዋእቲ እንተዘይከፍል ኤርትራ ናፃ ኤርትራ

0: ክትመፅእ ኣይምኽኣለትን። እዛ መዝሙር ከዓ ናይዚ ዝኸፈሎ መስዋእቲ ናይዚ ዝተጓዕዞ ጉዕዞ እዚኩሉ ከፊሉ ከዓ ኣብ ዓወትን ኣብ ፍረን ኣብ ውፅኢትን ክበፅሕ ምኽኣሉ እትገልፅ እያ። ስለዚ ነዚ እትገልፅ ስለ ዝኾነት ናይ ታሪክና መርኣያ ብምኳና ንብምሉእ እቲ ታሪክና ኩልና ብሓባር ኩሉ ሰብ ብሓባር ተኣኪቡ ብዙሕ ዘረባ ክዛረባ ኣይክእልን እዩ። ብዙሕ መደረ ክገብር ኣይክእልን እዩ። ሓፂር ንኩሉ ዝጠምር መግለፂ ናይ ታሪኩን መንነቱን ዝኾነ የድልዮ። እዚ ከዓ ሃገራዊ መዝሙር እዩ። ኩለን ሃገራት ሲ ነዚ ናይ ሓባር ታሪክን ወይ መፃኢ ዕድለን መፃኢ ራእየን ሓሳበን ዝገልፃሉ መርኣያ እዩ ሃገራዊ መዝሙረን። ከምኡ ስለ ዝኾነ ንኤርትራውያን ከዓ ሃገራዊ መዝሙርና እያ። ነዚ ንዝተወሰነ ሰከንድታት ወይ ምናልባት ውሑድ ደቃይቕ ብሓባር ደው ኢልና ነዚ ራእይ እዚ ነዚ ሓሳብ እዚ ነዚ ሓባራውነትና ነዚ ሓባራዊ መግለፂና ክንገልፀላ ንኽእል መዝሙር እዚኣ እያ። ስለዚ ነዚኣ ምዝማር ማለት ብዛዕባ ነብስኻ ብዛዕባ መንነትካ ምግላፅ ማለት እዩ። ነብሲ ወከፍ ሰብ ነቶም ኣብዚ ዘብፅሑና ስዋኣት እናዘከረ ንሳቶም ነዚ ዋጋ እዚ እንተዘይከፍሉ ኣብዚ ኣይምሃሎናን ከምዚ ኣይምኾናን ኢሉ እናሓሰበ እዩ ክዝምራ ዘለዎ። ናቶም መርኣያ እያ፣ ናቶም ሓድጊ እያ፣ ናቶም መግለፂ እያ ምሳና እውን ማለት እዩ። በዚ መንፅር እዚ እዩ ነብሶ ከፍ ዜጋ ክዝምራ ዝግባእ። ክዝምራ ከሎ ከመይ ትዘመር ንዝብል ኣነ ዘለኒ ርእቶ ሕጂ ሞ ከዓ 30 ክንደይ 33 ዓመት ጌርና ኣለና ሃገራዊ መዝሙር ኤርትራ ድሕሪ ወግዓዊ ምእዋጅ ናፅነት ኤርትራ ካብትወፅእ 33 ዓመት ጌርና ኣለና። ኣብ 33 ዓመት ሕጂ እውን ብካሴት እናገበርካ ብካሴት ተሰኒኻ ክትዝመር ፍፁም እዚ ክትርፍ እዩ ዘለዎ። ክሕሰብ እውን የብሉን ክሕሰብ እውን የብሉን። እዚኣ ካብ መዋእለ ህፃናት ኣትሒዞም እዮም ደቅና ዝመሃርዋ። ካብኡ ትሒዞም ኣብ ኣብያተ ትምህርቲ እናዘመርዋ እዮም ዝዓብዩ። ኣብ ደሞምን ስገኦምን ዝኣተወ ዝተፀንበረት እዩ ኣብ ነብሶ ከፍ ዜጋ። ስለዚ ብካሴት ተሰኒኻ ምዝማር ክተርፍ ኣለዎ። ተምሃሮ እንተኮይኖም ኣብ ቤት ትምህርቲ ፊስካ ንኣብነት ባንዴራ ክትስቀል ከላ ፊስካያ ላ መስለኒ ትስማዕ ምስኣ ንሳ ከተልዕሎም ኣለዋ ባንዴራ ክትስቀልን መሳኻ ምስካ ፊስካ ከዓ ኤርትራ ኤርትራ ክብሉ ክጅምሩ ኣለዎም። ካሴት ክህሉ ይብሉን እንድሕር ከምኡ ፊስካ ዘይሃልዩ ከዓ ሓደ ክልተ ሰለስተ እውን ክበሃል ይከኣል እዩ መዋሃዲ። ስለዚ ብካሴት ተሰኒኻ ምዝማር ዝበሃል ብመሰረቱ ክተርፍ ኣለዎ። ምናልባት ካሴት ኣበይ ከድልዮም ይኽእል ኣብ መዋል ህፃናት ክጅምሩ ከሎ ኣብ ዝተወሰነ እዋን ኣብ ዝኾነ ካልእ ኣኼባ ካልእ ርክባትና ግን ሃገራዊ መዝሙር ብካሴት ክስነ ይብሉን ሓደ ክልተ ሰለስተ ኢልካ ወይ ንተምሃሮ ካ ፊስካ ጌርካ ክኸውን ኣለዎ። ምናልባት ኣብ በዓል ናፅነት ንምሕባር ዝኣክል ኣብ ስታድየም ኣካል ዓብ ብዙሕ ሰባ ሸዓት ህዝቢ ዘለዎ ካሴት ከሰኒ ይኽእል ይኸውን። ኣብ ካልእ ግን ብከምኡ ክኾን የብሉን። እቲ መንፈስ ከዓ እዚ ዝበልክዎ እዩ ነብሲ ወከፍ ዜጋ ንነብሱ ንመንነቱ ንመፈጠሩ እዩ ዝዝምራ ዘሎ። ካብዚ መንፈስ እዚ ተበጊሱ ከፅንዓ ክዝምራ ክፈልጣ ኣለዎ። መግለፂ ታሪኩ እያ መንነቱ እያ ከም ዝበልናዮ። ስለዚ በዚ መንፈስ እዚ እዩ ክርአ ዝግባእ። እቲ ለበዋይ ከዓ እዚ እዩ። ተስፋ ገብር ከዓ ተምሃሮ መምህራን ብዝቀልጠፈ ነዚ ሓሳብ እዚ ወይ ነዚ ርእቶ እዚ ኣብ ግብሪ ከውዕልዎ ቶም ዘይወዕልዎ ዘለዉ ማለት እየ ቶም ብኡ ዘይከዱ ዘለዉ በዚ መንፅሪ ዝክኸዱ ግን ተምሃሮን መምህራን ዝምልከት ጥራይ ዘይኮነ ንመላእ ሕብረተሰብ ኣብ ዝተፈላለዩ በዓላት ኣለዉ ርክባት ኣሎ ሃገራውን ካልእ ናይ ዝተፈላለየ ማሕበራትን በዓላት ሃገራዊ መዝሙር ክንዝምር ኢና ክበሃል ከሎስ በዚ መንገዲ እዚ ዳ ክኸይድ ኣለዎ እምበር ብካሴት ክስነ የብሉን ባህላ እየ።
1: ሃራይ ክቡር ኣቶ ሰሎሞን ፀሃየ በዚ ዝሃብኩምና ምኽርን በቲ ዝሃብኩምና ሓሳባት ናይ ሃገራዊ መዝሙርን ተስፋ ንገብር ኩሉ ሰብ ክዓግብን ኩሉ ሰብ ሓሳባት ክቕስምን ኣብ ዝተረፈ መደባት ከዓ ብካልእ ኣርእስቲ ንረኸብ ንኾን ይቐኒየልና። ብስመይን ብስም ሚኒስትር ትምህርትን ኣዝየ የመስግን
0: ይቐኒየለይ ከዓ ንዓይ

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ 18 መስከረም ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስኣራ ቤት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ እናዓደምና ብቐንዲ ኣርስቲ ዜና ንፍለም። ኣብ ዝዋጋሽ ባርካ መድባት ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ትኹል ተኸፊቱ ጨንፈር ትምህርቲ ዞባ ሰሜናዊ ቄሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳዕ ወዲቡ ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ናብ ታሪካዊ ዕርድታት ግንባር ናቕፋ ዑደት ኣካይዶም ሰኔት ኣሜሪካ ንመሸጣ ንፍርቲ ኪነት ናብ ስዑድ ዓረብ ብዝምልከት ንዘቐረበሉ እማመ ኣጽዲቕዎም ቻይናን ሩስያን ኣብ ልዕሊ ኢራን ጸዲቑን ዘሎ እገዳ ዝከታተል ጉጅለ ክኢላታት ስርሑ ክቕጽል ንዘቐረበ እማመ ተቐይሙኖም ደቡብ ኮርያ ጸጥታ ብመጻቦ ሆርሞዝ ዝካየደ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከም ዘይትገብር ኣነጺራ ዝርዝር ዜና መድባት ፅምብል ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ብደረጃው ዘዋጋሽ ባርካ ኣብ ምምሕዳር ከባቢ ትኹሉ ንእዞባ መልቂ ተጀሚሩ ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ቀዳዊ ተወልደ ብመልክዕ ጸብጻብ ዘዳለወ ትሕዝተሎ ያሲን ሳልሕ ካቕርቦ እዩ።

ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ውሽጢ ሃገርን ወፃእን ብዝተፈላለየ መሰናድኦታት ዝፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽባርካ ብ16 መስከረም ኣብ ምምሕዳር ከባቢ ትኹልኑ ዞባ ሞልቂ በግዒ ተኸፊቱ እቲ ንክብሪ ናይቶማ ወርሒ ታሕሳስ

0: 1983 ብመግዛእታዊ ሰራዊት ፋሽሽታዊ ስርዓት ደርግ ብዝተፈፀመ ናይ ቃፃ መጥቃዕቲ ናይ ዝተሰውኡ ቀያሕቲ ዕንበባ ዝርከብዎም ጀጋኑ ሰማእታት ኣስግሬን ናብ ዝዓርፈሉ ቦታ ብምብፃሕን ኣኽሊል ዕንበባ ብምንባር ዝፈለመ መደብ ንተዘክሮታት ቤት ትምህርቲ ሰውራ ብዝቅስቅሱ ባህላዊ ስፖርታውን ስነ ጥበባውን ትሕዝቶታት ከምኡውን ሴሚናራት ስእላዊ ምርኢትን ስነዳውን ጥፈታትን ክሳብ 20 መስከረም ክቕፅል እዩ። ኣብ ትኹል ኣብ ዝተኻየደ ምውላዕ ሽግ መንባር እምነ መሰረት ሓወልቲ ሰማእታት ምትካል ፈልስን መንባር ኣኽሊል ዕንበባን ዝተኻየደሉ ስነ ስርዓት ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪት ሳልሕ ካብ 17 መስከረም ጀሚሩ ኣብ ከተማታት ባረንቱ ተሰነይን ኣቕሩደትን ስፖርታውን ባህላውን ጥፈታትን ካልእን ዘጠቓልል መደባት ከም ዝካየድ ሓቢሩ። እዚ ከምዚ ኢሉ እንከሎ ብ17 መስከረም ኣብ ባረንቱ ንመነባብሮ ተምሃሮ ቤት ትምህርቲ ሰውራ ንጥፈታት ኣካዳምያውን ሞያውን ትምህርቲ ባህላዊ ስፖርታውን ማጠታውን ጥፈታት ኣብ ቤት ትምህርቲ ሰውራ ደብዳብ ነፈርትን ሓፈሻውን ጥፈታት ቤት ትምህርቲ ሰውራን ዘንፀባርቕ ስእላዊ ምርኢት ቀሪቡ። ኣብ ክልቲኡ ኣጋጣሚታት ኣመሓዳሪ ዘባጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪን ሓለቃ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሃየ መኮነንን ዝርከብዎም ላዕለዎት ሰበስልጣንን ከምኡውን ኣባላት ቤት ትምህርቲ ሰውራ ነበርን ካልኦትን ተረኺቦም ነይሮም።
1: ብተመሳሳሊ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት ሰሜናውን ደቡባውን ቅሕ ባሕሪ ኣባፅዕን ዓሰብን ተኻይዱ። ወከልቲ ኤሪና ኢብራሂም ዑመርን ዒሰ መሓመድን ዝለኣኽዎ ትሕዝቶ ኣብ ሓደ ፀብጻብ ተወሃሂዱሎ። እልልታ ሃብተ ማርያም።
2: ፅምብል ዝኽሪ ወርቃዊ እዮቤል ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ዞባታት ሰሜናውን ደቡባውን ቅሕ ባሕሪ ትማል 17 መስከረም ብወቅዒ ተጀሚሩ። ኣባፅ ኣብ ዝተገብረ ሚኒስተር ሃብቲ ባሕሪ ኣቶ ተወልደ ቀላትን ኣመሓዳሪ ዞባ ሰሜናዊ ቅሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽብሉ ስነ ስርዓት ብስእላዊ ምርኢት ተኸፊቱ። እቲ ክሳብ 20 መስከረም ዝቕፅል ፅምብል ሙዚቃዊ ኮንሰርት ከምኡውን ስፖርታዊ ውድድራትን ሰሚናራትን ዘጠቓልል ኮይኑ ኣብ ናቕፋ ኣብ ዓበትን ግንዳዕን ብተመሳሳሊ ንጥፈታት ይሰላሰል ከም ዘሎ ወከልቲ ኤርና ሓቢሮም። ብደረጃ ዞባ ደቡባዊ ቅሕ ባሕሪ ኣብ ዓሰብ ኣብ ዝፈለመ ፅምብል ብኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይን ኣዛዝ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንደምን ብዝኸፈተዎ ስእላዊ ምርኢት እዩ ፈሊሙ። እቲ ቀሪቡ ዘሎ ስእልታት ካብ ምስረታ ቤት ትምህርቲ ሰውራ ጀሚሩ ንመነባብሮን ካልእ ንጥፈታትን ተምሃሮ መምህራንን ኣሌይትን ከምኡውን ተምሃሮ ቤት ትምህርቲ ሰውራ ኣብ ሓራን ሓውሲ ሓራን ቦታታት መሃይምነት ንምጥፋእ ዝገብሮ ዘመትን ዘንፀባርቕ እዩ። ን4 መዓልታት ዝቕፅል መደባ ዝኽሪ ምምስራት ቤት ትምህርቲ ሰውራ ሰሚናራት፣ ሙዚቃዊ ኮንሰርት፣ ስፖርታዊ ውድድራት፣ ዕላል ተመክሮን ካልእ መደባትን የጠቓልል።
1: ኣብ ዞማ ኣባ መቀል እውን ብምክንያት ዝኽሪ ወርቃዊ እዮቤሊ ምምስራት ቤት ትምህርቲ ሰውራ ብኣላይነት ምምሕዳር ዞባን ተሳታፍነት ኣብያተ ትምህርትን ዝተፈላለየ መደባት ይካየዳሎ። እቲ ኣብ ኣስመራን ከባቢኣን ዝካየድ ዘሎ ባህላዊ ስነ ጥበባውን ስፖርታውን መደባት ን3 ኣዋርሕ እኹል ምድላዋት ዝተገብረሉ ምዃኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን ገሊፁ። ኣብቲ ኣጋጣሚ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ኣብያተ ፅሕፈት ትምህርትን ኣብ ዘስምዕዎ ቓል ምምስራት ቤት ትምህርቲ ሰውራ ንናይ ነዊሕ ራእይ ህዝባዊ ግንባር ዝገልፅ ታሪካዊ ፍጻመ ከም ዝኾነ ብምግላፅ ንዝነበረ ብድሆታት ብምስጋር ዝተሓፍሰ ዓወታት መሰረት ብሩህ መጻኢ ኮይኑ ከም ዘሎ ኣብሪሆም። እቲ መደባት ብተምሃሮ ዝቆማ ጉጅለታት ቀያሕቲ ዕንበባ ደጊመን ብዘቕረበኦም መዛሙርን ደርፍታትን ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራን ካልኦት ጉጅለታት ባህሊ ህዝባዊ ግንባርን ዝተሰነየ እዩ። ጨንፈር ትምህርቲ ዞባ ሰሜናዊ ቅሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳ ኣካይዱ። ወኪል ኤሪና ኢብራሂም ነፋዕ ዝለኣኾ ዜናዊ ፀብጻብ ኣሎ ፍርቱን ዓንዶም ከተቕርበያ።
3: ጨንፈር ትምህርቲ ዞባ ሰሜናዊ ቅሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ብ13/14 መስከረም ኣብ ጊንዳ ወዲቡ። ኣብቲ ካብ 10 ንኡስ ዞባታት ዝተዋፅኡ ሓለፍቲ ኣብያተ ፅሕፈት ትምህርቲ ርእሰ መምሃራንን ሱፐርቫይዘራትን ዝተሳተፉሉ ዓውደ ዘተ ኣብ ሚኒስትሪ ትምህርቲ ሓላፍ ጨንፈር ምዘናን ሃገራዊ ምርመራን መምህር ግርማ ኣለም ተኪኤ ብቑዕ ምዘናን ምዕሩይ ቀረባትን ትምህርቲ ንምርግጋፅ ኣብ ዝካየድ ዘሎ ፃዕሪ ቅጥዕታት ምዘና ምኽታል ኣገዳስነቱ ዕዙዝ ምዃኑ ሓቢሩ። መምህር ግርማ ኣለም ኣስዒ

ተመክሮታት ተሳትፍቲ ዘበርኽ ብኣብነት ዝተሰነየ መብርሂ ብምቕራብ መምሃራን ኣብ ዝተዋህበ ኣርእስቲ ብውህደት ክሰርሑ ፀዊዑ ሓላፊ ኣሃዱ ምዘና መምህርቲ ኩኪዳን ምግዲኡ ምዘና ፅፉፍ ሓበሬታ ንምእካብን ንምውሳንን ከምኡውን ደረጃ ተምሃራይ ንምልላይ ሓጋዝ ተራኸም ዘለዎ ብምንፃር መምሃራን ሩጡብ

0: መስርሕ ምዘና ብቕዓት ትምህርቲ ንምርግጋፅ ብቐንዱ ድማ ተምሃሮ ባህሊ ምትሕጋዝ ከፅርዩ ከምኡ ውን ትሑት ውፅኢት ንምምሕያሽ ወሳኒ ትራ ስለ ዘለዎ መምሃራን ብግቡእ ክጥቀምሉን ብቐጥታ ክሰርሕሉን ኣዘኻኺሩ
1: ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ብ12 መስከረም ናብ ታሪካዊ ዕርድታት ፀገማይ ግንባር ንኣፋ ዑደት ኣካይዶም እቶም ካብ ዝተፈላለያ ትካላት ዝተዋፅኡ መንእሰያት ታባ ተኣማምን ታባ ብልሓትን ታባ ውፍያትን ኣብ ዝበፅሕሉ ብዛዕባ ታሪክ ናይቲ ዕርድታትን ኣብኡ ዝተፈፀመ ቅያታትን መግለፂ ተዋሂብዋ ዳይረክተር ቤት ትምህርቲ ካድር ንኣፋ ኣቶ ዮሃንስ ቀለታ ኣብ ዝሃቦ ሓበሬታ ተጋዳላይ ህዝባዊ ግንባር ኣብ ብልሒ መላፀ ኮፍ ኢሉ ኣብቶም ዘይድፈሩ ዕርድታት ዝፈፀሞ ድንቂ ጅግንነት ሒደት መዳርግቲ ዝርከቡ ምዃኑ ብምጥቃስ ናብዚ ታሪካዊ ዝተፈፀመሉ ቦታታት ምብፃሕን ብዛዕባ እቲ ታሪክ ብዕምቀት ምፍላጥን ኣገዳስነቱ ከም ዝኾነ ኣገንዚቡ ኣብ ታባ ውፍያት ኣብ ዝተገብረ ናይ ምውርራስ መድረኽ ኣብ እዋን ምርብራብ ኣብቲ ቦታ ዓሪዶም ካብ ዝነበሩ ገዲም ተጋዳላይ ተኸስተ ኣባይ ካብ ኣስመራ ብቴሌፎን ኣብ ዝሃቦ መግለፂ ኣብ ምጅማር ሻርሻይ ወራር ኣብ ታባ ውፍያት ምፀላኢ ብዛዕባ ዝተገብረ ግጥማት ፅንዓትን ጅግንነትን ተጋዳላይን ህዝብን ከምኡውን ስለ ሃገር ዝተኸፍለ ረዚን ዋጋ ሰፊሕ መብርሂ ሂቡ እቲ ዑደትን ብግብርን ክልሲ ሓሳብን ዝቐሰምዎ ዓሚቕ ታሪካዊ ሓበሬታን ዕግበት ከም ዝፈጠረሎም ዝገለፁ ሰልጠንቲ ታሪክ ቃልስና ዝያዳ ክዕቀብን ክንገርን ምእንቲ ኣብቲ ቃልሲ ዝተሳተፉ ብግቡእ ከዘንትውዎን ክመሓላልፍዎን እዋኑ ከም ዝኾነ ኣብሪሆም ዝስዕብ ዜና ሃገራት ወፃኢ እዩ ኣብ ዜና ወፃኢ ሰነት ኣሜሪካ ንመሸጣ ንፍርቲ ኩናት ናብ ስዑዲ ዓረብ ብዝምልከት ንዝቐረበሉ እማመ ትማሊ 17 መስከረም ኣፅሊቕዎም እቲ እማመ ስዑድ ዓረብ ካብ ኣሜሪካ ኤፍ35 ዝዓይነተን 48 ነፍርቲ ኩናት ክትሽምት ዘኽእል እዩ እዚ ናይ ልዕሊ 24 ቢልዮን ዶላር ውጥን ስዑድያ ነተን ዝተረቓቓ ነፈርቲ ኣብ ዝመፅእ ቀረባ እዋን ክትውንነን ባይታ ከመ ዘጣጥሕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩብዮ ሓቢሩሎም ስዑድ ዓረብ ነተን ኣብ ምድንፋዕ ወተሃደራዊ ዓቕማ እወታዊ ተራ ከም ዝህልዎን ዝተገልፃ ዘመናዊ ነፈርቲ ንምዕዳግ ካብ ፈለማ 2025 ክትሰርሕ ምፅናሓዮም ፀብፀባት ዘረድም እዚ ከምዚ ኢሉ እንከሎ እቲ ናይ መሸጣ መደብ ምስ ዝተተግበረ ኣብ ወተሃደራዊ ሚዛን ሓይሊ ዞባ ማእከላይ ምብራቕ ለውጢ ክፈጥር ከም ዝኽእል ክኢላታት ይእምቱ ኣሜሪካ ኣብ 2025 ንስዑድያ ዋጋ ልዕሊ 140 ቢልዮን ዶላር ወተሃደራዊ ንዋት ክሸጠላ ከም ተሰማምዐት ዝሕብሩ ፀብፀባት እቲ ውዕል ኣቐዲማ ካብ ዝገበረቶ ተመሳሳሊ ስምምዓት እቲ ዝዓበየ ምዃኑ የረዱ ቻይናን ሩስያን ናብ ልዕሊ ኢራን ፀዲቑን ዘሎ እገዳ ዝከታተል ኣህግራዊ ጉጅለ ክኢላታት ስርሑ ክቕፅል ብኣሜሪካ ንዝቐረበ እማመ ብናይ ቆውፊ መሰለን ዓጊተኖም እቲ ጉጅለ ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ክቕፅል ተራ ከም ዝፀንሖ ብምቋሴን ተልእኹ ክነዋሕ ድሌት ከም ዘይብለን ኣፍሊጠን ዘለዋ በዚ ድማ ባይቶ ፀጥታ ሕቡራት ሃገራት እቲ ጉጅለ ክኢላታት ስርሑ ንምቕፃል ዘኽእል ናይ መወዳእታ ውሳኔ ካብ ምሕላፍ ተኸሊፉሎም ኣሜሪካ ዘቕረበቶ እማመ ኣብ ልዕሊ ኢራን ፀቕጢ ንምፍጣር ዝተወጠነ ፖለቲካዊ ተልእኾ ከም ዘለወየን ቻይናን ሩስያን ወቒሰን ኢራንን ኣሜሪካን እትርከበን ሓያለን ሃገራት ኣብ 2015 ብዝበፅሖ ስምምዕ መሰረት ዝበዝሐ ካብቲ ብባይቶ ፀጥታ ኣብ ልዕሊ ኢራን ፀዲቑ ዝነበረ እገደታት ኣብ 2016 ከም እተላዕለ ዝፍለጥ እዩ ይኹን እምበር ብሪጣንያ ፈረንሳን ጀርመንን ኢራን ንዝበፅሐቶ ስምምዕ ትጥሕሶ ከም ዘላ ድሕሪ ምኽሳሰን እቲ እገዳ ኣብ 2025 ዳግማይ ከም ዝፀደቐ ፀብፀባት የረዱ ደቡብ ኮርያ ፀጥታ ብመፃወቦ ሆርሞዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከምዘይትገብር ኣነፂራ እቲ ሃገር ነዚ ዝገለፀት ብጠለብ ኣሜሪካ ኣብቲ ወተሃደራዊ ወፍሪ ክትኣቱ ከም እትኽእል ክእምት ድሕር ምፅኒሕ እዩ ፀጥታ ናይቲ ማያዊ ኣካል ንምውሓስ ክተሓባበር ከም ዝኽእል ዝገለፀ መንግስቲ ደቡብ ኮርያ እንትኾነ ንሃገሩ ኣብ ብፀጥታዊ ፀገም ዝሸምም ወተሃደራዊ ስጉምቲ ከምዘይወስድ ኣፍሊጡሎም ፕረዚደንት ዶናልድ ትራምፕ ደቡብ ኮርያ ኣብ ዞባ ማእከላይ ምብራቕ ወተሃደራዊ ምትእትታው ክትገብር ጠለብ ከቕርበላ ምፅንሑ ዝዝከር ኮይኑ ኢራን ተሪር ምላሽ ከምትህበሉ ብኣግኡ ምጥንቀቓ ይፍለጥ ሃገራት ኤሮጳ ኣቐዲመን ካብ ፕረዚደንት ትራምፕ ንዝቐረበለን ተመሳሳሊ ፃውዒት ከም ዝነፀግኦ ኣይርስዓን ኣንጻር ኢራን ዝካየድ ተወሳኺ ወተሃደራዊ ምትእትታው ንፀጥታ ዞባ ማእከላይ ምብራቕ መሊሱ ዝሓላልኽ ምዃኑ ክኢላታት ክጠንቅቑ ፀኒሖም ኣለው ኮንግረስ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጽድቕ ንዝቐረበ እማኑ

ኣሕሊፍዎም። እቲ እማመ ንፅላታት ነዳድን ምክልኻልን ሩስያ ዕላማ ዝገበረ ኮይኑ ፕረዚደንት ትራምፕ ክታሞም ምስ ኣንበረሉ ኣብ ግብሪ ከም ዝውዕል ተገሊጹ። ብዘይካዚ እቲ ውጥን ፕረዚደንት ቭላድሚር ፑቲን ዝርከቦም 20 ሰመዝን ብርክት ዝበላ ኩባንያታት ሩስያን ዘነፀፀረ ምዃኑ ተፈሊጡሎም። እቲ እማመ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚእታዊት ቀረፅ ክግበረሉ ዝወጠነ ምዃኑ ተሓቢሩ። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ ከም ዝዓደገት ፀብፃባት ይጠቕሱ። እዚ ከምዚ ኢሉ እንከሎ እቲ እገዳ ምስ ዝትግበር ካብ ሩስያ ብብዝሒ ነዳዲ ንሸመታ ቻይናን ህንድን ብኣሉታ ክፀልወን ከም ዝኽእል ብኣግኡ ተኣሚትሎም። ሩስያን ቻይናን ድሮነቲ እማመ ብምቅዋም ንግዳዊ ረብሓታትን ንምውሓስ ኣድላይ ስጉምትታት ከም ዝወስዳ ጠንቂቐን ኣለዋ። እቲ እገዳ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ብኣሉታ ክፀልዎ ከም ዝኽእል እውን ይግለጽ ኣሎ። ሃገራት ምዕራብ ኪናት ዩክሬን ኣመሳሚሰን ኣብ ልዕሊ ሩስያ ቀፅርቆኦ ዝፀንሓ ተደጋጋሚ እገዳታት ፍታሕ ከምፅእ ከም ዘይከኣለ ይፍለጥ። ፕረዚደንት ቻይና ሺ ጂንፒንግ ዝመፅእ ሰሙን ኣብ ኣሜሪካ ምብፃሕ ብምፍፃም ምስ ፕረዚደንት ዶናልድ ትራምፕ ክዘራረብ ምዃኑ ተገሊጹ። እዚ ዝመፅእ 24 መስከረም ክካየድ ተወጢኑ ዘሎ ዝርርብ ኣብ መንጎ ኣሜሪካን ቻይናን ተፈጢሩ ንዘሎ ፍልልያት ብምፅባብ ዲፕሎማሳውን ቁጠባውን ዝምድንአ ንምምዕባል ዝዓለመ ምዃኑ እዩ ዝሕበር ዘሎ። ከም ኣካል እቲ መደብ ሚኒስትራት ጉዳያት ወፃኢ ዋንጊዩ ማርክ ሩቢዮን ትማሊ 17 መስከረም ናይ ቴሌፎን ዝርርብ ከም ዘካየዱ ክፍለጥ ተኻኢሉሎም። ፕረዚደንት ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ኣብ ዝሓልፈ ወርሒ ጉንበት ኣብ ከተማ ቤጂንግ ቻይና ተረኺቦም ከም እተዘራረቡ ዝዝከር እዩ። ኢጣልያን ኖርዌይን ፀጥታ ምክልኻልን ፀዓትን ኣብ ዝርከብዎም ሓያሎ መዳያት ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልቲአን ሃገራት ትማሊ 17 መስከረም ኣብ ከተማ ኦስሎ ኖርዌይ ኣብ ዘካየድዎ ዝርርብ ተበፂሑ። ክልቲአን ሃገራት ኣብ ምምዕባል ብርቂ ማዕድናት፣ ቴክኖሎጂን ፅላት ጠፈርን ብሓባር ከም ዝሰርሓ እውን ኣብቲ ርክብ ኣፍሊጠን። ቀዳሚት ሚኒስተር ኢጣልያ ጆርጃ ሜሎን ኣብቲ ኣጋጣሚ ኣብ ዝሃበቶ መግለፂ ተበፂሑ ዘሎ ፀጥታዊ ስምምዕ ንክልቲአን ሃገራት ጥራይ ዘይኮነ ብደረጃ ኤሮጳ እውን እወታዊ ተራ ከም ዝህልዎ ኣሚታ። ፀጥታውን ቁጠባን መዳያት ኤሮጳ ንምምዕባል ኣባል ሃገራት ብሓባር ክሰርሓ ቀዳሞት ሚኒስተራት ኢጣልያን ኖርዌይን ፀዊዖም ኣለው። ናይ መወዳእታ ዜና፣ ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውድዳድ ብሓሰብ ሓባር ክሰርሓ ተሰማሚዐን። እቲ ክልተኣዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዚ ናይተን ሃገራት ገሊፆም ኣለው። እቲ ስምምዕ ኣካል ናይቲ ቁጠባውን ንምምዕባል ኣቐዲመን ዝኸተመኦ ውዕላት ምዃኑ ብምጥቃስ ንትግባርኡ ከም ዝሰርሑ ኣረድዮም። ሩስያን ህንድን ብዕቁር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብፀባት ይጠቕሱ። ኣብ 2025 መጠነ ዘካየድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለፃ ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን። ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ዞባ ጋሽባርካ መደባት ዝኽሪ ወርቃዊ ኢዮቤል ምምስራት ቤት ትምህርቲ ሰውራ ኣብ ትኹል ተኸፊቱ። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቐጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳዕ ወዲቡ። ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ናብ ታሪኻዊ ዕርድታት ግንባር ናፋ ዑደት ኣካይዶም። ሰነት ኣሜሪካ ንመሸጣ ንፈርቲ ኩናት ናብ ስዑዲ ዓረብ ብዝምልከት ንዘቕረበሉ እማመ ኣፅዲቕዎም። ቻይናን ሩስያን ኣብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ጉጅለ ክኢላታት ስርሑ ክቕፅል ንዝቐረበ እማመ ተቐይሙኖም። ደቡብ ኮርያ ፀጥታ ብመፃቦ ሆርሞዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወታደራዊ ምትእትታው ከም ዘይትገብር ኣነፂራ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ክቡራት ሓለፍቲ መንግስትን ግንባርን ማሕበርን ማሕበራትን፣ ክቡራት ዕዱማት ኣጋይሽ፣ ክቡራት ተሳተፍቲ ባህላዊ ካርኒቫል፣ መጀመርታ ዕድመና ኣኽቢርኩም ብምምጻኹም ንዅሉኹም ተሳተፍቲ እመስግን። እዚ ሎሚ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንጸት ሃገር ኣብ ትሕቲ ዝብል ቴማ ብድምቀት ነብዕሎ ዘለና ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ቃልስን ዕማማትን ህዝባዊ ግንባር ሓርነት ኤርትራ ካብቶም ፍሩያት ዓወታት ሓደ እዩ። ህዝባዊ ሓይልታት ሓርነት ኤርትራ ቅድሚ 50 ዓመት ኣንጻር መግዛእቲ ኢትዮጵያን ውሽጣዊ ምድሕርሓርን እናተዋግአን ብቝጠባ ብዘይካ ህዝቡ ሓጋዚ ኣብ ዘይነበረሉ እዋን ኣብ መስከረም 1976 ቤት ትምህርቲ ሰውራ መስሪቱ። እዚ ምምስራት ቤት ትምህርቲ ሰውራ ድማ ንናጽነትን ብልጽግትን ስልጥንትን ኤርትራ ክውን ንምግባር ካብ ዘንጸፉ ዝነበሩ መሠረታዊ እቲ ዝፈረየ ኣብነት እዩ። ክቡራንን ክቡራትን፣ ምምስራት ቤት ትምህርቲ ሰውራ ሃገር ንምህናጽ ትምህርትን ሞያውን ስልጠናታት ወሳኒ ምዃኑ ብግብሪ ዘመስከረ ዕላማ ህዝባዊ ግንባር ሓርነት ኤርትራ እዩ። ነዚ ህዝባዊ ግንባር ኣብ ፕሮግራሙ ኣስፊሩ መስዋእቲ ዝኸፈለሉ መስርሕ እዩ ነይሩ። እቲ ጉዕዞ ምዕባል መስርሕ ትምህርቲ ብዙሕ ሕፅረታት ዝነበሮ እኳ እንተነበረ ብሽግራት ተዓናቒፉ ግን ኣይተኸልፈን። ብኣንጻሩ ግን ኣብ ቃልሲ ምምስራት ቤት ትምህርቲ ሰውራ ምዕባሊኡን ኣዝዮም ብዙሓት ቀያታት ተፈጺሞም እዮም። ተሞክሮ መምህራን፣ ተሞክሮ ኣለይቲ፣ ተሞክሮ ሓድነት ካብ ዝተፈላለዩ ክፍልታት ሕብረተሰብ ዝተኣከቡ ተምሃሮ ንጽንዓትን ተወፋይነትን ሃገራዊ ሓድነትን ዘጉልሑ ቅያታት ሓቒፎም ይርከቡ። ዝኸበርኩምን ዝኸበርክንን እቶም ኣብቲ መሪር ናይ ቃልሲ መድረኽ ዝተማህሩ ዕድሚኦም ዝኣኸለ መንእሰያት ንውድቦም ኣለናልኪ ብምባል ኣብ ዝተፈላለዩ ዕማማት ተመዲቦም ተካእቲ ኮይኖም ፍሬኦም ንቃልሲ ኣገልግል እዩ። ምእንቲ ሃገር በጃ ዝሓለፉ እውን ውሑዳት ኣይኮኑን። ኣብ ዘመተ ምጥፋእ መሃይምነት ናብ ድሕሪ መስመር ጸላኢ ዝተዋፈሩ ሰብ ቅያ ሰብ ሞሳን እውን ነይሮም እዮም። ኣብ ምዕቃብ ምዕባልን ባህሊ ዝነበረ ኣበርክቶ ነዚ ሕጂ በጺሕናዮ ዘለና ምዕባለ መሰረቱ እዮም። ስርዓተ ትምህርቲ ናጻ ኤርትራ ኣብ ምህናጽ እውን ድልዱል መሰረት ኮይኑ እዩ። ክቡራትን ክቡራንን፣ ህዝቢ ኤርትራ ብመሪሕ ውድቡ ህዝባዊ ግንባር እንዳተመርሐ በይኑ ኣንጻር ሓያላት ተቓሊሱ ረዚን መስዋእቲ ከፊሉ ናጽነቱ ጨቢጡ። ኣብዚ መስርሕ ንመጻኢት ኤርትራ መሰረት ዝኾኑ ኣብ ፖለቲካውን ማሕበራውን ቁጠባውን ባህላውን መዳያት ዓበይቲ ዓወታት ኣመዝጊቡ። ድሕሪ ናጽነት እውን ኣብ ዳግሚ ህንጸት ሃገርን ኣብ ምውሓስ ህሉላውነትን ቅያ ሰሪሑ እዩ። ሕጂ እውን ከም ቀደሙ ንብዙሕ ናይ ግዳም ተጻብኦታት እናመከተ ብምሉእ ዓቕሙ ንህዝቡ ወዲቡ ኣብ ልምዓት ዘርእዮ ዘሎ ገስጋስ መስኩርለይ ዘድልዮ ኣይኮነን። በዛ ኣጋጣሚ ከዓ ትምህርቲ ምዕብልትን ስልጥንትን ሃገር ኣብ ምህናጽ ዘለዎ ወሳኒ ግደ ብምግንዛብ መደባት ልምዓትና ብስሉጥ ንኽትግበር ውፅኢቱ ክዓብን ኩሉ ዜጋ ኣብ ትምህርቲ ዘለዎ ኣቓልቦን ተገዳስነትን ብዝተዓጻጸፈ ክሕይል ለቦዋይ የቕርብ። ኣብ መደምደምታ ነዚ ረዚን ዝኽሪ ንምዕዋት ዝፀዓቱ ኩሎም ኮሚቴታት ኣብ መሓደርቲ ንኡሳን ዞባታት
ሓለብቲ ክፍልታት ዞባ ኮሚሽን ባህልን ስፖርትን ኤርትራ፣ ሚኒስትሪ ዜና፣ ሚኒስትሪ ትምህርቲ፣ ኣኽበርቲ ጸጥታ፣ መጓዓዝያ ቀያሕቲ ኣውቶቡስ፣ ካልኦት ዘይተጠቕሱ ኣካላትን ብስም ምምሕዳር ዞባ ማእከል የመስግን ዘለዓለማዊ ዝኽሪን ሰማዕታትና ዓወት ንሓውፋሽ

ኣኒ ባልዕቲ ጉባይ ዳኖ ይምላፍ ሽክሊ ሓባር ቆሎ ይተኳስ ይባራዕ ይሰማዕ ይሰማዕ ኮይ ትኣለ ኣኻኻይ ቀያሕትን ኩና ሓብለያ ማቶት ብደንኩን ኮስኩሱ ተባዓዜጋታ ሰራሕቲ ናይ ታሪክ ጀጋኑ ጀጋኑ ኮ

ኣይኮነን ኣስሚ ኣኻ ዓወት እዩ ኣይኮነን ኣስ

ማዕብል ንሓፋሽ ህዝቢ ከገልግል ዝተማህረ ሰብ ይምሃር ኣርዑት ባርነት

0: እኛ ብዕንዋን ቤት ትምህርቲ ሰውራ ኣዳ ኣልፈናና ኣለም ዕቕባይ ወራሄል ተክለዝጊ ወረቐሳት ምን ኣዳእ ፍርቀት ሜራፍ ተሊሃ ኣይض ኡቕንያ ኣልፈናና ፍረወይኒ ተወልደ ብሉغት ትግርኛ ብዕንዋን ባህሪ ኣየጠብዕ ኣዳ ኣልፈናና ፍረወይኒ ተወልደ ሙታብዓ ጠይባ ነርጁሃ ለኩም
1: ብሮኹ መከትታል

ኣፊቑ ሲንከለው ናጂብ ስደወሎም ዳዲኔ ክግረው ወንቀር ስድናለይ ናሻ ነብር ምኺረው ወይላ

ኹሲ ከለው ናጂብ ስዳ ወሎም ዳዲኔ ክክረው ወንቀር ስድን አለ ናሻ ነብር ምኺረው ወይላሊ ወይላ

0: ሸር ኢለ
1: እዛ ወርሒ እዚኣ ማስ ሚድያታት ኩለን ብዛዕባ ቤት ትምህርቲ ሰውራ ኮይኑ ኩሉ ዕላለን ብዛዕባ ሰውራ እኳ ኣይፈልጥ እየ ዝብል ነይረ ናይ 50 ዓመት ግን ኣይገጠምክዋን ኣነ
2: ከመይ ተውዓለ ቐንዴል ወድና በይንኻ ዘዛርብ ድኣ እንታይ ገጠመና
1: ናይ ሰውራ ፍልጦይ ብሳላኺ ኣመና እንዳተመካሕኩ ብዛዕባ እዚ ናይ 50 ዓመት ዝኽሪ ግን ዋላ ኸይፈለጥኩ ንሱ እዩ ንበይነይ ከዛርበኒ ጸኒሑ
2: ቤት ትምህርቲ ሰውራ ኣብ ዜሮ ካብቲ ምስረት ኣብዛ ወርሒ መስከረም 50 ዓመት ኣመሊአኒሀ
1: ኣእዛነይ ዝሰረቐ ይደጋገም ኣሎ ጓስጓስ ኣንቲ ማማ ኣው ክእንስከ መንፈሰ ይክሕደስ
3: ሽፍታ ሰሚዐ ጽናቢለ ልቢ ሕላል ፍቕሪ ናየደ ምስ ወ ትዋ ስድራና ኸመይ ዋዓልኩም ፍቓዲ ኹንሕወሶ ጥዑም ዕላልኩም
2: ዋይ ጽቡቕ ኣጋጣሚ እዩ እንቋዕ ብድሓን መጻኸ ዘረባና ብዅሉ ዝምልከት ይንዓኸ ሕቱኡ ብዛዕባ ቤት ትምህርቲ ሰውራ እዩ መልሰሉ ግዳ ምስ ናይ ነዊሕ ስራሕ ካሎ ፍልጠታ ኣዛሚድካ
1: እንቋዕ ብድሓን መጻኻ ባባ ወዳ ዓንደ ኣመና ኣመና ናፊቐካ የቕኒ ኣረዳእ ንኽርድኦ ኣዝየ ታንጢ
3: ወርቃዊ ዮቤል ዓብዪ ጽምብል ይግድን ምሽብሻብ እዩ ዘሎ ኣብ ውሽጥን ወፃእ
2: እንቋዕ ኣባ መጻእ ካብ ዝገዳስ ርእስቲ ኣፍሉጠ ቐንዴል ወደይ ክመልእ ምእንቲ
3: ስሙ መርሕ ቀንዴል የብርህ እኳ ይነገሩ ቀንዴል ደኣ ኸም ስሙ ቤት ትምህርቲ ሰውራ እንዲበዕሉ
1: ቀንዴል ደኣ ኣይኮነን ቤት ትምህርቲ ሰውራ ሳጎ ኣይከውን ንስም ኣይመረጽን ሃነን ዝብል ኣስማት ከሎ ከም ሆሴ ፍሊሞን ቀንዴል ምባልኩም ግን ኣይተረዳእኒ ቀይሩለይ እንዶ ስመይ ክቕስን
2: ብዛዕባ ስሙ ብዙሕ እዩ ዝሓትት ዝምድር በጀኻ እንደብርሃሉ ምስ ትምህርቲ ከም ዝተኣሳሰር
3: ኣጆኻ ኹራዕ ቀንዴል ወድና ሽምካ ረዚን ኢኸምና ይኩሉና ስምካ ምስ ትርጉም ናይ ቤት ትምህርቲ ሰውራ ክልተ ገጽ ናይ ሓንቲ ሳንቲም እየን በቃ
1: ከመይ ኢሉ ምስ ትምህርቲ ደኣ ሓደ ይኸውን ብዘይካይኮ ቀንዴል ዝበሃል ኣይረእኹን ኣይሰማዕኹን ስመይን ክጽዋዕ ይሓፍር ይደንን ክሳብ ማዓስየ ግዳይ ስመይ ዝኸውን
2: ቀንዴል ወደይ ከም ወናኒ ወርቂ መንበር ልዕሊ ኩሉ ብረዚን ስምካ ትሕበን እምበር ቀንዴል ማለት እኮ ኣብ ጸላም መብራህቲ ዘይጠፍእ ብርሃን ናይ ፍልጠት ትምህርቲ እዩ
3: ሓቀያ ጓር ሮሞዳን ጽን ኢልካ ስማዓና ቅንሕ ጽረልካ እምበር ብዙሕ ይትርጉማ ዝዳረጋ ድማ የልቦን ብትርጉም ብዕላማ
1: ሕራይ ክቡራት ወለደይ ንገሩኒ መታን ብስመይ ክሕበኒ ትርጉሙ ተረዲኡኒ
3: በልሓዝ ቀንዴል ዋና ንስም ሻም ግርማ ኣስተብሂልካላ ዶ ናይ ትምህርትና ኣርማ ኣብ ኩሉ ሰርቲፊኬት መጻሕፍቲ ተወሪቓ ዘላ ብቐንዴል ዶ ይኮነን ዝግለጽ ሚኒስትር ትምህርትና
2: እወ ሕጅባ ግርማ ምጻእኻ ንሳያ ተቐንዴል ንብለካ ትምህርቲ ንፍልጠት ትረአ ወኪላ ኣርማ ፍልጠት ሽግምሉ ዓለም ዘላ
3: እዛ ቐንዴል ንብለካ ኣብ ዜሮ ዝተወልዐ ክሳብ ሎሚ ኣብ ኩሉ ተስፋሕፍሕኒ ቀንዴል ምልክት ፍልጠት እያ ዘይትህዳግም ንመዋእል ድማ ኣይትጠፍእ ኣይትቕህም ኣይትዕንቀፍ ኣይተጭለምልም ልዕሊ ኩሉ ንድንቁርና ጸላም ትህድም
1: ሕጂ ናይ ቀንዴል ትርጉም ጽቡቕ ብርሃለይ ኣሎ ከመይ ከነይሩ ናይ ቤት ትምህርቲ ሰውራ ትሕዝቶ
3: ሓያር ስርዓተ ትምህርቲ ምስ ሓያላት መምሃራን ሓይሊ ይጉላዕሊዩ ክሳብ ዛሕጂ እዎ በዚ ዝተምሃሩ ኩሎም ተምሃሮ ሃብሮማትዮም ኩሎም ግብሪ ዝምስክሮም
2: ኣብነት ኣሰኒኻ ክትገልጸሉ ፈትን እምበር ብሓፈሻዊ ዘራርባ ደኣ ኸብለካ ይሕርር
3: ኣብ ናጽነት ተምሃሩና ሻምናይ ክፍሊ እዮም ነይሮም ምስቶም ኣብ ዝጸንሑ 12 ክፍሊ ማትሪክ ተፈቲኖም ብዙሓትዮም ድማ ብዝለዓለ ውፅኢት ዩኒቨርስቲ ኣትዩ ሕጂ ኣብ ኩሎን መንግስታዊ ጽላታት እንተሓቲትካ ኣሎም ይሰርሑ ኣለዉ ፊት መሪሕ ኮይኑ ካብዚ ንላዕሊ እንታይ ትደሊ ቐንዴል ሃብሮም
1: በሪህለይ

0: ሕጂ ኸን ጽቡቕ ተረድየ። ቀንዴል ማለት ዓብ ትርጉም ዘለዎ ኸም ዝኾነ ብስመይን ትርጉም ቀንዴልን ኣመን ኣተሓቢነ ናይዚ ጽምብል ኣጋጣሚ እውን በሪህለ ይነሀ ደጊም ዝተርፈኒ ነብፃዓይ ምፍጻም ብስራሕን ትምህርትን ኣዝኻ ምስጓም ንልዑል ጥር ዝምዕባል ሃገር ሓላፍነት ምስካም ይኽኸውናት ዒማ
1: ዓሽዓሽ ቀንዴል ወድና ትሕበንዎ ነዚ ሽም ሒዝካ ዕጂ ጀሚርናዮ ንበርገና ኣሎና ቀጻሊ ንራዳእሉ ብዙሕ ኣለና ዕድመን ትዕናን ይሃብካ ይሃበና።
0: ኣሜን ኣሜን። ክቡራት ወለደይ ኣብዚ ዘብጻሕኩምኒ ተረዲእኩም ሕቶይ ካብዚ ንላዕሊ ኣጆኹም ኣነ ኣለኹ ክቕጹለ የባዕለይ።

ዝወሕሽ ብዙውኣሃል ደጀን ኩሉኹም ንራያት ናይ ጨቁን ዋልዳ ዘይደፍ ማሕዳ ውፅዓሃት ከመኽዘየበር ሰራዊ ባሓድነቱ ዓለ

0: ንዓለማውዲት ውጥን ፋሽስትነት ቀለቤት ሽርክነት ናይ ረብሓ ዕርክነት ንዓወት ማናፌስቶ ደርጊ ዝሃውተቶ ሰውራና ኸጹመቶ ንወራር ዘኽተቶ ኣይተዓወተን ከቶ ብናይ ህዝብና ጽኑዕ ተመክቶ ካብ ምንታይ እዩ ዝዂሉ ዓወታት ናይ ጅግና ሰራዊት ካብ ዓይነ ሰራዊት ካብ ብዝሒ ኣጥዋር
1: ኣይማኑ
2: ህጆ

0: ደጊምና ዮሃና ንተምሃሮ ቤት ትምህርቲ ሰውራ ንኩላትኩም ህዝቢ ኤርትራን ነዚ ምዕሩግ ዝኾነ ምርኢት ክውን ክኸውን ዝገበሩ ስነ ጥበበኛታትን ክኢላታትን ሞሳን ምስጋናን የድልዩ። ኣዳላዊ መደብ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ኣዋሃዲ ሽማግለ በዓላት
1: ዳይረክተር ሓፈሻዊ መደብ ስነ ጥበበኛ መምህር ነጋሲ ገብረ ድንግል
0: ኣለይትን ሰራዕትን ኮምፖሰራት ሙዚቃን ደርፍን ስነ ጥበበኛታት መምህር ፍጹም ዮሃንስ ሻምበል፣ መምህር መሓመድ ሳል ሑሰን፣ መንእሰይ ሻም ቀላብ
1: ኣለይቲ ትልሂትን ጉጅለታት ትልሂትን ኣማንኤል ዳዊት ጉጅለ ትልሂት ሜራስ ኮኸብ ሓድጉ ጉጅለ ትልሂት ስንሰስኒ
0: ኣሳላጥ እስራሕ ዮሴፍ ጽጌ ፋልኮን
1: መጓዓዝያ ጳውሎስ ዮሃንስ
0: መራሒ ሙዚቀኛታት ኣያና ነጸርኣብ ገብሬሱስ ወዲ ሻውል ሙዚቀኛታት ኣሌክሳንደር ኣብርሃ፣ ጂሚ ዓብደላ፣ ሰሎሙን ኣማኒኤል፣ ሬገን የማኔ፣ ሰሎሙን ገብሪ ሕይወት፣ ሜሮን ተስፋ ዓለም፣ ወይኒ ሚካኤል፣ ነጸርኣብ ገብሬሱስ፣ ኣቤል እዮብ፣ ሎሬን ይስቅ፣ መድሃኔ ዓለም፣

0: ፍሮይኒ ተወልደ ጽጌ ተስፋይ ተዋሳቲ ሚሎ ድራማ መስከል ተከስተ ፊዮሪ ከሰተ ናሆም ካሕሳይ
1: ተቀበልቲ ብዝሃያ ድምፂ ኣሉሊስ ብርሃነ ፍጹም በረኸት ኮኸብ የማነ ፌኒሆር ቴድሮስ ራሄል ተክለዝጊ ፊዮሪ መሓሪ ፍትሓዊት ነፍታለም ስኒት ሚካኤል
0: መሃንድስ ስርዓተ ድምፅን ብርሃንን ሻም ቀላብ
1: ክኢላ ስርዓተ ብርሃን ተኽላኣብ ሃይለ ሚካኤል
0: ቴክኒሽናትን ድምፅን ብርሃንን መድሃኒ ሃብተ ኣሕመድ ዑመር ሓምድ እድሪስ ቢንያም ተኸስተ ነስረዲን ዓብደልዋስእ ብርሃነ ተኽለ ሓድሽ ገብረ መድህን መርሃዊ ጥዑምዝጊ
1: ንድፍን መውዳድ መድረኽን ድሕረ ባይታዊ መከናን ደሞዝ ርእሶምን መሳርሕቱን
0: ኣርታዒ መሰነይታ ሰነዳዊ ቪድዮታት ኤልኢዲ ኤርሞን ኪናነ ዮናን ቪድዮ ፕሮዳክሽን
1: መራሕቲ መደብ መለስ ንጉሴ ማሕሙድ ዓብደላ
0: ፍሉይ ምስጋና ንሚኒስትሪ ዜና ምምሕዳር ዞባ ማእከል ኮርፖሬሽን ኤሌክትሪሲቲ ኤርትራ
1: مشاهدو الأفاضل هذا الحفل وصل إلى نهايته وسنختتمه بالنشيد الوطني فلنقف جميعا لأداء هذا النشيد
0: كلنا نهاجر مزمور حفل بل

0: النصر للجماهير
1: حبريتا كلهم لاينوسان زباتات اوتوبسات لعي

0: ቱታ ቱታ ቱታ ወዲ ሃገር ወዲ ኣናብስቲ ወዲ መሬት ስሙር ንሕዛእቲ ሽግና ንበሽግ ዞም ወነንቲ ዝተመንዝዓት ብሓይሊ ዓመፅቲ ቱታ ቱታ ቱታ ኣይኮነን ንፈቐራ ንጃህራ ንቐልሲዩ ንምምላስ ባንዴራ ተላዓል ጎበዝ በዓል ስሑን ጩማራ ሽገ ይበሃላሉ ሽግዛ ኤርትራ ቱታ ቱታ ቱታ
1: ድምፂ ኽራር ዶ ሰሚዐ ሓቂ
2: ወረ ምስ ጀበልዩ እዩ ዝሃምም ድምፂ እውን ነይርዎ
1: ጎዴ ፈላ ሕጂ ነገር ተኣጉዳ
2: ክላ እንታይ ነገሩ ክራር ተተሃረመ ደበላ ተተደበለስ እንታይ ከይገብር እዩ
1: ኣይተዓሽዊ ሓንቲ ደርፊ ህዝቢ እያ ትቐይር ሓንቲ ግጥመ ዓለም እያ ተናውፅ ጥበብ ሓይሊ ኣለዎ ድምፂ እዛ ኽራር ከይሰዕረረ ክንዓብሶ ኣለና ንዕነ
2: ካብ በልካ ነኺድ

0: ሰብ ደሓን ዲኹም?
1: ሰብ ደሓን ኢና። እዚ መሬት ድምፂ ሓርነት ብኣፍ ጥበባውያን የቃላሕ ኣሎ። ሓዳሞ መልእኽትታቶም ብፍቕሪ መኻንኦም ኣብ ዜማ ቐርቂሮም ይድርግሑዎ ኣለዉ። ንሕና ድማ እጃምና ኸነልዕል ኢልና ኢና መጺና።
2: ግርም ዘረባ እዩ። እንታይ ኹም ሰሚዕኹም?
3: ገለን ንኸይንፈላለየ ኣስላማይ ክስታናይ፣ ገለን ሉላ፣ ገለን ድማ ብጥሪያ ሃገረይ ዝበለ ተዘኪሩ ነብር ብሉ ኣለዉ። ንሕና ድማ ክንደኦም ንኳተ ዘይሓደምናስ ምትኳስ ዝኾይኑ ስእን ኢልና መጺና ኣለና።
2: መርሓባ። እዚ መድረኽ መድረኽ ቃልሲ እዩ። እዚ መድረኽ ቃልሲ ፍርቁ ኩናት ፍርቁ ከዓ ጥበብ እዩ። ኣብቲ ኩናት እውን ጓይላ ኣሎ ወይና ፅንዓትን መኸተን ሃያበሉ ሰዓቡን እዩ።

0: ኣይኮን ተረኺቡ ኢዳ ዛዕጥ ክቐልዒልካ ያ
1: ኣንቲ ወጌ ሎሚ ድኣ ዝበሃል መል እዩ ግደፍ ኣብ ዝቓልዕ ጎልጎል ጉልባበይ ቀሊዐ ዝጋደለሉ ዘለኹ ሜዳ ትማል እኳ ኣብ ከስዕ ጸላእ ኮይኖም እናተሃድኑ ዝዘመሩላ
0: ኣነ ድምፃ ክሰምዕ ከለኹ ፍሉይ

0: ባህታይ ኣስፈጥረለይ ዳርጋ እዚኣ ያኒ ሜዳ ክወፅእ ደፋፊኣት ንተልኩስ ምግናን ኣይኮነን
1: እ ወገ ንዕባ መሰል ደራሲ ሓልው ኣነ መለይ ክድረፍ ምስ ሰማዕ ኩየን ሜዳ ነፊፀ ተበልኩስ
0: ካብ ዝፈራሕኩ ወይ ወፃኹን ርኢኻ ከምዚኣ ቀዲሕክ ከይትብለኒ ፈሪሐ እንዳኣለይ ሸዓይለ ዘይነገርኩኻ እምበር ኣነ እውን እኮ ኣጋቡ ዝዓድና ኣብ ሩባን በረኻን ሓምራ ላሜ መፅያ ብለይቶ ኢሎም ክደርፉ ምስ ሰማዕ ከ ጓሳ ሓምራ ክኸውን ንሜዳ ወፅእ በላ ደኣ ተብትባ
1: ወረ ወደያ እዚ ሓደ ማግጥምላ ዜማ ክገብረላ የ መፅኡ ዘለኹ ከይትዛረብ ዝስቁ ኢል ክስምዕ
0: ኮይሶም እሞ ክእለ የልካ ዶ
1: እ ኮፍሱ ኮፍ ዳኣበለ ድሓርካ ርእቶባ ክትብና
0: ሕራይ ግርም ካብ በልካ ደኣ ንብል

0: ቁጫ ዘይሓርስ ፅቡቕቲ ደላ
1: ይበል እንታ ክወፃ እንታ ከምዚ ከዓ ዘይትመስለኒ ነርካ ክዒድ ኣቦ ኢኻ
0: ናና የበልነታ ጋንታ ነስማዓያ ሞ ንሳ ከዓ ርእቱ ክትህበላ
1: ግረማ ኣላ እንደ ዝብለካ ዘለኹ
0: ምስማዓስ ነስማዓያ ዳ
1: ሕራ ይበልካ በልካስ
2: ኣህ ነጊረክ እንዴ ደጊም ኣብቅዒና ኢና
3: ሕጂ ድኣ እንታይ እዩ ዝግበሮ
2: ዋላ ሓንቲ ዋላ ሓንቲ ካብ ኢድና መሊቓ እያ ክራር ምሳርህርታ ኣብ በረኻ ሰፊራ ኣብ ሩባ ተሃሪማ መቓልሓ እምባታት ይነቕነቕ ኣሎ ድምፃ ሰምዓ ኣዛን መንእሰይ ናብኣ ይውሕዝ ኣሎ በቃ ሕጂ ንቋፀር ኣይመስለንን
3: ክራር ክንመልሳ ካብ ዘይከኣልና የእዛን ሰብ ንኸይሰምዕ ምዕፃው ካብ ሰኣና ክራር ንበይና በረኻ እንታይ ከይትገብር እዚ ከተማታት ብሓፁር ክዕፅ ኣለዎ ሰባት ካኣቱን ክወፁን የብሎምን
2: ግርም ሓሳብ ንቀላጠፍ በል እዩ

0: አንተ ሰብ ምስጢር ዛኽራር እኮ ዘይፍታሕ ግድል ኮይኑና ሕጂ ድማ ውሽጣን ውሻጣን ፈሊጥና ኢና ኢልና ክንዓብሳ እንተደለና በቃ ቅቢፃ
1: ገርመካ እዩ። ስልካይ ብታኽ ድሃያ ይሕባእ ኮይኑና እኳ ድኣ መሊሳ ኣብረኽ ጆንትራ ወለዶ ከሚግ 29 ከተብጥኖ ትረአ ኣላ።
0: እሞ ሕጂ ድኣ እንታይ እዩ ዝግበሮ?
1: ሰኦልካ እዩ። ከምቲ ድኻም ይበጀኻ ኢለካ
0: ንኸይድበሊ

ሰላም ሰላም ሰላም ሰላም ክቡራት ደቀይ ፍትዋት ደቀይ ክቡራት ስድራ ቤታት ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ከምኡ ውን ኣብ ኩሉ ጎደቦና ዘለኹም ቆልዑ ከመይ ኣለኹም እሞ ሕጂ ሕፅር ዝበለ ቅድሚ እቲ ናብቲ ቀንዲ መደብና ምእታው ቤት ትምህርቲ ሰውራ ዜሮ እንታይ እዩ ክትብሉ ስለ ትኽእሉ ኣጋጣሚ ኮይኑ ካብ ዕለት 20 ዝጅምር መበል 50 ዓመት ናይ ቤት ትምህርቲ ሰውራ በዓል ኣሎ እቶም ቤት ትምህርቲ ሰውራ ብዙሕ ጀጋኑ ዘፍረየት እያ ብዙሓት ጀጋኑ ኣብ ኩሉ ፅፍሕታት ዘለዉ ተምሃሮ ቤት ትምህርቲ ሰውራ ካብ ባሃሉ ዜሮ ኣብ ሳሒል ተደኩኑ መን ደኩንዎ ድሕሪ ኢልኩም ከዓ ተጋደልቲ ብዝኾነ ዳሕረይ ኣስፊሐ ክገልፀልኩም እየ ሕጂ ፅቡቅ ምጅማር ናይ መደብ ሃለው ቆልዑ ይግበረልኩም እዞም ደቀይ ናብታ ቀንዲ ውሽንቅ መደብና ክንኣቱ ሓንቲ መክፈቲት ሸውሃት ሙዚቃ ንዓኹም ጀባ

ግርም ሙዚቃ ሙዚቃ ከመይ ነይሩ? ሙዚቃ መቸም መበራመሪ መበራበሪ ኣእምሮ እዩ። ሕራ ዞም ደቀ እዩ እሞ ብስድራኹም ከትም እዘዝ ደለኹም ፅቡቅ። ሕጂ ናብቲ ዝቕፅል ንኡስ መደብና ክንኣቲ ኢና።

ሽዳ ዛንታ ረዘነን ጃብረን ኣብ ጊዜ ሰውራ ኣብ ሳሕል ደብዓት ዝበሃል ማዓስከር ስደተኛታት ክልተ ቆልዑ እቲ ሓደ ጃብር ዑመር ዲን ሽሙ ወዲ 6 ዓመት እቲ ሓደ ድማ ረዘነ ወልደ ኣብ ቀሽ ሕድራይ ሽሙ ወዲ 5 ዓመት ትኽትንፋስ ይዕሩኽ ነበሩ። ኣቦ ስድራ ቤት ረዘነ ኣቶ ወልደ ኣብ ቀሽ ሕድራይ ካብ ዓላ ናብ ሰውራ ህዝባዊ ሓይልታት ምስ ተሰለፈ ነታ ስድራ ጸላእቲ እናወፈሩ ኣበየሎ ኣቦኹም ኣምፅዎ እናበሉ ምስ ኣሸገርዎም ስድራ ቤት ረዘነ ናብ ሰውራ ማዓስከር ስደተኛታት ደብዓት ሳሕል ክትወርድ ተገደደ። ስድራ ቤት ጃብር ድማ ኣብ ከተማ ኦመሓጀር ሻምበልበለው ዝበሃል ሓላፊ ወተሃደራት ደርጊ ገዛውቶም ኣቃፂሉ ጥሪቶምን ሰቦምን ምስ ረሸኖም ካብ ብሱል ጥረ ስድራ ቤት ጃብር ንሱዳን ወደልሒለው ዝበሃል ከተማ ማዓስከር ስደተኛታት ገዝኦምን ንብረቶምን ራሕሪሖም ሃደሙ። ብድሕሪ እዚ ስድራ ቤት ጃብር እንዳ ኣቶ ዑመር ዲን ናብራ ማዓስከር ስደተኛታት ሱዳን ወደልሒለው ኣፅሊእዎም ናብ ሰውራ ሳሕል ማዓስከር ስደተኛታት ደብዓት ተፀምበሩ። ኣቦይ ዑመር ዲን ኣብ ማህሚመት ዝበሃል ክፍሊ ተዕሊም ተዓሊሞም ተጋዳላይ ኮይኖም ናብ ጀማሂር ክፍሊ ህዝቢ ካብ ሳሕል ንኸበሳ ተወዝዑ። እዞም ደቀይ ማዓስከር ስደተኛታት ማለት ግን ጊር ከይብለኩም ቅድሚ ናፅነት ብፀላኢ ዝተበሳበሱ ስድራ ቤታት ዝቕመጡሉ ዝነበሩ ተጋደልቲ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ዝመስረትዎ ማዓስከር ስደተኛታት ደብዓት ሽሙ ኣብ ሳሕል ዝተደኮነ ቦታ እዩ ነይሩ። እቶም ክልተ ትኽትንፋስ ይዕሩኽ ረዘነን ጃብርን ስሩዕ ትምህርቲ ክመሃሩ ካብ ማዓስከር ስደተኛታት ደብዓት ተጋደልቲ ካብ ስድራ ቤቶም ወሲዶም ኣብ ቤት ትምህርቲ ሰውራ ዜሮ የእተውዎ። ጃብርን ረዘነን ኣብ ትሕቲ ዓዳይ ዝበሃል ገረብ ቀዳማይ ክፍሊ ኣብ ሓደ ክላስ ትምህርቶም ጀመሩ። ብዙሕ ጊዜ ነፈርቲ ጸላእቲ መጽየን ፋክረስ ዝበሃል ጠያይት ብጻዕዳ ጃንጥላ ዝድርበ ቦምባታትን ገይረን ምንባርን ምምሃርን ይኸልኦኦም ነበራ። ይዕንቲ ረዘነን ጃብርን ብፆቶምን ሓንሳእ ሓንሳእ ንሰማይን ቃዕሪረ ነተን ነፈርቲ ክጥምታ ከለዋ ነፈርቲ ምስከዳ ድማ ጥራዞምን መፅሓፎምን ደኒኖም እናጠመቱ ኣብ ቤት ትምህርቲ ሰውራ ዜሮ ተማሂሮም ኣብ ዝለዕለ ደረጃ በፅሑ። ረዘነን ጃብሮን ጎቢዞም ደቂ 15 ኮተት የመስኮኑ ሕነ ህዝቦም ክፈድዩ ናብ ሓይልታት ወዝዑና ነዘን ነፈርቲ ካብ ሰማይ ቆሊብና ክነውርደን ዘወርተን ፓይሎታተን ክንማርኾም ነዞም ካብ ዓዶም ናብ ዓድና መፂኦም ህዝብና ዘበሳብሱ ዘለዉ ዘማች ሓባጥ እግሮም ጦር ሰራዊት ገርፋዕ ጫምኦም ጠራሪግና ክንሓኩም በጃ ህዝብና ክንሓልፍ

0: ኣትኩም ነቦታትናን ኣዴታትናን ተጋደልቲ ክንተሓጋገዘኩም ንድፋዕ ወዝዑና እናበሉ ብለይቲ ናብ ድፋዕ ክመልቁ ተጋደልቲ ናብ ቤት ትምህርቲ ሰውራ ዜሮ ክመልስዎም ተረባረቡ። ብድሕሪ እዚ ኸ ረዘነን ጃብሮን ናበይ ኣበሉ ኣብ ዝመፅእ ቀዳም ካልኣይ ክፋልን ናይ መወዳእታን ኣነ ገበል ረባዕ ከዘንትወልኩም
1: ፅቡቅ። ሕጂ ናብቲ ዝቕፅል ንኡስ መደብና ክንኣቲ ኢና። ሳኻ እንታይ ትመፅእ ትግጥምዋ ክንሓቀይ መን መን ዝያዳ ዘከረ እንድያ ተቀራረቡ ዞም ደቀይ ተወዳደሩ ፅቡቅ ነጥቢ ደምፀ ከዓ ደው ኢሉ ይንገረና ሕራይ ክንዲዚ ኣምፅያ ይበለና ኣነ ከዓ ኣብዚኣ ኮይኑ ከጠቕዓለየ ሽዑ ፀዊዐ ከዓ ሓደ መዓልቲ ከዓኒ መስሕዋት ከም ዝወዳደር ክገብረ የ ቀረብ ዝወደይ ቀረብ ዛጓለይ ስድራኩም ይኹም ኮፍ ኢልኩም ዘለኹም ዝያ ንዓኹም መን ዝያዳ ዘከረ

0: መጀመርያ እንኳዕ ድሓን ረኸዛ ጓል
1: ፅናኩም
0: ካበይ መፅኺ?
1: ዳዕሮ
0: ጳውሎስ ኣበይና ቤት ትምህርቲ
1: ቤት መባእታን ማእከላይን ቤት ትምህርቲ ዳዕሮ ጳውሎስ።
0: ሕራይ ክንደይ ዓመት ኪ?
1: ዓሰርተ
0: መበል ክንደይ ወፂኺ ትምህርቲ?
1: ሓምሸይቲ
0: በላ ቶፕቴን ማለት እንዲ ክደሊ ክዳ ዝኽእል ላዕሊ። ሕራይ ሕንቅል ሕንቅሊተ ኣለኪ? በል ንበል ሕንቅል ሕንቅሊተ ይበል። ሰናይ ብሰናይተ
1: ንእሽተይ ገዛ ማዕፆ ዶ ይብላ?
0: ንእሽተይ ገዛ ቋቑሖ ፈሊታ ለ ገዛ ኣባ ኣብ ውሽጢ ሽዑ ኣለዋ ጫቑት ጫቑት ትኸውን ይሓ ካልእ ካ ኣለትኪ?
1: ካልእቲ
0: ሰናብ ሰናይተ
1: ገዛ ዓፅያት ሰራሰር
0: ገዛ ዓፅያት ሰራሰር ሓትነይ ኣይኮነትን ሓትነይ ስዕስዕ ነራ ቀደም
1: ሽሮ
0: ሽሮ ድያ ኣይዋ ሕጂ ትገዛ ትድስ ማለት ድዩ ትመክደኒ ከኣሎ ሽዑ ኮነ ስዕስዕ እስኪ ሳዕስዒ ክትፈልጥ ዶ ኣብ ገዛ ኮንክ ሓንቲ መዓልቲ ሳዕስዒከ ናይ ባሓቂ እስከ ተስ ርኢና ስ ወላ ውክላ ውክላ ሳዕስዒ ሳዕስዒ ሕጂኸ ራይ በል ቁፅሪ ሓደ ደሴት ዳህላ ከይ ትርስዒ ድምፅኺ ከዓ ተበርኽ የኺ ቁፅሪ ክልተ ክፍሊ ታዕሊም ተጋደልቲ እንዳተዓለሙ ቀደም ቁፅሪ ሰለስተ ዕለተ ናፅነት ኤርትራ ዕለተ ናፅነት ጥራይ ክትብሉ ኣርባዕተ ሳልሳ ብኮሚደረ ዝስራሕ ተልኪ ፈሊጥኪ ኣለኺ ቁፅሪ ሓሙሽተ ዲጋ ገርሰት ዲጋ ገርሰት ሓዚ ኣብ ቁፅሪ ሽዱሽተ ወደብ ባፀ ቀጣን ገበይ ስጋለት እዩ ዚ ወደብ ባፀ ቁፅሪ ሸውዓተ ሓመድ ድሪስ ዓዋተ ቀዳማይ ተጋዳላይ እዩ ዚ ዓስከር ቁፅሪ ሓደ ሸሞንተ መጓዓዝያ መጓዓዝያ ኣግማል ተልኪ ፈሊጥክየን ኣለኺ ብራወ ዛጓላይ ሓንቲ ቁፅሪ ንቅድሚት ብሸሞንተ ጀሚር ክለኺ መጓዓዝያ ብድሕሪት ንሕሪ ጀሚርኩም መብዛሕትኩም 99 ካ ሚእቲ ትፈልጥዎ ኢኹም መጓዓዝያ ክትከውን ትኽእል እያ እያ መስለኒ ጠራጠር ዲኸ ኣይትጠራጠረ ዋ ዶቶረ ተጠራጢርኪ ትፈልጥን መጓዓዝያ እዚኣ ብራዎ ዘጎለ ብራዎ መጓዓዝያ ኣግማል እየን እዚአን ሕራይ ሸውዓተ ኢልክለኺ
1: ሓመድ እድሪስ ዓዋተ
0: ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቅፅሪ ሓደ ተጋዳላይ ቁፅሪ ሓደ ናምበር ዋን ንሞሮ ኡኖ ተጋዳላይ ዝነበረ ርአይና ማፅያ ተቃጨላ ሓመድ እድሪስ ዓዋት እዋይ ላዕሊ ቀፅሊ ቁፅሪ ሓደ

0: ይልክላኽ ሕጂ ከዓኒ
1: ደሴት
0: ዳህላክ እዋ ብቅድሚት ፀኒሕክ ብድሕሪት ፀኒሕክ ንፍዕቲ ይመስለኒ መስለኒ ተመሊስኪ ከጣቑዑልክ እዮም እቶም ኣብቲ ውሽጢ ትሪኡ ክደለዉ ኣብ ሙሉእ ዓለም ከጣቑዑልክ እዮም ሙሉእ ዓለም ክትረኣይ ሕጂ ትረኣይ ደለኺ ዘጓለይ ደሴት ዳህላክ ኣብ ሙሉእ ዓለም ትረኣይ ደለኺ ሕራይ ዋ ቁፅሪ ክልተ ቁፅሪ ክልተ ክፍሊ ታዕሊም መን እዮም ዝዕለሙ ነይሮም ተጋደልቲ ንመን ፈጢሮም ንኤርትራ ፈጢሮማ ካብ ኣባሓጎታቶም ተቐቢሎም ንሶም ፈጢሮማ ክጥፍእዋ ዳሓሰቡ ኣምፅኦማ ክፍሊ ታዕሊ ፍራዊ ዘጓለ ሰለስተ ወዳ ኣይታ ዶ
1: መዓልቲ ናፅነት
0: ወይለከዲ ኣየ ገሪምኒ ሲገርም እዩ ገሪምኒ ገርም እዩ ሓደ ባዕራይ ዳሓርስ እዮም እስከ ኣንትምፅኽያ እንትክግዝ እያ ገሪምኒ ገርም እዩ ብሓንፃ ክንደርና ኢና ምስ ወዳእኺ ማለት እዩ ክዳናገሪ እስከ ናይ መወዳእታ ሓሲብኪ 5-6-4 ሓሙሽተ ኣጆኸ ማይ ናይ ዳዕረ ጳውሎስ ጠጠው ምስ በለት ብዙሓት
1: ናብኮዲጋገርሰት
0: ዳኣይተኸ እምባ ክርያ ኢና እዚኣ እስገ ክራዋ ዘኽለ ከመይ ነይራ ተወዳዲርኩም ኣምፂኻ ሙሉእ ሙሉኣት እንዲኹም እዞም ደቀይ ብጣዕሚ ኢና ንመስግን ካብ ሙሉእ ኤርትራ ኢኹም ትድውሉልና ድሓን እጂ ግዜኡ እንዳቐረበ እዩ ናብ ኩልኹም ክንበፅሓኩም ኢና በፂሕና ከዓነ እቲ ውድድር ኣብ ቃሮራ ክንገብሮ ንኽእል ኢና ኣብ ዓሰብ ክንገብሮ ንኽእል ኢና ኣብ ሰንዓፈ ክንገብሮ ንኽእል ኢና ኣብ ጫፍ ዋላ ጫፍ ሱዳን ኹን ክንመፀኩም ኢና እዞም ደቀይ ኣራይ ካብ ተሰነይት ድውሉና ከዓ እዚኣ ንዓኹም ካብ ሓጋዝ ትድውል እዚኣ ካብ ኩሉ ካብ ኣለቡ ካበይ ከዘይድወል ብጣዕሚ ኢና ነመስግነኩም ብኡ ከዓ ሞራል ጌርና ከዓ ብቀዳማይ ማርሻ ዘይኮነስ ብሓምሻይ ማርሻ ክንከይድ ኢና እዚኣ ንዓኹም ሕጂ ናብ ንኡስ መደብ ዓፍየት ተራራራ እግል ንኡሽ ዋዕቢ ፅሬት ካባይ ጀምሪ ፅሩያት ይኹም ምሽ ሓቀይ ፅቡቅ እስከ እንታይ ኣሎ ኣብ ንኡስ መደብ ዓፍየት ብሓባር ንርአዩ

መሳርሕተይ ከመይ ኣለኹም? ኣነ ቃቃዊት ደርሆ እየ። ኣነ ቃቃዊት ደርሆ ሓቋፊት እንቋቁሖ። ሰምሃር ባህልቢ ካብ ከተማ ዓሰብ ቤት ትምህርቲ ሰውራ ማለት እንታይ ማለት እዩ? ኣበይ ቦታ ተደኩና እያ ትርከብ? ኣየናይቲ ከተማ እያ ወይ ዓዲ? ዜሮስ እንታይ ማለት እዩ? ብዛዕባ እዚኣ ፅሙቅ ኣቢልኩም ግለፁልና። ብዙሕ ግዜ እታ ዜሮ ዶ ቤት ትምህርቲ ሰውራ ዶ ትብል ድሰምዓ? ቶም ዓበይቲ እኳ ፅቡቅ ጌርኩም ትፈልጥዎ ኢኹም። እንተ ኣነ ግን ኣይፈለጥክዋን። እዞም ኩሎም ተምሃሮ ናይ ዓድና ከዓኒ ታሽም ጥራዮም ብሰምዕዋ እምበር እንታይ ምኳና ስለ ዘይፈልጡ ሲ በጃኹም መምህር ብጫ ሆሚ በይ ገለበሉ ትብለናላ ሰምሃር ባህልቢ ካብ ከተማ ዓሰብ። ናባኹም እያ ታ መድረኽ።

0: ሰምሃር ጓለይ ካብ ከተማ ዓሰብ ብዓብኡ ድማ ኣብ ወደብና ወደብ ዓሰብ እኽትቕመጢ ሰምሃር ጓለይ ሕቶኺ ኣዝዩ ጠቃሚ ጥራይ ዘይኮነ ብጣዕሚ ንኹላህና ንኹሎም ቆልዑ ኤርትራ ዝጠቅም ታሪኻዊ ቦታ ብዛዕባታ ሊቃውንቲ ጀጋኑ ዝሰፈሩላን ዝሰፍሩላት ዝነበሩ ሰውራ ኤርትራ ኣብ ግዜ ህዝባዊ ሓይልታት ኣብ 1976 ዓመተ ምህረት ኣብ ሳሕል ሜዳ ዝተመስረተት ቤት ትምህርቲ ሰውራ ዜሮ እያ። ዜሮ ከዓ ትበሃል። ተመሊሰ ክመፅየ ላኪን ቤት ትምህርቲ ሰውራ ብፍላይ ቶም ተምሃሮ መምህር ብጫዕርከይ ብጣዕሚ ስለ ዝፈትዎም ኩሉ ሻዕ ስለ ዘልዕሎ እስከ ናብ መምህር ብጫዕርከይ እስከ ቀፀሎ
1: ሰምሃር ጓልና ይዕብኺ ዝረገፅክዮ ለምለም ዝፅሓፍክዮ ቀለም ልክዕ ከም ቆልዑ ቤት ትምህርቲ ሰውራ በላሕ ውፍይቲ ንህዝባን ሃገራን እተገልግል ሃገራዊቲ ግበርኪ ኣሜን ከዓ ይትዕመቂ። ሕራይ ናብቲ ቐንዲ ቁም ነገር ንምእታው ቤት ትምህርቲ ሰውራ ከምቲ ሆሚብ ዓርከይ ዝገለጾ ኣብ ህዝባዊ ግንባር ኣብ ህዝባዊ ሓይልታት ዝተመስረተት ኮይና ናይ መጀመርታ ተምሃሮ ቤት ትምህርቲ ሰውራ ፊተውራሪ ይበሃሉ ነይሮም። ድሕሪ ምዝላቅ 1998 ካብ ኩለን ሓላ ከተማታት ከረን፣ ደቀ መሓረ፣ ካልኦት ውን ወዘተ ቀያሕቲ ዕንበባ ዝበሃሉ ብዙሓት ተምሃሮ ናብ ዜሮ ሳሕል ውሒዞም እቶም ፊተውራሪ ድማ ዘዝጎበዙ ናብ መሳርዕ ሓይልታት ህዝባዊ ግንባር ናብ ድፋዓት ተወዚዖም ስም ዜሮ ቅድሚ ተጋደልቲ ዜሮ ኢሎም ቅፅል ሳጓ ዘውፅኡላ ብግባር ሳሕል በዓት ቤጫይ ትበሃል ነራ። በዓት ቤጫይ ትበሃል ነራ። ዜሮ ብጎቦታት ዝተኸለለት ዓብዪ ሩባ ኮይኑ ደስ ዘብል ጠንቀላዕላዕላዕላዕላ ክትብለሉ ደስታ ዝህበካ ፃዕዳ ሕፃ ነይርዋ ማለት እዩ። ኩሎም ደቂ ዜሮ ከዓ ኣብኡ ቢብ ድበሃል ይፃወቱ፣ ሓደ እግሮም ጠለይ ጠለይ እንዳበሉ ኣብኡ ጓየዩ። ብጣዕሚ ዜሮ እቲ ሩባኣ ደስ ይዘብል። ወሰን ወሰን እቲ ሩባ ድማ ሓጋይ ምስ ክረምቲ ዘይነቅፅ ዓዳይ ሽሙ ዝተጠማጠመ ኣግራብ ዝወቀበት እያ ነይራ። ሆሚ ብዓርከይ ገለ ድማ ንስኻ ወስኽ ምኽንያቱ ንስኻ እውን ኣብ ደብዓትኻ ተወሊድካ ሓቀይ።
0: ኣይዋ መምህረይ ዓርከይ ኣብ ደብዓት ተወሊደ ኣብ ቢላቃት ዓብየ ኣብ ምጉሳይ ዓብና ላኪን ኣብ ቤት ትምህርቲ ሰውራ ከማን ተማሂረ ወንስኻ ጥዊዳ ኢልካ እምበር እስኻ ከማን መምህር ነርካ ኣብ ቤት ትምህርቲ ሰውራ ሓቀይ። ዜሮ ብዕድመ ዝኣኸሉ ተምሃሮ ጥራይ ኣይኮኑን ጠርኒፋ ትዕቢ ነይራ። እንኩላይ ንኣሽቱ ዕሸላት ሓቒፋ ህፃናት ከይተረፉ ኮስኩሳ ዘዕበየት ኣደ ደቂ ሰውራያ ነይራ። እዞም ዕሸላት ዘይዓኸኹ ቆልዑ ካበይ መፅኦም መን ወሊድዎም ኢልኩም ሕቶ ከተምፁ ትኽእሉ ኢኹም። እቶም ቆልዑ ስድራ ቤቶም ብሳንጃን ጠያይትን ታንክታትን ነፈርትን ፀላእቲ ዝተቐተሉ ብስልኪ ዝተሓነቁ ዝተጨፍጨፉ ዘኽተማት ሃገራውያን ኤርትራውያን ቆልዑ እዮም። ሰውራ ድማ መተካእታ ወለዶም ኮይኑ እናብልዐ እንዳኣስተየ ኮስኩሱ ኣምሂሩ ኣብ ዜሮ ይዕብይዎም። ኣብ ዝበፅሕ ድማ ኣብፅሕዎም። ኣብኡ ዝዓበየ ማለት ደቂ ዜሮ ቅድሚ ናፅነት ኣብ መሳርዕ ሓይልታት ተወዚዖም ታንክታት

0: መዳፍዕ፣ ፈጣናት ጀልባታት ባሕሪ እና መርሑ ወንኩሉ እና ኣንጎድጎድዎ ብዝተፈላለየ ፅፍሒ ፀላእቶም ሓምሺሾም ድሕሪ ናፅነት ድማ ነፈርቲ ኩናት ዝተፈላለየ ዓይነት ዘመናውያ ነፈርቲ ኩናት እናዘወሩ ሕነ ህዝቦም ወለዶምን ፈድዮም ተሰዊኦም እዮም ወሰንኪሎም እዮም። ኣብ ቤት ትምህርቲ ሰውራ ዝዓበዩ ሓሶት ዘይፈትዉ ሓቀኛታት ንፀላእቶም ዕረ ንፈተውቶም መዓር በላሕቲ ሰብ ዕላማ እዮም። ወንስኹም ልክዕ ከምኦም ክትኮኑ ኣብኡ ከለኹ ኣምርቐኩም። ምክንያቱ ኣብ ዜሮ ዳዕበየ ሓሶት ኣይፈትውን እዩ፣ ፈፂሞም ኣይሕስውን እዮም። ልክዕ እዩ ማለተይ ኣብ ሓቂ ነቐፅ ዝበሉ እዮም። ኣብ ሓቂኻ ግን ተነቐፅካ ፀገም የብሉን፣ ሽዑኡ መስረታዕካ ትልስለስ። ዝኾነ ኮይኑ ልክዕ ከም ደቂ ዜሮ ኣብ ቤት ትምህርቲ ሰውራ ዝዓበዩ ቁንዓት ንኩሎም ነቶም ተጋደልቲ ኣቦታቶም ዝሰምዑ ፅን ኢሎም ፅን ኢሎም ጥራይ ደይኮኑ ፅቡቅ ዝተምሃሩ ኣብ ዝለዓለ ደረጃ ዝበፅሑ ዝተፈላለየ ናይ ዓለምና ሚስጥር ዝፈልጡ ኩኑ ዞም ደቀይ። ኣሜን ኣይትሕመቑ ወማዓሰላማ።
1: ዋ ናይ ብሓቂ ቃቃዊት መሳርሕተይ ከምኡ ውን ሆሚ ብዓርከይ መምህር ብጫ ማዕረይ ብጣዕሚ ብጣዕሚ የመስግነኩም። ንሰለስቲኹም እዞም ዕሩኽተይ ማዕረይ መሳርሕተይ እዚኣንዓኹም ብዛዕባ ቤት ትምህርቲ ሰውራ ብጣዕሚ ፅቡቅ ገሊፅኩምሞ። ቤት ትምህርቲ ሰውራ ዜሮ ሪኢኹምዎ ዶዞም ደቀይ? እንታይ እዩ ቤት ትምህርቲ ሰውራ ከይትብሉ ቀንዲ ንዓኹም እዩ ዝግባእ፣ ቀንዲ ንዓኹም። እስኹም ከዓኒ በላሕቲ ከም ደቂ ዜሮ ኹኑ። ደቂ ዜሮ ኣይሕስውን እዮም። ደቂ ዜሮ ሓቀኛታት እዮም። ደቂ ዜሮ ከዓ ምእዙዛት እዮም። ብጣዕሚ እዮም ንዓበይቲ ተጋደልቲ ነዋልድ ኹኑ ነወዳት ዝቕበሉ ዝነበሩ። ምክንያቱ ሶም ንኣሽቲ ነይሮም ነያታቶም ክምእዘዙ ብጣዕሚ እዮም ንፉዓት ነይሮም። ንስኹም ከዓ ንስድራኹም ተማእዘዙ፣ መምሃራንኩም ተማእዘዙ። ልክዕ ከምታ ዝበልዋ ኣነ ክደግሞ ይደሊኒ፣ ልክዕ ከምቶም ደቂ ዜሮ ንፉዓት ኩኑ። ዜሮ ኣብ ሳሕሊ ተመስሪቱ ተረዲኡኩም። እሳቶም እኮ ክንድደ ክንድቦ ሰውራ እዩ ዕብይዎም። ሰውራ ዕብይዎም ከሎ ማሞኦም በዚ የላ፣ ባቦኦም በዚ የላ። መን ነይሩ? ማሞኦም ተጋዳሊት፣ ባቦኦም ተጋዳላይ። ዳሕራይ ዕብየሞም ኮስኪሶም ኣብ መወዳእታ ዘነፈርቲ እሶም እዮም ዝዝውርዎን ነይሮም። ብዙሓት ነፈርቲ ከዓ ክዝውሩ ዝኽእሉ ተማሂሮም እዮም። ልክዕ ከም ኣኹኑ፣ ልክዕ ከም ደቂ ዜሮ ኹኑ። እዚኣ ህያብ ክበኩም እየ ኣብዛ መደብና እዚኣ። ስድራኹም ከዓ ተማእዘዙ። ኣራይ ዳሕራይ ብደቅኹም ክትሕጎሲ ኢኹም። ድሕሪ ንስድራኹም ተኽብርዎም ኮንኩም። እዞም ደቀይ ንትምህርቲ ከዓ ተቐረቡ። ቻው ቻው ቻው ቻው ቻው። መደብና ኣብዚኣ ክትውዳእ እያ። እዚኣ ንዓኹም ቻው። ዝመፅእ ዘሎ ቀዳመ ሰንበት የራኽበና።

0: ሰላም ከመይ ፀኒሕኹም ዝኸበርኩም ተኸታተልቲ እዚ መደብ እዚ ብምክንያት መበል 50 ዓመት ዝኽድም ምስራት ቤት ምሰውራ ነካይዶ ዘለና ቃለ ምሕተት እዩ። ነዚ ቃለ ምሕተት እዚ ሓበሬታ ክብል ናብ ስቱድዮና ዓዲምናዮ ዘለና ዶክተር ሳልሕ ማሕሙድ እዩ። ዶክተር ሳልሕ ናብ ስቱድዮና እንኳዕ ዳሓ መፅኻ።
1: እንኳ ብዳሓ ፀናሕኩም ዝዕድል እዚ ብምሃብኩም ከመስሊ ንፈቱ
0: ረይቀኒልና ዶክተር ሳልሕ ብዛዕባ ቤት ትምህርቲ ሰውራ ዝነበረ እንዲና ክንዛረብ። ስለዚ መዓስ ኢኻ ናብ ቤት ትምህርቲ ሰውራ ተፀንቢርካ ትእዋን ከመይ ነይሩ ተሃዋሁ? መጀመርያ ብኡ ክንጀምር።
1: ሕራይ ኣነ ብ1977 ወርሒ 4 ናብ ቤት ትምህርቲ ሰውራ እትየ። ቤት ትምህርቲ ሰውራ ክሳብ ትሽዑ እዋን ዋላ ሓደ ዓመት ትምህርቲ እውን ኣይወድአን ነይሩ። ቀዳማይ ሰሚስተር ጀሚሮም ከለዎ እዮም ፀኒሖምኒ። ስለዚ ኣብታ ቀዳመይቲ ናይ ትምህርቲ ዓመት ኣርኪበ ማለት እዩ። እቲ ኩነታት ዝነበረ ሽዑ ትዝክርዎኹም ብዙሓት ሽዑ ግዜ ዝነበርና ንዝክሮ ንኸውን ህዝባዊ ሓይልታት ውድባዊ ጉባኤ ኣካይዱ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ሽም ቅድሚ መሓዙ እዩ እቲ ቤት ትምህርቲ ተጀሚሩ። ኣነ ክመፅእ ከለኹ ግን ድሮ ህዝባዊ ግንባር ተባሂሉ ጉባኤ ተካይዱ ቤት ትምህርቲ ሰውራ እውን ጀሚሩ እዩ ፀኒሕኒ ማለት እዩ። ሽዑ እቲ ቤት ትምህርቲ ካብቶም ኣብ መደበር ዕቁባት ደብዓት ዝነበሩ ካብ መደበር ስደተኛታት ወደል ሒለው ዝነበሩ ከምኡ ድማ ኣብ ክፍሊ ተዕሊም ዝነበሩ ብዕድመ ንእስ ዝበሉ ድሮ ክፍሊ ተዕሊም ወዲኦም ኣብ ዝተፈላለዩ ኣሃድታት ናይ ህዝባዊ ሓይልታት ዝነበሩ ንእስ ንእስ ዝበሉ ከምኡ ድማ ከምዚ ከማይ ካብ ዝተፈላለየ ሓራን ሓውሳ ሓራን ኣብ ትሕቲ ፀላኢ ዝነበረ ቦታታትን ዝመፁ ክንጋደል ኢሎም ዝመፁ ዕድሚኦም ግን ብረት ንምሓዝ ዘየፍቅድ ዝነበረ ንእስ ዝበሉ ተምሃሮ ብኦም እዩ ተጀሚሩ ማለት እዩ።
0: ወዲ ክንደይ ዓመት ነርካ ዶክተር ሳልሕ መጀመርያ ናብ ፅንበር ከለካ?
1: ኣነ ወዲ 13 ዓመት ነረ።
0: ሓራይ ፅቡቅ። ሕጂ ሎሚ ዝያደ ኣበይ ና ኣተኪርና ክንዛረብ? ኣብ ቋንቋደ ኣተኪርና ኢና ክንዛረብ። ዝዋ ግንባር ኣብ መዳይ ትምህርቲ ትምህርቲ ቋንቋደ ከም መሰረታዊ ገይሩ ምውሳድ ካብ ፈለማ ቤት ትምህርቲ ሰውራ ምስ ምኽፋት ክሰርሐሉ ይወሲኑ። ስለዚ ብዛዕባ ዝፍልስፍና ብልጭኡን ኣመቱን ከመይ ምገለፅካልና?
1: ሕራይ መጀመርታ ብልጫ ናይ ቋንቋ ኣዲ ክንገልፅ ዛ ኮይና ወዲ ሰብ ቤት ትምህርቲ ምስ ኣተወ ወዲ 6 ዓመት ሽዑ ይኮነን ምምሃር ዝጅምር ፍጥሪ ክብል ከሎ ገና ምስ ወለዱ ምስ ኣዲኡ ምስ ኣቦኡ ምስ ኣሕዋቱ ከሎ ዝፈጥሮ ፍልጠት ኣሎ። ቋንቋ ይምሃር፣ ምስ ሰባት ከመይ ጌርካ ትረዳዳእ ምሃር፣ ዝተፈላለዩ ካልኦት ክእላታት የጥሪ። እዚኣቶም ብምንታይ እዩ ዘጥርዮም? በታ ቋንቋ ኣዲኡ በታ ናይ ገዛ ቋንቋ እዩ ዘጥርዮ ማለት እዩ። ስለዚ ብቋንቋ ኣደ ክምሃር እንተደኣ ኮይኑ ኣብ ልዕሊ እዚ ፍልጠት እዚ ቢውልድ ክገብር ወይ ኣብ ልዕሊ እዩ ክሃንፅ ማለት እዩ። ብካልእ ቋንቋ እንተደኣ ክምሃር ኮይኑ ግን ካብ ዜሮ እዩ ክጅምር ማለት እዩ። ስለዚ ናይ 6 ናይ 7 ዓመት ክሳራ ኣሎ ማለት እዩ። ብቋንቋ ኣደ ክትምሃር ከለካ ከዓኒ ቀዳመይቲ ብልጫኻ ኣብ ልዕሊ እቲ ዝነበረ መሰረት ስለተሃንፅ ናይ 6 ዓመት ውህሉል ተመክሮ ናይ 7 ዓመት ውህሉል ተመክሮ ኣለካ። ስለዚ ኣብ ልዕሊ እዚ ኢኻ ትሃንፅ ዘለካ። ካሊእ ንነፍስ ርእሰ ተኣማንነት የጥርያልካ። ንምንታይ ኦረዲ 6 ዓመት 7 ዓመት ዝተዋሳእካሉ ቋንቋ ዝጥረካዮ ፍልጠት እዩ ኣብቲ ክላስ እውን ክፀንሐካ። ስለዚ ርእሰ ተኣማንነት ኣለካ ማለት። ብካልእ ቋንቋ ክትምሃር እተዳ ኮይንካ ግን እዚ ርእሰ ተኣማንነት እዚ የለን፣ እንታይ ክብሉን እዮም፣ እንታይ ክትበሃል እያ፣ ከመይ ትበሃል። ስለዚ ርእሰ ተኣማንነት ተጥፊእ ብካልእ ቋንቋ እትኮይኑ ብቋንቋ ደ ተባ ኮይኑ ግን ርእሰ ተኣማንነት ተጥሪ ማለት እዩ። ካሊእ እዚ ባህላዊ መንነት መን ምዃንካ ናይ ባህላዊ መንነትካ እውን ዝገልፅ እቲ ቋንቋ ኣዴኻ እዩ ማለት እዩ። ስለዚ ንባህላዊ መንነት ንምዕቃብ እዚ ከዓ ናብ ትዊተር ኣለዎ ኣብቲ ናይ ርእሰ ምትእማን ዝበልክዎ ዓንትቦይ ናቱ ኣበርክቶ ኣለዎ ማለት እዩ። ካልእ ብልጫ ናይ ቋንቋ ኣደ እንታይ እዩ? ካልኣይ ቋንቋ ንክትምሃር ይሕግዝ። ብኸመይ ዚ እንተዳ ኢልና ደቂ ሰባት ክንፍጠር ከለና ኩላህና ቋንቋ ናይ ምክኣል ሓደ ውህሉል ወይ ድማ ብተፈጥሮ ዝተዓደለና ከምዚ ናይ ኮምፒተር ሶፍትዌር ሃርድዌር ንበሎ ኣለና ማለት እዩ። ሽዑ ቋንቋ ክንምሃር እተደኣ ኮይና ነቲ ኣብ ከባቢና ዘሎ ቋንቋ ሰሚዕና ኣብ ውሽጢ እዚ ሃርድዌር ዘኢና ንእትዎ። ልክዕ ሃርድዌር ዘይብላ ኮምፒተር ሶፍትዌር ክትፅዕና ይትኽእልን። ስለዚ እቲ ቋንቋ ምምሃር እንታይ ማለት እዩ? ከም ሶፍትዌር እዩ። እቲ ሒዝና ንመፅእ ከዓ ከም ሃርድዌር እዩ። እዚ ሃርድዌር ንብሎ ዘለና ወይ ድማ ብተፈጥሮ ዝተዓደለ ናይ ቋንቋ ምክኣል ዕድል ዝበሃል ግን ንዘለኣለም ወይ ንዕድሜካ ሙሉእ ዝቕፅል ኣይኮነን። ኣብ ከባቢ 12 ዓመት ዕድሜ የብቅዕ እዩ። ክሳብ 12 ዓመት ዕድሜካ ቋንቋ እንተዘይተማሂርካ ብድሕሪኡ ዝኾነ ይኹን ካልእ ቋንቋ ክትምሃር ኣይትኽእልን። ሃዋላ ኣሎ ዝበሃል ናይ ስነ ቋንቋ ምሁር ምሂሩካ ኣሎ ዝበሃል ናውቲ መምሃሪ ተጠቂምካ ቋንቋ ወዲ ሰብ ክትምሃር ኣይትኽእልን። እዚ ሕጂ እንታይ ማለት እዩ? ካልኣይ ቋንቋ ክንምሃር እተዳ ኮይና ኦልሬዲ እዚ እንተዳ ኤክስፓየር ገይሩ ወይ እዚ እንተብቂዑ ክንምሃር ኣይንኽእል ኢና። እንምሃራ እንኽእለሉ መገዲ እንታይ እዩ? እቲ መጀመርታ እዚ ከየብቃዕ ከሎ እዚ ብትዕድል

0: እቲ ምሳና ዝፍጠር ናይ ቋንቋ ምሃር ክእለት ከየብቃ ከሎ ዘጥረናዮ ቋንቋ ብኡ ጌርና ኢና ነቲ ካልኣይ ቋንቋ ንምህሮ። ስለዚ እቲ ቀዳማይ ቋንቋኡ ፅቡቅ ገይሩ ዝከኣለ ሰብ ነቲ ካልኣይ ቋንቋ ፅቡቅ ገይሩ ክመሃሩ ይኽእል እዩ። እቲ ቀዳማይ ቋንቋኡ ዘይተምሃረ ግን ወይ ድኹም ትሑት ፍልጠት ናይ ቀዳማይ ቋንቋ ዘለዎ ልካ ትሑት ፍልጠት ናይ ካልኣይ ቋንቋ እውን ይክህልዎ ዝኽእል። ስለዚ ካልኣይ ቋንቋ ንምምሃር እውን ይሕግዝ እዩ። ካልእ ስነ ምህርናዊ ብልጫናቱ እንታይ እዩ? ቋንቋ ደኽ ትምሃር ከለካ ሓደ ነገር ኢካ ትምሃር፣ እቲ ትሕዝቶ ጥራይ ኢካ ትምሃር። ብካልእ ቋንቋ ክትምሃር ኮይንካ ግን እቲ ቋንቋም እቲ ትሕዝቶን ኢካ ክትምሃር ማለት እዩ። ስለዚ ክልተ ዕማም ኣለካ ማለት እዩ። ቋንቋ ደኽ ትምሃር ከለካ ግን ሓደ ዕማም ጥራይ እዩ ዘለካ ማለት እዩ። ኣብ ልዕሊኡ ቋንቋ ኣደ ክትምሃር ከለካ ኣብ ገዛ ምስከትካ ሓገዝ ናይ ስድራ ቤት ክትረክብ ትኽእል ኢኻ። ምክንያቱ ንሳቶም እቲ ቋንቋ ዝፈልጥዎ እዮም፣ ክተሓበሩካ ክእሉ እዮም። ብካልእ ቋንቋ ክትምሃር ተኮንካ ግን ኣብ ገዛ ይትረክቦ ንካ ካልእ ቋንቋ እዚ። ስለዚ ካብ መምህር ጥራይ ኢኻ ክትፅበዮ ትኽእል። ስለዚ እቲ ዝወሃበካ ዘሎ ሓገዝ እውን ውሑድ እዩ። ስለዚ እቲ ረብሓታት ብዙሕ እዩ ናይ ቋንቋ ኣደ።
1: ከም ተመክሮ ክትሪኦ ከለካ ምናልባት ብቋንቋ ኣዲኻ ተማሂርካ ክብል ዝኽእል ኣብቲ እዋን እቲ መጀመርያ ህዝባዊ ግንባር ቤት ትምህርቲ ሰራ ክጅምር ከሎ ኣትሒዙ እቲ ብቋንቋ ኣደ ክካየድ ኣለዎ ዝብል ውሳኔ ስለ ዝወሰደ ከመይ ነይሩ? ክሳብ ክንደይ ኣድማዓ ነይሩ? ካብ ተመክሮካ ክዛረብ ከለካ።
0: ኣነ መጀመርታ ኣብ ቤት ትምህርቲ ሰራ ከይተፀንበርኩ ብቋንቋ ዓረብ ትምህርቲ ጀሚረ ነረ። ቋንቋ ዓረብ እውን ይዛረቦ ነረ። ሽዑኡ ኣብ ቤት ትምህርቲ ሰብራ ምስ ኣተኹ ብምንታይ ቋንቋ ኢኻ ትምሃር ብለኒ ወዲ ዓፋ ዝበሃል ነይሩ ኣብኡ ካብቶም ኣቦታት። ሽዑ ኣነ ኢለዮ እንታይ ቋንቋ ኣለኩም ኢለዮም። ሱ ከዓ ትግረን ትግርኛን ብለኒ። ሕጂ እታ ትግረ ትብል ቃል ኣነ ካብ ሳሕል ካብ ናቕፈየ ኣብ ከባቢ ናቕፋ ኣይንጥቀመላ ኢና ነታ ቋንቋስ ሓሳ ኢና ንብላ ወይ ሓሳይቲ ኢና ንብላ ነርና። ስለዚ ትግረን ትግርኛን ምስ በለኒ እሞ ኣነ በዚአን እዚአን ክልተ ቋንቋ እዚአን ስለዘይፈልጠን ከመይ ገይረ ክምሃር በአን ኢለዮ። ሽዑ ስሒቁ እንታኹምካ ትስሓቅ ኣለካ ኢለዮ። ብምንታይ ዲኻ ትዛርብ ዘለካ ኢለኒ ብሓሳይት ኢለዮ። እሞታ ትግረ ንብላ ዘለናስ ንሳ እያ ብለኒ። ዋ እዚኣ ደኣ ንትምህርቲ ትኸውን ድያ እዚ መዕለሊ ገለ እምበር ትምህርቲ ትኸውን ድያ ብሎ ተልካ ብለኒ። ሽዑ ሕጊ ገለ መለ ገለ ኣሎ ኣነ ሓድሽ እየ ኖኖ ማለተይሲ ድሓንቲ ምሃርቲ ኮይናስ ብኣ ክምሃር ይኽእል እየ ኢለዮ። ብልበይ ግን ዝኸውን ኮይኑ ኣይተሰማዓኒን። ብዝኾነ ኣብ ናይ ትግረ ክላስ ተመዲበ ማለት እዩ። ሽዑ ገለ ኣነ ብፍፁም ብርቱዕ ነገር እየ ዝፅበ ነይረ። እቲ ነገር ክርዳእኒ ጀሚሩ እቲ ብዓረብ ሸምዲደ ዝነበርኩ ሳብጀክትስ ንኣብነት ናይ ጂኦግራፍ ኤርትራ ምስ ከምዚ ሃገር ትዳወብ ምስ ከምዚ ሃገር ትዳወብ ብዓረብ ሸምዲደ ነይረ ፈልጦ እየ። ግን ኣብ ሪያሊቲ መፅ ኣብ ሓቅነት እንታይ ማለት እዩ ክርድኦ ኣይክእልን ነረ። ሽዑ ለካ ከምዚ ነቲ ንብሎ ዝነበርና ኢለ ቀልጢፉ ክርዳእኒ ጀሚሩ ማለት እዩ። ስለዚ እቲ ክንደይ ኣርባዕተ ዓመት ተማሂረ ኣርባዓ ክፍሊ ወዲእ መፅአ ነረ። ኣርባዕተ ዓመት ዝፃዓር ኩሉ ሲ ሽምደዳ ጥራይ እዩ ነሩ ብላሽ እዩ ነሩ ማለት እዩ። ሕጂ ቀልጢፉ ክርዳእኒን ከብል ስለዝኽኣለ ተረዲእኒ። ካብቶም ቀዲሞም እሞ ቋንቋ ደረብሓ ኣለዎ ኢሎም ዝኣመኑ ኣካላት ናይቲ ሕብረተሰብ ክኸውን ብቂዐ ማለት እዩ ኣነ። ስለዚ እዚ ከዓ ኣባይ ጥራይ ዘይኮነስ ኣብ ኩሉ እዩ ነይሩ። ኣብ ምናልባት ዳሕላይ ንመፆ ንኸውን እምበር ካብ ቤት ትምህርቲ ሰወራ ውፅእ ምስ በልካ ቤት ትምህርቲ ኣብ ካልኦት ዞባታት ብቋንቋ ደኽ ምስረት ምስ ተጀመረ ዝነበረ ብድሆታት ምናልባት ዳሕላይ ንመፆ
1: ፅቡቅ ክንመፆ ኢና ሕራይ እቲ ፖሊሲ እቲ ውሳኔ ኣብ ቋንቋ ደ ትምህርቲ ኣዝዩ ብሉፅ ምዃኑ ይረኣየካ እዩ። ግን ኣብቲ እዋን እቲ መምሃራ ናብ ዘይብሉ እዩ ከመይ ጌርካ ኢነ ዝብድሆ እዚ ተሰጊሩ ብቋንቋ ደ ክምሃር ተኻኢሉ መምሃራንኩም ከመይ ነይሮም? ኣብቲ እዋን እቲ
0: መምሃራና መቸስ መብዛሕትኦም

0: كابانا حدق في اللي غلطه في اللي لعب زبلي ام نيرم مبزحت او مفتي راي قوانقوة تقرنا بنت كن ريت هداف ان ممهرس لدينا برا شاب عاك في اللي شاب ناك في اللي بيت حم زمتو شاد شاك في اللي بيت حم زمتو ومهران يوم زخون نيرم ولا نحنا وند حراي حم شاك في اللي مسودانا قطع ممهران ناك في النفتي بيت مرتتي دي حريوخا اب كالي زواتات ازي ካልእ እንታይ እዩ ዝግበር ነይሩ ትግርኛ ዝኽእሉ ትግረ ከም ኣብ ናይ ትግረ ቤት ትምህርትታት መጀመርታ እንግሊዝኛ ይጅምሩ ድሕሪኡ ቁፅሪ ይጅምሩ ቀስ ኢሎም እናተምሃሩ ከዓኒ ናብ ስነ ፍልጠት ናብ ካልእ ዓይነታት ማሕበራዊ ትምህርቲ ከምዝኣትዉ ግበር ነይሩ እዚ ኣፍኮርስ ክብድ ኢሉ እዩ ኣብቲ መጀመርታ ክትሪዮ ግን ረብሓ ኣለዎ ብውሕዱ እቲ መምህር ተተሸገረ ይቐልል ካብቲ ተምሃራይ ዝሽገር ሓንቲ ኣብነት ከምፃልካ ድሕሪ ናፅነት ብ1995 ኣብ ሚኒስትሪ ትምህርቲ ሓደ መፅናዕቲ ይካየድና ነርና ገምጋም ናይ ኣብያተ ትምህርቲ ሕጂ ሽዑ ክልተ ዓይነት ቤት ትምህርቲ እዩ ነርና ቋንቋ ደ ዝምህራን ብካልኣይ ቋንቋ ዝምህራን ኣብያተ ትምህርቲ ኣብ መባእታ ነራናና ማለት እዩ እተን ካልኣይ ቋንቋ ዝምህራ ንብለን ዘለና ናይ ዓረብ ኣብያተ ትምህርቲ ከምኡ ድማ ናይ ትግርኛ ኣብያተ ትምህርቲ ግን ትግርኛ ተዛረባ ዘይኮነ ሳሆ ትግሬ ብሌን ሕዳረብ ካልእ ቋንቋታት ዝዛረቡ ቆልዑ ብቋንቋ ትግርኛ ዝምሃሩ ዝነበሩ ስለዚ ትግርኛ ንዓረብን ነዚኦም ካልኣይ ቋንቋኦም እዩ ነይሩ ሕጂ እቶም እቲ ዝነበረ ፀጋታት ናይ ትምህርቲ ገምጊምናዮ እቶም ብቋንቋ ኣደ ዝምሃሩ ዝነበሩ እቶም መምህራን ናቶም ከምዚ ዓንተ ወይ ዝተዛረብናሉ ትሕት ዝበለ ደረጃ ትምህርቲ ዘለዎም ብዙሕ ስነምህርናዊ ስልጠና ዘይረከቡን እዮም ኣብ ርእሲ እዚ ዝበዝሕ መፅሓፍቲ ናይ ቋንቋ ኣደ ኣይተዳለወን ነይሩ ብኢድ ተፃሓፈ ውሑድ ኮፒስ ናይቲ ዝተፃሓፈ እውን እዩ ነይሩ እቶም ብካልኣይ ቋንቋ ዝምሃሩ ዝነበሩ ግን ናይ ትግርኛ ናይ ዓረብን መፅሓፍቲ እኩል ነይርዎም ስለዚ እንታይ ኢካ ትፅበ ሕጂ እዚኦም ዝሓሹ መምሃራን ዘለዎም ናይ ትግርኛ ናይ ዓረብን ብትግርኛን ብዓረብን ዝምሃሩ ዘለዉ ዝበዝሐ መፅሓፍቲ ዘለዎም ከምኡ ድማ ኣብ ከባቢ ከተማን ሓውሳ ከተማን ዝነበሩ ስለዝኾኑ ኣብዚ ሓሸ ኣከባቢ ዘለዉ ዝበለፀ ውፅኢት ናይ ትምህርቲ ክህልዎም እዩ ነይሩ እቲ ትፅቢት እቲ ውፅኢት ዝረኣና ግን ብምሕላፍ እንተዳ ርኢናዮ እቶም ብቋንቋ ደ ዝመሃሩ ዝነበሩ ዝያዳ ናይ ምሕላፍ ዕድል ነይርዎም ካብቶም ብካልኣይ ቋንቋ ዝመሃሩ ዝነበሩ ምሕላፍ ዕድል ማለት ከዓኒ ምውጋድ ናይ ብክነት ማለት እዩ ሓደ ተምሃራይ ዓመት ሙሉእ ወለድን መንግስትን ዘውፅእሉ ወፃኢ ቀሊል ኣይኮነን ካልኣይ ዓመት ክደግም ከሎ እዚ ብምሉኡ በኺኑ ማለት እዩ ስለዚ እቲ ምሕላፍ ከም ምውጋድ ናይ ብክነት ርኢናዮ በዚ መሰረት ከዓ እንተዳእቲ ዋላ እዚ ኩሉ ትሑት ፀጋታት ከለዎን ዘና ኣብያተ ትምህርቲ ናቶም ተምሃሮ እንተ ክሓልፉ ክኢሎም ዝያዳ ብልጫ ከም ዘለዎ የርእካ ስለዚ እቲ ቋንቋ ኣደ ዋላ ነዚ ድኽመታት ናይ ፀጋታት ናይ መፅሓፍትን ናይ መምህርን ናይ ገለን ሸፊኑ ልክዕ ማዕረቶም ፀጋታት ዘለዎም ወይ ልዕሊኦም ከኺዶም ስለዝኽኣለ ኣነ ኣብቲ ሽዑ እዋን ዋላ ብዙሓት መምሃራን ከየለዉ ቋንቋ ደን ይጀምር ምባል ለባም ውሳነ ኮይኑ እዩ ዝረኣየኒ
1: ሕራይ ብፍላይ እቲ ክብደቱን ዝተሰግረ ብድሆታትን ከ ብፍላይ ኣብቲ ቋንቋ ደ ክንሪኦ ከለና
0: ብፍላይ ኣብ ቤት ትምህርቲ ሰውራ እኳ ከምዚ ዝበልክዎ ሕጊ ናይ ውድብ ምኽባር ፍፁም ኣብ ሕቶ ዘይኣቱ ጉዳይ ስለ ዝነበረ ብዘይካ ሕፅረት መምህርን ዘይምህላው መፅሓፍቲ ሓደሓደ ግዜ ቁርብ ይድንጉ ንኣብነት ብትግርኛ ምስተዳለወ ናብ ትግረ ተተርጊሙ ክሳብ ዝሕተም ቁርብ ይድንጉ ገለ ከምኡታት ገዲፍካ ከምኡ ድማ እቲ ቋንቋ ንገዛ ርእሱ ንመምሃሪ ቋንቋ ክኸውን ኣይተዳለወን ወይ ብዙሕ ዕድላት ኣይረኽብን ነይሩ ትግርኛ ብውሕዱ ኣብ እዋን ፌደሬሽን መምሃሪ ቋንቋ ስለ ዝነበረ ድሓን ዝኾነ ተመክሮ ነይሩ ማለት እዩ ኣብ ትግርኛ ኣብ ትግረ ግን ዋላ እኳ ኣብተን ቤተ ክርስትያናት ብትግረ ዝምህራ ኣብያተ ትምህርቲ እንተነበራ እቲ ቀንዲ ዕላምአን እዚ መሃይምነት ኣጥፊእኻ ነቲ ናይ ሃይማኖታውን ሞራላውን ትምህርቲ ምሽፋን ወይ ንዕኡ ምክያድ እተዘይኮይኑ ካብኡ ዝሓልፍ ተመክሮ ስለ ዘይነበረ እቲ ናይ ቤት ትምህርቲ ሰብራ ቀዳማይ ተመክሮ ነይሩ። ስለዚ ነቶም ኣዳለውቲ እውን ብድሆ ነይርዎም እቲ ትምህርታዊ ዝኾነ ቃላት ትምህርታዊ ኣጠቃቅማ ንገዛ ርእሱቲ ቋንቋ ካብ ዝሩብ ናብ ፅሑፍ ቋንቋ ንምቕያር እዚ ክብድ ዝበለ ክስታ ነይሩ። እሳቶም ንገዛ ርእሶም እውን ብዙሕ ናይቲ ቋንቋ ምልከት ዝነበሮም ኣይኮኑን፣ ብቋንቋ ኣዲኦም ኣይኮኑን ተማሂሮም፣ ወይ ብኣምሓርኛ ወይ ብዓረብ ወይ ብካልእ ቋንቋታት እዮም ተማሂሮም ዝተምሃርዎ ትምህርቲ እውን መብዛሕትኦም ልዕሊ ዝበለ ናይ ዩኒቨርስቲ ትምህርቲ ይኮነን ነይሩ ኣብ ናይ ሃይስኩል ገለ። እዚ ሕጂ ከም ቻለንጅ ነይሩ ቲ ቤት ትምህርቲ ሰውራ ካልእ ናይ ተቐባልነት ናይ ገለ ብዙሕ ሕቶ ኣይኮነን። እቲ ቀንዲ ሕቶ መዓሲ መፂኡ ሽዑ ካብ ቤት ትምህርቲ ሰውራ ወፃኢ ኣብ ሓራ መሬት ኤርትራ ኣብያተ ትምህርቲ ክትከፍት ምስተጀመረ ኣብ በዓል ማርያ ፀላም፣ ኣብ በዓል ሳሕል፣ ከባቢ ናቕፋ፣ ኣብ ካልእ ከባቢታት ሽዑ ከቢድ ተቃውሞ መፅኡ ማለት እዩ። ቋንቋ ኣደ እንታይ ከብፅሓና እዩ? ካብዚኣ ዓዲ ገለ ዘይተሓልፍ እንታይ ክትገብረና? ምስ ከባቢና ይተብለና ያ ምስ ሃይማኖት ናይ ከይድ እዩ እዚ ቋንቋ እዚ ወይ እዚ ፊደል እዚ ወዘተ ዝብል ከቢድ ብድሆ ኣጋጢሙ ማለት እዩ። ንሱ ጥራይ ዘይኮነስ ሕፅረት ናይ መምሃራን እውን ኣጋጢሙ ማለት እዩ። ሕፅረት ናይ መምሃራን ስለ ዘጋጠመ ኣብ ቤት ትምህርቲ ሰውራ ንምሃር ዝነበርና ገና ኣብ መባእታ ኣብ መጀመርታ ማእከላይ ደረጃ ከለና መምሃራን ክንከውን ተወሲኑ ናብ መምህርና ኣቴና ማለት እዩ። ሕጂ እዚ ክሳብ ድሕርና ፅነት ቀፂል እዩ። ግን እንታይ እዩ ውፅኢት ናቱ እንተልካኒ ኣብቶም ዝጀመርናሎም ከባቢታት እቲ ተቃውሞ እቲ ዘይምቕባል ነዊሕ ኣይቀፀለን። ንኣብነት ኣብ ከባቢ ማርያ ፀላም እንተዳ ወሲድና መጀመርታ ከም ሰቦም ተቃውሞ ነይሩ እዩ። ዳሕራይ ግን እቶም ተምሃሮ ጅምረ ቢሎም ሲ ኣብ ምዕፃዊ ቤት ትምህርቲ ናይ ቀዳማይ ዓመቶም ተዋስኦታት ክገብሩ፣ ደርፍታት ክደርፉ፣ ስፖርታዊ ንጥፈታት ከካይዱ ገለገለ ምስ ረኣይዎም ለካ ዞም ደቅናስ ደሓን እዮም ፈልጡ እዮም ዘለዉ እመሃሩ እዮም ዘለዎ ክብሉ ጀሚሮም። ድሕሪ ሓሙሽተ ዓመት ከዓ እቶም መባእታ ዝወድኡ ኣብቲ ቦርዲን ኣብ መምህርና እትዮም መምሃራን ክኾኑ ተቆፂሮም ሓካይም ኣጋር ሓኪም ተማሂሮም ተቆፂሮም ክሰርሑ ምስ ረኣዩ ነዴታቶም ክሕግዙ ኣብ መወልዳ ናብ ገለ ብሕማም ዓሶ ብጣዕሚ ዓሳዊት ቦታቲ ንዘዝሓመመ ሰብ ፈቐዶ ሽንጭሮ ፈቐዶ ኩርባን ጎቦን ደይቦም ክሕኩሙን ሂወት ከድሕኑን ምስ ረኣዩ ለካ እዚ ቋንቋ ደሲ ጠቕሚ ኣሎ ቀልጢፉ እቲ ሰብ ኣብ ስራሕ ክኣቱ ክእል እዩ ቀልጢፉ ክፍሪ ክእል እዩ ስለ ዝተባሃለ እቲ ተቃውሞ ዝግ ኢሉ ማለት እዩ። ስለዚ ቀሊል ኣይነበረን ናይ መምሃራን ጉዳይ ከዓ ብከምዚ እናተፈትሐ ካብ ትግርኛ ቋንቋ ትግረ ዘይክእሉ ሰባት ኣብኡ መዲፍካ መጀመርታ እንግሊሽ ድሕሪኡ ማትስ ድሕሪኡ ከዓ ካልእ ቋንቋታት እናተምሃሩ ባዕሎም ቋንቋ እናተምሃሩ ባህሊ እናተምሃሩ ነቲ ትምህርቲ ከዓ ከም ዝምህርዎ ተካይዱ ሎሚ ካባና ንላዕሊ ቋንቋ ትግረ ቆርጠምጦም ዝብሉ መምሃራን ኣለዉ ማለት እዩ። ናይ ሽዑ ዋላ ሓንቲ ዘይፈልጣ ዝነበራ መምሃራን ማለት እዩ።
1: ሕራይ ብፍላይ እስኪ ዝርግሐ ናይ ዝፍልስፍና ኣብ ሕብረተሰብ ኤርትራ ከመይ ቀፂሉ ከም ዘክተሰለ ይፅናሕካ ዶክተር ሳልሕ ካብ ቤት ትምህርቲ ሰውራ ሓምሻይ ምስ ወዳእካ ከም መምህር ኮይንካ እውን ቀፂልካ ነርካ ብፍላይ ኣብቲ ዝኸድካዮ ከባቢ ገለ ተቃውሞታት ነይሩ ከምዚ ክትብል ፀኒሕካ ግን ትዝርግሐ ኸ ከመይ ቀፂሉ ኣብ ካልእ ክካል
0: ትዝርግሐ ሕጂ መጀመርታ ከምቲ ዓንቲ ወይ ዝበልናዮ እቲ ቤት ትምህርቲ ሰውራ ክጅመር ከሎ ቋንቋ ኣደ ብትግርኛን ብትግረን ጥራይ እዩ ጀሚሩ ኣብ ካልኦት ቋንቋታት ኣይሰገረን ነይሩ። ኣብ መወዳእታ ሰማንያታት ግን እተን ካልኦት ቋንቋታት እውን ዝነብረለ ማለት ካልኦት ቋንቋታት ዝዛረብ ከባቢታት ኣብ ትሕቲ ህዝባዊ ግንባር ክኣቱ ስለዝጀመረ ሓራ መሬት እናሰፍሐ ምስ ከደ ግድን ቤት ትምህርቲ ብአን እውን ክኽፈት ስለዝነበሮ መጀመርታ እንታይ እዩ ተገይሩ እዘን ቋንቋታት እዚኣተን ፊደል ዘፀሓፋሉ ኣይነበረንን። ስለዚ ሓደ ስርዓተ ፊደል ክቆም ኣለዎ ተባሂሉ ንውሕ ንውሕ

0: ተዓስተኻዮ ዘሎ ነዊሕ ምርምራ ዝተኻየ ዘሎ ላዕለዎት ሓለፍቲ ካብ ዋና ፀሓፊ ምክትል ዋና ፀሓፊ ህዝባዊ ግንባር ከይተረፉ ዝተሳተፍዎ ኣኼባታት ተኻይዱ ሓደ ስርዓተ ፅሕፈት ተገይሩለን ማለት እዩ። ዘን ቋንቋታት እዚኣተን ኣለዉ ዝበሃሉ ምሁራት ካብ ዝተፈላለዩ ከባቢ በዘን ቋንቋታት እዚኣተን ክሰርሑ ዝኽእሉ ከዓ ተሳሒቦም ኣብ ቤት ምርሰብራ እትዮም ፅሑፋት ብቋንቋ ሳሆ፣ ብዓፋር፣ ብኩናማ ክጅመር ክዳሎ ተጀሚሩ ማለት እዩ። ስለዚ ብከምዚ እናበለ ብትግረን ትግርኛን ዝጀመረ ኣብ ኩለን ቋንቋታት ኤርትራ ብሌን፣ ናራ፣ ረሻይዳ እኳ ናይ ዓረብ እዩ፣ ግን ኣብቲ ናይ ረሻይዳ ቦታታት እውን ኣብያት ትምህርቲ ከም ዝኽፈት ተገይሩ ብከምዚ ኩለን ቋንቋታት ኤርትራ ኣብ ቤት ትምህርቲ ከም ዝኣተዋ ተገይሩ። እታ ናይ መወዳእታ ዝኣተወት ብዳዊት እያ ማለት እዩ፣ ሕዳረ ብልምዲ ዝበሃል። ስለዚ ብከምዚ ገይሩ እናሰፍሐ እናሰፍሐ ተቃውሞ ከዓ እምታይ ዓንቲ ወይ ዝበልክዎ ኣብ ኩሉ ከባቢታት እዩ ነይሩ። ብትግርኛ እውን ኣብ ኣርባዓታት ክጅመር ከሎ ብቋንቋ ትግርኛ ዋን ፌደሬሽን ኣብ ሓምሳታት ክቅፅል ከሎ ተቃውሞ ነይሩ እዩ። ትግርኛ ዳ ከባዕቲ ክለዛን ዘይተሓልፍ እንታይ ክተብፅሓና ይበሃል ነይሩ። ግን ዳሕራይ ተሰጊሩ ኣብተን ካልኦት ቋንቋታት እውን ልክዕ ብከምዚ ኣገባብ ተሰጊሩ ሎሚ ቋንቋ ዲ ሕቶ ኣይኮነን ኣብ መላእ ኤርትራ ብኩለን ቋንቋታት ኤርትራ ብቋንቋካ ክትምሃር ኢልካዮ ከም ሕቶ ዘቅርቦ ኣይኮነን ዘሎ ጉዳይ ናይ መምህር ምርካብ ጉዳይ ናይ ካልኦት መሳለጥያታት ናይ ትምህርቲ ምውዳድ እንተዘይኮይኑ እሱ ሕቶ ኣብ ዘይኮነሉ ደረጃ በፂሕ ኣሎ ማለት እዩ።
1: ሓራይ ውፅኢቱ ከኸመይ ትሪኦ? ሕጂ ተመሊስካ ክትሪኦ ከለካ እዚ ቋንቋ ደ ቀፂሉ እንዲ ውፅኢቱ ከመይ ትሪኦ?
0: ኣነ ውፅኢቱ ፅቡቅ እየ ዝብሎ ሕጂ ኣብ ገለ ኣጋጣሚ ከመን ለንቅነ ምስ ዶክተር ሓሊማ ሚኒስትር ትምህርቲ ዘላቶ ኣብ ገለ ኣጋጣሚ ሲ ነርና ብዛዕባ እዚ ናይ ቤት ምርሰብራ ሽዑ ኣነ ዝበልክዋ ከምኮት ኣምፅያተ ነራ ናይ ፒኤጅ መፅናዕቲ ክትገብር ከላ ሲ እዚ ቋንቋ ደሲ እንታይ የረብሕ ዶ መስለካ? ምክንያቱ ሲ ዕጉባት ኣይኮናን በቲ ብቕዓት ናይ ትምህርቲ ዘሎ እዚ ጠንቁ እቲ ቋንቋ ኣደ ዶ ክኸውን ይኽእል ኢላትኒ ሽዓነ እንታይ ኢለ መሊሰላ እታ ንእሽተይ ብቕዓት እውን ሕጂ ኣላ ንብላ እንተ ደኣ ኮይና ብምክንያት ቋንቋ ኣደ ምጥቃምና ጥራ እያ። እዛ ቋንቋ ኣደ እተዘይንጥቀም ነርና እዛ ንእሽተይ ብቕዓት እውን ክንረክባ ይምክኣልናን እዞም ኩሉ ይኮነን ድኹም ዘሎ ተምሃራይና ና ኮሌጅ ዝኣትዉ ብክንደይ መሰናክል ናይ ኮሌጅ ሓሊፎም ዝምረቁ ኣለዉ። ኣብ ስኮላርሽፕ ናብ ካልኦት ሃገራት ምስከዱ ምስ ካልኦት ካብ ናህና ዝሓሸ ዕድላት ዘለዎም ምዕቡላት ሃገራት ተወዳዲሮም በቂዖም ተመሪቆም ዝመፁ ገሊኦም ንዕኦም በሊፆም ብዝተፈላለየ ምክንያታት ከስድዕዎም ዝደልዩ ናይ ብሬን ድሬን ግዳይ ዝኾኑ እውን ኣለዉ። እዚ ሓደ ኣካል ናይቲ ብቕዓት እዩ። እዚ ከበይ መፂኡ እንተ ደኣ ክትብለኒ ኮንካ ኣነ እቶም እዚኦም ሰባት እዚኣቶም ብቋንቋ ኣዲኦም ስለ ዝጀመሩ ብቋንቋ ኣዲኦም እቲ መሰረት ዝበሃል ፍልጠት ስለ ዝሓዙ እዩ። ኣነ ንባዕለ ኣብነት ንሒዚ እየ ከምቲ ዝበልኩ ኻ በቲ ሒዘየ ዝነበርኩ ቋንቋ ዓረብኛ ቀፂለ ነረቶ ዝኸውን ካብ መሰረቱ እቲ ትምህርቲ ሲ ኣይመሓዝክዎን ነይረ ካብቶም ንፋዓት እየ ነረ ብልጫ ውስድ ነረ ዋላ ቅድሚ ቤት ምርሰብራ መምፅአይ ድሕሪኡ እውን ቀፂለ እቲ ብልጫ ምውሳደይ ግን ብቋንቋ ዓረብ እናተምሃርኩ ጉዳይ ናይ ሽምደዳ እዩ ነይሩ እምበሪ ጉዳይ ናይ ምርዳእ ኣይኮነን ነይሩ ማለት እዩ። ስለዚ ኣነ ንባዕለይ ኣብ ንቡር ዘይኮነ ኩነታት እየ ተማሂረ ከምቲ ዝበልኩ ከዓ ኣብ ሓምሻ ክፍሊ ከለኹ እየ መምህር ኮይነ ድሕሪኡ ምናልባት ክልተ ሳምር ኮርስ ሓንቲ ሳምር ኮርስ ወሲደ ክኸውን ይኽእል እየ ምስኣተና ግን ምስቶም 12 ክፍሊ ዝወፁ ዝወድኡ ማትሪክ ተሳቲፍና ኢና ሓሊፍና ብዙሓት

ኣብ ቤት ምርሶታት ዝነበርና ካበይ መፂኡ እዙ ኣሕዋትና እዮም እዚኦም ምስኦም ዝተፈተና 12 ዓመት ተማሂሮም ዝኾነ ናይ ኢንቴሊጀንስ ዲፈረንስ ክህልወና ይክእልን ምክንያቱ ኣሕዋትና እዮም ክኳዳ ኣንስታቶም ኣብዝሓሸ ኩነታት እዮም ነይሮም ግን ብምሓርኛ እዮም ዝመሃሩ ነይሮም የሕዝቦ ይነበሩ ትምህርቲ ንሕና ትሕትኦም 4 ዓመት ትሕትኦም ከለና ካብ ሻብናይ ክፍሊ ካብ ሻብዓይ ክፍሊ ካብታ ሸዓይ ክፍሊ ማትሪክ ኣቲና ክና

0: ምስራት ቤት ትምህርቲ ሶራ ዓድል ክበካ?
1: ሓራይ መምሃራና መጀመርታ መምሃራን ኣለይትን ንሕና ንሕና ክንከውን ዝገበሩ ንሳቶም ስለ ዝኾኑ ኣብ ኣዝዩ ፅንኩር ኩነታት ኣለይቲ ኣብ 53 ዲግሪ ሰንቲግሬድ ዝበፅሕ ቦታ ኣብ መቕሎ ኣብ ሃልሃል ዝብል ኣብ ትሕቲ ገረብ ኮይነን ሰንኪተን ንዓና ንግሆ ከቑርሳ ሙሉእ ለይቲ ክንጓዓዝ ሓዲርና ብእዋናት ምዝላቕ ንሳተን ከይደቀሳ መጎጎ ኣጉደን ምግቢ ኣዳልየን ንዕና ከቕርባ ዝኽኣላ መጀመርታ ንዓአን ዮሃና እንቋዕ ፍረ ፃዕርኽን ረእኽን ምክንያቱ ኣነ ርግፀኛ ኣብ ዝኾነ ኩርናዕ ክረኽቡ ንኽለዉ ክረኽባ ንኽለዋ ይሕጎሱ እዮም። ኣነ ዶክተሬት ብምምሃረይ ንሶም ዝረኽብዎ ነገር ካልእ የለን፣ ግን መንፈሳዊ ዕግበት ስለ ዝህቦም ጠጠው እዮም ዘብሉኒ፣ ተሓጒሶም እዮም ሰላም ዝብሉኒ፣ ይሕበኑለይ። ስለዚ እሶም ይሕበኑልና፣ ንሕና ኢና ግን ዝያዳ ብኦኦም ክንሕበን ዝግባአና። ምክንያቱ ንሶም ኣብ ዘይነበሩ ኩነት ናይ መምህርን ናይ ወላድን ተራ ተፃዊቶም ስለ ዘምሃሩና ንቐፃሊ እውን ንሽታ ሸዓ ዝተምሃርና ዘይኮነስ ከመይ ጌርካ ክእለት ናይ ምንባር ከም ነጥሪ ከመይ ጌርና ነፍስና ከም ናዓብል ክእለት ስለ ዘዕጠቑና ኢና ብድሕሪኡ ድሕሪ 5ይ ክፍሊ ድሕሪ 6ይ/7ይ ክፍሊ ዝነበረ ብድሆ ኣብ ዝባና ፀርናዮ በዓልና ኣብዚ ደረጃ እዚ ከም ንበፅሕ ናይ ንሓዋሩ ዕጥቂ ዘዕጠቑና ንሳቶም እዮም። ሰብ ንሓዋሩ ዝገልግል ትምህርቲ ክትምህሮይ ትኽእልና። ምክንያቱ ምዕባለ እናሰጎመ እዩ ዝኸይድ፣ ፍልጠት እናሰጎመ እዩ ዝኸይድ። እንታይ ኢኻ ትምህሮ ዕጥቂ ኢኻ ትዕጥቆ። ከመይ ገይሩ ምስ ዝውንጨፍ ዘሎ ዝሕንበብ ዘሎ ዓውድታት ፍልጠት ከመይ ገይሩኹም ዝስጉም፣ ንነፍሱ ከመይ ገይሩኹም ዘማዕብላ፣ ከመይ ገይሩኹም ዘዕጥቃ፣ ነዚ ክእለት እዚ ኢኻ ትዕጥቆ። ነዚ ከዓ ስለ ዘዕጠቑና ኣብዚ መብፃሕና ዮሃና ንኩላና ንዓና ንዕሙ ንብል ይቐኒየልና ክኣብሎም።
0: ዶክተር ሳልሕ ማሕሙድ ስለቲ ኣብ ስቱድዮና መፅኻ ዝሃብካና ብዛዕባ ቋንቋድ ብዛዕባ ዝኽልታት ኣብ ቤት ትምህርቲ ሶራ ኣዘየ ምስግን ዕዉት ናይ ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሶራ ክገብረልና ድማ ኣምናይ
1: ይቐኒየለ። ኣነ እውን እታ ንእሽተይ ዝፈልጣ ከካፍል ዕድል ስለ ዝሃብኩምኒ ይቐኒየለ።
0: ይቀኒልና ባርከ ዝኽልኩም ተዓዘብቲ ምስ ዶክተር ሳልሕ ማሕሙድ ቀንዳ ክንካይዶ ዝፃንሕና ዕላል ናብ ሰዛዘ ምለ ስለምክታልኩም ነመስግን ሰላም።

0: ገድሊ ኤርትራ ሓደ ካብቶም ውሑዳት ዕውታት ሰውረታት ዓለምና እዩ። ካብቶም ቁንጠሮ ዕውታት እውን እንተኾነ እዚ ሰውራ ብዅለንትንኡ ኣዝዩ ፍሉይን ብሉፅን ምንባር እዩ ዝፍለጥ። እዚ ዝኾነሉ ምኽንያት ከዓ እቲ ሰውራ ምንጪ በርቃዊ ራእን ሓሳባትን ስለ ዝነበረ እዩ። ምምስራት ቤት ትምህርቲ ሰውራ ከም ኣብነት ሓደ ካብቶም ሓያለይ ወርቃዊ ሓሳባት ሰውሪ ኤርትራ እዩ። እዚ ማለት ከዓ ኣብ ውሽጢ ገድልን መስገድልን ኮንካ ዓወት ዘይተርፍ ምዃኑ ኣሚንካ ኣርሒቕካ ምሕሳብ ሕላገት ናይቲ ሰውራ ምንባር እዩ ዘረጋግጸልካ። እዚ ተኣምራታዊ ሓሳባት ምምስራት ቤት ትምህርቲ ሰውራ እምበኣር ነቲ ኣርሒቑ ዝጥምት ራእይ ናይቲ ውድብ ዝምስክር ፍሉይ መረዳእታ እዩ። ዕላምኡ ድማ
1: ሓደ ሰረት ናይቲ ውድብ መጀመርያ ተመሃር ድሓር ስራሕ ድሓር ተጋደል ዝብል እዩ ጭርሖ ነይርዎ እቲ ውድብ ኣሽንኳይ ዶን ትሕቲ ዕድመ ቆልዑሲ ዋላ ንዓበይቲ ተጋደልቲ እውን ክሳብታ ግዜ መስዋእቶም እቲ ዝተምሃረ ነቲ ዘይተምሃረ ንክምህር ዕላማ ናይቲ ውድብ እዩ ነይሩ ካብ መጀመርያ ትሒዙ ሽዑ ኣብ ግንባራ ድዩ ኣብ ኩሉ ቦታ ኩሉ ዝተምሃረ ነቲ ዘይተምሃረ እዩ ዝምህር ነይሩ። ብድሕሪኡ ምስ ናይ ጸላእ ኩነታት ከዓ ብዙሓት ህፃናት ቆልዑት ክእከቡ ስለ ዝጀመረ ስድራ ቤታት ክቕተላ ምስ ጀመራ እቲ ህዝቢ ስድርኡ ሒዙ ናብ ሰውራ እዩ ናብ ሳሕል ይጎዩ። ሕጂ እዞም ቆልዑት እዚኦም ብዘይ ትምህርቲ ንኸይተርፉ ጋብ ወይ ሃጓፍ ንኸይፍጠር ከዓ ትውድብ ሓደ ቤት ትምህርቲ እምበኣር ክንምስርት ኣለና ኢሉ ዝመስረቶ ቤት ትምህርቲ እዩ ነቶም ትሕቲ ዕድመ
0: ምምስራት ሕክምና ቤት ትምህርቲ ሰውራ እውን ጎኒ ጎኒ ምምስራት ናይታ ቤት ትምህርቲ ዝማዕበለ ተወሳኺ ብሉፅ ሓሳባት እዩ። እዚ ሕክምና ኣብ መስከረም 1976 ኣብ ዝርያት ምስሪታ ብኸመይን ኣብ ትሕቲ ከመይ ዝበለ ኩነታትን ከም ዝተመስረተት ድማ ካብ ቃላት ኣባላት ሕክምና ቤት ትምህርቲ ሰውራ ንስማዓ እዮ።
1: መስረት ከሎ ኣብ መስከረም 1976 እያ ተመስሪት ኣብ ዜሮ እዩ ተመስሪቱ ምስኡ ማዕረ ማዕረታ ቤት ትምህርትስ እታ ሕክምና ቅድሚ ተምሃሮ ምምፅኦም እያ ተመስሪታ። ምክንያቱ ክንቅበል ስለ ዘለና ተዳሊና ቆልዕትና ክንቅበል ጀሚርና ማለት እዩ። ኣብ ዘይረአዩ ገዛውቲ ዝበሃል ኣይነበረን ከምቲ ዓንተ ወይ ዝጠቐስክዎ እዞም ናይ ፋሉል ናይ ተጋድሎ ሓርነት ዝመፁ እዮም ነይሮም መዓት ገዛውቲ ሰሪሖምልና ከምዚ ኢሉ እቲ ቤት ትምህርቲ ጀሚሩ ኣብ ትሕቲ ገረብ ኣእማን ኮፍ መበሊ ገይሮም እቶም መምሃራን በቲ ሓርኮትኮት ይብሉ ተንኣለይቲ ከምኡ ክትሽኒአን ሰሪሐን ንሕና ውን ኣነ ሕጂ ንበይነይ ስለ ዝነበርኩ ሻህኹን መግቢኹን ከከይደ ካብቲ ስሩሕ ዘምፅእ ነይረ መጀመርያ ክሳብ ኣባላት ዝመፃና ድሕሪ 7-8 ወርሒ ግን ሰለስተ ምስ በፃሕናተን ኣባላት ባዕልና መግቢ ክንሰርሓሎም ጀሚርና ማለት እዩ። ሓንቲ መጋቢት ትወፅእ ሓንቲ ቁስልን መርፍእ እንትወግእ እቲ ሓንቲ ተመላለስቲ ሕሙማት ትርኢ ናይ ውሽጢ ሕሙማት ትከታተል 3-4 ምስ ኮናስ እቲ ስራሕ ባዕልና ጀሚርናዮ ማለት እዩ። እቲ መጀመርያ ግን ካብ ስሩሕ መግቢ ካብ ስሩሕ ሻሂ ኢና ንወስድ ነርና ከምዚ ኢላ እያ ተመስሪታታ ቤት ትምህርቲ።
0: እቶም ተገልገልቲ ናይዚ ሕክምናዊ ኣገልግሎት ዝኾኑ ትሕቲ ዕድመ ተምሃሮ ኸ ካበይን ብኸመይን ዝመፁ እዮም?
2: ምስ ናይ ግፍዕታት ጸላኢ ዝነበረ ኩነታት ብዙሕ ስድራ ቤታት ተፈናቂሉ ካብ ዓዱ መፂ እዩ ኣብ ኣምዳ ማሕበር ናይ እንዳ ህዝቢ ተዓቂቡ ኣብ ዝተፈላለየ ቦታታት ነይሩ ከምዚ ዝበለ ተወጣሽ ዓዲ ወደ ልሕለው ዶ ገለ

0: እጂ ኣብዚ ዝነበሩ እቲ ሰብ ክጋደል ክኸይድ ከሎ እቲ ውላዱ እንታይ ይኹን እሱ እውን ነሩ ፀገማት ሕጂ ቤት ምሰራ ስለ ዝነበረ ግን ትንእሽተይ ቆልዓ ድዩ ወላ ስድርኡ ተሰውኦ ድዩ ገልምታት ንቤት ምርሰወራ መፂኦም ኣብኡ መዕቆቡ ተረኪቦም ብግቡእ ከዓኒ ይእለይን ዓብዮም ማለት እዩ ብክንክን ከም ኣዴታት ኮይኑ እዩ ኩሉ ሰብ ከም ኣቦታት ኮይኑ እዩ ሰብ ነዞም ቆልዒ እዚኣቶም ኣልይዎም ማለት እዩ ኣብ ሙሉእ ዓለም ዘይተረኣየ ነገር ከ ኣብ ኤርትራ ተረአዩ ማለት እዩ
1: እንደገና ኣብኣ ንእሽተይ ክውስ ከላ ሕጂ እቲኦም ቆልዑ ገሊኦም ኣቦታቶም ብግፍዕ ፀላኢ ኣዴታቶም ኣቦታቶም ብክፍዕ ፀላእ ዝተሓርዱ ዝተረሸኑ ካብ ዝተፈላለየ እዮም ዝመፁ ነይሮም ሕጂ ነዚኦም እንታይ ገበር ተባሂሉ ከምዚ ክትብሎ ዝፀንሐት በኣር ሓደ መምሃር ቦታ ይፈጠረሎም ተባሂሉ እዩ ተመስሪቱ ማለት እዩ ሕጂ እዚኣቶም ሕጂ ከምዚ ክትብሎ ዝፀንሐት ኣወጣሽ ክህነፁ ስለ ዘለዎም ብግቡእ እዮም ተሃኒፆም እቲ ቀንዲ ሓቀኛታት ክኾኑ ከም ዘለዎም ሓሶት ስርቂ ርስሓት ብቆልዑቶም ከለዉ ማለት እዩ እዚኦም ቀንዲ ፀላእቶም ምዃኖም እንዳ ተማህሮኦም ዓብዮም ማለት እዩ ምስ ከምዚ ሕጂ እንታይ እዮም ኮይኖም ሕጂ እዚኦም ናይ ሕጂ ፊተራርክ ክንገልፆም ከለና ሓቀኛታት ሓሶት ኣይፈትውን እዮም ዝሰራእዮም ዝዛረቡ ምሁራት ኮይኖም ከዓ ማዕረ ሕጂ ሲ ሕጂ ክትሪኦም ከለካ ፊተራር ማዕረ ሚኒስተር እያ በፂሓ ዘላ ሓሊማስ ፊተራር እያ ነራ ሚኒስተር ሓሊማ ማለት እዩ ካልእ ከምዚ ክትብሎ ዝፀናሕካ ኣብ ዝተፈላለየ ፅፍሕታት ሓይሊ ባሕሪ ድዩ ሓይሊ ኣየር ድዩ ብዝለዓለ ደረጃ ንሳቶም እዮም ዝሕዙ ሕክምና ድዩ ኣብ ዝኾነስ ፊተራር ዘይትረክበሉስ የለን ኣብ ደረጃ መሪሕነት ድዩ ኣብ ደረጃ ክእለት ድዩ ኣብ ብምሉኡ ከምቲ ዝድለ ኣነ ብወገነይ ክገልፆም ከለኹን ፊተራር ማለት እዩ ከምቲ ዝድለ ዕግብቲ ምክንያቱም ተሃኒፆም ማቴስቶም ኣብ ግንባር ከይዶም ዝተሰውኡ ክንደይ ብጅግንነት ማለት እዩ እቶም ዝተረፉ ከዓ ዝኣተዉ ሕጂ ኣብ ኩሉ ፅፍሕታት ብዝለዓለ ደረጃ ብዝለዓለ ተወፋይነት ይሰርሖም ዘለዉ ስለዚ ኣፍሪና ኢና ናይ ባሃቂ
2: እቲ ራእይ ናይ ህዝባዊ ግንባር ኣብቲ ፅንኩር እዋን ምክንያቱ ቅድሚ ውድባዊ ጉባኤ እዩ ቤት ትምህርቲ ዝተልዮም ነይሩ ኣብ ቀዋሙ ኣብቲ ኣሽሙ ይኮነ ሓሳብ እዩ ነይሩ ዋላ ከም ኣብ ገሊኡ ፅሑፍ ኣሎ ገለልና ከም ሰማዕናስ ካብ 75 ሲ ይሕሰበሉ ከም ዝነበረ እቲ ቤት ትምህርቲ ክቐውም ስለዚ ሕጂ ኣበይናይ ኩነታት ክበሃል ከሎ ኣብቲ ፅንኩር ኩነታት ህዝባዊ ግንባር ንባዕሉ 75-76 ሲ ወላ ሓንቲ ታሽ ሓንቲ ናቕፋ ወይ ገለየ ንታሽሙ ነይረን ዝኾና ኣይና ዩ ቀዳምነቱ ግን ምስቲ ቀዳምነታቱ ማዕረ ይሰሪዕዎ ወታደራዊ ኩነታት ዲኻ ተቐድም ንትምህርትስ ከመይ ጌርካ ኣብቲ እዋንቲ ሓሲብካ ትምህርቲ ክቐውም ከምዚ ክገብር ኢልካ ክትሓስቦ ናይ ባሓቂ እትረአ ህዝባዊ ግንባር ኢካ ታሽሙ ትገብሮ ብልክዕ እቲ ህዝባዊ ግንባር መሪሕነት ደረጃ ዞም ቆልዑ እዚኦም ዝተገልፀ ዕላማታት ተካእቲ ናይ ሃገር ምሁራት ምክንያቱ ንኩናት ጥራይ ኮንካ ንትኸይድ ዝትከኣካ ብደረጃ ምሁራት እውን ክትከኣካ ስለ ዘለዎ እቲ ሓንቲ ረአይ ኤርትራ ሓራ ነፃን ምዕብልትን ነፃ ሃገርን ዝበሃል ታሽሙ ልክዕ እዛ ናይ ቤት ትምህርቲ ከዓ ምስታ ቀዳመይቲ ቅዋሙ እዩ ሰሪዕዎ ኢኻ ትብል ዝነበሮ ዘይብሉ ቀዳምነት ንዕኦም እናተባሃለ እዩ ተዋሂብዎም ኩሉ ውድብ ሙሉእ ከዓ ነዞም ቆልዑ እዚኦም ቆላሕታ እቲ ነቲ ኣብኡ ዝነበረ ኣባል ዝሰኩምዎ ዝነበረ ሓላፍነት እውን ናይ ውልቅካ ታኣሽሙ ይኮነን ኩሉ ተጋዳላይ ኣብዞም ቆልዑ እዚኦም ስለ ዝነበሮም ነቲ ሓላፍነትካ እውን ይኽብዶ ነይሩ ስለዚ ኩሉና ኣብታ ሜዳ ዝወፃና ከዓ ነቲ ረኣይ ናይ ህዝባዊ ግንባር ክንትግብር እዩ በቲ ናይ መምርሒ ትኸይድ ናትካ ሃገራውነት ልዑላውነት ወሲካ ከዓ ነቲ ሓላፍነት ትስከሙ ስለዚ ልክዕ ህዝባዊ ግንባር ከምቲ ዝሓሰቦ ኮይኑሉ ዶ ትብል ንድሕር ኮንካ ከዓ ቀሪፅዎ እዩ ትቅርፂ እቲ መሳለጠታትን እውን ኣዳልይዎ እዩ ምክንያቱ ሓይሊ ባሕሪ ዝኸዱስ ቴክኒካል ቤት ትምህርቲ ቴክኒካል ኣዳልዩ ትሽዑ እዋን ብኣካዳሚ ልዒሎም ኣሽሙ ከም ዝኸዱ ንቐፃልነት ከዓ ርኢናዮም ሓይሊ ባሕሪ ሽዑ ቴክኒካል ዝተምሃሩ ኣብቲ ፅንኩር እዋን እዮም ሓይሊ ባሕሪ ቆይሞም ብጀላቡ ታሽሙ ዝኾኑሉ ኣርእዮምዎ ከዓ ኣብ ግብሪ ብተስዓ ከዓ ተረኣዩ ናቶም ውፅኢት ናይ ሓይሊ ባሕሪ ንድሕር ኮንካ ዘ ሓይሊ ኣየር እውን ንድሕር ኮንካ ርኢናዮ ኤርትራ ብታሽሙ ብዘይነበረታ ብኡ ክምዝምዙና ዝሓሰቡ ከዓ በቲ ሓይሊ ኣየርና እውን ታሽሙ ጌርናዮ እዚ ካልእ ከዓ ኣብ ሙሉእ ሃገር ቤት ትምህርቲ ሰውራ ክበሃሉ ከለዉ እቲ ሽዑ ራእይ ዝነበረን ኩሉ ሰብ እዩ ብሃገር ደረጀ ብኦ ተምሃሮ ቤት ትምህርቲ ሰውራ እንድዮም እዚኦም ፍርያት ናይ ቤት ትምህርቲ ሰውራ እንድዮም ድሕር ተባሂሉ እቲ ሒዞምዎ ዘለዉ ቦታታትን እቲ ሃገራውነት ኮንክሪት ዝኾነ ሃገራውነትን ዲስፕሊንን ዘለዎ ምዃኑ ከዓ በዚ ታሽሙ ንገብር ብልክዕ ህዝባዊ ግንባር ከዓ ራእዩ ወቂዕ እየ ዝብል ኣነ
3: ኣብ ስራሕ ሕክምናዊ ኣገልግሎት እቲ ወሳኒ ሓይሊ هلاوي بقعي

0: ን ሞያውን ዓቕሚ ሰብ እዩ። እሞ ደኣ ሞያዊ ዓቕሚ ሰብ ናይ ዝሕክምና ደኣ ካበይን ብኸመይን ተረኽበ?
1: ዓቕሚ ሰብ ኣነ ናይ ነርስነት ሞያ እየ ተማሂረ ኣቴ ሕጂ ኣብ ውድብ ኣሽንኳይ ዶ ነርስ ተማሂርካ ስዋላ ናይ ሰለስተ ወርሒ ኣጋር ተማሂርካ እውን ስራሕ እንድሕር ተባሂልካ ምስራሓ እታ ፅቡቅ ናይ ተጋዳላይ ጠባይ ግን ዓቕምኻ ንምምዕባል ብዙሕ ፃዕርታት እዩ ዝካየድ ነይሩ። ሕጂ ኣነ ንገዛ ርእሰይ እንተን ኣባላተይ ምሳይ ዝነበራ ንክምህር ብዙሕ የንብብ ከይደ ይሓትት ምስ ማእከላይ ሕክምና ፅቡቅ ርክብ እዩ ነይሩና ዝኾነት ትንኣስቲ ዕበ ጌጋ ንኸይትርከብ በቃ ሓኸትኮት ኢኻ ትብል ለይቲ ምስ መዓልቲ ትፅዕር ተሓቶም ንዕኦም ፅሑፍ ተረኸብካ ሒዝካ ትመፅእ ንኣባላትካ ተኣኪብካ ምሸት ብዛዕባኡ ትካታዕ ሕቶታት ንዝመፀካ ትምልስ ምምላስ ዝሰኣንክዎ ከይደ ይሓትት ከምዚ ጌርና ነብስና ኣብ ምምዕባል ኢና ነተኩር ነርና እምበር ናይ ነርስነት ሞያ ክትምሃር ከለኻ ሲ ከም ሓኪም ዘይኮንካስ ከም ኣላይ ሕሙም ኢኻ ትስልጥን ግን እቲ ፍልጠት እኹል ዝኾነ ዓቕሚ ሓቂ ዘረባት ቤት ትምህርቲ ቀሊል ቤት ትምህርቲ ይነበረን ኩሉ ፍልጠትና ኣብ ማዕቢሉ ኣተኣላለያ ሕሙም ድዩ ፍቕሪ ናይ ሕሙም ድዩ ሓልየት ተወፋይነት ናይቲ ስራሕ ድዩ ኩሉአን ዝምህራኻ ነይረን ተመምሃራናስ ኣዝየን ምዕቡላት መምሃራን እየን ነይረን እዚ ኩሉ ክሰኒእካ ምስ ከድካ እንደገና ከዓ ኣብ ታዕሊም ከዓ ውፉይ ንክትከውን እሙን ንክትከውን ሓቀኛ ንክትከውን እውን ትውስኸሉ ነቲ ዘለካ ፍልጠት ናይ ነርስነት ሞያ እዚ ሰኒቕካ ኢኻ ትብገስ። ሕጂ ኣነ ክብገስ ከለኹስ እቲ ናይ ቤት ትምህርቲ ነርስን ትብታዕሊምን ተወሳሲኹ ሙዕዶ ዝወሃበካ ድዩ ምስኦም ትገብሮ ርክብ ምስተምሓኻዮም ድዩ እዚ እዩ ዝጠቕመና ነይሩ እምበር ሓኪም ክትበሃል ኣዝዩ ከቢድ እዩ። ብፍላይ ከዓ እዞም ቆልዑ እዚኦም ኣላይ ዘይብሎም ምሕቋፍ ይደልዩ ፍቕሪ ናይ ኣደ ደልዩ ፍቕሪ ናይ ነርስ ደልዩ ፍቕሪ ናይ ሓኪም ሓኪም ቤት ምስወራ ክትበሃል ከላስ ኩሉ እያ ተማልእ ከም ሓኪም ከም ነርስ ከም ኣደ ከምኣቦ ከም ሓው ኮይና ንኩሎም ማሊኣ እያ ትኸይድ ነይራ። ስለዚ ቀሊል ኣይነበረን ቆልዑት ክትኣሊ ቆልዑት ክትሕክም ፅልቅ ክብሎም ከሎ ወይ መርመራ የድልዮም እዩ ክትብሎም ከለካ ሓዚልካ ኢኻ ትወስዶም ተብተቢልና ሓዚልና ነብፅሖም ሕጂ እቲ ፅቡቅ ናትና ግን ምትሕብባር ነይሩ። ዝኾነት ኣባል እዚኣ ግበሪ ክትበሃል ከላ ዕምም ምባል የለን ዝኾነት ጉድለት ተተገይራ ከዓ እንድሕር ተኣሪማ ከዓ ኣይትድገምን እያ። ሕጂ ኣብቲ ውሽጢ ኣባላትና ናይ ብሓቂ ውፍያት ኣባላት ሲነን ሕድሕድና ተጠማሚትና ተረዳዲእና ዘለና ፍልጠት እንዳማዕበልና ኢና ንኸይድ ነርና እምበር ቀሊል ኣይነበረን ትስራሕ። ሕጂ ሃንደበት ሓኪም ኢኻ ክትበሃል ከለካ ሲ ዓብዪ ፀሩ እዩ ነይሩ ብፍላይ ከዓ ኣብ ቆልዑት ዓብዪ ፀገም እዩ ነይሩ።
2: ከምቲ ኣብ ዜሮ ክጅመር ከሎ ከምቲ ዝበለቶ በይና እያ ነይራ ድሕሪኡ ግን ጓል ኣለም ሰገድ ተወሲኻ ድሕሪኡ እውን ምስ ተምሃሮ እንዳበዝሑ እንዳኸዱ ካልኦት ካብ ታዕሊም ድመፃ እንዳተወስኻ ኣባላት ተወሲኽና ማለት እዩ። ድሕሪኡ ተምሃሮ እንዳበዝሑ ከዓኒ ዝምዝላቕ ኮይኑ በብመጠኑ ሲ እንዳመሃረት እንዳማዕበለት ከይዳ ማለት እዩ። ድሕሪኡ ኣብ ጀልሃንቲ እዩ ትዝዓበየ ዳርጋ ስጋዕ 4,000 ተምሃሮ ስለ ዝነበሩ ብብዝሒ ኣባላት ከዓ ሽዑኢና ንሕና ተፀንቢርና ማለት እዩ። ድሕሪኡ ንዓና ክነማዕምል ኣወጣሽ ንሳ እያ መጀመርታ ንሕና ኣወጣሽ እያ ምሄራትና ንሳ ከም ሙሉእ ሓኪም ነርስ ጥራሕ ዘይኮነስ ከም ሙሉእ ሓኪም ንሳ ኩሉ በቃ ንርእሳ እንዳንበበት ንዓና ውላ ማዕቢላህና እቲ ድሌት እውን ስለ ዝነበረ ብወገና ማለት ከምዚ ዝበለቶ ንሕና ዓበይቲ ኮይና ይኮና ንሽዑ ኩላ ሕና ንኣብሽ ኢና ነርና ግን ነቶም ተምሃሮ ከም ኣሕዋቶም ኣዴታቶም ገሎ ኮይንካ ኢኻ ኣክትገብር። ድሕሪኡ ኣብ በዓል ዓራርብ እውን እቲ ውድብ እውን ስቃይ ይበለን ንንዓና ንክነማዕበለልና ካብ ናይሕና ናይ ቦጠሎን ትምህርቲ ክንምሃር ከድና ማለት እዩ ናይ ስኒ ናይ ላቦራቶሪ ምስኡ ናይ ፋርማሲ እዚ ኩሉ በቃ በቢግዜኡ ሲ ካብተን ዘሎ ኣባላት እቲ ዘሎ ተማዊትን እቲ ስራሕ ይሽፍኖ ካብቲ ኣባል ከዓ ከይዱ ከዓ ንትምሃር ተማሂሩ ሽዑ ክመፅእ ከሎ ሕጂ ሓኪም ዘይነበረና ኣይንብልና ንሕና ኣወጣሽያ ከም ሓኪምና ኮይና ዝኾነ ካብ ልዕሊ ዓቕምኻ እንተኮይኑ ከዓ ልዕሊ ዓቕማ እንተኮይኑ ንሕና ሕጂ ኣብ ጋንታታት ኮይና 1,000 ተምሃሮ 4,000 ተምሃሮ ነይሮም 3-4 ኣባላት ኣብ ጋንታታት ተወዚዕካ ንዕኦም ተኣልዮም ካብ ዓቕምና ንላዕሊ ንማእከላይ እቲ ክሊኒክ ንሰዶም ኣወጣ ስለ ዝነብረታው ኣብኡ ከዓ 11 ኣባላት ህልዋ ንዓቶም ኣልያ ማለት እዩ። ልዕሊ ዓቕሚ ንድሕር ኮይኑ ኣወጣሽ ከዓኒ ንማእከላይ ሕክምና ከዓ ንሰዶም ማለት እዩ። ግን ኩሉ ግዜ ፀገም ኣይነበረን ኣወጣሽ ዳያግኖስ ዝገበረቶም ካብኡ ኣይሓልፍን እዩ ነይሩ። ሕጂ

0: እቲ ተወፋይነት ነይሩ እዩ እቲ ድሌት ስለ ዝነበረ ኣብ ስራሕ እውን ብዙሕ ፀገማ ኣጋጥመካኒ እንተ ኣጋጢሙካ እውን ከድካ ምስ ዘለዎ ሓካይም እንዳተረዳድአት ኣብ መንጎ እውን ኣብቲ ጀርሃንቲ ዝነበረና ኣለዉ ዶክተር ንርአያ ነይሩ ዝኾነ ፀገም ከጋጥማ ከሎ ምስኡ ትረዳዳእ እሱ እውን መፂኡ ለሰን ዝህበና ነይሩ ኣብ ጀልሃንቲ ዘይርስዕ እሱ በቃ ምስ ናይ ህዝቢ ስለ ዝነበረ መፂኡ ዝንዝን ከምዚ እዩ ከምዚ ኢሉ ከዓ ብስርዓት እሱ እውን ተወሳኺ ትምህርትታት ይህበና ነይሩ ማለት እዩ።
1: ኣብ መጀመርያ ከም ኣላይት እንደ ተወዚዐ ቤት ውርሶራ ካብዚአን ካምቦድያ ይኣነ 78 ተሰሊፈ ሽዑኡ ከም ኣላይት ክትውዛዕ ከለካ ብዙሕ ነገራት ነይሩ ኣይትቕበሎን እዩ ከዓ ምክንያቱ ጋደል ስለ ዝወፃኻ ግን ዳሓረት ሰውራ ፅቡቅ መረዳእታ ስለ ዝህበካ ነቶም ቆልዑ ከዓ ምስ ረኣኻ መቸስ ትቕበሎ ዳሓር ካብ ኣላይት ኣነ ሕጂ 82 ኣጋር ተማሂረ ማለት እዩ ትምዕባለ ዋላ ምስ ነብስካ እንዳወሰኽካ ክትገልፆ ከለካ ማለት እዩ 82 ሕጂ 4 ኣባላት ኢና ተወሲኽና ኣብ ዓራርብ ማለት እዩ 4 ኣባላት ኣነ ጓል ፅባሃ ተሰዊኣ መራ ሓይሊ ትበሃል ኣላ ጓል ፈንቅል ከዓ 4ና ሕጂ መን ምሂሩና ኣወጣሻ ምሂርና ኣጋር ሓኪ ሕጂ እቲ ኣብ ዓራርብ ሕጂ ቁሩብ እንዳ ማዕበለ መፅ ማለት እዩ ኣዝዩ ኹማን ማዕቢሉ ክትብሎ ትኽእል ማለት እዩ ብመሳርሒ ድዩ ብሓይሊ ሰብ ድዩ እንዳወሰኸ ይመፅእ ሕጂ ኣብዚ እንታይ እዩ ዝረኣየካ ከምዚ ክትብለካ ዝፀንሐት ላቦራቶሪ ኣባላት ላቦራቶሪ ነበረን ተወሲኸን ኣነ ንባዕለይ ደንቲስቲ ተማሂረ ማለት እዩ ሕጂ ከምዚ እንዳበለ ሕጂ እንታይ ክኸውን ጀሚሩ ማለት እዩ እንዳሰፈሐ ክኸይድ ጀሚሩ ኣነ ግን ዘይርስዖ እቲ ኣብቲ ሕፅረታት ዝነበረ እንታይ ነይሩ መስልካ ስሪንጂ ሕፅረት ነይሩና ሕጂ ቶምኩኖ ኢኻ ሕጂ ምሰምከንካዮ ተደጋጋሚ ምስ መኸነ ሕጂ ብጣዕሚ እዩ ምስሓበ ኣብየካ ሓደ ካብቲ ሽግር ዝዝክሮ ማለት እዩ ናይ ስሪንጂ የቐንዲ ዝዝክር ተካልእ ሓፃዊን ስለ ዝኾነ ክፈልሕ ከሎ ደሓኒ ፈሊሑ ትጥቀመሉ ኢኻ መቸስ ግን እዚ ግን እንዳማዕበለ መፂኡስ ላቦራቶሪ ተኸፊቱ ንባዕሉ ናይ ስኒ ሕክምና ተኸፊቱ እዚ ሕጂ ኣብ ስኩል ባስ ጌርና ነካይዶ ዘለና ናይ ስኒ ሕክምና ኣብዚ ኣስመራ ማለት እዩ ካብ ሽዑት ሒዙ እዚ መንግስቲ ክስታይ ገይሩሉ ምክንያቱም ኣነ ደንቲስቲ ክመሃር ከይደ ፋርማሲ እውን ክንጠቕሳ ኤልሳ ኣብርሃም ትበሃል ብሓንሳእ ዝኸድና ማለት እዩ ኣነ ንደንቲስቲ ክመሃር ከይደ ኤልሳ ኣብርሃም ከዓ ናይ ፋርማሲ ክትመሃር ከይዳ ማለት እዩ ሕጂ ሰፊሑ ብኡ መጠን ናቱ ፋርማሲ ናቱ ኣባል ኣድልይዎ ላቦራቶሪ ከምኡ ነርሳት ሕጂ በዓልቲ እማር ሽዑዕን ተማሂረን ማለት እዩ ብደረጃ ነርስ ከዓ ንሳተን ኣጋር ነረን እንዳማዕበለ መፅ ማለት እዩ ዓቕሙ ሰብ እንዳማዕበለ መፅ እዩ ትሕክምና ከዓ እንዳሰፍሐ ኸይዱ ብኡ መጠን ሕጂ እቶም ተምሃሮ እውን ፅቡቅ ኣተኣላለያ ፅቡቅ ሕክምና ዋላካ መጀመርያ እንተነበረ ግን ብዝሰፍሐ ደረጃና ኣብነት ኤፒደሚክ ዝኾነ ሕማማት ይመፀና ነይሩ ሽዑ በዓል ኣንቅፂ ታይፎይድ ዓሶ ሕጂ ብጣዕሚ እያ ተሸግር ነራ ኤፒደሚክ ዋላ እተዘይኮነ ተላጋቢት እተዘይኮነስ ግን ዓሶ ብጣዕሚ እያ ተሸግሮም ነራ ሕጂ ኣብዚ ሕጂ እንታይ ሕፅረት ነይሩና ከዓ ናይ መጓዓዝያ ፀገም ነይሩ ስትሬቸር ጌርካ ብተምሃሮ ማእከላይ ሕክምና ጥቃና ስለ ዝነበረ ጥቃና ክብለካ ከለኹ ናይ ሰዓት ንገለን መንገዲ ማለት እዩ ግን ንዓና በቲ ግዜ ጥቃና ኢና ንብሎ እዚ ስትሬቸር ተሰኪሞም ይኸዱ ሓደ ሕጂ መካይን ሽዑ ካበይ መፃና ጀሚረን እንዳ ፕሮቶኮል ገለመለ መካይን ነረኖ ሕጂ ንሰኒ መፃኻ ተዘይገሸን ማለት እዩ ተገሸን ግን ብስትሬቸር ጌርካ ተብሎ ሕጂ ኣብቲ ምዕባለታት ክንጠቅስ ተኮይና ከምዚ ክብለካ ዝፀናሕኩ እዚ ምዕባለታት ዝመፅ እዩ ንሕና እውን ንነብስና ማዕቢልና ማለት እዩ ነቲ ኣተኣላለያ ከዓ ምዕባለ መፅ እዩ ሕጂ ኣነ ደንቲስት ምስ ተምሃርኩ ሕጂ ላይነሽ ዶክተር ላይነሽ ኣናዓይሚ ሂራህኒ ሙሉእ ክስታይ ሂባ እያ ሰዲዳህኒ ዴንታልቸር ኩሉ ናይ ኤክስትራክሽን ዝኸውን መሳርሒታት እንደገና ኣብ ፕሪቨንሽን ክንፀቅጥ ከም ዘለና ከፅርዩ ከም ዘለዎም ተምሃሮ ኣስናኖም ኣብዚ ሕጂ ፀቂጣ እያ ክስታይ ትገብር ዶክተር ላይነሽ ካብ መጀመርያ ማለት እዩ ምስኡ ኮልጌትን ብራሽን ሂባትኒ ፕሪቨንሽን ስላይድስ እንዳገበርኩ ክምህሮም ጀሚረ ሕጂ ኣብዚ ምዕባለታት ሲ በፂሑ ማለት እዩ።
2: ንምዃኑ እቶም ኣብ ቤት ትምህርቲ ሰውራ ዘውትራትን ኣሸገርትን ዝነበሩ ሕማማት ከ ከመይ ዝበሉ እዮም? ንምፍዋሶምን ንምክልኻሎምን ዝግበሩ ዝነበሩ ፃዕርታት ከ
3: እቲ ሕማማት ኣብ ቤት ትምህርቲ ሰውራ ዝነበረ

ልክዕ ከምዚ ኣብዚ ኣብ ከበሳታት ዘሎ ሕማማት ነፃ ኣይኮንካን። ከምዚ ብዚ ዘሎ ሕማማት ኣሎ። ተወሳኺ ግን ምስ ናይ ሳሕል ኩነታት ምስቲ ከባቢ ከዓ ዓሶ እቲ ቀንዲ ኣሸጋሪ ሕማም እዩ ነይሩ። ዳርጋ ብዙሓት ቆልዑት ብዙሓት ኣባላት ወርሒ ወርሒ ዝተሓዙ ነይሮም። ካልእ ከዓኒ ሃንደበት ዝመፅእ ሕማማት ከዓ ኣብ ዜሮ ዝነበርናሉ ሕጂ ዓበቕ ኣትና ነይሩ። ዓበቕ ኣዝዩ ኣሰካፊ ዝኾነ ሕማም ሕጂ ከይፈለጥናዮ ከይተረዳእና እዩ ተራእዩ። ሕጂ እቲ ፀገም ዝነበረ እንታይ እዩ? ኮቦርቶኦም ተዓፂፉ ኣብ ሓደ እዩ ዝቕመጥ። ናይ ሓባር ኮቦርታ እዩ። ክዳውንቲ ናይ ሓባር እዩ። ምክንያቱ ክፍለየሎም ኣይክእልን ምስቲ ሕፅረት ዝነበረ ተሓፂቡ ኣብ መሸማዐይ ዝእከብ። ሕጂ ሓደ ቆልዓ ገለ እንተሓሚሙ ይላባዕ፣ ብቐሊል እዩ ዝላባዕ። ከይተረዳእና ካ እዞም ቆልዑት ክልተ ሰለስተ መጀመርያ ኣብ ረቃቂቶኦም ገለ ቅልጥ ቅልጥ ዝበለ ቁስሊ ንርኢ ናይ ምንታይ ዳኣሉ ኢልና እንዳተሸገርና ከ እንዳ ሓሰብና ከለና ኣብ ውሽጢ ሶሙን ሕጂ ኩሉ ተላቢዑ። ምክንያቱ እቲ ናይ ሓባር ክዳን ናይ ሓባር ኮቦርታ ዝፃወትሉ ኣብ ሑፃ ይጠንቀላዕላዕ ዝብልሉ ዝውዕልሉ ሑፃን ኣኻውሕን እዩ። ወላ ሓንቲ ክትፈልዮ ማይ ትኽእል ኢንኻ። ሩባ ማይ ዝሕፀብሉ ሓደ ከባቢ እዩ። እቶም ናይ ሓንቲ ጋንታ ሎም ንድሕር ተሓፂቦም እቶም ሓደ ጋንታ ከዓ ንፅባሒቱ ይሕፀቡ መመዓልቶም ነይሮም ዝሕፀብሉ ናይ ሩባ። ሕጂ ንክትከላኸሉ ዝኾነ ተላባዐ ሕማም ኣዝዩ ኣሸጋሪ እዩ ነይሩ። ገለገለ መፍትሒታት እውን ምስቲ ዝመፀና ዝነበረ ንፈጥር ነርና ኢና። ንኣብነት ሰዓል ሓደ ቆልዓ ሒዙ መፂኡ ንኩሎም ምልባዕ ምስ ጀመረ እንታይ ጀሚርና? ዝኾነ ቆልዓ ድዩ ዋላ ተዓላማይ ድዩ ዋላ ኣባል ድዩ ውሸባ ጀሚርና ማለት እዩ። ገና ኣብ ዜሮ ከሎ ሓደ ቦታ ናይ መቐበል ኣጋይሽ ገይርና ዝኾኑ ክመፁ ከሎ ኣብ ኣቅድሚ ይመፁ ንክልተ ሰሙን ዝኣክል ኣብ ምክትታል ንገብረሎም ነፃ ምዃኖም ካብ ዝኾነ ካብ ሰዓል ድዩ ካብ ሕማማት ቆርበት ድዩ ገለ ንሕውሶም ከምኡ ንገብር ነርና። ሓደሽቲ ቆልዑት ሓደ ክልተ ተኮይኖም ከዓ ኣብቲ ሕክምና ነፅንሖም ኩነታት ጥዕንኦም ርኢና ሃንደበት እውን ምፅእ ምሰለ ሓደ ቆልዓ ናብቲ ጋንታታት ምእታው ከይጭነቕ ወይ ናብ ብዙሓት ምእታው ከይሽገር ኢልና ኣብቲ ሕክምና ቅድም ነቐንዮ ንክልተ ቀነ ድዩ ንሰለስተ ቀነ ኣለማሚድና ሽዑ ከከም ዕድሚኦም ሽዑ ነቶም ሓለፍቲ ምስ ነገርናዮም ድሓን ምዃኑ ናብቲ ጋንታታት ይኣትዉ ማለት እዩ። ከምዚ ጌርና ሕጂ ናይ ውሸባ ጀሚርና። እዚ ዓበቕ ግን ካብ ቁፅፅርና ወፃኢ ኮይኑ ኣብ ውሽጢ ወርሕስ ብምእትታት ተታሒዞም ሕጂ እዚ መድሃኒት መጀመርያ ሓቲትና መድሃኒት ናይ ዓበቕ ሲ መንሞኽ ሓስቦ እዩ። ናይ ዓበቕ ዝበሃል ኣይነበረን። ካብኡ ተላኢኹ ካብ ከበሳ ድዩ ካብ ሱዳን ድዩ ክሳብ ዝመፅእ ከዓ ተላቢዑ ትሕማም ማለት እዩ። ካብ ቁፅፅርና ወፃኢ ምስ ኮነ ሽዑ ንማእከላይ ሕክምና ሓገዝ ሓቲትና። ሽዑ ዶክተር ሃይለ ምሕፆኒ ነይሩ ኣብቲ ሕክምና ቀንዲ ሓኪም መፂኡ ክልተና ኮይና ነቲ ከባቢ ኩሉ ኣፅኒዕናዮ ቤን ክንውሽቦም ኢና ከመይ ጌርካ ዩ ክፍታሕ ሕጂ መደባት ኣውፂኡ መምርሒ ሂቡና ማለት እዩ። ክሳብ መሪሕነት በፂሑ እቲ ፀብፃብ ሓደሽቲ ከቦርታታት ብብዝሕ መፂኡ ሓደሽቲ ክዳውንቲ መፂኡ ሕጂ እቲ ክዳውንቲ ብግቡእ መኺኑ ከም ዝኽደንዎ ንሰለስተ መዓልቲ ከዓ ጠጠው ኢሉ ትምህርቲ ብመልኦም ቶም ቆልዑ ተለኽዮም ገለገለ ኣባላት ከነሮምና ሓደሓደ ዝዓበቑ ምስኦም ጌርና ንሰለስተ መዓልቲ በቃ እዛ ኩላ ጎቦ ጥርሖም ኮይኖም ለለኺና ንሰለስተ መዓልቲ ከም ዝልከዩ ጌርና። ሽዑ ኩሉ እቲ ዋላ ሓንቲ ዘይብሉ ዓበቕ ናብቲ ቤት ትምህርቲ ኣትዩ እቶም ዓበቕ ዘለዎም ሓደ ሓደ ከዓ ትሕተና ከም ዝውሸቡ ጌርናዮም። ከምኡ ጌርና ከዓ ትሽግር ፈትሒናዮም። ንሰለስተ መዓልቲ እቲ ክዳውንቶም ከዓ መኺኑ ከም ዝኽደን ጌርናዮ። ኮቦርታታት ይንደድ ተባሂሉ ትጥዑ ጥዑ ግን ክነንድዶ ኣይየበልናን ኣይወሰናን። ዳሓር ንዕኡ እዚ ፎርማሊን ዝበሃል መድሃኒት ካብ ፋርማሲ ምፅኢና ኣብ ሓደ ህድሞ ጌርና ነፊሕና ከም ፍሊት ነፊሕና ኣምኪንናዮ ማለት እዩ። ነቲ ኮቦርታታት ተኣረጊት ግን ከምዚ ነድድ ተገይሩ ከምዚ ጌርና ትሽግር ፈቲሕናዮ ነፃ ኮይኖም ካብ ዓበቕ ማለት እዩ። ዳርጋ ምዝላቕ ኣርኪብና ሽዑ ውሕዳት ምስ ተረፉ ምዝላቕ ምስ መፀ ግን ናይ ህይወት እዩ ኮይኑ እንደገና ከዓ ጀሚሩና ነይሩ ግን እቲ ዝኸድናዮ ቦታታት ኣዝዩ ብርቱዕ ልዕሊ 50 ዲግሪ ሰንቲግሬድ ስለ ዝነበረ እንታይ ኮይኑ እቲ ዓበቕ እቲ ባህሪ ባዕሉ ተቃሊስዎ ከምዚ ኢሉ ጠፊኡ ኢልና። ካልእ ሽግር ዝነበረ ኣብ ዜሮ ግን ጫማ ኣይነበሮም እንቶም ቆልዑት። ጫማ ዝበሃል ናይ ቆልዓስ ካብ የሞ ክመፅ እዩ። ክዳውንቲ ብመጠኑ ካብ ቦንዳ ገለ መፀና ስለ ዝነበረ ደሓን እዩ።

0: ሕዱስ ገለ ክልተ ቅያር ክዳንሲ ሓደ ቆልዓ ኣለዎ ማለት እዩ። ጫማ ግን ስለ ዘይነበረ ኣእሾኽ ናይ ኣርጉዲ ናይ ጨዓ ነይሩ ብከብዲ እግሮም ኣትዩ እቲ እሾኽ ብዝባን እግሮም እዩ ዝወፅእ ነይሩ እቲ እሾኽ። ሕጂ ብዚ ንኣሽቱ መጥባሕትታት እንዳግበርና ኢና ነውፅኦ ነይርና። ሕጂ ናይ ጫማ ሽግር ከዓ ነይሩ። ሽዑ ሓፋሽ ውድባት ድዮም እዞም ተሓጋገዝቲ ድዮም ክመፁ ከለዉ እንታይ ፀገም ኣለኩም እንታይ ኢሎምና ጫማ ኢና ንብሎም ነርና። ጫማ የብሎምን እዞም ቆልዑት ንብሎም ነርና። ጀላሃን ትምሳእተና ግን ናይ ቆልዑት ጫማ መፅኡና ትሽግር ክፍታሕ ጀሚሩ ማለት እዩ። ብርቅድሚኡ ኣይነበሮምን ካልእ ሕማማት ኣብ ዜሮ ዝመፀና ከዓ ንፍዮ ነይሩ። ለበዳ ናይ ንፍዮ ነይሩ። ሓደ ቆልዓ ሒዝዎ መፅኡ ሽዑ ንፍዮ ዳርጋ ክልተ ምሉእ ህድሞ ዝሓመመሉ ግዜ ነይሩ። ግን ምክትታል ስለ ዝነበረ ምስኦም ንሓድር ምስኦም ንውዕል ስለ ዝነበርና ዝኾነ ናይ ሞት ብንፍዮ ኣየጋጠመናን። እቶም ዝሞቱ ዝነበሩ ዳርጋ ብፍላይ ኣብ ዜሮ ሰለስተ ቆልዑ ትመይቶምና ነይሮም። ኣብ ዓመት ሓደ ቆልዓ እንተመይቱ ኳስ ዓብዪ ክሳራ ኢኸ ትወስዶ ነርካ። ሕጂ እንታይ እዩ ሕዱር ሕማም ሒዞም ዝመፁ ገለ የጋጥሙና ነይሮም። ካብ ዓዶም ሒዞሞ ዝመፁ ተደጋጋሚ ሓሙ ኣብ ትሕቲ ሕክምና ዝዓረፉ ቆልዑት እውን ነይሮምና ማለት እዩ። ስለዚ ሞት ሲ ብዙሕ ኣይነበረ ምስቲ ብዙሖም ልዕሊ ሽሕ ተምሃሮ ነይሮምና። ኣብ ዜሮ ከለና ምስ ምዝላቅ ከዓ ቁልጡፍ ናብ 2,000 ገፁ እዩ ሰጊሩ። ስለዚ እዚ እዩ ነይሩ እቲ ፀገማት ናይ ቆልዑት። ብድሕሪኡ ግን ስለ ዝነበራ ዘን ኣባላትና ከዓ ብዛዕባ እቲ ዝነበረ ሕማማት ክገልፆ ክእላ እየ።
1: እቲ ሕማማት ብዙሕ ፍሉይ ሕማማት ወይ ጉነን ሕማማት ኣይነበረን። ሓደ እንታይ እዩ እቲ ምክትታል ዝግበር ለበዳዊ መልክዕ ከይኣቱ ገለ ዝግበር ዝነበረ ፅሬት ይኹን ኣካይና ይኹን ዕቱ ምክትታል ሓላፍነታዊ እዩ ነይሩ ናይ ብሓቂ እትብሎ እቲ ታይ ሽሙ። ኣብ ገለ እዋናት ግን ገለ ሕማማት ዘይርስዖም ቆልዑት ከምዚ ክበሃል ዝፀንሐ 2 ቆልዑት ነይሮምና ኣሸገርቲ ካብ 81 እዮም ካብቲ ካብ ዓራግ ድዮም ካብ ዓራ ገለ ሓቢሞም ዝመፁ ቆልዑት ካላዛር ክንብሎም ሕጂ ሊኬምያ ዶ ክንብሎም ገለ መቸም ዓይደ ድሕሪ ጀልሃንቲ እዩ ስለ ዝነበሩና ቆልዑት ከምዚ ክፅብል ዝፀንሐ ናይ መድሃኒት ካላዛር ተባሂሎም እስከ ናይ ካላዛር መድሃኒት ተባሂሉ ኣጋጣሚ ቲ እዋን ትኸማ ናይ ካላዛር መድሃኒት ታሽሙ ነይሩ ዋሕዲ ነይሩ ይነበረን ኣብቲ 81 መወዳእታ እዩ። ኣብ ሓደ ቦታ እንዳ ህዝቢ ኣላ ተባሂሉ ብእግርና ኣነየ ነይረ ምስ ሓደ ፊተራረ ሒዝና ነዛ ዓራርብ ሓድሽ ኢና ሽዑና ኣቶ ነርና ደሊና ደሊና ኣብ ሓደ ቦታ እንዳ ህዝቢ ቅሩብ ፀኒሐናና ነቶም ቆልዑት ታሽቡ ተባሂሉ ኣምፅና ኣሎ። ኣጋጣሚ ኮይዱ ግን እቲ ከይዝ ታሽቡ ይኮንን እዞም ቆልዑ እዚኣቶም ኣሽቡ ዓሪፎምና። ሕጂ እቲ ሓላፍነት ናይ ኩሉ ናይ ውድ ምሉ ኣብዞም ቆልዑ እዚኦም ታሽቡ ኮኑ ኣጋጣሚ እቲ እዋንቲ ዋላ ነቲ ኩነታትና ናይቲ ውድብ ኩነታት ናይ ግዜ ኩነታት እውን ፀልዎ እዩ። ሕጂ ዓራር መጀመርታ ዝኣተናሉ ክንኣቱ ከለና እውን ናይ ሻድሻይ ወራር ምድላው ስለ ዝነበረ እቲ ሜዲካል ዝበሃል ሕክምና እውን ኣይነበረን። ግን ኣብ ትሕትቶም ዶክተርስ ዝበሃሉ ናይ ማእኸላይ ሕክምና ክንገብሮም ስለ ዝነበረና ኣነ ሒዘዮም ኣብኡ በዓልካት ክንእለዮኦም። ምክንያቱ ናይ ሻድሻይ ወራር ምድላዊ ነይሩ ገለገለ ውግኣት እውን ኣትዉ ስለ ዝነበሩ ሜዲካል ተባሂሉ ከም ቅርፂ እውን ኣብኡ ስለ ዘይነበረ ኣብ ትሕቲ ዶክተርስ ክኾኑ ስለ ዘለዎም ሓላፍነትና ታሽቡ ስለ ዝኾና ሒዘዮም ቶም ቆልዑት እዮም ኣብቲ ማእኸላይ ሕክምና ሒዘዮም ኮፍ ኢለ ነረ ዶካትር በዓል ወዳ ዘርያ ነይሮ በዓል ዶክተር ዓንዶም ገለ መቸም ኣብቲ ማእኸላይ ሕክምና ኮይኖም እለዩ ነይሮም። ኣጋጣሚ እቲ ከይዝ ፍልይ ዝበለ ከይዝ እዩ ነይሩ ቶም ቆልዑት እዮም በቲ እዋት ተሰዊኦምና። ሕጂ ከምዚ ክትብሎ ዝፀንሐት ሓደ ቆልዓ ክስዋኣካ ክሞተካ ማለት ኣብቲ እዋንቲ ቶም ቆልዑት እኦም ብርትዕ ዝበለ ክሓሙ እሞስኻ ሰኣን ምድንጓይካ ወይ ገለ ዝበሃል ነገር ታሽቡ እዩ። ምክንያቱ ውድ ሙሉኡ ኣባኻ ዓይኒ ዘለዉ ሓደ ቆልዓ ካብ ቤት ትምህርቲ ሰውራ ከምዚ ክኸውን እሞ ከምዚ ሓሚሙ እሞ ገለ ክበሃል ከሎ ታሽቡ ይኮነን ዘለዎ ከዓ እቲ ውድብ ካ ነዞም ቆልዑ እዚዮም እዩ። ኣብ ገለ እዋን ከምዚ ናይ ቫይታሚን ሲ ናይ ገለ እዋን ብፍላይ ኣብ 83 ብበዝሒ ምስቲ ናይ ድርቂ ኩነታት ዝመፁ ቆልዑት ካብ ምዕራብ ንብሎ እዋን እዚ ብብዝሒ ነይሩ ብብዝሒ ናይ ርጥባ ናይ ማልኒትሪሽን ናይ ዓፀቦ ገለ ፀገማት ዝነበሮም ቆልዑት ነይሮም። ካብቲ ውድብ እዚ ቫይታሚን ሲ ፊዚዛ ማይ ሓቂካ ታሽቡ ትገብሮም ክጠቅሞም ተባሂሉ ናይ ውድብ ሙሉእ ካብቲ ፋርማሲ መፅኡ ኣብ ሰንኬሎ እንዳተበፅበፀ ንስትየሉ እዋናት ነቶም ቆልዑት ነይሩ። ስለዚ ሕጂ ሙሉእ ቆላሕታ ሙሉእ ዘሎ ነቶም ቆልዑት እዩ። ገለገለ ምስቲ ውድብ ኩነታት ምስቲ ግዜ ዘይፀለወሉ ኣይኮነ ገለ ሕፅረታት ከጋጥም ይኽእል። ኣብ ከምዚ ኩነታት ነይሩ እቲ ቤት ትምህርቲ ከዓ ብዝተካኣሎ ብውድብ ደረጃ ከዓ ይእለ ነይሩ። እቲ ካልእ ከም ፀገም ታሽቦ ትብሎ ናይ መጓዓዝያ ፀገማት ኣይነበረናን፣ ግን ሓሚሙስ ሰኣን መጓዓዝያ ኢልካ ሒዝካዮ ተሓድር ኩነታቱ ታሽቦ ትገብሮ ነገር የለን። ልክዕ ናብቶም ዝለዓሉ ሓካይ ኮተብፅሑ ኣለካ ንሱ ከዓ ብከመይ ኢና ነብፅሖ ነርና ሓዚልና ኢና ነብፅሑ። ኣጋጣሚ ከም ታሽሙ ክትኮነና ምስ ጓልምባይስ ሓደ ቆልዓ ሓዚልናዮ ክንከይድ እግሩ ነዊሕዋ ጓልምባይ ምስ ሓዘለቶ እቲ እግሩ መሬት እንዳተንከፈየ ታሽሙ ከይድ ነይሩ። ሓድ መቸብ ከባኢልና ጎሰስ እናበልና ኣብፅሕናዮ ተባኸለ ሕክምና ኣብፅሕና። ሕጂ ኣብፅሕካዮ ለይቲ እቲ ኦፒዲ ሕክምና ብምሸት ኣብኡ በፂሕና ኦፒዲ ርኢና ነቲ ቆልዓ እቲና ሕክምና ንቦታና ክንምለስ ኣለና። እንተ ክልተ ሰዓት እንተ ሰዓትን ገለን እዩ ዝወስደልካ ንቦታና ካ ሰለይ እናበልና ተመሊስና ብረት ገለ መለይ ተሕዝን ኢኻ እቲ መንገዲ ስቂኢልካ ሓንቲ ተሃለወትና ላምፓዲና ምክንያቱ ብረት ምስ ቆልዓ ከዓ ከመይ ጌርካ ክትሕዞ ሓል ለይቲ ኮይዱ ኣዛባ ኣለው ገለ ይኸበር ካልእ ተፃውኦ ኳታሽቡ ትገብርን። ሕጂ ምስ ከምዚ ኩነታትና ናይ ሓለፍትና ሓልዮቱ ገለ እውን ታሽቡ የብል እዩ። ሕጂ ነቲ ሽግራትና ነቲ ዝተዋሃበና ሓላፍነት ብሰንኪ ምድንጓይ ብሰንኪ ገለ ከይበሃል ስኻውን ልዑል ሓላፍነት ከም ዝበልኩኻ ሙሉእ ውድብ እዩ ጥብተካ። ምክንያቱ ቆልዓ ቤት ትብር ሰውራ ከምዚኣ ኮይኑ ክበሃል ከሎ ከዓ ከቢድ ሓላፍነት እዩ። ስኻ ካ ውፍቲ ሓላፍነት ስለ ዘለካ ኣባልቲ ውድብ ስለ ዝኮንካ ብከምዚ ኩነታት ከዓ ንፀሮ ነርና ምባል እዩ።
0: ምናልባት ንእሽቶ ክስኸል ኣብዛ ዮናስ ግርማይን ምክኤል ስምኦን ምክኤል እንዲም ዝበሃል ቶም ቆልዑት ክልቲኦም ከላዛር ስለ ዝሓመሙናስ ዓብዪ ክሰራ እዩ ነይሩ ብታ ምዝላእ ግዜ ያ ከታ ፅንክርቲ እዛ ሙሉ ትገልፃ ዘላ። ሕጂ ንምንታይ ኢና ሰዲድናዮም ንማእከላይ ሕክምና እቲ መድሃኒት ተሳኢኑ እዩ ኣብ ኢድና ክሞቱና ግን ብጣዕሚ ኢና ሓዚና። በጃኹም ዳርጋ ለሚናየ ኢና ንወዳእ ዘርያ በጃኹም እዞም ቆልዑት ምሳኹም ሕዝቦም ምሳኹም ተሓዝኩሞም ሓይሻ ኣብ ኢድና እንዳረኣናዮም ክሞቱ ስኢልናዮ ምክንያቱ ተስፋ ቆሪፅና እቲ መድሃኒት ተሳኢኑ ሽዑ እሞ ኣባል ኣላይ ትሃቡና ምስ በሉ ሙሉ ሒዛቶም ከይዳ ሕጂ ክልቲኦም ቆልዑት ሸዓ ስለ ዝተሳእነት መድሃኒት ምዝላቅ ግዜ እውን ስለ ዝነበረ እቲ ውድብ ሽዑ ኣንፈቱ ዩ ጠፊእና ዝነበረ ካብቲ ናብቲ ተኸላቢትና ኣዝሊቕና ኢና ከይድና ዝነበርና ሽዑ ኣብ ኢድና ንኸይሞቱ ኢልና ኢና ኣብኡ ኣልያቶም ክሳብ ግዜ ዕረፍቶም ኣብኡ ምስኦም ፀኒሓ እታ ሽግር ከዓ ንሳ ረኺባታ ማለት እዩ።
2: ኣብቲ ወጣሽ ዘይነበረትሉ ኣብ ዓራርብ ማለት እዩ ኣዘነጋሽ ነራ ሽዑ ምሳና ሲስተር ኣዘነጋሽ ማለት እዩ ወዲ ሃገር ከዓ ነይሩ። ሕጂ ኣብዚ ኤፒደሚክ ዝኾነ ሕማም ኣንቅፅኣትዩና ነይሩ ሕጂ ተላባዐ ስለ ዝኾነ ብዙሓት ቆልዑት እዮም ሓሚሞምና። ግን መቸስ ብኡ ምባልካ እውን ብጣዕሚ ኢኻ ክስታይ ትገብሮ ሰለስተ ቆልዑት ሜቶምና ሽዑ ዘይርስዖም ማለት እዩ። ሓደ ካብኦም ሕጂ ሽደን ወዲ ፍሒራ እዩ ክልተ ሽደን እዮም ነይሮም እቲ ሓደ ሽደን ወዲ ፍሒራ እዩ እቲ ሓደ ሽደን ኣቡች ንብላላ ኣባልና ኢኸማን ነራ ኣባል ቤት ምርሶራ ወዳ እዩ። እቲ ሓደ ቆልዓኻ ሕጂ ሽሙ ረሲዐ ኣለኩ ግን ጓል ፍቓዱ ትበሃል ናይ እንዳ ፕሮቶኮል ኣድኡ ማለት እዩ። ብጣዕሚ ብሉፃት ዝኾኑ ቆልዑት እዮም ናይ ብሓቂ ኩሉ ሰብ ሽዑ ሓዚኑ። ሕጂ ናይ ወዲ ፍሒራ ግን ኣብ ኢደይ ስለ ዝሞተ እታ ቀንዲ ክስታይ ክገብራ ዝደሊ ሽዑኡ ወዲ ፍሒራ ደሓን ኮይኑስ ማለት እዩ ካብትንቅፅስ ደሓን ኮይኑ ተቢሉ ማለት እዩ። ሕጂ ክምሳሐ ደሓነይ ሩባ ወሪዶ ካ ባዕለይ ኢደይ ክሕፀብ እየ ገለኢሉና ተሓፂቡ ተመሲሑ ምስ ደቀሰ ሕጂ እንደገና ቫይራል ኒሞንያ ክስታይ ትገብሮ ማለት እዩ ተጥቆዖ ሽዑኡ ንዕበሊ ኣዘነጋሽ እጅ ትብለኒ ንዕጓል እምበይ መኪና ሓቲትና ኣለና ዶ ግን ተበገሰ ስቂኢልኪ ትብለኒ እጂ ፊቶራሪ ስትሬቸር ተሰኪሞሞ እዮም ይብገስ ማለት እዩ። ግን ብማእከላይ ቤት ፅሕፈት ኣቢልከ ብእንዳ በዓል በራኺ ሕለፍ ትብለኒ ምናልባሽ ከይትበሉ ትብለኒ ሓራኢለ ሒዘዮ እንዳክድ ክኾን ኣለኹ ፊቶራሪ ተሰኪሞሞ ሕጂ እንዳወዲ ርእሶም ንብለሎ ጀርዲን ኣብኡ ክበፅሕ ከለኹ ሕጂ ዝቆልዓ ይዓርፍ ማለት እዩ። ሕጂ ምስ ዓረፈ ነቲኦም ፊቶራሪ ሕጂ ዘጨንቐካ ምክንያቱ ፈልጡካ የብሎምን ምክንያቱ ክስምዱ እዮም ንሳቶም እውን ሕጂ ድሓር እንታይ ሓሳብ መፂለይ በቲ ቋራጭ ንኸይድ ስለ ዝነበርና በሉ ድሓነይ መኪናሲ ከይረኣናያ በቲ ፅርግያ ሓሊፋና ሕጂ ተመለሱ ሕጂ ባናርኤ ኣነባ ይብሎም ባናርኤ በዚኣ ሓሊፋትና ኣላ እዛ መኪና ስለዚ ንመለስ ይብሎም ማለት እዩ። ሕራኢልና ተመሊስና ማለት እዩ ተቆልዓ ኣዕሪፉ ዋላታ መቃብሩ ሕጂ ኣነ ርሳዕነ መክዘን ዝበሃል ነርበት ይክንየው ጎቦ ማለት እዩ ኣብ ቀቢርና እዮ ማለት እዩ። በዓል ወዲ ካሳ ገልመለ ዝበሃሉ ሓጊዞም ንቲ ቤት ፅሕፈት ተመሊሰ ተሰዊኡና ማለት እዩ። ሕጂ ከምዚ ክብላካ ዝፀናሓ እዚ ኤፒደሚክ ሕማም ክኣቱ ከሎ እዩ ከምዚ እምበር

0: ብጣዕሚ እቲ ውድብሲ ካብ ዓቕሙ ንላዕሊ እዩ ክስታይ ዝገብረሎም ካብ ሱዳን ዝምፅእ እንተኮይኑ ካብ ሱዳን የምፅእ ካብ ገለ ዝምፅእ እንተኮይኑ ሕጂ ከምዚ ክትብለካ ፀንሐ ዚ ጫማታት ሕጂ ስካ ብሱዳን እዩ ዝመፀና ነይሩ ኮንጎታት ማለት እዩ ከምኡ ገይሩ ናይ ስንቂ ድዩ ናይ ኣስቤዛ ድዩ ነይሮም ናቶሚን ሱዳን ኣትዮም ነቶም ቆልዑ ማለት እዩ እቲ ውድብ ክስታይ ዝገበሮም ማለት እዩ ከምዚ ገይሮም ይበሉ ነይሮም ሕጂ ኣብዚ ኤፒደሚክ ክኸውን ከሎ ግን ቁሩብተይ ኣብኡ የብለና ነይሩ ማለት እዩ ብዝኾነ ክትሪኦ ከለካ ከምቲ ብዙሖም ከምዚ ክብሎ ፅንሓ ኩለን ማለት እዩ ከምቲ ብዙሖም ሲ ሞይቶም ና ክትብሎም ከባን ኣይትኽእልኒኻ ግን ኣነ ሕጂ እዚኦም ቆልዑ እዚኣቶም ፈፂሞም ካብ ዓይነይ ኣይርስዑን እዮም እዚኦም ሰለስተ ቆልዑት ሽዑ ዝሞቱና ካብ ዓይነይ ኣይርስዑን እዮም
1: ኣብ ጥዕና ህፃናት ኣታሓሕዛ ፅሬትን ኣመጋግባን ወሳኒ እዩ እሞ ደኣ ምንጪ ትሕዝቶ ምግብና ቤት ትምህርቲ ሰውራ ከመይን ካበይን ነበረ
0: ሕጂ ኣብ ምግብና ኣነ ከምዝብለካ ከም ኣላይት ሰሪሐ እንዴ ሕጂ ኣብ ምግብና እቲ ዝከኣሎ እቲ ውድብ የብል ነይሩ ግን እንታይ እታ እኽሊ እሰያ ፍልጥ እያ ወዳ ዓከርያ እታ ፀብሒ ከዓ እታ ዓደስ እያ ማለት እዩ እዚአኔ እንቶም ፍሉጣት ግን ብፍሉይ ድሓና ወጣሽ እውን ኣብቲ ናይ ሕክምና ክስታይ ክትገልፆ እያ ብፍሉይ ግን ንሕክምና ተባሂሉ ግን ፍሉይ ኣስቤዛ ይግበር እዩ ማለት እዩ ሕጂ ኣብ ፅሬት ብኡ ከማንቲ ቃልሲ ዝካየድ ነይሩ ኣብ ፅሬት ኣብቲ ምግብናታት ዋላ ፅሬት ብዝለዓለ እዩ ዝካየደሉ ብግቡእ መብሊዖም ዋላ ራሕባታት ትኾነ ብግቡእ ይሕፀብ ብግቡእ ይስንከት ሕጂ ፅሬቶም ናይ ነብሶም በዓልና ኢና ናሓፅቦም ነርና ብግቡእ ይሕፀቡ ግን ከምዚ ክትብለካ ፀንሐ እዚ ዓበቕ ካኣትወካ ከሎ ሕጂ ሲ እቲ ሓደ ዝተኸድና እቲ ሓደ እዩ ዝኽደና ክዳውንቲ ፍሉይ ናይ ሓደ ቆልዓ ዝበሃል የለን ምክንያቱም ብሓባር እዩ ዝሕፀብ ብሓባር ከዓ ይዕደሎም ማለት እዩ ምስ በልካዮም እዚኣ ንስኻ ትኸደና እዚኣ ስስኻ ትኸደና ኢልካ ኢኻ ትዕድሎም ግን እንታይ እዩ ግን ይፀሪ ነይሩ እዚኣ እያ ታክስታይ ብፍሉይ ግን ናይ ሕክምና ግን ኣስቤዛ ይመፅእ ነይሩ ንሕሙማት ተባሂሉ ፀባ ድዩ እዚ ግሪንላንድ ክስታይ ድዩ ዋላ ብኡ መጠን ከማን ዋላ እቲ ዘይቲ ዋላ እቲ በርበረ ዋላ እቲ ገለሲ ዝመፀስ ንሕክምና ቀዳምነት እዩ ዝበሃል ምክንያቶም ሕሙማት ክእለ ዩ ስለዝ
2: እቲ ኣመጋግባ ሲ ካብ መድረኽ ናብ መድረኽ ይፈላለዩ ነይሩ ኣብነት ሓራ ከተማታት ኣብ ዝነበራሉ ኣዝዩ ፅቡቅ ዝኾነ ምግብታት ይመፀና ነይሩ ብስኮትታት በቢዓይነቱ ስቃጥላታት ፀብሕታት በቢዓይነቱ ይመፀና ነይሩ ካብ ቅድሚ ኣብ ዜሮ ዝነበርናሉ ናይ ሰሜናዊ ባሕሪ ዝነበረ ዱባ ከብቲ ዝሕረዳሉ ግዜ ነይሩ ኣጣል ሰሙናዊ ዝመፀሉ ነይሩ ሕጂ እቲ መድረኽ ናይ መግብስ ምስቲ ምዕባሌታት ናይ ትውድብሲ ይሓፅርን ይበዝሕን እዩ ነይሩ ሕጂስ ተሓራ ከተማታት ዝነበረሉስ ኣዝዩ ፅቡቅ ዝኾነ ዋላ ሓ

ክንሪኦ ከለና ግን ዝመፀ ስቤዛ ብዳርጋ ብሕክምና እዩ ዝሓልፍ። ኣብቲ ውሽጡ ሕክምና እውን ኣዝና ኢና ንቁጥብ ነርና። ቀዳምነት ንቆልዑት ስለ ንብል ዝኾነ ዝመፀ ነገራት ንዕኦም ቀዳምነት ስለ ንህቦም ተረፍተሎ ኢና ሕጂ ኣባላት ቁልሕ ንብል እምበር ነቶም ቆልዑት እዩ ቀዳምነት ዝግበር ነይሩ። ሕጂ ሓደ ግዜ ኣራንሺ መፅኡና ቀዳምነት ንቆልዑት ስለ ዝበሃል ሕጂ ዝመሽመሸ ገለመለ ነይሩ ኣባላትና እዚ ጓሓፍኦ ዝበልኩን ናይ ንእስነት ናእሽትኤን ነይረ ነቲ ራንሺ በሊዕኖ ሓደ ግዜ ውፃእት ሓሚመን ሕጂ እንታይ እዩ ኣብዚ ዝረአየካ ዝኾነ ዝመፀ ዳርጋ ቁልሕ ኣይንብሎን ኢና ተረፍተሎ ናይቶም ቆልዑት ኢና መደብ ናይ ኣባላት ንርኢ እምበሪ ኩሉ ነቶም ቆልዑት እዩ ዝውሃብ ነይሩ። ምስኡ ከዓ እዘን ሓራሳት ከዓ ቆልዑት ናእሽቱ ህፃናት ዘለዎን ከዓ ኣብ ትሕቲ ሕክምና እየን ዝእለያ። ሕጂ ነቶም ሓራሳትን ንሕሙማትን ኩሉ ናብኡ እዩ ዝወፍር። ሕጂ ብተዛማደ ክረአ ከሎ ናትና ዝሓሸ ድሕሬና ከዓ እቶም ህፃናት ናእሽቱ ዝሕዛ ኣዴታት ካ በዓል ኣበባ ግደ ገለ ናይ ናእሽቱ ቆልዑ ዝነበራ ከዓ ድሕሬና ስረዓ ድሕሪኡ ከዓ ናብቶም ማእከሎት ከምኡ እንዳበለይቲ በብ ክስታዩ ክርከብ ከሎት ስቤዛሲ ከከም ዕድሚኦም ይፈላለ ማለት እዩ። እታ ፍልጥ ዝነበረት ግን እታ እንጀራ ምስ ዓደስ ፀብሒያ ማለት እዩ። ሕጂ ስቲ መግብታት ሲ ይፈላለ ነይሩ እዩ ካብ ቦታ ናብ ቦታ ምዝላቅ ዝነበረሉ ሕጂ ፀገም ነይሩ። ዋላ ናይ ማይ ሽግር ዝነበረሉ ግዜ እውን ነይሩ። ዘይቲ ተሳኢኑሉ በዓል ሻድሻይ ወራር ብጎማ ለኺኻ እንጀራ ዝስንከተሉ እዋናት እውን ነይሩ። ዘይቲ ምስ ተሳእኒ ጨው ዘይብሉ ግዜ እውን ነይሩ እዩ። እዚ ሽኮር ዝውሕደሉ ግዜ እውን ነይሩ እዩ። ንሕሙማት ግን በቲኣኹትኹን በቲኣትኹን ሽኮር ዋላ ክብርቲ ትኹን ካብ ሱዳን ተጠሊቡ በቲኣን በቲኣን ኢሎም ይመፀና ነይሩ እዩ። ሕጂ ንሕና ከዓ ብዝከኣለና መጠን ከዓ ንቁጥብ ንሓብእ ካብቶም ቶሚን እንደገና ንሓብእ። ሓደ ግዜ ዝሓባእ ናይን ክልተ ተረሽዋ ሽኮርሲ ምእንቲ ትቶሚን መፂኡ ከይፍትሸና ኢልናስ ኣብቲ ናይ ፋርማሲ መድሃኒታት ትሕቲ ባኮታት ሓቢእናዮ ውሕጂ መፂኡ ሕጂ በንቂርዋ ነታ ፋርማሲ እዘን ሽኮር ሓፍሓፍ ኢለን ትውቑሑት ፊተወራሪ መፂኦም በቃ ንሕና ምስኣተና ናብቲ ውሕጅ ንሶም ከዓ ንብረት ናይ ሕክምናና ውሕጅ ኣይወስዶን እዩ ኢሎም ግደፍ ተመለሱ እንዳበልናዮም ዕቃታት ነይሩ። ኣትዮም ናብቲ ውሕጅ ኣትዮም ንኩሉ ንብረትና ሓጊዞምና መቸም ኣውፅኢናዮ ዋላ ስቶም ውን ሽዑ ዳርጋ ውሕጅ ወሲድዋ ነይሩ ጠልጠል ኢላ ካብ ውሕጅ እዮም ኣውፅኦም ስቶም ስዒድ። ሕጂ እዘን ሽኮር ሓፍሓፍ ኢለን ወፅአን ካብቲ ትሕቲ ዋ ሽኮር ሽኮር ሽኮር ኢሎም ፊተ ወራሪ ክዓብዱ ደልዮ ምክንያቱስ ዝሓባእናዮ ሽኮር ኢኖ ናሕራይ ኣነ ሓላፊት ስለ ዝነበርኩ ተኸሲሰ ንቤት ፅሕፈት ከይደ ሽኮር ሓቢአን ሕክምና ተባሂሉ ድሓር ግን ተረኣዲ ኢና ምስ በራኺ ምክንያቱ ስ ንሕናሲ ሽኮር ክንሓብእ ከለናስ እተን መሳርፍ ዝውሃባና ናይ 150 ቆልዑት ንቁርሲ ጥራሕየን ንጥቀመለን እቲ ብድሕሪኡ ቆልዓ ኣብይኳ መግቢ ሻህ ተፍልሓሉ ሽኮር በፅቢፅካ ትህቦ ኦኣርኤስ በፅቢፅካ ትህቦ እቲ መንጎ መንጎ ዝኣብይና ናብ ኢንፊዥን ኣይንጎይን ኢና ነርና። ኢንፊዥን ንገዛ ርእሱ ምእንቲ ክንቁጥብ ንግንባራት እውን ሃጓፍ ከይፍጠር ዋላ ይወሃበና ንቁጥበን ኢና ተን ዝተውሃባና መድሃኒት ድን ፋርማሲ ድን ገለ ሽዑ ዘን ሽኮር ምስ ወፃ ሽኮር ሽኮር ተባሂሉ ፍርቂ ፍርቂ ሓቂቁ ፍቲ ሓርየት ማይ ውሕጅ ፈፍርቂ ወፂአን ተን ክልተ ተረሽዋ ተሰጢሑ ዋ ሙሉእ ክፍሊ ሕክምና ሽኮር ሓቢአን ተባሂሉ ዳሕራይ ምስ በራኺ ተረኣሊና ከምኡ ምስ በልክዎ ግን ወዲ ባህታ ከዓ ሕክምና ክትቅፃዕ ኣለዋ ኢሉ ንንዓይኖ ምክንያቱ ትርክበይ ምስቶምቶሚን ነበረ ሽዑ ሕራይ ክንቀፅዓኢና ኢልዎ ከረጋግፅ ሕጂ ወዲ ባህታ መፅእ ሕክምና ዶተሬሳ ተቐፂዓ ዶ እንዳበለ መፅእ ኣነ ከዓ ጎየ ናፍታ ክሽን ይኸይድ ተቐፂዐ እየ ክብሎ ኮፍ ይብል ኣፍታ ምግብና ይስንክት ኣለኹ ተቐፂዐ እየ ምስበልኩ ቀሲኑ ክልተ ሰለስተ መዓልቲ ምስ ረኣየኒ እታ መቕፃዕቲ ግን ሓቂ ዘረባ ይተቐፃዕኩን ምክንያቱ እታ ምክንያት ብቕዕቲ ሂበዮ ንሕና ሸሓት ሂብና ዋላ በረኻ ሓሪቑ ሽዑ መጀመርያ ኣሸሓት ሂብና ሽኮር እንደገዛእናልክንስ ትቁጥባ ከዓ ተሓብኣ ገሊሉና ሞንታ ሓበእናዮ ንዓና ዲና ኢለዮ ወረ 4 5 እዩ ነይሩ እንዳ ኣብ ወርሒ ወርሒ እንዳውፃእና እንዳውፃእና

0: ስለ ንጥቀመሉ እምበር ብዙሕ ኢና ቆጢብና ነርና ኢለዮ ንሓር ግን ተረዲእና ኣይ ተቐጻዕኩን ከምዚ ከ ኣጋጢምና ነይሩ ሕጂ እቲ ኩሉ እቲ ሓንቲ ብፀይትና ድሕሪ ዝናፅነት ዋ ቀዳምነትና ንሕሙማት እንዳልክስ ጥሜት ቀትልክና ነርክ ኢላ ኣስሒቐት ንኸማን ሕጂ ኩሉ ሲ እቲ ዝመፅእ ንብረት ዋላ መድሃኒት ኹን ዋላ መግቢ ኹን ሲ ቀዳምነት ነቶም ቆልዑ ስለ ንህብ ተረፍተሎ ጥራሕኻ ቁልሕ ትብል ስጋ ሕረድ መማየን ከማ ናፍታ ድስ ተፀኒሓትካ ጠቕማዕ ጠቕማዕ ኢልካ ኢኻ ትኸይድ ሕጂ እዚ እዩ ነይሩ እቲ ኩነታት
1: ወተቐድም ከም ዝበለቶ ፀባ ይመፀካ ታወዲ ዓከር ኣላ ተዓደሳ ኣላ ድሓር ግን ኣብ በዓር ዓራርብ ደርሁት እንዳ ደርሁት እንዳሕርሻ ነይሩ ደርሁት ክፈርያ ጀሚረን ሕጂ እንቋዕሖ እንቋዕሖ እውን ይወሃበካ ነቶም ኣንሚክ ዝኾኑ ቆልዑት ነቶም ዝደኸሙ ተደጋጋሚ ዓሶ ዝተሓዙ ቆልዑት ንዓእቶም ሕጂ ብስርዓት ይሽረፈካ እሱ ዋላ ደርሁት እውን ኣብ ሰሙን ብብዝሒ ደርሁት ይመፀና ሽዑብቲ እዋንቲ እውን ንሕና ማለት ካብ ገዛኻስ ኩሉ ሰብሲ ብንእሽቲ እዩ መፅ ሕጂ ሰን ደርሁት ከመይ ከም ትገብረን ከዋ ንጠፈአካ ኣብኡ ከለካ ክሳደን ጥውያ ኣቢልካ ግን ሰሪሕካ ትቦም ሕጂ ምስ መዕባለሲ ቆላሕታ እንዳተገብረ እቲ ዋላ ሙሉእ ውድብ ዋላ ማእከላይ ሕክምና ገለሲ ሕርሻታት ገለመለ እንዳተገብረሲ ኣሕምልቲ ድዩ ገለመለ እንዳመፀ ጉዕ ገለ ብገለ ትረክብ ዝሽጉርቲ ገለ እኳ ብቶም ይንመፀካ ነይሩ እዩ ሕጂ ምስ ግዜ ሲ ለውጢ እንዳተገብረ ክእል እዩ ኣብቲ ኣመጋግባ ናይ ቆልዑት እውን እዚ ፋፋ ፕሮቲን ክመፀና ጀሚሩ እዚ ማርጌሪን ሕጂ እታ ትገርመኒ ሽዑስ መዓልታዊ ሲ ብስርዓት ከምዚ ስኬጅወል ነይሩ ሎሚ እንታይ በልዑት እንታይ ምስሑ እንታይ ይድረሩ ንፅባሒት እውን በቃ መጋቢት ኮንካስ ሎ መዓልቲ እንታይ ኢና ንገብር ብስርዓት ሊስት ኣለካ ሕጂ እቲ ምዕባለ እዩ ዝርእካ ሕጂ ነቶም ቆልዑት ብፅቡቕ ክህነፁ ክሓውዮም ክኸዱ ብፅቡቕ ክዓብሲ ብዙሕ ቃልስታት እዩ ዝግበር ነይሩ
0: ምስታ ምግብና ከብረሃ ዝደለኹ ግን ኣላ ተራ ናይ ዲኤምኬ በዓል ዶክተር ኣዜብሲ ናይ ዲኤምኬ ፋብሪካ በቲ ውድብ ተመስሪቱ ንሕሙማት ንነብሰ ፆራት ንህፃናት ኩሉ እዩ መጊብልና ንውጋኣት ንኩሉ እዩ መጊቡ ዲኤምኬ ናይ ብሓቂ ዓብዪ ተራ እዩ ነይርዎ ናይ ዲኤምኬ ከዓ ምክንያቱ ቆልዓይ ኣብየካ መግቢ ከይድካ ዲኤምኬ ስብቆ ጌርካ ምስ ትህቦ በቃ ጥዑም ከዓ ስለ ዝነበረቲ ዲኤምኬ ዝዳሎ ዝነበረ ሕጂ ተራ ናይ በዓል ዶክተር ኣዜብን ክርሳዕ ይብል

ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየደ ዝቐነየ ውድድራት ፓራስፖርት ዛዚሞም ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊላ ዝተኻየደ ናይ መዛዘም መደብ ብምዕሩግ ኣገባብ እዩ ተፈጺሙ። ኣብቲ ናይ መዛዘም ዕለት ዋና ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪ ህወት ተኸለብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሰሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካይድ ከም ዝቐኒየ ብሽዱሽተ ሃገራዊ ፌደሬሽና ስፖርት ማለት ሃገራዊ ፌደሬሽን ኣትሌቲክስ፣ ሃገራዊ ፌደሬሽን ቅድም ብሽክለታ፣ ሃገራዊ ፌደሬሽን ሰርዓ ቴንስ፣ ሃገራዊ ፌደሬሽን ባይታ ቴንስ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ ውን ንዓይነት ስውራንን ፅማንን ሓዊሱ ውድዳት ከም ዘተግበረ ኣረድዩ። ዶክተር ገብሪ ህይወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቐኒ ስፖርታዊ ውድዳት ኣካል ምጉዳልን ስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ንፀዓሩ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊን ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቡ። ኣብዚ ክካየድ ዝቕኒ ስፖርታዊ ውድዳት እዞም ስዕቡ ዕዉታት እዮም። ኣብ ውድዳት ፓራ ዊልቸር ቀዳማይ ኣስራት ተኽላይ፣ ካልኣይ ሓይላብ ኤልያስ፣ ሳልሳይ በረኸት፣ ራብዓይ ሜሮን ኣስረስ። ኣብ ናይ ፓራ ስታንድ ደቂ ተባዕትዮ ቀዳማይ ተስፋይ ተኽለፅን፣ ካልኣይ ዘርሰናይ ገብረ መስቀል፣ ሳልሳይ ሃብተ ግርግሽ ዓወት፣ ራብዓይ ተኽሊት ወደ ዮሃንስ። ኣብ ናይ ደቂ ኣንስትዮ ቀዳሚይቲ ውህበት ሃይለ፣ ካልይቲ ናጽነት ኣስካለ፣ ሳልሰይቲ ሰላማዊ ተስፋ ሚካኤል፣ ራብዒቲ ድማ ታሪክ ተስፋ ሚካኤል። ኣብ ናይ ፁማ ናይ ደቂ ተባዕትዮ ቀዳማይ ሜሮን ሃብታብ፣ ካልኣይ ኣስመሮም ዕቑባዝጊ፣ ሳልሳይ ዳንኤል ቴድሮስ፣ ራብዓይ ፋኑኤል ገዛይ። ኣብ ናይ ደቂ ኣንስትዮ ድማ ቀዳመይቲ ቡሽራ ኢብራሂም፣ ካልአይቲ ኢየሩሳሌም ተስፋ ሚካኤል፣ ሳልሰይቲ ሳራ የማነ፣ ራብዒቲ ሲና ፍረዝጊ። ኣብ ናይ ፓራ ኣትለቲክስ ምስንምልከት ኣብ ናይ ፁማን 100 ሜትሮ ደቂ ኣንስትዮ ቀዳመይቲ ኑራ ዓብደላ፣ ካልአይቲ ዲያና ተስፋይ፣ ሳልሰይቲ ሄርሜላ ተኽለ። ኣብ ናይ ደቂ ተባዕትዮ ቀዳማይ ኣምባሳጀር ካሕሳይ፣ ካልኣይ ሄርሞን ንጉሰ፣ ሳልሳይ ሳምሶም ዳዊት። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚት ኢየሩሳሌም ተስፋ ሚካኤል፣ ካልኢቲ ኣርሴማ መብራቱ፣ ሳልሰይቲ ሳራ የማነ። ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ መሓመድ ሓመድ፣ ካልኣይ ዳንኤል ቴድሮስ፣ ሳልሳይ ሜሮን ሃብቶም። ኣብ ናይ ስንኩላን ምስንምልከት ኣብ ናይ 400 ሜትሮ ቀዳማይ ፊልሞን ግርማይ፣ ካልኣይ ሙሉ ብርሃን ኣድሓኖም፣ ሳልሳይ ትኽለስ እዩ። ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ቴድሮስ ኣረጋይ፣ ካልኣይ ጴጥሮስ ሳሙኤል፣ ሳልሳይ ቤንሁር ማእከለ። ኣብ ናይ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ተስፋይ ወተኽለ፣ ካልኣይ ትኽሊት ኪዳነ፣ ሳልሳይ ድራር ዕቑባ ማርያም። ኣብ ናይ ዓይነ ስውራን ዝተኻየደ ውድዳት ፓራ ኣትለቲክስ ምስንምልከት ኣብ ናይ 100 ሜትሮ ደቂ ኣንስትዮ ቀዳመይቲ ናስራ ጣህር፣ ካልአይቲ ሳማያ እስማዒል፣ ሳልሰይቲ ሓሊማ ሳልሕ። ኣብ ናይ ደቂ ተባዕትዮ ቀዳማይ ኤስሮም ርእሶም፣ ካልኣይ ዓብዱ ዳውድ፣ ሳልሳይ የማነ ኣርኣያ። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚ

ኢትፊር የማነ ካልቲ ሚራ ሚካኤል ኣብ ተመሳሳሪ ሕቀት ናይ ደቂ ተባዕትዮ ቀዳማይ ሃብተ ርእሶም ሰምራብ ካልኣይ ዮናታን ጎይቶም ሳልሳይ ቤንሆር ገብሪ ህወት ኣብ ናይ 400 ሜትሮ ደቂ ተባዕትዮ ቀዳማይ ሓመድ ዓብደላ ካልኣይ ቃልኣብ ዓንዱ ሳልሳይ ሄርሞን ዞሚ ኣብ ውድድራት ፓራ ዊልቸር ውድድራት ቴንስ ምስንልከት እዚ ውድድር ኣብ ክልተ ምድባት ተኸፋፊሉ ክካየድ እንከሎ ኣብ ምድብ ሀ ቀዳማይ ድራር ዕቑባ ማርያም ካልኣይ ሃይለ ንጉሰ ሳልሳይ ኣንጎሶም ሃይለ ኣብ ናይ ምድብለ ቀዳማይ ጴጥሮስ ሳሙኤል ካልኣይ ዮናስ ሃይሉ ሳልሳይ ሰሚር ዮሃንስ ኣብ ናይ ፓራሳይክሊን ናይ ኢድ ስንክልና ካሕሳይ ተኽለ ክዕወት እንከሎ ካብ ብርኪ ንታሕቲ ስንክልና ዘለዎም ተቐዳድንታብ ዘካየዶ ውድድር ቀዳማይ ኣድም ዮሃንስ ካልኣይ ተስፋ ሚካኤል መጎስ ሳልሳይ ኣረጋይ መብራቱ ካብ ብርክን ላዕሊ ስንክልና ዘለዎም ተቐዳደምቲ ዘካየደ ውድድር ድማ ዞም ስዕቡ ዕዉታት እዮም ቀዳማይ ተኽሊት ዮሃንስ ካልኣይ ዳንኤል ተኽሉ ሳልሳይ ዝርእሰናይ ገብረ መስቀል ኣብ ናይ ኩዕሶ እግሪ ፆማ ናብ መንጎ ዞባታት ውድድር ዝተኻየደ ክኸውን ጋንታ ዞባ ደቦብ ሻምፒዮን ክትከውን ከላ ካልኦት ዞባ ዓንሰባ ሳልሰይት ድማ ዞባ ማእከል ብምዃን ዝተዳልወለን ሽልማት ተቐቢለን ኣብ ፀወታ ጎልቦል ኣብ መንጎ ዓይነት ሱራን እውን ተኻይዱ ነይሩ እዩ በዚ መሰረት ኣብ ናይ ደቂ ኣንስትዮ ቀዳሚቲ ጋንታ ዳላ ኮይና ክትዕወትን ከላ ዝተዳለወትላ ዋንጫን ወርቂ መዳልያን ክሽለም ካልይቲ ጋንታ ኣስመራ ብምዃን ተሸላሚት ብሩ መዳልያ ኮይና ኣብ ናይ ደቂ ተባዕትዮ ቀዳሚቲ ጋንታ ናቕፋ ሻምፒዮን ክትከውን ከላ ዋንጫን መዳልያን ተሸሊማ ካልይቲ ጋንታ ኣምባሃራ ተሸላሚት ብሩ መዳልያ ሳልሴት ድማ ጋንታ ዓረር ተሸላሚት ናሓስ መዳልያ ኮይና ኩሎም ዕውታ ስፖርታውያን ተሸለምቲ ዋናጩ መዳልያታት ከምኡ ድማ ገንዘባዊ ሽልማት ክኾኑ ከለዉ ንሽልማቶም ካብ ኢድ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብን ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኸለን ተቐቢሎም ኣምባሳደር ዘመደ ተኸለ

0: እምዘሎ ኣረጋጊጹ። ዝኸብርኩም ተዓዘብቲ ምስ ስፖርታውያንን ኣካየድቲ ናይዚ ውድድርን ዝተኻየደ ሓፂር ቃለ ምሕትታት ናባኹም ነቕርቦም ፈልማ ግን ምስ ፀሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽለ ዝተኻየደ ቃለ ምሕትት ከነቐድም።
1: እዚ ካብ 218 ክሳብ ሕጂ ኣብ ውሽጢ እቲ ፓራኦሎምፒክ ኮሚቴ ከም ዋና ፀሓፊ ኮይኑ ይሰርሕ ኣለኹ።
0: ሕራይ እዚ ኣብ ናይ ሎሚ ዓመት ወይ ከዓ ዝቕነ እዚ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ቅነ ስፖርት ናይ ፓራ ኦሎምፒክ ከካየድ ቀኒ ሎ እንታይ እቲ ዕላምኡ መብሪ ክትበኒ?
1: ሓደ ካብቲ ዕላማ ናይዚ ፓራስፖርትስ ዊክ ትበሃል ብዝተኻለ መጠን ወይ ከዓ እዚ ቅነ ስፖርት ስንኩላን ኢልና ንገልፆ ብዝተኻለ መጠን እቶም ኣብ ብሰንኪ ዘጋጠሞም ዝተፈላለየ ዓይነት ስንክልና ኣብ ገዛ ተደሪቶም ነብሶም ኣብ ስፖርት ከምዘይፃወቱ ዘእመንዎ ካልእ ኣማራፂታት ናይ መዘናግዒ ክርኽቡ ኣብዚ እውን ናታቶም ታለንት ኣርዮም ኣብ ዝመረፅዎ ዓይነት ስፖርት ተሳቲፎም ክዕወቱ ከም ዝኽእሉ ንምግላፅ እዩ። እዚ ከዓ እቲ ናይ ፓራስፖርት ሓደ ካብቲ ታርጌትናቱ ብዝተባሃለ መጠን ኣብ ውሽጢ ሓደ ሃገር ዝነብሩ ስንኩላ ኣብ ውሽጢ እቲ ዝካየድ ስፖርታዊ ንጥፍታት ተራቦም ክህልዎም ኣብኡ ጥራይ ደይኮነ ንኣም ጥራይ ደይኮነ እቲ ኣህጉራዊ ክሳያ ኣብ ኣህጉራዊ ውድድራት እውን ክሳትፎ ከም ዝኽእሉ ክርድኡ ብዝተባሃለ መጠን ሕጂ ነቶም እቲ ብዘለዎም ሕፅረት ምንቅስቓስ ሕፅረት ናይ ምስማዕ ፀገም ናይ ምርኣይ ፀገም ዘለዎም ግን ኣብ ስፖርት ንክመፁ ዝግበር ጎስጓስ መጓሳጎስ ክኮነና ንገብሮ እዩ።
0: ሕራይ እዚ ክትገልፆ ፀናሕካብ መግለፂ ኣቦቱ እናሃለወ ብዞባታት ደረጃ ንኡስ ጨናፍር ኣለዋ ዶ ንሳትን ከ ውድዳት የካየዳ ዶ እዚ ሃገራዊ ኮሚቴ ክሳብ ታሕቲ ወሪዱ ስራሕ ዘካየዶ ብዛዓመ እዚ እንተሎ ኣሕፂርካ መብሪ ክትበኒ?
1: ኣብ ደረጃ ዞባታት ዝወረደ የብልናን ግን ካብ ዞባታት ናብዚ ውድድር መፂኦም ዝሳተፉ ኣለዉ። ኣብ ኣትለቲክስ ኣለዉ፣ ኣብ ቴብል ቴኒስ ኣለዉ፣ ኣብ ናይ ፉትቦል ፀወታ ናይ ፅሙማን ኣለዉ። ንኣብነት ኣብዚ ሕጂ ክካየድ ዝቕነ ናይ ፓራኦሎምፒክ ዊክ ናይ ፅሙማን ናይ ኩዕሶ እግሪ ፀወታ ኣብ መንጎ 4 ጋንታታት ዞባ ማእከል ዓንሰባን ደቡብን ክካየድ ቀኒ ዞባ ደቡብ ነቲ ስራሕ ስዒሮም ኣለዉ። ስለዚ ኣብ ዞባታት ኣለዎ፣ ግን ኣብ ውሽጢ እቲ ዞባታት ናይ ፓራኦሎምፒክ ንጥፈት ኣይካየድን ኣሎ። ምክንያቱ እቲ ማሓውር ንታሕቲ ገፁ ንክብሪ ብዙሕ ነገራት ስለ ዘድልዮ ሓደ ካብኡ እዚ ንሰርሖ ዘለና ማለት እዩ። እዚታት ነቶም ዘለዎም ብቕዓት ኣለልዮም ኣብ ውሽጢ ስፖርት ከም ዝሳተፉ ዘለዉ ሰባት ኣለሊኻ ከም ዝሳተፉ ጌርካ ሰብን እቲ ትሕቲ ቅርፅን እቲ መሳለጥያታትን ኩሉ ተተረኪቡ ኣብ ዞባታት ንምጅማሩ ፀገም ዝበሃል የለን።
0: ራይ ምናልባት ኣብዚ ናይ ዝዓመ እዚ እቲ ሃገራዊ ኮሚቴ ካብ ዝሰርዖ እውን ክኸውን ይኽእል እዩ ስልጠናታት ከምዚ ዓይነት ውድዳት ይስራዕ እንድሕር ተሎ ስምብራት ምእንቲ ክገድፍካ ብፍልጠት ዝተደገፈ እንተኮይኑ ኣዝዩ ኣድማዒ ይኸውን እዩ ሞ ንስልጠናታት ዝምልከት ዝተሰርሐ እንተሎ ኸ
1: ንስልጠናታት ዝምልከት ሕጂ እዘን ኣብ ውሽጢ እዚ ዝካየድ ዘሎ ንጥፈታት ኩለን ዘን 6 ፈደረሽናት ኣብ ትሕቲ ናይ ማሓወር ፀገም ስንክልና ዘይብሎም ወይ ከዓ ኤብልድ ንብሎም እዞም ጥዑያት ፀገም ዘይብሎም ፌደሬሽናት ቴብል ቴኒስ ኣለዉ፣ ባድሚንተን ኣለዉ፣ እዚ ናይ ኣትለቲክስ ኣለዉ፣ ከምኡውን ባስኬትቦል ኣለዉ። እዚኣቶም ሕጂ ኣብ ውሽጢ እቲ ተን ህልዋት ፌደሬሽን ኣብ ዝተሓቁ እምበር ነብሱ ዝኽኣለ ፌደሬሽን የብሎም፣ ግን ኣብ ውሽጢ እተ ናይ ኖርማል ቦዲ ስትራክቸር ዘለዎ ኣብ ውሽጡ ተሓቂፎ እዮም ዝኽዱ ዘለዉ ማለት እዩ። ሕጂ ነዚ ብዝምልከት ቀፃሊ ስልጠናታት ይካየድ፣ ባድሚንተን ስልጠናታት ይካየድ፣ ቴብል ቴኒስ ይካየድ፣ ባስኬትቦል ይካየድ፣ ግራውንድ ቴኒስ ይካየድ፣ ኩሉ እዚ ናይ ጎልቦል ዝበሃል ኩሉ እዚ ኣብ ኩለን ተን ዓይነት ንጥፈታት ኣብ ኩለን ብዓቕሙ እቲ ናይ ትሬኒንግ መደባት ይካየድ እዩ ቀፃሊ ንሱ ስለ ዝኾነ ካ ካብ ዓመት ዓመት እቲ ለውጥታት ናራናርክና ብቁፅሪ ይኹን ብዓይነት እዚ ሕጂ ቀሪቦሞ ዘለዉ እቲ ታለንት ወይቲ ብቕዓት ናይ ትኽእለ ኣብ ፅቡቅ ደረጃ መፅኣሉ ኢልናንኣምን ማለት እዩ።
0: እዚ ዝካየድ ዘሎ ውድድር ነቲ ሕጂ ኣብ ቅድሜና ዘሎ ናይ ኦሎምፒክ ውድዳት እውን ከም መዳለ እውን ኣብኡ ዘለካ ናብ ካልእ ማለት ዘሕልፈካ ብቕዓት ምስ ካልኦት ሃገራት ተጋጢምካ ውን ዝርከብ ብምዃኑ ኣብዚ ዝተረኣየ ነገር ንቐፅ

0: ቃል ዝተሓስበሉ እንታይ ኣለዎ?
1: ሕጂ ንኣብነት ናይ ኣትለቲክስ ክንወስድ፣ ኣትለቲክስ ሓያል ናይ 100 ሜትሮ ዝወዳደሩ ዝጎዩ ኣለዉ። ሕጂ ደረጃታት ኣለዉ። መጀመርያ ኣብቲ ስፖርት ዳታ ማኔጅመንት ሲስተም ናይ ወርልድ ኣትለቲክስ ክኣት ኣለዉ። ድሕሪኡ ክላሲፋይ ክኾኑ ኣለዎም። ኣብ መጨረሻ ላይሰንስድ ኮይኖም ኣብቲ ውድድራት ክሳተፉ ክእሉ። ሕጂ ግን ዳርጋቲ ንሪኦ ዘለና ሚኒመም ኤንትሪ ስታንዳርድ ኢሎም ዝገልፅዎ ኣብቲ ጥቑ ዝበፅሑ ኣሎ ኣብቲ ጥቑ ዝበፅሑ ኣለዉ። ብሰከንድ ዝተዓቂኑ ግን ተስፋ ዝህብ ነገራት ከም ዘለዎ ንርኢ ኣለና ኣብ ኩሉ ዓይነት ማለት እዩ።
0: ኣንገሰት ናይ ሎሚ ማለት እዚ ሰሙን እዚ ውድዳት ፓራኦሎምፒክ ክፅወት ቀኒ ኢሎ ስኹውን ተሳታፊት ይኽ ነርኪ እስከ ከመይ ረኺብክዮ እዚ ክካየድ ዝቕኒ ሃገራዊ ውድድር
2: ዝፅወጣ ኣዝዩ ፍሉዩ ኣስታት ንሓደ ወርሒ ተኻይዱ ብሰለስተ ዓይነት ስፖርት ሰለስተ ዓይነት ስፖርት እዩ ነይሩ። ጎልቦል፣ ኣትለቲክስ ኤንድ ቼስ ካ ነይሩ ማለት እዩ። እቲ ጎልጎል ኮ ኩሉ ግዜ ንፃወቶ ነርና ኢና። እቲ ኣትለቲክስ ኤንድ ቼስ ግዳ ከምዚ ኣብ ፍሉይ ግዜ ኣብ ከምዚ ሕጂ ኢና ንፃወቶ እምበር ደይሊ ንፃወቶ ኢና ማለት እዩ። እታ ጎልቦል ንብላ ከዓ ከምዚ ረኣናዮ ብዳርባ ኩዕሶ ብኢድያ ትፃወት ሰለስተ ብሰለስተ ኮንካ ማለት እዩ። ትፀወታ ግን ብጣዕሚ ኣዝዩ ፅቡቅ እዩ። ዓይነስ ውርስኒ ካብቲ ካልእ ዓለም ውፅኡ ኣብ ስፖርት ክኣት ንከሎ ንነብሱ ከመይ ይረኽቦ ኣብኡ ትረዲኻኒ ኣብ ሓደ ነገር ኣይዞሌት ዝኸውን ስኒ ኣብ ስፖርት ክኣት ንከሎ ብጣዕሚ ወላትናቱ ስምዒት ከማልሲ ናብ በለይ ዝኸይድ ፅቡቅ እዩ ማለት እዩ። ብጣዕሚ ፅቡቅ ነይሩ።
0: እሞ እንታይ ኣሎ ትህብዮ ርእቶ ንቐፃሊ ከመይ ክትሓዝ ዘለዎ ዝጎደለ ነገር ኣሎ እሞ ክምላእ ትብልዮ ተሊኪ?
2: ኣነ ሕጂ እንታይ እየ ዝብል ስፖርቲ ብዓይነ ስውራን ስኒ ተጀሚሩ ዳኣ እምበር ናብቲ ዝድለ ብቕዓት ኣይበፅሐን ደሎ ሕጂ እግሪ ዝተክል ዘሎ ክብል ይደፍር ማለት እዩ። ስለዝኾነ ኸ ኣብ ናቱ ዓውዲ ንናቱ ዘድልዮ ነገር ኣሎ። ስፔሻሊ ሕጂ ኣብ ናይ ጎልቦል ኩዕሶ የድሌካ፣ እቲ ዕድቂ ናይ ኢድ ናይ ብርኪ እቲ ማልያ ንባዕሉ የድሌካ። ኣብ ቼዝ እውን እቶም ዓይነ ስውራን ቦርድ ወይ ድማ ኤርያ መፃወቲ ትሬኒን መግበሪ ገለ የድልዮም እዩ። ኣትለቲክስ ክኸውን ከሎ ከዓ ነቶም ዓይነ ስውራን ጎየይቲ ስሒቦሞም ወይ ድማ ሓጊዞሞም ዝኸዱ ሳይትድ ኣትለቲክስ ከዓኒ ገለ ስልጠናዊ ገለ ክወሃቦም ክኽእል ኣለዎ ማለት እዩ።

0: እሞ ናይ ሎም ዓመት ክካየድ ዝቕኒ ሃገራዊ ውድድር ቅነ ፓራኦሎምፒክ ከመይ ተሳቲፍካ? ብምንታይ ዓይነት ስፖርት ኢኻ ተወዳዲርካ?
1: ሰለስተ ዓይነት ተዋዲረ፣ ሓንቲ ኣብ ቴኒስ ቴብል፣ ሓንቲ ድማ ባድሚንተን፣ ሓንቲ ኣብ ባይስክል ማለት እዩ። ስለ ኣብ ሰለስቲ ተፃዊተ፣ ኣብ ሰለስቲ ኸዓ ካልኣይ ካልኣይ ወፅኦ ማለት እዩ። ስለዚ ፀወታ ፅቡቅ እዩ ነይሩ ብጣዕሚ። ስንኩላን ከዓኒ ፀሎት ሆንኮን ከዓ ተስፋ ገብር ንዓና ርኦም ከዓ እቶም ካልኦት ንኣሽቱ ኣብ ዝተፈላለየ ቦታት ተሓቢኦም ዘለዉ ወፂኦም ምሳና ክነጥፉ ኣብዚ ከዓ ንሕና ነታውዖ ምርኣያ ንሕና ብካልእ መንገዲ። ስለዚ ነቲ ኮሚሽን ስፖርት ድማ ነመስግኖ ንዓና ከምዚ ገይሩ ቆልሕታ ምግባር ብዓብዪ ግን ኣብዚ ገለገለ ሕፅረታት ስለ ዘለና ናይ ብሽክለታ ብሽክለታ ፀገማት ኣሎ፣ ቦታ መቃዳሚ ፀገም ኣሎ። እቲ ግዜ ከዓ ይነውሓና ሓና ትሬኒንግ ገብር ከለና ፀወታ እንትርአ ደርኢና ኢና ነቲ ሰብ ንፀሉ። ስለዚ ፅልዋና ክዓቢ ምእንቲ ካብ ዘለና ላዕሊ ምሳናሲ ኣብ ንረአየሉ ቦታ ማለት ሕጂስ ኣብቲ በረኻ ንገብሮ ቦታ ሲ ድርኤካ ሰብ የለ ዋላ ንዓውንቲ ቦታ ወይዘር እውን ኣይጥዕምን እዩ። ኣብዚ ከተማ እንትኮይንካ ግን ካልእ ሕፅረታት ዘሎ ናይ ብሽክለታ ናይ ባድሚንተን ናይ ቴኒስ መሳርሒታት ተረኪብና እውን ኤርትራስ ህያብ ናይ ስንኩላን ኣለዋ ናይ ኩናት ኣለዋ ናይ ሓደጋ ኣለዋ ባህርያው ኣለዋ። ስለዚ ህዝቢ ስለ ዘለና ሓና እንተ ኣብዚ ፀወታ እዚ ክመፁ ይኽእሉ እዮም ግን ክነርኢ ኣለና ዕድላት ከዓ ክርከብ ኣለዎ። ኣብዚ ሓፀሪ ግዜ ክኸውን ኣሎ ፀወታታ ሲ ክነዊሕ ይብሉን። ስለዚ ኣሕና እዚና ንብሎ
2: ኣብ ኣርባዕተ ዓይነት ፀወታ ተሳቲፈ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ከምኡ ከዓ ባስኬት ተሳቲፈ ኩሉ ዘፍቅሮ ፀወታ እዩ። ንኩሉ ከዓ ተደጋጋሚ ፃወቶ ብጣዕሚ ፅቡቅ ውዒልና ከምዚ ዓይነት ብሸት ኣይተረኣየን ከምዚ ብጣዕሚ ደስ እናበለኒ ካብዚ ንላዕሊ በሪክና ክንቅፅል ከዓ ተስፋ ገብር። እዚ ባስኬት ተፃዊትና ባስኬት ብጣዕሚ ፅቡቅ ነይሩ። ሕጂ ከምቲ ቀደም ዝነበርናዮ ንክንመፅእ ሓደ ፋሲሊቲ ናይተን ዓይነት ሽግለታ ፀወታናስ እዚ ይኮነን ነይሩ። ሕጂ ከዓ ፅቡቅ ምጅማር ንዝለዓለ ዓይነት ፀወታ ክንርኢ ወይ ከዓ ክንቅፅል ከዓ ተስፋ ገብር። ኩሉ ዓይነት ተፃወታይ ከዓ ክስዕቦ ይምነየ ምክንያቱ እዚ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ኩሉ ዓይነት ፀወታ ሲ ብጣዕሚ ተባሃጊ ፀወታ እዩ። ብዙሓት ክስዕብዎ ከዓ ይምነ በዚ ኣጋጣሚ እዚ።

0: ኣራይ ወልደዝጊ ገብረ ካል ይበሃል። ካብ ሃገራዊ ማሕበር ፅቡማን ኤርትራ ኣብዚ ከዓ ናይ ስፖርት ኣዋሃት ኮይነ ተሓጋገዝ ኣለኹ ማለት እዩ።
1: ራይ እዚ ክካየድ ዝቐኒየ ሃገራዊ ቅነ ናይ ፓራ ኦሎምፒክ ከመይ ረኺብኩሞ? ከመይ ከተሳቲፎም እቶም ስፖርታውያን?
0: እዚ ናይ ፓራ ኦሎምፒክ ብጣዕሚ ፅቡቕ ነይሩ። ምክንያቱ ስንኩላን ከም ኩሉ ሕብረተሰብ ተወዳደርትን ኣፍሬይትን ዝኾኑሉ ባይታ ተፈጢሩ ኣሎ። ስለዚ ስንኩላን ዘይኮኑ ብቑዓት ክኢላታት ኣብ ኩሉ ሃገር ይኹን ኣብ ሂወቶም ክመርሑን ከፍርዩን ዝኽእሉ ዜጋታት ምዃኖም ዘመስከረ ውድድር እዩ ነይሩ። ስለዚ ፓራኦሎምፒክ በዚ ኣጋጣሚ ብጣዕሚ ፅቡቅ መደባት ስለ ዘዳለዉ ኩለን ማሕበራት ስንኩላን ድማ ስለተሳተፈ ብጣዕሚ ፅቡቅ ነይሩ። ስንኩላን ኣብ ገዛ ጥራሕ ኮይኖም ካብ ኩሉ ሕብረተሰብ ካብ ስራሓት ዝተርፉ ዘይኮኑ ማዕረ ኩሉ ዝሰምዕን ጥዑይ ዝበሃል ሕብረተሰብን ማዕረ ዝቕፅሉን ዝሰርሑን ደፍርዩን ምዃኖም ዘመስከረ ውድድር እዩ ነይሩ።
1: ራይ እሞ ኣብ ቀጻሊ ክምላእ ኣለዎ ትብሎ ነገር እንተሎ ዕድል ክህበካ?
0: እዚ ፓራኦሎምፒክ ዝኸዶ ዘሎ ፅቡቕ መርኣያ ንኩሉ ሕብረተሰብ ከነቅሕን ክጉስጉስን ዝኽእል ባይታ ፈጢሩ ኣሎ። ብሕጂ ድማ ኩሎም ስንኩላን ብሃገር ደረጃ እዚ ኣብ ኩሉ 6 ዞባታት ዝሰፍሓሉን ኣብ መራኸቢ ብዙሃን ኣብ ኤርቲቪ ኣብ ሬድዮ ቴሌቭዥን ኣብ ካልእ ዝተፈላለየ መደባት ድማ ብሰፊሕ መደባት ተሰሪሕሉ ሕብረተሰብና ድነቕሓሉን እቲ ሓበሬታት ዝርግሓሉን ኩሉ ሕብረተሰብ ድማ ኣብዚ ዓውዲ ስፖርት ዝነጥፈሉን ክሰፍሕን ተስፋ ኣለኒ። እሱ እቲ ካልእ ሕብረተሰብና ንኩሉ ስንኩል ብማዕረ ዝሕብሕብን ዝሕግዝን ሕብረተሰብ ንቑ ሕብረተሰብ እዩ ዘለና። ብሕጂ ድማ እቲ ስንኩል ተሳታፊ ጥራሕ ክኸውን እየ ድሕብር።
1: ዝኸበርኩም ተዓዘብቲ ብዛዕባ ፀብፃብ ፓራስፖርት ናይ 2026 ዝተኻየደ መደብ እዚ ይመስል። ስለ ምክታልኩም ኣዝና ነመስግን። ምስ ተረፉ መደባት ስንሓድገኩም ብወገናገን ሰላም።

تعال هيا.

God have mercy upon us.

መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ስለምክታልኩም ኣዚና ነመስግን። ኣብ ከተማ ከረን ቅድሚ ክልተ ሰሙን ብሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተወዲቡ ክካየድ ዝቐኒ ውድድር ሻምፒዮን ክለባት ኤርትራ ናይ ደቂ ተባዕትዮ ናይ ዓመት 226 ብዓወት ክለብ ዞባ ማእከል ዝኾነት ኣልታሕሪር ከም ተዛዘመ ይፍለጥ እዮም። ጋዜጠኛ ኣሚር ዓሊ ብዛዕባ እቲ ዝተኻየደ ውድድር ኣመልኪቱ ዘዳለዎ ፀብጻብ ስዒቡ ክቕርብ እዩ። ሰናይ ምክታል

ውርድራት ክለባትና እንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ካብ 20 ነሓሰ ክሳብ 4 መስከረም ኣብ መዲና ኩዕሶ እግሪ ኤርትራ ከተማ ክረን ኣብ ምክያድ ፀንሐ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝሓለፈ ዓርቢ 4 መስከረም ብዓወት ክለብ ኣልተሕሪር ምዛሙ ዝዝክር እዩ እዚ ዝሓለፈ ሰሙን ኣብ ከተማ ክረን

0: ሰዛዘመ ሻምፒዮን ክለባት ኤርትራ ነቲ ኣብ መንጎ ዞባታት ዘሎ ናይ ዓቕምን ብቕዓትን ጋግ ብግልፂ ዘርኣየ ፍጻመዩ ሰኒዶ ናይ ዞባታት ክለባት ምስ ኩሉ ናይ መሳለጥያን ናይ ስሩዕ ውድድራት ሕፅረታትን ልዑል ተወፋይነትን ናይ ዓወት መንፈስን ብምስናቕ ብሉፃት ተፃወትተን ሒዘን ቀሪበን እየን። ይኹን ግን እቲ ኣብ መንጎተን ኣብ ቀጻልን ስሩዕ ውድድራት ዝርከባ ክለባት ዞባ ማእከልን እተን ብሕፅረት ውድድራት ዝተሃስያ ናይ ዞባታት ክለባትን ዝነበረ ናይ ብቕዓት ፍልልይ ኣብቲ ናይ መወዳእታ ውፅኢቱ ተንፀባሪቕ እዩ። እዛ ሃገረ ውድድር ነቲ ኣብ ዞባታት ዘሎ ዘይተተንከፈ ዓብዪ ናይ ስፖርት ዓቕሚ ዘብርህ እኳ እንትኾነ ብኻልእ ወገን ስድራ ቤት ኩዕሶ እግሪ ሃገርና ቆላሕትኦም ናብ ዞባታት ከዝሩ ከም ዝግባእ ዘተሓሳስብ ናይ መበገሲ ምልክት እዩ። እዚ ውድድር እዚ ኣብ መላእ ዞባታት ዘሎ ዘይተተንከፈ ናይ ኩዕሶ እግሪ ተውህቦ ብግልፂ ዘርአየ እኳ እንትኾነ ብኣንጻሩ ድማ ነቲ ንዓመታት ክዝረበሉ ዝፀንሐ ኣብ መንጎ ናይ ሓሙሽተን ዞባታትን ናይ ዞባ ማእከል ክለባትን ተፈጢሩ ዘሎ ጋግ ብግልፂ ዘርአየ ውድድር እዩ ተንፀባሪቑ። ኣብ ደሎም ዓመት ውድድር ናይ ዞባታት ክለባት ዘረኣዮ ናይ ምቅላስ ዓቕምን ብሉፅ ተውህቦን ምስ ናይ ዝሓለፈ ዓመታት ክነፅርን ከሎ እቲ ኣብ መላእ ሃገር ዘሎ ናይ ኩዕሶ እግሪ ተስፋ ክሳብ ክንደይ ህያው ምዃኑ ዘርኢ እዩ። ይኹን ግን እቲ ውፅኢት ከምቲ ናይ ቅድሚ ሕጂ ኩሉ ናይ ፍርቂ ፍጻመ ኮታታት ብክለባት ዞባ ማእከል ክትሓዝን ዋንጫ ክትውሰድን እቲ ዓመታዊ ዝለዓል ሕቶ ከም እንደገና ክልዓል ግድነት ኮይኑሎም
1: ሻምፒዮን ክለባት ኤርትራ ብጣዕሚ ጽቡቕ ነይሩ። ናይ ብሓቂ ኣብ ዞባ ዓንሰባ ምክያዱ ድማ ነቲ ንፅበየ ዝነበርና ናይ ህዝቢ ደገፍ ንምርካብ ሓያል ተወዳዳርነት ክህልዎ ኢልና ሓሲብና ነርና። ከም ተፅቢድና ድማ ናይ ብሓቂ ባህደብል ሻምፒዮን ኢና ኣካይድና ክንብል ንኽእል ማለት
2: እዩ። ሓፈሻዊ ክረአ ከሎ እቲ ውድድር ፅቡቕ እዩ፣ ግን ክተነፅሮ ከለ ከዓ ቁሩብ ለማዓመት ዝተወሰነ ጋንታታት ድኸም ዝበላ ተዓዚበ ኣለኹ ማለት እዩ። በዓላት ዓባይ ክለብ ደንደን ከም ውልቂ ክርኢ ከለኹ ቁሩብ ደኺማ ኣላ በዓላ ከም በዓላ ተሓሪር ከዓ ዝያዳ ዝተመሓሻሉ ጋንታታት ርኢና ኣለና። ካልእ ጋንታታት ናይ ዞባታት ድኽመታት ደኺማን ብዓብዪ ናይ ዞባ ዓንሰባ ጋንታታት ተወዳደርቲ ዝነበረ ኣሎ ዓመት ቁሩብ ድኽመታት ርኢና ኣለዋ። ስለዚ ሓፈሻዊ ክርኢ ከሎ ካብቲ ዝነበረ ቁሩብ ድኽመታት ደኸም ኢሉ ተዓዚበ ኣለኹ ማለት እዩ።
3: እዚ ቻምፒዮን ክለባት 26 ብጣዕሚ ፅቡቕ ብብዝሒ ክለባት ዝተሳተፎ ውድድር እዩ ማለት እዩ። ካብቲ ፍሉይነት ሓደ እቲ ብዝሒ ተን ተሳተፍቲ 12 በፂሑ ማለት እዩ፣ ሓደ ካብቲ ፍሉይነት ማለት እዩ። ካልእ ኣብዚ ብዙሕ ፍሉይነት ኣለዎ። ኣብ ከተማ ክረን መዛዘሚ ገለ ክግበር ሓደ ፍሉይ እዩ። ህዝቢ ተዓዘብቲ ዝበዝሖ ሓደ ካብቲ ፍሉይነት ናይ እዚ ካልእ እቲ ሃገራዊ ፌደሬሽን ኣቀራርቡ እቲ ኦርጋናይዜሽን ኣወዳድባ ውድድርን ስነስርዓትን ኣብ ግዜኦም ኩሉ ነገራት ብፅፉፍ ዝገበርዎ ሓደ ካብቲ ፍሉይነት ከድንቆም ዝደለና ኣነ ማለት እዩ።
0: ምስ ዓበይቲ ክለባት ዞባ ማእከል ፊት ንፊት ንምግጣም ንናይ ዞባታት ክለባት ብፍላይ ድማ እንተፃወተን ቀሊል ፈተና ኣይነበረን። ይኹን እምበር ነቲ ዘለዎም ናይ መሳለጥያ ናይ ስሩዕ ውድድራትን ሕፅረታት ብትብዓትን ብሉፅ ቴክኒካዊ ብቕዓትን መኪቶም ኣብ ቅድምተን ብሉፃት ክለባት ሃገርና ዘይሐከኽ ናይ ተወዳዳርነት መንፈስ ኣንፀባሪቆም እዮም። እዚ ድማ እዩ ነቲ ውድድር ፍሉይ ቃና ዝሃቦም።
2: እዚ ጋንታና ፅቡቕ ናይ ውድድር መንፈስ ያርያ ማለት እዩ። ክረአ ከሎ እውን እቲ ብቕዓታት ኣብ ፅቡቅ ደረጃ እዩ። ምስ ናይ ዞባታት ዞባ ማእከል ክተነፅሮ ከለካ ግን ቁሩብ ድኽመታት ኣለና። ንሕና ጥራይ ዘይኮነስ ሓፈሻዊ ኩለን ዞባታት ድኽመታት ኣለዎን። ናትና ዝያዳ ግን ቁሩብካ ዝሃሴና ነገራት ኣለዎ ማለት እዩ። ክንመፅእ ከለና ኩሉ ግዜ ሓደ መዓልቲ ምስ ተረፈ ኢና ንመፅእ ናብቲ ውድድር ቀፃሊ እጂ እዚ ከዓ ኣብቲ ተፃወቲ ብዙሕ ሃሳይ ዘመፅእ ጉቡእ ዕረፍቲ ከይገበሩ ጉቡእ ኩነታት ኣየር ከይተላመደ እዮም ናብ ውድድር ዝኣትዉ። እዚ ሕጂ ቁሩብ ድኽመታት ኣሎ ማለት እዩ። ትካልእ ግን ብውልቂ ተፃወቲ ግን ፅቡቅ ናይ ውድድር ክስታይ ዘርኣየ ማለት እዩ ተፃወቲ።
3: ኣብዚ ናይ 26 ውድድር ጋንታና ጋንታ ስሚንቶ ካብቲ ውድድር ብዙሕ ተኣል እዩ ዝነበረ ጋንታ እዩ። ብመንፅር ኣብቲ ዞባና ዝግበር ውድድር እዩ ናብዚ ቻምፒዮን ክለባት ደሳትፈካ ማለት እዩ። ስለዚ ብመንፅር ናይ ዞባ ማእከል ጋንታታት ክንሪኦ ከለና ብዙሕ ጉድለታትን ሕፅረታትን ኣለና። ብፍላይ ኣብቲ ዋሕዲ ልምምዳት ውድድራት ንባዕሉ ኣብዚ ኣብ ዞባና ቁርብ ድኽም ዝበልና ኢና ማለት እዩ።
1: ብሓፈሻ እቲ

0: ተወዳዳርነት ናይ ክለባት ተመጣጣኒ ምህላዊ ደርኤካ ምክንያቱ ዞባታት ድየን ሓይለን ናይ ዞባ ማእከል ውድድራት ድዩ ደኺሙ ክስታይ ትገብረሉ እዩ ተመጣጥነሉ እዩ እንተኾነ ግን ናይ ዞባታት እንተርኢኸዮ ቁርብ እቲ ድኽመታቱ ኣብ ምጥርናፍ ኣብቲ ናይ ሻምፒዮን ምናልባት ንሕና ከም ዞባ ዓንሰባ ሕጂ ሻምፒዮን ምስ ወዳእና ድሕሪ ክልተ ወርሕን ገለ መዓልታትን ኢና እዚ ሻምፒዮን ኤርትራ መፅኡ ኦሬዲ ሻምፒዮን ተወዲኡ ተፃወቲ ኣብ ዕርፍቲ ከለዉ እዩ ተፈፂሙ ምናልባት ኣብ ሓደ እዋን ተድነብር ነይሩ ዞባ ማእከል ውድእ ምሰበሉ ብቐጥታ እቲ ሻምፒዮን ተኻይዱ ሻምፒዮን ኤርትራ ሕጂ እዚ ንባዕሉ ሃጓፍ ይፈጥረልካ እዩ ኣብቲ ናይ ትሬኒን ነገር እዚ ክኸውን ክእል እዩ ንብል ንሕና ከም ግምት ማለት እዩ ካልእ ኣብቲ ብቕዓት እንተሪኢኸ ዋላተን ናይ ዞባ ማእከል ጋንታታት ኣልታሕሪር ኣዱሊስ ዘንፀባርቆ ዘለዋ ብቕዓት እንተሪኢኸ ምስ ደንደንን ቀይሕ ባሕርን ደንደንን ቀይ ባሕርን ድደኸማ ኮይነን ይስማዓኻ ኣልታሕሪር ኣብዚ ዓመት እዚ ኣምፅያቶ ዘላ ብቕዓት እቲ ቅልጣፈ ፀዋውታ ኩሎም ንኣሽቱ ብምዃኖም ከማን ነቲ ዝመፅእ ናይ ሃገር ፀወታታት ኣብ ንኣሽቱ ወዲቑ ከምዚ ዓይነት ሓያል ተወዳዳርነት ክህልዎ ዘንፀባርቅ ኮይኑ ስማዓኒ
1: እቲ ኣብ መንጎ ክለባት ዞባታትን ዞባ ማእከልን ዘሎ ናይ ዓቕሚ ጋግ ብተወፋይነት ጥራይ ዝፀብብ ኣይኮነን ስሩዕን እስትራቴጂካዊ ስራሕን ዝሓትት ምዃኑ እዚ ናይ ከረን ውርድር ብግልፂ ዘርኣዩ ሓቂ እዩ እተን ናይ ዞባታት ክለባት ምስ ናይ ዞባ ማእከል ዓበይቲ ክለባት ብውዓ ተወዳደርቲ ኮይነን ክቕርባ ማዕረ ዓቕሚ ክህልወን እንተኮይኑ ካብ ሜዳታት ጀሚሩ ክሳብ ቀፃልነት ዘለዎም ናይ ዞባታት ውርድራት ሓደስቲ ዕዮታት ክስርሑ ከም ዝግባእ ኣየጠራጥርን
2: ብመንፅር ዝናትና በዝናትና ክለብ ክዛረብ ተደኣ ኮይነ ሙሉእ ዓቕሚ ዘለዎ ክለብ እዩ ብፍላይ ሞራል ምትብባዕን ካብ ኩሉ እቲ ኣካየድቲ ስራሕ ዝወሃበና ልክዕ ብከፊል ምስ ናይ ዞባ ማእከል ዝወዳደር ክለብ እዩ ማለት እዩ ንሕና ዝተርፈና ውድድራት እዚ ምህላው ኣብ ዞባና እዩ ቀፃሊ ውድድራት ዝህሉ ነይሩ ነዚ ቻምፒዮን ክለባት ብቑዓት ኮይና ክንወፅ ፀገም የብሉ ኣብቲ ዝግበር ናይ ክልተ ሰሙን ውድድራት ሕፅረት ውድድር ውድድር ዘይምህላው ሲ ካብ ውድድር ኢኻ ትመሃር እቲ ዝኸበደ ልምምድ ውድድር እዩ ስለዚ ኣብኡ ዩ ፀገምና እምበር ናይ ፋይናንሻል ገለ ፀገም ዝበሃል የብሉ እዚ ክለብ ኣብቲ ኣሰራርዓ ውድድር ሕፅረት ልምምድ ሓድሽ ክለብ እዩ ሕጂ እዚ ጋንታ እዚ ነይሩ እዩ ነዊሕ ሰረት ዘለዎ ጋንታ እዩ ግን ኣብቲ ዞባ ውድድር ብዘይምንባሩ ቁርብ ተሃሲና ኢና ቀፃሊ ውድድራት ተድስራዕ ኣለና ኣብ ዞባና ብፍላይ ናይ ዞባ ማእከል ድበቅዕ ታለን ዝኾኑ ተፃወት ኣለውና ብፍላይ ንሪኦ ናብናይ ትሕቲ 17 ዓመት ገለ ዝግበር ውድድራት መሰረት ናይቲ ክለባት እዩ ማለት እዩ ስለዚ ዞባና ሓያል ናይ ታለንት ዞባ እዩ ቀፃሊ ውድድራት ተድስራዕ ንዞባ ማእከል ክንወዳደር ፀገም የብልና ማለት እዩ
0: ናይ ብሓቂ ጋንታና ብውልቂ ከም ዝተሓተን ዘለካ ጋንታ ላሳለ ምስ ኣልታሕሪር ምዛ ሕጂ ሓያል ንብላ ዘለና ጋንታ ክልተ ብሓደ ምስ ቀይሕ ባሕሪ ከዓ ክልተ ብዜሮ እያ ተሳዒራ ምስ ነስር ማዕረ ወፅያ ኦሬዲ ሙት ፀውታ ስለ ዝነበረ ምስ ዓሰብ መጀመርያ ክንፀዋት ትግባአና ደንጉዮም ብምምፅኦም መጨረሻ እያ ተመዲባትልና ኦሬዲ ትርጉም ስለ ዘይነበሮ ተፃወቲ እውን ኣዋዲቆሞ ስለ ዝኣተዉ እቲ ስዕረት 5-2 ተዛዚሞ ማለት እዩ ብሓፈሻ ምስ ዞባ ማእከል ዝነበረና ግጥማት ክንሪኦ ከለና ጋንታና እቲ ዘለና ሃጓፍ ምሊ ኢና ኣብ ዝመፅእ ሻምፒዮን ዝላዕሊ ደረጃ ክንሰርሓሉ ዝብል እምነት እዩ ዘለኒ ምክንያቱ እቲ ተወዳዳርነት ዝነበረ ናይ ብሓቂ ደስ ዘብል ንዞባ ዝሐጎሰ ንደገፍቲ ዝሐጎሰ እዩ ነይሩ ምናልባት እቲ ሕቶ ባጀት እዩ ኩሉ ግዜ ስፖርት ባጀት እዩ ካብ ዞባ ጀሚርካ ክሳብተን ክለባት ዘለዎን ድኽመታት ግን ዓብዩ ነዚ ሃጓፍ ንምሽፋን ከተማ ብእጃም ማለት እዩ ዞባ ከምኡ እጃሙ እንተደበርክት ነይሩ ነዘን ጋንታታት ርኡይ ዝኾነ ለውጢ ምርኣና ነርና ግን ዝኾነ ዝተገብረ ምትብባዕ ብዘይምንባሩ ንሕና ቅሬታ ኣለና ከም ኣሰልጠንቲ
3: ኣነ ሕጂ ከምኡ ክበሎ ንድሕር ክኢለ ምናልባሽ ሕጂ ቅድሚ ሕጂ ሃገራዊ ሊግ ነይሩ ሕጂ ኣብቲ ሃገራዊ ሊግ ዞባታት ሓያል ናይ ውድድር መንፈስ ኣርአን ዝተመሓየሻ ጋንታታት ብዙሕ ነይሩ ተወዳደርቲ ዝኾና ዳርጋ ዝበዝሓ ክለባት ማለት እዩ እቲ ሊግ ጠጠው ምባሎ ግን ቁሩብቲ ናይ ዞባታት ይኣሰ እዩ ገሊኦም ናብቲ ዝለዓለ ፀወታ እዮም።

ክኸዱ ዝደልዩ ናይ ዞባታት ናብ ናይ ዞባ ማእኸል ውሓዲ ጋንታታት ኣሎ ኣብ ካልእ ዞባታት ትሪኦ ከለካ ብዙሓት ኣይኮነ ተንጋንታታት ኣብ ገሊዩ ሓሙሽተ ኣርባዕተ እየን እቲ ውድድር ቀልጢፉ እዩ ዝውዳእ። ስለዚ ናብቲ ውድድር ክመፅእ ከለዋ ማዕረትዮም ክስታይ ክመፅእ ኣይክለን። ስለዚ ምናልባሽ ሃገራዊ ሊግ እንድሕር መፅኡ ሩብ በዚ ናይ ታለንት ዘሎ ከዓ ሩብ ምምሕያሽ ኣሎ ክበል ምናልባሽ እቲ ናይ ታለንት ኣብ ኩሉ ዞባታት ብማዕረ ስለ ዝስልጥኑ ዘለዉ ምናልባሽ እዚ ከዓ ነቲ ውድድር ከማዕብሎ ይኽእል እዩ ወይ ኣብ ተወዳደርነት ክኣት ክእልዮም ዞባታት ዝብል እምነት ኣለኒ ማለት እዩ።

0: ኩለን ተሳተፍቲ ክለባት ናብዚ ሻምፒዮን ኣብ ዝመፃሉ ነናተን ፍሉይ ሸጦ ሒዘን ክሳብ እቲ ዝለዓለ ደረጃ ንምብፅሕን ዋንጫ ንምልዓልን ዓሊመን ይንኣትየን። ይኹን እምበር እቲ ናይ መወዳእታ ውፅኢት ምስቲ ዝተገብረ ናይ ምድላው መስርሕን ትፅቢትን ክሳብ ክንደይ ተማጣኒ ነይሩ ብዕምቆት ክርአ ዘለዎ ጉዳዩ
1: ሓቂ ሃይሽ ማለት እቲ ውፅኢት ዓጋቢ ይኮነን ብናትና ክሪኦ ከለኹ ግን ኣነ ከም ኮች ማለት እዩ ብዙሕ መሰናኸል ስለ ዘለና ኣብዚ ጥራይ ዘይኮነስ በሃል ኣብቲ ዞባና ምድላው ግዜ ኣለዉ ባዕሉ ውሑድ ግዜ ዝዋሃብ እቶም ተፃወት ናይ ሪፍሬሽመንት ባዕሉ ከምቲ ዝድላ ኣይኮነን ተፃወቲ ትሬኒንግ ምሰርሖ ሲ ሪፍሬሽመንት ኣድለዮም ኣብ ግዜ መቆት ኢና ክሰርሕ ፀየና ጂ ብዙሕ ናይ ሪፍሬሽመንት መተካእታት ዘለዮም ኣብዚ እውን ፀገማት ነረና እዩ ግን ክትርአ ከላ ጋንታ ደሃን እያ ማለት እዩ ፅቡቅ ውፅኢት እዩ
2: ብሓፈሻ ክዕወት ኢልካ ኒካ ውድድር ትመፅእ ንሕና ከዓ ካብዘን ኣርባዕተ ጋንታታት ናይ ዞባዓን ሰባ እንተወሓዳ ክልተ ኣብቲ ደረጃ ክመፃ ዩ ነይሩ እቲ ትፅቢት ናይ ኩሉ ናይቲ ተዓዛቢ ይኹን ዋላ ናይቲ ማሕረሰብ ስፖርት ግን እቲ ዘጋጠመን እቲ ክገልፆ ፅናሕኩ ብድሆታት ሻምፒዮን ኣቐዲምና ብምውዳእና ዝተፈጥረ ሃጓፋት ኣብ ምስግጋር ተፃወቲ ዝነበረና ሽግራት ኩሉ ኣብ ግምት እቲኻ እቲ ውፅኢት ከምዚ ምዃኑስ ብዙሕ ክስታይ ኣይገብረካኒ
3: ኣብ ኩዕሶ እግሪ ሰለስተ መድረኻት ኣለዉ ሓንቲ ጋንታ ኣካላዊ ልምምድ ትገብር ታክቲካል ልምምድ ትገብር ቴክኒካል ልምምድ ትገብር ነዚ ኸ ክንደይ ኣዋርሒ የድልየካ እቲ ፓራዳይዜሽን ማለት እዩ ኣብዚ እዚ እቲ ሕፅረታት ናትና ነይሩ ነዚ ውድድር እዚ ኸ ክንደይ የድልየካ ውድድራት ምስ ሓደ ዓመት ሙሉእ ሲዝን ሙሉእ ዝተፈላለዩ ዓይነት ውድድራት ዘካየድ ጋንታ ክትገጥም ከለኻ ንሓደ ብክልተ ሰሙን ሓሙሽተ ኣርባዕተ ግጥማት ተፃዊትካ ክትመፅእ ከለካ ዘሎ ፍልሊ ኣብዚ እቲ ሽግር ነይርና እምበር ንዝመፅእ ስሩዕ ዝኾነ ልምምድ ክነካይድ ኢና ብመፅሩ ከዓ ግጥማት እንዳካየድና ወላ ሕዝነታዊ ግጥማት ድዩ ገለ እቲ ሰሪዕና ዘለና ሕጂ ሓደሓደ ነገራት ንዕኡ ሸፊና ንመፅእ ተስፋ ገብር ማለት እዩ።

0: ካብ ዞባታት ተበጊሶም ንዓበይቲ ክለባት ዞባ ማእከል ዝፅምበሩ ተፃወቲ ካብ ግዜ ናብ ግዜ ቆፅሮም እናወሓደ ምምፅኡ ኣብ ኩዕሶ እግሪ ሃገርና ሓድሽ ዘተሓሳስብ ብድሆ ፈጢሩሎም። እዚ ትርእዮ እዚ ነቲ ኣብ መንጎ ዞባታትን ማእከልን ዘሎ ናይ ዕድላት ጋግ ዘርኢ እኳ እንትኾነ ዝሓለፈ ሰሙን ዝተካየደ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ግን ነቶም ዕቁር ዓቕሚ ዘለዎ መንእስያት ተውህቦኦም ናብ ህዝቢ ንምውፃእ ዓብዪ ናይ ተስፋ መስኮት ዝኸፈተ እዩ። እዚ ባይታ እዚ ሓደስ ተፃወቲ ብቕዓቶም ኣርኦም ናብ ዝለዓለ ደረጃ ዝተጋገርሉ ወሳኒ ዕድል ነይሩ።
1: ብሓፈሻ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ እቲ ሒዝዎ ዘሎ ቅርፂ ናይ ብሓቂ ዘተባብዒ ምክንያቱ ኣብ ብግራስሩት ጀሚሩ ብቤት ትምህርትታት እንዳለዓለ ኣብ ታለንት ኣይደንቲፊኬሽን ዕሪ ይሰርሕ ብምህላው ፅባሕ ንግሆ ነዚ ሃገር ዝውክሎ ዓበይቲ ተፃወቲ ክመፁ ምዃኖም 100 ካብ 100 ርግፀኛ ኮይኑ ዝዛረበሉ ማለት እዩ። ምክንያቱ እቶም ዝነበሩና ተፃወቲ ገዳይም ተፃወቲ ንዕኦም ክትክእ ዝኽእል ወይ እውን ነቲ ቅዲ ኣፃወትኦም ክትክእ ዝኽእል ተፃወታይ ኣብደይ ትሪእየሉ ደረጃ ኢና በፂሕና ነርና። ሕጂ እንተርኢኸየ ግን ናይ ብሓቂ ሃገራዊ ፌደሬሽን ንሰርሕ ከም ዘሎ የርእካ እዩ። ንሕና እውን ርግፀኛታት ኢና ብደቂ ኣንስትዮ ይኹን ብደቂ ተባዕትዮ ውፅኢታዊ ዝኾነ ስራሕ ተሰሪሑ ንሃገር ዝውክሉ ተፃወቲ ክነፍሪ ተስፋ ኣለኒ። እወ ዝረአየካ ዓብ ሽግር እኳ የለን እንዲ ምናልባት ካብ ኣስመራ ናባና መፅኦም ዝፃወቱ ተፃወቲ እውን ነይሮምና እዮም። ካብ ኣስመራ መፅኦም ኣብ ሊግ ዓንሰባ ኢና ክንፅዋት ንደሊሎም ኣብ ሊግ ዓንሰባ ዝፃወቱ

0: ደቂ ስመራ ነይሮምና ካብ ከረን ድማ ንስመራ ዝውክሉ ከምዚ ክትብሎ ፀናሕካ ዝተፈላለዩ ተፃወቲ ከዓ ብብዝሒ ኸማን ኣስመራ ናይ ኣስመራ ክለባት እውን ይጥቀማ ነይረን እየን። ፀገም እዩ ድብል ክስታይ የብለይን። ምናልባት ግን እንታይ ይብል እቶም ዝበዝሑ ናይ ዞባ ዓንሰባ ተፃወቲ ኣብ ዘበኦም ይፃወቱ ምህላዎም እዮም ዝኾኑ ምስ ኩሉ እቲ ማሕበራዊ ሽግራት ናይ ስራሕ ሃዋሁ ገለይ ዝኸውን ዝብል ግምት እዩ ዘለኒ።
1: ዞባታት ደኺመን ዞባታት ዘድክሙ ካ ውድድራት የለን። ብፍላይ ኣብ ዞባና ሕጂ ናሽናል ቲም ስጋዕ 2007-2008 ዝነበረ ኣብ ዞባና ብሉፃት ተፃወቲ ነይሮም። ኣብ ናሽናል ቲም ደሳትፍ ውድድራት እዩ ነይሩ። ሽዑ ሓያል ዝኾነ ውድድር ኣካየድ ነይሩ። ሓያል ዝኾነ ተፃወቲ ካ ይፈርኒ፣ ሓያል ዝኾነ ኮችን ስታፍ ትፈጥር፣ ሓያላት ዝኾነ ኣሰልጠንቲ ካ ካብኡ ይርከቡ። ስለዚ እቲ ሕፅረታት ውድድር ተዘይኮይኑ ታለንት ኣብ ኩሉ ዞባታት ኣሎ። ብሉፃት ተፃወቲ ክንረክብ ፀገም የብልና። ብፍላይ ኣቶኪረ ዝዛረበሉ ኣነ ውድድራት ክህሉ ኣለዎ። ዝዓበየ ልምምድና ዝዓበየ ንሃገር ክኸውን ዝኽእል ውድድራት እዩ። ሃገራዊ ውድድር ኮ 2 ሰሙን ዘይመልእ ውድድር ኢኻ ተካይ መሰረትና ዞባውያን ፌደሬሽናት ዞባታት ኩሉ ነዚ ክሕይሎ ክእል ኣሎ። እዚ 2 ሰሙን ድመፅእ መሰረት ናይቲ ኩሉ ትሰርሖ ስራሕ እዩ ማለት እዩ። ስለዚ እቲ ዘይፈርስ ዘሎ ውድድራት ስለዘ የለ እዩ። ዝነፍዐ ፀዋታ እዩ ዞባ ማእከል ይኸይል ውድድር ስለዘ የለ ተዝሓሸ ውድድር ዝካየድ ኣሎ ዞባ ማእከል እዩ። እዛ ስዋይ ከዓ እቲ ተፃወቲ ናይ ዞባታት ኣብ ናሽናል ቲም ዘይረኣዩ ዘሎ። ስለዚ ዞባታት ናትና ፍሉይ ጠመተ ገይረን ውድድራት ተድስራዕ ተፃወቲ ናብ ዞባ ማእከል ዝኸይድ ምክንያት የብሎ ማለት
0: እዩ። ናይ ዞባታት ሕጂ ዝበዝሐ ግዜ ቅድሚ ሕጂ መፅኦም ፀወት ነሮም ኣባና ዞባ ሕጂ እንድሕርኢኸዮ ነይሮምና ውሕዳት እዮም። ግን ብዙሕ ኣይኮነን ኣምናትና ብዙሕ መፅኦም ከምቶም ናይ ካልኦት ዞባታት ኣብዚ ናይ መፅዋት ዕድል ዝገብሩ ግን ኣብ ናሽናል ቲም ዝተመረፁ ናይ ትሕቲ 15 ዓመት ርያም ከምኦም ነይሮም። ሕጂ ግን እቶም ቆልዑት የለውን ብዙሕ የለውን ምሳና የለውን ማለት እዩ። ንመንእሰያት ግን ዓብዪ ዕድል ዝፈጥር እቲ እዚ ውድድር ዝበዝሕ ተርእናዮም እውን ናእሽትዮም ናእሽቱን ንፋዓትን እዮም። ስለዚ ኣብ መፃሲ ፅቡቅ ዕድል ንሃገራዊት ጋንታ ዝውክሉ ተፃወቲ ኣለው ቆልዑት ናእሽቱ ፅቡቅ ክስተትሎም እዚኦም ከዓ ፅባሕ ንጎ ፅቡቅ ዕድል ክፈጥረሎም ይኽእል ብል እዚ ውድድር ማለት እዩ።
2: ኣብዚ ናይ ከተማ ከረን ውድድር ዝተረአየ ዘደንቕ ናይ መንእስያት ተውህቦ ኣብ ዞባታት ክንደይ ዝኣክል ዘይተበርበረ ሃብቲ ስፖርት ከም ዘሎ ዘመስከረ ህያው ምስክር እዩ። ይኹን ግን እዚ ብሩህ ተስፋ እዚ ኣብ ሜዳ ጥራይ ተሓፂሩ ክተርፍ የብሉን። እቶም ብሉፃት ተፃወቲ ብሰንኪ ስሩዕ ክትትልን ዕድላትን ከይባኾኑ ምግባር ድማ ዓብ ሓላፍነት ዘሰክም እዩ። ነዚ ዕቑር ተውህቦ ናብ ረብሓ ሃገር ንምቕያር ሃገራዊ ፌደሬሽን ኮነ ዓበይቲ ክለባት ዞባ ማእከል ሓበራዊ ቃልሲ ክገብራን እስትራቴጂካዊ ናይ ምምልማል ስራሓት ክዝርግሓን ግድን እዩ ይኸውን።
0: ሃገራዊ ፌደሬሽን ሕጂ ናይ ከምዚ ጀሚርዎ ዘሎ ናይ ታለንት ኣብ ኩሎም ዞባታት እዚ ክቐፅል ኣለዎ። ታለንት ጥራይ ዘይኮነ ውን ግራስሩት እውን እንድሕር ኣብ ኩሉ ዞባታት እንድሕር ታትያት እዩ እዚ ታለንት ዘለዎም ተፃወቲ ክመፅ ዝኽእሉ እዮም ማለት እዩ። ክለባት ካ ተን ዓበይቲ ክለባት ሓንቲ ዓባይ ክለብ ጥራይ ዘይኮኑ ብደረጅኡ እንድሕር ዳ ብዓቕመን ናእሽቱት መተካእታ ካብ መሰረት እንድሕር ጀሚረን ሒዘን እዚ እውን እቶም ተካእቲ ተፃወቲ ቀፃሊ ንኸይጠፍእ ይሕግዝ ይብል። እዚ ተን ዓበይቲ ክለባት ከዓ መተካእታ ተፃወቲ ዲሲ እንዳበላ እንተ ብታሕቲ ገይረን እዚ እውን ፅቡቅ ሓጋዝ ክኾን ይኽእል።
3: ብሓፈሻ እቲ ቁመና ናይ ናትና ናይ ኤርትራውያን ኣብ ቅልፁብ ስለ ዝኾነ እቲ ንሕዞ ቅዲ ኣፀዋውታ በቲ ናትና ቅርፂ በቲ ናትና ኣቃውማ ብኡ እንተኮይኑልና እታ ትቐውም ሃገራዊት ጋንታ ወይ እውን እቶም ዝምልመሉ ተፃወቲ ውፅኢታውያን ክኾኑ እዮም ዝብል ግምት ኣለኒ። ምክንያቱ ቅልጡፍ ዝኾነ ኣፀዋውታ ኣብ ታክቲካዊ ስራሕ ዘማዕብል ዓይነት ኣፀዋውታ ቅዲ ፀዋውታ ዋላ እው ነቲ ፋርማሲዮን ንባዕሉ ምስኡ ዝኸይድ ዓይነት ፀዋውታ እንተ ተኸቲልና ዘይንዕወተሉ ኣብነት የብልናን። ስፔናውያን ተርእናዮም ሕጂ ቁንፅባት እዮም ግን ኩዕሶ ዋንታች ቱታች እንዳተፃወቱ ነቲ ቅዲ ኣፃወትኦም ቅልጣፈ ብዘለዎ መንገዲ ስለ ዘተግብርዎ እዚ ንሪኦ ዘለና ዋንጫ ዓለም ክወስዱ እውን በቂዖም ሕጂ ኣብኡ ዘይንበፅሐሉ ኣብነት ወላ ሓንቲ የብልናን። ጥራይ እቲ ቁመናናስ ምስቲ ንሕና ንኽተሎ ፋርማሲኒ ምስቲ ቅዲ ኣፃወታ ወሳኒ እዚኦም ትብሎም ዘለካ ተፃወቲ ብዙሓት ተፃወቲ ንኣሽቶ ተፃወቲ ፈርዮም ኣለው። ናይ ባሓቂ ደስ ዘብል እዩ ክትሪኦም ከለካ ከማ ናይ ባሓቂ

0: ንኢትካ ይትውድኦም ኢኻ ግን ቀጻልነት ክህልዎ እንተኮይኑ እቲ ስፖርት ከዓ ቀጻልነት ክህልዎ ኣለዎ ክቋርፅ የብሉን ሻምፒዮን ተወዲዩ ሻምፒዮን ክጅምር ኣለዎ ኩሉ ግዜ እንተ ስፖርት ቀጻልነት ሃልይዎ ይቲ ምዕባለ ብኡ መጠን ክኸይድ ይኽእል እተዘይኮይኑ ግን ድባታትኽ እንተኮይኑ ኩሉ ግዜ ሃጓፍ ክፍጠር ይኽእል እዩ
1: ታለንት ብፍላይ ርእና ናብ ዘን ዞባታት ድመፁ ናይ ቁርደት ናይ ሰናዓፈ ናይ ዞባና ንባዕሉ ፍሉይ ታለንት ዘለዎም ፀዋት ኣለው ነዚ ባኮይኑ ከይተረፍ ሕጂ ውድራት ክስራዕ ኣለዎ ኢልና ቀዳማይ ካልኣይ ተ ናይ ዞባ ማእከል ጋንታታት ከዓ ቆላሕታ ክገብር ኣለዎ ኩሉ ተተታሒዙ ንዞባ ማእከል እዩ ዝኸይድ ዘሎ ስለምንታይ ዞባታት ኣተኩሮ ዘይገብራ ልክዕ ከምዚ ናይ ሃገራዊ ፌደሬሽን ካላንደር ወፅ እዩ ስሩዕ ዓመታዊ መደባት ዘካይዱ ዘሎ ዞባውያን ፌደሬሽናት ከዓ ካላንደር ይወፅእ ካላንደር ወፅ ስሩዕ ውድራት እንትሕ ዳ ተኻይዱ ኣብዚ ቻምፒዮን ክለባት ኢካ ትረኽቦ ሃገራዊ ሊግ ክካየድ ኣለዎ ተቐፃሊ ውድድራት ደምፆ ታለንት ብዙሓት ክንረክብ ንኽእል ኢና ስለዚ ዘዝነፍዕ ንዞባ ማእክል ዘዝነፍዕ ትንዞባታት ዋይ ኣብ ዞባታት ደይ ንሰርሕ ስለዚ ዝያዳ ቆላሕታ ክግበረሉ ኣለዎ ዋላ እተ ናይ ዞባ ማእከል ክለባት ደድነፍዐ እንድሕር ታለንት ካብ ዞባታት ወሲድካ እቲ ዞባ መረመስ እዩ ነቲ ዞባ ከዓ ታለንት የድልዩ እዩ ንዑ እንዳረአየ ክዓቢ ዝኽእል ተፀዋታይ ሞዴል የድልዩ እዩ ስለዚ ኣነ ዝያዳ ለባዋ ዝህብ ንዞባታት ብፍላይ ኣብ ዞባታት ፌደሬሽን ዞባ ነዚ ቆላሕታ ክገብርሉ ኣለዎ ቀፃሊ ዓመት ሙሉእ ዝኸይድ ውድር ዓመት ሙሉእ ኣይኸይድ ዋላ ሰለስተ ወርሒ ዝኸይድ ውድራት ኣካይዱ እኹል እዩ ሰለስተ ወርሒ ካ ልምምት ኣካይዱ ከምኡ እቲ ናይ ፓራዳይዜሽን ናይ ካላንደር እንተደኣ ወፅዩ ዝያዳ ዘይሒለሉ ዞባታት የለ ስለዚ ዘባውያን ጋንታታት ታለንት መሰረት ናይ ዞባ ማእከል እዩ ንሪኦም ከለና ኣብ ጋንታታት ኣልተሓሪር ንባዕሉ ናይ ዞባ ዓንስባ ተፀዋት ዘርእይዎ ዘለዎ ታለንት ኣብ ናይ ኣድሉስ ናይ ሰሜናዊ ቀይሕ ባሕሪ ናይ ዓንሰባ ናይ ጋሽ ባርካ እዞም እዮም ስለዚ ኣብቲ ዞባና ከምኡ እተዝግበር ነይሩ ዝያዳ ሓያል ተወዳዳሪ ሃገር ክፈጥር ንኽእል ኢና ማለት

0: እዚ ኣብ ከተማ ከረን ዝተኻየደ ውድድር ነፍሲ ወከፍ ጋንታ ዓቕማ ዝፈተሸትሉን ንቕድሚት ክወስዱ ዝግባእ ኣገደስቲ ትምህርቲ ዝረኸበሉን ዓብዪ ናይ ተመክሮ መድረኽ ይፈጢሩ። ካብዚ ውድድር እዚ ዝተቐስመ ትምህርቲ ዓወትካ ምሕጓስ ወይ ብስዕረትካ ምሕዛን ንላዕሊ ንቐጻሊ ብዝበለፀ ተዳልዩ ንምቕራብ ዝኽእል ናይ መእረምታ መስኮት ዝኸፈተ እውን እዩ። ክለባት ነቲ ዝነበረን ናይ ብቕዓትን ስትራቴጂ ጉድለታት ኣሪመን ኣብ ዝቕፅሉ ውድድራት ብዝሓይረ ደረጃ ክምለሳ ትዝዓበየ መሰጋግሪ ባይታ እዩ።
1: ጋንታ ላሳለ መጀመርያ ካብ እቲ ማሕበር ጀሚርካ ምውዳብ ክድልዮ እዩ ተወዲቡ ናይ ብሓቂ ነቲ ዝመፅእ ዘሎ ዓመት ክዳለወሉ ተኮይኑ ካብ ብሕጂ ተወዲቡ እቲ መሳርዑ ኣደልዲሉ ዘድልይዎ ተፃወቲ ካብ ብሕጂ ጠርኒፉ ሄይ ኢሉ ሕጂ ክጅምር ከም ዘለዎ የ ከተሓሳስብ ዝደሊ ምክንያቱ ኣብቲ ጉዕዞ ብዙሕ ሃጓፈት እዩ ዝረኣየካ። ክለብና ድማ ሓያል ክለብ እዩ፣ ተወዳዳሪ ክለብ እዩ። ቅድሚ ሕጂ ብዙሕ ዋናጩ ዝዓተረ ክለብ እዩ። ርግፀኛ ድማ እንተ በዚ ሒዝዎ ዘሎ መንገዲ ተጠርኒፉ ከይዱ ኣብ ዝለዕለ ደረጃ ክበፅሕ
2: ሕጂ ዝበሃሉ ንና ሕጂ ተመክሮ ወሲድና ኣለና ካብዚ ብፍላይ ምስ በዓል ዞባ ማእኸል ፀት ከለካ ኩሉ ግዜ ሶም ዝሓየለ ናይ ውድድር ግዜ እዮም ኣሕሊፎም ዝመፁ። ስለዚ ንሕና ብቡ መልክዕ ከዓ ካብ መጀመርያ ተዳሊና ዝመፅእ ዓመት ኣመሓሽና ክንቀርብ ምኳና ተስፋ ኣለኒ ማለት
3: እዩ። እዚ ውድድር ንዓና ሓደ ትምህርቲ እዩ። ካብዚ እንታይ ተማሂርካ ትኸይድ እቲ ዝዓበየ ክፋል ማለት እዩ። ንና ተማሂርና ኣለና እንታይ ክንገብር ኣለና ንድሕድ ሕጂ ኣብ ምንታይ ኣተኪርና ክንሰርሕ ኣለና። ገለገለ ኣብነታት ክኾና ዝኽእላ ክለባት ኣሎ። ንኣብነት እዚ ጋንታ ኣልተሓሪር ዝበሃል ጋንታ ኣልተሓሪር ኣመንእስያት ኣተኪሩ ዝያዳ ይሰርሕ ቅልጣፈን ታክቲካል ዲስፕሊን መረዳእታ ዘለዎም ተፃዋቲ ካብ ብንእስ ንእቶም ቅርብ ዝሓየለ ጋንታ ኮይኑ ይስማዓና ኣነ ሕጂ ንሕና እውን ዝያዳ ኣመንእስያት ኣተኪርና ክንሰርሕ ንሓደ ክትበፅሖ ዘለካ ደረጃ ኣመንእስያት ኣተኪርካ እንተ ሰሪሕካ ሓያል ሃገራዊት ጋንታ ሓያል ክለብ ምፍጣር ፀገም የብሉ ማለት እዩ። ሕጂ ዝያዳ ንሕና ሞዴልናትና ክትከውን ትኽእል ጋንታ ኣልተሕሪር እዩ ማለት እዩ። ኣልተሕሪር ኣመንእስያት ኣተኪራ ፀወቱ ቅልጡፍ ዝኾነ ፀወታ ታክቲካል መረዳእታት ዘለዎም ቴክኒካል መረዳእታት ዘለዎም ኩሉ ታክቲካል ዲስፕሊኖም ብጣዕሚ ትንኣር

ጋንታ ካብኦም ብዙሕ ተማሂርና ኣለና ንዚ ሕጂ ንዓመታ ንመፅኦ ስራሕ መንእተያት ኣተኪርና ክንሰርሕ ኢና ሓደ ሲዝን ሙሉእ ኣለና ንዑ ከዓ ዕትብ ኢልና ክንሰርሕ ኢና ማለት እዩ።

እዚ ኣብ ከተማ ከረን ዝተካየደ ሻምፒዮን ክለባት ኤርትራ ኣብ መላእ ዞባታትና ክንደይ ዝኣክል ህያው ተውህቦን ናይ ስፖርት ፍቕርን ከም ዘሎ ዘመስከረ ዓብ መድረኽ ነይሩ። ይኹን እምበር እቲ ውድድር ዘርኣየና ናይ ዓቕምን ዕድላትን ጋግ ስፖርት ሃገርና ብምሉእ ዓቕሙ ክዕንብብ እንተኮይኑ ናብ ዞባታትና ምጥማትን ቀጻሊ ደገፍ ምሃብን ኣማራፂ ዘይብሉ ቁልፊ መፍትሕ ምዃን እዩ። ነቲ ኣብዚ ውድድር እዚ ዝተረኣየ ብሩህ ተስፋ መንእስያ ትህቦኦም ብምዕቃብ ማዕረ ዕድላት ዝረኽብሉ ባይታ ክነጣጥሕ ናይ ኩሉና ሓባራዊ ሓላፍነት እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብ ምዝዛም እዩ ዝኸይድ ዘሎ። ትተርፈና መደብ ድማ ብሽክለታን ሓደጋን ብኸመይ ክውገድ ዝግባእ ወይ ድማ ክንከላኸሎ ዝግባእ ብዛዕባ እዚ ዝድስስ ትሕዝቶ ዝተዳለወ ክቐርብ እዩ። ሰናይ ምክታል።

0: ኣብ ምድሪ ኤርትራ ኣብቲ ብፀሓይ ዝረሰነ ፅርጋታትን ብንፋስ ዝዕብለል መፃወቲ ሜዳ ኮረሻታትን ብሽክለታ ጥራይ ዘይኮነ ስምዒታት ህዝቢ እውን እዩ ዝሕንበብ። በዚ ድምር እኩብ ተመክሮ ከዓ ኤርትራ ኣከታቲላ ዘውዲ ሻምፒዮን ኣፍሪቃ ዓብሊላ ብደረጃ ቱር ዲ ፍራንስ እውን ዓብስም ዝጨበጠት ሃገር ክትስምህ በቕዐያ። ቅድድም ብሽክለታ ኣብ ኤርትራ ባህሊ ዝተቐየረ ካብ ወለዶ ናብ ወለዶ ዝተመሓላለፈ ኣብ ደም ህዝቢ ዝሰረፀ ስፖርት እዩ እንተተባሃለ ምግናን ኣይኮነን። ድሕነት ንስፖርተኛታት ጥራይ ዝግደፍ ኣይኮነን። ልክዕዩ ቅድሚ ኩሉ ስፖርተኛታት ልዑል ጥንቃቐ ክገብሩ፣ ድሕነት ከዘውትሩ፣ ናይ ቀዳማይ ረድኤትን ሕክምናን ከሳትፉ፣ ሓደጋ ክስዕብ ካብ ዝኽእል ነገራት ብፍላይ ትራፊክ ፖሊስን ምቁፅፃር ድሕነት ፅርግያን ኣብ ግምት ክእትዉ ይግባእ። ነዚ ኣምራት ብዕምቀት ክርድእዎ ሓደ መሰረታዊ ሕቶ ክምለስ ይግባእ እዩ። ስፖርታዊ ብቕዓት ብዘይ ድሕነት ምሉእነት የብሉን። እዚ መደብ እዚ ጠንቂ ሳዕቤንን መፍትሕታትን ንምርካብ ንገዳይ ስፖርተኛታትን ኣሰልጠንትን ሓካይምን ፖሊስን ካልኦትን ብምዝርራብ ዘዳለናዮ መደብ ምበኣር ይስዕብ። ነፍሲ ወከፍ ዓውደ ስፖርት ኣብ ዝተመደበ ናይ መፃወቲ ሜዳ ልምምድ እትገብረሉን እትወዳደረሉን እዩ። ቅድድም ብሽክለታ ድማ ካብ ዝበዝሐ ዓውዲ ስፖርት ዝፈልዮ እንተሎ ኣብ ፅርግያ እትለማመደሉን እትወዳደረሉን ምዃኑ እዩ። ፅርግያ ግና ንተቐዳደምቲ ብሽክለታ ጥራይ ዘተሓዘ ኣይኮነን። ኩላቶም ተጠቀምቲ ፅርግያ ድሕነት ትራፊክ ክኽተሉ ግዴታ ይኸውን። በንጻሩ ኣብ ዝሓለፉ ዓመታትን ክሳብ ዝሓለፈ ወርሕን ተቐዳደምቲ ብሽክለታ ኣብ ግዜ ልምምድ እንከለዉ ብህይወት ሓሊፎም እዮም። እዞም ተቐዳድምቲ ክብሪ ሞያ ቅድድም ብሽክለታ ብዝግባእ ተረዲኦም ኣብ ልምምድ ኮነ ኣብ ግዜ ውድድር ብመኪና ዝተሃረሙ ከቢድን ፎኪስን ማህሰይቲ ክወርዶም ተራእዩ። ዝወርድ ሓደጋ ክልካዕ እንከሎ ድማ ኣቐሊልካ ዝረአ ይኮነን።
1: ቀሊል ኣይኮነን። እዋናዊ ዛዕባ እዩ። ኣብዚ ክንዘቲ ቁሩብ ዝደንጎና ከማ ይስማዓና ኣነ። ምክንያቱ መዓልታዊ ዝመፅእ ዘሎ ሓደጋታት ቀሊል ነገር ስለ ዘይኮነ ብመንፅሩ ንኸስሮም ዘለና መንእሰያት ከዓኒ ከቢድ ዋጋ ይክፍሉና ስለ ዘሎ እዚ ኣጋጣሚ እዚ ናይ ብሓቂ ፅቡቅ ኣጋጣሚ እዩ ኢለ ይሰምዕ። ንእዝኒ ዘለዎ ዓይኒ ዘለዎ ዝርእን ዘሰውዕልን ዘበለ ኩሉ ስፔሻሊ ቶም መንእሰያት ደቅና ኣሕዋትና ንኣሹ እሳቶም ዝያዳ ሓላፍነታውያን ክኾኑ ዝያዳ ናብኦም

0: ዝዓለመ መደብ ብምስራዕኹም ናይ ብሓቂ ክንእደኩም ደስ ይብለኒ ማለት እዩ። ኣብቲ ናትና ዝነበረ ግዜ ሓደጋ የጋጥምኒ ማለት ኣይኮነን። ኣብቲ ንሕና ዝነበርናሉ ግዜ እውን ብዙሕ ሓደጋታት የጋጥሚ ሕጂ ሓደጋ ኩሉ ግዜ ትስኻ ክትገብሮ ዘለካ ጥራሕ ክትገብር ክትገልእ ኣለካ። ምክንያቱ እስኻ ተጠንቂቕካ እንተኸድካ እኹሉ ይንዓኻ፣ ምክንያቱ ዘይተጠንቀቐ እውን ክመፃእካ ስለ ዝኽእል ማለት እዩ። ካብ ማኪና ዝውር ይኹን ማኪና ደይ ዝውር በዓል ብሽክለታ ይኹን ኣጋር ኩሉ ግዜ እቲ ክጥንቀቕ ዘለዎ ድሕር ተጠንቂቑ እቲ ሓደጋ ዝያዳ እናጎደለ ይመፅእ ማለት እዩ። እጂ ዝያዳ ብብዝሒ ኣብ መንጎ ብሽክለታን ሓደጋን ክመፅእ ከሎ እቲ መኪና ከዓ ኩሉ ግዜ ካብ ሓዲኦም ዘይምጥንቃቕ ማለት እዩ፣ ወይ ካብ ክልቲኦም ክመፅእ ክእል ብዝበለፀ ከዓ ካብ ሓዲኦም ናይ ግድን እዩ ማለት እዩ። ስለዚ እቲ ዝያዳ ንሕና ክንገብሮ ዝግባአና እቶም ተቃዳድምቲ ብሽክለታ እዞም ናይ ሕጂ ይኹን እቶም ናይ ቅድም ንሕና ልክዕ ዋሕዲ ተቃዳድምቲ ነርና። ኣብቲ ሰዓቲ ከዓ ኣብ ኤርትራ ከዓ ዋሕዲ መኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብሎ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዝሒ ብሓንሳእ ተጓዒዝካ ዝክየድ ብዝሒ ይነበረን። ተወሓደ 6 ሰብ ኢኻ ብሓንሳእ ትወሓስ ካብኡ ኒ ኣይትጓዓዝን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ እቶም ተቀዳድምቲ 34 ፀዋቲ ብሓንሳ እንትረይን ንወፁ እዚ ብጣዕሚ በቃ እቲም ተቐልዑ ትረይን ክሰርሑ ይኮኑ ንወፁ ዋላ ትረይን ክሰርሐ ግን ኣይኮንካ። ስለዚ ካብ 6 ኒኦም ጋንታ ኣላትና ንሕና ኣብተን ንሕና ነመሓድርን ጋንታ 16 ተቀዳድምቲ ኣለውና 1 ቀዳማይ ዲቪዥን 6 ኣብ ካልኣይ ዲቪዥን ነዚኦም ኣብ 3 ኢና ጉጅለ ኢና ንመቕሎ። ምክንያቱ እንዳሕር በዚሖም ሪጋ ተኣሽሙ ሓደጋታት ከይመፅእ ኣብ 3 ጉጅለ ከፊልና ኢና ትራይን ነስርሖም። ስለዚ ብዝተኻእለ መጠን እቲ ሓደጋ ንክቕንስ ባዕልኻ ከምዚ ጌርካ እናጓሳኻዮም ክትከድ ከለካ ዝያዳ እቲ ጉስነት ሓላፍነት ይወስድ ወይ ከዓኒ ነቲ ቆልዓ ዝያዳ ሓላፍነት ካብ ሓላፍነት ካብ ሓደጋ ነፃ ንክትገብሮ ከዓ እቲ ዝቐለለን ዝሓሸን ኮይኑ ይስምዓነ።
1: ዋላ እታ ሓደጋ ዘይደለካ ሓደጋ ባዕሉ ስለ ዝመፀካ ኣክንዲ ዋላ ሕጂ ፀቢብ ፅርግያና ኣክንዲ 2 ሰብ ትኸይድ ተሰሪዕኻ ንተኸትካ ሕጂ ከምዚ ዝሪኦ ዘለኹ ግን 3-4 ሰብ በቲ ሓደ የማን ከዓ ከምኡ ስርዑ እተን መካይን ክቋፃፀርዎም እውን ኣይክእሉን እቲም ሰብ መካይን እውን ሓደሓደ ግዜ ቅጥዕ ዘይብሉ ካይዳ ክኸዱ ሞ ብሽክለታ ድማ ክኢላ ገለ ዝብል እንታሽሙ ይብላ ኣነ ካብቶም ምሳይ ዝቀዳደሙ ነበሩ ፍሉይ ትሬኒን ኣይገብር ክኢላ ከ ኣይኮንኩን ነረ ከም ህዝበ ይወድቕ ነረ ኮ ፀሊም ስለ ዝኾንኩ ስለ ዘይፍለጥ እዩ ነብሰይ እምበር እዚ ነብስኻ ባዕልኻ ኢኻ ተጠንቂካ ትኸይድ ነይሮም። ኣብቲ ቀደም ዝነበርናሉ በዓል ከድር ዝበሃሉ ነይሮም ፀሪፎም መገዳኸረን ዝሞተ ነይሩ ግን ብዙሕ ኣይነበረን ሓደጋታት ከማለ እዚ ናይ ሕጂ ክትሪኦ ከለካ ግን ንኣሽቶ እዮም መንእሰያት እዮም ገሊኦም ናተፃወቱ ገሊኦም ዝኸዱ እዚ ኣብኡ ምጥንቃቐ ድልዩ
2: ንድንፋዕን ምስሳን ስፖርትን ዓለምለኻዊ ተሳታፍነትን ኣብ ዝዓዘዘሉ ዘሎ መድረኽ ግና ክብርን ዝናን ዝትንክፍ ዘሰንብድ ሓደጋታት የጋጥማሎም። ዛጊት ብሰሪ ዝተፈላለየ ቅቡልን ዘይቅቡልን ምክንያት ክንደይ ትስፍዋትን ዓብራእ ዝነበሮምን ተቀዳድምቲ ካብ ኮረሻ ብሽክለታ ክወርዱ ኣካለ ስንኩላን ክኾኑን ብሞት ካብዚ ዓለም ክፍለዩን ይረአዩ ኣለዉ። እቲ ንቕድድም ብሽክለታ ዝሸቦ ንፋስ ሓደጋ ብሓዘን ስድራ ቤት ጥራይ ዘይኮነ ክተርፍ ዘለዎ ንመላእ ሕብረተሰብ ብዕቱብ ክሰርሓሉ ዝግባእ እዩ። ምክንያቱ ብቕዓት ፍቕሪ ድሕነትን ሓልዮትን ተሓዊሶም ጥራዮም ናይ ሓቂ ስፖርታዊ ዓወትን ክብርን ዘምፁ እንታይ ዳ እዩ እቲ ሓደጋ ዘስዕብ ዘሎም?
3: ኩሉ ግዜ ልምምድ ክንብል ከለና ብሽግለታ ብዓንዲ ርእሱ ፈለማ ካብ ገዛ ክትወፅእ ከለካ ንሓደጋ ትወፅእ ከም ዘለካ ተረዲእካ ሙሉእ መሳለጥያ ካስኮ ጌርካ ካብ ሙሉእ ዕጥቅኻ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብ ትኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦካ ደብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም። እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ። ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 እንተደይ ኮይኑ ካብኡን ላዓሊ ካብ ጉሩብ ክትበዝሕ ከም ዘይብልካ ኣብ ምዝ ዘሎ ፅርግያ ናይ ሃገርና ከዓ ፅብብ ዝበለ ኣብ ፀበብቲ ነገራት ተሰሪዕኻ ትከይድ ከም ዘለካ ብዓብኡ እውን ኣብቲ በረኻ ኩሉ ስራሕካ ወዲእካ ክትመፅእ ከም ዘለካ ኣብ ከባቢ ናይ ከተማ ተኣትወሉ ቅፅበታ ውድር ወይ ቮላታ ክትገብር ከም ዘይብልካ እዚታት ዞም ቆልዑት ንሕርዳእ እንዳተ

ተባሂሮም ኮይኖም እቲ ኣብዚ ግዜ እዚ ካብ ግዜ ናብ ግዜ ኣብ ሓደጋ ብሽግለታ ናይ ሞትን ስንክልናን ካን ዘስዕብ ዘሎ ብውሕዱ ክውሕድ ይኽእል እዩ። ምክንያቱ ብዙሕ ዘለዎም ተቀዳደምቲ ካብ ናእሽቱ ግራስሩት ክሳብቶም ዝዓበዩ ልሙዳት ይበፁ ኣለዉ። እዚ ከዓ እቲ ኣብ ሃገርና ሒዝናዮ ዘለና ናይቲ ብሽግለታ ዓወታት ናይ በዓል ቢንያምን ካልኦት ምኩራት ተቀዳደምቲ ወይ ኦሎምፒካዊ ፕሮፌሽናላት ተቀዳደምቲ ይርኢ ኣለዉ። ሓደ ተቀዳዳማይ ኣብ ቱር ዲ ፍራንስ ከም በዓል ቢንያም ድሕር ዳርእዮሞ እቲ ንእሽተይ ተቀዳዳማይ ኣው ንክበፅሕ ስለዝሓስብ ሽዑ ካብ ግዜ ናብ ግዜ

0: ስለ ዘሎ ቅድሚ ሕጂ ዓበይቲ ክንብ ከለና ካብ 50-60 ኣይበዝሑን እዮም ነሮም ቀዳይ ዲቪዥን ወይ ኤሊት ኣንደር 20 ኣብዚ እዋን እዚ 160-170 ዝበፅሑሉ ግዜ መፅኦም ኣለዉ። እቶም ዩ ዝበሃሉ ልዕሊ 100 ኣብ ኩሉ ካታጎሪ ስ ልዕሊ 100 ኣለዉ። ቅድሚ ሕጂ ኣብ ኩሉ ካታጎሪ ተደሚሮም 100-200-200 ኣይበፅሑን እዮም ነሮም። ኣብዚ እዋን እዚ ከባቢ 1,000 ዝፅጋዕ ኣብ ዞባ ማእከል ምዝጉብ ተቀዳዳማይ ኣሎ። እዚ ከዓ ኣበይ ዝኸይድ መዓልታዊ እንተዳ ኢልና ኣብ በረኻ ትሬን ክኸይድ ከሎ ብምሉእ ክወፅእ ከሎ ብዙሕ ዘለዎ ንተሽከርከርቲ ካብ ስራሕ ዝኸዳ መካይን ንህዝቢ ካብ ናብ ደጋ ዓዛ ኣብ ገጠራት ኮን ኣብ ከተማ ነዘን ኩለን እዚአን እውን እዞም ተቀዳደምቲ እዚኦም ዕንቅፋት ክኾንዎ ንኽእል እዮም። እንታይ ደኣ እቲ ስፖርት ኣብ ሃገርና ካብ ግዜ ናብ ግዜ ይዓብሎ ጎኒ ጎኒ ግን ውሕስነቱ ክትገብረሉ ኣለካ
1: ንግሆ ተኾነ እቲ ተመራፂ እንዲ ኣብቲ ቀትሪ ክኾን ከሎ ብዙሕ ሰብ ናብ ስራሕ ገለ ስለ ዝጓዓዝ ብዙሓት መካይን ኣለዋ፣ ዓረብያ ኣለዋ፣ ሰብ ብሽክለት ኣለዉ። ካብ ካልእ ካብ ገጠር መፅኦም ኣብዚ ውሽጢ ዝሰርሑ ኣለዉ። ብዙሕ ኢኻ ትርኢ ሕጂ እተን ብሽክለታ ሰ ቀንዲ ካብ ማኪና ላዕሊ ዝንቀሳቀሳሉ ዘለዋ እዩ። ሕጂ እቲ ስፖርታ ወይቲ ተቀዳዳማይ ብሽክለታ ዋላ ተጠርኒፎም እቶም ዝኸዱ ሲ ንጎሆ ኮይኑ እንደገና ክልተ ብክልተ ከማን ብዙሕ እዩ። ዋላ ተሰሪዕካ በብሓደ እንተኸትካ ሕጂ እዚ ካብቶም ኣሰልጠንቲ እዮም ክረኽብዎ ዝኽእሉ እሞ ዝኾነ ህዝቢ ከማ ነዚ ሓደጋ እዚ ሓደሓደ ግዜ ሓደጋ ደ ዘለካዮ ባዕሉ እዩ ንመፀካ ዋላ ማኪና ክስዕሮ ትኽእል። ስለዚ ንጎሆ ተመራፂ ኸውን ውን ናብቲ ናይ ምሸት ካልኣይ ግዜ ልምምድ ዝግበረሉ ከዓ ናይ ምሸት እንተኾነ ሓይሽ
2: እዛ ናይ ስኮሜስታት ዝበሃል ኣብ ነናሕትሕድካ ትግበር እናተፈኻኸርካ ትግበር ልምምድ እዚ ልምምድ ኣይኮነ ዝያዳ ንሓደጋ ዝዕድም ንሕማቕ ነገር ዝዕድም ስለ ዝኾነ እዞም ምሳኹም ዝነበሩ ምሳኹም ዘለዉ መንእሰያት ከሲርክሞም ዘለኹም ንኸስሮም ዘለና ሃገር ትኸስሮም ዘላ ስድራ ቤት ትኸስሮም ዘላ እሱ ከዓ ብዓብዩ ሰንኪሉ ከዓ ካብቲ ውድድር ካብቲ ዝፈቱ ዓውዲ የልግስ ብምህላው ከዓ እዚ ከዓ ምልክት እዩ ንዓኣቶም። ስለዚ ካብዚ ምልክት ዝንምድሓን ምስተኻለ መጠን ጉጅለ ስኮሜስታ ርሕቀትካ ሓሊኻ መኸል ፊትካ ዘሎ ሓደጋ ዝመፀካ ዘሎ እውን ክተሰውዕሎ ክትከል ኣለካ ስኻ ጥራሕ ተጠንቀቕ። ስለዚ ነቲ ቅድሚኻ ዘሎ እውን ክትጥንቀቕ ስለ ትኽእል እዚ ዝያዳቶም ተቀዳደምቲ ባዕላዊ ሓላፍነት ክወስድ ክኽእል ኣሎ። ንስኻ ሊኢኽካዮ ከድካ ዘንዚአን ዚአን ስራሕ ኢልካዮ ትሬኒን ምስ ወፅ ንድሕር ካልእ መደባቱ ዝገብር ኮይኑ እቲ ተቀዳዳማይ እቲ ዝኸፍአ ይኹን ማለት እዩ።
3: ልክ ኣብ ውድድር ከሎ ትሬኒን ከሎ ክንዲዚ ግዜ ካሃርም እየ ኢሎም ድረግፅዎ ግዜ ኣለዎ ባዕሎም። ቅድሚኦም ግን ሓደጋ ከም ዘለዎ ይፈልጡን እዮም። እቲ ሓደጋ ከዓ ኣብዚ ንመፅእ ዘሎ ንዚ ብዝሒ ዘለዉ ናተወዳደርቲ ሕጂ ብሕልፊ ኣብ ማውንቴን ዘለዉ ኣእሽኦም ተምሃሩ እዮም በጀካ ታብ ሽግለታ ድረግፅዋ እምበር እንታይ ኣሎ የማን ፀጋም እንታይ ኣሎ ብቅድሚኦም እዚ ደይ ምፍላጥ ንዓና ድመፃና ዘሎ ብሕልፊ ብዝኾነ ነገር ብዝኾነ ተወደበ መልክዕ እንተሃልይዎ እዞም ቆልዑት እዚኦም መጀመርያ ንስድሮኦም እዮም ድሓርና ሃገርን ንሕና ኣፍረይቲ ኢና ወይ ንኡሳን ዞባታት እንተኮይና ኣፍረይቲ ኢና። ኣብቲ ጋንታታት ከዓ ነብፅሖም ኣለና ማለት እዩ። ኣብቲ ጋንታታት ምስ በፅሑ ወስድዎ ኣለዉ እቲ ትምህርትታት ምናልባት ኣብቶም ንኣሽዩ ሓደጋታት ዝመፃና ዘሎ ኣብቶም ቆልዑት እዚ ከዓ እቲ ሓደጋ ኩሉ ኣይትደልዮን እዩ ካብቲ ሓደጋ ከዓ ዝመፃና ኣሎ ማለት እዩ። ኩሉ ሓንቲ ስድራ ቤት እንተቆልዓ ክሰዶ ኩላ ካብ ገዛ ክተወፅኦ ኩላ ንትሬኒ ኢላ ንዓወት ኢላ ሰዶ ደላ እምበር ንሓደጋ ኣይኮነት እጂ ንዚ ሓደጋ እዚ ከመይ ጌርና ነማእኽሎ ብሃገር ደረጃ ክስርሐሉ ብጋንታታት ደረጃ ዝስርሐሉ ብዞባታት ደረጃ ዝስርሐሉ መለክዕ ሂብና እንተሰራሕናሉስ ዝሓሸ መንገዲ ኮይኑ ስምዐና።
4: እቲ ክኸውን ዘለዎ ሓደ እቲ ሰብ ሽግለታ ማለት እዩ ሽግለታ ተቀዳዳማይ ክኾን ይኽእል ውልቀ ሰብ ክኾን ይኽእል መንፀባርቂ ዘለዋ ሽግለታ ክገብር ኣለዎ። ብዓብዩ ከዓ መብራህቲ ዘለዋ ሽግለታ ክጥቀም ክኽእል ኣለዎ። ኢብን እቲ ተጠቃሚ ኣጋር ከዓ እቲ ዜብራታት ኣለዎ ማለት እዩ ቤን ተሓልፍ ቤን ኣይተሓልፍን ይፈልጦ እዩ። ስለዚ እቲ ሓደጋታት ክጎድል ተኮይኑ ሲ ነቲ ሕጊ ናይ ትራፊክ ምኽባር ጥራይ ትማራፂ ካልኦ ላሓንቲ ክህሉ ይክእልን እዩ። ግን ኣብ ርእሲኡ እንታይ ኣሎ ሸለልትነት ከዓ ኣሎ ማለት እዩ። እቲ ሸለልትነት እንታይ እዩ? እቶም ሰብ ተሽከርከርቲ ነቶም ተዓዘብቲ ማለት እዩ ይርኢና ኣለዎ እዮም ዝብሉ ማለት ነቶም ናይ ኣጋር ክኾኑ ክእሉ ሽግለታ ክኾኑ ክእሉ እቲኦም ከዓ ይርኢና ኣለዉ ክብሉ ይኽእሉ እዮም ክልቲኦም ማለት እዩ። ግን ከዓ ክልቲኦም ከዓ ሓደ ወገን ከዓ ኣብ ሓሳብ ዝኣተዎ ክህሉ ይኽእል እዩ። ንኣብነት ሓደ በዓል ማኪና ኣብ ሓሳብ ዝኣተዎ ክህሉ ይኽእል እዩ። ኣብ መንገዲ ከሎ ፀገማት ክመፅ ይኽእል እዩ። ግን ሕጂ ሓፈሻዊ ትሱ እቲ ሓደጋታት ክጎድልቲ ኮይኑ ኩሉ ክልቲኦም ብማዕሪ ክተሓላልው ኣለዎም። እቲ ተጠቃማይ ፅርግያን እቲ ብማኪና ሒዝዋ ዘሎን ልክዕ እቲ ኩርነቶም ኣብታ መንገዲ ጥራይ ክኾን ኣለዎ ካብ ወፃኢ ስለ ዝኾኑ ዘሎ እዩ እቲ ምክንያት ሕጂ በዓል ማኪና ዳ ዝዳ ይሕሉ

0: ኮኑ ለኢሉ እቲ ሰብ እቲ መንገዲ ይጥሕሶ ማለት እዩ ምስ ጣሓሶ ኣብኡ እቲ ሓደጋታት ትፍጠር ኣሎ። ስለዚ ክልቲኦም እቲ ተጠቃሚ ኣጋርን እቲ ሰብ ሳኪልን እቲ ማኪናን ታ ፅርግያ ሓንቲ እያ ትረኽቦም ነዞም ሰለስተ ነዞም ሰለስተ ኣካላት ሓንቲ ፅርግያ ትረኽቦም ድማ ብማዕረ ንክትቆምሉ እያ። ብማዕረ ድማ እቲ ትኩርነቶም ብማዕረ ክኸይድ ክኽእል ኣለዎ። ከምዚ ምዝኸውን ሓደጓታት ክጎድል ተኽእሎ ኣለዎ። ወላ እውን ናብ 1% ናብ 0% ክጎድል ይኽእል እዩ። እንድሕር ካብዞም ሰለስተ ኣካላት እንድሕር ደኣ ሓደ ኣስጊሉ ወይ ካብቲ ኣብ ሓሳብ ተኣትዩ ግን ሓደጋ ፍጠር። ስለዚ ሰለስቲኦም ብማዕረሲ ኣብቲ ሓደጋታት ንምቕናስ ዝግበር ፃዕርታት ክካይዱ ኣለዎም። እቲ ምኽንያት ድማ እቲ ሓፈሻዊ ሕጊ ትራፊክ ምኽታል እዩ እቲ ዝበለፀን ዝፀፈፈን ኣማራፂ፣ ካልእ ወላ ሓንቲ ማራፂ የለን።
1: ሙሉእ ስሙ ላሜክ ዳንኤል መሓሪ ይበሃል። ላሜክ ብንእሱ እንከሎ እዩ ብፅልዋ ናይ መዛንኡ ፍቕሪ ቅድድም ብሽክለታ ክሓድሮ ጀሚሩ። ነዊሕ ከይፀንሐ ከዓ ማውንቴን ብሽክለታ ዓዲጉ ኣብ ናይ ማውንቴን ውድድር ኣብ መምሕዳር ጎዳይፍ ተጠርኒፉ ክወዳደር ጀሚሩ። ብዘካየዶ ሓያል ፃዕሪ ድማ ንምምሕዳር ጎዳይፍ ብርክ ዝበለ ዓወታት ክግዝማ ክኢል እዩ።
2: መጀመርያ እኳ ዳርጋ ኣብ ገዛውትና ብዙሓት ስፖርትያን ስለነበሩ ኣብ ኤርተል ጥቃ ከባቢና ስለነበረ ኣብ ከይድ ነረ ሕጂ ኣብ ኮይ ካኣሎ ዳንኤል ተስፋ ገርግስ ጅጅ ማለት እዩ ይ ሓቶ ክጅምር ኢለ ሱ ግን መሰልጠንቲ ስለዝፈለጥ ነበረ ሓቲቱ ንዖም ትሕቲ ዕድመ ኢኸ ነሸይ ስለነበሩካ ቁርብ ክፀንሕ ሓደ ከባቢ ነገሮም ዳሕራይ ግን ብናይ ሰብ ገለ ገይረ ክገብር ጀሚረ ማለት እዩ። ድሕሪ ኢኻ ሳይክል ኖርማል መዛወር ግዛ ኣለ ኢለ ንዓገጣጢማ ማለት እዩ ኮርሶ ናይ ትምህርቲ ጀሚረ ማለት እዩ። መጀመርያ ትውድር ከኣትካ ከምዚ ኩሉ ቀሊል ድመስለካ ትኽልካ ትፅዕር ድመስለካ ገለካ እቲ ስፖርት ኣቕማ ሓተካ እዩ ትሬን ከለዎካ ኣለዎ ዓረፍትኻ ኣመጋግብካ ስሩዕ ክኾን ኣለዎ ማለት እዩ። ከምኡ ተገይርካስ ድብፃሕ ምዃኑ ፈሊጠ ዳሓረይ ማለት እዩ ስቴ ባይ ስቴ ነቲ ክሪኦም ዝጀመርኩት ስፖርት ዳተምሃር ካብቶም ዓበይት ኣሕዋትካ ሰብ ምክረካ ኣሰልጠንቲ ኣለዎ ብዝገለ ማለት ከምኡ ዳወልኩ ሸዑ ፈሊጥዮ ማለት ስፖርት ከምቲ ትገምቶ ብደገስ ኣይኮነን ፃዕረስ ማራሓትቲ ማለት እዩ። ዝበዝሑ ካ ኣብ ቲምወርክ የ ዝሰርሕ ነረ ናይ ጋንታ ስራሕ ማለት እዩ ወላታ ናይ ጅሳ ዓይነት ማለት እዩ ዓቐብ ከይ ነረ ወላታ ከምቶም ቤስት ዘይኮነስ ግን ተገይረ ይገብር ነረ ማለት እዩ ናይ ጅስ ማለት እዩ ይገብር ነረ ኣብ መንገዲ ዓቐብ ዳሓኒ ነረ ዓቕመይ ማለት እዩ። ዓወት መጀመርያ ፀወታ እዩ ኣብ ናይ ጎዳይፍ ዝነበረ ትዳልዎ ማለት እዩ ናይ ምሕዳር ኣዋጥ ዓዊተት ነረ ኣብ ናይ ካልእ ካብቲ ማልያ ምስሓዝኩ ከዓ ንጋንታ ጎዳይፍ ማለት እዩ ብዓቕመይ ኣብቲ ናይ ጋንታ ብዙሕ ሓገዛ በርክት እየ ድብላ
3: ላሜክ ከምቶም ኩሎም ማለት እዩ ከምቲ ንእሽተይ ግራስሩት ዝበሃሉ ማለት እዩ ከም ናእሹ ብፍቕሪ ብድሌት ናይ ብሽክለታ ኢሉ ጀሚሮ ኩሎም ከዓ ከምቲ ዝሓድሮም ማለት እዩ ከምኡ ኢሉ ተበጊሱ ኣብታ ክለብ ጎዳይፍ ከዓኒ ከም ግራስሩት ኮይኑ ንመፅ እዩ ኣብኣ ከዓ ፅቡቅ ውፅኢት ንምዕባለ ኢልካ ትሰርሕ ስለ ዝኾነታ ክለብ ከዓኒ ኣዝዩ ምእዙዝ ስፖርት ፎቱ ብጣዕሚ ስምዒታዊ ገለ መለ እዩ ነይሩ።
4: ላሜክ ማለት ኣዝዩ ንፉዕ ህርኩት ብርእሱ በልሕ ብክእሎት በልሕ ብኩሉ በልሕ ዝነበረ ህፃኒ ካብዚ ኣዝየ ብዙሕ ትፅበ ነይረ ኣነ መደብ ትሬኒን ሰርዓሉ ነይረ ብጣዕሚ ኣብ ፅቡቅ ቆመና ነይሩ ናይ ብሓቂ በልሕ ክትብሎም ከተግብርን ሓደ ኣብ ምሕኳር ዝነበሮ ክእለት ብጣዕሚ በልሕ
0: ዎ። ንላሜክ ኣነ ኣብ ቅድሚ 4 ዓመት ኣቢሉ ኮን ኣብ ንእዞባ ጎዳይፍ ውሽጣዊ ዝተካየደ ውድር ናይ ጅሮን ነይሩ መምሕዳር ጎዳይፍ ዝተዳልዎ ማለት እዩ ኣብ ኣነ ከመቀላጣፉ ኮይነ ተሸሊመ ነረ ወይ ከዓ ቀዳማይ ወፅአ ብናይ ጉያ ላሜክ ላመ ከዓ ብናይ ኮርሶ ተዓዊቱ ነሩ ቀዳማይ ኮይኑ ተሸሊሙ ማለት እዩ። ስለዚ እቲ ዓቕሙ ብቕዓቱን ናይ ላሜክ ላማ ብቑል ፍጥር ክብል ዓቕሚ ነይሩ ወይ እቲ ዓቕሚ ድማ ኣብቲ ዝቕፀለ ውድድራት ናይ መምሕዳራት ድካየድ ዝነበረ እውን ቀፂሉ ተዓወታት ኣምፅዎ እዩ።
1: እንተኾነ እዚ ተስፉ ተቐዳዳማይ ድሕሪ ቅሩብ ዓመታት ኣብ እዋን ልምምድ ብዘጋጠሞ ከቢድ ሓደጋ ካብቲ ዝፈትዎ ዓውዲ ቅድድም ብሽክለታ ክእልህ ተገዲዱ።
2: መጀመርያ ኳት ባፃ ቻምፒዮን ኤርትራ ነሩ ተሰሪዐልና ማለት እዩ ኣብ መምረፂ ብሳይሞን ሓዱሽ ኣሰልጣንና መምረፂ ተገብር 2024 ወርሒ ሓደ ከባቢ ዕለት 22 ገለ ክኸውን ሓደጋ ኣጋጢሙኒ ማለት እዩ ስፒድ ናይ ጋንታ ትሬን ነርና ዳጉ ኣብ ናይ ቲኤምቲ ማለት እዩ እዳተመለስና ከልና ትሬን ስፒድ ንጎበይ ነርና ጋንታ ሃንደበት ሄኖስ ሽሙ ብቅድሚ ወዲቑ ኣነኻ ትኸ ክቋፅራይ ካልኩ ንድኻ

0: ኣሚርኒ ትኺለ ወዲቕ ማለት ርእሰይ ተሃሪመ ሽዑ ግን ርእሰይ ኢለ ከምዚ ኖርማል ነገር መሲልኒ ቁር መዓልታት ዓሪፈ እቲ ስፖርት ቀፂል እዮ ንባፅዕ ጌሸ ማለት እዩ እቲ ውድድር ተሰርዐ ንኡ ክርክብ ኢለ ንባፅዕ ጌሸ ኣብኡ ካልኣይ ሸዓ ከዓ ሓደጋ ምስ ዘጋጠመኒ እቲ ጠንቂ ናይ ምንፍርፋር ገለ መለ ርእሲ ማህረምቲ ክንደለኒ ብሕክምና ተሓቢርኒ ማለት እዩ መጀመርያ ምስ ወደቁ የውድቐኒ ጥራይ ገይሩ ከምዚ ኢፕሌፕስ ዓይነት ማለት እዩ ምንፍርፋር ብድሕሪኡ ሕክምና ገይረ ንኢነኤል ምስ ከድኩ ኣብ ኢነኤል ስካን ገይረ ብምትሕባር ኮሚሽን ባህል ስፖርትን ኩሉ ናይ ሕክምና ደገፍተ ገይሩለይ ማለት እዩ ብድሕሪኡ መውደቕቲ ብኸይድና ተቋፅሮ ትኽእል ይሃሎም ከይድና ሂቦምኒ ተኸይድና ውን ብዙሕ ሳይ ውፅኢት ኣይረኣኹሉ ማለት እዩ ኣብ ገዛ ሸዑ ሃንደበት ምሸት ኖርማል ኮፍ ኢሎ ከለኹ ኣብ ዓራት ከለኹ ኩሉ ነብሰይ ኣብኒ ማለት እዩ ብድሕሪኡ ከይደ ንኢነኤል ሕክምና ገይረ ኣብ ዘረጃ ዝክበፅእ ኸኢለ ከቢድ እዩ ክትሪኦ ከለካ ማለት እዩ ምስቲ ድሌት ዘለዎ ገለ መለ ከቢድ እዩ ኣብቲ ሕክምና ከዓ ምስ ኮድኩ ከዓ ክትቅፅሎ ዘለካ ዓቕሚ ናብ ወይ ተሓሰብ ትሑት ዘሎ ቅድም ሕክምና ክትገብር ኣለካ ኢሎምኒ ኣርጋስታት 2ልተ ዓመት 6ዱሽተ ወርሖም ኮይኑ ሎ ማለት እዩ ኮፍካብ ድብል ብድሕሪኡ መራ ከምዚ ቶምሳቶ ክገብሩ ከለዉ ትሪኦም ቁር ስማዓካ ነገራት ስሎ ማለት እዩ ካብኦም ክተርፍ ከለካ ነፍስኻስ ናይ ባሓቂ ንታይ ሞ ኣብቲ ቦታ ኮንካ ትሪኦ ከለካ ስከቢድ እዩ
1: ኣነ ኣይርስዓን ማለት እዩ ካብ ባፅዕ ተበጊሱ ኣብ ከባቢ ጊንዳዕ ተመሊስካ ዝነበረሉ ውድድር ኣብኣይ ዙይ ሓደጋ ደጓ ንፈደሎ ዝተቀዳዳ ማለት እዩ እቶም ተቀዳደንቲ ከይዶም ላሜ ግን ብድሕሪ ትወዲዑ ና መኪና ጌርና ስዕብ ስለ ነበርና ኣብ 223 ደይትርስዓን ስታ ፍፃሜት እያ ሽዑ ንሕና ድሓን ኣሎ እናበልና ውድድር እናበልና ግን ስጋብ ኣብ ዊልቸር ዝስቀረሉ ደረጃ በፂሑ ማለት እዩ ካብ ዝድኽፍ ሓደጋ ነይሩ ናይ ርእሲ ማህርምቲ ይጓኒፎ ማለት ኢና ካብዚ ሕጂ ትስፉ ተቀዳዳማ እዩ ክኾነና ኢልና ሽዑስ ከም ካፒተን እዩ ነይሩ ፍትጋንታ ይኣሊ እዩ ነይሩ ከም ተፃወታ እዩ ግን ሓደጋታት መውደቕቲ ኣብዚ ደረጃ ስለ ከብፅሓ ካይልካ ይተሓስቦን ኢኻ ንኣሽ እዮም ሶም ኣብ ዝረጃ እዚ ከዓ ኣብፅዕዎም
2: ላሜ ካብዚ እዋን ንዝለዓለ ሕክምና ንምክትታል ናብ ስደት ኣምሪሑ ይርከብ
0: መጀመርያ ሕክምና ሙሉእ ሕክምና ምስ ረኸብኩ ጉዳይ ጣዕና ገይረ ሹር ክምለስ እየ ናብቲ ስፖርት ክቕፅል የደሊ ማለት እዩ እምበር ኣብዚ ሓጂ ተሃሪሚ ዘለኹ ሓደጋ ብውስጥ ጥዋ የብኒ ማለት እዩ ስለ ብዕላማ ስለ ትጓዓዘቲ ስፖርት ገለመለ እዚ ናይ ሓጅስ ብዙሕ ስ ይገብረኒ ስለ ዝሓለፈ ከዓ ብዙሕ ይዝከር እንዳሓለፈ ሕጂ ኣብቲ ፅቡቅ ደረጃ ዝመፅ ግን ክቕፅል ስፖርት ይለዋ ኣለኹ ማለት እዩ
3: እዚ ህያው ኣብነት እዩ ካብቶም ዝሞቱስ ህያው ኣምነት ካብ ሞት ዝተስሳይ ሰብ እዩ እዚ ተፃወታ እዚ ምክሳርና ሕዚ ናይ ብሓቂ ይስማዓካ ዝኩሉ ዝዛረቦ ዘሎ ከዓ ናብ ቅድሚ ዓይነይ ስለ ዘሎ እቲ ናቱ መፃኢ ይረኣየኒ ስለ ዘሎ እዩ ዝዝያዳ ፀቂጠ ዝዛረብ ዘለኹ ምክንያቱ እዚ ቆልዓዝ ነርተ ዝኾን ልክዕ ከምዞም መዛንኡ ኣብ ጋንታና ኣብ ኣስቤኮ ኣብ ደንደን ኣብ ሰንበል ዘለዉ ታፃዕቱ ናቱ መዛንኦም ሕጂ ኣብ ቀዳማይ ዲቪዥን ሃገር ወኪሎም ክፃወቱ ተስፋ ንገብረሎም ነቲ ናይ ካልኣይ ዲቪዥን ዓብሊሎምስ ቀዳማይ ዲቪዥን ዓብሊሎሞ ዘለዉ ናቱ መዛኒ እዮ ምስኡ ድፃወቱ ዝነበሩ እዩ እዚ ሓደ ካብኦም ፈሪ ነይሩ ዝቆልዓዚስ ግን ኣጋጣሚ ኮይኑ ግን እዚ ሓደጋ ዘኣጋጢሞ ግን ሞት ኮይኑ ስለ ዘይመፅእ ከዓ እግዚኣብሔር ይመስገን ኢ ከትብል ምክንያቱ ከምዚ ኢልና ክንሪኦ ምቃዕና ኣነኳ ከምዚ ኢሉ ብሂወት ክሪኦ ከበለኹ ናይ ብሓቂ ሓጎ ዝስምዐኒ ትሽዑ ዝነበረና ስምባደ ብጣዕሚ ሕማቕ እዩ ነይሩ ኮማኣትኡ ንሞት ኢኻ ትፅበየ ነርካ ግን ሕጂ ከምዚ ኢሉ ክትሪኦ ብሰሪሩ ክትሪኦ ከዓ ናይ ብሓቂ ተስፋታት ኣለና ተስፋ ገብርካ ሓዊዩ ኣብቲ ዝነበሮ ኣብቲ ዘፍቅሮ ዓውዲ ቅድዲ ምሽክለታ ክምላስ ናይ ብሓቂ እዚ ሕጂ ምፅዎ ዘሎ ቆመና ውን ከምቲ ትማለዩ ዝነበሮ ምስ ወደቀ ዝነበሮ ስለ ዘይኮነ ናይ ብሓቂ ደስ ዝብለካ ሕጂ ከምዚ ኢሉ ክሪኦ ከለኹ
1: ዘይከኣል ነገር የለን ጥዕና ተመፅ ኩሉ ነገር ገብሮ እዩ ካልኣይ ነገር ተቆልዓ በሊሕ እዩ በሊሕ ክብለካ ከለኹ ፅን ኢሉ ይሰምዓካ እዩ ካብቲ ኣብዚ ናይ ሕክምና ጓኒፍዎ ምስተኣለየ እኳ ይተኣልየን ካብቲ ዓውዲ ይብለካ ዘለኹ ምስኦም ኣሎ ኩሉ ሻዕ ኣብ ትሬን ምስኦም ኣሎ ኣብ ድኾነ ምስኦም ኣሎ ምስ መንዳ ፀኒሕካ ላሜ ክፀኒሕና ምስ ላማ ፀኒሕና ብሉካ እንታይ ገርኩም ትሬን ከምዚ ገርና ከምዚ ኢልና ከምዚ ኢልና እቲ ዓውዲ ማራ ስለ ድናፍቆት ናይ ስፖርት ነገር ከም ድምሎሶ ያ ነዳዕመ ጥዕና እንተይብዎ ተወዳዲሩ ክመፁ ዩ ከዓ ንፉዕ ቆልዓ እዩ ጎኒ ጎኒ ትምህርቲ ጎኒ ጎኒ ቅሰይ እናገበረ ከዓ እንተ ማዕሽወት ናይ ጥዕናታት ፀገምካ መጀመርያ ጥዕና እዮ ሞ እዚኣ ሰብ ተስፋ ኢና
4: ላሜክ ቀዳማይ ነገር ሓሳብ ልብ የስምረሉ

ዓብዪ መፅኡ ኣብቲ ንከምቶም መሳቱ ኣብቲ ዘለዎ ደረጃ በፂሖም ዓብ ዓወት ክበፅሑ ተስፋ ገብር ከምቲ ዕድር ረኪቦ ዘሎ ንሕክምና ከዓ ንጥዕና ክገብረሉ ብሰላም በፂሕካ ብሰላም ክመፅእ ተስፋ ገብር ማለት እዩ። ካልኣይ ከዓ ኣጆ ከዓ ሕማም ኢ ደኣ ሃንደበት ምበር ጥዕናካ ኣስናብልካ ስለዝኾነ ንእሽተ እዩ ዘሎ ከርክበሉ እዩ ጥራሕ ተስፋ ከይቆረፀ ነቲ ዘለዎ ነገር ብሰላም ክወዲኦ ክምለስ ተስፋ ንገብር ማለት እዩ።

ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናወስኽትና ደመቐት ክትከይናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለናኣመን ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘለ ሰሙን ይክኾን ምርኻብና ክሳብ ሽዑ ግን ሰላም።

ሕዚ ሰላምታና ተቐበሉ ፈነወ ኤር ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺልን ሎሚ ቀዳም 19 መስከረም ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴም ኣስመሮሜ ንምክትታልኩም ብክብሪ እናዓደምኩ ብቐንዳ ርእስተ ዜና ፍልም ኣሜሪካ ኣብ ልዕሊ ኤርትራ ኣፅኒዓቶ ንዝፀንሐት ዘይምኹኒ በይናዊ እገዳ ከም ዘለዓለቶ ኣፍሊጣ ብምኽንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ባህላዊ ካርኒቫል ቀሪቡ ንዝኽሪ ምምስራት ቤት ትምህርቲ ሰውራ ምኽንያት ብምግባር ኣብ ሜዳ ባሕቲ መስከረም ሙዚቃዊ ምርኢት ተኻይዱ ፕረዚደንት ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጸድቕ ኮንግረስ ንዘሕለፎ ውሳነ ኣጽዲቕዎ መንግስቲ ሪፓብሊክ ግኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ብወግዒ ከልኪሉ ቻይና ንግዳዊ ረብሓታት

ኣታ ንምውሓስ ኣብ ልዕሊ ኤውሮጳዊ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂራ። ዝርዝር ዜና ሕቡራት መንግስታት ኣሜሪካ ኣብ ልዕሊ ኤርትራ ኣፅኒዓቶ ንዝፀንሐት በይናዊ እገዳ ከም ዘለዓለቶ ብ18 መስከረም ኣፍሊጣ። እዚ ምምሕዳር ፕረዚደንት ባይደን ብ17 መስከረም 2021 ብዝሃሞ ፈፃሚ ውሳነ ቁፅሪ 14046 ዝፀንዐ ዘይምኽኒ እገዳ ኣብ ልዕሊ ኤርትራ ዘየድሊ ሃስያ እኳ እንተወረደ እቲ ተወሲዱ ዘሎ ናይ ምልዓሉ ስጉምቲ ኣብ መንጎ ኤርትራን ሕቡራት መንግስታት ኣሜሪካን ኣብ ቅንዕናን ምክብባርን ዝተሰረተ ሃናፂ ዝምድናትን ምትሕጋዝን ንምምዕባል ደራኺ ምዕራፍ ክኸፍት ትፅቢት ይግበር። እቲ እገዳ ንሓይልታት ምክልኻል ኤርትራ ከምኡ ውን ንሰመዝን ኣገደሲ ቁጠባዊ ትካላትን ዕላማ ዝገበረ እዩ ነይሮም። ፕረዚደንት ዶናልድ ትራምፕ ብምክንያት መበል 35 ዓመት በዓል ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ኣብ ዝሰደዶ ናይ ዮውሃና መልእኽቲ ንዝሓለፈ መዋእል ሕቆና ሂብናዮ ስለ ዘለና ንቕድሚት ክንስጉም ከምኡ ውን ንሓባራዊ ሰላምን ብልፅግናን ብሓባር ክንሰርሕ እቲ ምቹእ ግዜ ሕጂ ኮይኑ ይስማዓኒ ክብል ምግላፁ ዝዝከር እዩ። መደባት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብ17 መስከረም ብስእላውን ንዋታውን ምርኢት ከም ዝጀመረ ዝፍለጥ እዩ። ትማሊ 18 መስከረም ድማ ኣብ ኣስመራ ባህላዊ ካርኒቫል ቀሪቦም። ጋዜጠኛ ዳንኤል ወልዶ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።

0: ብምኽንያት ፅምብል ወርቃዊ ኢዮቤል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ። እዚ ብምትሕብባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ዝተኻይደ መደብ ካብ ጎደና ሰማዕታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም እዩ ተዛዚሙ። ኣብዚ ንኣስታት 2 ሰዓታት ዝቕፀለ ካርኒቫል ብባህላዊ ኣልባሳት ብሄራትና ዝማዕረጉ ልዕሊ 10,000 ነበርቲ 13 ንኡዞባታት ማእከል ከምኡውን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ዝመርሕዎም ኣስታት 500 ተምሃሮ መምህራንን ኣለይቲ ቤት ትምህርቲ ሰውራን ዝነበሩ ተሳቲፎም። ኣብቲ ኣጋጣሚ ቤት ትምህርቲ ሰውራ ተደኪናትሉ ናይ ዝነበረት ቦታታት ኣስማት ዝሓዘ ታቤላታት ብውክልና ዝቐረበ ተምሃሮ ቤት ትምህርቲ ሰውራ ብብዝሒ ዝነጥፍሉ ዝነበሩ ዓውድታት ዘርኢ ሰልፊ ከምኡውን ምስሊ ቤት ትምህርቲ ሰውራን ቀያሕቲ ዕንበባን ዘንፀባርቕ ትሕዝቶ ንምርኢት ቀሪቡ። ብ17 መስከረም ብስእላውን ንዋታውን ምርኢት ዝጀመረ መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ክሳብ 20 መስከረም ብዝተፈላለየ መሰናድኦታት ክቕፅል እዩ።
1: እዚ ከምዚ ኢል እንከሎ ብምክንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ትማል 18 መስከረም ምሸት ኣብ ከተማ ኣስመራ ሜዳ ባሕቲ መስከረም ሙዚቃዊ ምርኢት ማለት ኮንሰርት ቀሪቦም። ኣብቲ ብምትሕባር ኮሚሽን ባህልን ስፖርትን ኣዋሃድ ሽማግለ በዓላትን ዝተወደበን ብኤርቲቪ ብቐጥታ ዝተፈነወን መደብ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ኣብ ዘስምዖ ቃል ምምስራት ቤት ትምህርቲ ሰውራ ኣብ ቃልስን ዕማማትን ህዝባዊ ግንባር ሓርነት ኤርትራ ሓደ ካብቶም ፍሩያት ራእይታት ምንባሩ ገሊጹ። ኣብቲ ንኣስታት 2 ሰዓታት ዝቐፀለ ምርኢት ኣብ እዋን ሓርነታዊ ቃልሲ ብተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕንበባን ዝተደርፈ ጣዕመ ዜማታት ብነባራትን መንእሰያትን ድምፃውያን ቀሪቦም። ተዓዘብቲ ንኤሪና ኣብ ዝሃቦ ርእቶ እቲ መደብ ብዘይካት ንድሕሪ ተመሊስካ ዝኽርታትካ ክትሕድስ ዘለዎ ግደ ሓደስቲ ወለዶታት ንዝተሓልፈ ታሪክን ምሮቱን ብቐሊል ክፈልጡ ከም ዝሕግዞም ብምግላፅ ከምዚ ዓይነት መደባት ብዝተወደበ መልክዕ ክቕፅል ኣዘኻኺሮም። ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብታ መደበር ቤት ትምህርቲ ስነኪነት ዝነበረ ፃብራ ብኽብ ዝበለ ማዕርግ ክበዓል እንከሎ ኣብ ከተማ ክረን ድማ ነቲ ኣጋጣሚ ዘንፀባርቕ ስእላዊ ምርኢት ቀሪቦም። ወኪላት ኤሪና ንዝለኣኽዎ ፀብፀባት ሚካኤል ሓድጉ ከቕርቦ እዩ።
2: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብ17 መስከረም ኣብ ፃብራ ንኡ ዞባ ናቕፋ ብክብ ዝበለ ማዕርግ ተፀንቢሉ። ኣብቲ ነበርቲ ንኡ ዞባ ናቕፋን ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድርን ዝተሳትፎ ምርብ ኣመሓዳር ንኡ ዞባ ናቕፋ ኣቶ ያቆብ ኢድሪስ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ታሪካዊቱ ፃብራ ክፅምበል ከሎ ፍሉይ ተዘክሮታት ከም ዘለዎ ብምጥቃስ ምምስራት ቤት ትምህርቲ ሰውራ ንራእይን መትከልን ህዝባዊ ግንባር ኣብ ትምህርትን ህንፀት መፃኢ ወለዶታትን ዘንፀባርቕ ከም ዝኾነ ኣረድዩ። ሓላፊ ምምሕዳሩን ፋይናንስን ቤት ትምህርቲ ካድር ሌትናል ኮሎኔል በረኸት ወልደ ሚካኤል ቦጎኑ ኣብ እዋን ምምስራት ቤት ትምህርቲ ሰውራ ንዝነበረ ፅንኩር ባህርያውን ሰብ ሰርሖን ኩነታት ብምስካር ፍረ ቤት ትምህርቲ ሰውራ ዝኾኑ ተምሃሮ ሎሚ ብትምህርትን ሞያን ኣብቲ ዝለዓለ ደረጃ በፂሖም ኣብ ኩሉ ዓውድታት ይመርሑን የበርክቱን ምህላዎም ዝሕብን ከም ዝኾነ ገሊፁ። እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝተወደበ ናይ ዝኽሪ መደብ ብምውላዕ ሽግ ስነ ጥበባዊ መሰናዶታት ትረኻ ተዘክሮታት ተምሃሮ ቤት ትምህርቲ ሰውራን መዛሙር ቀያሕቲ ዕንበባን ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ብምክንያት መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ክረን ዘቐርበ ስእላዊ ምርኢት ኣብ ምውርራስ ታሪክን ምኾስኳስ ሃገራውነትን ዘለዎ ተራ ቀሊል ስለ ዘይኮነ ብዕቱብ ተታሒዙ ክስርሓሉ ተዓዘብትን ኣካየድትን ኣዘኻኺሮም። እቲ ቀሪቡ ዘሎ ስእልታት ንህይወት ቤት ትምህርቲ ሰውራ ብሓፈሻ ኣብ እዋን እስትራቴጂካዊ ምዝላቕ ንዝነበረ ኩነታት ኣብ ትሕቲ ገረብን በዓትን ዝካየድ ዝነበረ መስርሕ ምምሃር ምስትምሃርን ከምኡ ውን ካልእ ንጥፈታት ተምሃሮ መምህራንን ኣለይትን ዘንፀባርቕ እዩ።
1: ኣብ ንዞባ ቆርዶ ዝነጥፋ ትካላት ወሃብቲ ኣገልግሎት ቱሪዝም ኣብ ምልላይ ታሪካዊ ቦታታት ፍፃመታትን ቅርስታትን ብኣተኩሮ ክሰርሓ ኣብ ወንበር ማሕበር ወሃብቲ ኣገልግሎት ቱሪዝም እትንዞባ ኣቶ ፅጋ ኣስራት ፀዊዖም። እዚ ፃዊዒ ዘቕረበ ወነንትን ሰራሕኛታትን ናይተን ትካላት ኣብ ከባቢኦም ዝርከብ ታሪካዊ ቦታታትን ቅርስታትን ኣብ ዝበፅሐሉ ኣጋጣሚ እዩ። ፀሓፊ ማሕበር ኣቶ ማሕሙድ መሓመድ ሳልሕ ብወገኑ ምልላይ ታሪካዊ ቦታታትን ቅርስታትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ወሃብቲ ኣገልግሎት ትካላት ቱሪዝም ብዕቱብ ክሰርሓሉ ፀዊዑም። ተሳተፍቲ ብግዲኦም እቲ ዑደት ዘቤታዊ ቱሪዝም ንምድንፋዕ ወታዊ ኣስተዋፅኦ ከም ዘለዎ ብምጥቃስ ካብኣቶም ዝሕተት ከም ዘማልኡ ኣረጋጊፆም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልን ክትቅፅሉ ደጊመ ብክብሪ ዕድም ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጸድቕ ኮንግረስ ንዘሕለፈ ውሳነ ብኽታሙ ኣጽዲቕዎም። እዚ ሓድሽ ስጉምቲ ንጽላታት ነዳድን ምክልኻልን ሩስያ ከምኡውን ፕረዚደንት ቭላድሚር ፑቲን ንዝርከቦም 20 ሰመዝን ብርክት ዝበላ ኩባንያታትን ዘነጻጸረ ምዃኑ ተፈሊጡሎም። እቲ እገዳ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚእታዊት ቀረጽ ክኸፍል ዝዓለመ ምዃኑ ተሓቢሩ። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ እታው ከም ዝገበረት ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ብብዝሒ ነዳድን ዝሽምታ ቻይናን ህንድን ብኣሉታ ክጸልወን ከም ዝኽእል ብኣጉኡ ተኣሚትሎም። ሩስያን ቻይናን ድሮ ነቲ እገዳ ብምቅዋም ንግዳዊ ረብሓታትን ንምውሓስ ኣድላይ ስጉምትታት ከም ዝወስዳ ኣጠንቂቐን ኣለዋ። እቲ ስጉምቲ ኩናት ዩክሬን ብዘተ ንምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ፃዕሪ ክዓናቕፎ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ድማ ከጋድዶ ከም ዝኽእል ይግለጽ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ኣጽኒዓቶ ንዘላ እገዳ ብሓሙሽተ ዓመታት ከም ዘናዋሓቶ ሓቢሮም። እቲ እገዳ ብቐንዱ ንጽላታት ፀዓትን ምክልኻልን ኢራን ዕላማ ዝገበረ ምዃኑ ተፈሊጡሎ። መንግስቲ ሪፓብሊክ ግኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ትማሊ 18 መስከረም ብወግዒ ከልኪሎም። ፍራንስ 24 ንእላውነት ሃገሩ ኣብ ሓደጋ ዘእቱን ካብ ሓቂ ዝረሓቐን ሓበሬታ ክዝርግሕ ከም ዝፀንሐት ብምክሳስ እዩ ነቲ ስጉም ተወሲዶም። ብዘይካዚ ትሕዝቶ ናይታ ማዕከን ዜና ንፀጥታዊ ቁጠባውን ፖለቲካውን ገስጋስ ሃገሩ ከቆናፅብ ምፅንሑ መንግስቲ ግኒ ወቂሱሎም። ግኒ ጥራይ ዘይኮነት ኒጀር፣ ማሊን፣ ቡርኪና ፋሶን እውን ማዕከናት ዜና ምዕራብ ናይ ምእጋር ስጉምትታት ክወስዳ ምፅንሐን ፀብጻባ የረዶም። ማዕከናት ዜና ምዕራብ ንረብሓታት ዝውክለን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተላየን ዝውቀሳ። ህዝባዊት ሪፓብሊክ ቻይና ንግዳዊ ረብሓታታ ንምውሓስ ኣብ ልዕሊ ኤውሮጳ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። እዚ ዝተገልፀ እቲ ሕብረት ቻይና ንቁፅሩ ናይተን ናብ ዕዳጋታት ውእቲ ልእኸን ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ክድርቶ ድሕሪ ምፅውዕ እዩ። ንግዳዊ ዘይምቅዳው ንምግታ ቻይና ንመጠን ሰደድ ናይተን ተሽከርከርቲ ናብ 15 ሚእታዊት ክድርቶ እዩ ኤውሮጳዊ ሕብረት ጠሊቡ ዘሎ። እቲ ፃውዒት ንንግዳዊ ዝምድና ክልቲኦም ወገናት ብኣሉታ ዝፀሉ ምዃኑ ዝገለፀ ሚኒስትሪ ጉዳያት ወፃኢ ቻይና ሃገሩ ከም እትቃወሞ ብኣግቦ ሓቢሮም። ኤውሮጳዊ ሕብረት ኣብ 2025 ምስ ቻይና ኣብ ዘካይዶ ንግዳዊ ምልውዋጥ ልዕሊ 410 ቢልዮን ዶላር ንግዳዊ ሕፅረት ከም ዘጋጠሞ እዩ ዝገልጽ። ቻይናን ኤውሮጳዊ ሕብረትን ብጉዳይ ንግዲ ናይተን ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ክጋጨው ናይ ፈለማ ከም ዘይኮኑ ጸብጻባት የረድኦም። ክልቲኦም ወገናት ኣብ 2025 ኣስታት 800 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዱ እዩ ዝግለጽ። ኣብ ፓኪስታን ትማል 18 መስከረም ኣብ መስጊድ ብዝተፈፀመ ነፍሲ ቅትለታዊ መጥቃዕቲ ልዕሊ 30 ሰባት ከም ዝመቱ ማዕከናት ዜና ቃሊሐን። በቲ ኣብ መኪና ነታዊ ብምፅዋድ ዝተኻየደ መጥቃዕቲ ልዕሊ 70 ከም ዝቆሰሉ እውን ተገሊጹሎም። ድሕሪቲ መጥቃዕቲ ኣብ መንጎ ሓይልታት

ፀጥታ ነቶም ዕጡቃትን ዝሰዓበ ምልዋጥ መጥቃዕትታት ነቲ ሰብኣዊ ክሳራክብ ከም ዘበሎ እዩ ዝሕበር። ኣብ ፓኪስታን ዝንቀሳቐስ ዕጡቅ ጉጅለ ጣሊባን ናይቲ መጥቃዕቲ ሓላፍነት ወሲዱሎም። ፓኪስታን እቲ ዕጡቅ ጉጅለ ሓላፍነት ቅድሚ ምውሳዱ ንኣፍጋኒስታን ከሲሳ ምንባራ እንትኾነ ግን መንግስቲ ኣፍጋኒስታን ኣብቲ ሃገር ዝካየድ ዘሎ ተደጋጋሚ መጥቃዕትታት ውሽጣዊ ቅልውላው ዘንቀሎ ምዃኑ ብምጥቃስ ነፂግዎም። መንግስቲ ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ኣብ ሃገሩ መጥቃዕትታት ከም ዘካይዱ ብምክሳስ ሕነ ናይ ምፍዳይ ስጉምቲ ክወስድ ምፅንሑ ዝፍለጥ እዩ። ከም ሳዕቤኑ ኣብ መንጎ ክልቲኤን ጎርባብቲ ሃገራት ወተሃደራዊ ምትፍናን ተኸሲቱ ከም ዘሎ ጸብጻባት የረድኡ። ሰኔት ኣሜሪካን መሸጣ ነፈርቲ ኩናት ናብ ስዑድ ዓረብ ብዝምልከት ንዝቐረበሉ እማመ ኣፅዲቕዎም። እቲ እማመ ስዑድ ዓረብ ካብ ኣሜሪካ ኤፍ-35 ዝዓይነተን 48 ነፈርቲ ኩናት ክትሽምት ዝኽእል እዩ። እዚ ናይ ልዕሊ 24 ቢልዮን ዶላር ውጥን ስዑድያ ነተን ዝተረቓቓ ነፈርቲ ኣብ ዝመፅእ ቀረባ እዋን ክትውንነን ባይተ ከም ዘጣጥሕ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ሓቢሩሎም። ስዑድ ዓረብ ነተን ኣብ ምድንፋዕ ወተሃደራዊ ዓቕማ እወታዊ ተራ ከም ዝህልወን ዝተገልጻ ዘመናውያን ነፈርቲ ንምዕዳግ ካብ ፈለማ 2025 ክትሰርሕ ምጽናሓዮም ጸብጻባት ዘረድኦም። እዚ ከምዚ ኢሉ እንከሎ እቲ ናይ መሸጣ መደብ ምስ ተተግበረ ኣብ ወተሃደራዊ ሚዛን ሓይሊ ዞባ ማእከላይ ምብራቅ ለውጢ ክፈጥር ከም ዝኽእል ክኢላታት ይእምቶም። ኣሜሪካ ኣብ 2025 ንስዑድያ ዋጋ ልዕሊ 140 ቢልዮን ዶላር ወተሃደራዊ ንዋት ክትሸጠላ ከም እተሰማምዐ ዝሕብሩ ጸብጻባት እቲ ውዕል ኣቐዲማ ካብ ዝገበረቶ ተመሳሳሊ ስምምዓት እቲ ዝዓበየ ምዃኑ የረድኡ። ቻይናን ሩስያን ኣብ ልዕሊ ኢራን ጸዲቑ ንዘሎ እገዳ ዝከታተል ኣህጉራዊ ጉጅለ ክኢላታት ስርሑ ክቕጽል ብኣሜሪካ ንዝቐረበ እማመ ብናይ ቀውፊ መሰለን ዓጊተንኦም። እቲ ጉጅለ ኣብ ልዕሊ ኢራን ጸኒዑ ዘሎ እገዳ ክቕጽል ተዳ ከም ዝጸንሖ ብምውቃሴን ተልእኾኡ ክናዋሕ ድሌት ከም ዘይብለን ኣፍሊጠን ዘለዋ። በዚ ድማ ባይቶ ጸጥታ ሕቡራት ሃገራት እቲ ጉጅለ ክኢላታት ስርሑ ንምቕጻል ዘኽእል ናይ መወዳእታ ውሳነ ካብ ምሕላፍ ተኸሊፉሎም። ኣሜሪካ ዘቕረበቶ እማመ ኣብ ልዕሊ ኢራን ጸቕጢ ንምፍጣር ዝተወጠነ ፖለቲካዊ ተልእኾ ከም ዘለወየን ቻይናን ሩስያን ወቒሰን። ኢራንን ኣሜሪካ እትርከበን ሓያላን ሃገራትን ኣብ 2015 ብዝበጽሖ ስምምዕ መሰረት ዝበዝሐ ካብቲ ብባይቶ ጸጥታ ኣብ ልዕሊ ኢራን ጸዲቑ ዝነበረ እግዳታት ኣብ 2016 ከም እተላዕለ ዝፍለጥ እዩ። ይኹን እምበር ብሪጣንያ፣ ፈረንሳን ጀርመንን ኢራን ዝበጽሓቶ ስምምዕ ትጥሕሶ ከም ዘላ ድሕሪ ምኽሳስን እቲ እገዳ ኣብ 2025 ዳግማይ ከም ዘጽደቐ ጸብጻባት የረድኡ። ደቡብ ኮርያ ጸጥታ ብመጻኢ ሆርሙዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከም ዘይትገብር ኣነጺራ። እቲ ሃገር ነዚ ዝገለጸት ብጠለብ ኣሜሪካ ኣብቲ ወተሃደራዊ ወፍሪ ክትኣቱ ከም እትኽእል ክእመት ድሕሪ ምጽንሑ እያ። ጸጥታ ናይቲ ማያዊ ኣካል ንምውሓስ ክትተሓባበር ከም ዝኽእል ዝገለጸ መንግስቲ ደቡብ ኮርያ እንተኾነ ንሃገሩ ኣብ ጸጥታዊ ጸገም ዝሸምም ወተሃደራዊ ስጉምቲ ከም ዘይወስድ ኣፍሊጡሎ። ፕረዚደንት ዶናልድ ትራምፕ ደቡብ ኮርያ ኣብ ዞባ ማእከላይ ምብራቅ ወተሃደራዊ ምትእትታው ክትገብር ጠለብ ክቐርበላ ምጽንሑ ዝዝከር ኮይኑ ኢራን ተሪር ምላሽ ከም እትህበሉ ብኣግኡ ምጥንቀቓ ይፍለጥ። ሃገራት ኤውሮጳ ቀዲመን ካብ ፕረዚደንት ትራምፕ ንዝቐረበለን ተመሳሳሊ ጻውዒት ከም ዝነጸጎ ኣይርስዕን። ኣንጻር ኢራን ዝካየድ ተወሳኺ ወተሃደራዊ ምትእትታው ንጸጥታ ዞባ ማእከላይ ምብራቅ መሊሱ ዝሓላልኽ ምዃኑ ክኢላታት ከጠንቅቑ ጸኒሖም ኣለዉ። ዜናት ንምዝዛም ቀንዲ ነጥብታቱ ኣሜሪካ ኣብ ልዕሊ ኤርትራ ጽንዓቶ ንዝጸንሐ ዘይምኹን በይናዊ እገዳ ከም ዘለዓለቶ ኣፍሊጣ። ብምኽንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ባህላዊ ካርኒቫል ቀሪቡ። ንዝኽሪ ምምስራት ቤት ትምህርቲ ሰውራ ምኽንያት ብምግባር ኣብ ሜዳ ባሕቲ መስከረም ሙዚቃዊ ምርኢት ተኻይዱ። ፕረዚደንት ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጸድቕ ኮንግረስ ንዘሕለፈ ውሳነ ኣጽዲቕዎ። መንግስቲ ሪፓብሊክ ጊኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ብወግዒ ከልኪሉ። ቻይና ንግዳዊ ረብሓታታ ንምውሓስ ኣብ ልዕሊ ኤውሮጳ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። ዝኸበርኩም ተዓዘብትና ንሳዓት ዝተዳለወ ዜናዊ መሰናዶና ኣብ ተዛዚምሎን ስለምክታልኩም መስግን ወፍዓልቲ

0: 1975 ኣብ መላ ኤርትራ ሕማቕ ሃዋህዎ ዝነበረሉ ግዜ እዩ። ምንዳድን ምቕታልን ዝዓብለሎ ኣሸጋሪ ዓመት። ውፅኢት ናይዚ ድማ ብዙሓት ስድራ ቤታት ካብ ከተማታትን ካብ ዓድታትን ብስድራ ደረጃ ንሳሕላም ርሐን። ዓበይቲ ካብ ማሕበረ መነባብሮኦም፣ ቈልዑ ድማ ካብ ትምህርቶም ተመዛቢሎም። ነዚ ጃላነት ንመምዕራራይ ከዓ ኣብ ሳሕል ዜሮ ዝበሃል ቦታ ኣብ 1976 ቤት ትምህርቲ ሰውራ ተመስረተ።
1: ክጅመር እንከሎ ዝተታሕዘ ካሪክሎም ዝተዳለወ መፅሓፍቲ ነይሩ ማለት ኣይኮነን። ሽዑ እዩ በቶም ቁሩብ ኣፋፍኖ ዝነበሮም ናይ ትምህርቲ ዕድላት ዝረኸቡ ኣብ ዝተፈላለየ ድሰርሑ ዝነበሩ ሞ ድሓር ክጋደሉ ኢሎም ዝመ

ዝመፁ ዓቕሚ ዘለዎም ሰባት ኢ መደብ ተዋሂቡ እቲ መፅሓፍቲ ድዩ እቲ ካሪክለም ድዩ ትገለ ድዩ ክዳሎ ከም ዘለዎ ተገይሩ ክባጋገስ ከም ዘለዎ ከዓ ተገይሩ ማለት እዩ። ራእይ ናይቲ ውድብ የንዋሒ ሕፀር ክንዕወት ምኳና ርዱ እዩ ኤርትራ ሓራ ክትኾን ምኳና ሲ ክፍልም ከሎ እቲ ቃልሲ ጀሚሩ ሲ ሓደ ክውን ዕዮ ምዃኑስ ኣረጋጊፅዎ እዩ። ምክንያቱ እቲ መበገሲ ናይቲ ቃልሲ ፍትሒ ንምምፃእ ናፅነት ንምምፃእ ሓርነት ንምምፃእ እዩ ዋጋ ይኽፈል ነይሩ። እዚ ከዓ ይንዋሕ ግዜ ውሰድ ትፈትዎም ሰባት ብዙሕ መስዋእቲ ክሓትት ምዃኑ ርዱእ እዩ። ነዚ ኩሉ ተዳልዩ እቲ ውድብ ኣበጊስዎ ፅባሕ ኣብ ሓራ ኤርትራ ከዓ ሰብ ወሳኒ ኣገዳሲ እዩ ንምዕባለ እቲ ሃገርቲ እያ። ስለዚ ብእዋን ከሎ እቲ ክምሃር ዝግብኦ ፅባሕ ነዚ ሃገር እዚኣ ከዓ ተማሂሩ ከፍሪ ዝኽእል መንእሰይ ምድላው ጌርካ ምፅናሕ ካብቲ ዕላማታት ናይቲ ውድብ እዩ ማለት እዩ። ትተሓንፀፀ መደብ ከዓኒ ጥዕና ዘለዎ መደብ ምኳኑ ካብቲ ውፅኢት ክትምሃር ትኽእል ማለት እዩ።

0: ብውሕዳት ተምሃሮ ውሑዳት ኣለይትን ውሑዳት መምሃራንን ዝጀመረ ቤት ትምህርቲ ሰውራ ሳላቲ መሪሕ ራእን ናይ ሙያውያን ተወፋይነትን ምስ ግዜ እናዓበየ ከደም
1: ክሳብ ሕጂ ኣለዉ ሳላ ካድሬታት እዩ ተወፋይነት ናይ ካድሬታት እዩ ተራ ሓደ ውልቀ ሰብ ኣብ ለውጢ ዓብዩ ዓብዩ ናይ ብዙሓት ውልቀ ሰባት እኩብ ከዓ እቲ ዝዓበየ ይኸውን ማለት እዩ ክሳብ ሕጂ እቶም ናይ ሽዑ ዝነበሩ ካድሬታት ደቂ ኣንስትዮ ኮኑ ደቂ ተባዕትዮ ዝበዝሑ ብሂወት ኣለዉ ኣብ ቀፃሊ ምዕባለ ናይ ስራሕ ከዓ ተፀሚዶም ኣለዉ ስጋዕ ሕጂ እውን እንተኾነ ሕጂ ናይ ትማሊ እዩ እዚ ድቕፅል ከዓ ዘሎ እዩ እዞም ሰባት እዚኣቶም ብኩሉ እንትንኦም ክፀልዉ ክኢሎም ሰዓብቲ ኣጥርዮም እቲ ሰዓብ ዝበሃል ዘሎ ከዓ ኣሚኑሉ ተቐቢልዎ ንኩሉ ምረቱ ፅቡቁ ንኩሉ ነገር ተቐቢሉ ስለ ዝኸደ እቲ ዝተተለመ ትልሚ ክውንነቱ ክወሓስን ክረጋገፅን ክኢሉ ማለት እዩ።

0: መጽሕፍቲ ክትዳሉ፣ ንህፃናት ብኣካልን ብኣእምሮን ክትኩስኩስ፣ ምግቦምን ጥዕናዊ ኩነታቶምን ክትከታተል፣ ክንዳ ኣቦን ክንድደን ክትከውን ቀሊል ኣይነበረን። ግን ነቲ ዓብዪ ትልሚ እናረኣኻ ለይትን መዓልትን እናሰራሕኻ ትቃለስ። ድሕሪ ምባል
1: ከይጦምዩ ተባሂሉ እውን ውድብ ምስቲ ዝነበሮ ኩሉ ፀገማት ኣብኡ ደፍሮ ዝነበረ ማል ቀሊል ኣይኮነን። ሓንቲ መዓልቲ እውን ትኹን ብጥሜት ወይ ተሳዒኑ ተባሂሉ ኣብ ካልእ ብጥሜት ብሽግር ተጋዳላይ ክሳቐን ከሎ ኣብ ቤት ምርሶራ ከምኡ ይኮነን። ዝግባእ ኣቕርቦት ይቐርብ ነይሩ። ኣብ ዓይነት ፀገማት ኩሉ ክእል ኸውን መሰረታዊ ዝኾነ ትሕዝቶ ግን ውድብ ቀሪቡ ነዚ ክውን ንምግባር ላዕሊ ታሕቲ ዝብሉ ኣባላት እውን ነይሮሞ እዮም። ንቕሓት ናይቶም ኣባላት ጥራይ ኣብቲ ካሪክሎም ኣይኮነን ተሓፂሩ፣ ንቕሓት ናይ ኣባላት ክብርኽ ዕላማ ናይዚ ዝግበር ዘሎ መደባት ሰብ ተረዲእዎ ብልቦና ክሰርሕ ክውፈ ሓያል ፃዕሪ ካድሬታት ገይሮም ኣብቲ ኣተኣላለያ ናይ ቆልዑት እውን ኩሉ ኣብኡ ዝነበረ ንእሽተይ እዩ ነይሩ። ወሊዱ ድሓቆፎ ውሕድ እዩ ነይሩ። ከመይ ገርካ ቆልዓት ኣለ እውን ተመክሮ ዝነበረ ኣይነበረን። ካብ 18 ክሳብ 20 ዓመት ዕድሚ እዩ ሰብ እዩ ኣባል ናይቲ ቤት ትምህርቲ ነይሩ ኣብቲ ግዜ እዩ። እዚ ሕጂ ሓላፍነት ወሲዱ ቆልዑት ክኣሊ ዘሎ ናይ ዓቕሚ ናይ ብቕዓት ናይ ርድኢት ሕቶ እውን ፀገም ስለ ዝኾነ እዚ ዕውት ክኾን ምእንቲ ኣተኣላለያ ናይ ቆልዑት ከመይ ክኸውን ናይ ካልኦት ሃገራት ተመክሮታት ናፅካውን ብዛዕባኡ ፖዘቲቭ ዝኾነ እወንታዊ ጠማምታ ሒዝና ክንኣልዮም ምእንቲ ቀፃሊ ጎስጓስን ትምህርቲ ን ንውሃብ ነይሩ ማለት እዩ።
0: ኣብ ውሽጢ ሜዳ ኣብ ሓራን ሓውሲ ሓራን ቤት ትምህርቲ ክኽፈት ምሕሳብ እቲ ምኽንያትን ጠንቅን እቶም ዝተመዛበሉ ሕፃናትን ስድሮኦምን ጥራይ ኣይነበረን። ብዓብኡ እውን ብሰንኪ ተባራራይ መግዛእቲ ኣብ ኤርትራ እኹል

0: ትምህርቲ ነይሩ ክበሃል ኣይከኣለን።
1: ንባዕሉ ሲ ኩሉ ገጠራትና ቤት ትምህርቲ ኣይነበሮን ማይምነት ልዑል እተ ናብ ከተማታት ሓደ ክልተ ዝነበራ ዝበዝሐ እውንቲ ደቂ ርኹብ ገለ ዝመሃር እተዘይኮይኑ ኩሉ መሰል ዜጋ ኮይኑ ትምህርቲ ክምሃር ዘፍቅድ ስርዓት ኣይነበረን። ካብዚ ዝተበገሰ ሕጂ ዝበዝሓ ገጠራትና ዞባታትና ናይ ትምህርቲ ዕድል ዘይረኸበ ከባቢ እዩ ነይሩ። እጂ ሃገር ክተነፅ እንተኮይና ከዓ ዋ ትምህርቲ ኣዝዩ ኣገዳሲ እዩ። ዝተማሃረ ዓቕሚ ሰብ ወሳኒ እዩ። እዚ ሕጂ እቲ ራእይ ናይቲ ግንባር ርዱእ ስለ ዝኾነ ምሁራት ኣካላት ን ክብሉ ስለ ዝግብኦም ክፈርዩ ስለ ዝግብኦም እቲ ውድብ መደብ ምጥፋእ ማሃይምነት ክዝርጋሕ ከም ዘለዎ ገይሩ በቶም ኣብኡ ዝተምሃሩ መንእስያት ወፍሪ ክግበር ከም ዘለዎ ተገይሩ ማለት እዩ። ስለዚ መፅናዕትታት ኣብ ኩሉ ተካይዱ እዩ። ብመፅናዕቲ እዩ ዝተበጊሱ። ቅድሚ እቲ ኣብ ሓራ ቦታታት ገርናያ ዝነበርና እውን ወፊሮም ነይሮም እዮም። ካብቲ ቤት ትምህርቲ መምሃራን ዝኸዱ ተኸፊቱ ነይሩ እዩ። ድሓር ኣብ 79 ናይ ምዝላቕ ኩነታት ምስ ኣጋጠመን ድሕሪ ተመሊሱ ድሓር ድሕሪ ሻርሻዊ ወራር ከዓ ውሕዳት ሰባት ኣብ ኩለን ናይ ሽዑ ዞባታት ዝበሃላ ነበራ ሰሜን፣ ምብራቅ፣ ደቡብ፣ ሰሜናዊ ቀይ ባሕሪ ኣብዚአን ቦታታት እዚኣተን ኣብያተ ትምህርቲ ክዝርግሕ ኣለዎ ተባሂሉ ኣብቲ ሓራን ሓውሲ ሓራን ዝኾነ ቦታታትና ዝርግሕ ናይ ትምህርቲ መፂ ማለት እዩ። ሕጂ ክንብገዝ ከለና ብውሕዳት እዩ ተገይሩ። ኣብዘን ቦታታት እዚኣተን ሕጂ ብጀማሂር ብገለ ብገለ ኣክቲቪቲ ንጥፈታት ይካየድ ነይሩ። ሕጂ ስጋ ክለብስ ምእንቲ ንዚ ሕጂ ብግቡእ በቲ ግቡእ ክኸይድ ምእንቲ እዚ ወፍሪ ጀሚሩ ድሕሪ ቁሩብ ኣብቲ ናይ 83 እቲ ሻርሻ ወራር ዳርጋ ክስታይ ምስ ኮነ ምስ ብቃዐ እቲ ወፍሪ ብብዝሒ ፊትወራሪ ከዓ ኣብዘን ድጠቀስኩልካ ቦታታት ከይዶም ማለት እዩ። እዚ ሕጂ እቲ ሓራን ሓውስ ሓራን ንብሎ ዘለና ዝበዝሐ ከባቢ ጎረቤት ፀላኢ ኮይንና ኢና ንብሎ ነርና። ንኣብነት ባፅዕ ከሎስ ፎሮ ቤት ትምህርቲ ነይሩ። ሕሰብ ሕጂ ኣብ ፎሮ ብባሕሪ መፀካ ብእግሪ መፀካ ኣብ በዓል እንገል ኩሉ ተሓድሽ ባብሾ ገለ ዝበሃል ቦታታት ኣብዚ ኣብያተ ትምህርቲ ነይሩ። ደቡብ እንድሕር መፀካ እሾኽ እዩ ነይሩ። ወደ ገባን ገለን ኣሎ ካብ ዓዲ ቀይሕ መፀካ ገለ መፀካ ነይሩ። ሰሜን እንድሕር መፂኻ ኣብ በዓል መቕርካ ቤት ትምህርቲ ክትከፍድ ዓዲ ንኣመንሲ ፀላ ኣበይ ነይሩ። ኣበይ ቦትኡ ዘሎ ቀረባ እዩ ክትሪኦ ከለካ። ሰሜናዊ ባሕሪ እሾኽ እያ ነራ። ወደ ገባን ገለን ገለን ገለን እንዳባሃርካ ከለካ ሳንጣካ ሒዝካ ትበረሉ መገዲ ኢካ ተናዲ። ኣብቲ ገሊ እዋን ከዓ ህዝቢ ተሓባቢርካ እንተ ላፂ እንተቢሉ ኣብ መንጎኡ ገይሩ ንፀላኢ ኣታሊልካ ቆልዑት ከምዚ ድሕኑ እዩ ዝግበር ነይሩ። እዚ ማለት ግን ኣብ ገሊ እዋን ከዓ መስዋዕቲ ተኸፊሉሉ እዩ። ከፊልና ኢና መስዋዕቲ ቀሊል ኣይኮነ እዚ ዋጋ መስዋዕቲ ዝተኸፍለሉ መደብ እዩ መደብ ምጥፋእ ማሃይምነት።
0: ታሪኽ ባህልን ክብርታትን ሃገርካን ውድብካን ምስራጽ ናይ መጻኢ ዕላማታትን ኣብቲ ሓራ ትኸውን ኤርትራ ዓብዪ ስእሊ ከም ዝፈጥሩ ጌርካ ምኹስኳስን ዓብዪ ሓላፍነት ዝሓትት እዩ ነይሩ። ስለ ዝኾነ እቶም እኹላት ተምሃሮ ቤት ትምህርቲ ሰውራ እውን
1: ኣብ ቤት ትምህርቲ ሰውራ ዝዓበየ ወዶም ጓሎም ፍትሒ፣ ሓቂ፣ ቅንዕና ዝረእኻዮ ብነቐፌታዊ ዓይኒ ርኢኻ ምንቃፍ እዚ ልሙድ እዩ። ዋላ ኣብቲ ተኣላለያ እውን ሓቂ ቅንዕና እንዳልካ ኣብቲ መስርዖም እውን እንተ ብፅፅዋኢልካ እንተ ብገሌልካ እንዳመሃርካዮም ኢኻ ትዓቢ። ልዕሊ ዝኾነ ከዓ ጅግንነት፣ ተበጃውነት፣ መስዋዕቲ ምምራፅ፣ መስዋዕቲ ግድነት ምዃኑ ዋጋ ምኽፋል ተባሂሉ እውን እዚ ኩሉ ጎስጓሳት ይግበረሉ ነይሩ። ሕግታት ነይርዎ፣ መምርሒታት ነይርዎ፣ ናይ ተምሃሮ ወርቃዊ ሕጋጋት እውን ነይሮም እዮም። እዚኦም ሕጂ መምሃራን ጥራይ ዘይኮኑ እንኮላይቶም ኣለይቶም ኣቦታት ኹን ኣዴታት ኹን እቶም ቆልዑት ክላበስዎ ከም ዘለዎም ተገይሩ ተዓብዩ። እሱ ስለ ዝኾነ ከዓኒ ኣብኡ ዝዓበየ ቆልዓ ወዶም ጓሎም ሃገረ ይብሉ ንሃገሮም

0: ክኽፈቱ ክስውኡ ቀዳምነት ህቡ ትምህርቲ ጠንጢኖም እውን ክንጋደል ኢና ኢልካ መዓት ፀገም እቲ ቤት ትምህርቲ ይረክብ ነይሩ እዩ። ወላ ውድብ እውን ፀገም የጋጥሞ ነይሩ። ክሳብ ላዕለዎት ሓለፍቲ መፅኦም እውን ብረት ፅባሕ ንጎ መኻዚኖ ክኣት እዩ ዘገድሰና ፒሮን ወረቐትን እዩ ተባሂሉ እውን ኣእምሮኦም ክሰፍሕ መፃኢት ኤርትራ ክስእልዋ ምእንቲ ንዓኣ ንምምዕባል ከዓ ክምክቱ ምእንቲ ኣብቲ ሽዑ ግዜ ትሒዝካ ጓስጓስ ይግበረሎም ነይሩ። ታሪክ ሰሪሖም እዮም ፊተራሪ መስዋዕቲ ድሕራ ይብሉን እዮም። ንዝረኣይዎ ነገር ከዓኒ ብዝኾነ ነገር ኣይቀሸሹን እዮም። ተጓቢልካ ምዝራብ ከዓ ትድዕብዮም። እሱ እቲ ካሪክለም እሱ እቲ ዝነበረ ሰብ ዝገብር ዝነበረ ሓቂ ፍትሒ እንዳለ ዝኸይድ ስለዝኾነ እዚ ከዓ ብግብሪ ኣብ ዝተመደቡ ከዓ ኣርእዮሞ እዮም።
1: ኣብ ሓራን ሓውሲ ሓራን ዝወሃብ ዝነበረ ትምህርቲ ካብ ህዝቢ እውን መልሲ ዕንጋለ ይወሃብ ነይሩ እዩ። ወርሓዊ ጸብጻብ ብምግባር ድማ ገምጋም ናብ ሳሕሊ ይኸይድ፣ ካብኡ ኸዓ ተኸሊሱ ይምለስ። እቲ ትምህርቲ ኣብ ህፃናት ጥራይ ዘይኮነ ኣብ ዓበይቲ እውን ብስም ምጥፋእ ማሃይምነት ናይ ትምህርቲ ወፍሪ ተገይር እዩ። እዚ ሓጋዚ ነይሩ። ኣባላት ባይቶን ኣብ መሓደርትን ኮይኖም ክምረፁ እንከለዉ ማሃይምነት ዘጥፍዮም ነይሮም። ኣብቲ ግዜ ተራ ህዝቢ
0: እዚ ክትገብር ከለካ ክብደቱ ሕጂ ኾንካ ክትዛረበሉ ከለካ ቀሊል ይመስል፣ ህዝቢ ዝተሳተፎ ኣሳታፍነት ናይ ህዝቢ ዝነበሮ ብድሌት ናይ ህዝቢ ዝካየድ ንጥፈታት ስለ ዝኾነ ከዓ ህዝቢ ይዕቁብና፣ ህዝቢ ኣሊና፣ ህዝቢ ይሕሊፉ ኣይሃበናን። ኣብ ዝተፈላለየ ዘጋጥም ዝነበረ ቅድመ ግንባር ኮይኑ ህዝቢ ዓቂብና። እዚ ሕጂ ቀሊል ተራ ኣይኮነን ነይርዎ። ትዝርግሐ ትድሸፈኖ ኤርያ ሕጂ ውሑድ ኣይኮነን። ብዙሓት ከዓ ናይ ትምህርቲ ዕድል ረኪቦም ደይፈልጡ ቦታታት ኣቴና ምምሃርና እቲ ምዕሩይነት ንክመፅእ ሓጊዙ። መሰረት ናይ ማሕበራዊ ፍትሒ ከዓ እዚኣ እያ። ማሕበራዊ ፍትሒ ከነ ንግስቲ ኮይና እዚኣ እያ መሰረታ። ግንባር ከዓ ነዚ ኣብ ግምት እትኡ እቲ ዕድል ዘይረኸበ ክባፅሕ ከም ዘለዎ ገይሩ እቶም ትማሊ ኣብ ሳሕል ደዕበዮም ዝመልመሎም ብኣርኣያነት ህዝቦም ከንቅሑ ኣፍሩ ማለት እዩ። ምስ ተዓፅኦ ቤት ትምህርቲ ንሳሕል ከይድና እውን ተማሂርና ሓይልና ኣብ ኣገባብ ኣመሃራና ድዩ ካልእ እቲ ስነ ፍልጠታዊ ዝኾነ ክሳያት ሒዝና መፂና ዓጢቕና ከዓ እንደገና ነቲ ስራሕ ንቕፅሎ ነርና ማለት እዩ። ቀሊል ኣይኮነ እዚ እንደገና ብቋንቋ ኣደ ክምሃር ምክኣል ከዓ ኣብቲ ርስዕ ዝነበረ ብሄራታ ከይተረፈ ሰሊኹና ይነኣቲና። እቲ ፅቡቕ ነገሩ ዋላቶም መምሃራን ናሽዑ ግዜ ነቲ ቋንቋ ዘይፈልጥዎ ኣብቲ ህዝቢ ኣትዮም ነቲ ቋንቋ መሊኾም መምሃራን ዝኾና ነሮምና ማለት እዩ። ኣነስ ከም ሰብ ተማሃሪት ነረ ናይ መምህርና ኣይፈልጥ ናይ ገለ ኣይፈልጥ ቤት ምርሶራ ይንዓይ ሰብ ገይርኒ መምህር ክኾን ከም ዘለኒ ክምህር ከም ዝኽእል ዝገበረኒ ዘዕጠቐኒ ቀሊል ሞያ ኣይኮነን። በቲ ሞያ ዓጢቐ ከዓ ንህዝበይ ከበርክት ዝገበረኒ ቤት ምርሶራ እዩ።
1: ኣብ ሳሕል ዜሮ ዝተመስረተ ቤት ትምህርቲ ሰውራ ኣገዳስነቱ ምስ ተራእየ መሓውራቱ እናዘርግሐ ኣብ ብዙሕ ከባቢታት እዩ ጽልዋ ገይሩ። ብዓብኡ እቲ ካሪክለም ማለት ስርዓተ ትምህርትን መምርሕን ካብ ሳሕሊ ብገስ እንደገና ተገምጊሙ ይምለስ። ብሓሳብን ብዝርዝርን ሃብቲሙ መሊሱ ናብ ኣተግበርቱን ተጠቀምቱን ይዝርጋሕ።
0: ንድሕሪ መስመር ደማ ሓድሮ ሓለፍቲ ነይሮምና ካድረታት ቤት ፅሕፈት ነይርና እዩ። ናብዚ ይኸይድ ካብዚ ተኣኪቡ ናይ ኩለን ዞባታት ናይ ትሽዑ ዝነበረ ከዓ ንሳሕል ይኸይድ ነቲ እንዳ ካሪክለም ይቕልቦ ነቲ ምሕደራ ናይቲ ቤት ትምህርቲ ዝነበረ ሓለፍቲ እውን ቀለብ ይኮኖ ማለት እዩ። ኣብ በብእዋኑ ሓለፍቲ ዞባታት ዝነበሩ ኣኼባ ይግበር፣ ገምጋም ይግበር። ካብ ኩሉ ይመፁ እቲ ዝሃብናዮም ፀብፀባትን ገለ ንዝፀንሐ ከዓ ገምጋም እንዳተገብረሉ ከዓ ይኸይድ። ሕጂ ሞእኩል ስራሕ እዩ ዝኽየድ ነይሩ። ለይቲ ናይ ምሸት ጓሶት ቤትሮማክስ ጌርካ ክትብል ከለካ ዋርድያ ካ ትወፅእ ምልሻ ኣለዎ ገለ ኣለዎ ዋርድያ ወፂእካ ኢካ ትምህሮም ነቶም ቆልዑት ሽዑኡ ምሄርካ መሰፋናንካዮም ኢካ እንዳተሃደድና ኢና ሰሪሕና ነቲ ነቲ ስራሕ

0: ኣብ ሓራን ሓውሲ ሓራን ዝነበራ ቤት ትምህርቲ ንባህሊ፣ ስእሊ፣ ስፖርት፣ ትምህርቲ ፖለቲካን ካልእ ዝተፈላለየ ኣገዳሲ ዕማማትን ዝሓቆፍ ክለብ እውን ነይርዎን እዩ። ብኸምዚ ዓይነት ኣገባባት ከዓ እቲ ክመሓላለፍ ዝድለየ ብመልክዕ ምዝንጋዕን ኣስተምህሮን ይወሃብ ነይሩ እዩ።
1: ፖለቲካዊ ትምህርቲ ካብቲ ኣካዳሚ ኣይፍለን ነይሩ። ማዕሪ እዩ ድኸይዱ መዛሙር ነይሩ፣ ፅቡቕ መዛሙር ተሰሪዖም ደወል ተደዊላ ክኣቱ ከለዉ ይዝምሩ። እቲ ከባቢ ጥዑም ንፋስ ይሽዑ ድነፍስ። ብማዕዶ ክትሰምዖም ከለኻ ገለ ነገር እዩ ድስምዓካ። ድሙቕ ድምፂ ናብ ገለ ዘእተወካ ድምፂ ባህታ ድፈጥር ድምፂ ኢኻ ትሰምዐ። ሕጂ እቲኦም ኣብ ትምህርቲ እዚኣተወ ቆልዑት ነዚ ሰሚዖም ሕጂ ክምሃሩ ይደፋፍኡ ነይሮም። መልእኽቲ ደመሓላልፍ ዘሎ ማለት እዩ። ስለዚ ብሃገራውነቶም ዝኮርዑ ዝሕበኑ ቆልዑት ክዓብ ምእንቲ እቲ ኣብ ቤት ትምህርቲ ወራ ዝግበር ኩሉ ናብኡ መፂኡ ይትግበር፣ ግድነት ይትግበር ማለት እዩ። እዚ ጥራይ ዘይኮነ ሕጂ ቦርዲን ስኩል እውን ነይረን እየን። ኣብ ቤት ትምህርቲ ወራ ጥራይ ኮነን ቆልዓ ተዓቂቡ ድምሃር ነይሩ። ኣብ ድሕሪ መስመር እውን ቦርዲን ስኩላት ነይርና እዩ። ኣብ ባርካ ነይሩ፣ ኣብ ምዕራብ ነይሩ። እቶም ኣብ ርሑቕ ገጠራት ዝነብሩ ነዊሕ መገዲ ክኸዱ ዘይክእሉ ካብ ቀዳማይ ስጋብ ሳልሳይ ክፍሊ ኣብታ ደለዎ ዓዲ ተማሂሮም ራብዓይን ሓምሻይን ምስ መፁ ውሕዳት ስለ ዝኾኑ ግን ኣብ ሓደ ተጠርኒፎም ክምሃሩ ተባሂሉ ሕጂ ኣብ ምዕራብ ቦርዲን ስኩል ነይሩ። ማዕረ ናይ ቤት ምርሶራ መሻርፉ ካብቲ ክሳይ መፅእ ነይሩ። ኣብዚ ሕጂ ቀሊብካ ኢኻ ተምህሮም ዘለኻ ራብዓይን ሓምሻይን ምስ ኣበሉ ይፍርዙን እዮም። ምሳሓል ከዓ ክቕፅሉ ከም ዘለዎም ትገብር። ኣብ ቴክኒካል ስኩል ዝኣቱ ካልእ ዝኣቱ ኣቱ ፓይሎታት ኮይኖም ገለ ኮይኖም ገለ ኮይኖም ዘበርክቱ ዘለዉ ነዚ ሃገር ኣለና ልክ ድብሎ ከዓ ፍርያት ናቱ ኣብ ፈቐዱ ኣለዉ። ሕጂ ናይ ቦርዲን ስኩል ድሕር መፅካ ኣብ ባርካ ተመፅካ ከምኡ እዞም ኩሎም ሕጂ ኣብ ዝለሓሸ ደረጃ በፂሖም ዘለዉ ካብ ዝተፈላለዩ ብሄራትና ኣብቲ ቦርዲን ስኩል ዝተምሃሩ እዮም። እንዳቐለብካ እንዳብላዕካ እንዳስትኻ እቲ ውሕድ ውሕድ ቁፅሪ ኣብ ሓደ ጠርኒፍካ የሕዋት ኮይኖም ከምዚ ዓብዪ እንዳገበርካ ተገይሩ እዩ። እዚ ሕጂ ሕጂ ካብዚ ዝፈሪ ሰብ ልክዕ ከምቲ ናይ ቤት ትምህርቲ ወራ ኣብ ሃገራውነቶም ዘተኣማሙ ኮኑካ መንእስያት ናይ ብሓቂ ፈር እዮም። ኣብቲ ህዝቢ ሰረት ዘንበረ ስለ ዝኾነ ህዝቢ ተሳትፎ እውን ነይርዎ እዩ። በይነ ናይ ኮናንቲ ትምህርቲ ዕውት ክኸንኩም ዘሎ ጌርና እዩ።
0: ኣብ ዝተፈላለየ ቦታታት ቤት ትምህርቲ ሰውራ ዝኹስኮሱ ዝነበሩ ተምሃሮ ዋላ እኳ ኣብታ መጻኢት ኤርትራ ዓብዪ ተራ ክህልዎም ብምባል ተዓቂቦም ይንበሩ፣ እቶም እኹላት ተምሃሮ ግን ኣበ ምምጻእ ናጽነት እውን ዓብዪ ዋጋ ኸፊ ኢሎም እዮም።
1: ኣባል ቤት ትምህርቲ ሰውራ ናጽነት ንክንመጽእ ዝኸፈለ ዋጋ ቀሊል ኣይኮነን። ካብቲ ቤት ትምህርቲ ብዙሕ እዩ ተወዚዑ። ኣብ ሰራዊት ኹን ኣብ ክፍልታት ኹን ኣብ ገለ ኹን ኣብ ብዙሕ ፋሒሉ ብዙሕ መስዋዕቲ ተኸፊሉ እዩ። ኣብ ሓይሊ ባሕሪ ንምፃእ፣ ሓይሊ ኣየር ንምፃእ፣ ኣብኡ ዘበርከትዎ ሃንደሳ ንምፃእ፣ ገለ ንምፃእ ብብዝሒ ተወዚዖም ፊተወራሪ ናብኡ ታሪክ ሰሪሕ ሃገር ሓራ ክትኾን ከዓኒ ዋጋ ከፊ ኢሎም ዝኾነ ኣባል ቤት ትምህርቲ ሰውራ ኣበራይ ትሰምዓሉኒ ካብ ጅግንነቱ ምናልባት ኣብቲ ዘዕበዮ ባህሊ ትሪ ክህሉ ይኽእል እዩ። ኣይፃዓድን እዩ ትብል እዚ ኣሎ። ኩሉ ይቕበሎ ዶ ይቕበሎን ካልእ ሕቶ ኾን ኣተዓባቢኡ ግን ድፃዓድ የለን። እታ ትመስሎ ኣብዚኣ ድሕር ምሕር ድበሃል የለን። ነቲ ኩናት ነቲ ካልእ ከዓ ኮን መዕበይኦም ምስ እዩ ዋላ እቶም ብስሓል ዳዓበይ ይበሎም ዋላ ዚ ድሕሪ መስመር ኹን ቦርዲን ኹን ገለ ዳዓበይ እዚ ባህር እዚ ኣሎ። እዩ ተላቢስና ብኢና መፂና እሶም ኣይኮኖም እቶም ኣለይቶም ከይተረፍና ንዕኦም ኣርኣያ ክንኮን ተላቢስና እዩ እቲ ዝነበረ ተሓሳስባና ዝዕብየና ገለ ኩሉ ጠፊ እዩ። ብኣርኣያነት ክትኣለ ስለ ዝግባአካ ማለት ሃገር ኣብ ምልማዕ እናሃለና ከለና ኣብቲ ናይ ልምዓት ወፍሪ ተዋፊርና ከለና ወራር መፂ ወራር ደድሓኑ እጃሞም ዝገበሩ ፓይሎት ኮይኖም ሓይሊ ባሕሪ ኮይኖም ሃንደሳ ኮይኖም ካልእ ኮይኖም ፍርያትና እዮም። እቲ ዝተኣተወ ቃል ሃገር ዳግም ፀገማት ኣብ ዘጋጠማ ግዜ እውን ኣለናልኪ ኢሎማ እዮም። ኣብ ቦርዲን ተምሃሮ ድሕሪ መስመር ተምሃሮ ገለ ተምሃሮ ገለ ተምሃሮ ኩሎም ኣለ።

0: ናልኪ ኢሎም ነዛ ሃገር እዚኣ ክሳብ ሕጂ ይገብሩላ ኣለው ይሰርሑ ከዓ ኣለው ማለት እዩ።
1: ኣብ 1976 ኣብ ዜሮ ሳሕሊ ዝተመስረተ ቤት ትምህርቲ ሰውራ ጽልዋታቱ ዓብዩ ኣብ ምብራቕ፣ ምዕራብ፣ ባርካ፣ ኣብ ደቡብ ብሓፈሻ ኣብ ዝተፈላለየ ከባቢታት ኤርትራ ሰሊሑ እዩ።

0: ኣኖም እዮም።
1: መምህርና ሞያ እዩ፣ ክቡር ሞያ ኸ እዩ። መምህርና ግን ተወፋይነት ሓትት እዩ። ንኻልኦት ሰባት ኢኻ ክፈልጡ ከም ዘለዎም ትገብር ዘለካ ዘለካ ስትህብ ኣለኻ ንስኻ ረብሓ ይብልካ። ስለዚ ውልቃዊ ረብሓ ድሓስብ እንተኮይኑ መምህር እቲ ዕላማ ተግባራዊ ክኾን ኣይክእልን። በጃ ድሓልፍ እዩ መምህር ክኾን ዝግብኦ። እዚ ከዓ የዕዊትና ክትውፈ ክትክእል ኣለካ። እንድሕር መምህርና ብገንዘብ ትትምኖ ኮንካ ጠፊእኻ። ገንዘብ መተካእታ ኣይከውን እዩ። ሕልና ቦት ሞያ ምኩራዕ ትሒዝካዮ ዘለካ ሞያ ከዓ ሓላፍነት ናይ ዜጋታት ዘሰክም ምኳኑ ክርዳእካ ክእል ኣለኹ። ዕድል ናይ መን ኢኻ ብኣውንታ ዲኻ ትፀሉ ዘለካ ብኣሉታ ክትጉምጉሞ ክትክእል ኣለካ። ስኻ ሓደ ኢኻ ኣብ ክላስ ክትኣት ከላ ሓምሳ ቆልዓ ግን ዕድል ናይ ዞም ቆልዑ እዚኣቶም ኢኻ ክትርኢ ዝግብኣካ። በጅኦም ኢኻ ከዓ ክትሓልፍ ዝግብኣካ። ይጥዓምካ ኣይጥዓምካ ናትካ ኣርእስ ክኾኑ የብሉ። ሰብ ኢኻ ዘድልየካ ነገር ኩሉ ግደፎ ማለት እዩ ኣይኮነን። በታ ዘላትካ እንዳነበርካ ግን ዕድል ቆልዑት ክባኽን የብሉ። ሎም መዓልቲ እንድሕር ጥዑ ደ ተማሂሮም ሚልዮናት ከፊልካ ናይ ሎም መዓልቲ ሰዓታትን ግዜን ኣይተምፃን ኢኻ። ሎም መዓልቲ ኣብ ፍራይት ኮይና ክትመፅእ ኣብ ሓንጎል ቶም ቆልዑ ዝትኦም ድስረት ከዓ ነዚ ሃገር እዚኣ ኩውንቲ ንምግባር ዘለዎ ፅልዋ ተራን ተረከብቲ ሕድርሶም ምዃኖም ኣሚንካ ኢኻ ንነዊሕ ጠሚትካ ክሰርሓሉ ዝግባአካ። ኣብ ውልቅኻ እንድሕር ዕግሽግሽ ትብል ኮንካ ግዜ ተባኽ እንትኾንካ ሰልዲ ጥራይ ኣይኮነን ኮራፕሽን፣ ግዜ ኮራፕሽን ተደ ኣበርኪትካሉ ዕድል ቆልዑት ንሕር ኣጥፊካ ትዛዓበየ ኮራፕሽን ክኣዝ እዩ። ስለዚ ብመጀመርያ እቲ ቅዱስ ዕላማ ብግቡእ ተረዲእካ ኣብዝሃ ኣለካ ሃሊኻ መምህር ተ ተባሂልካ በጃ ሓፋሽ ክትሓልፍ ክትክእል ኣለካ። ዝኾነ መምህር ዝኸውን ዘሎ ከዓ ሓፋሽ ዘምሃሮ እዩ። ኣብ ኤርትራ ሳንቲም ከፊሉ ዝተማሃረ የለን። ዲግሪ ምፅእ ማስተርስ ምፅእ ዋላ ገለ ምፅእ ብናይ ሓፋሽ ዓቕሚ ኢኻ ተማሂርካ ዘለኻ። እቲ ትምሃሮ ዘለካ ከዓ ንሓፋሽ ከተገልግል ምእንቲ እዩ። ሓፋሽ እውደካ እዩ ድኻ። ስለዚ ነዚ ኣብ ግምት እቲና እቶም ቅዱስ ዕላማታት ሕድሪ ሰማዕታት ደሰኩምና ሓላፍነት ናይ ቆልዑት ክንስከም መጻኢት ኤርትራ ከዓ ክውንቲ ኮይና ንክትቅፅል ዝተረከብናዮ ሕድሪ ኣብ ምዕራፉ ክነብፅሕ መምህር ልዕሊ ዝኾነ ሓላፍነት ክስከም ክኽእል ኣሎ። እዚኣ መሰረት ናይ ኩላ ሕጂ መምህር ኩሉ እዩ። ትማሊ ክትፀግብ ትኽእል ከይትፀግብ ትኽእል እስኻ ዘመሓላለፍካዮ ትምህርትን ክሳይን ግን ንብዙሓት ዕድልን ነዚ ሃገርን ውሕስነት ዝህብ እዩ።
0: ኣብ መጻጻእና ከምዚ እንተኾይኑ ነቲ ዝነበረ ኣካይዳና ክብርታትና ናይ መምሃረን ምስትምሃረን በቕዓትና ክምለስ ክኽእል ኣለዎ። ኣብቲ ግዜ ቃልሲ ውድብ ቤት ትምህርቲ መስሪቱልና ወለዲ ኸዓ ደቆማ ረኪቦምና። ሕጂ ድማ ብተመሳሳሊ ደቅና ንመምሃራን ኢና ንረክቦም። ኣብ ዕድላትን መጻኢኦምን ወሰንቲ ዝኾኑ መምሃራን እዮም። ኣብ ሓራን ሓውሲ ሓራን ዝተጠርየ ተመክሮ ኣብኡ ዝተሓንፀፀ ስርዓተ ትምህርቲ ድሕር ናጽነት ዓብዪ መበገስን መንጸፍን ኮይኑ ኣገልጊል እዩ። ነቲ ስርዓተ ትምህርቲ ጥራይ ዘይኮነ ነቲ ክብርታትን ሕመሮትን እንከላ ኢና ክንጥቀመሉ ዘለና ትብል ካብቶም ብዙሓት ኣብ መምሃርን ምስትምሃርን ቤት ትምህርቲ ሰውራ እጃም ዝነበራ ተገዳሊተ ኸኣ ተስፋ ሚካኤል ኣብዚ ግዜ እዚ ክንገብሮ ዘለና እውን ኣሚታ ኣላም
1: ምስ ወለዲ እንዳተራዳድአ ምስ ስድራ ቤት እንዳተራዳድአ እቶም ክብርታትን ዜግነታዊ ሓላፍነትን ክሰርፅ ከም ዘለዎ ክገብር ክኽእል ኣሎ። ክትቅሽሽ የብልካን፣ ከተዳናገር የብልካን፣ ካብ ክሳድ ንላዕሊ ክትሰርሕ የብልካን። ሙሉእ ልቦና ሂብካ ክሰርሕ ኣለካ። ካልእ ስምዒት ገለ መለ ገለ ይሃልኻ ኣብቲ ቤት ትምህርቲ ምስ መፅኻ ትገድፎ ብኡ ኣይትገዛእ፣ ብኡ ኣይትገዛእ። ወዲ ሰብ ኢኻ ዕግበት ዘይሂበካ ብዙሕ ክህሉ ይኽእል እዩ። ኩሉ ንዓግብ ኢና ማለት ኣይኮነን። ዳኣተኻዮ ስራሕን ገለን ግን ሓላፍነት ናይ ሃገርን ናይ ህዝብን ፅባሕ ዝተኸፍለ መስዋእቲ በቲ ዝድለኸ ከይድ ምእንቲ ነዚኦም ቆልዑ እዚኦም ኣብልና እዚ ኩሉ ምህዞ እዚ ኩሉ ዝግበር ዘሎ ሰብ እዩ ዝገብሮ ዘሎ። ተወዳዳሪ ብቕዓትና ንሕና ናብዚ ክንበፅሕ እሙንቶ ናብዞም ንኣሽ ደቅና ብግቡእ ተምሂርና እቲ ኩሉ ክብፃሕ ይከኣል እዩ። ዘይብፃሓሉ ምክንያት የለን። ንሕና ተለቃሕቲ ኣይኮናን ክንከውን ጌርና እውን ሕፉራት ክንከውን ክብርታትና ዓቂብና ንክንቅፅል ናይ ትምህርቲ ዓቕምና ክቢ ኢሉ ተመራምርትን መሓዝትን ዝኾኑ ነዚ ሃገር እዚ እዋል

0: ተኸታ ዝኾኑ ዜጋታት ብኩሉ እንትና ብቁጠባ ኹን ማሕበራዊ ኹን ፖለቲካ ኹን ገለ ኹን ውሕስነት ክቡ ዝኽእሉ ሕጂ ነቲ ስራሕ እውን ብልቢ እንተደይ ቀፂልናዮ ከባቢና ዝንሪኦ ዘለና ኢና። ብዝሒ ሰብ ትርጉም የብሉ ዓቕሚ ሰብ ይወሳኒ ሰብ ከዓ ይኩሉ ዝገብር። ስለዚ እቲት ማለት ክንዲ ዓሰርተ ክንዲ ገለ ኮይና ነዛ ሃገር እዚኣ ኹንቲ ክንገብር ዝገና ሕጂ ብፍልጠትና ንባዕቕናካ ሓደ ክንዲ ብኢት እውን ኮይኑ ነዛ ሃገር እዚኣ ክገብርላ እንተኮይኑ ተራ መምህር ቀሊል ኣይኮነን። ንሕና ብካሪክለምና እንምህር ዘለና ናይ ጉዙኣት ኣገልገልቲ ኣይኮንና። ንሕና ንውንኖ ንሕና ንሰርሖ ብናትና ኢና ንኸይድ ዘለና። እዚ ክዕቀብ ምእንቲ ንውሉድ ወለዶ እውን መበገሲ ክኾኖ ምእንቲ ፅባሕ ንጎውን ውሕስነት ዘለዎ ክንገብር ሕጂ ስነዳ ከሎ ዚ ሰብ እዚ ከዓ ብደቂቕ እንዳፅናዕካ መሓዝ እቲ ዝበለፀየ ዝብገስ ዘሎ ፅቡቕ። ኣብዚ ሕጂ ስራሕ የድሊ እዞም ናይ ትምህርቲ ዕድል ረኪቦም ዘለዎ መንእስያት ወዶም ጓሎም ከዓ ኣቓልቦ ገሮም ክሰርሐሉ ይግባእ። ምናቱ ዓቕሚ ከዓ ኢኻ ትገብር።
1: ትነብር ክሳብ ዝሃለኻ ክትቅፅል ዘለዋ ሃገር እውን ካብ ሃለዎትካ ደውታን ዘገምታን ክህሉ የብሉን። በብምዕራፉ እናተኻፋፈለ ጉዕዞ ክቕፅል እዩ። ስለዚ ንብሕጂ እውን እንተኾነ ካብዚ ዝሓለፈ ቃል ስናን ጉዕዘና እንተመኩርና ንጎብረ ነገር እንተልዩ
0: ነታ ሃገር ውሕስነት ዝህቡ ሓላፍነት ዝስከሙ ብሃገራውነቶም ዝሕበኑ መንእስያት ክትፍር ከላ ካብዚ ዝዓቢ ፀጋ የለን። ኩላህና ነዚኣ ክንደፍኣላ ኣለና። ኩላህና ደድርኣናዮ ከምቲ ናይ ቀደም ባህልና ያዕ ምባል ኣዝዩ ኣገዳሲ እዩ። ሚኒስትሪ ትምህርቲ ዕውት ክኾን ተኮይኑ ከዓ ናይ ኩሎም እቲ ሕብረተሰብ ከምቲ ትማሊ ዝኩሉ ኣብ ውሽጢ መስመር ፀላእ ኮይና ክንሰራሕ ከለና ተራ ህዝቢ ዓብዪ ኮይኑ ደዕወተና ሕጂ እውን መሰረቱ ህዝቢ ተርኡ ክዓቢ ክኽእል ኣለዎ። ኩላህና ዝምልከተና ከዓ ኣብዚ ዘድሃበ ጎስጓስ ምግባር ምክንያቱ ጥዑያት ዘግያታት ዓብዮም እታ ንደልያ ሃገር ክውንቲ ኮይና ንዘለኣለም ክትቅፅል ከዓ ፅባሕ ዘየጣዓሰና ስራሕ ክንሰርሕ ምድግጋፍ ከድሊ መስርሕ ምዕባለ ከዓ ብከምኡ እዩ ድጅመር እምበር ሓደ ምፅኢሉ ኮፍ ዝበለ ነገር ኣይኮነን። እቲ ፅቡቅ ግን ንመንነትናን ክብርታትናን ዝውክል ትሕዝቶ ሒዙ ምብጋሱ ብቋንቋና ናህና ዋንነት ናትና ብዝኾነ ካብ ሓደ ይመፀ ካብ ሓደ ተሸመተ ነቲ ናትና ባህልን ክብርታትን መሰረት ክኸውን ዝኽእል ትሕዝቶ ሒዙ ምብጋሱ ካብ ግዜ ናብ ግዜ ከዓ እንዳ ዓበየ ምኻዱ እዚ ናይ ሕጂ ዘሎ ትምህርቲ ዝካየድ ዘሎ ኣብዚ ሃገር እዚ መበገሲኡ ትናሽዑ እዩ ማለት
1: መግዛእቲ ንህዝቢ ኤርትራ ዝተፈላለየ ገጻታ ርእይዎ እዩ። ገለ ንኽጋደል ገለ ከዓ ንኽዕቆብ ናብ ሜዳ ውሒዙ ብኻልእ መልክዑ እውን ሃገሩ ገዲፉ ናብ ስደት ኣምሪሕ እዩ። መሓውር ቤት ትምህርቲ ሰውራ ከዓ ደድሕርእዩ ሰዓበም።
0: እዞም ኣብ ስደት ዘምርሑ በቲ ናይቲ ካልእ ባህልን ልምድን ከይጭዎ እዩ ምእንቲ ደድሕሪኦም ከይዱ ኣብ ማዓስከራት ናይ ስደተኛታት ቤት ትምህርትታት ከፍየቱ ሰራዊት ነይሮም ዝተወግኡ ገለ ፀገማት ዝነበሮም እዮም ድበዝሕኡ ከይዶም ንባዕሉ ትስልማቶም ትመጓእቶም ነቶም ቆልዑ ቀሊል ፅልዋ ኣይኮነን ዝፈጥር ነይሩ ናው ሓንከስ እንዳበሉ ሰንኪሎም ከለዉ ከይተሓለሉ ከበርክቱ ምፍታን እውን ኣብቲ ህዝቢ ልዑል ተቐባልነት ነይሩ።
1: እዚ ካብ ሃገር ወፃኢ ኣብ ከሰላን ፖርት ሱዳንን ዝካየድ ዝነበረ ካልእ መሓውር ድማ ምስቶም ኣብኡ ዝነበሩ መምህራን ክቐጽል እዩ።

ህዝባዊ ሓይልታት ኣብ 1970ታት ኣብ ዝነበረ ጽንኩር ኩነታት ንነዊሕ ዝዓለመ ሰፊሕ ኣረኣእያን ኣመለኻኽታን ነይርዎ እዩ። ካብቲ ዝሓንፀፆም ዓበይቲ መደባት ናይቲ ውድብ ድማ ሓደ ምምስራት ቤት ትምህርቲ ዝብል ነበረ። ሰውራ ክዕወት ኮይኑ ህዝብን ተጋዳላይን ክነቅሕ ኣለዎ። መትከል ውድብ ናይ ዝተበገሰሉ ቀንዲ ዕላማ ሓፋሽ ይንቃሕ፣ ይወደብ፣ ይዕጠቕ ዝብል እዩ። ናይዚ ፍልስፍናን ፖለቲካዊ መርገፅን ህዝባዊ ሓይልታት እምነት ኣብ ውድብ ተመክሮ ሰውራ ብምትእሳርን እዩ። በዚ መሰረት መትከላትን ረኣዩን ዝዕቅበሉ ንመጻኢ ዘወራርሰሉን መንገዲ ኣብ 1975 ንድፊ ሓሳብ ቤት ትምህርቲ ሰውራ ኣንቂሉ። ብጨንፈር ትምህርቲ ናይቲ ውድብ ዝተማእከለ ቅዱስ ተበግሶ ድማ ኣብ ዝሰዓበ ዓመት መስርሕ ምምሃርን ምስትምሃርን ኣብ ትግባረ ክውዕል ጀሚሩ። ኣብ ፈለማ 1975 መጀማመር ትምህርቲ ድሕሪ ምበጋስ ሓደ ጉጅለ ምሁራን ብምውፃእ ካሪክለም ኣዳልዩ ኣብ 1976 ኣብ ዜሮ ፈሊሙ። ኣብቲ ፈለማ ምስ ብዝሒ ተምሃሮን

0: ምፍላም ቤት ትምህርትን ዋሕድ ምምሃራን እኳ እንተጋጠመ ከም ብድሆ ኮይኑ ግን ኣይዓንቀፀን። ናይ ምምሃር ዓቕሚ ዘለዎም ምምህራን ከም ዘድልዩ ተኣሚኑ ድሕሪ ምስላፍን ተዕሊምን ኣብ ዝነበረ ግዜ ክምህሩ ዝኽእሉ ምምህራን ተለልዮም ካብ ነፍሲ ወከፍ ኣህዱታት እናተሳሕቡን ኣቐድም ኣቢሎም ኣብ ኩናት ተሳቲፎም ዝሰንከሉን ዝሓሸ ደረጃ ትምህርትን ተመክሮን ዝነበሮም ተጋደልቲ ፍልጠቶም ብመንገዲ ትምህርቲ ከም መሓላልፉ ብቐጥታ ናብ ቤት ትምህርቲ ሰውራ ከም ዝፅምበሩ ተገይሩ።
1: ኣብ 1975 ካብ ዩኒቨርሲቲ ትምህርቲ ቋሪፀ ናብ ሰውራ ተሰሊፈ። ኣብ 1975 ሳብ 1977 ዝነበረ እዋን ምስ ሰራዊት ነይረ ኣብ ድፋዕ ነይረ ድሕሪኡ ኣብ ተወግአ ሰራዊት ብድሕሪኡ ግን እግረይ ምስ ተንከልኩ ናብ ቤት ትምህርቲ ሰውራ መፅ ኣብ 1978 መጀመርያ 1978 መጀመርያ ኣብ ቤት ትምህርቲ ሰውራ ክመፅእ ከለኹ ዋላ ሓንቲ ሞያ ናይ መምህርና ይነበረኒን። ሕጂ ኣብቲ ግዜ እቲ ከማይ ዝኣመሰሉ ብዙሓት ነይሮም። ሓደ ክልተ ከዓ ትምህርቶም ወዲኦም ናይ መምህርና ኮርስ ገለ ወሲዶም መምሃራን ዝተመደቡ እውን ነይሮም ማለት እዩ። ስለዚ እቲ ኣብቲ ግዜ እቲ እቶም ቅድሜና መምሃራን ኮይኖም ዝሰርሑ ዝነበሩ ሓያል ፃዕርታት ገለ ይገብሩ ነይሮም። ኣነ ሕጂ ምስ ካልኦት ብፀተይ ኮርስ ናይ መምህርና ገለ ወሲደ ናይ ሰለስተ ወርሒ መምሃራን ነይሮም ኣብኡታት በዓል ሓጎስ ወልዱ ገለ ዝበሃሉ ካልኦት በዓል መብራህቱ ነይሮም ብዙሓት መምሃራን በዓል ኣለም ሰገድ። ሕጂ ኣብዚ ዝወሰድናዮ ኮርስ ኣዝዩ ሓጋዚ ገለ ነይሩ እንታይ ሽሙ በዚ ከዓይና መጀመርያ ሌላ ምስ መምህርና ገለ ዝኣተና ማለት እዩ። ኣብ ቅድሚኡ ሓይልታት ከም ናይ መሃይምነት ምጥፋእ ዘመተ ኮሚኢታት ገለ ትሳተፍ ኢኻ ከም ስሩዕ ናይ ምምሃር ምስትምሃር መስርሕ ክጅምር ገለ ግን በዚ መስርሕ ዘቢልና ኢና ንሕና ኣነ ነፍሰይ ኣብ መምህርና ተፀምቢረ ማለት እዩ።
2: መጀመርያ ካብ መባእታ ክሳብ ካልኣይ ደረጃ ኣብ ኤርትራ ተማሂረ። ብድሕሪኡ ናይ ዩኒቨርሲቲ ትምህርቲ ኣብ ኣዲስ ኣበባ ዩኒቨርሲቲ ተማሂረ። ኣብ 1971 ግራጁዌት ገይረ። ብድሕሪኡ ናብ ኤርትራ ተመዲበ መፅአ። ኣብ ኤርትራ ዳርጋ 2 ክሳብ 3 ዓመት ኣብ ኤርትራ ኣብ ካልኣይ ደረጃ ኣብ ምስልጣን መምህራን ኣብ መወዳእታ ከዓ ምስልጣን መምህራን ከም ኣሰልጣኒ ኮይነ ዝሰርሕ ነይረ። ኣብ 95 ናብ ሜዳ ተሰሊፈ። ኣብ 1977 ከዓ ኣብ ቤት ትምህርቲ ሰውራ ከም መምህር ተመዲበ።
0: ስርዓተ ትምህርቲ ፈለማ ንታሕተዋይ ደረጃ ማለት ክሳብ ሳልሳይ ክፍሊ ክምህሩ ዝቆመ እዩ ነይሩ። በብእዋኑ ክሰፍሕ ክምዕብል ስለ ዝነበሮ ድማ ብቐጻሊ ፃዕርታት ተኻይዱ። ኣገባብ ኣመሃህራ ካሪክለም ናይ መወዳእታ መልክዑ ክሕዝ ዝኽኣለ ምስ ምስፋሓራ ከተማታት ብዝተወስደ ተመክሮ እናዓብየ ክመጽእ ኽኢሉ፣ ዘይቋርፅ ምዕባለታት ድማ ከርኢ በቂዑ።
2: መጀመርያ ኣነ ቤት ትምህርቲ ሰውራ ክመፅእ ከለኹ ከምቲ ዝበልካያ ምጅማር ኣይኮነን። ኣነ መፅአ ድሕሪ ዓመት ኣቢለ የ መፅአ። ግን ቁፅሪ ተምሃሮ ክሳብ 250 ገለመለ ዝኸውን ብሓርፋፍ ገምጋሚ ተምሃሮ ነይሮም። መምህራን ኣዝዮም ውሑዳት እዮም ነይሮም። ኣብታ ኣነ ዝመፃ ኩሉ መብዛሕትኦም ከዓ ስንኩላን እዮም ነይሮም። ተወጊኦም ካብ ሓይልታት ኣብቲ ቤት ትምህርቲ ሰውራ ተማሂሮም ሰልጢኖም መምሃራን ክኾኑ ይኽእሉ እዮም ተባሂሎም ዝመፁ እዮም ነይሮም። እቶም ናይ ትምህርቲ ፅቡቕ ባክግራውንድ ዝነበረና ኣዝና ውሕዳት ኢና ነርና።
1: ድሕሪ 79 መወዳእታ ምስቲ ዝነበረ ናይ ምዝላእ ኩነታት ኣነ ኣብ ስንኩላን ወሪደ ምስ ካልኦት ብፀተይ። ኣብኡ ከዓ መልቲ ዓመት ገለ ዝኸውን ፀኒሕና። ኣብኡ ውን ቤት ትምህርቲ ገለ ስለ ዝነበረ ኣብቲ ቤት ትምህርቲ መምህር ኮይነ ሰርሕ ነይረ ኣብ ጀላ

ኣንቲላ ናይ ስንኩላን ገፊሕ ቤት ትምህርቲ ገለ ነርና ሰፊሕ ቤት ትምህርቲ ነርና ኣብኡ ከዓ ብዝያዳ ከም መምህርቲ ተመዲበ ሰርሐ ነይረ ሓላፊ እውን ኣብኡታት ነይረ ሕጂ ብድሕሪ እዚ ናብ ቤት ትምህርቲ ተውራ ኣብ 981 ወዳእታ መፅእና ኣብ 981 ኣትሕትና ከዓ ኣብ ግልዕ ገለ ነይረ ድሕሪኡ ኣብ ዓራርብ ካብ 981 ክሳብ ናፅነት 91 ኣብ ግለ ኣብ ዓራርብ ኣብ ዓራግ ሰሪሐ ከም መምህር ሰሪሐ ከም መምህር ጥራይ ዘይኮነ ከም ሓላፊ ቤት ትምህርቲ እውን መዲበ ሰርሐ ነይረ ኣብ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣብቲ ግዜ እንታይ እዩ ሕጂ እቲ ቤት ትምህርቲ ሰውራ ብጨንፈር ደረጃ እዩ ዝርአ ኣብ ቤት ትምህርቲ ገለ እዩ ነይሩ ኣብቲ ዳሕራይ ምዕባሊኡ ዝያዳ ሓሙሽተ ቤት ትምህርትታት ኣብ ትሕቲኡ ዝጠርነፋ ገለ ነይሩ ነብሰን ዝኽኣላ

0: መምህር ኣብ ምምዕባል ሕብረተሰብ ኣብ ምትሕላፍ ፍልጠትን ጥበብን ኣብ ምትእታው ሓድሽ ኣተሓሳስባ ምስራፅን ወሳኒ ግደ ኣለዎ። ኣበርክቶ ናይቶም ኣብ ቤት ትምህርቲ ሰውራ ድሕሪ ምፅምባሮም ፍልጠቶም ከይበቐቑ ኣብ ምስግጋር ፍልጠት ዝፀዓሩ መምህራን እውን ኣብ ተምሃሮ ሰውራ ልዑል ፅልዋ ፈጢሩ እዩ።
1: ኣብኡ ሓያላት ሰባት ነይሮም እዮም። ሽዑኡ በዓል ጴጥሮስ ወዲ ገራቱ ገለ ዘለዎም እቲ ናይ ክስታይ ካልኦት ገለ እውን ሓያላት ምሁራት ገለ ነይሮም። በዓል መምህር ተስፋ ሚካኤል ገለ ዝበሃል በዓል ከበደ ነይሮ ስውእ ፃይ ከበደ ገለ በዓል ጆ ዓይንኣለም ዘለቀ ካልኦት በዓል መብራቱ ግላ ጋብር ሓያላት ብዙሓት ምሁራት ገለ ነይሮም ኣብቲ ግዜ እቲ ብላዕሊ ስታይ ዝገብሩ ኣብ ምድላው ናይቲ ስርዓተ ትምህርቲ ከዓ ዓብ ተራ ገለ ዝነበሮም። እቲ ካልእ መዳይ ከዓ መምሃራን ንባዕልና ገለ ከዓ ኣብቲ ካሪክለም ምድላው ኣብቲ ምድላው ናይ መፅሓፍቲ ንሳተፍ ነየ።
2: ቤት ትምህርቲ ሰውራ መጀመርያ ክንመፅእ ከለና እቲ ኣወዳድባ ናይቲ ቤት ትምህርቲ ሰውራ ኣዝዩ ኣነ ግርም እዩ ዝብለኒ ዝነኣዲ ነይሩ ብትእዋንቲ እቶም ቆልዑ ኣወዳድባ ናይቶም ቆልዑ በብዕድሚኦም እዮም ንኣሽቱ ማእከሎት ዓበይቲ ተባሂሎም እዮም ተኣሽሙ ዝብሉ ነይሮም። ኣለይቲ ነይረን ቀንዲ ስርሐን ነዞም ቆልዑ ከመዴታት ኮይነን ዝኣልያ መምህራን ከዓ ነይሮም። እዚኦም ከዓ ኣብ ኩሉ ንጥፈታት ናይቲ ቤት ትምህርቲ ዝሳተፉ ግን ጋንታ መምህራን ተባሂልና ከም መምህራን ኮይንና ንሰርሕ ዝነበርና እውን ነርና። እቲ ቤት ትምህርቲ ሰውራ ከምዚ ክብለካ ዝፀናሐኹ እቲ ዓቕሙ ናይ መምህራን ከዳልዉ ዝኽእሉ መፅሓፍቲ ዓቕሚ ትሑት እኳ እንተነበረ እቲ ኣተኣላለያ እቲ ኣተሓሕዛ ተማሃሮ ግን ኣዝዩ ዝናእድ ነይሩ። ፅሬቶም ኣመጋግቦኦም ኣተኣላለያ ናይቶም ቆልዑ ዝነበረ ሽዑ ዋላ ኣብዚ እዋን እዚውን ከምኡ ክትርኢ ትኽእል ኢኻ። ስለዚ እቲ ኩነታት ኣብቲ ዝኣተክሉ እቲ ቤት ትምህርቲ ሰውራ ከምዚ እዩ ነይሩ።
1: 1982 ንሰርሓሉ ዝነበርና ካሪክለም ካብኡ ጀሚርካ ኣብ 82 ኣትሒዝካ ዝነበረ ናይ ብሓቂ ተወዳዳሪ በቲ ግዜ ትሲ ናይ ብሓቂ ሓደ ብትሕዝቶ እንድሕር መፅኢካ ኩሉ ገድናዊ ፅልዋ ኣብቶም ተምሃሮ ከንብር ዝኽእል ሰፊሕ ብሮድ እዩ ነይሩ እቲ ካሪክለም ዝኽብል ከለኹ እንታይ ማለት እዩ ሕጂ ቋንቋ፣ ቁፅሪ፣ ማሕበራዊ ስነ ፍልጠት፣ ባህርያዊ ስነ ፍልጠት፣ ካልእ ኣርቲስ፣ ኣካላዊ ትምህርቲ፣ ሙዚቃ፣ ስእሊ ኩሉ እዚታት ገለ ዝምህር እዩ ነይሩ እቲ ክስታይ። ስለዚ ኩሉ ገድናዊ ፅልዋ ኣብቶም ተምሃሮ ዘሕድር እቲ ስታንዳርድ ናይ ካሪክለም ካልኦት እውን ዝሰርሕሉ ገለ ስለ ዝነበረ ብዓይነት ናይቲ ትምህርቲ ክንረአ ከሎ ዝያዳ ዝተማልአየ ገለ ክበሃል ገለ ይከኣል።
3: ኣካደሚ ኣዝ ወይልዓስ ቴክኒካል እቶም ቴክኒካል ድምሃሩ እቶም ዕብዕብ ዝበሉ ኣሸዑ ግዜ ዓበይቲ ኢኻ ተኣሽሙ ትገብር እምበር ኣካደሚካሊ ሻውዓይ ሻሙናይ ዝነበሩ ካብ ሻድሻይ ንባዕሪ ዝነበሩ እሶም እዮም ተኣሽሙ ዝኾኑ። እቶም ንኣሽቱ ውን ኣለዎ እቶም ንኣሽቱ ከዓ ዝመሃርዎ ኣሎ ካይላ ፍዕሎ ርክያሞ እዚታት ከዓኒ ንበይኖም ዝመሃርዎ ተኣሽሙ ኣሎ። ነዚ ከዓ መፅሓፍቲ ኣዳሊና ኣሎ ኣዳሊና ብኡ ምሃሩ ሽዑ ካብ ጀልሃንቲ ምስኣታና ግን ናብ ዓረርብ ኣብ ጀልሃንቲ ከምዚ ዝበልኩካ ፅረት ዕንፀይቲ ፅረት ሓፂን እዚ ሜታል ወርክ ናይ ሓፂን ስራሕ መካኒካል ድሮዊን ኤሌክትሪሲቲ እዚአ ንመርአ ድሕሪኡ ድሕሪ ሓደ ተወሰነ ግዜ ካብ መንሹ ምስ ወፃና ካብ ጀልሃንቲ ምስ ወፃና ናብ ዓረርብ መፅና። ኣብ ዓረርብ ሕጂ እንታይ ይኸውን ስራሕ ገዛውትና ሰሪሕና እዚ ኣብያተ ትምህርቲ ንሰርሕ እሞ ክላሳት መንበሪ ኣንደርግራውንድ ንሰርሕ ሕጂ ኣብዚ ከዓኒ ኣብ ኢደ ስራሓት ትምደብ

0: ምስ ዝነበረ ጽንኩር ኩነታት ስርዓቱ ዝሓለወ ኣገባብ ኣመሃራ ቤት ትምህርቲ ሰውራ ብዓይነቱ ፍልይ ዝበለ ምንባሩ ይግለጽ። ብቑዓት መምህራን ንጽፉፍ ትምህርቲ ስልጠና ድማ ንዝሓየለ ናይ ምስትምሃር ዓቕሚ ካብ ዘደንፍዕ መዳያት እዮም ነይሮም።
1: እንታይ እቲ ተምሃራይ ዘሳትፍ ኣገባብ ገለ እዩ ነይሩ? ተምሃራይ ዘሳትፍ ገለ ክንብል ከለና ሽዑ ስነፍልጠታዊ ኣገባብ ኣመሃራ ኣብ ክንዲ እቲ ዝያደ ናይ ብስርዓት ተምሃሮ ዘሳትፍ ዝተፈላለየ መለሳት ትምህርቲ ዘለዎ ኣካየዳ ዩ ገለ ዝኸይድ ነይሩ። ኣጋማግማ ናይ ንጥፈታት ገለ ዝምልከት ተምሃራይ ምስ ተምሃረሲ ብኸመይ መንገዲ ጌርካ ትግምግሞ እቲ ስርዓት ናይ ንጥፈታት ኣመላልኣ ኩሉ እቲ ኣገባብ ፔዳጎጂ ዝያዳ ከም ትምህርቲ እውን ውሃብ ገለ ስለ ዝነበረ ብዝተፈላለየ ኮርሳት ሽዑ መምሃራን ደረጃኦም ክቢሉ ኣብ ምምሃር ምስትምሃር ከዓ ዝለዓለ ተራ ገለ ይፃወቱ ነይሮም።
2: ኣብ ቤት ትምህርቲ ሰውራ መምህር ክበሃል ከሎ ከምዚ ናይ ሎሚ ምሂሩ ዝኸይድ ገዝኡ ብጀካ ታብ ክላስ ኣትዩ ዝምህራ ካልእ ብብዙሕ ዘይሕተት ከምኡ ይኮነን ነይሩ። ኣብ ቤት ትምህርቲ ሰውራ ኣብ ቤት ትምህርቲ ሰውራ መምህር መምህር እዩ ይምህር። ኩሉ ሰብ ኣይኮነን ግን ይምህር። ካሪክልም የዳሉ ብፍላይ እዞም ደረጃ ትምህርትና ቁርቡ ልዕል ዝበለ ካሪክልም ነዳሉ። ኣብ ምእላይ ቆልዑ ንሳተፍ ማእቶታዊ ንጥፈታት ብሙሉኡ ንሕና ኢና እቶም ኣብኡ ንርአ ነበርና። እቶም መብዛሕትኦም ስንኩላን ስለ ዝነበሩ ንሕና እቶም ጥዑያት ምስቶም ዕብይ ጉብዝ ዝበሉ ተምሃሮ ዋንካ ማእቶታዊ ንጥፈታት ብሙሉኡ ነቲ ብዝርዝር ንመፀ ንኸውን ብሙሉኡ ነቲ ቤት ትምህርቲ ዘድሊ ንጥፈታት ነካይድ ንሕና ኢና ነርና። ካልእ እዚ ሩቲን ስራሓት ዋርድያ ምውፃእ ምግብና ምውፃእ ኣኼባታት ምውፃእ እዚ ኩሉ ንጥፈታት ኢት መምህር ዘካይድ ነይሩ።
3: ከም ኣላይ ኮይነ ክነብር ከለኹ በቲ መምህርና ኣለኒ ሳይንስ ምህር በቲ ካልእ ከዓኒ ናቶም ሓላፊ ኮይነ እየ ተኣሽሙ ዝገብር። ሕጂ ኣብዚ ዝነበረ ተኣሽሙ ክትሪኦ ከለካ ሂወት ምስ ተምሃሮ ኩሉ ናይ ስድራ ቤት ዝበሃል ረሲዕኻዮ ጥራሕ ኣብ ተኣሽሙ ኢካ ተሓስብ ኣብኦም ተሓስብ ለይቲ ቀትሪ ኣብ ተምሃሮ ኣብኡ ምእላይ ምምሃር በብሩ ተኣሽሙሉ እቲ ትምህሮ ከዓኒ ውጥን ገይርካ እዩ ተኣሽ ሳክ ዘይኮነስ ውጥን ትምህርቲ ኣዳሊኻ ኢኻ ነብሲ ወከፍ ተምሃረ ሽግሩ እናለለኻ ትምህሮ ነርካ።

0: ኣብ ምህናፅ ኣብያተ ትምህርትን ምውዳድ መሳለጥያታትን ብዘይ ብቑዕ መምህር ትርጉም የብሉን። ክብሪ መምህር ኣብ ሕብረተሰብ ለውጢ ንምምጻእ ኣብ ዝካየድ ዘሎ ጻዕርን ሃገር ንምህናፅ ኣብ ዝግበር ወፍርን ልዑል እጃም ይጻወት። ኣብ ቤት ትምህርቲ ሰውራ ዝነበረ ተሳታፍነት መምህራን እውን እዚ ናይቲ ውድብ ዝነበረ ተግባረ ኣብ ዓያይነት ውፅኢታዊ ምንባሩ ይእመን።
1: ኣብቲ እዋንቲ ሓደ እንተኣሽሙ ፀቒድና ክነዛርበሉ ንግባእ ዝግባእ መምሃራን ንምህር ሽዑ ዝነበረ ተገዳስነት ተወፋይነት ናይቲ መምህር ሎሚ ክትገልፆ ኣይትኽእልኒ ኢኻ። ተዛሪብካ እውን ሰብ ክኣምነካ ይክእልኒ። ንምህሮም ነቶም ዝደኸሙ ኣብ ትርፊ ግዜና ሓገዝ ንህቦም ፀገማት እንተሃልይዎም ናይ ዲስፕሊን ፀገማት ናይ ገለ ፀገማት ኣብ ምእላይ ንሳተፍ። ኣብ መወዳእታ ክትርኢ ከለካ ከዓ እቲ ውፅኢቶም ከዓ ናይ ኩሎም ከዓ ኣዝዩ ልዕል እዮም እዮም። ሕጂ እንታይ እዩ ዝረኣየካ? ኣብ መስርሕ ምምሃር ምስትምሃር ሕጂ ዝሕረ ቆሒታት ኣለዉ። ነቲ ውፅኢት ናይ ተምሃሮ ነቲ ዓይነት ናይ ትምህርቲ ክፀልዉ ዝኽእሉ ክቕይሩ ዝኽእሉ ብዙሓት ረቑሖታት ኣለ። ኩላና ንፈልጦም ኢና። ፅቡቕ ቤት ትምህርቲ ትብል ኢኻ፣ ዝሰልጠኑ መምሃራን ትብል ኢኻ፣ መፅሓፍቲ ኣሎ ድ የለን ትብል ኢኻ፣ ካልእ እዚ ላይብረሪ ኣለዎም ድዩ፣ እዚ ደስክስ ኣለዎም ድዩ፣ ወዘተ ወዘተ ወዘተ ትብል። ኣብ መወዳእታ ግን እቲ ቀንድን እቲ ወሳንን እቲ መምህር
2: ቀንዲ ናይ ዜሮ ናይ ዜሮ ከዓኒ በብግዜኡ እንታይ ይበና ነይሩ ንስልጣን ክረምቲ ክረምቲ እህበና ስለ ዝነበረ በቲ ዝነበረናን ተደማሚሩ ኣብቲ ምምሃር ምስትምሃር ኣድማዕ ዝኾነ ተራ ክንፃወት
3: ኣብ ቤት ትምህር ሰውራ መብዛሕትኡ እቲ ዝነበረ መምህር ውሽጣዊ ዓቕሚ ዝፈረየ ቤት ትምህርቲ ሰውራ ባዕላ ዘፍረየቶም መምሃራን እዮም ክበሃል። እዞም መምሃራን እዚኣቶም ተመሊሶም ከዓ ንካልኦት ገለ ኣፍርዮም ብከምዚ እናተተካኸ ይሰራሕ ነይሩ። በብእዋኑ እዚ ናይ ብሓቂ ዓብ ተመክሮ እዩ ነይሩ። ውፅኢታዊ እዩ ከምዚ ግምግሞ ኣዝዩ ውፅኢታዊ። እዞም ዳሕራይ ድሕሪ ናፅነት ንኣብነት ማትሪክ ተፈቲኖም ዝተዓወቱ ሲ ብከምዚ ደረጃታት ገለ ዝሓለፉ ተምሃሮ እዮም ነይሩ። ብቕዓት ናይቲ ካሪክለም ሽዑኡ ንሰርሓሉ ዝነበርና ጥራይ ዘይኮነ ብቕዓት ናይቲ ኣገባባ መሃራ ዝነበረ ፃዕርታት ሽዑኡ ኩሉ ፃዕሪ ናይ መምሃራን ዓለይትን ነዞም ቆልዑ እዚኣቶም ብግቡእ ተኮስኪሶምን ተማሂሮምን ክዓብዩ ዝግበር ዝነበረ ምውፋይ ገለ ስለ ዝኾነ እዚ ልዑል ኣበርክቶ ገይሩ ውፅኢታዊ ከዓ ነይሮ ገለ ክበሃል ከኣል። ስለዚ እቲ ቤት ትምህርቲ ባዕሉ ዘፍረዮም መምሃራን እዮም ክበሃል ከኣል። እዚ ሓድሽ ተመኩሮ እዩ። ናይ ብሓቂ ክስራሓሉ ዘለዎ ዩ ክሳብ ዕለተ ናፅነት እውን ኣስሪሕና እዩ። እዚ መደብ እዚ ቀፂሉ እዩ። እዚኦም ኣብ ዝተፈላለየ ቋንቋታት ብሄራት ዝምህሩ ዘለዉ መምሃራን ሕጂ 12 ዝወደአ ይነበረን ሽዑ ክሳብ 10ይ ክፍሊ ነይሩ እቲ ትምህርቲ 10ይ ክፍሊ እውን ዝበፅሐ ተምሃራይ ይነበረና ናብቲ ግዜ ስቲል እቶም ታሕቶት ግን ናይ ብሓቂ ተመልሚሎም ተኮስኩሶም በብእዋኑ ኣብ ክረምቲ ድዩ ኣብ ነፃ ግዜ ድዩ ዝተፈላለዩ ኮርሳት እናሃብካ ኣካዳማያዊ ክእለቶም ከም ዝዓቢ ገለ ተገይሩ እቲ ስነ መምህርናዊ ኣገባባት ገለ እውን ከም ዝሰንቁ ገለ ኮይኑ ዓበይቲ መምሃራን ከዓ ኮይኑ
0: ኣብ ቤት ትምህርቲ ሰውራ ዝተጸምሩ ሓደስትን ነባራትን መምህራን ብሓደ ሓቢሮም ዕለታዊ ንጥፈታት ስርሖም ይማልኡ። ኣብ ምውራስ ሞያ ምትሕጋዝ ተመክሮ ስራሕን ብፅቡቕ ዝዝከር ኣብነታዊ ተበግሶ እዩ። ኪኖዚ ጨንፈር ትምህርቲ ናይቲ ውድብ ዝነበረ ሕፅረት መምህራን ብድሆታትን ብውሽጣዊ ዓሚ ክፈትሖ ኽኢሉ እዩ። ንብሉፃት ተምሃሮ ኣለሊኻ ስልጠና ብ

0: ኣብ ንመባእታ ተምሃሮ ኣብ ምምሃር ከም ዝዓዩ እውን ተገይሩ እዩ። እዚ ኣገባብ ኣሰራርሓ ዝተምሃረ ይምሃር ዘይተምሃረ ይምሃር ዝብል ጭርሖ ኣብ ግብሪ ዘርኣየን ውፅኢት ዝተረኣየሉን እዩ።
1: ክትምህር ተኾንካ ሲ ቤት ትምህርቲ ሲ ላይብረሪ የድልዮ መፅሓፍቲ ክተዳሎ ተኾንካ እዚ ሪፈረንስ ማቴርያልስ የድልየካ ኣባና ግን ከምኡ ኣይነበረን። ሕጂ መብዛሕትና ተመክሮ ስለ ዝነበረና ኣብ ኢትዮጵያ ምሄድና ስለ ዝወፃና ብዛዕባ ካሪክልም ድሓን ኣፍልጦ ስለ ዝነበረና ኣፍኮርስ ነብሎ ነርና። ንገሊኦም ግን ኣዝዮም ኣዝዮም ዝፅገሙ ነይሮም። ሕጂ መብዛሕትኡ ግዜ ብምንታይ ፍታሕ መስለካ ከተማታት ክትሓዛ ከለዋ ክረን ክትሓዝ ከሎ ንኣብነት ካብቲ ላይብረሪ ናይ ዝተፈላለዩ ሃገራት መፅሓፍቲ እቲ ላይብረሪ ዝርከብ ካብኡ በብእዋኑ ይሰድሉና ነይሮም። እዚ ንሱ ሓጋዚ ነይሩ። ኣብ ዝኾነ ደቂ ኣምሓራ ክትሓዝ ከለዎ ገሎ ክትሓዝ ከሎ ኣብቲ መጀመርያ ብዙሕ ኢና ተሳቃይና። ዳሕራይ ግን ግራጅዋሊ በብቅሩብ እቲ ናይ መፅሓፍቲ ሳፕላይ ገለ ጉዱሳት ኤርትራ እውን ካብ ደገ ሰድሉና ነይሮም። መብዛሕትኡ ግን ካብዘን ሓራ ከተማታት እዩ ዝመፀና ነይሩ። ዝነበረ ሓርኮትኮት ናይ መምሃራና ዝነበረ ተወፋይነት ነዚ ኩሉ ኣብ ግምት ኣእቲኢኻ መቸም ክሕለፍ ዘይክእል ተሓሊፉ እቲ መፅሓፍቲ ተፃሒፉ በብእዋኑ ከዓ እንዳተመሓየሸ ካብ ተመክሮ እንዳተመሓየሸ ኣብዚ ሕጂ በፂሕናዮ ዘለና ደረጃ ክበፅሕ ክኢሉ
2: መምሃራን ኩሉ ግዜ ይህን ይህን ንበሃል ነርና ኦቨርኦል ናይቲ ቤት ትምህርቲ ኣፈኣላልያን ኣመሃህራን እንዲኽእል እቲ እዩ። ሕጂ ኣብ ወርሒ ወርሒ

0: ንኸይድ እሞ ትግባር ከዓኒ ኣብታ ትቕፅል ዘላ ናቕረባ ሕጂ እቲ ሓልዮት ኣብ ቦትኡ እዩ ዘሎ ሓልዮት ኣብ ቦትኡ እዩ ዘሎ ናይ ተምሃሮ ኣብ ርእሲ እዚ ግን ኣባላት እውን ነይረኒ ዝምሃሩ ነይረ ዝምሃሩ ነይረ ስለዚ ክትምእር ከለካብኡ ነቶም ኣሽቶ ጥራሕ ዘይኮነስ ነቶም ዓበይቲ ኣባላት እውን እናምሃርካየን እናፈለጥካየን ኢኻ ትኸይድ ኣብቲ መጀመርያ ኣይቕበላኻን እየን ዳኣሽሙ ንሕናስ ክንጋደል እንዲና መፂና ስለምንታይ ትምህርቲ ስለምንታይ ኣላይት ስለምንታይ ገለ ዝብል ስምዒት እዮ ንኮርስ ኦፍ ታይም ኣብቲ ግዜ ግን እዚአን እውን እንዳረዓማ ኸይደን ሓለይትን ለዋሃትን እናኾነ ተቐይረ
1: ቤት ትምህርተይ ቤት ትምህርትኹም ቤት ትምህርቲ ኹልና
2: መምህራን ቤት ትምህርቲ ሰውራ መምህራን ጥራይ ኮኑ ነይሮም ኣለይቲ ፍቕሪ ኣቦናደን ዘስርፁ ወለዲ ስድራ ቤትን እዮም ነይሮም ነቶም ካብ ዝተፈላለየ ድሕረ ባይታን ከባቢታትን ዝመፁ ተምሃሮ ብሓደ ምሕዝነት ከም ዝፈጥሩ ገይሮም ነቲ ዝነበረ ኩነታት ዘረስዕ ንፍርሕን ሸቐልቀልን ዝድምስስ ብዛዕባ ወለዶም ንኸይሓስቡን ብመንገዲ እቲ ዛንታ ግጥምታትን መዛሙርን ዘቕርብዎ ዝነበሩ ኣብ ሓደ ኣስሚሮም ኣወንታዊ ሓሳብ ኣስሪፆም ኣብ ትምህርቶም ከም ዘድህቡ ንመጻኢ ከም ዝማዓድዉ ንምግባር ልዑል ተራ ተፃዊቶም
0: እቶም መምሃራን እቶም ኣለይቲ ገሊኦም ኣብቲ ኣለይቲ ዝነበሩ ካብ ስንኩላን ዝመፁ ገለ ፅሉ ዝኾኑ ስራሕ ዝሰርሑ ነይሮም እካናኾኖም እኳ ኣብ ስፖርታዊ ንጥፈታት ኩሉ ሰብ ይዝሳተፍ ኣብ ናይ መፅናዕቲ ግዜ እቶም ኣቦታት ዝበሃሉ እዮም ኩሉ ግዜ ተዝዮም ዝገብሩ እቶም መምሃራን ከዓኒ ብዓቕሞም እናኸዱ ኣብቲ ቤት ትምህርቲ ኣብ ባዶታት እንዲ ተዓሽሙ ነሩ ኣብኡ እናኸዱ ምስ ኣለይቲ ይዕልሉ ምስ ተምሃሮ ይዕልሉ እቲ ክሳይቲ ርክብሲ ብሓደ ተዓሽሙ
3: ኣብ ንጎሆ ክሳዕ ምሸት እንታይ ይገብሩ ድሕሪ ትምህርቲ ተመሲሖም ድቅሱ ተወሰነ ድሕሪኡ መደብ ናይ መፅናዕቲ ኣሎ ድሕሪኡ እቲ ናይ ምድቃሶም ገለ እውን ናይ ዛንታታት ፅውፅዋያት ገለ ምንጋር ኣሎ እቶም መምሃራን ኣብኡታት ገለ ዝተመደቡ ተዳልዮም ከምዚታት ገለ ተዳልዮም እዮም ዝኣት ሕጂ ናይ መዛሙር ናይ ካልእ ስታያት ገለ ነይሮም ክኢላታት ከዓ ነይሮም በብ ዝተፈላለዩ ዓውዲ ኣብቲ ዝተፈላለዩ ዓውድታት ሲ ካድረታት ነይሮም ና ክበሃል ከዓ ካድረታት ናይ ትምህርቲ ነይሮም ናይ ትምህርቲ ሓያል ተመክሮ ክእለት ፍልጠትን ገለ ክጭብጡ ዝኽኣሉ ኣርኣያ ንካልኦት ገለ ክኾኑ ዝኽእሉ መሰረት ከትሕዙ ገለ ዝኽእሉ ክኢላታት ገለ ነይሮምና
4: ኣብ ኣካዳምያዊ ትምህርቲ ኣብ ፖለቲካዊ ብስለቶም ኣብ ኩሉ ተማሃሮና ኣዝዮም ብሉፃት ኣነ ሓንቲ ከም ጭቡጥ ኣብነት ክወስዶ ዝኽእል ተምሃሮና ድሕሪ ናፅነት ናብ ታእሽሙ ምስ መፁ 10ይ ተሸዓይ ማትሪክ ገይሩ 10ይ ዝነበሩ ዝጀመሩ እምበር ዝነበሩ እኳ ኣይኮኑን ስለዓለ ዝበፅሓናይ 10ይ ክፍሊ እዩ 10ይ ዝወደኡ ናይ ነበረ ናፅነት ክነብል ከለና ክሳብ 10ይ ናፅሕና ነርና እዚኦም ማትሪክ ገይሮም ተሸዓይ 10ይ ዩኒቨርሲቲ ከዓ ሓሊፉ ግዜ እንታይ እዩ ዘርእካ እቲ ኣብ ሰውራ ዝወሃብ ዝነበረ ትምህርቲ ብቕዓቱ ክሳብ ክንደይ ከም ዝነበረ ተራ እዚ ከዓ ብዙሕ ተኣሽሙ ክተብላ ይትኽእልኒ ኢኻ ተራ ናይ መምሃራን ተወፋይነት ናይ መምሃራን ስለ ዝነበረ ተምሃሮና ኣብ ኩሉ ዕዉታት እዮም ነሩ
1: ሓሰን ሓጎስ ክንቋደስ ኣየወ ምረት ኣየወ ፅንዓት ዝኽራ ዓብዩ ምስ ዋኣትና ቤት ትምህርትና

0: ናጽነት ንምምጻእ ኣብ ዝነበረ ብረታዊ ቓልሲ ኣብ መስርሕ ምምሃርን ምስትምሃርን ቤት ትምህርቲ ሰቡራ ናቱ ጽልዋ ነይርዎ እዩ። ልዕሊ ዅሉ ከም ብድሆ ዝረአ እንተ ነይሩ ድማ ናይ ጸላእ ነፈርቲ ምድብዳብ እዩ።
1: ኣብ ቃልሲ ክሳብ ዘለኻ ኩናት ኣሎ። ኩናት ኣብ ዝህልወሉ ግዜ ከዓኒ ጻዕቕ ነፈርትን ሄሊኮፕተራትን ገነና ኣሎ። ኣብዚ እዋን እዚ ሕጂ ንስኻ እንታይ ኢኻ ትገብር? ናብ ደጀን ከሃርማ ስለ ዝመፃ ንስኻ ኣብቲ ጎቦታት ተኣቱ። ኣብ ጎቦታት ተኣቲኻ ሽንጭሮታት ተኣቲኻ ነቲ ዝነበረ ተኣሽሙ ብኡ ተሓልፉ። ሓደ ግዜ ንኣብነት ኣብዘይ ሓሰብናዮ ግዜ መፅን ከማን ሃሪመናልና እዮ ሃሪመናልና ገለ ስዋኣት ኳንቲፋይ ክገብሮ ይክእልና እ ኣብ ባዶ ሓሙሽተን ባዶ ሰለስተን ዘነበረሉ ከምወትም ተምሃሮ እንዳተፃወቱ ከለዉ መፅን ተንቆዶ ሕጂ እንታይ ገይሮም ኣብቲ ትሕቲ ገረብ ደው ኢሎም ሕጂ ኣብ ትሕቲ ገረብ ደው ምስ በሉ እቲ ቦምባ ይወርድ እሞ ተፈንጪሉ ናብ ግንባር ናይ ተንቆዶ ኣብ ርእሶም ዝተሃርሙ ብዙሓት ሽዑ ካብቲ ዝነበርናዮ ወፂና ንሕና ናብኡ መፂና ኣብ መኪና እናፅዓና ንደገ ኣብ ሕክምና ከምዝኮዱ ገርና ገለ ኣበላት ተሰውዮምና ገለ ቆልዑ እውን ተሰውዮምና
2: ኣብ ቦታ ናብ ቦታ ክትገፅ ከለካ ኩሉ ንብረትካ ሒሽካ ኢ ክትገፅ መኻይኑ ኣይነበረ እንጂ ካብ ዜሮ ንሃወልዕ ብክንደይ ሽግር ክንደይ ጎቦታት ኣቋሪፅና ንሃወልዕ ከይድና ኣብ ሃወልዕ ኣብኡ ዓሪድና ኮፍ ኢልና ትምህርቲ ጀሚርና ኣብ ሃወልዕ ድሕሪ ቁሩብ ግዜ ከዓ መሊስና ካብ ሃወልዕ ንጀልሃንቲ ከይድና ካብ ሃወልዕ ንጀልሃንቲ ዘሎ መገድኻት ፈልጥዎ ይኹን ብድሕሪኡ ኣብ ጀልሃንቲ ፅቡቅ ቤት ትምህርቲ ሰሪሕና ፅቡቅ ንጥፈታት እንዳካየድና ኩነታት ከዓ ሻድሻይ ወራር ክቀርብ ከሉ ከዓ ምናልባት ምስ ናይ ሱዳን ዝነበረ ዝምድናታት ክኸውን ይኽእል ካብ ሱዳን ከዓ ካብ ጀልሃንቲ ከዓ ንኤርትራ ናብ ዓረር ብኣትና እዚ ኩሉ ላዕልን ታዕትን ተደማሚሩ ኣብ ናይ ትምህርቲ ግዜ ክህልዎ ዝኽእል ፅልዋ ኣብ ድኻም ንብረት ኣብ መብልሻው ክህልዎ ዝኽእል ፅልዋ ፍሉጥ እዩ። እዚ ሓደ ካብቲ ካብ ዓረርቡ እውን ኣብ ዝተወሰነ እዋን ትማይ ተሳኢኑ ተምሃሮ ቤት ትምህርቲ ናብ ኩሉ እውን ፋሕ ኢሎም እዚ ዓብዪ ፀገም ነይሩ።
0: ናይ ትማሊ መንእስያት መምሃራን ሰውራ ተልእኾ ናይቲ ውድብ ዝፍጽሙ ዝለዓለ ካድረታት ናይ ትምህርቲ እዮም ነይሮም። ምጥፋእ ማህይምነት፣ ምንቃሕ ሓፋሽ፣ ንሓድሽ ወለዶ ብትምህርቲ ብዲስፕሊን ምኽስኳስ ካልእን ኣብ ግብሪ ዝዓየዩ እዮም። ህዝባዊ ግንባር ብዝነበሮ ንነዊሕ ዝጠመተ ራእይ ኣብ ፅንኩር እዋን ዝመሰረታ ቤት ትምህርቲ ሰውራ ውፍያትን ሕቡናት ኣገልግልቲ ሃገርን ዜጋታት ዘፍረየት እያ። ምስ ዝኽሪ ምምስራት ቤት ትምህርቲ ሰውራ መበል 50 ዓመት ናይቲ እዋንቲ ዝነበሩ መምህራን ሎሚ ነቶም ፍልጠት ይዕጢቖም ናብ ዝለዓል ደረጃ ዘብፅሕዎም ተምሃሮ ኣብ ሎሚ ብምዃን ዝኽሮም ኣካፊሎም ሓጎሶም ተፈራሪቑ ንድሕሪት ተመሊሶም ብሞይኦም ኩርዓት ተሰሚዕዎም
3: ሓበን ኩርዓት ስምዓኒ እዚኣቶም ምሳይ ኣብ ዝተፈላለየ ቦታታት ዝሰርሑ ኣለዉ ኣብ ዝለዓለ ፅፍሕታት ኣለዉ ክሳብ ሚኒስተር ደረጃ ገለ ዝበፅሓ ኣለዋ ዶተር ሃሊማ ከብ እያ ሓንቲ ንኣብነት እዞም ካልኦት ብዝለዓለ ፅፍሒት ዝሰርሑ ኣለዉና ክንደይ ካብ ዲፕሎማ ክሳብ ፒኤችዲ ማዓርግ ዝወሰዱ እዚ ፅፍሒታት እዚ ሒዞም ከዓ ብዝለዓለ ክእለት ዝተፈላለየ ስራሓት ዝመርሑ ዘካይዱ ክኢላታት መራሕቲ ኣለዉና እዚኦም ኣነ እዚኣቶም ኣብ ዝተፈላለየ ቦታታት ክኸይድ ከለኹ መምህር ብሓንቶ ገለ ይብሉኒ ክረኽቡኒ ከለዉ የለልዩኒ ኣነ የለልዮም ንገሊኣቶም ግን ናይ ብሓቂ ኣብ ከምኡ ዝኣመሰለ ኣዝዩ ሓበን ዝስምዓካ ኩርዓት ዝስምዓካ ንሕና ከዓ ነበርቲ እኳ ኣይኮንና ተካ እቲ ወለዶ ኣፍሪና ሲ ኣብ ከምዚ ደረጃ ክንሪኦም ከለና እዞም ሰባት እዚኣቶም ናይ ብሓቂ ተካእተን ኣፍሪና ተዓዊትና ፃማ ረኺብና ንብለሉ ደረጃ በፂሕና ስለዚ ካብ ዝዛዕቢ ነገር ገለ የለን
2: ኣብ ሙሉእ መዋዕለይ ዋላ ድሕሪ ናፅነት ገዲፍካ ኣነ ኣፍርየ ክብል ተኮይኒ ቤት ትምህርቲ ሰውራ ተምሃሮ ቤት ትምህርቲ ሰውራ እየ ኣፍርየ ኩሉ ኣነ ዝሓጉሰኒ ኣብ ኢትዮጵያ ምሂረ ብዙሕ እንታሽሙ ግርአ ድሕሪ ናፅነት ብዙሕ ስራሕ ሰሪሐ ኩሉ ግዜ ግን ውፅኢት ኮይኑ ዝረኣየኒ ቤት ትምህርቲ ተምሃሮ ቤት ትምህርቲ ሰውራ እዩ ኣነ ቤት ትምህርቲ ሰውራ ኣብ ዝኩሉ ዞባታት ክኸይድ ከለኹ ተምሃሮ ቤት ትምህርቲ ሰውራ ረኺበ ንሶም ፅቡቅ ገሮም ክቕበሉኒ ከለዉ ብዛዕባኦም ፅቡቅ ክሰምዕ ከለኹ እዚኣ ኣነታ እንታእሽመታ ሓጎሰይ ዋላ ኣብ ደጊ ከም ገለ ተኸይደ ተምሃሮ ቤት ትምህርቲ ሰውራ ይረኽቡካ ከመይ ኣሎ ትብል እዙ ደኣ ከምዚ እንድዩ ኣብቲ ዝለዓለ ደረጃ እንዲ በፂሑ እገለ ደኣ ሳይንቲስት እንዲ እገለ ደኣ ናይ ኣይሲቲ ኤክስፐርት እንዲ ኮይኑ ክብሉካ ከለዉ ድሃይካ ክገብሩ ከለዉ ሳላኹም ሳላ ዝምሃርኩምና ክብሉካ ከለዉ ኣነ እዚኣ ዕርበተይ ኣብ ቤት ትምህርቲ ሰውራ
4: ነቶም ናይ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ ውፅኢት ናትኩም ናይቶም መምሃራን ብሓፈሻ ሕጂ ክትሪእዎም ከለኹም መምህር መዓሾ እንታይ ይስምዓኩም
1: ሕጎስ ኣብዚ ቦታ እዚ ምህላዎም የሐጉሰኒ ኣብ ፅቡቕ ታሽም ስለ ዝበፅሑ ፃዕርና ብሓፈሻ ናይ መምሃራት ፍረይ ከም ዝረኸበ ንርዳ ንሕኩስ ከ ኣብዚ እዋን እዚ ኣብ ዝረኸብካዮም ቦታ ኣይሓልፍኻን እዩ ናይ መምህር ሞያ ከዓኒ ወይ ናይ መምህር ክፍሊት ከዓኒ ገንዘብ ዘይኮነስ እቲ ምስ ተምሃሮ ዘለካ ፍቕርን ሓጎስን እዩ ስለዚ እቶም ተምሃሮ ኩሉ ግዜ መፂኦም ክሓትና ከሎ ዘጋጥሙ ምሽክራት ክማኽሉና ከሎ እዚ ናይ ብሓቂ

መደብና ትራን ይፍልም ኣሎ ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ንተኸታተልቲ መደብና ንምምሃርን ንምዝናይን ከምቲ ኣብ ዝሓለፈ ሰሙን ዝተቋጠርናዮ ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም መደባት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርብ ኢና። ካብቲ ኣዛናይ ዝኾነ ትሕዝቶታትና ኣብ መኽፈቲ ብደርፊ ኢና ክንጅምሮ ናይም ሰሙን ትሕዝቶታትና። ሰናይ ናይ ምክትታልን ምዝንጋዕን ግዜ ክኾነልኩም እምነ።

0: ታሪክ ነፍሲ ወከፍ ኤርትራዊ እናተወራረሰ ድማ ክቅፅል እዩ።
1: ክቡራትን ክቡራንን ተኸታተልትና ኣብ ቤት ትምህርቲ ሰውራ ናብራ ሓበራዊ ነይሩ። ኩሉ እቲ ናይ ትምህርቲ ይኹን ማእቶታዊ ስፖርታውን ስነ ጥበባውን ንጥፈታቶም ወዲ ይኹን ጓል ከይፈለኻ ብማዕረ ዝኸፍት ዝነበረ ዕድል እዩ። ስለዚ ድማ እቲ ተመክሮ ማዕረ ይኸውን። እንተኾነ ግን ክንድቲ ብዙሖም ኣብ ተመክሮኦም ዘሎ ተዘክሮ ዝተፈላለየ እዩ። ኣብዛ ቀፂላ እትቐርበ ትሕዝቶና እምበኣር ክቡራትን ክቡራንን ተኸታተልትና እቲ ብውልቂ ይኹን ሓበራዊ ዝነበረ ተመክሮ ንዛንቶኦም እዞም ቀፂሎም ዝቐብሩ ገለ ካብ ኣባላት ቤት ትምህርቲ ሰውራ ዘካየድናዮ ዕላል ክህልወና እዩ። ጋዜጠኛ ፌሩዝ ቢናም ብከምዚ ዝስዕበ ዋሂዳቶላ ንሙሉእ ትሕዝትኡ ናብ ክንሰግር

0: ናጽነት ንምዕታር ዝተሰግረ መንገድታት በብእዋኑ ዝተገልጸ እኳ እንተኾነ ክሳብ ሕጂ ግን ካብ ባሕሪ ብጭልፋ እዩ። በብደቓይቕ ዝፍጸም ዝነበረ ቕያን ተወፋይነት እንተዝዝንቶ እዚ ተቖጺሩ ዘሎ ናይ ናጽነት ዓመታት እውን ዝኣኽሎ ኣይኮነን። ቃል ስፈሊሙ ክሳብ ዘለናዮ እዋን 65 ዓመት እኳ እንተቝጸረ ድሮ 50 ዓመቱ ኣኽሊሉ ዘሎ ቤት ትምህርቲ ሰውራ እውን ተጐሲዩ ዝሓልፍ ኣይኮነን። ቤት ትምህርቲ ሰውራ ህፃንነቶም ካብ ምስ ስድራ ምስ ሓፋሽ ክነብሩ ጉዳይ ሃገራውነት ዝፈረዶም ህፃውንቲ ዘማዕቕበ እዩ ዝነበረ። ብሓፈሻ ኪደት ናይ ቤት ትምህርቲ ሰውራ ንገለ ክፋሉ እምበኣር ዘርዚርካ እውን ዝውዳእ ኣይኮነን። ከም ኣብነት ግን ንሎሚ ንክልተ ካብቶም ኣብቲ ቤት ትምህርቲ ተሳትፎ ዝነብሮም ኣባላት ዘካየድናዮ ዕላል ናባኹም ክነብሎ ኢና። ሰናይ ምክትታል።
1: ብዙሕ ነገር ኢኻ ትምሃር ኣብ ቤት ትምህርቲ ሰውራ ታልዕሉ ኩሉ ፍርሒ ዘይምፍላጥ ርእሰ ምትእማን ምህላው ነቲ ተኣምኖ ነገር ከዓኒ ቀሲንካ በቃ ቀሲንካ ልብኻ ውዚእካ ናይ ምንባር ዝበሃል ባህርያት ሓቂ ምዝራብ ዘይምሕሳው ገለ ዝበሃሉ ባህርያት ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ካልእ ዝኾነ ዓይነት መናብሮ ዓይነቱ ብዘየገድስ ምስ ብዙሓት ሰባት ተኸኣኢልካ ምንባር ምዕባይን መናእስን ኣሕዋት እናተባእሱ እናተባእስካ ተዓብየሉ ስድራ ዓብኻ ሲ ኣብኡ ግን ብዙሓት ተማሃሮ ኮንካ እናዓበኻ ወላ ሓንቲ ዘባእስ ዘይብልካ ተፋቂርካ ተኸኢልካ ብሓባር ይሕመቕ ፀብቕ ትናብራ ክኢልካዮ ናይ ምንባር ነገር ከዓ እዚ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ማእቶት ዝኾነ ማእተታዊ ንጥፈት ዓቕምኻ ድለይ ዓቕምኻ ምስካም ዝበሃል ነገራት እቲ ነብስኻ ክኢልካ ንዓኻ ዘድልዮኻ ነገራት ምምፃእ ኩሉ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ዕንጨይቲ ምውፋር ዕንጨይቲ ወፊርካ ምምፃእ ገለ ዝበሃሉ ብምሉኦም ነገራት ኣብ ቤት ትምህርቲ ሰውራ ኢና ተማሂርናዮም። ሕጂ ርእሰ ምትእማን ሓቂ ምዝራብ ሓሶት ዘይምዝራብ ዘይምፍራሕ ፍራሕ ዘይምዃን ዝበሃል ነገራት ብምልኦም ናይ ቤት ትምህርቲ ሰውራ ውፅኢት እዮም።
2: ሕጂ ክልተ ጫፍ እዩ። ኣብቲ መጀመርያ ዳኣተናሉ ምስ ብዝሕና ውሕዳት ስለ ዝነበርና ምስ ሓራ መሬት ስለ ዝነበረ ኣዝዩ ፅቡቕ ሂወት እዩ። ከንቆልዓ ክሉካ ትሪኦ ኣ ቆልዓ ኮንክካ ትምዝኖ ብጣዕሚ ፅቡቕ እዩ። ፍሩታ ትበል ዓይነት መግቢ ዝበለፁ ዓይነት ክዳውንቲ ዝበለፁ ናውቲ ትምህርቲ ዝበለፁ ብጣዕሚ ፅቡቕ ነይሩ። ኩነታት ምስ ተቐየረ ልክዕ ምስቲ ኩነታት ከዓ ንዓና ፀሊምና ማለት እዩ። ናይ ናብራ ምሕሳብ መፅኡ ሓርጭ ተሰኪምካ ምዝላቕ መፅኡ ኣብ እምኒ ምግዓት ምብላዕ ተጀሚሩ ሕጂ እቲ ኩነታት እዩ ምሳና ድኸይድ ንሕና ከዓ ምስቲ ኩነታት እናተቐይርና መፅኢና። እዚ ኩሉ ክብለክ ግን እቲ ውድብ ንህፃናት ዝኸውን ነገር እንዳገበረ ይመፅ እንዳሰርሐ ይመፅ እንዳገልገለ ይመፅ ካብ ኣፉ ጎዲፉ እንዳሃበና ይመፅ። ስለዚ ኣይተቀየረ እንዳይኮነ ተቀይሩ ነቲ ምቕያርካ እንዳተፀመመ ከም ንፅመሞ ከዓ ንቕሓትንካ እንዳዓበ ይመፅ ኣብ ግንባር ዘሎ ሰብ እኳ እንታይ በላዓሉ ክትብል ጀሚርካ ሽዑ ተወጊኦም ድመፁ ስንኩላ እንትርኢ ሽዑ እንታይ ከዚኦም እንታይ ረኪቦም ትብል ግን ብዓብኡ ምስቲ ኩነታት እቲ ናብራና እውን ይመሓየሽ ኣታውን ወፅእ ኣለኹ።
0: ኣባላት ቤት ትምህርቲ ሰውራ ምስቲ ዝነበረ ኩነታት ናይ ብረታዊ ቃልሲ ካብቲ ኣብ በረኻታት ምንባር ብዝሓለፈ ፅንኩር ኩነት ምሕላፍ እውን ናይ ግደን እዩ። ምክንያቱ ፀላኢ ተፃብኡን ክቋርፅ ማዕረ ተጋደልቲ ትዕርፍ እንተዘይኮነ ግን ማዕሪኦም ስንቅኻ ተሰኪምካ ብምንቅስቓስ ነብስኻ ምድሓን እውን ገለ ካብቲ ንውር ሂወቶም እዩ።

0: ኣባል ቤት ትምህርቲ ሰውራ ምዃን ማለት ውልቃዊ ህይወት ገዲፍካ ሓበራዊ ህይወት ምንባር እዩ። ኣብ ናይ ህፃን ዕድሚ ሃሊኻ ሕንቃቕ ወለድኻ ከየማዕድኻ ምስኩነት ምንባር ገለ ካብቲ ዝተምሃርዎ እዩ።
1: ሕጂ ንሕና ኣብ ቤት ምሰርሕ ኩሉ

0: እቲ ናይ ሓባር ሂወት ክብል ክኾኑስ ብቑም ነገር እይተወዲዩ ፖለቲካዊ ትምህርቲ ትምሃር፣ ኣካዳሚ ትምሃር፣ ማእተት ትገብር፣ ስፖርት ትገብር፣ ምዝንጋዕ ትገብር። እቲ ሂወት ናይ ሓባር ኩሉ ግዜ ኣብ ቁም ነገር ኢኻ ትገብሩ። በይንኻ ኹንካ ተናፀል ክትገብሩ ይትኽእል ኢኻ ንሕና ዝነበርና ሂወት እዛ ስወ ጠቒምናኻ ንዓና ምክንያቱ ንኣሽስ ኣይኮናን ወላ ዕድሜና ንኣሽቱ ኹን ኣተሓሳስባና ስራሕና ኣካይዳና ሲ እቲ ናይ ሓባር ሂወት እንታይ ጌርና ዓበይቲ ጌርና ብጣዕሚ ኢኻ ካብ ተናፀል ክትሪኦ ከለካ ዋላ ሕጂ ደቅኻ ንደረዮም ኣብ ቤት ትምህርቲ ዝገብሮ ቁም ነገር ገዛ ምስ በፅሐ ዝገብሮ ቁም ነገር ንበበይን እዩ ዋላ ሳዋ ምስ ከደ ሓደ ቆልዓ ርእዮ እንታይ እንታይ ሒዙ መፅእ ኣብ ገዝኡ ከለኹ እንታይ ይገብር ሓንቲ ይገብርኒ ሳዋ ምስ ከደ ግን ሃገርን ሃገራውነትን ማእቶት ትምህርቲ ልምዓት ሕብረተሰብ ካብ ብዙሓት ብሄራ ስለ ዝኾንካ ትፋለጥ ቋንቋታት ንባዕሉ ትግረ ድዩ እትዮም ትግረ ትሎ ምስኻ ዓረብ ትጅምር ምስ ትምህርቲ ዝኸዱካ ነገር ከም ናይ ሓባር ዝጥዕሚ ሂወት የለን ካብ ኩሉ ኢኻ ትወስድ ሰብ ከዓ ከባካ ወስድ ሕጂ ንሕና ሓንቲ ደ ሓንቲ ቦላህና ሰበይቲ ምስወራ ጥራይ እቶም ኣለይትና ኣብኡ ዘለዎስ ንኩሉ እንዳጣመር እዮም ሂሮምና እዚ ዓበየ ፍልልዩ ረብሓታትካ እንታይ ነቲ ኣነ ክኾነ ዝግባእ ንሰብ እስም እዮም ገይሮምኒ ኣዲኻ ይኮነት ኣባኻ ይኮነት ቤት ትምህርቲ እዩ ገይረልካ ብምንታይ ብተግባር ንጎቦ ትምሃር ምሸት ማእቶት ትሳተፍ ማእቶት ተሳኒፍካ ልምዓት እዚ ስፖርታዊ ንጥፈታት ተካይ ስፖርታዊ ንጥፈታት ተይሉካ ክለባት ኣለካ ሙዚቃ ትኽድ ሙዚቃ ፀኒሕኻ ናይ ቋንቋታት ትምህርቲ እንግሊሽ ትግርኛ ዲኻ በብናቱ ሕጂ ናይ ሓባር ስለ ዝኾነ እዩ በይንኻ ክትገብሮ ዘይትኽእል ነገር እዩ ተገይሩና ስለዚ ኣነ ብጣዕሚ ደድንቆ ሰብ ከዓ ገይርኒ
1: እጂ ንሕና ኣነ ነጊረክ ንዴ ሓፃር እንዲያታ ግዜ ግን ኣብቲ ሓፃር ግዜ ኣተዓባብያና ክትገልፆ ከለካ ሕጂ ዓበይቲ ምስኮና ትሓስቦ ከለካ ብጣዕሚ ዘገርም ነገር እዩ ንሕና ኣለይቲ ነይረናና ኣዴታት ኮይነን ዝዕብያ ኣቦታት ኮይኖም ዝዕብዩ ኣለይቲ ነይሮምና መምሃራን ከዓ ነይሮምና ፕላስ ኣለይቲ ንብለን ከዓ ነቲ ናይ ምግብናና ጉዳይ ዝገብራ ከዓኒ ካልኦት ኣለይቲ ከዓ ነይረናና ሕጂ ነተኣላለያና ዝምልከት ብጣዕሚ ሕጂ ተሓስቦ ከለካ ብፍላይ ተጋዳላይ ኮይነን ተጋደልቲ ኮይኖም ዝኽኣልዎ ነገር እዩ እምበር ካልእ ሰብ ክገብሮ ክእል ኢልካ ክትሓስብ ብጣዕሚ ሸጋር እዩ ምክንያቱ ንዘይወለድካዮም ክንድኡ ዝኣኽሉ ቆልዑት እሞ ከዓ ብከምኡ ዓይነት መገዲ እንዳ ሓንቅቕካ ናይ ድቃስ ሰዓቶም እናሓለካ ናይ ትምህርቲ ኩነታቶም እናተኸታተልካ ናይ መግቢ ኩነታቶም እናተኸታተልካ ነፍሶም እናሓፀብካ ክዳኖም እናቀየርካ ኩሉ ነገር እናገበርካ ክቲ ድቃስ ኣቢካ ሲ ርእስኻ ሓይኸን ደቂ ሳኣለይትየ ነይረናና ንሕና እሞ ከዓ ውሕዳት ከይንኾን ከዓ ውሕዳት ኣይኮናን ብዝሐ ነይሩና ነቲ ብዝሕቲ ልክዕ ከም ደቀም በቃ ከም ደቀ ንሪአን ዝኾነ ነገር ንኸይጎድለካ ንኸይትናፍቕ ካልእ ንኸይትዝክር ማለት ተኣላለያና ክትሓስቦ ሕጂ ብጣዕሚ ተዘረበሉ እዩ ትኽእል ኒኻ በቃ ንዓተን መስተባህበን ክብሪ ዝሰማዕ እየን
2: ሓደ ካብ ቀንዲ ዕላማታት ቤት ትምህርቲ ሰውራ ንናይ መጻኢ ሓረ ሃገር ዝኸውን ሞያን ፍልጠትን ዝዓጥቑ ዜካታት ምፍራይ እዩ በዚ ድማ እቲ ውድብ ብዝያዳ ኣብ ትምህርቲ ከተክሩ ድርኺት ዝገብረሎም ዝነበረ እንተኾነ ኣባላት ቤት ትምህርቲ ሰውራ ኣካል ናይቲ ዝነበረ ብረታዊ ቃልሲ ንምዃን ብምሕላን ካብቲ መትከል ብምውፃእ ብረት ኣልዒሎም ክቃለሱ እዮም ዝደልዩ ነይሮም
0: ኩሉ ሃና እንታይ ኣለና ምስል እታ ቃልሲ ሳብ ገዛ ትረአካ ቦኸና ዲኻን ተጋድልቲ ኮይኖም ሲ ዕጥቂ ትርኢ ብረት ትርኢ ምስጢራውነት ትርኢ መጓእቲ ትርኢ ሓለፋታት ናይ ኩናት ጥልሓ ትርኢ ካልእ ሂወት የብልካ ኣነ ክምሃር ከለኹስ ኣዝለ ወይ ቀዳማይ ገዜ ክፍሊ ክምሃር ከለኹ ዚ መጀመርያ ስንኩላን እዮም እቶም ምጓእት ንዓይ ሓድሽ ቁስሊ እዩ ከዓ ቆልዓንቲ ኮንካ ከት ከምኡ ክኾን እዩ ካትብ ናቲ ክወስድ ኣለኒ እዚ ሃሪኦም ዘለኹ ትክእ ኣሎኒ ካትብል ንስኻ ክፍ ኢልካ ክትምሃር እንዳጎበስካ ምስ መፀእኻ ስንኩላን መፂኦም ክምህርካ ከመይ ገሳ ዓቅም ካብዚ ገርመክስ ኣብ 77 መምህርና ዝነበረ ናይ ሰምሃር ውጋኣት እዮም ናይ ባፅዕ ናይ ሰሊና ገለ ውጋኣት እዮም ካብኦም ከቲቶም ካባናስ እንደገናስ ኣብ ጉዕዞ ከለናስ ሰንኪሎም ዝረኸብና እዮም ሰባት ኣሎ እንታይ ትኸውን ሽዑ ስኻ ከም ሰብ ነዚኣ ደቐተለስ ነዝሃርም ነዝብፃየ ድሃር ምስ ክቆትሎ ኣለኒ ኢካት ከም ኩሉ ተምሃራይ ማለት እዩ መሳትኩካ ከ ካባካ ሕጂ ትፍልል እንታይ እዩ ካባይ ቁርቢ ዕብይ ዝበለ ኣብ ሓይልታ እንድሕር ተወዚዑ ትትሕትኡ ዘሎ ሓርቕ ስለምንታይ እሱ ኸይዱ ካባይ ዳዓቢ እዩ እሱ ጅግነት እንዳፈፀመ ኣነ ከመይ ገይረ ትብል ብከምዚኣ ሕጂ ሃገራውነት እንዳዓብት እንዳዓብት ኩሉካ ከዓ ትቀናና ሕጂ ናይ ገድሊ ሕብረተሰብ ናፅነት ከተምፅእ እምበር ካልእ ዕላማ ድበሃል የለን ካልእ ትሪኦ ፀገማት ከዓ የለን ካልእ ትሪኦ መጋየፂ ነገር የለን ብረትካን ዕፉፍ ክፉፍካን

0: ያምባላኻን ጌርካ ከመይ ጌርካ ነፀላ ኣትሃርም ከመይ ጌርካ ኣብ ግንባር ጅግና ትኾን እዚኣ ጥራይ ነራ። እዚ ከዓ ንሕና ቆርበ ሰክፈና ብጥርንፍ ስለ ዝኾነት እዩ ምንቅስቃስና እምበር ዝኾነ ሰብ ኤርትራዊ ድገብረ እዩ ንታሪክ ናይ ሃገሩስ ክውፈደ ይደሊ ሰብ የለ ድሕሪኡ ዘሎ ወለዶስ ኸይድ እንድዩ ግን ኣብኡ በፂሕካ እንታይ ትኾን ተምሃረ ኢልካ ውድብካ ጥርንፍ ነገር ገይረ ኢልካ ሓዲምካ ክትከይድ ዘይሕጋዊ ነገር ስለ ዝኾነ ይኸብደካ እምበር ርቲ ዝኾነ ዜጋ ትገብሩ እዩ ኣብዚ ነክል ክና ሕጂ ዶኒ ዓመት ሰዋ ክትከይድ መሊቓ ክንደይ ሰብ ከይድ ኣላ እንታይ እዚ ንሃገር ንምድሓን እዩ ድኸይድ ዘሎ ሓይልታት ድኸደ ክንደይ ሰብ ኣሎ ክተት ከይተባሃለ ክንደይ ሰብ ከቲቱ ወራር ምስ ዝተጀመረ ንሕና ዝምፅኣና ኣይኮነ እታ ናሕና ፍለይቲ ትገብራ ጥርንፋት ተምሃሮ ብሕጋዊ መንገዲ እንዳተምሃርና ከለና ውፉይነት ክተርኢ ምድላይካ ዝያዳ ትገብራ እሞከዓ ተምሃርና ኣለካ መፃ ውለዶ ከምዚ ኩሉ ግዜ ዝብልዎ ትምህርቲ ሃገር ዝሃንፅ ኩናት ጥራይ ኣይኮነን ስለዚ ንክልቲ ጣሚርና ክንከይድ ድግባኣና ግን ቁርብ ቀይድበትኽ ነይራና
1: ከምዚ ክገለፅ ዝፀንሐ ቤት ትምህርቲ ሰውራ ሰረት ብዙሓት ጀጋኖ ከም ዝኾነ ብግንዛብ ኣይከብድን በዚ ሓሊፎም ክጋደሉን ከለዉ 14 ክሳብ 15 ዓመት ብምንባሮም ጥንቃቐ ዝነበሮ ኪደት ከም ዝነበሮም እዮም ገሊፆምልና እዚ ከዓ ኣብ ከባቢኦም ዝነብረ ሕብረተሰብ ይኹን ማዕሪኦም ዝዋግኡ ዝነበሩን ተጋደልትን ዝተፈለየ ጥንቃቐ የዘውትሮ ከም ዝነበሩ እዮም ገሊፆምልና ነቲ ክቱር ሃገራውነት ከንፀባርቑ ዝጓየዩ ኣባላት ትምህርቲ ሰውራ እውን ብትብዓት ዘተግብርዎ ዝነበሩ ዓወታት ቀሊል ኣይነበረን ስለዚ ዕድመ ገደብ ከይገበሩ ኣንጻር ጸላእን ምግጣም ውህደት ናይ ሕብረተሰብን ተጋደልትን ዓብ ኣስተዋጽኦ ከም ዝነበሮ ከይገለጹ ክሓልፉ ይመረጹን።

0: ቤት ትምህርቲ ሰውራ ብሓፈሻ ዘኺሮም ምትክላት ነይሮም እዩ። እንተኾነ ነብሲ ወከብ ሰብ ብፍሉይ ዘጋጠሞ ተዘክሮታት እውን ኣዝዩ ብዙሕ እዩ።
1: ዮሃንስ ኣብርሃ ጆን ሃውዮ ካ ዝበሃል ሰብ ነይሩ መታ ዓቢተ እዩ ቤት ምስ ኣብርሃ ሓንሳእቲና መቕሩ ቅድመ ይኸውን እዩ ስድሪኡ እንዳ ህዝቢ እዮም ነይሮም ኣዝዩ በሊሕ ነይሩ ናይ ትምህርቲ ሰብ እዩ ንፉዕ ነይሩ እንጂ ኣነ ካብ ቤት ምስ ኣብርሃ 72 ምስ ወፃእኹ እሱኡ ፀኒሕኒ ኣቐዲሙ ወፅኡ ፀኒሐ ድሓር ግን ኣብ 89 ቴስዓ ብሓደ ንረኸብ ብሓደ ኣህዱ ንኸውን ማለት እዩ ኣብ ሓደ መስርዕና ዛዛ ምኽንያት ክግበር ከዓ ብሓጋስ ወገን ንሕና ናይ ተሰላዊ ስራሓት ክሰርሑ ክንኣቱ ተኣዚዝና ማለት እዩ ገርመ ከብኣ ኣነ ጆን ግርማይ ወደቃኘው ሰለስትየና ቤት ምሰራ ዝዓበና ኢና ካልእ ኣህታት ኣለዋ ኣባላት ኣለውና ኣብታ መወዳእታ ላስቲ ዝነበርና ግን ሰለስትና ኣብታ ጫፍ ድፋዕ ኮፍ ኢልና ሰለስትና ካብ ቤት ምሰራ ኢና ሰለስተና ነዴና ሓሓደ ኢና ኣምሓራ ንጎት ቂዕና እናተወታ ኮፍ ኢልና ዘለና ሓርቲ ኣኻኺበን ኣምሓራ ዝሓጋ ዝርኢ ከለኺ ብምሉእ እቲ ጎልጎል መሊአኖ እንዳተኣኻኸባ እንዳተኣኻኸባ ናባና ፅግዓ ኣህዱና ቁርብ ድሕሪ ኢላ ኣላ ኣብ ሓንሳ ፅንሑ ተባሂሎም ኣብ ፀንሖም ኣነን ጆንን ክልተ ምድፋዕ ጅን እዚ ወደቃኛውን ከዓ ኣብ ኣፍታ ናይ ሓለዋ ቦታ ኮይና ኣምሓራ ንመፅእ ኣለዋ እንዳለናዮም እናሕብሮም ኣለና ሕራይ ድሓ ንከታተል ኣለና እንዳበሉና ኩለን ደይበን ድሕሪ ደይበን ኣነን ጆን ናብታ ዝነበርና ኮፍ ኢልና ከለና ወደቃኛ ብዛ ድሕሪና ኣሎ ኣምሓራ መፅኡ ብዛ ዝክደ ኣለኽ እያ ክልቴና ከምዘይ ንትኩስ ከና ትምሓራይ ትኩስ ንሓና ትኩስ ጆን ሽዑ ከይትስእስ ከብለኒ ትምሓራ ይቕልቀል ኣነ ቕልቀል ክቕልቀል ከለኹ ሰኣቱ ኣነ ቕልቀል ከለኹ ኣነ ኣቱ ከይትስእ ብለኒ ፅናሕ በዚኣ ከይደ ካርሚ ይብል በዚኣ ምስተጠውየ ካልእ ኣምሓራይ ፀኒሕ ንምሃር ኣነ ሕጂ ቡምባ ሒዚያ ነረ እታ ቡምባ ኣበይ ከም ዝርበኸ ክኾነ ዝከለኒ ኒው ዝነበረኸ ንዓ ይሃርመኒ ኣነ ኣብ ዶሚ ንህረም ጆን ካብ ክሳብ ድሕረ ማለት እዩ ክልቴና ኣብ ሓንቲ ደቂ ኣይሰውኦን ነይሩ ወደቃኞ ወፃእና ሕና ወደቃኞ ግርማይ ቃኞ ሓዚሉ የውፃእኒ ማለት እዩ ሓዚሉ የውፅአኒ ጆን ከዓ እቶም ካልኦት መፂኦም ሽዑ ረድኦምና የውፅና ኩሎም ሽዑ እተን ኣምሓሮ እውን ኣይቀፀላን ካብኡ መሊሶምን ኣነ ሽዑ ካብ ኣብ ዶሚ ስለዝተሃርምኩ ሽንቲ ዓፂ ኣንዛ ክመውት ከ እዩ ተምላስ ጥራይ በቃ ካብዚ ንታሕቲ ግን ድፊኢት ስለ ዘየለ ምሻን ሲኢና ክሸይኑ ብሎም ብየን ክሸይኑ ሽዑ ሓንቲ ነቑጣ ኣብ ሓንቲ ቦታ ምስ በፅሓና እቲ ኣጋር ሓኪምና ካታተር ተብለ ማለት እዩ ኢንፊጅን እዩ ካታተር ዝሓን ስኢኑ ኢንፊጅን ምስ ገበረለ ሕጂ ክሸይኑ ጅምር ክሸይኑ ምስ ጀመርኩ እቲ ድኻ ምንቲ መውጋእትን ቃንዛ ዝገበረኒ ኩሉ እንታይ ኮይነ ኣነ ድቀስ ንጆንካ ኣብዚ ኣደቂሰሞ ክልቴና ማዕረ ማዕረ ነፀላ ገይሮም ኣብዲሻ ድሓር ኣነ ተስአ ሽንተይ ምስ ወዳኹ ድኺ መገለመለ ትስእ ትበልኩ እታ ቀዳሚት ዝገበርኳ ንጆን ንሪኦ እዮ ጆን ካብታ ቦታ ተዘንቀሳቀስ ነሩ ኣይም ተሰውዖ ንዓይ ግን ከይትትስእ ከውፃእካ በዚኣ ክሃርመልካ ኢሉ ዩ ጆን ንሱ ጠፈዋ ድሓር ክነገሩ ከሎ ሓንቲ ቃል ተዛርዩ ንፅጋይ ሰላም በሉ ፅጋይ ኣድዩ ሓደ ወዳ ኣቦና ተጋዘልቲ እዮም ክልቲዮም እዮም ዳ ህዝቢ ነይሩ ኣድዩ ንሓወሩ ክልቴና ተፈላለዩ እቲ ዝኸበደ ሂወት ኣነ ኣብ ሂወተይ ክርስዖ ደይክእል ነገር ናይ ዝወደስ እዩ ኣዝዩ ከቢድ እዩ እንደይ ክዝክሮኸ ማለት ይኽእል ንምንታይ እንተዘኪርከዮ መሊስካ ክሳይ ኣጋጣሚ ግን ሓንቲ ፅቡቕቲ ግርማይ ሕጂ ወደቃኞ መዘከርታ ወዱ ጆን ኢልዎ ኣሎ ታዛዕ ቤት ኣነ ንጆን ግን ኣብ ሳልሳይ ወለዶ እዮ ጆን ክብል ኣይከላኒ ምክንያቱ እቲ ጆን ከምዚ ዮሃንስ ኣብርሃሲ
2: እጂ እዚኣ እቶም ከባና ዘዛዕቢ በብእዋን እናተወዝዑ ካብ ሓወልዕ ተወዚዖም ከይዶም ካብ ሃበላ ተወዚዑ ምስ ከዱ ኩልና ከምኡ ዓይነት ስምዒት ነርና ዕድሜና ኣይኣኸለን ስለ ዝነበረ ግን ስለዝና ኣይከኣሉን ድሓር ምህዳም መፂን እንዳ ተዕሊም ተሃዲ ምሕዶም መልሱካ ገለ ነይሩ መወዳእታ በታ ኣብ ዕድሜና ዝነበረት ኣተሓሳስባ ፍታሕ ክትከውን ትኽእል እያ ኢልና ሓሲብናያ ሱዳን ኣቲናስ ሓደሽቲ ኮይና ዘይንምለስ ተባሂልና ሕጂ ኣነ ግርማይ ወደቃኘው ኣብቶም መፂፅ ሙኒር ሓሰን ስዒጅ ዓሊ በሽር ንበሃል ሽዱሽተ ሰብ ተማኺርና ንሱዳን ንኸይድ ኦልሞስት ሱዳን ኢና ዘለና ጀልሃንቲ ኢና ነርና ካብ ጀልሃንቲ በዓይ ተርባ ጌርና ንመራፊት ንኣቱ መራፊት ምስኣተና በዓል ወዲ ባሻይ መስፍን ተሰውኡ ሕጂ ኣላይና ዝነበረ ምስ ገለ ተጋደልቲ ይመፁና የዛርቡና ንሕና በቃ ክንጋደል ኢና ንደሊ ክንምሃር ንድሕር ኮይና ቤት ትምህርቲ ሰውራ ዘምልስ ምክንያት የብልና ንድሕር ተጋድሉና ኮንኩም ግን ኣትዩና ንድሕር ዘይተጋድሉና ኮንኩም ግን ኣይንደልን ኢና ገለ ንብሎም ለሚኖምና መቸም ተዛሪቦም ገለ መለ ሕራይ ከነጋድለኩም ኢና ኢሎምና ድሓር ተኮር በፂሕና ክንምለስ ስለነበረና ቤት ፅሕፈት ናይቶም ፖሊስ ተኮር ስለዝነበረ ተኮር ሒዞምና ከይዶም ተዛሪብና ተፀሓሒፍና እቶም ኣርባዕተ ንምለስ እቶም ክልተ እንታይ ከም ዝበልዎም ኣይንፈልጥን ካባና ተሪፎም ንእንዳሳበ ይኸዱ ደስ ኣይበለናን ምናልባት ኩልና ብሓባር ከድና ብሓባር ንሜዳ ክንኣቱ ስለዝነበረት ድሌትና ከምዚ ጠለሙና ጌርና ሓሲብናዮም ከምዚ ገለ ክንብሎም ደሊና ሓርቶም ቤት ፅሕፈት ካልእ ዝበሃል ኣይነበረ ናብ ኣወሲዶም በታ ፍኒስራንሶም ተቐልቂሎም ንሕና ብታሕቲ ኮይና ፀሪፍናዮም ማለት እዩ ፃዕዳ ዕንበባ ገለ ኢልናዮም ንሕና ቀያሕቲ ዕንበባ ኢና ንብል ስለነበርና ንሕና ተመሊስና ንኣርባዕቴና መብፅዖም ኣይተግበሩን ጠሊሞምና ንቤት ትምህርቲ ውራእትዮምና ቤት ትምህርቲ ውራእትዮምና ቅሩብ ፀኒሕና ሸውዓተ ሰብ ኮይና ሃዲምና ኣብታ ካልአይቲ ኣነ ሓረጎት ደበሳይ ቴድሮስ ግርማይ ዓሊ ዝበሃል ጅሽማ ቡኢ ዝክሮን ካልእ ዓብደላ ዓሊ ዝበሃል ነይሩ ዑስማን ጃዓሊ ኣድጉ ሱዳን ንብሎ ነይሩ ሕጂሽሙ ዝክረኒ ሸውዓተና ሃዲምና ኣብኣብታ ናይ ቀደም ቦታና በፂሕና ተኮር መፂና ኣጋጣሚ ኣቦይ ኣብ ዕረፍቲ ጀልሃንትና በደይ መፂኡ ስለነበረ ነቦይ ነጊሮሞ ገለ ተጋደልቲ ምስ ኣቦይ ኮይኖም ይመፁና የዛርቡና ንኣቢ ኣይከውኒ ንሕና ክንጋደል ኢና ንደሊ ቀደም ትምህርቲ ኢልና ስለዘይመፃና ዘጋድሉና እንተኮይኖም ኣርሓባ እንተዘየሎ በዚኣ ጌርና ክንጠፊእና ንብሎም ኣበይ ክጠፍኡ ንጠፊእና ኣዚኣ ንሕና ዘጋድሉና ይንስእኒና ንብሎም ሽዑ ጀብሃ ነራ ተጋድል ኣብ ጀብሃዋላ ንኸይድ ዝብል ስምዒት ነይሩና ምግዳል ጥራይ ስለነበረ ድሌትና ግን ኣርእስና ኣይኮነን ኣብ ጀብሃ ባሃት ገለ ትሚልካ መፋርሒ እምበር ድሌትና እውን ኣይኮነን ነይሩ ኣብ መወዳእታ ተሰሚዕና ካላስ ከነጋድለኩም ኢና ምስ በሉና ቅድሚ ሕጂ ጠሊምኩም ናይኹም እንታይ መረጋገፅ ኣለና ንብሎም ነቶም ፖሊስ ነጊሮሞም እቶም ፖሊስ ወረቐት ፅሒፎም ኤርትራውያን እዮም ዝበዝሑ እቶም ፖሊስ ከም ዝርዳእኒ ሕጂ ወረቐት ፅሒፎም ይኹና ይኹን ኣፈሪሞምና ንዓና ፈሪሞም ኣምናዓእቶም ተሰሚዕና ንመራፊት እትዮምና ኣብቲ ገራጃ ኣብኡ ኣቐኒዮም ሰዓውን ኣይደለዩን ንቤት ትምህርቲ ሰውራ መሊሶምና ኣርባዕተ መዓልቲ ኣብ ሓንቲ ቤት ትምህርቲ ዓፅዮምና ኣርባዕተ መዓልቲ ምስ ገበርና በብ ሓደ ፀዊዖም ትምሃር ዲኻ ይትምሃር ኣይምሃር ነ ሸውዓተና ኣጋጣሚ ሓንቲ ዓይነት መልሲ መሊስና ከባ ብፍርቂ ለይቲ ሰለስተ ድዮም ኣርባዕተ ኣባላት መፅኦም ሒዞምና ተበጊሶም ኣብ ግሄተብ ሓዲርና ካብ ግሄተብ ንግሆ ጥሩቕሩቕ ወሲዶምና ኣብታ እግሪ ጥሩቕሩቕ ቆሪስና ምስ ደቀሱ ምትእማን ስለዝሰኣና ምስ ደቀሱ ንሶም ካብ መተራእሶም ነታ ጃኬት ናይ ሃይሎ መብራህቱ ስሒብና ነታ ደብዳቤን ቢብናያ ናብ ክልተ ዓሊም ዓራ ክትብል ፀኒሓ ቀሲና ተሓሒዝና ኣብ ካልኣይ መዓልትና እዚ ሳልሳይ መዓልትና ንዓራ ክተዓሊም እትምና ተዓሊምና ኣብ ዓራ ክተዓሊመ ማለት እያ ሸውዓተና ብዓራ ክተዓሊምና ንኣሽ ስለነበርና ሸውዓተና ኣብ ክፍልታት ኢና ንምደብ ኣነ ምልክት ተመዲበ እቶም ካልኦት ኤምዳድ ኢደ ስራሓት ህንፃ ገለ ከምኡ ኢሎም ከምኡ ፋሕ ተባሂልና ድሓር ሕጂ ኣነ ኣለኹ ሓደ ጎታ ኣሎ ምስቶም ካልኦት ኣጋጣሚ ተራኺበ ይፈልጥኒ ዑስማን ጃዓሊ 82 ተሰዊኡ ዓብደላ እውን ተሰዊኡ እንተዘይ ተጋግየ ናይቶም ካልኦት ብዙሕ ዳሃ የብለይን ከምዚ ኢልና ተጋደልቲ ኮይና ማለት እዩ ኣነታ ተጋደላይ ኮይነ ታዕሊም ውዳእ ኣቢለ ዝተመደብ ኩላ ክፍሊ ምልክት እያ ኣብኣ ምፅእ ምስ በልኩ ኣቦይ ወላዲ እየ ከ ኣብኣ ኣባሊ ኣብኣ ፀኒሕኒ ኣብኣ ከም ዘሎ ከዓ ፈልጥ ነይረ ሕጂ ኩላታ ናይ ታዕሊም ግዜ 4 ወርሒ ድያ 5 ወርሒ ዝወሰደትልና ከይተራኸብና ኢና ወዲእነ ምስ መፃእኩ ብደይ ድልየቱ ስለ ዝመፃእኩ ሰላም ኣይተባሃልና ሰላም ከይተባሃልና ገለ ዋርሒ ፀኒሕና ማለት እዩ ኣዋርሕ ፀኒሕና ድሓር በብቅዱብ ርጫ የለን ሰላም ክብለኒ ጀሚሩ ሰላም ዝተባሃልና ካብዚ ዓበየ ፀገመይ ኣብ ምፅዋዕ ነይሩ ኣነ ነፍሰይ ተጋዛላይ ኮይነ ሕጂ ተዓሊመ ተመዲበ ምልክት ተማሂረ ምልክት ኮይነ ሰራሕ ኣለኹ ሱቃ ተጋዛላይ እዩ ሱቃ ናይ እንዳ ፅገና ተጋዛላይ እዩ ኣብ ምፅዋዕ ምርዳእሲኢና ኣቦይ ዓንሰባ ይሳጉ ዓንሰባ ከይትብለኒ ንብለኒ ንዓይ እንታይ ዳ ክብለካ ከምታ ናይ ቀደምካ ንሕጂ ተጋዛላይ ኮይነ ከም ክብለካ ይክእልኒ ከምኣ እንተ ዘይኮይኑ ከይፅዋዕኒ መሪራትኒ ሕጂ ሰብ ክፈልጥካ እዩ ዘለና ግን ዝኾነ ነዊሓ ምስ ነውሑት ኣብ ሓንቲ ኣኼባ ኣነ ነቒፈ እዮ ነቐፌት ኣላትኒ ኢለንመን ንብፃይ ዓንሰባ እንታይ እዩ ምስ በለ በ ኣነ ተጋዛላይ እየ ወይ ከም ሰበይ ዓንሰባ ክብል ይፍቀደለ ወይ ከዓ ኣነ ቦታ ክቅይር ኣለኒ እምበር ኣነ ብዛዕ ድመ እዚኣ ሕጂ ተጋዛላይ ኮይነ በታ ቀደም ዝፅውዖ ነበርከዮ ኣቦይ ክብል ኣይክእልኒ ባባ ክብል ኣይክእልኒ ኣይትጥዕምን እያ ገለ ኢለ ተዛሪበ ይ ዓንሰባ ምስ በለዎ ዝኹም ዝበሃል ነገር የለን ከም ቀደሙ ፅውዕ ኢሉ ዝርቕ ኢሉስ ከይፀዋዕ ኮ ነዊሕ እዋን ተጓዒዝና ሕጂ ነዚኣ ምስ በለጡ እትኦም ከዓ እንታይ ይገብሩ ትም ኢሎም ፀኒሖም ነዊሕ ምስ ከደ ንዓባ ነባካ ከምዝበሎ ብሉኒ ክፅዋዕ ይክእልኒ ሽው ኢለ የርክቦ ክስተ ፅዋዓካ ኣሎብሎ ብከምዝ ሓሊፍና ዝሓር ሻድሻይ ወራር ውድእ ምስ በለ ኣጋጣሚ ዕረፍቲ ተፈቒድሉ ሒዝኒ ንዓራርብ ከድና ነበደይ ነደይ ፀገመይ ነጊራ ደይ ኣራዲኣትና ዓንሰባ ክብሉ ተፈቒድሎ እዩ ማለት እዩ ዘፉ ዓንሰባ በልካ ኢላቶ ከምዚ ቀፂልና ብከምዚ ኣብዛ ኣቲና ንብለክ
0: ኣባል ቤት ትምህርቲ ሰውራ ምዃን ፍሉይ ሃገራውነትን ትብዓትን ለቢስካ ስለ ሃገር ምሕላፍ ዘስተምር ግብራዊ ቤት ትምህርቲ ከም ዝኾነ እዮም ኣዕሊሎምና ሕጂ ድሕሪ 50 ዓመት ክዝከርን ከሎ እውን ምስ ፍሉይነት ጠብላሕቶ እዩ
1: ቤት ሰ በቶም ኣለይቲ ንድሕር እንዲና ክንጅምር ሰለስተና ኢና ኣለይትና ተምሃሮና እቲ ባይታና እቲ ትሕዝቶና ሓንቲ ስድራ ኢና ከም ሓንቲ ደ ከምዚ ለዋ ሃደ ተሓቕፈካ ገዛ እዩ ካብቲ ዝገርመካ ቤት ምሰራ ሲ ክሳብ ክንደዮም በላሕቲ ቶም ዘጋዘልትና ብጣዕሚ ዝገርመኒ በቢዕድሜና በቢደረጃ ትምህርትና እዮም ንሰርዑና ክድቅስ ከለካ በቢዕድሜኻ ኣነ ሕጂ ዋላ ኣብዚ ብናፅነት መፅኦ ክሪኦ ከለኹ ሓደ ህፃን ምስ ዓበይቲ ሰባት መንስያት ኣይተኣስሮን ኢኻ ስመን ተኣስሮ ምስቶም ትሕቲ ዕድሜካ ተኣስሮ ቤት ምሰራ ከምኡ ነይሩ ምእሳር ዘይኮነስ እቲ ኣተዓባብያ ሕጂ እንዳ ኬርያ እንዳ ኣበባ እንዳ ዛይድ እንዳሓረጉ እንዳ ዓበኻ ኣንፊተወራሪ እንዳልካካ ትኽእል ከምዚ ገይሩ ካኣልየካ ድኽእል ገድልሲ

ከመይ ገይሩ ፍጠር ክንክን ኣብቲ ዝነበረ ሕማም ኣይነበረና ክንደይ ሸሓት ሰብ ኣለኻ ገበን ኣይነበረን ክንደይ ሸሓት ሰብ ኣለኻ ተነፅሎ ድበሃል የለን ንሓደ ኣድልዎ ትገብረሉ ሰብ የለን ኩሉ ሰብ ማዕር እዩ ክዳና ናይ ኩላህና እዩ ኣብዚ እከብ ሓንቲ ትበካ ሒዝካያ ትኸይድ እዚኣ ትክዳን ናይ ኩስያ ናይ ኩሶ ድበሃል የለን ኣብ ራሕባ ኢና ንብል ሸሓኒ ኢኻ ትበለ እዚ ሕማቕ ይባላልዑ እዚ ክገለ ድበሃል ነገር የለን ማዕር ኢኻ ንቕሓትካ ከዓ ማዕር እዩ ድትጉም ከምዚ ሓላፍ ዘላፍ ንክሱ ከምዚ ገለ ዝበሃል የለን ንቕፌታዊ ኣሰራርዓ ለካ ማዕር ኢኻ ትናቐቐፍ ስፖርታዊ ንጥፈታትካ ከምኡ ደረጃ ትምህርቲ በብደረጃ ካውላ ትኾነ ኣብ ኩሉ ማሕበራዊ ሂወት ግን ከም ሓደ ሰብ ብሓንቲ ፊዝካ ኢኻ ትንቀሳቀስ ኣስባይ ከይተሸገርና ብፅቡቕ ጥራይ እንዳተነፋፈቕና ክሳብ ሕጅ ኣለና ከይተረሳሳዕና መን ይኹም ገይርዎ ኣዴኻ ይኹም ትገብለልካ ካብ ኣደ ተኣላለያ እንድሕር ጀሚሩ ህፃ እንታይ ይኸውን ፅቡቕ ዓብ ኣዴኻ ያ ከዓ ንትምስል ኣዴና ያዛ ቤት ትምህርቲ እያ ብሙሉእ ተከታላይ ካ ንዓና ከም ኣደን ኣቦን ኮይኑ ይሓብ ሒብና ብኣና ደይ ደንገፀ የለን ምዕባለ ክሪኦ ካብ ግንባር ሲ ንዓና እዮም ድመፁ ነይሮም ተሰሪዖም እቶም ኣባላትና ቶም ነቲ ደርፊ ድክእሉ ነቲ ንኣሽ ትብሎም ተሰሪዖም ክቕበልዎም ከሉ ቀሊ ነገር ኣይነበረን ሕጂ ስርቂ ሓሶት ምጥፍፋ ምዝምሃው ገሎም እዚኦም ነብሩ እዮም ኣብቲ ቤት ምስባር ከም ስርዓት ኢኻ ብዛዕባ እዚኦም ትምሃር ናይ በዕለ ገፀርፊ ድበሃል የለ ናባራ መን ይኹም ገይርዎ ኣዴኻ ኣዴኻ መን እያ ቤት ምስባር ህዝባዊ ግንባር እዚ ይኹም ገይርዎ ስቕ ኢሉ ድመፀ ነገር ከ ሕጅራ እዮም ኩላህና ኸ ወይ ኣብ ኩናት ትጠፍእ ወይ ኣብ ስራሕ ኣለኻ ወይ ከዓ ነንሕድሕትካ ተመዓዒትካ ኣብ ደረጃ ትበፅሕ እዚ ክብለክ ሕጂ ዲሃዶም የለዉን ዘይፈርሑ የለዉን ገል ኣይብለክን እየ ግን ክንደይ ካ ምኢት እቲ ዝበዝሐ ሰብ ብጅግን ነጠፍ እዩ እቲ ዝበዝሐ ሰብ ታሪክ ሰሪሑ እዩ ኣብ ጎኒ መን ኣብ ጎኒ ተጋዘል ተኮይሉ ከምቶም ዓበይቲ ስርሑ ሰሪሑ ናፅነት መፅ ካብቲ ደኩርዓ ናና ሕጂ ናፅነት መምፁ የኩርዓካ እዩ ግን ኣብ ዝኾነ ዜናዊ ንጥፈታትካ ድዩ ኣብ ዝኾነ ክትሪኦ ከለኻስ ተጋዳላይ ህዝባዊ ኩምባር ክትብል ከለካ ናፅነት ደምፂ ሰብ ክትብል ከለኻስ ንታይስ ክብረት ስማዕካ ከም ዕድሜና እኳ ዕድሜና ኣይኮነን ግን ምስቶም ዓበይቲ ተሰሪዕካ ቀያ ተሰሪዕካ ሰብ ኢኻ እስ ኢኻ ሰብ ድገብረካ ቤት ምስበራ ንዓና ሕጂ ኩሉ እዩ ሓርበኝነት ምሂርና ፃዕሪ ምሂርና ሰሪሕካ ከም ድብላዕ ምሂርና ሓልዮት ፍቕሪ ደይከኣል ነገር ካ ድበሃል የለና ው እዚ ቤት ምስበራ ኣነ ከም ወላዲና እዩ ወላዲ ድገብሮ ኢና ገርና ወላዲ ድገብሮ ኩሉ ገይራ ሃለና ያ ክብል ይደሊ መቸም ሓምሳ ዓመት ብዙሕ ኣብ ውልቀ ሰብ እንታይ ገይረ ኣምንታይ ኣምንታይ ተሳቲፈ ኢኻ ትብል ኣነ ደሐጉሰኒ እዚ ምበል ሓምሳ ዓመት ብዝለዓለ ደረጃ ንኩሉ ኣብ ዝኾነ ይኹን ዓለም ዘሎ ዘኪሮ ምብዓሉ ኣነ ነቲ መንግስቲ ይመስግኖ ነቲ ብሉእ ተምሃራይ ከዓ እንኳ ሓጎሰካ ብሎ ልዕሎም ዝኾነ ይኹን ግን እዞም ኩሎም ሂወቶም ከፍ ኢሎም ስንክልና ሒዞም ረብሪብና ከይበሉ ዓሰርተ ግዜ እንዳተወግቡ ኣብዛ ደረጃ እዚኣ ደብፅሑና ምስጋና ንባዕልና ዋላ ተሰንከልና ልዕሊና ግን ሓንቲ ከይረኣዩ ፅቡቅ ከይረኣዩ ብጀካ እዛ ሂወቶም እንዳኸፈሉ ንዓይ ደምሃሮ ንሰባት ነዚ ቤት ትምህርቲ ኣብዛ ደረጃ እዚኣ ደብፅሕዎ እቲ ዝለዓለ ምስጋና ይቅርብ ንዕኦም ድወለዱ ንዕኦም ድዕበዩ ከዓ ምስጋንኦ ስለዚ ኩሉ ሕብረተሰብ ክትብል ትኽእል ያ ንዓና ደይ ኣለይና ሰብ የለን ንዓና ደይ ሓገዘና ሰብ ንሕና ደይተሳተፍናዮ ቦታ የለን ንኩሉ ህዝቢ ኢኻ ክተመስግን ንኩሉ ሰብ ኢኻ ክተመስግን ግን በቃ ሓበ ንሰማዕ እዩ ኩሉ ሰብ ነቲ ኩሉ ተምሃራይ ከዓ ኣብ ዝለዕለ ደረጃ ናይ ስራሕ ክነጥፍ ነብሱ ክኣሊ ካብ ዝኾነ ሕማቕ ነገራት ክድሕን ብፍላይ ከዓ ንሃገራዊ ግቡእ ዘምልከት ከዓ ብትብዓት ክሰርሕ ከም ቆዶም ከዓ እልምን

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ካብዚ ብመቐፃል ቀሪብናልኩም ዘለና ትሕዝቶ ብምክንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ንገለ ንጥፈታት ብስእሊ ናባኹም ከነንፀባርቆ ፈቲና ኣለና። በዚ ኣጋጣሚ ንኩሎም ንስእሊ ዝሰነዱን ዝዓቀቡን ከምኡውን ንጨንፈር ስእሊ ሚኒስትር ዜና ኣዚና ነመስግን ንምሉእ ትሕዝቶኣ ናብታ መደብ ከስግረኩም እየ። ደጊመ ንምክታልኩም ብክብሪ ይዕድም።

እዚ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ንኽብር ኣለና። ክቡራትን ክቡራንን ተኸታተልትና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ዮሃና ንብል ትሕዝቶታት መደብናትራን ከመይ ትከታተልዎ ኣለኹም? ትሕዝቶታትና ገና ቀጻሊ እዩ ዘሎ። ንምክትታልኩም ደጊመ ብክብሪ እንዳዓደምኩ ናብ ቀፂሉ ዝቐርብ ትሕዝቶና ከስግረኩም።

ሶላናስ መላሽ ኣብ 221 ያ ብዓውዲ ሕጊ ተመሪቓ። ኣብዚ ግዜ እዚ ድማ ከም ተሓጋጋዜት ዳኛ ኣብ ዞባዊ ቤት ፍርዲ ተኣይላ። ተምሃሮ ኮሌጃት ኣብ ምዝዛም ናይ ትምህርቶም መፅናዕታዊ ፅሑፍ ክቕርቡ ይሕተት እዮም። ሶልያና እምበኣር መዛዘሚ መፅናዕታዊ ፅሑፋ ክኸውን ዝሓርየቶ ኣርእስቲ ሃገራውያን ሕላገታት ኤርትራ እዩ። ኤርትራ ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ እዚ ብጥርኑፍ ንባንዴራ ኣርማ ባጤራ ሃገራዊ መዝሙር ዘጠቓልል እዩ። ሶልያና መበገሲ ፅሑፋ ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ግጉይ ፅሑፍ እዩ ነይሩ። በዚ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብሪ፣ ርዝነትን ኣቀማምጣን ካልእን ብዓይኒ ሕጊ ኤርትራ እንታይ ይመስል ክትፍትሸ ተበጊሳ። ነዛ ፅሕፍቲ ኣብ ምድላው ገለ ብድሆታት ሓሊፋ እያ። እኩብ ሓበሬታ ብዘይምንባሩ በዕለ ኣኪባ ክተፃፍፍ ነይርዋ። ለበዳ ኮሮና ቫይረስ ዘስዓቦ መውሻብ እውን ክውስኾ ኣለኒ ካብ ዝበለቶ ዛዕባ ክትተርፍ ገዲድዋ እዩ። በዚ ኮይኑ በቲ ግዳ ምስ ሕፅረታታ በታ ዝሓሰበታ ዕላማ ክትውድያ ክኢላ። ዕላማ መፅናዕታዊ ፅሑፋ ድማ እተን ዘለዋ ሃገራውያን ሕላገታት ኣፍልጦ ሂብካ ንዕኡ ዘገልግል ሕጊ ነዲፍካ ዝግበር ዘሎ ጌጋታት ንምውጋድ እዩ። ናይ ሎሚ ዛዕባና ጌርናዮ ዘለና ግዳ ሃገራዊ ባንዴራ እዩ ክኸውን። ሃገራውያን ሕላገታት ክበሃሉ ከለዉ ንሓንቲ ሃገር ኣብ ዓለም ለኻዊ ደረጃታት ዝውክልዋ መለለያ እዮም። ብሙዚቃ ዝተሰነየ ሃገራዊ መዝሙር፣ ኣብ ዓለባ ዝተነድፈ ብሕብርታት ዝወቀበ ባንዴራ፣ ኣርማ፣ ባጤራ ከም ሕላገት ሓንቲ ሃገር ኢልና ክንጠቕሶም ንኽእል። መግለፂ ርዝነትን ደረጃ ነቲ ሃገር ኮይኖም ድማ የገልግሉ። ብዘይካዚ ታሪኽን ኣመፃፅኣን ሓንቲ ሃገር እውን ይገልፁ። ዝና፣ ክብሪ፣ ባህሊ፣ መንነትን ኣመፃፅኣን እቲ ህዝቢ እውን ዝውክል እዮም። ንኣብነት ኣብ ኤርትራ ባንዴራ፣ ሃገራዊ መዝሙር፣ ኣርማ ተዓዚብካ ዝተሓልፈ መሪርን ነዊሕን ቃልሲ ናፅነት ምፍላጥ ይከኣል። እዚ ስለ ዝኾነ እምበኣር ግቡእ ኣጠቓቐማዞም ሃገራውያን ሕላገታት ዝያዳ ማንም ኣገዳሲ ይኸውን።

0: ኣብ ታሪክ ዓለም እታ ንፈለማ ግዜ ባንዴራ ኣብ ዘንጊ ዘንበልበለት ሃገር ሃገረ ዴንማርክ እያ ኣብ 1478 ባንዴራ ካብ ግዜ ናብ ግዜ ምስ ዝመፅ መራሒ ወይ ካልኦት ደቋሒታት ኣብ ሕብሪ ፍልልያት ክግበር ይከኣል እዛ ሎሚ ንሃገርና ኤርትራ ወኪላ ኣብ ዝተፈላለየ ዓለምለኻ እውን ሃገራውን መድረኻት ተንበልብል ዘላ ብ4 ሕብርታት ዘጌጠት ባንዴራ ኣብ ግዜ መግዛእታዊ ስርዓታት ኣብ ብረታዊ ቓልትን ድሕሪ ናፅነትን ምቅያራት ተገይሩላ እዩ
1: ረ ብጠቕላሉ ናይቲ ሃገራዊ ናሕላገት ሓንቲ ክጠቕሳ ዝደሊ ነገር ባንዴራ ጥራይ ዘይኮነ ኣርማ ሃገራዊ መዝሙር ማሕተም ባጤራ ወዘተ ኣብኡ ክንብሓሳብ ከዓ ሃቆፍ ዝኽእል እዩ ተዘዳለኹም ብዛዕተዊ ፅሑፉ ንኩለተን ጠርኒፈ ክገልፅ የፈትለ ነረ ተዝዓበየ ክፋል ግን ባንዴራ ይተዋሂቡ ነሩ ምክንያቱ ስ እውን ዝዓበየ ብፅናዕቲ ዘድልዮ ስለ ዝነበረ ማለት እዩ ኣብ ባንዴራ እንተ መፂና ከዓኒ እቲ ናታ መፃፃ ወይ ከዓ እናታ ታሪክ ካብ መግዛእቲ ጠልያን እዩ ዝጅምር ኣብ ግዜ መግዛእቲ ጠልያን ኣብ ዝነበረትሉ ግዜ ንክልጤን ሃገራት ዝውክል ሓደ ባንዴራ እዩ ነይሩ ኣብቲ ባንዴራ ሕጂ ናይ ሓደ ቀይሕ ኣንበሳ ስእሊ ኣብ ኣፍ ልቡ ድማ ኮኸብ ዝተወቀጠ ነይሩ ማለት እዩ ኣብ ትሕቲኡ ከዓኒ ከም ማዕበላውያን ሕንፃጣት ብፃዕዳን ሰሚያ እውን ዝቆመ ሕብሪ ዝነበራ ባንዴራ ነራ ማለት እዩ ብድሕሪኡ መግዛእቲ ጠልያን ምስ ኣቋረፀ ብድሕሪኡ ብሪጣንያ ምስ መፁ ድማ ንሳቶም ኣብ ዝነበሩሉ ግዜ ብዙሕ ምቀያራት ኣይነበረን ጥራይ ክሳብ ናብ ግዜ ፌደሬሽን ኣብ 1952 ክሳብ ዝበፅሕ በቲ ናቶም ባንዴራ ይጥቀሙ ነይሮም ግዜ ፌደሬሽን ምስ ኮነ ድማ እታ ኩላህና ኣብ ዝኾነ ቪድዮታት ንሪኣ ሰብያዊ ሃሳስ ሰብያዊ ሕብሪ ዘለዋ ባንዴራ ኣውልዕካ ቀጠለያ ሕብሪ ዘለዋ ባንዴራ ሳመፅያ ማለት እዩ ክሳብ ፌደሬሽን ዝፈረስ ድማ ን10 ዓመታት ዝኣክል እዛ ባንዴራ እዚኣ ነራ ድሕሪኡ ግዜ ሃይለስላሴ ምስ ኮነ ድማ ናይ ኢትዮጵያ ባንዴራ ጥቀም ነይሩ ማለት እዩ እታ ናይ ኢትዮጵያ ባንዴራ ግን ከም ናይቲ ስርዓት ባንዴራ እምበር ህዝቢ ኤርትራ ኣብ ቃልሲ ኣትዩ ሜዳ ኮይኑ ይቃለስ ስለ ዝነበረ እቲ ኣብ ትሽዑ ሰዓታት ዝነበረ ህዝባዊ ግንባር ድማ ናብቲ ባንዴራ ክገብር ስለ ዝደለየ እታ ባንዴራ ድማ ክሳብ ዛ ሕጂ ሰዓት ንሪያ ባንዴራ እታ ብምዛ ናይ ሕጂ ባንዴራ እትመሳሰል ቀጠለያ ቀይሕ ሰሚያዊ ስሉስ ኩምናዕ ቅርፂ ዘለዎን ሕብሪ ኮይነን ኣብ ማእከል ድማ ብጫ ኮኸብ ኣላታ ማለት እዩ እዚኣ ድማ ክሳብ ግዜ ናፅነት እዛ ባንዴራ እዚኣ ንጥቀም ነርና ድሕሪ ግዜ ናፅነት ከዓኒ እዛብዛ ሕጂ ሰዓት ንጥቀምላ ዘላ ባንዴራ ከምኡ ንሳውን ቀጠለያ ቀይሕ ሰሚያዊ ኮይኑ ስሉስኩምንዓ ቅርፂ ዘለዎ ሕብሪ ዘለዋ ባንዴራ ኮይና ኣብ ማእከል ግን ኣብ ክንዲታ ብጫ ኮኸብ እታ ግዜ ፌደሬሽን ዝነበረት ኣውሊዕ ትመስል ማለት እዩ ብልክ ቀላ ንሳ ኣይትኹን እሳ ኣብ ማእከል ኣብቲ ቀይሕ ሕብሪ ዘለዎ ስሉስኩምንዓ ተቐሚጣ በሰዓት እስያ ድማ ንዓ ንጥቀም ኣለና ማለት እዩ
0: ኣብ ሓንቲ ሃገር ንኣካይዳን ስርዓትን እቲ ህዝቢ ዝቆፃፀርን ክግበሩ ዝግብኦም ግቡኣትን ሕጋጋትን ኣለው ነዞም ዝተጠቕሱ ሃገራውያን ሕላጋታት ዝከላኸል ክወሃቦም ዝግብኦ ክብሪ ከመይን ኣበይን ክትግበር ይግብኦ ዝብል ዓንቀጻት ኣሎ ኣብ ባንዴራ ምስ ንመፅእ ከ ክወሃባ ዝግብኦ ክብሪ ከተንበልብለሉ ዝግብኣ ቦታታት ውሱን ዓቐንን ካልእን ዝቐየድ ሕጊ ይህሉ ዶ ይኸውን
1: ሕጊ የብልናን ክንብል ኣይንኽእልን ኢና ኣለና ኢልና እውን ክንዛረብ ኣይንኽእልና ምክንያቱ ነቲ ዘሎ ፀገማት ዝፈትሕ ሕጋጋት ሙሉእ ብምሉእ ዝፈትሕ ሕጋጋት የብልናን ካብተን ዘለዋና ግን ተቐዳሚቲ ክብሪ ንዘይምሃብ ንባንዴራ ንዑ ብኸመይ ጌርካ ትቆፅዖ ኣብ መስተዳደሪ ገበናዊ ሕጊ ኤርትራ 257 ኣሎ ማለት እዩ እሱ ድማ ክብሪ ንዘይሃበ ንዝፀረፈ ንዝቐደደ ንዘቃፀለ ካብ 3 ወርሒ ዘይውሕድ ማእሰርቲ ወይ ከዓ ብገንዘብ ቅፅዓዮ ይብለካ ማለት እዩ ተወሳኺካ ኣብ ኣዋጅ 37/1993 ድማ ባንዴራ ሕብራ ቀይሕ ብጫ ሰሚያዊ ቀጠልያ ክኸውን ከም ዘለዎ ኣርማና ገመል ክትከውን ከም ዘለዎ ሃገራዊ መዝሙር ካ ኤርትራ ኤርትራ ትብል ምዃና ኣብ ዓንቀፅ 10 ይጠቅስ እዩ ድሕሪኡ ድማ ኣብ ሕጋዊ ምልክታ 33/1997 ድማ ኣብዚ ኣብቲ ተጠቂሱ ዘሎ ኣዋጅ ናይ ኤርትራ

0: ትካል ደረጃታት ስልጣን ዝህብ ኣዋጅ ኮይኑ እቲ ትካል እቲ ከመይ ገይሩ ንባንዴራ ካብ መጀመርቱ ክሳብ መወዳእቱ ደረጃ ክብፅሓ ከም ዘለዎ ኣብቲ ሕጋዊ ምልክታት ሰፊሩ ይርከብ ማለት እዩ። እታ ሕጋዊ ምልክታ ኣስታሶን ሓደ ንገፅ ዘለዋ ኮይና ሕብራ ከመይ ክኸውን ኣለዎ፣ እቲ ናታ ቅርፂ ከመይ ክኸውን ኣለዎ፣ እቲ ናታ ዓቐን ክንምንታይ ክኸውን ኣለዎ፣ ኣበይ ቦታታት ክትስቀል ኣለዋ፣ ከምኡውን እታ ባንዴራ ናይ ኤርትራ ትበሃል ኣይነይቲ እያ እውን ንክደስ ዝፈትዩን እዩ። እታ ተዳልወት ሰነድ ግን ንባዕላዊ ብዙሕ ፀገማት ኣለዋ። ምክንያቱ ኣብ 1993 ናብ ዩኤን ወይከዓ ሕብራት ሃገራት ተሰቕለት ባንዴራ ምናልባት ንዝክራ ንኸውን ኣብ 1995 ከም ባንዴራ ንጥቀመላ ዘለና ባንዴራ ግን እዛ ተሰቕለት ባንዴራ ኣይኮነትን። ኣብ ናይ ዓቕን ምልዋጥ ተገይሩ ማለት እዩ። ትረሾ 2-3 ዝነበረ ናብ 1-2 ተቐይሩ። ከምኡ ውን እታ ኣብ ውሽጢ ዘላ ኣኽሊል እውን ተቐይረ እያ። እዚ ስለ ዝተቐይረ ድማ እዛ ንጥቀመላ ዘለና ሕጋዊ ምልክት ክንጥቀመላ ኣለና ድዩ ዝብል ሕቶ ከይመፅ ማለት እዩ። ስለ ዝተለወጠት እቲ ኩሉ ዘለዊ ነጥብታት ክጥቀም ኣለዎ ድዩ ወላስ ክቕይር ኣለዎ? እዚን ካልእን እዩ ከዓ ነቲ ቀንዲ ናይቲ ስልጣን ተዋሂብዎ ዘሎ ኣካል ንክቕይሮ ወይ እውን ተተቐይሩ ከዓ ንኸመሓይሾ ኣለዎ ዘብል ማለት እዩ። ብተወሳኺ ካብዘን ተጠቕሳ ሕግታት ወፃኢ የብልናን እዚ ዩ ከዓ ንዓይ እኹል ሕጊ የብልናን ኢሉ ነቲ ሓደ ኣዋጅ ንክእወጅ ወይ እውን ንክፀሓፍ ዝዳለኸኒ
1: በብ ወገና ኣብ ከባቢና እንዕዘቦ ኣሰቐቐላ ዘንግ ባንዴራ ኣሎ። ካብዚ ሓሊፉ ኣብ ገለ ዝፈሰመ ሕብሪ ባንዴራ፣ ኣብ ገለ ዳርጋ ክሳብ ፍርቂ ዝተጨርመ ባንዴራ፣ ካብቲ ንቡር ንላዕሊ ድሙቕ ወይ ሓሳስ ሕብርታት ንዕዘብ ኢና። ኣብ ዓቐን ሕብርታት ባንዴራ ኤርትራ ዝኾነ ለውጢ ምስ ዝግበር ሙሉእ ብምሉእ እቲ እትህቦ ትርጉምን ክብርን ይቕየራሎ ማለት እዩ። ባንዴራ ካብ ጥቕሚ ወፃኢ ምስ እትኸውን ብግቡእ ኣገባብ ክትውገድ ከም ዘለዋ ማንም ስሰሕቶ ሓቂ ኣይኮነን። እቲ ምንታይ ተራ ጨርቂ ስለ ዘይኮነት
0: ሕጂ እቲ ቀንዲ መበገስን ናይዛ መፅናዕታ ፅሑፍ ክንተቐዲመ ዝጠቐስኩ ሓደ ሽግር ተረኺቡ ሽግር ካ እንታይ በጠቃቅማ ጉጉይ ኣጠቃቅማ ክመፅእ ጀሚሩ። ሕጂ እቲ ጉጉይ ኣጠቃቅማ ንብሎ ዘለና ምስ ምንታይ ወዳዲርና ጉጉይ ንብሎ ኣለና? ምስቲ ዘለና ሕጊና ጉጉይ ንብሎ ዘለና? ከምኡ ውን ምስቲ ዓለም ለኻዊ ስርዓት እቲዝጥቀመሉ ኣብ ባንዴራ ንኣብነት ሓንቲ ባንዴራ እንተዳ ተቐዲዳ ወይ እውን ካብ ዓቐን ንላዕሊ እተዳ ተጠቂምካላ ፀኒሕካ ኣሪጋይካ ክትጎድፋ ምስ ትደሊሲ እንታይ ክትገብር ኣለካ? ነዚ ዝትንክፍ ሕጊ የብልናን። ግን ወላ ሕጊ ኣይሃለወናስ እቲ ባንዴራስ ምስ ዘለዎ ክብርሲ ስቑኢሉ ይኮንን ክጓሓፍ ዘለዎ። ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተዳ ተመልኪትና እንታይ ይገብሩ? ወይ ተዓፂፈን ይቕመጣ እተዳ ተቐዲደን ኮይነን ወይ ካብ እተዳ ኣሪገን ኮይነን ካብ ጥቕሚ ወፃኢ ኢሎም ተሓሲቦም ድማ ሓደ ናይ ሚሊታሪ ስርዓት ጌርካ ወታደራት ዘለዎ ሃገራዊ መዝሙር እናተዘመረ ነቲ ባንዴራ የቃፅሎ፣ ብክብሪ የቃፅሎ ነቲ ባንዴራ ማለት እዩ። ነዚ ክግበር ከሎ እንታይ እተን ባንዴራ ካብ ጥቕሚ ወፃእ ኮይነን ኣለዋ፣ ክጓሓፋ የብለን። ስለዚ ተኣኪበን ብሓንሳብ የቃፅልዎን ማለት እዩ። ነዚ ክትገብር እንትኾንካ ሕጊ ክህልወካ ኣለዎ። ወይ እውን ባዕልኻ ስነኣምራዊ ሓሲብካ ከመይ ገይሩ ዚ ባንዴራ ኣብ ክብሪ ዘሎ ቦታ ክቕመጥ ኣለዎ፣ ዋላ ካብ ጥቕሚ ወፃእ ይኹን ነዚ ኢልካ ክትሓስብ ኣለካ። ሕጂ በዚ ክልተ ነገር ማለት እዩ። በቲ ሓደ ነቲ ዘለና ሕጊ ክንጥቀም ኣለና። ሕጊ ስለ ዘይብልና ከዓ ነቲ ሕጊ ሓደ መጠርነፍ ክኾኖ ዝኽእል መፅናዕታዊ ፅሑፍ ማለት እዚ ከምዚ ዘሎ እዚ ከምዚ ክኸውን ኣለዎ እንዳተባህለ ኣብ ሓደ ተጠርኒፉ ንዕኡ ከዓ ንክንእርሞ ንክንፍትን እዩ ተሓሳብ ማለት እዩ።
1: ባንዴራ ካብ መሰረቱ ከም መሕበሪ ተባሂሉ እዩ ብሮማውያን ኣብ ጥቕሚ ውዒሉ። ንኣብነት ኣብ ዓውደ ኩናት ፃዕዳ ባንዴራ ዘንበልበለ ወተሃደር ኢዱ ከም ዝሃበ ይፍለጥ እሞ ግቡእ ናይ ምሩኽ መሰል ድማ ይወሃቦ። ኣብ ማያዊ ኣካል እውን እንተርኢና ባንዴራ ዘንበልበለት መርከብ ኣብ ፀገም ከም ዘላ ይውክል እሞ ነዚ ዝተዓዘቡ ድማ ንረድኤታ ይጓየዩ። ኣብ ኤርትራ ኣብ 20 ሰነ ባንዴራ ኣብ ፍርቂ ዘንጊ ትስቀል፣ እዚ ድማ መዓልቲ ሓዘን ምዃኑ ይውክል። ኣብ ካልእ በዓላት ብግቡእ ቀኒዓን ኣብ ሙሉእ ብራኸ ዘንግን ትስቀል። ኣብ ገለ መንግስታውያን ይኹና ብሕታውያን ትካላት ግዳ እዚ ብምልኣት ክትግበር ኣይረአን። ኣብ ገለ እውን ካብ ናይ ሓፂን ዘንጊ ሓሊፎም ኣብ ማንም ንኽብራ ዘይምጥን ዕንፀይቲ ተሰቒላ ትረአ። እዚ ሰኣን ግቡእ ኣፍልጦ እውን ክኸውን ይኽእል። በዚ ኮይኑ በቲ ግዳ ንስለ ምስቃል ዘይኮነ ግቡእ ቦታኣን ክብራን ተሓልዩላ ከተንበልብል ይግባእ።
0: ሓራይ በቲ ፀገማት እንተ ክንዛረብ እንተ ኮይና መጀመርታ ብሕብሪ እንተ ጀሚርና

0: ከም ሕብሪ ከም ዘለዋ ንፈልጠን ኢና ከም ሕብሪ ማለት እዩ ሰማያዊ ኣሎ ቀይሕ ኣለው ብጫ ኣሎ ቀጠልያ ኣሎ ነዚአን ንፈልጥ ኢና ግን እዘን ሕብሪ እዚአንሲ ኣብ ሓደ ኣርቲስት ሰማያዊ ጥራይ ሰማያዊ እያ ክብል ኣይክእልኒ እታ ሰማያዊ ናታ ዓቐን ናታ ሜዠርመንት ኣለዋ ብቁፅሪ ዝግለፅ ማለት እዩ ተንዝተረፋ ሕብርታት እውን ከምኡ ሕጂ እታ ኣብዛ ሕጋዊ ምልክታ ናይ 33/97 ተጠቂሱ ዘሎ ዓይነት ሕብሪ ነናቲ ቁፅሪ ኣለዎ ማለት እዩ ሕጂ ድሓንቲ ቁፅሪ ምናልባት ንዓና የገድሰና ክኸውን ይኽእል እቲ ተን ቁፅሪ ተን ስፐሲፊክ ወይከዓ ተን ፍሉጣት ቁፅሪ ባ ተፃሒፈን ዘለዋ ግን ፍሉይ ሽም ኣለዎን ማለት እዩ ከም ሕብሪ ንኣብነት እታ ቀጠልያ ቀጠልያ ጥራይ ደይኮነት ብእንግሊሽ ዩ ትስማት ሚንት ግሪን ትበሃል ማለት እዩ እታ ዓይነት ሕብሪ እታ ቀያሕ ከዓ ካናዳ ሬድ ትበሃል እታ ሕብሪ እታ ቀያሕ ማለት እዩ እታ ሰማያዊ ዩኤን ብሉ ትበሃል እታ ብጫ ድማ ስፓኒሽ የሎ ትበሃል ሕጂ እዚ ኣብቲ ናይ ሕብሪ ዓለም ዘሎ ኣብ ናይ ስእሊ ዓለም ዘሎ ኣብ ናይ ቅባ ዓለም ዘሎ ክርድኦ ይኽእል ማለት እዩ እቲ ሕብሪ ግን ብንፁር ዝኾነ ኣገባብ ከም ብመልክዕ ሓደ ሰሌዳ ተዳልዩ ከዓ እቲ ሕብሪ ክንደይ ቁፅሪ ክህልዎ ኣለዎ ንኣብነት ቀንዲ እዚ ኣምንታይ ፀገም የምፅእ ሓደ ዝኾነ ኣርቲስት ወይ እውን ሓደ ዝኾነ ዲዛይነር እታ ባንዴራ ተጠቂሙ ኣብ ዝኾነ ካልእ ካሕቲ መክደሊ ንከሎ እታ ቁፅሪ እንተደኣ ዝፈልጣ ኮይኑ ካልእ ቁፅሪ ወይ እውን ንዑ ዝጣዕሚ ቁፅሪ ኣየእቱን እዩ ማለት እዩ ከምዚ እንተደኣ ኮይኑ ከዓ ካብኡ ዝሃስስ ወይ ካብኡ ዝደምቕ ወይ እውን ካልእ ሕብሪ ኣይፀንሓካን ማለት እዩ ዋላ ክሕተም ንከሎ እዚ ሕጂ ቀንዲ ፀገማ ምንታይ ንሪኦ ኣብ ኢንተርነት ኣብኡ ዝዝርጋሕ እታ ባንዴራ ናይ ኤርትራ ኣዝዩ ፍልልዩ ዘለዎ ዓቐን ናይ ሕብሪ እዩ ዝፀንሓካ ኣብ ገሊኡ እቲ ቀጠልያ ናብ ዳርክ ናብ ፅልምት ዝበለ ቀጠልያ ኮይኑ ይፀንሓካ ትብጫ ኣዝዩ ሃሳሲ ይፀንሓካ ትቀይሕ ናብ ሮዛ ገፅ ዝኸደ ክፀንሓካ ይኽእል ብዙሕ ፍልልይ ናይ ሕብሪ ይህልዎ ንሓደ ወፃእተኛ እዚኣ ባንዴራ ናይ ኤርትራ እያ ኢልካዮ ክፈላለያ እውን ኣይክኽእልን ምክንያቱ ዝተፈላለየ ዓይነት ሕብሪ ዘለዋ ባንዴራ እያ ክትፀንሓካ ስለዚ ትዓቕን ናይቲ ሕብሪ ክትፈለጥ ኣዝዩ ኣገዳሲ እዩ ማለት እዩ ብዘይ ንፍሱ እውን እቲ ሕብሪ እንታይ እዩ ዳ ትርጉሙ ቀንዲ ኩሉ ነናቱ ትርጉም ከም ዘለዎ ንፈልጥ ኢና እቲ ትርጉሙ ከዓ እንተ ደኣ ናይ ብሓቂ በቲ ተባሂልዎ ዘሎ ነቲ ሰብ ክርድኦ ወይ ክበፅሖ እንተ ደኣ ኮይኑ ልክዕ እታ ሕብሪ እቲኣ ክትፍለጥ ኣለዋ ንኣብነት ሓንቲ ፀገም ዝረኸብክዋ ኣብተን ሕጋጋት ኣለዋና ክብለክ ዝፀናሕኩ ኣብ ገሊኡ የለው ኢሉ ይፅዋዕ ኣብቲ ናይ እንግሊሽ ቨርዥን ማለት እዩ ኣብ ገሊኡ ከዓ ጎልደን ኢሉ ይፅዋዕ ሕጂ ከምዚ ክብሎ ፀናሕኩ የለው ጥራይ ኢልካ ከማንሲ ኣብቲ ሓደ ሕብሪ በበይኑ ዓቕን ክህልዎ ይኽእል እዩ ጎልደን ተይልና ሞ ናብ ካልእ ሕብሪ ክንከይድ ኢና ስለዚ ንዓ ጎልደን ኦላይቭስ ብራንች ኢሉ ክገልፃ ከለ ገሊኡ ሕጊ ገሊኡ ከዓ የለው ብላ እዚ ንባዕሉ ነናቱ ዘይምስማዕ ረኪበሉ ነይረ ማለት እዩ ካልእ እቲ ሕብሪ እቲ ናቱ ኣዘራግሓ ናቱ ትርጉም ኣለዎ ንኣብነት ቀይሕ ካብዚ ዓበየ በቲ ናይቲ ዓንዲ ዘለዎ እንተ ንዛረባልና ማለት እዩ ካብዚ ዓበየ ናብ ዝነእሰ ናብ ሓደ ይኸይድ በንፃሩ ካ ቀጠልያን ሰማያውን ከዓ ብዝወሓደ ጀሚሮም እንዳ ዓበዩ ይኸዱ ምስቲ ትርጉም ተሳንዩ ዝኸይድ እዩ እዚ ምክንያቱ እቲ ቀይሕ እንተ ነቲ ዝሓለፈ ነቲ ዝፈሰሰ ደም እንተ ዝዛረብሃልዩ ብዙሕ ነይሩ ናፅነት ንክመፅእ ኣብዚ ሰዓት እዚ ግን ናብ ዜሮ በፂሑ ኣሎ ናፅነት ስለ ዝመፀ ኢና ንዛረባ ኣለና እቲ ሰማያውን ቀጠልያን ከዓ ነቲ ዘለና ባህርያዊ ፀጋ ኣብ ትሽዑ ሰዓታት ክንጥቀመሉ ኣይንኽእል ነርና ትሕቲ መግዛእት ስለ ዝነበርና ሕጂ ግን ክንጥቀመሉ ኣብ ንኽእል ደረጃ ስለ ዝበፅሕና እንዳወስኸ ይኸይድ ኣሎ ማለት እዩ ነዚያ ትርጉም እዚኣ ግን እንተ ስኻ ብግቡእ ዘይሰቀይልካያታ ባንዴራ እንታይ ትኸውን ንኣብነት በዚ ክብለክ ዘፀናሕኩ ወገን ናይታ ዓንዲ እዩ እንተ ዘይሰቀይልካያ ገምጢልካ ሰቀይልካያ ኣለካ ንበል ክተንበልብል ከላ እንታይ ክኸውን እዩ እቲ ደም ተወዲኡ ቀፃሊ እዩ ናብ ዝብል መልሲ ወይከዓ ናብ ዝብል ትርጉም ክኸይድ እዩ እቲ ባህርያዊ ፀጋ ከዓ ነይርና ሙሕጂ ግን ይውድእ ኣሎ ናብ ዝብል ትርጉም ክኸይድ እዩ ማለት እዩ ነቲ በዓልና ዝሃብናዮ ትርጉም በዓልና ብሰንኪ ኣጠቃቅማና ከዓ ካልእ ትርጉም ክንህቦ ኢና ማለት እዩ
1: ባንዴራ ኤርትራ ካብ ፍቕሪ ሃገር እውን ዝተበገሰ ክኸውን ይኽእል ኣብ ዝተፈላለየ ንግዳዊ መዓላታት ውዒላ ንረኽባ ኢና ኣብ ማልያታት ኣብ ጫማ ኣብ ምቁር ሕብስቲ ባህላዊ ኣልባሳት ኮታስ ኣብ ዳርጋ ኩሎም እንጥቀመሎም ነገራት ተሳኢላ ንረኽባ ኢና እዚ ግን ግቡእ ኣጠቃቅማ ድዩ
0: እቲ ተወሳኺ ፀገም ከምፅእ ዝኽእልካ ንግዳዊ መዓላ እዩ ኣብ ንግዲ ክውዕል ከሎ ባንዴራ ኣብ ንግዳዊ መዓላ ክነውዕሎ ከለና ሲ ነታ ባንዴራ ኣብ ሽፎኑ ኹን ኣብ ጥልፊ ኣብ ዙርያ ኣብ ኩባያ ኣብ ገፅ ናይ ሰብ ተሳኢሉ ንመሸጣ ይዝርጋሕ ማለት እዩ እ ናይ ብሓቂ ካብ ፍቕሪ ሃገር ዝተበገሰ ድዩ እቲ ናብ ንግዳዊ መዓላ ዘብፅሖ ዘሎ ወላስ ንመክሰብ እዩ ናብ ከምዚ ዓይነት ደረ

0: ደረጃ ዝበፅሕ ዘሎ ኣብ ብዙሕ እዋናት ኣብ ኢንተርነት ይኹን ወላ እውን ኣብ ዝተፈላለየ ቦታታት ክስቀል ከሎ ኣብ ከተማታት ክንርኢ ከለና ዝተፈላለየ ዓይነት ዲዛይን ናይ ባንዴራ ኣብ ባነራት ይኹን ኣብ ፖስተራት ይኹን ንርኢ ኢና። እዚ ግን እቲ ናይ ባሓቂ ጥቑን ኣጠቃቅማ ድዩ? ሓንቲ እታ መለለይቲ ሃገር ንብላ ዘለና ባንዴራ ሲ ኣብ ንግዳዊ መዓላ ክትውዕልን ከላስ ብከምዚ ዓይነት መንገዲ ክትርአ ወይ ክትግለፅ ኣለዋ ድዩ? እዚ ንባዕሉ ሓደ ዓብዪ ሕቶ እዩ። ንዕኡ ከምዚ ፅቡቕ ከምዚ ቕኑዒ ወይ ከምዚ ጉጉይ ዝብለና ሕጊ የብልናን። ብዘይምህላው ከዓኒ ንዝተፈላለየ ካብቲ ኣገባብ ካብቲ ጉቡእ ኣገባብ ንብሎ ንኽእል ንሕና ንክትቃላዕዩ ፀገም ኮይኑ ዘሎ ማለት እዩ ኣብዚ ሕጂ እዋን። ንኣብነት ኣብ ዝተፈላለየ ሃገራት ናተን ኣረኣያነ ናተን ሕጊ ኣለዎን ኣብ ንግዳዊ መዓላ ክበፅሕ ንከሎ ማለት እዩ። ኣብ ናይ ሳዑዲ ኣረብያ ባንዴራ እንተ በፂና ቀጠልያ ምድሪ ዘለዋ ኮይና ብፃዕዳ ድማ ኣብ ታሕቲ ናይ ሴፍ ስእሊ ዘለዋ ብዓረብ ፅሑፍ ከ ላኢላሃ ኢላላህ ኢላ መሓመድ ረሱሉላህ ዝብል ፅሑፍ ኣለዋ። እዚ ድማ ሸሃዳ ናቶም ወይ ከዓ እቲ ናቶም እምነት ዝገለፅ ስለ ዝኾነ እዚ ኣብ ዝኾነ ንግዳዊ መዓላ ክህሉ ኣይደልይዎን እዮም። ንኣብነት ኣብ ናይ 1994 ናይ ዋንጫ ዓለም ከሎ ማክዶናልድስም ብፍሉጥ ናይ ፉድ ቸይንስ ወይ ከዓ ናይ መግቢ ብምስራሕ ዝሸጡ ኣብ ናቶም ኣርማ ተና ሃገራት ዝሳተፋ ነበራ ማለት እዩ። ናይ ዋንጫ ዓለም ዝሳተፋ ነበረ ሃገራት ባንዴራታት ናቶም ናይ ኩላቶም ኣብቲ ናቶም ስራሓት ይገብርዎ ማለት እዩ። ኣብኡ ምስ ገበርዎ ኣብ ኩዕሾ፣ ኣብ ማልያ፣ ኣብ ጫማ፣ ኣብ ብዙሕ ነገራት እዮም ገይሮም እቶም ኩባንያ ስዑድ ዓረብ ነዚ ነገር ክፃወሩ ወይከኣሉ። ምክንያቱ ባንዴራ ናይ ሃገሮም መለለይ ጥራይ ደይኮነት ናይ ክብረቶም መለለይ ጥራይ ደይኮነት ከምኡውን ናይ ሃይማኖት ናቶም መለለይ እያ። ከምዚ ስለ ዝኾነ ከዓኒ ኣብ ከምዚ ዓይነት መዓላ ክትውዕል ጠቕላላ የብላን ካብ ዝብል ሓሳብ ከሲሶሞም ካብቲ ብምሉእ ዘፍረይዎ ዋንጫ ዓለም ክንብል ተኮይናስ ሚልዮናት እዮም ማፍለዮም ኣብ ሽዑ ሰዓት ንብምሉእ ካብ ዕዳጋ መሊሶም ከም ባሓች ከም ዝሰርሕዎ ገይሮሞ ኣይተማሃሩን። ኮካ ኮላ ከዓ ከምኡ ሓደ ዓይነት ጌጋ ደጊሞም ድሕሪኡ ዝነበረ ዋንጫ ዓለም ኣብ ሽዑ ሰዓታት ከዓ እቲናቶም ታኒካ ከዓ ከምኡ እተናቶም ባንዴራ ከዓ እትዮማ ሽዑ እውን ተመሳሳለ እቲ ታሪክ ተደጊሙ ማለት እዩ ናብ ክስ በፂሖም። እዚ ሕጂ ናይ ስዑድ ዓረብ ኣተሓሓዛ ባንዴራ እዩ። ኣብ ካልእ ተኸድና ኣብ ካናዳ ብሕብራት መንግስታት ኣሜሪካ ከዓ ድሌቶም ንክገብሩ ይፍቀደሎም። እዚ ክንብል ከለና ግን 100 ከ 100 ይኮነ ኣብ ገለገለ ሓደ ክልተ ሕግታት ይገብሩ ማለት እዩ። ኣብ ንግዳዊ መዓላ ግን እቲ ሰብ ብድሌቱ መልክዕ ንክጥቀመላ የፍቅዱ። ነዚ ክልተ ነገራት ኣወዳዲርና ነዘን ሃገራት ዘይኮነስ ነትናተን ሕግታት ኣወዳዲርና ሲ ንሕና ምንታይ ደረጃ ኣለና? ባንዴራናስ ብከመይ ዓይኒ ንሪያ? ብከመይ መልክዕ ንሪያ? ጠቕላላሊና ክንከልእ ዘለና ወይስ ክነፍቅድ ኣለና ወይስ ነትናትና ተመክሮ ነቲ ዝተዳለወ መፅናዕቲ ርኢና ኣብ ምንታይ ዓይነት ሕጊ ከም ንወድቕ ክንፈልጥ ኣለና? ኣነ ሕጅብቲ ዘዳለኽዎ ንድፊ ናይ ተኣዋጅ እትንጥቀመሉ ዓይነት ንግዳዊ መዓላ ብገለ ወገናቱ ዝተደረተ ክኸውን ኣለዎ ኣብ ገለገሊ እዩ። ግን እቲ ሰብነት ናቱ ፍቕሪ ናይቲ ሃገር ንክገልፅ ክኽእል ከም ዘለዎ ገይረ ነተን ዓንቀጻት ኣዳለየ።
1: ባንዴራ ኤርትራ ብ4 ሕብርታት ዝቐመት ኮይና ትርጉምን ተዋሂብዎ ዘሎ ቅርፅን ከምቲ ኣቐድማ ቢሉ ዝተገልፀ እዩ። ብተወሳኺ እታ ኣብ ማእከል ቀይ ሕብሪ ተቐሚጣ እትርከብ ብጫ ኣኽሊል ወይ ኣውሊዕ ሒዛቶ ዘላ ጨናፍር ውሱን ቅርፅን ኣቀማምጣን ዘለዎ እዩ። ቁፅሪ እውን ከምኡ ብክልተ ጫፍ ዘለዋ ጨናፍር ብድምር 30 ኣቁፅልቲ ኮይነን ህዝቢ ኤርትራ ዝሓለፎ 30 ዓመታት ዝወሰደ ብረታዊ ቃልሲ ንናፅነት ይውክላ። ኣብ ማእከል ዘለዋ ጨናፍር ድማ ብድምር 6 ኮይነን 9 ኣቁፅልቲ ድማ ኣለውን። እዚ 6 ዞባታት ይውክል ይበሃል። እተን 9 ድማ ን9ኡ ብሄራትን ቋንቋታትን ኤርትራ ይውክል። ኣብ ታሕቲ እዘን 3 ጨናፍር ተረኺበን ዳሓር ይፈናተታ። እዚ ድማ ጽባቐ ሓድነትን ብዙሕነትን ህዝቢ ኤርትራ ዝገልጽ እዩ። ስለዚ ኣብዛ ኣውሊዕ ወይ ኣኽሊል ዝግበር ግጉይ ኣገባብ ኣሰኣእላ ነዚ ዝወሃባ ትርጉም ሙሉእ ብምሉእ ይቐይሮሞ ጌጋ መልእኽቲ እውን የመሓላልፍ።

0: ማለት እዩ። እቲ ትካል ደረጃታት ኤርትራ መጀመርታ ክውፅኦ እንከሎ ሓደ ኣካል ይዘርግሓዮ ዝብላ ተሓሳስባ ነይሩ ማለት እዩ። ሓደ ኣካል እንተደኣ ዘጉ ሓሊ ሕጂ ዝፅቡኦ ነገሩ እንታይ እዩ? እታ ሓንቲ ዓይነት ባንዴራ እያ ክትሕተብ ንዕተያ ግጊቲ ካልእ ሕቶ ክኾን እዩ። ግን ሓንቲ እያ ድሓር እውን ነታ ጌጋ እንተ ትነብር ነይራ ንክትቀይራ ቀሊል እዩ ማለት እዩ። ምክንያቱ ሓደ ኣካል ጥራይካ ክትሓትት ማለት እዩ። እቲ ናይ ባሓቂ ኣብ ምዝርጋሕ ወይ እውን ኣብ ምሻጥ ዘሎ ኣካል ግን ሓደ ኣይኮነን ዘሎ ሓንቲ ስለ ዘይኮነት ከዓ ምናልባት ብደገ ተሓቲሙ ክመፅእ ይኽእል፣ ውሽጢ ሃገር ክሕተም ይኽእል። እተን ዝወሃባ ሳምፕል ወይ ከዓ ሓንቲ ካብተን ክትከውን ኣለዋ ተባሃለት ባንዴራ ትዋሃብ ከላ ንሳ ድያ ናይ ባሓቂ ክብግቡእ ተመርሜራ ዝተኸይዶ መጀመርታ ቀዳሚቲ ባንዴራ ተሓቲማ ተቐሚጣትሉ ዘላ ቦታ ናይ ትካል ደረጃታት ኤርትራ እዩ። እቲ ትካልቲ ግን ንዕኡ ዝተዋህቦ በቲ ንዕኡ ዝመስረተ ኣዋጅ 75 ናይ 95 ብኡ ዝተዋህቦ ስልጣን እታ ባንዴራ ተቐዳሚቲ ባንዴራ ምስኡ እንዳሃለወት ነቲ ዝተረፈ ባንዴራታት ካብ በቲ ተዋሂቦ ዘሎ ስልጣን ክሕልዎን ከምኡውን ክንክን ክገብረሉን ጌጋታት ተረኪቡ ክቕይሮን እቲ ጌጋ ተኺሉ ዘሎ ወይ ኣንበልቢሉ ዘሎ ትካል ከዓኒ መቕፃዕቲ ክህቦን ይግብኦ እዩ። እዚ ኸ ናይ ባሓቂ ኣብ ተግባር ኣሎ ድዩ? እንተ ደኣ ኣሎ ኮይኑ ከዓኒ እቲ ዝውሃብ መቕፃዕቲ እቲ ዝውሃብ ዘሎ መጠንቀቕታ ከዓ ነቲ ኣሰራርሓ ፅቡቅ ይሕግዘሎ ማለት እዩ። ምናልባት ኣብ ኣስመራ ኣብ ኣውገት ኣባሕቲ መስከረም ዝርከብ መሸጣ መፃሕፍቲ ኣብኡ ከም ትሽየጥ ይፈልጥ። ኣነ ዝኾነ ናይ ብሕቲ ትካል ኣብ ግዜ በዓላት ክሰቅል እንከሉ ካብ ኮይዱ ይገዝእ ምስ ተወድእ ከዓ ይቕምጣ ማለት እዩ። በዓላት ምስ ሓለፈ እቲ ናይ መወዳእታ ነጥቢ ግን እንታይ ክኸውን ዘለዎ? ኣብ ሓንቲ ቦታ ተሰሪሐ ኣብ ሓንቲ ቦታ ብሓደ መንገዲ እንተዳ ተሸይጣ ግን ንሕና ንባዕልና እውን ወላ ተህዝቢ ማለት እዩ ተቆፃፂሩ እዚያ ጌጋላ እዚያ ቅንዕትላ እንዳበለ እንዳፈላለየ ነታ ንዓና ትውክለና ባንዴራ ጥራይ ኣብ ጥቕሚ ከምትውዕል ክገብር ኣለዎ። እቲ ዝዓበየ ፀገም ሕጂ ዝዓበየ ድመፅእ ንሕና ኣብዝን ከለና እታ ባንዴራ ኩልሽ ኣከባቢና ስለ ዘላ እቲ ፍልለይ ኣይረዳእናን እዩ። ኣብ ደገ ዘለዎ ኤርትራውያን ግን ኣብ ዝተፈላለየ ናይ ዓለምለኻዊ ደረጃታት ኤርትራ ተወኪላ ብትኸደሉ ብምሽክለታ ይኹን ብኣትለቲክስ ይኹን ወላ ብሙዚቃ ይኹን ብፊልም ይኹን እታት መፅ ባንዴራ ካብዚ ኮነትን ክትከይድ ወይ ካብዚ ኮኑ ሒዞማ ክኸዱ ሒዞማ ተኸይዶም ዝበለፀ እንተዘይኮይኑ ግን ኣብተን ዘለዎን ሃገራት ካብ ዘለዋ ዝተሓትማ ባንዴራ ክጥቀሙ ከለዉ ኣዝዩ ብዙሕ ፀገማት ኢኻ ትረክብ። እሱ ናብ እቲ መፅናዕታዊ ፅሑፍ ጠቂሱ እዩ ነይረ። ኣብ ዝተፈላለዩ ውድራት ናይ ብሽክለታ ኣብ ዝተፈላለዩ ዝተዳለዉ ናይ ሙዚቃ መዘናግዒ መደባት ኣብ ፊልማት ኣብ ዝወዳደሩሉን ዝነበሩ ኣብ ዝተሰቕላ ባንዴራታት ብዙሕ ፀገማት ይፀንሕ ብፍላይ ኣብ ደገ ማለት እዩ። እዚ ከም ዝኸውን ከሎ ሕጂ መን እዩ ትዝፅረፍ? ስለምንታይ ከ ብሓንቲ ኣዋጅ ጌርና ጥራይ ክንዕርያ ንኽእል ዝነበርና ሓንቲ ባንዴራና ሲ ስለምንታይ ብካልእ ሃገራት ወይ ብካልእ ሰባት ኣብ ዘየድሊ ዕዳጋ ተኣቱላታ ባንዴራ ማለት እዩ? ንሳቶም ሕጂ ብቐሊሉ መንገዲ ክዕርዋ ይኽእሉ እዮም። ንኣብነት ኣብ ጉግል ኣትየን ዘለዋ ባንዴራታት ኣዝየን ብዙሓት እየን ብቁፅሪ እቲ ዓይነት እውን በበይኑ እዩ። ነቲ ኩባንያ ሓቲትካ ነተን ቅንዕቲ ሓንቲ ባንዴራ እዚያ ተን ዝተረፈ ኣውረደን ኢልካዮ ከውረደልካ ይኽእል እዩ። ነዚኣ ክትገብር ግን እንታይ ክትገብር ኣለካ? ክትብገስ ኣለካ። እዚ ንሃና ኣዋጅ ዝንሃና ሕጊ እዩ። ካብዚኣ መሰረት ከዓ እዚኣ ንሃና ባንዴራ እያ። ሽዑቲ ካልእ ሰብ ባንዴራ ናይ ኤርትራ ክደሉ እንከሎ ሓንቲ ብዝሒ ጥራይ ትፀንሓካ እምበር 10 ዓይነት ባንዴራ ይኮናን ትፀንሓካ ማለት እዩ።
1: በዓልቲ ሞያ ሕጊ ሶልያና ኣስመላሽ ኣብ መዛዘሚ መፅናዕታዊ ፅሑፋ ከም መደምደምታ ዝቐረበቶ 30 ዓንቀፃት ዝሓዘ ንድፊ ኣዋጅ ነይሩ። እዚ ብቐንዱ ሃገራውያን ሕላገታት ኤርትራ ክወሃቦም ዝግብኦ ክብርን ቦታን እንታይ ይመስልን ጥሕሰት ምስ ዝህሉ እውን ውስን ክህልው ዝግብኦ መቕፃዕትን ዘጠቓለለ እዩ። ብሕልፊ ድማ ኣብ ሃገራዊ ባንዴራ ግቡእ ኣጠቓቕማ ክትስቀለሉ ዘለዋ ቦታታት ክድይብን ክትወርድን ከላ ክህሉ ብዛዕባ ዝግብኦ ኣገባብ ኣብ ባንዴራ ክመፅእ ዝኽእል ሸለልትነት፣ ጥሕሰት ሕጊ፣ ዝንቡዕ ኣተሓሕዛን ወዘተን ዝገልጽ ዓንቀጻት ይርከቦ። ብሓፈሻ ኣብ መወዳእታ ዝሓለፈቶ ለበዋ ክብርን ፍቕርን ሃገር ኣብ ቦቱ እናሃለወ ባንዴራ ዝግብኣ ክብርን ርዝነትን ክወሃባ ይግባእ ዝብል እዩ።

ምስ ትሕዝቶታት መደብና ትራና ኣለኹም። ክቡራትን ክቡራንን ተኸታተልትና ዝቐርብ ዘሎ ትሕዝቶታት ከመይ ትከታተልዎ ኣለኹም። ካብዚ ብምቕፃል እምበኣር ቀሪብናልኩም ዘለና ትሕዝቶ ኣብ መደብና ትራን ኩሉና ከም ንፈልጦ ገለ መሃሪ ከምኡውን ገለ ኣዘናጋዕ ትሕዝቶታት ኢና ናባኹም ንቐርብ። ካብቲ ኣዛናይ ዝኾነ ትሕዝቶታትና ንሕጂ ቀሪብናዮ ዘለና ፋኒ ክሊፕ ክኸውን ካብ ዝተፈላለየ መርበብ ሓበሬታ ተኸታቲሉ ሄኑክ ፀሃየ ብከምዚ ዝስዕብ ንዓኹም ንተኸታተልቲ መደብና የዛኒ ኢሉ ዘቐርቡ ትሕዝቶ ናባኹም ከነቕርቦ ኢና። ንምክታልኩም ደጊመ ብክብሪ ይዕደም።

Ha ha ha ha ha!

ትሕዝቶታት መደብና ትራን ከመይ ትከታተልዎ ኣለኹም? ክቡራትን ክቡራንን ተኸታተልትና ዘኽሪ መበል 50 ዓመት ምምስራት ቤት ትምህርቲ

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካልእ ዓለም ክፈጥሩ እዮም ፅዒሮም። ዝነበሮ ሃዋህው ምስ ምቹውነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዕቕተራ ኣበርኪቶም እዮም። ሰውራዊ ጉጅለ ባህልታት

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብልዕልወኒ ባህሊ ህዝባዊ ግባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛርቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስ ወኒ መንእሰያት ኣንቂሖምን ወዲቦምን

ተጋዳላይ መዓስ እዩ ሞ ኣይክእልን ዝበለ ነታ ኣይክእልን እትብል ቃል ንኸይክእላ ጥራዩ ምስ ነብሱ ቓልኣት እዩ ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃኢ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕምስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ። ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዑል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ጸላእ ተዋጊእካ ናጽነት ንምውሓስ ህዝቢ ምንቅሕን ምውዳቡን እውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቅሕን ምዕጣቕን ንቕጻል መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍረኣል ብምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህልን ክትምስርት ባይታ ፈጢሩ እዩ።

0: እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን ክውንነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሐን እየን። እዚ እውን ንባዕሉ ርእሱ ዝኽኣለ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይነዓቕ ኣበርክቶየን ተፃዊተን።
1: ሰላም ይዋንተይን ሰላም እኳርድኖ ለገድድና ክርለ ቋልድኖ ብትግድና ክርለ እንተሰፈላል ድንጉ ድነኽር እኳርድኖ እንሻቕግ ድነኽር ሰላም ይገና ሰላም ይኽር እንከልሳ ቁላ ገነድ እኽር ድር ሰና ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደይኖ ኣኽለ ሻምበለዶ ክሰና ክሰረፈ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ ጥበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉይ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነፍሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልቢ ነፍሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡ እውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቕ ሰሪሕ እዩ። ማዕረቲ ምስ ፀላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒታቱ ካብቲ ዝነበሮ ንላዕሊ ንኽዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኻፋን እዩ ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
2: ኣብውያ ምንርእዮ ክፍግሩ መዓለ ስዒድ ሕ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶወሉ ተልሃወ ልሳዕቆ ክፈለረቕቡን ኣብና ምንሃለ የታይም ወይግኣናኒ የታይም ወይግኣናኒ
3: ህሌኮ ክመርዮ
4: ሌኮ ክመርዮ ኣና ተኣኩል ሕውኮ ኣብኪ ሌኮ
0: ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኾርዓሎምን ስነ ጥበበኛታት ፈሬምዮም ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕር ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍሬምዮም።

ድሃይ ኣድሃና ፅነት መቓልሕ ተርጓሚና ፅነት ቅሒ ፅልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚን ትርጉም ንዝሓዘለና ፅነት ቃላት መሪፅካ እዚ ኢልካ ክትገልፆ እውን ከቢድ እዩ። እንተኾነ ኣሰር ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልፁ ነቲ ዝመፅእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናፅነት ነስተማቕሮ ስራሓት ኣፍሪም እዮም።

ምግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎሚ ነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወት ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚ ናፅነት ንዝነበረ እህልው ኮነታት ድሕሪ ናፅነት ድማ ባና ናፅነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላፅ ተሰሪሑ እዩ። ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃንና ኸዓ ብግብሪ ኣመስኪርና ኢና። ነዚ ኸዓ ስነጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆም እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕሪ ናፅነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንኽቕፅል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኮረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለኣለም ዝነብሩ ህያብ ናፅነት ኣበርኪቶም

ሓሊፎ ከንትረዩ

ተኸታታሊት ፊልም ሳውን ክቡራትን ክቡራን እንተኸታተልትና ኣብ መወዳእታ ትሕዝቶ መደብናትና እናባኹም እተቐርብ እያ ንሕጂ እምበኣር መበል 32 ክፋልያ ክትከውን ንምክተልኩም ደጊመ ብኽብሪ ይዕድም።

0: ኣይ ኣነሳውና ካብ መሰፍሮ እዮ ዲሞምኒ
1: እንተ ሓፀረ ክንታይ ፀገምኪ
2: ሓሳብ ልበ ይፈርስ
3: ክሳብ ሎማ ዓቕሊ ገይረ ፀኒሐ ደኾ ናብ ልባ በዕላ ትምለስ ኢለ ስቕ ኢለ ስቕ እሳ ስቕ
2: ኣቦ
0: ወልባ
3: ኣትረግም ትብላት

0: ኣንተ ምስ ሓርስኩ ትፈልስ ሕጂ ድሓን እዩ ዘለኹ ምፅሒልኩ ምፅይ ምስ በለተን ኳዕን ብቕድምቲ ማለኩ እየ ክኢል እዚ ተወሊዱ ዘሎ ህፃን ክፅበቕ ሲ ጉዳ ጉዳ ክፅበቕ ኮ ዕምረን ዕድመን ይሃቦ ወዲ ድማ ወሊዳ ከይ
1: ዋይ ጓል
2: እሞ ጥራሽ ሓሳብና ውራይ ብገፊሑ ይኹን ድዩ ዘረባኹም
3: እንታይ ስለ ዝተረኽበ እዩ ክንዲ ዝንፃዓር ዘለና
2: እቲ ሳውን ከ
3: እዩ መሳውን
2: ዳስ ናይ ዓይኖም ቁልቁል ኣፋደፍ ንመርዓ ወቐቲለ ንዓይኖም ክወስድ የ ባህል እዩ
4: ጨው ቅትሪ ዓዲ ኣትዩ ዳስ ከፍርስ

0: ዝልቡ 7 መዓሙቕ እዩ ፈፂምካ ዘይርከብ መርዓ መዓልቲ ክመፅእ እናበልናዮ ፃንያ መዓልቲ ደበ ክብል ንናራበይካ
1: ኣለኹ
2: ከምብል ኮይኑ ነገራት
3: እማሒሲ መርዓ ብጭልቑኹ እንዲኹም ትብሉ ዘለኹ
0: ኣይረ ሓዘበሎይካ ዓዲ ኣብ ሻቕላ ካብ ዝውዕልን ዝሓድርን ኣሕፅር ኣቢልካ ሓዩ
4: ግደፍ ዓርከ ግደፍ ዓርከ ትሰብ ንወስኽ ኣድሜም ፀኒሖም ከይጋነዙ
5: ያክል
6: ያክል ሕይ ድማ ብጋማ መርዓይ ኣብ ዳስ ሓጎሲ ሓዊ ክመልሰለይ ወዲ ዘጎም ተኾነ ብናት ሰለሉ ዓሪፉ ትም ኮይኑ ሕይ ድማ ሪጋ ይኣኺሉ ኢደግሪ ኣጣሚ ረስኽ ክብል
5: ከምኡ ማለት ኣይኮንኩ
6: እንታይ ዳ
5: ንላዘብ ምስ ዓዲ ንምከር ህቡ ክዝበይ ቕርኒ ይነክስ ከይኮነና
6: ሰዓብካ ንግርም ፈለይ እንተልካ ተመለስ
4: ኣቂደ ዝረኸበት ትርከበኒ እታን ዓባ ስማዓና
7: ሕድሩ ንመለስና ዓዲ
5: ዳን ገብል
7: ኣቕቢፅና ተዓዚርም ኣሎ
5: ንምንታይ ኸ
7: ንኩሉ ክጠመና
5: ወይ ሞት ዓርከት ገዲፍኒ ተዓዚሩስ ኣነ ቤት ክሽጎጥ
7: ተደለኻ ንስኻትረ ኣየለን ፃዕብል እንታይ ተኸቦ ከም ትበልፅ ሰብስላትኒ
8: ንስኹም ስ ምሳውን ክገጥሙ ምድርን ሰማይን ዘርዓደ ምዃኑ ይፈለጥኩምን ዘሎ ኣነ ከዓ ከይደ ተጠውየ ዕዲመ ተዘይነ ግ ትሪኣን ኢኸ
9: ክገብር ኢ መዓልክዶ ሓደርክዶ ክብለኪደ ኢላ ግሰክምበካ ኣይኮነን ያውን ፀላም በዓቲ ዝረኽቦ ሓራዲ ተማዕቲ ንባዕቲ ዓዶ ሰብ እናበደለ ግብሪ የረትብካ ፊቱ ዝዕለ ፍፁም ዘይስዕሮ ተዋጊኡ ዘበለ ክበሃል ኣይሰማዕኹን እዩ ማታ
10: ሄቶ ኣልቱም ሒጠረቀሎ በዓል ስኻስ መሳይ ምሳውን ክገልጡ መፂኹም ታ ክሳልካ ንኽበልካ ሰውን መን ምዃና ኣይፈለጥካኒ ግን ክቃትራ ክፀብቐልካ እዩ ዓስከር ካብ ብክለተ ኢሉ ደስ ኢሉዎ ንዓይኖም ዝሓቕፋ ሓደ ኢሉ ዝግበሩለይ በቲኻ ክልር ብየ
11: ታ
12: ወይ ኣነ ኣወይ ወይ ኣነ ኣወይ

0: ወይ ኣነ ሓውል ኣተኽላ ስከታ ክላ ስከታ ወይ ኣነ ወይ ኣነ ኣተቐስከብሮ ሕዘስከ
1: እወይ
0: ወይ ኣነ ሓወይ
1: እወይ ኢሉ
0: ወይ ኣነ

0: ሃንያ ዳ ሃንያ ናብዚ ከይዳ ኣላ። ቀስ በሊ ጥራይ ቀስ በሊ ቀስ በሊ እስኪ
1: እንታይ ቀስ ክብልዳ
0: ፅንሕ በት ሃላ ድም ፅንሕ ንዕሞ ንዕንዶ ቅድስቲ ኣቲ ቅድስቲ ንዕንዶ ናበይዳ ዲኺ ኣቲ ዕንዶ ናበይዳ ዲኽዳሞ ኣቲ ንታይ ነርና ቲናኾም
2: በቃ ከይዳ እያ ምሕፁን ግደፋንዶ
0: ኣታስኣይስረኒኣጠቃኒኻንኣስክውርድበላስክብዝያስክውርድድሓና
2: ምሕፁን ኣነ ካብዚኣ ዓዲ ክሕልወልኩም ኣብዚኣ ክፀንሐ እተ ከዓ ክሕልዋ ክፀን እታ ንኣኻንደ ጭሩ ናበይ ኸ ትጎይ
0: ዘለኹምኣለው
2: ወላ ንስኻ ሮምትካ ዕንጉሎ ዘይተንተ ካሳ ሕሉፍ ደበሰይ ጨበራይ ምክተይ ፈዘ ከተብልዎኹም ጥራይ ብሰላም ተመለሱ።
3: ዋዕንቲ ንዕንዶ በጃ ክይለክ ስቕበኒ ዓዲ ብምልእታ ጎጥቆጥ ኢላ ንድዕናዊ ሳውን እዮም ተተሓሒቶም እዮም ሕጂ ሞ ዝጎደ ክዕወቱ ደልዮም እዮም ዝጎዩ ዘለዉ ዝመስሉ
1: ንታይንታይትዘኦም
3: ሰበይቶም ብምልኦም ከዱ ኣለዉ ሕጂ ንስኺ ኣብ ቤት ክፅንሒ
1: ዋንታይድሞ ዝግበሮ
3: ዋዓነ ጎየ ከይደ ኣኳሊነ ንሱ ክዕወተሎም ከም ዘለዎ ክገብር እየ
1: ዋንታይ ያ ኣነ ዳ ኣብዚ ከመኢለ ክፀንሕ
3: ድሓን ምናልባት ምናልባት ሓደ ለውጢ እንተመፅኡ ግን ተጠሊዐ ክእው እየ ሕራት ከይደ ድሓን ድሓን ይ ነነጢሩ ከምዚ ነብሪ ክውድኦም እዩ ኣፍለ ኮረማርም እንታይ ከይደ ከይደ ድሓን
1: ትዕድለይ እውያ ወይተ ስማዕኒዛ ኣላ
4: ዓሚ ዝበለ ድምፂ ናይ ዝሰምዕ ዘሎ ዓቤት ውቅዒል ሃረይ ሃረይ ንኻልኦት ገዲፍካ እስከ ንሃንስ ሕዝካለ ይምፃ
5: እሺ ጎይታ
4: ኣይፋሉን ሕቂ ጎይታ ስምዓ እዩ ንዓይ ስባ ክንደይ ባ ኢሉን ኣሎታ ስማ ኣነ ልበ ዚኣ ክፅስዑ ክእል እዩ ዳሓርብን ንዓይኑ ፊልኩም
5: ጀመር
4: መጀመርታ ተቐፊልኩም ኣ ጓይላ ንክባታተን ወኒ ክጠፎ ዳሓሪኹም ትቐፍልዋ ግን ወነያ ጥፊኢ ክስዕስ እየ ግረምጎልኩም ሃልውኒ

0: ምስሊ ድማ ቅስቢ ቅስ እንዲ ዝሓቡ ካብቲ ዋይፋ ከዓ ገይሩ ምልካል
1: ኣሎ። ኣንታት ዓይኖም ከመይ ይኮናት?
0: ዓይኖም ድሓኒ
1: ከይና ክዳ ከዓ ኩሉና ንብፃሕ ኮይና
0: እንኳዕ ጥራይ ዘይኣርአየለ
1: እወ ግን ዋጋ ዝተኸፍሎ ኮይኑ
2: ወይቲ ከዓ ናይ መወዳእታ ኣባርኸብና ኣትኻ
3: ሕጂ ዶ ተሓይሽ
4: ሃየ ተረድእዎ
3: ሳውነይ ዶ ኮይኑ ሕጂ

0: እንተ ክንጫዓልኣ ንንቀሳቢልና ነግረክን
1: ሕራንከ
0: ባዕለይ ሰውን ሞይቲ ኢለ ተኮብለኒ
1: ውዕላ ንሳንዴ ኢሎም ስገሊኦም ከይ ዚ ኣመልክን ነፅንሓ ንበላ ሳንዴ

0: እንታወረደ ኮይኑ እታ
1: ቆሎ ኮይኑ ቆሎ ኮይኑ ከማት እንዲበርትዑ
0: ኣመፅኸም ዲኹም ኣመፅኸም በሉ ክፈሉ በሉ ክፈሉ ክፈሉ ሰላም በሉ ኣየኸ ሕሽዋ ድሓን እያ ድሓን ከይና እዎ ድሓን እያ
2: ኣቲ ቅዱስቲ ንዕበል ሒሲ ግደፍዮ ንዕዳ ግደፍዮ ውራይና ክንገብር
3: ዓይኖም ጓ ናባ ኽኢና መፅና
4: ናባይ ዳኣ ናይ ድሓን
3: ናይ ድሓን ኢና እታ ንዓኸ ዝተዋህበት ክርሒ ንዓኸ እያ ትግባእ ዓዲ ድማ ናትና ክንገብር ኢሉ እወ ኣብቲ ናይ ሳውን ዝፀንሐ ንብረት ድማ ኣዋርቕ ተረኺቡ ነይሩ ንወይና ጓል እምበይ ኣብቲ መርዓኣ ከሎ ዝተዘንተ ንዓኣ ይግባእ ኢልና ንዓኣ ሂብናይ ኣለና
4: ገረ
3: እቲ ዝተረፈ ድማ ኣብ ኢድና ኣሎ ንወዲ ዘቦ ወሊድዎ ዝኸደ ህፃን ክንህቦ ድማ ምስ ዓበየ ክንዲሰብ ምስ ኣኸለ ምስ ጎበዘ ንዕኡ ክንህቦ ወይ ናተሰማሚዕና
0: ክውስኸልካ ዶ እኽልን ጣፍን ስርናይን ነቲ ህፃን ንወዲ ዘጎ ክንህቦ ተሰማሚዕና ኣለና ቅድሚ መርዓኺ ኣነን ከፍረን ኣብፅሕና ክንመሲና
4: ገረ ዓድና ሓሳብ ኢዶ ከካፍለኩም ዓድና ንዓኹም ሂበኩም ካብ መለስኩም ንዓይ ዝበሎ ፈጣሪ ዝለይ ኣሎ ኣነ ግና እቲ ወዲ ዘጎ ሓዲብዎ ዝኸደ ህፃ እንተፈረየ ትኸድሞ እንተወለደትካ ንፀባት ኾኑ ንዑ ሂብ የሎ
5: ሒዳ ንቒፃ ኒ
6: ንቒፃ
5: ንሪኣ ኣሎይተመስገ መርዓዳ ኣብደይ ስግፍታ ክሓልፍ እዩ
6: ሓልፍ እዩ
5: ጎነፅናዮ ዶ ደፋእናዮ ዶ ከም ንምፅ
6: ከምኡ የልቦን
5: ኣንተ ውባ እንታይ ደኣ ሰኪፍኪ ኣንተ ድሓኒ እንታይ
6: እዚ ባህወክቲ
5: ዋ እተ ኮይኑ
6: ምርዝር ኣይከነይ ደለ ወራይ
5: ሓውያ
6: ኣይነ ቀይፃ እንዲ
5: ካብ ጎነፅናዮ ዶ ደፋእናዮ ዶ ስዝሕና ኣለና መርዓ ብሰላም ሓሊፋ
6: ብሰላም ካሓሊፋ ወደ ናትና ስወዲእና ኢና ናትካ ከዓ ድሕሪና ገለ ሕሰብ
5: ኣነከዓ ምርዖ እንታይ ኣለኒ ዳ እንታይ ኣለኒ ዳ ኸባኹም ትትርር
6: ግር
7: ወይ ኣንታ መፂኹም ዶ መፂኹም ዶ ባዕ መፂኹም በሉ ንዕብር ኣትያ
8: ኣይበልኩም

0: ዓደይ ማዕረይ ዋይ
1: ይሄ በርሀ ሕያ ሓይሽ
0: ብሕሉፍ ኣይተማሂረ ዓደይ ማዕረይ እዚ ኩሉ ዝብሎ ነበርኩ ዘበጥበጥ ፍረ ከም ዘይብሉ ሕይ ተረዲእኒ ሕይ ተረዲእኒ ብያኹም ብያኹም ሓደራኹም ሓደራኹም ዓዲ ኣኩብለይ ኣነ ዝብለለኒ ዓደይ ከዓ እንታይ ከም ትብለኒ ክሰምዕ ደል ኣለኹ ንጓሎ ብርሃ ንዓይኖም ይቕረታ ሕቶትለይ ካብ ኩሉ ካብ ኩሉ በያኹም በያኹም ኣብ መቓበር ወዲ ዘጎ ውሰድኒ ኣብዚ ህድመ ንበይነይ ክትገድፍኒ ከለኹም ኩሉ ግዜ መንፈሰይ እንዳመፀኒ ድቃ ከሊዕኒ
1: ስማዕ በርሀ በርሀ እዚ ዓዲ ኣድሚኻና ኢኻ ጠሊትናን ነፍስናን ኩሉ እንትናና ኣፍሪስካዮ ኢኻ እወ ዝገረብካና
2: ይብልካንታይገዲፉ
1: ሕይ ድማ ዓዲ ፍርዲ ስጋዕት ህብርካ ኣብዚ ክትፀንሕ ኢኻ
2: ይፅናሕ
1: እወ
2: ንጊ ምሕላውካ ንሕና ይንሓምቕ
1: እወ ሓሰርካ ድማ ዘንደሮ ተፈሊጡ እዩ ንዓዲ ተላግበሉ ዓዲ ዝገበረ ይብሉ እወ እወ ዓንዲ ኣንደሮ ዘንዶ ኣንዳድዩ ካ ንፈሊጥናየ
3: ኢናፃውንቲ ኮነ እናተፃውቲ ወፅብኦም ኣንዲዶ ወይካ ዓዲ ትጠቅም
4: ع

ትሕዝቶታት መደብና ትራን ከም ዝተኸታተልኩሞ ብተኸታታሊት ፊልም ሳ እውን ዛዚምና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ግዜ ክኸውን ምርኻምና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕና ንኹሉና። ኣብ ትሕዝቶ መደብና ትራን ንዝህልወኩም ሃናፅሪ ትዮኹን ንቐፌታ ከምቲ ወትሮ እንሕብረኩም ቴሌፎን ስራሕና ኣብ ናይ ስራሕ ሰዓታት ክድውሉልና ትኽእል ኢኹም 12644 47። ክቡራትን ክቡራንን ተኸታተልትና ኣብ ቀፅሪ ሚኒስትር ዜና ምስ ሰኣላይ ተስፋ ኣለምሃብ ተገርግሽ ብምዃን ኢና ፀኒሕና። ምስ ተርፉ መደባትና ንሓድገኩም።

0: مرحبا كبرات تعزبتي كمي كنيهم زيادة وترى قدام تقرب مدب سايدة يوهانا نخلهم أبلات بيت مرتصورة ثم هتسانات نيركم وزعبهم فريات بيت مرتصورة ونقع نابزي ورقوي يوبيليو بيت مرتصورة أبقى حكم
1: تعلامة تكايدة تخالق ጽቡቅ ገይሮም ገስጊሶምና ካድሬታት ሰብ ከም ንኾንካ ገይሮምና ሕልና ደለና ሰብ ንኾንከንካ ደሪኾምና ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስ ኣተና ግን ንህይወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና
2: ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቶ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን
3: እዚ ኩሉ ሓዊ እንዳነደትካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ዓለም ሰገድካ ክምህሩካ ከዓ ክትካታዕካ ማለት እዩ መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርትካ ትካታዕ
2: መምህር ዕንጨይቲ ይወፍር መምህር ተምሃሮ ይኣሊ ምስኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ኣብ ባዶ 3 ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና ኣልማዝ ካብተን ናይ ዜሮ መተዓቢተ ስለዝኾነት ፍሉይ ስምዒት ኣለኒ ሓንቲ ልማዝ ጥራይ ዘይኮነ ብዙሓት ኣልማዝ ማለት እዩ ኣልማዝ ሃይለላ ኣልማዝ ጋል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕልየን ማለት እዩ ሰለስትየን ስዋኣትየን ኣልማዝ ሽዑኡ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን በብዓዱናይ ነፋሪ ጥራይ በይና ሲ ሓደ ብዙሕ መፅሓፍቲ ክኸውን ንኽእል እዩ ካብ ዜሮ ጀሚርና ንሕልፎ ዝነበርና ብትሆታት ማለት እዩ
4: ሕራይ ብመጀመርያ ናይ 50 ዓመት ተዘክሮታት ወርቃዊ እየበሊ ናይ ቤት ምርሶራ ክስነድ ምብቅዑ ብጣዕሚ ይሕጉሰና ንኹሉና ከዓ ዮሃና ይብል ኣብ ደገ ደለና ኣብ ውሽጢ ደለና ቀፂለ እቲ ኣቋማ ናይ ቤት ምርሶራን ዝነበሮ ምረት ናይ ኣለይትን ኩሉ ዳርጋ ክጠቕሶ ፀኒሐን ሓንቲ ኣብ ጀልሃንቲ ክጠቕሳት ደሊ እዛ ስውእቲ ሕጂ ክጠቕሳት ፀንሐት እሙና መምሃራን መፂኦም እንዳሰንከትና ከለና ቅልቅል ምስ በለዩ እምበር ለይቲ ንበይንና ኢና ጥራሕ ነብስና ኮይና ንስንክት መኸወሊ ነቲ መጉድድ ስንከቶ ዝነበረ ከም መክደኒ ነብሳ ተጠቂምሃሉ ዝነደደት ኣባል እዛ ስውእቲ ክትብላ ዝፀንሐት ምስ መፁ ቶም መምሃራን ማለት መምሃራን ተምሃሮ ሒዞም ተሽኪል እዮም ዳሓድሩ ዋላ ኣቦታት ዋላ መምሃራን ኣጋጣሚ ግን ገለ ነገር ደልዮም ለይቲ መፂኦም ጥራሕ ነብስና ኮይና ንስንክት ስለዝነበርና ነዛ መጉድ ልዕል ኣቢላ መኸወሊት ነብሳ ገይራታ ስጋዕ ከምዚ እዩ ትምረቱ ነይሩ ዝነበረ ረስኒ 55 ዲግሪ ሰንቲግሬድ ዝበፅሕ ነይሩ ካልእ ማእቶት ኣብ ዝተፈላለየ ቦታታት ማእቶት ንኸዶ ቦታ ነይሩ ኣብ ዘይሮ ከለና ሳትረብ ነይሩ ሳትረብ ዕንጨይቲ ፊትራሪ እዞም ተምሃሮ ማለት እዩ ክኣርዩ ንሕና ከዓ ምስኦም ንኸይድ ኣብኡ ንቕኒ እዚ ማእቶታዊ ንጥፈታት ኣካይድና ንመፅእ ኣብ በዓል ጀልሃንቲ ምስ መፃና ከዓኒ ገዳይን ዋላ ፅሕዲ ከይተረፈ ፊትራሪ ናይ ብሓቂ ቆራፆ ተሰካሞ እንዳተባሃሉ ዝከፋፈሉ ተምሃሮ ይኹኑ እምበር እሶም ንማእቶት ልዕልየና እዮም ዝገጥምዎ ነይሩ ምናልባሽ ናይ ኣለይቲ ስለዝኾነት ሓይልና ኣብ ኣለይቲ ኣተኪርና ንዛረብ ኣለና ኣብቲ ንሕና ዝነበርና ንጥፈታት እምበር እቶም ተምሃሮ እውን ከም ተምሃሮ ኮይኖም ዝዕርፍሉ መስርሕ ኣይነበረን ልክዕ ከማና እዮም ዝዋስኡ ነይሮም ኣብዚ ድብሎ ደለኹ ሳትረብ ፅሕድታት ኣብ ምምፃእ ፅሕድታት ኣብ ምቑራፅ ንምክንያቱ ዳሳት እዩ ነይሩ ኣብ ጀልሃንቲ ዋላ ሓንቲ ገዛ ኣይኮነን ዳስ ጌርካ ክሻ ጌርካ እዩ ነይሩ ሃሩር ስለዝነበረ ነዚ ዝኸውን እቲ ዕንጨይቲ መሰንከቲ ዝኸውን ከዓ ይካየድ ነይሩ ስለዚ ኣብ በዓል ጀልሃንቲ እውን ሳትረብ ግልዕ ዝበሃል ናይ ማእቶት ቦታታት ንኸዶእ ነይሩ ስለዚ እቲ ፅቡቕ እንታይ እዩ እዚ ኩሉ ምረት ከምዚ ጌርና እዚ ኩሉ ኣረኣያና ተቐይሩ

0: ኣቢልናዮ ፈሪኹም ዘለዎም ፃዕርታት ንካይደሉ ዝነበርና እንታይ ውፅኢት ረኪብና ኣሉ ንዘጓንፈኩም ነበረ ፀገማት ከ ብኸመይ ትፈትሕዎ ነርኩም እንድሕር ኮይኑ ተምሃሮ ሕማም ተውዚዕ ድበሃል ነይሩ ክኸዱ ክጋደሉ እዮም ዝደልዩ ክንጋደል ኢና መፂና ክንምሃር ኣይመፃና ንብል ስምዒት ነይሩ ኣብቶም ተምሃሮ ነዚ ስምዒት እዚ ኣቦታት ነይሮም መምሃራን ነይሮም ዝያዳቶም ኣቦታትን ተን መራሕቲ ጋንታታትን ብሓባር ኣብ ወርሒ ሓንቲ ሓንቲ መዓልቲ እንዳተኣከብካ ዕለት ዕስራት ዓለት ከማና ዘይርስዓን ዕለት ዕስራ ዕለት ዕስራን ሓደን ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር ሓደ ቆልዓ እንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ ስለምንታይ ናፊቁ ድዩ ትምህርቲ ድሓምቕ ደሎ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል እዚ ኩሉ ፃዕርታት ተካይዱ ግን ብሃገር ደረጃ ክንሪኦ ከለና ተዓዊትናሉ እቲ ውድብ ንከምዚ ዓይነት ፕላን ከውፅእ ምምዳቡ ከማን ናይ ብሓቂ እዩ ዝገርመካ በቲ ዝመደቦ ከዓ ውፅኢታዊ ስራሕ ኣብ ኩሉ ኣብ ዝለዓለ ፅፍሕታት ኣብ ዝተፈላለየ ንጥፈታት ዘካይዱ ዘለዉ ዝበዝሑ ተምሃሮ ቤት ትምህርቲ ሰውራ ነበሩ እዮም ስለዚ እዚ ዝኻም እዚ ደኺምና ዋላ ንኹን ኣዝዩ ኣሸጋሪ ዝኾነ ንጥፈታት ነካይድ ነርና ዋላ ንበል እቲ ውፅኢቱ ግን ዝሕጉስን ዝዕግብን ብምዃኑ ብኡ ክንድበስ ንኽእል ስለዚ እቲ ፃዕርታት ከምዚ ዓይነት እዩ ዝካየድ ነይሩ እቲ ካልእካ ዝያዳ ኣለዉ እዞም ኣቦታት እውን በዕሎም ክጠቕስዎ ክዛረብሉ ንኽእሉ
1: ፅቡቅ እንኳዕ ገፅ ንገፅ ኣረኣየና ምናልባት ምስ ንውሓት ግዜ ተጋጊኽና ንኸይትልዋ መምህር ጊላ ዝጊ ኣብዚ ዝበሃል ዘሎ ጉዕዞ ተሳታፊ እየ ነይረ ምዘን ኣሕዋት ምዘን ብፆት ብዙሕ ምረት ክንገልፅ ፀኒሕና ካብ ዜሮ ጀሚርካ ድሕሪኡ ናይ ጉዕዞ ምዝላቅ ድሕሪኡ ናይ ጀልሃንቲ ብትሕሪኡ ናብ ቤት ትምህርቲ ሰውራ ምምላስ ኩሉ ምረት ክግለፅ ፀኒሑ ኣብ ዝተፈላለዩ ካልእ ኣጋጣሚታት እውን ክግለፅ ፀኒሑ ምረት ጥራይ ድ ነይሩ ያጅታ ኣደቲ ጎስያ ተሓልፍ ዘላ መቐረት ከይነበሩ እንድዩ ትምረት ስርኢና ዮ ኣብዘይንቡር ኩነታት ኣብዘይንቡር ቦታ ንቡር ህወት ክድመርሕ እምበር ደሰብ ኢና ነርና ዝብለሉ እዋን እዩ ሕጅቶ ትኸውን ስንነብሰይ እንተተሓታ ምኸኣልክዎ ዶ ምተፃወርክዎ ዶ ፍሉያት ሰባት ኢና ነርና ፍሉይ ስራሕ ሰሪሕና ፍሩይ ዓወት ኣመዝጊብና ታሪክ ዘለኣለም ዘኹርዕ እንታይ ካብቲ መቐረት ድብሎ ዋ ኩሉና ማፃፃና ናፍቲ ገልፂ ገለና ክልተ ሰዓ ኣምሓራይ ምስ ፀፍሓና ወይ ምስ ረገፀና ሓሪቕና ናይ ግሊ ፅድቅና ክኸውን ንኽእል ገሌና ከዓ ከምዚ ዝበሃል ዝነበረ ዝተፈላለየ ኣብ ቅድሜና ዓዲ ክነድድ በዕሮ ክድባ ምስርኤና ነፊፅና ክንከውን ንኽእል ብዝኾነ መፅኢና ከም ብሓድሽ ጨፍሊቑ እዩ ሰሪሕና ሰውራ ካልእ ሰብ ይገርና መቐረት ኣይነበሩ እንዲሱ ኸ ኣብ ቤት ትምህርቲ ሰውራ ንመጀመርያ መምህር ኣብ ሓንጎለይ መፂለይ ኣይፈልጥ ሳሊና 77 ምስን ከልና 78 መማህራን ተባሂልና መፂና ልክ ከምዚ ሕጅት ኢትኣይ ዝበሃል ዘሎ ናይ ብሓቂ ዝዝክሮም ቶም ሽዑ ዘሰልጠኑና ሰለስተ ወርሒ ክልተ ወርሐን ገለን ክልተ እብረን መዓልቲ ምሸትካ ብምሸት ነቲ ቀትሪ ተመልካ ሓዊ ኣጉትካ እንዳተካታዕካ መምሃራን እዚ ናይ ዓመት ቲቲኣይ ዝወስዶ መምህር ኣሰልጢናኩም ኣለና መምህር ድብል ዓብሽም ከዓ ተዋሂብኩም መምህር ጓሓፍ እዩ ንኩሉ ዝእክብ ንኩሉ ዝፃወር ንሕማቕን ፅዋቕን ፅቡቕን ክትፃወሩ ንለውጢ ለውጢ ሃዋርያ ክትኮኑ ንሸመኩም ኣለና ቆቢዕ ንቆምጠልኩም ኣለና ኢለና ሓጎስ ዘይርስዑ ኣቓላት መምህር ወልዱ ሓጎስ ወልዱ ሶሪ ተሓዝለዩ መምህር መብራቱ ሰለስተ ኣርባዕተ እዮም ነይሮም ካብዚ ቐፂልና መምህራን ተጠሚቕና ንኸረን ንኽይድ ከረን መምህር ትምህርቲ ጀሚርና ምዝላቕና የይ ኮይኑ ዝናይ በዓል ዓዲ ያቆብ ዜሮ ተመሊስና ዘሊእ መሊስና እቲ መዝለቕ ሓሊፍና ጀልሃንቲ ምስ መፃና ሓዲሽ ሰምህና ሽዑ እዩ ትጅመር ፖለቲካዊ ትምህርቲ ፅዑቅ ጎስጓስ ፅዑቅ ሰሚናራት ኣነ ካብቲ ገለ ሽዑ ዝዝክሮ መቐረትን ምረትን ናይ ሰውራ ደስ ተማቐርና ኣሉ እንደይ ሕጂ ከምዚ ኢለን ክሪኦን ከለኹ ሽዑ ዝነበረን ውሽጣዊ ናፅነት ሽዑ ዝነበረን ውሽጣዊ ስምዒታት ሓጎስ ደስታ ሳዕስዒት ደርፊ ከምዚ ክትብሎ ዝፀንሐን መሪር ጥራሕ ዝባንካ ኮንካ ሓው እናኣጎትካ እንት ኩሉ ምረት ኣይዘጉመን እየ ሽዑ ዝነበረን ተቐባልነት ሽዑ ዝነበረን ሞራል ክራኸብ ከለኹ ኣንተ ብሓቂ ክንዲኹንኩም እኔርክን ዳርጋ ፅሉላት ኮይ ክንርክን በቲ ሓደ ወገን ስዝብለለን እዋናት ኣሉ ክኣልል ከለኹ ደረደይብሉ ናፅነት ደረደይብሉ ሓጎስ ተፀዋርነት

ኣብ ዘይንብር ኩነታት ሰብን ፈረቃን ኮይኑ ንኸዳ ነረን መምሃራን ከዓ ኮኑ ድሕሪኡት ጉዕዞ ቆፂሉ ቆፂሉ ቆፂሉ ቃልስና ነዊሕ እዩ መሪር እዩ ዓወትና ግን ናይ ግድን እዩ እዚኣ ተዓጠቑ ተባሂልና ተዓጢቕናያ ንዝኾነ ምረት ክሓልፍ እዩ ክወግሕ እዩ እዚኣ መዝሙርና እያ ነራ ዋላ ነቲ ዝመረረ እምሮና ናይ ምቕያር እዩ ሰብ ክንሰርሕ ንተዓጠቕ ሓደ ካብቲ ኣብ ድክልናዮ ንጨራሓለ ነበርና ሕማቕ ሰብ ትቕይሮ ሕማቕ ጥሪስ ትሓርዶት ወይ ትሸጦ ሕማቕ ሰብ ከንታይ ትገብሮ ከም ብሓድሽ ትሰርሖ ጨፍሊእካ ትሰርሖ እመን ብግድን እመን ብምርዳእ እመን ብተወፋይነት ብግብሪ እዚ ዓይነት ሰባት እዩ ኣፍሪዩ እቲ ሰውራ እሞ ሓጎስ ከይነበሮን ድዩ ቅሳነት ከይነበሮን ድዩ ፅቡቅ ከይነበሮን ድ ክብል ደልየ ምረ ጥርያ ይነብዝሕ ፅቡቁ ከዓ ድዮ ድዩ ክብል ደልየ ቀኒ የለኒ

ሰላማት መጀመርያ እንቋዕ ገጽ ንገጽ ኣረኣየና መደብ ሳይዳ ናይ ብሓቂ ከብ ንግሆ ሰላመና ክዳኒ ኢና ንሰዓዓም ዘለና ሰብ ኣሎ መይቱ ከማን ዘይትፈልጦ ዝነበርካ ትረክብ ማለት እዩ። መደብ ሳይዳ ክነመስግን ንፈቱ ተመክሮና ናይ 50 ዓመት ክንገልጽ ተኣኪብና ንኩሎም ደቅና ኣብ ውሽጥን ወፃኢን ዘለዎ ባዕልና ዛዕበናዮም ዝምሃርናዮም ካሊእ ንኩሎም ኣባላት ቤት ትምህርቲ ሰውራ ኣብ ዝተፈላለየ መደባት ናይቲ ቤት ትምህርቲ ዝሰርሑ ዝነበሩ ይሃና ንምሉእ ህዝቢ ኤርትራ እዚኣ ዓመት እዚኣ እዛ ወርሒ 9 ከም ፍሉ እያ ንዓና ማለት እዩ። እቲ ኣብ መሰራርታ ቤት ትምህርቲ ሰውራ ኣነ ካብቶም መስረቲ የ ፀጋ ጋይም ገሊፃቶ እያ ብዙሕ ንድሕሪት ከይተመለስና ሓንቲ ቀፃሊ ዝዛረበላ ኩሉ ሰብ ተሳቲፉ እዩ ኣበርኪቱ እዩ ምምህር ሓኪም ኣላይ ኣላይ ተሓለዋ ኩሉ ኣብቲ ናይ ቁጠባ ዝነበሩና ኣብ ዝተፈላለዩ መደባት ኩሉ ሰብ ተሳቲፉ እዩ። ብፍላይ ግን እዚ ቤት ትምህርቲ ኣብዚ ክውን ንምግባር እዞም ደቅና ዕዉታት ክወፁ ዘበለ ብፍላይ ናይ ኣለይቲ ዘይትርሳዕ እቲ ዝርዝራት በዓልቲ ከዓ ስለዝተዛረባሉ ብዙሕ ግዜ ክንቀትል ኣይደለኹን። ኣለይቲ ናተን ተራ እንተዘይትህሉ ቤት ትምህርቲ ሰውራ ተዓዊትና ኢና ኢለ መይሓሰብኩን ማለት እዩ። ተራ ናይ ኣለይቲ ብቐሊሉ ዘይትግመት እያ ብጥራይ ናይ ምስንካት ጥራይ ዘይኮነ ኣብ ዝኾነ ናቶም ነገራት ወላ ሕማማት ዝተፈላለየ ሕማማት ዝረአ ዝነበረ ኣብ ፅሬቶም ድ ኣብ ካሊእ ኣብ ዝተፈላለየ ነገራት ዝተተፋኦ ብፍላይ ሕማማት ዝረአ ዝነበረ ብዙሕ እዩ። በዓል ዓበቕ ሰብ ምስኦም እዩ ተሳቂዩ ቆልዑት ብዙሕ ነገራት ሓካይምና ግን ጥራይ ኣለይትን መምህራ እንዘይኮነ ሓካይምና ካብ ኣወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩለ ናብኡ ዝነበረ ሓካይም ኣዝዩ ዓብዪ ተራ ከም ዝነበረን ክፍለጥ ካሊእ እቲ ቤት

0: ትምህርቲ ክምስረት ከሎ ብዙሕ ነገራት ዘጓንፈና ፀገማት ነይሩ። ኣባ መሳርታ እቲ መፅሕፍቲ ንምድላው ቀሊል ኣይኮነን። ሓንቲ ካብ ሓንቲ ነገራት ከይተበገስካ ህዝባዊ ግንባር ግን ዕላምኡ ከም መጀመርያ ካብ 76 ካብ 75 ብዛዕባ ትምህርቲ ክሓስብ ኣዝዩ ምዕቡል ከም ዝነበረ ይርዳእካ እዩ። ብቀዳማይ ጋዜጣ ናይ ትግራይ በዓል ሓመድሪ ዘብፀዎ የርአ ነይረ። ኣብ በዓል ደንካልያ ከይተረፈ ኣብቲ ክፍልታት ክእከቡ ከለዉ ብዛዕባ ትምህርቲ ከምዝተዛተዩ ንርእሶም እቶም ተጋደልቲ መሃይምነት ከጥፉ እውን ይምሃሩ ከም ዝነበሩ ኣረኣዮ ህዝባዊ ግንባር እንታይ ከም ዝነበረ ዘብለና ማለት እዩ። ፊተውራሪ ተኣለይቲ ጥራይ ኣይነበሩን ኣብቲ መደብ ወላ ይገልፀኦ ነይረን። ብዙሓት ኣብቲ ስራሕ ይሳተፉ ከም ዝነበሩ ኣብ ዕንጨይቲ ምፍላጥ ድዩ ኣብ ዕንጨይቲ ምውፋር ድዩ ኣብ ገዛውቲ ምስራሕ ድዩ ኣብ ብዙሕ ነገራት ይሳተፉ ከም ዝነበሩ ካሊእ ምስ ኩነታት ናይ ፀላኢ እውን ምግቦም ተሰኪሞም እዛ ደቂ ዓባይ ድስቲ ትበሃል ዘላ ድስቲ ሓደ ሜዛኑ ክንዲገለ ዝኸውን ውሑድ ሜዛን ዘለዎ ካብኡ ዝዓቢ ድስቲ ተሰኪሙ ይኸይድ ነይሩ ማለት እዩ። ሕጂስ ኣብ ቤት ትምህርቲ ሰውራ እዚ ጥራይ ዘይኮነ ኣብ መምስራት ናይቲ ቤት ትምህርቲ ብዙሕ ፀገም የጓንፈና ነይሩ። ኣነ ንርእሰይ ዝፀንሑን ውሑዳት እዮም። በዓል ኣለም ሰገድ ተስፋይ፣ እስማን ዳፍላ፣ ወዲ መሓመድ ገበል፣ ወልደ ኣብ ጎይቶኦም ተክለን ክእል ሕኩት ይብሉ ኩሎም በዓል ስታት ስዒድ ሙሳ መፅሕፍቲ ከዳልው። ኣነ ንርእሰይ ክትምህር ኢልካ ጥራይ ናይ ኣለይቲ ጥራይ ዘይኮነ ምምህር ሓደ ምምህር ክትበሃል ክትምህር ኢካ ክትበሃል ዓቕምኻ ፅሕፈትን ንባብን ዝፈለጠ ትሕትኡ ዘሎ ክምህር ግድነት እዩ። ኣብ ህዝባዊ ግንባር እዚ ልሙድ እዩ፣ ኩሉ ሰብ ዝፈልጦ እዩ። ንሕና መጀመርያ ቤት ትምህርቲ ብከመይ ተጀሚሩ እንታይ እንታይ ይምሃር ነይሩ ከማን ኣይተገልፅን። ሕጂ ኣብዚኣ ደረጃ ዓባይ ደረጃ በፂሕና በዓል ወዲ ርእሶም ኣለዉ ምሳና ማዓት ብምዕቡል ኣገባብ ይሰርሑ ኣለዎ። ብከመይ መንገዲ ሰብ ይሰርሕ ነይሩ? ሰሌዳ ይነበረን፣ ክሩስ ይነበረን፣ ገለ ይነበረን፣ መፅሕፍታ ይነበረን። ወዲ መሓመድ
1: ዲኸ ነርኪ መምህር ዶ ነርኪ ሓቂ
0: እወ ናይ ትግረ
1: ናይ ትግረ መምህር
0: እወ
1: ትግረ ኣበይ ትምህር ነርኪ?
0: ኣብ ዜሮ እዩ መጀመርያ ምምስራት ኣብኣ ሕጂ ካብ ክፍልታት ስሒቦ መምፅኦምና ኣነ ክርስዓ ዘይክእል ዝፈትዋ ብፀይተይ መተዓልተይ ምሳይ ምምህር ኮይና ዝተሳሕበት መርያም መስረስ ነይራ በዓል እስካሉ ነይረን መምህር ናይ ትግራይ ምስ ተባሃልና ኣነ እቲ መምህርና ቀዳማይ ነገር መምህር ምባላ ምግራም ጥራይ ዘይኮነ ትግራይ ከምዚ ምሁር ላ ከማን ኣይፈልጥን ነይረ። ወዲ መሓመድ ኣጆኺ ከምዚ ከምዚ እዩ ካብታ ናይ ትግርኛ ይትር ማለት እዩ። ኣብ መሰራርታ ቤት ትምህርቲ ሰውራ እቲ ዝመሃርሉ ዝነበሩ ትግረን ትግርኛን እንግሊሽ ቁፅሪ ዓረብን እንግሊሽን ከዓ ከም ቋንቋ ይመሃሩ ነይሮም ማለት እዩ። ሕጂ እንታይ ትብለኒ ኣለካ ኢለ ኣነ ገሪምኒ። እታ መምህር ትገርመኒ ነይራ እንደገና ብትግራይ ምስ በለኒ እንታይ ትብለኒ ላ እጆኺ ገለ መለኢሉ። ወዲ መሓመድ ኣዝዩ ንፉዕ ነይሩ፣ ኣቦ ነይሩ፣ ጓይላ የፃውቶም ግጥምታት የምፅ ባዕሉ ተሰኪሙ ገረብ ምስኦም ይኸይድ። ካልኦት ከዓ ብዙሓት እዮም ነይሮም እዞም ንጠቕሶም ዘለና በዓል ስቡእ ገበል ገለ በዓል ኣዝዮም ንፉዓት መምሃራን ነይሮም ምሳና ኣለይቲ ከማን እተን ዝነበራ ስቡእ እቲ ዛይድ ርእሶም በዓል ምጓሎም ሓራይ በዓል ኣበባ ግዴ ብዙሓት ነይረን በዓል ናስራ መሓመድ ወላ ገለ ድሓር ዝመፁ ማለት እዩ። ኣብዚ ቤት ትምህርቲ ሰውራ ኣብቲ ምስራት ነርና እንተተባሂሉ ኣብ ዝተፈላለየ ግዜ ስለ ዝመፀ እቲ ሰብ ኩሉ ከማን ክትፀቕሶ ኣይተኽእልን። ጋንታታት ግን ተጠቂሱ እዩ ኣቐዲሙ ተጠቂሱ እቲ ጋንታታት። ንሕና እቲ ሽግር እንታይ የጓንፈና ነይሩ? ትግረሲ ካብ ሱዳን ይመፁና ደቆም ክርእዩ እንታይ ኢኹም እንታይ ትምህሩ ኣለኹም እዚ እንታይ ቋንቋ ብትግረ ንሱዳን እ ኩባያ ሻሂ ከድካ ንሱዳን ዘይተስቲ ኢሎም መዓት የሸግሩና ነይሮም። ትግረ ግን ኣብ ዝለዓለ ደረጃ በፂሓ ሰላዞም ደቅና ብተዋስኡ ይሰርሑላ፣ ብግጥሚ ይሰርሑላ፣ ብትምህርቲ ይሰርሑላ። ደቅና ብትግረ ዝመሃሩ ኣብ ዝለዓለ ደረጃ በፂሖም ክሳብ ሚኒስተር በፂሓ ኣላዓሊማ ኩሉ ብትግረ ዝተማሃረ ኣብ ዝለዓለ ደረጃ ኣብዚ ሃገር እዚ ኣብ ውሽጢ ይኹን ኣብ ወፃእን ዓባ ኣበርክቶ ከም ሓለፍቲ ኮይኖም ኣብ እንዳ ዜና ኣለዉ ኣብ ካልእ ኣብ ካልእ ኣለዉ። ትግረ ሰሪሓ ኣብ ዞባታት እውን ብዛዕባ ቤት ትምህርቲ ሰውራ ንዛረብ ስለ ዘለና ዳኣ እምበር ኣብ ዞባታት እውን መሰረት ናይ ቤት ትምህርቲ ሰውራ እዩ ኣብኡ

0: ዝኸደ ማለት እዩ። ሕጂ እዚ እዩ ነይሩ። ካሊእ ኣብ ቤት ትምህርቲ ሰብራ ብዝያዳ ዝስማዓኒ እዚ ብደቅና ኣብ ዝተፈላለየ ግዜ ከይዶም ሕማም ተውዚዕ ዝበሃል ነይሩ ካብ ዜሮ። እዚ ሕማም ተውዚዕ እንታይ እዩ? ሕማም ማለት ኣይኮነን። ብቐዳማይ ኣለም ሰገድ ከምኡ ይብል ነይሩ። ሕማም ማለት ኣይኮነን፣ ጅግንነት እዩ። ቤት ትምህርቲ ሰውራ ኣብ ገለገለ ሜድያታት ኣብ ደገ ዘይሓለፈነታውያን ሰባት ከምዚ ንኩናት ዝምልመሉ ዘለዉ ዝብለዎም ኣለዎ። ቤት ትምህርቲ ሰውራ ንኩናት ምምልማል ዘይኮነ ዎ እዚ እቲ ኩነታት ይፀርቦም እዩ። ገሊኦም ከምቲ ዝግለፅ ዝነበረ ካብ ፀላኢ ስድረኦም ዝመቱ ገሊኦም ገሊ ብዝተፈላለየ መንገዲ ዝመፁ ይፀልኦም። ግን እቲ ግንባር ክመሃሩ ክምዕብሉ ንመፃኢት ሃገር ክኾኑ ተባሂሉ ዝመሃሮም እዩ። ኣብ መጠረሽታ እውን ዕላማኡ ወቂዑ ኣብ ዝላዕለ ደረጃ ደቅና ከምዝበፅሐ እዩ። ሕማም ተውዚዕ ዝበሃል ሓደ ተሸግር ዝነበረት ካብ በዓል ዜሮ እያ። እዚ ሕማም ተውዚዕ እንታይ ምልክት ኢኻ ትርኢ? ነፀላ ጉከትት ሓደ ተመሃራይ እንተሪኢኻ መፂዎ ኣሎ ማለት እዩ። እቲ ናይ ተውዚዕ ሕማም ማለት እዩ። እዚ ሰብ እዚ እሱ ጥራይ ዘይኮኑ ከምኡ ዝኣመሰሉ ሰባት ኣለዉ ተኸተልቲ እስማቶም ተጠቂስና ብዙሓት እዮም። ብዙሕ ነገራት ፈቲኖም እዮም። ፋሕ
1: ነፀላ ምንታይ ጎትዎ?
0: በስ ናይ ግብዝና ምልክት፣ ናይ ተውዚዕ ምልክት እያ እዚኣ። ተውዚዕ ይደልዩ ኣለዉ ክኸዱ። ሕጂ ሳቶም ንዜሮ ካብ ዜሮ ንፋሕ ይሃዱ ነይሮም። ምክንያቱ መሪሕነት ኣብኣ ነይራ ክብዝዑ ካብ ዜሮ ንማህሚመት። ንኣብነት ዕንጨይቲ ክቆርፁ ዝኸዱ በዓል ወዲ ገብሩ እሶም ከይዶም ንታዕሊም ክህድሙ እታ ፋሶም ወሲዶማ ከይብልዎም ብሓደ ተምሃራይ መሊሶማ። ገሊኦም ከዓ ንካሊእ ቦታታት ይኸዱ። ብተወሳኺ ሕሉፍ ሓሊፍዎም ሃዳምነት ኣይትቐርቦምን እያ ፊ ተውራሪ። ግን መፍትሒ ምስ ሰኣኑ ናይ ተውዚዕ ንሱዳን ከይዶም ከም ብሓድሽ ሓደሽቲ ከም ብሓድሽ ተዓለምቲ ኮይኖም ተመዝጊቦም ክሳብ እዚኣ ደረጃ ዝበፅሑ ነይሮም። እቲ ስኻ በዚ ሓደ ወገን ይስማዓካ፣ በቲ ሓደ ሸነኽ ከዓ እታ ጅግንነቶም ተኽርዓካ ማለት እዩ። ሕጂ ደቅና ኣኽሪዖምና ኣብዚኣ ደረጃ ምብፃሖም
1: ሓራይ ሓራይ። ኣነ ሓንቲ ክትበርሃለይ ደልየ ዘለኹ ቆዋም ቦታስ ኣይነበራን ቤት ትምህርቲ ሰውራ ሕጂ ካብዝን ካብትን ጉዕዞ ብእግሪ ነይሩ መጓዕዝያ ከዓ ሽዑ ኣብ ካሊእ እንተፀሚደን ነይረን ምዝላቕ ስለ ዝነበረ። ሕጂ ከመይ ነይሩ እቲ ናይ እግሪ ጉዕዞ? ብፍላይ ቶም ቆልዑ ቶም ተምሃሮሲ ብኸመይ ይቕበልዎ? ሕራይ ንወዲ ሃይለ ሃባሊ

መጀመሪያ ነገር እቲ ዕላማ መምስራት ቤት ትምህርቲ ሰውራ ብህዝባዊ ግንባር በዓል ጓል ሻምበል ክገልፆ ፀኒሐን ካብኡ ሓሊፈ ዝገልፆ ነገራት የብለይ ኣነ እንታይ ይገልፀኒ ቤት ትምህርቲ ሰውራ ኣብ ሓጎ ኣቦ ኣዴ ውላድ በርባዕተ ገልፃ

አብ ሓጎ መን እዩ? ውድብ እዩ። ኣቦ መን እዩ? ኣነ ዘሙ ንበል ድሓን ኣቦታት መምህራን ኣደ መን እያ? እዘን ክቡራት ኣለይቲ ውላድ መን እዩ? ተምሃራ እዩ ዝተወራር እዩ። ውዳቤ ናይ ቤት ትምህርቲ ሰውራ ኣዝዩ ሓያል ጥቡቕ ዘየማትእ ውዳቤ ዝነበረ እዩ። መምህር እንታይ ከም ዝሰርሕ፣ ቀትሪ እንታይ ከም ዝሰርሕ፣ ለይቲ እንታይ ከም ዝሰርሕ መደቡ ፍሉጥ እዩ። ኣቦ ለይቲ ይኹን ቀትሪ እንታይ ከም ዝሰርሕ ፍሉጥ ውዱብ እዩ። ኣባላት ኣለይቲ ኩልና ኣለይቲ ዲና ኣባላት ኢና ንብለን ሕጂ ኣባላት ከዓ ካብ ዝለዕለ ክሳብ ዝተሓተ እንታይ ክሰርሓ ከም ዝኽእላ ከዓ ፍሉጥ ውድብ እዩ። ተምሃሮ ከዓ ካብ ዝነኣሰ ክሳብ ዝለዓለ እንታይ ይሰርሑ ውዱብ እዩ። ብኣጠቃላሊ እዚ ዓይነት ጥርኑፍ ኣብ ሓደ ስድራ ቤት ዝጠምረካ ኣወዳድባን ኣሰራርሓን ስለ ዝነበረ እቲ ዝነኣሰ ቆልዓ እንታይ ይገብር ነይሩ? ኩባያ ድኻ ሕፀብ ክትብሎ ናቱ ውዳቤ ነይርዎ። ተምሃራይ ተኣላያዩ ኣላየ ከዓ በብደረጅኡ። ሕጂ እዚ እቲ እያ ብኣጠቃላሊ ቶም ኣቦታት ከዓ ከምኡ። ሕጂ ብዝያዳ ናብ ኣለይቲ ክኸይድ ምዝላቅ መፅያ ኣብቲ እዋን እቲ እየ መፅ ስቡ ወዲ ሕድሩ ኣብ ግንባራት ተራኺብና ስለ ዝነበርና ቅድመይ ንቤት ትምህርቲ ሰውራይ ኣቱ ሞ ኣነ ከዓ መፅእ በዓል ወልደ ማይከል በዓል ወዲ ሸኹን ቅድሙኡ ስለ ንፋለጥ ከዓ ንፋለጥ ኢና ማለት እዩ። ቶም ኩሎ ሕጂ ምፅእ ምስ በልኩ ወዲ ሕድሪ ይፅዋዓኒ ሞ ና ወዲ ሕድሪ ኸይድ ሕጂ ኣላያ ክትከውንኻ ኣቦ ክትከውንኻ ብለኒ እንታይ ትብል ሰንቢደ እንታይ ትብል ኣቦ ክትከውንኻ ዋ ብደፍ በጃኻ ዘይከውን ይብሎ መምርሒ ስለ ዝኾነ ክከይደ ኣብ ዝኣመንካሉ ብዝኣትኻ ኣቲኻ ክስርሕ ኸብለኒ ኣብ ሳትረብ ተመዲበ ጓል መስፍን እኳ ኣብ ዘላ መስለኒ እዚ ማሕታ እንዳንበበስ ቅጫት ስቕስቕ ኣብኡ ርእየ እያ ኣብቲ እቶን ኮይናያኖ ኣብኣ ተመዲበ ዘን ቆልዑ ከዓ እንተረእኽዎም ገሊኦም ዝቦኺ ገሊኦም ናፍቁ መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወዳ ሃይለ እቶም ህፃናት እዩ። ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነንሕድሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዕለ ፍናንን ምራርን ይቡኻ እሞኒ ካብኡ ተተባቢዕኻ ከዓ ኣብ ልዕሊ እዞም ቆልዑ ዝግበር ሓልዮት ብዝለዕለ ደረጃ ብወነ ክሰርሕን ክተገልግልን ከዓ ይገልገልካ ንኣይ ከም ወዲ ሃይለ መምህራነይ ፍተውራር እዮም። እዚ ሓደ ይቲ ሕጂ እቲ ናይ ፍትራር ንግደፎ እቲ ናይ ኣቦታት ንግደፉ ናይ ኣለይቲ ነገር ክመፅእ ከለኹ ኩሉ ክጥቀስ ፀኒሕ እዩ። ናይ ነፃ ሰዓት ትበሃል ለይቲ እንተላተ እንተ ኣበጀዲድ ረጂ ደርብየን ጥርሐን ዝሓድራላ ኔራ እያ ኣብኡ ኸ ኣክንዲ ዝድቅሳ ክስሕቃ ትሰምዐን ሕጂ ኣብ ምዝላቅ ቀዳማይ ምዝላቅ ወዲ ሕድሩ ገለ ሒዙ ይኸይድ ምስ ኣባላት ድሕሪኡ ኣነ የ ዘለቕ ሳልሳይ ምዝላቕ ናይ በዓል ወዲ ባሻይ ዝነበርዋ ካብ ዜሮ ንሳሕል ጠዊል ካብ ሳሕል ጠዊል ንፋሕ ካብ ፋሕ ንቐብርኦት ካብ ቀብርኦት ንመኒስቡ ክንኣቱ ማለት እዩ። ሕጂ ኣብቲ እዋን እቲ መምህራን ነይሮም ብዓቕሞም ይሰርሑ ብዓቕሞም ስንኩላን ከምዚ ክግለጽ ነይሩ። ኣባላት ኣብቲ እዋን እቲ ካብ ፋሕ ሰዓ 6ዱሽተ ክንብገስ ከለና ጸላኢ ንጉረይቶ ክድይብ ንፋሕ ክድይብ ኣብታ ፍርቂ በፂሑላ ስለ ዝነበረ ትገብሮ ነገር ስለ ዘይብልካ እዞም ቆልዑ እዚኣቶም ክኣትመስዮም ስለ ዝነበረት እዞም ኩለን ኣባላት ኣብኣ ዝነበራ ሰብ ድያ ኣይኮነትን ኣይትርእያንኸ ቦርሳ ናይ ተምሃሮ ነይሩ ነዚ ቦርሳ እዚ ተሓንጊጠን ገፃ ጥራሕኻ ትርኢ ዓይና ነታ ምትረግፃ ዘላ መሬት ጥራሕ ክትርኢ ጥራሕኻ ትርኢ ናይ ብሓቂ እታ ዝመረረት

ዘሕለፍ ናይ ኣለይቲ ሸዓ ትደራዕ ኸበይ ነይሩ ኣብ ኣባላት ነይሩ። ወፂና ደም በቤት ላዕሊ ክንድቅስ ክንብል ጸላኢ መጺኡ ተባሂሉ ንቐብሮኦት ጸዲፍና። ቀብሮኦት ክንኣቱ ኣባላት ረኸብቲ መከራ እንድን ንስኻ ኸተዕርፍ ናብቲ ቢልካ ምስቶም ቈልዑ ገለ ኽተብል ከለኻ ንሰ ናብ ሓውየን ዝጓያ እቲ ተካል ቁራፅ ፍስቶ ኣሎ ፍተወራሪሱ ከምዎ ማያምፂኻ ኸዓ ብኡ ኸዓ ክስንክታይ ትኽእልን ካብቲ እዋንቲ ገዓት እዩ። ሰለስተ ኣባላት ተገቲረን ነቲ ገዓት ንፍርቂ ፍስቶ ምሳኻ ትጉዕዝ ሓዲረን ትንፋስ ዘይብለን እንደገና ኣብ ምድላው መግቢ ክኣትዋ ከለዋ እዚ ከቢድ እዩ። ሓደ ካብቲ ንኣይ ክሳብ ሎሚ ዘይርስዖ ሕሩጭ ምስ እተዋ ነፋሪት መፅያ ትኪ ኣጥፍኡ ተባሂሉ ሕሩጭ ተሸኪምና ከዓ ካብ ታሕተዋይ ፈልከት ንላዕለዋይ ፈልከት ቁሩብ፣ ምክንያቱ ናይ መጓዓዝያ ብምሉእ መጓዓዝያኡ ስለ ዝነበረ ቀይሕ መይሕ ክዳውንቲ ኣለና ከዓ ከይድና፣ ኣብኡ ከዓ እንደገና ከዓ ማይ ሽኮር ገለ ጌርካ ከዓ ተሓሊፉ። እዚ ፅንዓት ናይተን ኣለይቲ ንሕና ዕንፀይቲ ንቕርበለን ወይ ማይ ንቕርበለን በቲ ሓደ ሸነኽ ወይም ቆልዑ ንልእኸለን ተኽኢልካ ከዓ ሕቆ ዘለዎ ሰብ እንተኣ ተረኺቡ ከዓ ነታ መኾስ ይኽኣላ ኣይኽኣላ ኣብኣ መቸስ ምስአን ዓቕሙ ገብር። እዚ እቲ ሓደ እዩ። ድሕሪኡ ኣብ በበኒ ስሙ ምስኣተና ዋሕዲ ነይሩና ይብቲ እዋን እቲ በዓል ንግስቲ ገብረ መስቀል ካብ ቀብሪ ወቀት ኣብኣ ተወዚዐን ኣነ ኣጋጣሚ ተቐበለን ተባሂለ ሒዘየን መፅአ መቸስ ኬድና ይነጥራ ይዘላያን ነይረን ከም ህፃን እየን ዝጎያ ነይረን ዘን ቆልዑ እዚኣተን ይኸዳ ይቐድማኒ ሻሕሻሕ ይብላ ናበይ ናብ ሓይልታት ኣበይ ቦታና ቀሪብናና ኣበይ ቦታና ቀሪብናና ሕጂ ፈልከት ኣብ ቤት ትምህርቲ ሰውራ ደቅናዊ ኣለዉ እቶም ቀዳሞት ኣባላት ካብኡ ፀንሑ በላ ቦታ ክንዚኣያ ይብለን ማለት እዩ። ሽዑ ገፀን ተቐይሩ ከም ስርዓት ዝበኽያ እውን ነይረን። ድሕሪኡ ግን ጓስጓስ ነይሩ ከምዚ በዓል ጓል ሻምብለይቲ ምስ መዓልቲ ምስ ገለ ዓበይቲ መምህራ ናብቲ እዋኒቲ ዝነበሩ ሰለም ከየበላበት ሓደ ሸነኽ ኣብነን ሕድሕደን ክጓሳጓሳ ከም ዘለዎን ኣብነን ሕድሕደን ክተባብዓ ከም ዘለዎን ዝተኸየደ ኣብኡ ዝነበሩ ካድራት ኣብ ምልዋጥ ናይ ደቂ ሰብ ግላዝጎ ኣቅርብትን ክፋቢልዋ ነይሩ እንደገና ተጨፍሊቕና እንደገና ሰብ ኮይንና ኣብዚ ደረጃ እዚ ዝበፅሕና ንሕና ኢና። እዚኣ ተቐዳመይቲ ክፋል እያ። ድሕሪኡ ናብ ዓራግ ተኣት ባእኒ ካብኡ ንዓራግ ኣቲና ማለት እዩ። ካብ ዓራግ ቅሩብ ግዜ ፀኒሕና ካብኡ ንፈልሒት ወሪድና ምሳና ሕሩጭ ክስከማ ካብ ዓየት ንሓወልዕ ምሳና ኸዳ ትዘምፀኦ ሕሩጭ ከዓ ተመሊሰን ገሊኢ ለስኦ ገሊኢ ላፊኦ መሪሪ ነይሩ ብጣዕሚ ሓቦን ኒሒን ስለ ዝነበረን ግን ነቲ ጉዳይ ንክብደፍኦ ጠሜ ከይበለ ቆልዓ ከዓ ኣብ ደረጃ ዝተበፂሑ ካብኡ ጀልሃንቲ ኣቲና ማለት እዩ። ሕፅር ሕፅር ከብሉ እዮ ጀልሃንቲ ምስኣተና ኣብቲ ዝኸፍአ እንተኻተሉ ኢና ኣቲና ንኩሉ ሰብ ዝትንክፎ እዩ። እዚኣተን ግን ከምዚ ዝበሃል ዝነበረ ክልተ መቕሎ በዚ ብየማን ብፀጋም መቕሎ ካብቲ ምስንካት እቲ ምልፋይ ክላፎ ከ ኣለዎ። እዚ ተሓሊፉ ነዚ ከዓ ሓሊፉ ንኦ ብጣዕሚ ኣዝዩ ከቢድ እዩ ነይሩ። ሕጂ ትንክፍ ኣቢልኩማ ናይ ፊተወራሪ ስለ ዘይኮነ ኣለይቲ ምሳና ያማምነኒሕድሕዶም በብዕድሞኦም ንሕና ከዓ ከም ኣቦታት ይርኢና ተናዴታት ከዓ ከምዚ ክግለፅ ፀንሐ ይበሃል ነይሩ። ሕጂ እታ ናይ ሕማም ተውዚዕ ገለ ተባሂላ መፅያ ኣብ መቸስ እቶም ዓበይቲ ሓለፍቲ ናብቲ እዋንቲ ዝነበሩ ክራሽ ፕሮግራም ዝበሃሉ ነይሮም። እቶም ክራሽ ፕሮግራም እስከ ማእቶት ይኸይዱ ተባሂሎም ንገደይም ገደይም ከይዶም ማለት እዩ። ኣብ ዜሮ ኣብ ጀልሃንቲ ዝተረፍና እቶም ሬጉላር ዝበሃሉ ተምሃሮ ከዓ ብዝሓይለ መልክዖ ከዓ ትንተኻትብሎ ኮይኑ እምበኣር እቶም ሬጉላር ይመረሱ እሞ እዚኣቶም ይኺዱ ንገደይ እቶም ክራሽ ፕሮግራም ዘለዉ ከዓ ይመለሱ ተባሂሎም

0: ሕጂ ንሕና ኣነ ጠርናፊኦም ነይረ ኣነ ክኸይድ ሚክኤል ደጀን ከኣነቶም ተኻትብሎ ሒዝዎም እታ እዋንቲ እያ ሕጂ እታ ትእዛዝ እንታይ ተመሓላሊፋ እዞም ቆልዑ እዚኣቶም እስኪ ኩሉ ምረት እተን ኣለይቲ ዘካይድኦ ዝነበራ ስራሓት ባዕሎም ነብሶም ይኽኣሉ ተባሂሉ ሚክኤል ደጀን ኣባላቱ ሒዙ ካብ ገደይ ንጀላሃንቲ ይወርድ ኣነ ከዓ ጢልጢል እናበልኩ ደቀይ ሒዘ ይኸይድ ንግስቲ ገረ መስቀል ቶሚን ስለ ዝነበረት ኣብኡ ተሪፋ ኣብኡ ፀኒሓትኒ በሉ ሰንክቱ ተባሂሉ እንታይ ኢና ክንገብራ ጨኒቑና ክስንክቱ ጀሚሮም ንግስቲ ገረ መስቀል ሸራፊ ጥራሐ ነራ ኣብቲ እዋን እቲ ነቶም ዝነበሩ ላዕለወት ሓለፍቲ ናህና እታ መልእኽቲ ሰዲደ ብዝኾነ ይኹን መንገዲ ክከኣል ኣይከኣልን እዩ ተባሂሉ እሞ እንታይ ደኣ ኣለይቲ ስደዱልና ዝጎደለ እንተሎ ገለ ክመልኡለ እዮም ብዘይ ኣለይቲ ከምዘይከውን ተረጋጊፁ እዚ ኣውቲስታ ነይሩና መን እዩ ዝበሃል ፓይሎት ነቕነቕ እንዳበለ ዘን ኣለይቲ ምፅኢልና መስለኒ ገለ ዳ ረሲዐ ከይኸውን እምበር ቁሩብ ኣብቲ ንቡር እዋን ሓሊፍና ሸዓ እውን ብዝለዓለ ደረጃ ትራ ናይ ዘን ኣለይቲ ኣብቲ እዋን እቲ ኩልና እኳ ኣለይቲ እንተነበርና መምህራና ዓበይቲ ተምሃሮና ኣቦታትና ኣለይቲ እኳ እንተነበርና ብዘይክአን ኣይትውጋሕ ኣይትምሰእ ስለ ዝነበረ በዚ መኪትና ሓሊፍናዮ ኣዋዳድባ ናይ ቤት ትምህርቲ ሰውራ ከዓ ትዝሓየለ ኣዋዳድባ ስለ ዝነበሮ ኣብዚ ደረጃ ዝበፂሕና ንሱ እዩ ከዓ ውዳቤናን ኣዋዳድባናን ተቐባልነት ናይ መምርሒታትናን ኣብ ግብሪ ናይ ምትርጓም ከምዚ ክግለፅ ብዙሕ ምተገልፀ ነይሩ እዚ እዩ ነይሩ ትንክፋ ኣቢልከያ ነርከ ኣብ ብዙሕ ድዩ ኣበያ ኣበያ ተመስሪታ ቤት ትምህርቲ ሰውራ ገለ ተባሂሉ ነይሩ ከምዚ ጓል ሻምበል ክትገልፆ ፀንሐት ኣብ ዜሮ እዩ ንሓፂር እዋን ከዓ ገሌና ገረግራ ስምራ ገሌና ኣብ ዜሮ ገሌና እንታኻ ትብሎ ካብ ንሓፂር ግዜ ከዓራግ ኣብ ዓራግ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ እምበር ዜሮ ገዲፍካ ኣካልእ ክትንቀሳቐሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ ካብኡ በብደረጅኡ ክሳብ መኒሱ በፂሕና መወዳእታ ዓራራ ዛዚብና ይቐኒየለይ
1: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን ኣውቶቡስ ኣይነበረትን ስሩዲ እዩ ከመይ ትገብርዎም ነርኩም ቶም ቆልዑ ቶም ተምሃሮ እሳቶም ከ ብኸመይ ይቕበልዎ ነይሮም

Mais ça, c'est un fou.

ሰላም ኣብርሕቑ ናብ ቀረባን ክዮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዝተጠቕለለ ጥሑን ስጋ ክኸውን እዩ። እዚ ንምስራሕ ኣስቤዛ እኒሄል ኣብ ቅድሜና ኣሎ። ከምቲ ናይ ኩሉ መዓልቲ ንምትኽኻል ድማ ዳወይ ይሕፅብ ኣለኹ። ኣዳሊና ኢና ቀሪብናዮ ዘለና ግዜ ንምንታይ ንክንቁጥብ ካብቲ ዝተጠቐምናሉ ዘቁምጣዕናዮ ስጋ ነኪ ቀሪበ ኣለኹ ማለት እዩ። መርኣይ ክኾነና እዚ መጀመርታ ጨው፣ በርበረ፣ ፀሊም፣ ኮረሪማ፣ ሓደ ማንካ ጣውላ ፐርሰሜሎ፣ ሓደ ማንካ ጣውላ ድማ ብደቂቕ ዝተመትረ ሽጉርቲ ቀይሕ፣ ሓርጭን ጥሑምባንን ኣትይዎ ተቆምጢዑ ተቀሪቡሎ ማለት እዩ። ከምዚ ገርና ከዓ እታ መርኣይት እያ እዚኣ ኣትሪፍያ ደለኹ። ከምዚ ገርና ከዓ ኣዳሊና ቀሪብና ኣለና ብሓንሳእ ክንሰርዖ ኢና ናባዲ ኣለና ማለት እዩ። ስለዚ ሕጂ ንመርኣይት ክትኮነና እያ እዚኣ ከመይ ገርና ለኺና ከም ነዳልዎ ማለት እዩ። ስለዚ እንቃቅሖ እዚ እንቃቅሖ እንዳለኸና ኢና ሕጂ ክንሪኦ ኢና ማለት እዩ። ብሓንሳብ ክንሰርሖ ኢና እንቃቅሖ እንዳለኸና ኢና ሕጂ ሓንቲ እንቃቅሖ ይጥቀም ኣለኹ ማለት እዩ።

ኣብዚ ከንቆምጣዕ ከለና ሰለስተ ንቃቅሖ ኣብ ፍርቂ ኪሎ ስጋ እየ ዝዛረብ ደለኹ ሰለስተ ንቃቅሖ ፍርቂ ኩባያ ሓርጭ ፊኖ ፍርቂ ኩባያ ከዓ ጥሑን ባኒ ጌርና ኣዳዊስናዮ ንእሽተይ እንተለምሊምና ጥሑን ባኒ ክንውስኽ ንኽእል ኢና ጥሑን ባኒ ንህለ ተቐሪቡሎ ንእሽተይ ተለምሊሙ ወሲኽና ሽዑ ሰጢጥና ምስ ወዳእና ንቃቅሖ ለኺና ሮዝማሪኖን ሽጉርትን ነስኒስና ቅብኣት ዘተለኸባ ዴላ ቀሪበ ኣለኹ ሕጂ ከምዚኣ ጌርና ኣራይ እዛ ኣዳዊስና እያ ዘፀናሕና መርኣይት ኣብዛ ጣውላ ክሰጣ እየ እዚ ከምቲ ቀዲመ ዝበልኮ ጠቕሊልና ቀሪብና ኣለና ንምስላጥ ንስራሕ ሕጂ ጥሑም ባኒ ተገበርና ብዚ ዘይቱም ክንገብረሉ ንኽእል ኢና ነቲ ከይሕዘና ማለት እዩ ክቁረፀልና

ከምዚኣ ጌርና ብመዛ መስጠጢት ጌርና ክንሰጣ ኢና። ነዚ እውን ንእሽተ ክብር ተበልናሉ ሕሩጭ ጥሑምባ ንፅቡቅ እዩ።

ከምቲ ኣጌርና ኣመና ከየጠቕና ኢና ንገድፎ። ምክንያቱ ክስታይ ክኾነልና ምእንታን ንእሽተይ ንፋሕ ክብለልና እዛ ተቃሚማ ዝተቐረበት ስጋ ከምዚ ኣጌርና ኣፅፍሕ ነብላ ማለት እዩ። ድሓር ብካራ እናቆረፅና ኣብኡ ከለና እውን ክንለክዮ ንክእል ኢና ይሰልጥልና ማለት እዩ። እንዳቆረፅና ከዓ ክንለክዮ ንክእል ኢና። ሕጂ ጠቕሖ ንለኪ ኣብኡ ከለና ድሓር እንዳቆረፅና ንጠቕልሎ። ብፍላይ ብዝሒ ክነዳሉ ከለና ከምዚ ተገበርናዮ ዝበለፀ ስጋ ጥሑን ክንገብር ከለና ስብሒ ዘይብሉ ክንገብር ዝበለፀ እዩ። ተኣሽሙ ክውሕደልና ስብሒ ክውሕደልና ምእንታን እዚኣ ከምዚኣ ጌርና ለኺና ምስ ወዳእና

ሓር ኣስማሪኖ ንስንሰላ ኣስማሪኖ ከዓ ኣብ ኩሉ ክንጥቀመሉ ፅቡቅ እዩ። ፅቡቅ ዝኾነ ናይ ጥዕና ትሕዝቶ ኣለዎ። ሽጉርቲ ቀይሕ ከዓ ንስንሰላ እናቆረፅና ንለኪት ንጠቕለል ጥራይ ማለት እዩ።

ከምዚ ገርና ኩለን ጠቕሊልና ወዲእና ባዴላና መሊእና እቲ ዝተረፈና ንቃቕሖ ነስኒስና ፈርኖ ክነእት ኮይና ስለዚ ንዓገ ዝኾነና ድማ ጠቕሊልና ፀኒሕና ኣለና ለምቅልጣፍ ኢኹም እተገይሩ ዘሎ

ነቲ ዝተረፈ እንቃቕሑና ነቲ ክንለኽየሉ ዝፀናሕና እንቃቕሖ ነቲ ዝተረፈና ብላዕሊ ለኺና ኣብ ፍርኖ ክነእትዋ ኢና ማለት እዩ። እዚ ጥሑን ስጋ ብዙሕ ቀመማትን ኣሕምልትን እውን ሓቂፉሎ ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ በርሰሜሎ እዚ ኩሉ ኣትይዎሎ እንቃቕሖ ተለኺዩ ከዓ መሊሱ ሮዝማሪኖ ተነስኒሱ ተጠቕሊሉሎ ማለት እዩ። ሮዝማሪኖን ሽጉርቲ ቀይሕን። ስለዚ ስጋ እኳ ክነሱ ሲ ግን ህፍትም ኢሉ ተሰሪሕሎ ማለት እዩ። እዚኣ ከምዚኣ ጌርና ኣብ ፍርኖ ክነእትዋ ኢና ክንቅርባ ከለና ብንቃቕሖ ብኸሚደረ ኣመላኽዕና ኢና ንቕርባ። ሓደ ፍርቂ ሰዓት ዝኸውን ምብሳል ከተድልየና እያ።

ከምዚ ኣይላ ብስል ምስ በለትልና ነውፃብ ኣውፂና ዶኮሬሽን ጌርና ኣማላኽዕና ንመግቢ ነዳልዎ

ኣዛታት የለን ይ ክበሃል ዝከኣል። ስለዚ ክንጥቀመሉ ፅቡቅ እዩ። ጥራይ ኣተሰራርሓና ዝተቀላለወ ብዘይቲ ዝሞተ ገለ ክኸውን ጥራሕ እዩ ዘይብሉ ኩሉ ግዜ ካብዚ ምቅልላው ነገር ግን ኣዝና ክንወፅ ኣለና ማለት እዩ። ካብኡ ወፂእካ ግን ብማይ ድበሰለ ድዩ ብውሑድ ቅብኣት ጌርካ ከዓ ከይቆላልካ ምድላው ፅቡቅ እዩ ማለት እዩ። ካብቲ ምቅልላው ጥራሕና ኣዝና ክንወፅእ ዘለና ከምዚኣ ጌርና ንምግቢ ነዳልዋ ኣማላኪ ዓቢልና ንምግቢ ነዳልዎ ተደሊና እውን ገልቢጡ ናብ ካልእ መቐረቢ ክንቀርቦ ንክእል ኢና ከምዝደለና ኣነብኡ ከሎ ቀሪበ የለኹ ምስኡ ከምቲ ኣብ ዝሓለፈ ሰሙናት ተተሓሒዝናዮ ዘለና እዚ ናይ ኣሕምልቲ ናይ ሰላጣ ካልእ መዓልቲ እውን ብካልእ ትሕዝቶ ሰላጣ ክስታይ ክንገብር ኢና። ሕጂ ኣብዚ ጅርጅርን ካብ ሎኔ ኣተኪረ ቀኒየ ዘለኹ ብጣዕሚ ከዓ ቀሊል ትሕዝቶ ዘለዎ ኣይኮነን ፅቡቅ ብሉፅ ትሕዝቶ ስለ ዘለዎ እየ ከዓ መሪፅ የ ዘለኹ። ኩሉ መዓልቲ ምስ መግብና ከነዘውትሮ ከቢድ ዶይኮነ ግን ኣብቲ ትሕዝቶ ድማ ብጣዕሚ ፅቡቅ ትሕዝቶ ዘለዎ ስለዝኮነ ከነዘውትሮ ኢለ የ ኣብዚ ቀንያት እዚ ኣዘውቲረዮ ዘለኹ። ስለዚ ኩሉ መዓልቲ እዚ ናይ ኣሕምልቲ ነገር ኣዝና ከነቅልበሉ እዚ ነቲ ሰላጣ ዝኸውን ኮሚደረ፣ ሽጉርቲ፣ ፐርሰሜሎ፣ ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ጨው፣ በርበረ ፀሊም፣ ዘይቲ ኦሊቭ፣ ኣቸቶ ገረ የዳለዮ ዘለኹ። ስለዚ ምስኡ ብሓንሳብ ሓዋዊስና

ፀቢቕና ኣሰማማዕ ነብሎ ምእንታና ፀቢቑ ሕወሰልና እቲ ኣብቲ ቀመማት እውን ኣዝዩ ፅቡቅ ትሕዝቶ እዩ ዘሎ ፐርሰሜሎ ብጣዕሚ ፅቡቅ ትሕዝቶ ኣሎ ኣብቲ ሽጉርቲ ፃዕዳ ከምቲ ደጋጊምና ንገልፆ ብዙሕ ፅቡቅ ትሕዝቶ ኣለዎ ኩሉ ነናቱ ዝኾነ ትሕዝቶ ኣለዎ ስለዚ ካብቲ ኣሕምልቱ ስጋዕቲ ቀመማቱ ትሒዝካ ኣዝዩ ሃነፂ ዝኾነ ኣገዳሲ ዝኾነ ንጥዕና ኣገዳሲ ዝኾነ ሰላጣ እዩ ክበሃል እዩ ዝከኣል ማለት እዩ ሕጂ እዚ ከዓ ደኮረሽን እንተገበርናሉ ፅቡቅ እዩ መቐረበ ቀሪበን ነረ ግን ዳርጋ ሓደ እዩ ኩሉ ከም ዘለዎ ቅርቡ ኣለኹ ደኮረሽን እንተገበርናሉ ተፀባበቕናዮ ኩሉ ግዜ ክንቀርብ ከለና ምግቢ ኣፀባቢቕና እንድሕር ቀሪብናዮ ሸውሃት ይከፍት እዩ ማለት እዩ ስለዚ ከምዚኣ ጌርና ፀባቢቕና መባልዕቲ ነዚ ስጋ እንድሕር ጌርናዮ ነቲ ምግብና እንታይ ጌርናዮ ኣለና ኣህፍቲምና ኣለና ማለት እዩ ኣብቲ ኮሚደሮ እውን ቀሊል ትሕዝቶ የለን ፅቡቅ ትሕዝቶ እዩ ዘሎ ስለዚ ኩሉ ክንጥቀመሉ ኣሕምልቲ ብጣዕሚ ፅቡቅ እዩ ከምዚኣ ጌርና ንምግቢ ነዳልዋ ማለት እዩ ስለዚ ኣብቲ ስጋ ደጋጊምና ከምንገልፆ ገዳሲ ትሕዝቶ ኣሎ ጥራይ ክንኣቅኖ ይግባኣና እቲ ስጋ ድማ ስብሒ ዘይብሉ ክኸውን ብጣዕሚ ተመራፂ እዩ ምክንያቱ ኣብ ጥሑን ብዙሕ ግዜ ተሓዋዊሱ ስለ ዝጥሓን ጥሑን ስጋ ክነዳሉ ከለና በዓልና ኣዚዝና ፅቡቅ ጌርና ከነዳሉ ፅቡቅ እዩ ማለት እዩ እቲ ስጋስ ስብሒ ዘይብሉ እንተ ደኣ ኮይኑ ይንኪ እዩ እቲ ኮለስትሮሉ ስብሑ ይንኪ እዩ ማለት እዩ ስለዚ ፅቡቅ ድኾነ ስጋ ክንገብር ኣለና ማለት እዩ ስለዚ ነቲ ስጋ ጥዑን ስጋ ሽጉርቲ ቀይሕ ብዝደኸመ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ፐርሰሜሎ ጨው በርበረ ፀሊም ኮረሪማ ጌርና ሰለስተ እንቃቅሖ ከዓ እቲና ፍርቂ ኪሎ ስጋ እዩ ተጠቂመ ዘለኹ ፅቡቅ ጌርና ኣዳዊስናዮ ማለት እዩ ፅቡቅ ጌርና ሓሲናዮ ሽዑ ሓርጭን ጥሑን ባንን ከዓ ጌርናሉ ማለት እዩ እዚ ኩሉ ፅቡቅ ጌርና ሓሲ ኣቢልና ኣመና ክልምልም የብሉን በጫጨቅ ከይብለና ምእንታን ትርር ዝበለ ኣፀቢኡ ከዓ ክተርር የብሉን መዕፃፍ ከይዓብየና ስለዚ ፅቡቅ ጌርና ማእኸላይ ጌርና ንሓስዮ ድሓር ከምቲ ዝረኣናዮ ኣብ ጣውላ ካብቲ ጥሑም ባኒ እንተነስነስና ዝበለፀ ዩ ሓርጭ እውን ክንጥቀም ንኽእል ኢና ፀገም የብሉን ጥሑም ባኒ ነስኒስና በተመፅ ጠጢት ጌርና ሰጢጥና ቆሪፅና ከይ ቆረፅና ክንገብሮ ንኽእል ቆሪፅና ክንገብሮ ንኽእል እንቃቅሖ ለኺና ሮዝማሪኖን ሽጉርቲ ቀይሕን

ነስኒስና ጠቕሊልና ኣብ ባዴላና ሰሪዕናዮ ነቲ ዝተረፈና ንቃቕሖ ከዓ ኣብ ልዕሊኡ ፍሲስና ቅያሕ ክሳብ ዝብለልና ስጋብ ዝበስለልና ፎርናኣት እዩ መላክዕና ከዓ ቀሪብና የለና ማለት እዩ። ስለዚ ከምቲ ኣቀዲሞ ክብሎ ዝፀናሕኩ እንቃቕሖ እውን መባልዕቲ እዩ እንቃቕሖ ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ብርግፅ ጎዳኢ ኮለስትሮል የብሉን ማለት ኣይኮነን፣ ግን ዝወሓደ ዝበለፀ ከዓ ተሕዝቶ ስለ ዘለዎ ስለዚ ክንመርፆ ፅቡቅ እዩ። ወይ ብውሑድ ቅብኣት ዝተሰርሐ ወይ ከዓ ዝበሰለ እንቃቅሖ ክኸውን ከለካ ኣዝዩ ተመራፂ ብፍላይ ንዓበይቲ። እዚኣ ከዓ ምህፍተሚት ኢና ቀሪብናያ ዘለና። ስለዚ ከምዚኣ ጌርና ኣብ ድኾነ ነገር እዚ ሰላጣ ነገር እንተቐረብና ብጣዕሚ ነቲ ምግብና ንኸፍትሞ ኢና ማለት እዩ። ናይ ሎሚ መዓልቲ ዝተጠቕለለ ጥሑን ስጋ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ተሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነን።

ن فقر مرቶم ጉራ ዲኦم مዲዞم ዲሶم

ዘለና ካርታት ዘደት በፅሑና ሓንፃብን ከም ዘይደግም ነስበርኦ መሓወሩ ዘብዓለም ክሰማዓት ምስደም ዝለመደ ሃገርናን ዓድና ውን ዘንደደ ንመስኪን ህዝብና ዝዓረደ ንዕሸላት ንሞት ዝፈረደ ሃገር እንከለና ካርታት ዘደትና ሓንሳብን ከም ዘይደግም ነስበርኦ መሓወሩ ዘብዓለም ኣብእዋ ኣቦታታ ቤታት ሕድሪ ዓርበኛታት ውርሻ ኣብዋሃት ዛዕርላ ኩሎም ዲጋታ ዘኢኻ ዘየ ሳረተ ዝፈሰሰደኸሞም ተሳብርዕ ፅህንቶም ገለ ብማዕሰጢ ኣንም ማሲኖም ኣማዕ

ኣቦኹደ ድኣማ ከልገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪዕ እንከለና ዓብ ቃልሲ ዝሃኣልየና ነበርክትእጃምና ታሪኽ ግዙእ ህዝቢ ድና

ፍቅረይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቕቕ ፅንተይ ሃገረይ መሪሂተይ ትነግሪ ኣቦታ

ስእለይ ኣብቲ ቐብሒ ሓደ ድሕሪ ሓደ ወረቓቕቲ ብሃንደበት ብዓይኒ ኻሜራ ተሳሒበ ውነይ ኣብቲ ሓንቲ ዓለበ ኣይ ዒንተይ ንብዓት ቈፀራ ኣይ ፈዘዛን ጠመታ ፈዘዛ ውነይ ኣብቲ ስእሊ ንጉሩማት ስሉማት ተኽሊ ውሽጦም ምሉእ ዘመናዊ በብሓደ ንእስነቶም ፈትሸ ዕላሎም ጸወትኦም ዘኪረ ውነይ ስለ ዘይከኣለ ንኣእሙረይ ኣመሓላሊፈ ኣእሙረይ ተቐጀሎ ዘኪረ መንፈሶም ሕልንኦም እቲ ሰውራዊ ድሃዮም ስማዓታ ባሕሪ ሰማያትካ ምድሪ ቤትካ ንኽዕቅብ ዙርያኻ ቕናትካ ንኸይልቀብ ኣለሊኻና ደዋናታትካ ወ ኣለሊኻና ደዋናታትካ እናበሉ ኣብ ኣፍ ባሕሪ ክድብሉ ኣብ ጓይላ ሓዊ ክስሕኑ ታዕሊም ነዊሕና ወዝዑና ትምህርቲ ድሕሪ ሓርነት ይነዓና ክደግሙ ክደጋግሙ መግለፂ ተበጃውነቶም ሓሊቶም መግለፂ ሕርንኦም እምቢቶኦም ፊቶረራውያን ኣያታቶም ክዕርፉ ንመስዋእቲ ክስዕሩ ክርክቡ ንኣባይ ከናዝዙ ኸናሃሩ ካብ ፍልጠት መስዋእቲ ኸቐድሙ ንፋስ ባሕሪ ናበይ ነፍስ ባሕሪ መዓስ ይቝጣዕ ወዲ ባሕሪ መዓስ ይዝሕል ኣብቲ ወሽመጣት መጻቦታት ኣብቲ ጐላጉል ስንጭሮታት ክጋልቡ መስዋእቲ ኽስሎሙ ተራእኒ ተራእኒ ስእለይ ኣብ ቅድመይ ዘኪረ ብጾተይ ሕርኩምትር ንውልቀይ ወይ ስእለይ ስእለይ ስጋ እንተፈረሰ መዓንጣ እንተተኾምተረ ዓጽሚ እንተረቐቐ እንተ ተበጀው ፊቶረራውያን ስድራ እንተ ተበጀው ተምሃሮ ሰውራ እንተ ሓልፉ ቀያት ዕምበባ ኣለኹ ኣለኹ ኣብ ሓደራ በልክዋ ንስእለይ ንስእሊ ስእሊ ሓደራ ንስእሊ ስእሊ ስድራ ወይ ስእለይ።

0: ሕጊ ኣለባ እና ተለ ትግሬት ኣለምናዮ ማፀተሌት ኮንዶ
1: ምትበ ሰንደላይ
0: ሰንደላይ ኣነ ጀማላና እስከ መምርሳራ እንቲ
1: ኣይዋ ኣይዋ እንታ ማይት ኣኮትኮ ምንካ እንዲ ኢኮን ወሸር ሓሳት ልክልአኒ ምና ደረሳ ናይ መድረሰ ሰውረት ናይ ቦርዲን ኣለው እንታመሽ
0: ያሪ ሰኒለይክ ሰኒ ተኣከት ክከለይክ
1: ማሻኣላ ማሻኣላ እራስ ዓብጋእካ ዶክተር ጋእካ ማሻኣላ ብራቮ ብራቮ ብራቮ ብራቮ
0: መምህር ሳራ እንቲ መበስ ማሻኣላ ተእካን ክለይኪ የዓበይክ ሓተ ተቂር ኣምፃኪኒ ኣነ ሄኒ መምህር ሳራ ክመፃኪ እለ ትግረይት ናይ እማት እባያ መፃትን እንደአበየ በስ ዲብ ሓለት ይዓልኮ ስብሓና ላ መንኣያ ኣምፃ በስ ብል ዓልኮ እስከ እዚ ኮፍ ሓፈዝ ክተ ኮፍ ይበትየት ምንኪ
1: ትግራይት ክፎ ግትብምኘ ኣነ ግትኣምር እለ ትግራይት ብህደፍታ ጠፍአና
0: ያረይ ብኣማን በዕል ህደፍ እንቲ መምህር ሳራ ኣክር ነፈር ግልቲ ትረአ ለእትየክ እንቲይቱ ሃያ ናባጋእዘ እንደንተሃጀ ግልእ ሳርሓኪ
1: የለ የለ እንደንተሃጀ ክንገይስ ነሱ

0: ኣማን ምሕታ ክልል ምንታይ ኣካርካ
1: ያኸ ጀርካነ ጥርቂ ተብኮኒ ኣና መልእ ወህቶ ምንታሓት ትክዐ ሳርባ ፅሓት እብል እመላኣ ትክዐ እመላኣ ትክዐ ከም ተዓብኮም ንራፍዓ እምንታሓት ሸሽተ እብል ያኸ ብሰበብ ተእከርካና
0: ኣላ ኣማን በረዶ ኣፎ ምንሰልፍካ እንዳፋጣንከ ይነስእካ ኣማን ዋሓረየ ንምወደይከስ ከምባሰርካ
1: እግልር ከዓ እስክቶሚንግስኮ ባ ባሰርኮ ወረቃዕ ክውሃ ወማፀኮ እበጠከርኮ
0: ጊስ በገ ጊስ ፀባሕ ጊስ
2: ሓሰን ውግልፅ ፀባሕ ጊስ ብኦፋ ካብ ኣልበሉ ኢሉ ተቕዲብካ እንዲ ይኮን
1: ሚቱ ምትብል ለካ ረሻንኮ ጠሊት ካምለት ኩላ ከለስኩማ
2: ወላሂ ለለ ተዓጅብቱ ጠሊት እምበር ስጋ ፀንሓታ ነበሎ ኣጭምበራ ኣቁፀልሀየና
0: ያ ወለድ ዓብዱ ኣፉካ ፅባት መና ለሃለ ምኑባለ መውድዑ ናይ ጠሊት የኒ ታጌነ ዲቡ ኣትመምናቡ መስለኒ ያለሱ ደዩ ኣቱ ዋለ ጀረካን ዲ በርናምጅ ኣድረሶ ትግን ትፈረርቱ ያለ ሽፈጎ
2: ኣማን ኣማን ክምሬን ጠሊት ላሕስቡ እየት ከልሃንጅማ ኩለ በልኣዋ ከባይ ወዳውና ከባይ ልግብኦ
1: ምትብል ያኸ ወላ ከርሸት ዋምዒት ያዕኒ ገለ ኣርወ ክብድ ላቃትል ገለ ይሓድገው
2: ይሓድገው ወምግአ ስጋ ተይለ ከምቤሎም ብልይሶም ዓጂብ ኣላ
1: ንቤለውሎም ኣከሪት
2: ጠሊት እምበር ስጋ ክልቅታ ስጋ ይዓላት ተቤሎ ከነሽፈው ለተዓጅብቱ
1: ወላይ ዓጃይብቱ እለ መሰላ ሓሺል ዋሓየትታ
2: መሰላ ሓየት ዋሓሽል ክፎታ
1: መደት ሓቴ ሓየት ጋንዳባ ውሓማ ወደዋካ እትልብ እድግ ሃላ ቤሉ ዕልምህም እድግ ኣትላ ውግል ሓሺል ናዕጥሑ ግል ይቤል እዩ ተማም ጣባሓዩ ወግለ ልብ እግኖስ ባልዓዩ ኣሃንካና እልዩ ዝጣብሑ ግል ከልዩ ክበኢል እዩ ሓየተ እንተሓመደዩ ጣዋሊ ኣመት ስጋው ግሊ ተማም ክመሓናፈላ ልብ ሓግላ ኣ ሓሺል ለልብ ኣያ ለበየለ እዩ ሓሺል እየ እምበልብ ካላቃ ብየለ እዩ ሓየት እንተሓርቃ እምበልብ ኮፈልት ካላቕ ብየለ እዩ ሓሺል እየ ልብ ምንቡ ኣስቃትሉ ወፀበረ ክገቢእ ብየለ እዩ
2: ወላሂ ተልሃቱ ኣዝየም ኣሎም ልቡ ኣልቦም ተለውጥና ኣራ ኣማን ኣራ ቅነፅ ሓሰን ይድምፀና ነተርፈት ቀደም ግልእታ ግመካ
1: ኣራሕመለይ ክብደና

0: ኣሳራ ተዳሊኹ ዶ?
1: ዋ ተዳሊኹ ጥራይ ሎም እኳ ዝገበርኩ ገይረ ክረድኦም እየ። ነቶም ናይሽ ትምህርዶም ፀጊምኒ እምበር እቶም ዓበይቲ ብሩኻት እንድኦም እናሰባብርኩ ክረድኦም እየ። ኣጆኻ ሓሰን ቅሰን።
0: ፅቡቅ ፅቡቅ ወድብና እውን ከምኡ እዩ ዝብል እናተምሃርና ክንምህር እዩ ሰዲድና። ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ። ስምዕ ባ ክሓተኪ ብቐዳማይ እንታይ ኢኸ ጌይር ክንገር ንስኪ
1: ዋይ እኒኦ በላ ሽዕዳ ቆልዑ ተፃዊቶምለይ እንድኦም
0: በጃ ክዕልልና ንዶ እዚ እኮ ታሪክ እዩ ሳራ።
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈና ያኹ ግዳ ክኸይድ ሰዓት ኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ክረአሊ ዳግምና እቦ መንገቢ ምግ ንዳግም ተሓዚና ኣለየኪ
3: ያ ረይሳተራት መየ ተስምዒ ኣለዉ ካላት ኣክባር ሆባይ ምንጃነ እስ ዓረይርብ ውብል ዓረይርብ ሻበይት ኣብፅሓታ
0: ኣዘማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚ ኣቶም ተዋሪደ እምበር ኣብ ክንዲ ዝሕጉዞኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገድፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእለ እየ
0: ላግፂ ግደፉ ሳራ እኳ ንዓና ከትሕግዝ ኢለያ እምበር እቲ ቀንዲ ስርሓ ሓኪም እያ መምህር ኣይኮነትን ዋ ሓገዝ ዘይደልዩ እንተኮይኖም ኣይትሓግዙ እዮም ግደፍ እዮም በቃ
3: ሓሰን ስርሓ ጠፊእና ኣይኮነን ግዳ ለቕፅን ጭርቃንን ሓደ ካብቶም መዓልታዊ ምግብታትና እዩ ድሕሪጅውን ክንጫረቕ ኢና
2: ግዳ ናብቲ ዝምሃሮ ተርእሶ ክወስደኩም ኣዘ ትልያ ክመረኩም እየ የበለቶም
3: ለደራሳ የኒ ሰኒ ንብሎ ውህታት ትን ምድሪ እንዳጀግሓት ያላ ከማይ ውደው ለጋራ እንዳመደቱ ኣብዚ ገር የጠምቶ ተለቶ

0: ኬርዋሌት ፅንሕኒ ፅንሒ
1: መርሓባ ምርሳራ ክፉ ዓልኪ
0: ኢለን ዛዕወታት ትርጅመተን ኣስልኒ
1: እስዎ እንተን
0: ኢለን ኣረድእኒ ንፍዛዕ ትወረበ ሓሶሳ ፈዳብ ሕፈዝ
1: ፈድዓ ግልኦሮ ሰክብ ላዕለ ነፈር ምንስካቡ ሓዋ ቐንፃ ፈድዓ እምብሉ መሰለን ፍላናይ ምንስካቡ ፈድዓ እምብሉ
0: ግሩም ብራቮ
1: ወብዕድመት ስያሰት ሓቆኣቴናሃ ነፍዛዕ ባህለት ንኣምር ንትዓለም ንእንተበ ንፍሃም ባለቱ እብትግኛ ሄይም ትብሉ ኣላ ኣላ ንንቃ ንቃሕ
0: ንንቃሕ ማለት እዩ
1: ሓሶሳ ሄ ተሓረከ ባህለቱ ተንቀሳቐስ ማለት እዩ ተወረበ ሄ ጌሳ ኣጋምሸት ከይዱ ማለት እዩ ፈዳብ ቀላልታ ንፉዕ ወይ ከዓ ሃብሮም ማለት እዩ ፋምኪየን ማሚ
0: ሽኩረን ከም እነ ብዙሕ እግሪ ሰኣለኪቱ ወእንቲ ሓብርኒ ወእግል ከረይማኪ ሓልቶ ከጀጃ ክምፅእ የበል እየ
1: ያ ክግል እምፀአቶ ትበሃል እንቲ ክዝጠዓለመት ሓዝለየ ክምንገቢእ ምስል ኣጀኒት ንኣይሽዋ እማ ተሃጀኪ ያለ ድሓኑ ዓለግስኮ
0: መራሓባ
2: ሳራ ተንዚም ጀበሻ ዓብየት ለኣርፍዓያተ መስኡልየት እግልቲ እመርደ እታ ምስለና ዘለዓለው ውህግየ ትግራይት ለመልኩ መስኡሊን ወምደርሲን እታ ክምሰለይኹማ ለእግዲ ዒማተላቶም እማት ወእጀኒት ንኣይሽ እተውህለ እንደኢት እትሓለል እግላ ሕጉዝ ዲበላቱ ሸዓባ ኣምራዋ ማቕደራት እግል ትሓልፍ ወትኽደም ላልዋ ምዕል እምበልሕንላለ ሸቀየት ወመሰልሰኒየት ክእት

0: ቶር ረእስካ ርፋዕ ኣባይካ ልድነን ኣነ ወልየ ምን ማእስእን ውላጀ ብዙሓንቶም ከራእ እንታይ ህልየኩም ግሌ እቲ ክልርክን ኤርትርያን ደገአኩም ሰርኩም መስኡሊን ሰርኩም መደርሲን ሰርኩም ደካትራ መሃንድሲን ጠያሬን ዕቅበት ዓድን ደገአኩም ተሓብኑና ህልየኩም ዓድና እብኩም ሸነት ርእየት ጀባ ሻዕብየት እቲ ዕመል ገብአት ምን እሊ ወኬን ውላድ ማሃላ ጀማል ወልየ
1: ናይ ኣማን ዋልደይቶ ዋልደይት ለካልአይት ዋልደይት ሕና ብስትሻሃትክን ውመሰባልክን ሕና ፈርየና ኣብ ሽርክን ሃለየና ግልክን ኣብ ሽርክን

ደቂ ሰውራ ገለም ቤትና ሰላም ሃዲምዎ ደንበ ምስ ባደመ እሳት ተኻዒዎ ክትሰርር ዝበላ ትንፋስ

ተሰኪምና ኣብ እግረይ ኣውፅኒ ሰውራ ዘዕቆብና ገለን ፍረገድሊ ሓጊ ተጋዳላይ ሳሕል ዝዓለምና ሳሕል ገፊሕ ቐላይ ጡብና ጠብና ጡብ ኣዴታት ሓባር ዓኺኽና ጐቢዝና ኣብ መካነ ምግሃር ተሐንቃቐ ከማይ ንጸምኦ ከይመለና ናይ ውለዲ ሕቕፎ ኣብራኽ ከይተረረ እግሪ ኣብ ምትካልና ሕሰብ ምረት ገድሊ ኣረኻኺቡልና መጻእ ኸይጽልምት ክንዓጥቕ መብራህቲ ኣብ ዜሮ ቐሚስና መኣዲ ትምህርቲ እንዳ ኣበባ ግደይ እንዳዛይ እንዳ ሓረጉ ኮይና ወ እንዳ ወዲ መሓመድ ዘኪረ እምበር ዘኪረ እምበር ድሕሪት ምልስ ኢለ ዕድመ ሰብኣይ ምሉእ ከምምራን ተቕሊለ ተኽፍልና ናይ በዓቲ ቪላ ናሕሳ ዝወቀበ በጭርቕቲ ጃንጥላ ኣብቲ ሕፃ ዜሮ ምርዖና ረቑሕና ቢብ ክንፃወት ወድራር ክርክበና ጸላም ጋል ይሁልና ሃልሃልታ መጋርያ ብስምረት ብወኒ ንለሀ ኣሶምያ ትናብራ ኸይተርፍ ትኹናት ከም ስሙ ኪንዮ ምብራቕ ሳሕል ናባና ልሒሙ ምዝላቕ ኮነ ተመጣጡ ጎቦ ዝውዳእ ዘይመስል ጸላም ተጐልቢብና ዝባኑ ንተግር ሰላም ጨኒቕዎ ሰላም ጨኒቕዎ ውዕሉና ሕድሮና ጽላሎት ኣንተይነቦ ኣንጠጢብ ልዕሌና ሚጋትና ዘንበያ ከም ዕስለ ኽብኩብታ ቦምባታት ፈፈኔን ከዝንባ ንባይታ ካብ ጉዕዞ ናብ ጉዕዞ ዜሮ ቅብሪ ወአት ጉልበት ፊተውራሪ ኣቑሑትና ክጓርት ክቦ ደርቢና ኣላ ዜሮ ሓላል መሬት ብዓራ ጋቢልና ስትኽርባ ፍልሒት ዝጠመየት ከርሲ ደለያ ዘዐግሳ ጋዓት ወዲ ዓከር ሽኮር ክንስነሳ ናይ ሓወልዕ ጥሜት ኣሕሊፉ ሂብና ዓሶ እንታይ ፈይድን ክጋና ዘይብልና ከስዐ ጠቢርናያ ሓሪጋ ሰቲና ክረምቲ ኸኣርኪቡ ወቕቲ ገዲድዎ ናይ ዕርቃን ዝባና ማኣስ ግድልይዎ ሰማይ ሕልብ ይብል በርቂ ዘሰንዮ ነቲ ኣይሂዝና ብደውና ነጽሕዮ ገህተባን ቈልቂልና ሰብ ዘይሰፍሮ ስፍራ ከም ሻሙ ይልመድ ናይ ባህሪ መግደራ ኣዕርኹና ጌርናዮም ኰራኹር መፋልስ መፍቶና ወዲእናስ ምስኣቶም ንቃለስ ኣብ ምድራዊ ሲኦል ኣብ እቶ ወንጀል ሓንቲ መግብናን ናብ ሰላ ዝበስላ ኣለይቲ ፍቕረን ዘየዳሉ ሓቦኦን ዘይበሊ ሕልው ኢሉ ንምስለን ተናዴታት ገድሊ ቀባፅ ፊተውራሪ ጉዳም ትራሓይሊ ተንቂዱ ዘይምለስ ብዋዛ ዘይዕገስ ሃም ምቐልቡ ድፋዕ ዝሰለለ ካብ ብንጸልኡ ብትብዓት ዝልለ ዘኪረኩም ዘኪረኩም መጺኒ ምስልኹም ቅምጥ ኢሉ ዅሉ ትትርኢት መልክዕኹም ብፍላይ ብፍላይ እኳቶም ምሳይ ዘይኣትኹም ስምኩም ዝቐለምኩም ኣብ መዝገብ ሰማእታት ሓመድ ዘልበስክኹም መሳቶይ ዕሸላት ቅሰኑ ግን ቅሰኑ ብሰፈርኩም ደቅሱ ዕርፉልና ኣብ ቅዕዩ ዅሉ ትኸርተ ታባና ታቤት ትምህርትና ዘንጸፈቶ ሰረት ሓወልቲ ኾይኑሎ መሪሕ ዳግመ ህንጸት ሓወልቲ ኾይኑሎ መሪሕ ዳግመ ህንጸት

0: ባባ ምሳ ሩክተይ ቆፀር ኣለኒ ባ ሸዋይፋ ካርየለ ሰምዓኒ ዶ ኣለኻ ንጀምዓ ቆፀር ኣለኒ እኳ እየ ዝብለካ ዘለኹ ኣንታ ባባ በጃኻ ካብ ጀምዓ ይትፍለየኒ ምስ መታ ዓብተይ ሻይ ክሰቲ በጃኻ ሃበኒ
1: ናይብ ኣብ ስራሕ ኣለኹ ግደፈኒ
0: ሕራይ ረአየለ ይገድፈካ እፅበይኒ ኮዮም ዘለዉ ጀምዓ ሕራይ በል ቀልጢፍካ ወድ ነዞም ጀምዓ ይከረጋግኦም እየ ሒማዓት ወደይ ባዕ
2: ሎ
3: ሎ ኮሎኔል
2: ሰማዓካ ኣለኹ ተዛረብ
3: ኮሎኔል ጀማል እየ ፈይትካ ኣለካ ዲኻ
2: ተረድየካ ኣለኹ ስራሕ ስለ ዝሓስኩ እየ ከመይ ውዒልካ
3: ፅቡቅ በል ከይሒዘካ ሕጂ ሕዚ ዝኣኺባ ኣላትና
2: መዓስ ሕጂ
3: ሕጂ እንታይ ዓይነት ስራሕ ዲኻ ሒዝካ
2: ናኖ ድሓኒ ድሓኒ ክመፀከ እየ
3: ኣራይ ኣራይ ፅበየከ
2: ኦኬ
0: ኣስኪ ዒኒ ኸይዲ ማለት ሞውሲባ እንታ እታኽብሎም የዞም ጅምዓ ወረ እንታይ ስለ ዝሓዘዩ ክንዲዚ ቑኒን ዝብል ዘሎ
2: ቤት ትምህርቲ ሰውራ ኣብ 1976 ኣብ በዓት ብጫይ ወይ ዜሮ ተባሂሉ ኣብ ዝፍለጥ ቦታ ብህዝባዊ ሓይልታት ሓርነት ኤርትራ እያ ተመስሪታ

ተስፌ ንፉእ ሓራም ክርን ደራፋይን እዩ ነይሩ። ንሱ ክደርፍ እንከሎ ንዕኡ ዘይሰምዕን ብምልከት ክራሩ ዘይግረምን ተምሃራይ ቤት ትምህርቲ ሰውራ ኣይነበረን። ተስፌ ኪኖዎኑ ምውፃእን ክእሎቱ ምፍታሽን ሰውራዊ ደርፍታት እንዳደረፈ ንተምሃሮ የነቓቕሕ ክብሎ ዝዘሊ ከይተሰከፈ ብኽራሩ ታኾኑ ዘውፅእ ኩሉ ሓሳባቱ ዝድነቕን ብጥበቡ ዘይምሰጥን ዘይግረምን ተምሃራይ ኣይነበረን። መትከሉ ጽንዓቱ ኣይሰዓርን ዝብል ኒሑን ንዅሉ ተምሃራይ ኣብነት ዝኸውን ብጻ እዩ። ኣብ ትምህርቲ ዝነበሮ መንፋዓት ርኢኻ ኩሉ ክኽእል ዝተዓደለ ምሉእ ሰብ ክትብሎ የድፍር። ካብ ዕለታት ሓደ መዓልቲ ክራሩ ኣቃንዩ ከም ወትሮ ኣብ ምድራፍ እንከሎ

0: ወሰላ ወሰላ
1: ሽሉ ታንኩም ታንኩም ሽሉ ኢልና የለና ሰራሓት መሸምሽ ሓያላ ተኹምኩም ዳነቶም ኣውዳትኩም ዘይትገብርዎ
2: እቲኹም ደትብል ንኽይፅፍዓኪ
1: እስካ ሓያልኩም ካ ተንፈኒ
2: ኣንቲ ትሕርቕኒ ዶ
1: ዝሕርቕ ትገብሩ ዘለኹም እኳ ንስኹም እዮም ኣኳሳ እቲ እስካ ሓያልኩም ካ ተንፈኒ
3: ኣብ ዘለኻዮ ኣብ ዘለኻዮ በትበል
4: ባሌኹም ክሻፋ ክሻፋ
3: ክሻፋ
5: ድሓን ዲኹም ኣበይን ሃሪመን
6: ድሓን ኢና ካባና ርሒቐን ኢን ሃሪመን
5: ሰብከ ድሓን ዲ
6: ሓንቲ ረኸባን ዘን መሽኳታት
5: በሎ ኮይቱ ወፁ ዘን ፈስፋሳት ሓንሳብ ጀሚረን ድን ከይደገማ ይዕርፋን እየን ኣብ ቦቦታኹም እተው
7: የኣኸ ክሳብ መዓሲና ካብዚአ እንዳተሓብኣና ክንምሃር ዘይትውፅዑና ምስ ብፅዕትና ኮይንና ክንቁሽምደን
5: ተስቤ ሕጂ ግዜ ይኮነ ክዲ ጥራሕ ቦታ ክእተው ሰባት ከይልክም ኣለና ክሻፋ ተጠንቀቁ
7: ክላ እንታይ ያ ጀማዓ ክሳብ መዓሲና ተምሃሮ ኮይንና ክንነብር ክንቃለስ እንዲና ወፂና ዘየቃለሱና የኣኸ ካብኦም እንታይ ዘፍል ኣለና ንሶም እንዳተዋግኡ ንዓና ተምሃሩ ኢሎም ዝዓፅኡና ክንጋደል ኢና ወፂና ኣጋድሉና ንበሎም
6: ምግዳል ዳሙ ንጋደል እንዲና ዘለና እዚ ንነብሮ ዘለና ኣካል ገድሊ ዶ ኣይኮነን
7: ብጥዑም ቃላት ዝወረቐ ሳክ ዘረባ ጉደፉ ኣብ ድፋዓትና ዘይንዋጋእ ንመዓዝ ዝኾን ትምህርቲ ኢና ክንምሃር ኣበይና ኸ ክንሰርሐሉ በብተራ ክንስዋኣ እንዲና
6: ተስፌ እዚ ኣይ ግዜኡን እዩ እተው ኢሎምን ኣለዉ ንኣቱ ነፈርቲ ከይመፃ ሰብ ከይንልክም
7: እስ ፈራሕ ፈሪሒኻ ዲኻ
6: እንታይ መፂእ እነ እየ ዝፈርሕ ምድጋመን ስለ ዘይተርፈን ግን ንእቶው ይብለካ ኣለኹ
8: ሓቁ ኣሎ ተስፌ ንሞት ዘይፈራሕና ከመን ኢና ክንፈርሕ መስዋእትና ዘይተርፍ ኣብቲ ቦታ ታሪክ ውሰዱና ታሪክ ክንሰርሕ ብፆትና ደሞምን ሂወቶምን እንዳኸፈሉ ንሕና ብዚ ክንመሃር ኢልና ኮፍ ክንብል ፈፂሙ እየ ፀብቐልናን እዩ ወረ በለፂ እዩ
6: ስምዑኒ ይሕዋት ብስምዒት ኣይንዛርብ ሓለፍትና ዝበሉና ንስማዕ
7: ያኸ ግደፈና ንሕና እንታይ ኮይንና ሓላፍነት ናይ ነብስና ዘይንወስድ ክንዲ እቶም ዝጋደሉ ዘለዎ ኣኺልና እንዲና ንማዓስ ክኾነና ኢና ክንምሃር ያ ከምዚ ዝብልዎ ሃገር ምስ መፀት ናፅነት ምስ ኮነ ምሁር ዜጋ የድል ድዮም ዝብሉና እታ ናፅነት እሞ ነምፃ እያ በስ ትዝረአ

0: ትምህርቲ ይርክበሉ። ንሕና ዲና ሞ ካብ ሓለፍትና ንላዕሊ ፈሊጥና ክንዝንዛርብ ዘለና ነቶም ንነዊሕ ሓሲቦም ኩነታት ኣፅኒዖም ዝእዙዙና ሓለፍቲ ምስማዕ ንዓይ ዝሓሸ ኮይኑ ይስማዓኒ።
1: ግደፈና ንስኻ ፈሪሕካ ካ ደለካ ንባዕልኻ ድቢ
0: ኣይፈራሕኩን ተረድኡን እንዶ
2: ኣስኩት ፈሪሕካ ከተፍርሓና ንሕና ክንመሃር ኢልና ይወፃናን ካብ ገዛና እቶም ክትመሃሩ ትደልዩ ተበለፅትኻ ሃየ ክዱ ተምሃሩ ንሕና ግን ኣመውፅኢና ዕላማ ክንዋጋእ ክንስዋእ ስለ ዝኾነ ውዝዑና ኢልና ክልተ ንግበራዛ ትምህርቲ
3: ያ ጀማዓ ተስፈይ ኣማኑ ህላ ኣስክምድበል ግን እቲ ሓባእ ተሓዝለይኩም እንተ ደበትና ፈይኖ ወድቀል
0: ብኸመይ እሞ ከነውድቕ እንተኮይንና እኮ ክንመሃር እዩ ዘለና ብዘይ ኣፍልጦ እንታ ክንገብር ንኽእል
3: ትንበል እንታ ከስላን ከስላን ከስላን
2: ከስላን ወረ ብዓቂ ኣኳስ ኣኳስ ኣኳስ
0: ስምዑኒ ኣነ ዝተሰማዓኒ እየ ተዛሪበ እንድሕር ጃይ ኢልኩም ግን ፀገም የለን ጃይ
2: ካላስ ካብ ፅባሕ ንጅምራ ኢና ኮይስ ኢሎም ከይወዝዑና ፈፂምና ይነቋርፃ ኢና
3: ኣብሽርኣብሽርኣብሽርኣብሽርኣብሽር
1: ያኸ ያ ጀምዓ ቅድሚ ሕጂ ክንጋደል ኢልና ምስማዕ ምስ ኣበይና ብዝመሰለና ካብዛ ሃዲምና ከምባ ሓድሽ ክንምዝገብ ምስበልና ዎ ፈሊጦም ናብዚ መሊሶምና እዮም ብውልቂ ፈሊጦም ዝመለሱና ብመጅሙዕ ኢልናዮም ይሰምዑና ትብሉ
2: ይሰምዑና ዎ ኣይንሰምዕን እንተኢሎምና ከዓ ንሕና ከዓ ኣይንምሃርን ንብሎም እንታይ ዶ ክገብሩና ንኸድዕኮ ኣይኮናን ዘለና ክንዋጋእ እኹላት ኢና የና ንብል ዘለና ያኸ ክፍትኑና እንተደልዮም ከዓ ብደስ ዝበሎም ይፈትኑ
1: እዚ ኩሉ ንሰርሖ ዘለና ማእቶታዊ ስራሕ እኹላት ምዃንና ምስክር እዩ ካብዚ ንላዕሊ ዝሕተት ተሎ ከዓ ይሕተቱ ያ ጀምዓ እሊ ምእካልን ዘይምእካልን ኣይኮነን
2: ንስኻ ግደፈና ንዶ ወረኺት ረሓቐልና ኣኳስ ነዚ ሓደ ሰብ ከይቀርቦ ሙሽሙሽ ሙሽሙሽ ዎ ሙሽሙሽ

0: ዶክተር ኣለኹ ዶ?
1: ኣለኹ ፊቱ ዓይነይ።
2: እንታይ ደኣ ድሓን ዲኹም?
0: ተስፌ እንዲ ተጸልይዎ።
3: እውይ ተስፌ ከመይ ጌርካ?
0: ሓሚመ እንዴ!
2: ኣብ ምንታይ ካ እዩ ዝሕመካ ዘሎ?
0: ያ ኸንድዕ

0: እንታይ ፍሊጠ ሓሚመ መፅኡ ኣለኹ ሓክምኒ
1: ከመይ ሞ ጌይርካ ኣብ ምንታይ ካ ዝሕመካ ዘሎ ሞ ነገረኒ ክሕክመካ
0: ያ ኩሉ ነብሰይ ድሕመኒ ደሎ ዝተንከፍኩ ኣካላተይ ቃንዛ ገብረለይ ኣሎ እንታይ ከም ዝኾንኩ በዕሉ ክመርሚር ክፍለጥ እዮም
1: ኣንታ ተስፊ ከምዚ ገብረኒሎ ከይበልካ ንሞ ከመይ ጌይር ያ ንሕማምካ ክፈልጦ
0: ያ ሓኪም ኣይኮንክ ንዶ ይኸ
1: ሓኪም እባ ሓኪም ካደ ኮንካ ንመፅኻኒ
0: እሞ ሕማመይ እንታይ ምዃኑ ፈሊጥካ ሓክምኒ
1: ቁርባ ሙሓብረኒ ኣብ ምንታይ ምንታይ ዝሕመካ ዘሎ
0: በዛ ናይ ኣፍ ልበይ እንድያ ትጅምረኒ
1: ኣብዚ
0: ቁርብ ትሕት በለ
1: በዚያ
0: ውርድ ሞ በለ ቁርብተይ
1: ናብዚ
0: ኖኖ በዚኣ እንኮላ እዩ ወላ በዚኣ
1: ኣየ ተስፊ ንስኻ ድኣ መሓይምካ ዘይኮንካ ንዓይ ክትሕመኒ እኮ ኢኻ መፂኻ ስምዑ ንፊተውራሪ ንምንታይ ይኹን ትምህርቲ ኣብዩ ዘለኹም እንተ ተማሂርኩም እኮ ከምዚ ኣነ ዝሕክሞ ዘለኹ ትሕክሙ መሃንድሳት ኮንኩም ሃገር ክትሃንፁ መምሃራን ኮንኩም ሕብረተሰብ ክትልውጡ ማለትካ እዩ ንምንታይ ክንዋጋእ ምስ በልኩም ካልእ ክትሓስቡ ዘይትኽእሉ እሞ ከዓ ትምህርቲ ዘይርዳእኩም ሕማቓት ነርኩም ተትኾኑ ሲ ትምህርቲ ጸሊኦም ይበልና ንስኹም ግና ምስ ዝኽእሉ ብቕዓትኩምን መንፋዕትኩም ሲ እንተኾንኩም ዘይትምሃሩ
0: ያኸ ካብ ገዛና ክንዋጋእ ክንስዋእ እምበር ክንምሃር ኢልና ይወፃና
1: ውድብ እሞ ካብ ክትዋግኡ ክትምሃሩ መሪፃ ናይ ሎሙ ዘይኮነ ሲ ናይ ፅባሕ ሓሲባ ተምሃሩ ትብለኩም ኣላ ንምንታይ ዘይሰምዑ ትእዛዝ ምፍፃም መሰረታዊ መምርሒ ሕዝባዊ ግንባር እዩ
2: እቡራእይዎ መሬት እምብረ መሲላ
3: መኪና እያ ትመፅእ ዘላ ሓለፍቲ እዮም ዝመፁ ዘለዎ
0: ያኸ ይምፁ ንዖም ዲና ንፅበ ዘለና ሓደ ኸይፈርሕ ኣይንምሃርኒ ኢና ኢልና ንደርቕ ኮይስ
3: ወላ ሓደ ዘግድዕ የለና
1: ኢና እንታይ ድ ዝብለኩም ዘለኹ መጀመርታ ትእዛዝ ናይ ሓለፍቲ ክመኽብሩ
0: ኣለና ኣለና ዶክተር ኣለና
1: ኩናት ናበይ ከይከደኩም ክንዲ ዝውያ ቀሲልኩም መርከብኩም ሉ ንዶ

0: ሰላማት ፊተውራሪ፣ ከመይ ኣለኹም? ፊተውራሪ ውግ ኣበይ ከይከደኩም ኢኹም ተገርግሩ ዘለኹም። ሃገርና ኮ ነፃ ክትከውን እያ። ሽዑ ዝዋጋእ ሰራዊት ዘይኮነ ሞያን ትምህርትን ዘጥረየ መንእሰይ እዩ ከሃንፃ ነዛ ሃገር። ድሓር ምክፍፋል ስራሕ ዝበሃል ኣሎ። ኩላትና ተዋጋእ ሰራዊት ምዃን ንኤርትራ ይጠቕማኒ። ንኤርትራ ዝጠቕማ ገሌና ክንከላኸለላ፣ ገሌና ክንመሃረላ፣ ገሌና ክንመሓድራ፣ ገሌና ክንሃንፃ ከለና እዩ። ህዝባዊ ግንባር ዝዋጋኣላ ሰራዊት ኣይሰኣነትን፣ ንዕኡ ዝኾኑ መዲባ እያ። ንስኻትኩም ክትመሃሩ ዝተመደብኩም ነታ ትመፅእ ኤርትራ ክትሃንፁ ስለ ዝተሓስበ እዩ። መሬት ምስ ወግሐ ናፅነት ምስ ኮነ እዚ ኩሉ ብረታት ጥሒና ገሊኡ ፒሮ ገሊኡ ባዴላን ማሕረሻን ክንሰርሖ ኢና። ነዚ ትገብሩ ከዓ ንስኻትኩም ኢኹም። ኩሉ እንዳፈለጥኩም ኣይተዳኹሙና። ዝተባህለኩም ሰሚዕኹም ናብ ትምህርትኹም ትምለሱ። ካልእ ኣማራፂ የለን። ዝኾነ ፊተውራሪ ትምህርቲ ዝበሃል ኣብዪ ድሕሪ ሕጂ ክንሰማዕ ኣይንደልን ኢና። ንመምሃራንኩምን ኣለይትኹምን ኣይተትዕብዎም። ስምዕዎ ሓንሳብ ሓንሳብ ኣብዚኣ ዝበሃል የለን። እዚ መምርሒ እዩ። ዝተባህለኩም ሰሚዕኹም ኣለኹም። ኣብ ግብሪ ተውዕልዎ
1: ያኸም ኣብዚ ኣባ ክንዛረብ ዕድል ሃበና
0: ኣታ ወዲ ነጊረካኮ ክንዛረብ ኣይመፃናን። እዚ መምርሒ እዩ። ኣተግብርዎ።
1: እዚ ትብለና ዘለካ ከዓ እሞ ወላ መምሃራና እውን ነጊሮምና
0: እሞ ክሰምዕዎም ነይርኩም። ንሶም እውን ተደናጊፆም ክሰምዑኹም ኣይነበሮምን። ኩሉ ተጋዳላይ ኣብ ዝተመደቦ እዩ ዝቃለስ ዘሎ። ንስኻትኩም ከዓ ተምሃሩ ተባሂልኩም ክንዲዚ መሽክላ ትፈጥሩ? ያለ ሓጂ ተስኡ ተስኡ ክፍልኹም እተው ጉሪምሪ ማቋርፃታ ወዲ ሰሚዕኩም ኣለኹም። እዚ ሎሚ ዓጢቕናያ ዘለና ጠባናጁ ጽባሕ ድሕሪ ጽባሕ ኣብ ቤተ መዘክር ይቕመጥ። ሽዑ ዝተማህረ ዜጋ እዩ ነዛ ሃገር ዘድልያ። ንስኻትኩም ብብረት ዘይኮነ ብትምህርቲ ብሞያ ሃገር ከተማዕብሉን ከተበልጽጉን ዝተመደብኩም ኢኹም። ሕጂ ያላ ተስኡ ብለኩም ኣለኹ ተስኡ ኣታ ወዲ ጫቕጫቕ እንደቋርፅ እንታይ ኹም ትብሉ ኣለኹም?
1: የእኽ ዝጠበናጁ ቤት መዘከር ከያትዎ ክንትኩሰሉ ሃቡና ንብል ኣለና።
2: እዚ ናይ ኩላትና ቓል እዩ። ክንመሃር ኣይንደልንና።
3: ኣይዋሳሕ ናይ ኩልና ግያትሉ
0: ሓንሳብ ሓንሳብ እንታይ ክትኮኑ

0: ትደልዩ ይኣኸ ክንዋጋእ ክንስዋ ኢና ንደሊ
1: ንዋኽሉ እዛ ኢና ንደሊ
2: ተማሃሮ ስለ ዝኾንኩም ኢና ሸለል ብምባል ንሰማዓኩም ዘለና እዚ ዝገብርዎ ዘለኹም ኣድማ ምዃኑ ብከቢድ ከም ዘቕፅዕ ዝፈልጡ ዲኹም
3: ንሕና ኣንጻር ውድብና ይኹን ኣንጻር ሃገርና ተሓተና ክንከይዳ ይንደልን ኢና ካብ ገዛና ዝወፀና ኸዓ ክንጋደል እምበር ክንመሃር ኣይኮነን ክንቃለስ ክንብል ከለና ግን ስለምንታይ ከም ዘይሰምዑና
2: ከምኡ ዝበሃል የለና ታወዲ እዚ ትእዛዝ እዩ ትእዛዝ ካብ ላዕሊ ይመፅእ ኣብ ታሕቲ ዘሎ ኸዓ የተግብር መን ዝመሃረኩም መን ዕብይኩም ክትበሃሉ ኢኹም ብኢደዋኒንኩም ድላይኩም ክትከዱ ተምሃር ተባሂልካ ኣለኻ ያላ ትመሃር
3: እሞ ንሕና ይንመሃርኒ ኢና
2: ኣይትመሃሩን ኢኹም
0: ዋይ ይደርስ ይደርስኒ እወ ይንመሃርኒ ኢና ንቃለስ ኢና
2: ሓፈል
4: ይ
2: ኣታ ወዲ ሰጥ በል ስምዓኒ ትርጉም ትምህርቲ ተረዲእዎም ክንመሃር ኢና ስጋዕ ዝብሉ ይቀጽዑ
5: ተረድየካ ዕራየ
6: ኣብሩኽ ሓፈል ኣብሩኽ ሓፈል ኣብሩኽ ሓፈል ያላ ዘብዘበል ጉየ ጉየ ኣታ ወዲ ርእካ ኣለኹ ኣብራካ ክሰብርከ ኣታ ወዲ ጉየ ዶ
7: እዞም ደቅናሲ ክንጋደል ኣይንምሃርን ስለ ዝበሉስ ክንዲዚ
1: መጀመርታ ትእዛዝ ናይ ሻዕብያ ኮ ትእዛዝ ምኽባር እያ
7: ተምሃሮ እንድዮም ወና ኣሽቲ እንድዮም ኣበይ በፂሖሞ ከመይ ከማዛዝኑ
1: ቆልዓብ ንእሱ ቆርበት ብርሕሱ ኮ ተባሂሉ እዩ
7: ኣንቲ ሰናይት ዝነኣሱ ደቅና ወዛ ዓበዩ ኣሕዋትና ኮይኖም እምበር መዓት ፅቡቅ ገይሮም ኢለ ግናሲ እታ ዓድና ድማ እታ ኤርትራናስ ተስፋና ኣብኦም ስለ ዝኾነት ንበቆም
1: ኣንቲ ንዕመየ ተምሃሩ ውድብ ናቱ መደብ ኣለዎ ክበሃሉ ከለውሲ ስለምንታይ ዘይሰምዑ ሕረይ ዘይብሉ ንሕና እኳ ብላዕሊ 52 ዲግሪ ሴንቲግሬድ ብታሕቲ ሓዊ እንዳተለብለብና ትእዛዝ ሰሚዕና ንኸይድ ዘለና ቆርብ ንዓና ክርኢ ይክእሉን ልዕሊ ኩሉ ከኣስ ነቶም ብስንክልንኦም ዝምህርዎም ዘለዉ መምሃራኖም ዘይሰምዑዎም እዚ ሞ ፍፁም ክልመት ዘይብሉ እዩ
7: ዋይ እንቲ ሰናይት እምበር ደናኣሽቱ ምዃኖም ይርዳእክሎ እዩ ኣበይ ፈሊጦሞ ንሶም ብደይካ ክንጋደል ምባል እንታይየ እንታይ ሓስቡ ድሓር ከዓ ክዋጋእዮም ኢሎም እምበረይ ክሃድም እየ ኢሎም ድዮም እዚ ከዓ ኩሉ ተጋዳላይ ዝሓስቦ ከምኡ ድደልዮ እንዳኣሉ ገይሮም ናይ መንዳእ ክወስዱ
1: ኩሉ ተጋዳላይ ናይ ውግእ ህርፋን ወላ ይሃለዎ ደኣ እምበር ትእዛዝ ኣኽቢሩን ተቐቢሉን እዩ ዝኸይድ ከምኡ ስለ ዝኾና ደይኮናን ውሕዳት ከለና ንብዙሓት ስዒርና ዘለና ብውሕድ ዓቕምናሲ ንሓያላት ነርዕዝ ዘለና ሰብ መደቡን ዝተባሃሎን ገዲፉ ናብ ዝደለኽዎ መድቡ ንውኢሉ ንድሕር ዝሕንግድ ኮይኑ መዓስ ዳኢና ሞ ነታ ሃረር ኢልና ንፅበያ ዘለና ናፅነትና ክነምፃ
7: ኣላ ሰናይ እዚ ኣይፈልጦ ንመስለክሎ ከመይ ምፅፅ ምፅፅ ትብልለይ ኣለኺ ኣነ ዝብል ዘለኹሲ እዞም ቆልዑ ሲና ኣሽቲኦም እቲ መቕጣዕቶም ሲ በዚሑ ተሪርዎም እየ ዝብል ዘለኹ
1: ትእዛዝ ትእዛዝ እዩ ንዕማየ ዝተብሃልካዮን ዝተመደብካዮን ክትገብር ከም ዘለካ ከዓ ካብ ሕጂኦም ክምሃርዎ ዘለዎም
7: ኣንቲ ንሱሲ ድሕሪ መቅጣዕቶምሲ ተረዲእዎም እኳ ናብ ትምህርቶም ተመሊሶም ኣነ ነቲ ነጎሪ እ ዝዛርብ ደለኹ እምበር መዓስ ጠፊእኒ
1: ኣካይዳ ሻዕብያ ሞት ትፈልጥ እያ ንዲኽ ሕጂ ደብኦም በፂሖ ክቕየር ኮይኑ ንኹሉ ካብ ዓባይ ድስእትያ ብሓደ እያ ተብስለካ ንሶም ከዓ በስ ኢሎም
7: ከም ሰልሁ ከም ገብእ ቃውያሙ መዓልና ላኪን ስቂኢሎም ኣሻቂኢሎምና ልብና ጠውዮምና ቀኒዮም ነዛ ትምህርቲ ደይትተርፎም
1: ሞበል ንዕናይ ሓውና ነሳውሮ
7: ሰና ማንኬቱ ሽቕልና ንውደ
8: ይተውራሪ ኩሉ ካብ ዘለካ ይብርኹ
9: ብመጀመርታ እንቋዕና ኣብዚ ዓመተ ትምህርቲ መፈፀምቲ ኣብፃሕኩም ውድምና መደበሪኡ እቲ ዝሓይሽ ዝበሎ ሓሲቡ ገለ ካባኻትኩም ናብ ተዓሊም ክትከዱ መዲ ይብሉ
8: ሓሻኹ ኣይዋያ ሰኒወደኩም
9: ፒተውራሪ መልእኽቲ ኣይወዳእኹም ኣብቲ ትኸድዎ ወተሃደራዊ ዲስፕሊን ኣዘውቲርኩም ውድብኩም ዝሃበትኩም ሓላፍነት ተረዲኡኹም ዝተዋሃበኩም ከም ተተግብሩ ንተማመን ኢና ሕጂ መደብኩም ፈሊጥኩም እቶም ትዕለሙ ክትብገሱ ኢኹም እቶም ኣብዚ ዝተርፉ ከዓ ክሳብ ትዕለምሉ ግዜ ዝበፅሕ ትምህርትኹም ብግቡእ ትከታተሉ ዝወዳሓንኩም ወዲ ኣለኹ
8: ሰኒ ወለካ ተስ

0: ዓንዶ ባባ ወዚዖሞም ዶ
1: መን እዮም
0: እዚኦም ኣብዚ ፅሒፍካዮም ዘለካ በዓል ተስፌ ተወዚዖም ዶ
1: ኣሃ ካብቶም ብቦ ዲኻ ፀኒዕኻ
0: ከም ብቦዎ ፀኒሐ ቁፅራይ ገዲፈ ተመሲጠኒ ከም ብቦ ፀኒሐ ድሕሪ ተዓሊምሲ ወዚዖሞም ዶ ዋላስ እንታይ
1: ድሕሪ ተዓሊም ዳኣ ምውዛዕ እምበር ናበይ ደኣ ክዱታ ናይ ብወደይ
0: ተስፌ ደኣ ኣበይ በፂሕዎ
1: ተስፌየ መጀመርታ ኣጋር ሰራዊት ኣብ ሓይልታት እዩ ተመዲቡ ፀኒሑ ታንከኛ ኮይኑ ብጅግንነቱን ቆራፅነቱን ልክዕ ነያታቱ መሲሉ ክተኣምኖ ዘፀግም ክንደይ ቅያታትን ታሪክን ስርሕ
0: እዋ ኣበይ ኣሎ ዳ ሕጂ
1: ተስፌ ሓዊስካ ብዙሓት ኣብዚ ጥራዝ ዘንበብካዮም ጀጋኑ በዊዮም እዮም
0: ተዘዊኦም
1: ወ ንስለዚ ነሰማቅሮ ዘለና ብርሃን ክብሉ ተሰዊኦም እዮም
0: ኤፍሬም ከ
1: ኤፍሬም መትባዕ ጅብሬም ኮይኑ ክሳብ ድሮ ናፅነት ተቓሊሱ ናፅነት ግን ኣይረኣየን ፈንቅል ሽሙ ብዝገዛና ዝመፅእ ውዒ መንእሰይ ትፈልጦ እንዲኻ
0: እቲ መስሓቅ መምህር ድ
1: እዎ ንሱ ወዲ ኤፍሬም እዩ
0: ኣኽበረት ከ
1: ኣኽበረት መራሒት መስርዕ በፂሓ ነይራ እዛ ሃገር ግን መራሒት ትብል ተራይ ትብል ንኹሉ ኣይወሲዳ ኣኽበረት እውን ሰንኪላ ኣብ ማዓስከር ትእለ ኣላ
0: ብሂወት ኣላ
1: ወ ብሂወት ኣላ
0: በጃኻ ባባ ሓደ መዓልቲ ክሪኣ በጃኻ ውስድን
1: ሕራይ ክኸይድ ከለኹ ክማልኣካ የ ሕጂ ግን ደኺመ ስለ ዘለኹ ክዕርፍ ግደፈኒና ይወደይ
0: በጃኻ በጃኻ ሓንቲ ሕቶላትኒ ባባ
1: ኣንታ ንኣይ ወደይ ደኺመ እኳ የ ዝብለካ ዘለኹ
0: ሕራይ እዚኣ ምስ መለስካለይ ትዕርፍ
1: ሓንቲ እንዳበልካ ስኻበይ ትውድእ ሕተስ ክበል ሕራይ ክምልሰልካ
0: ሕራይ እቲ ምስ በዓል ዑስማን ተስፌ ኤፍሬም ምስኦም ዝነበረት እኳ ድቢ እናበልኩም ትፅውዖ ነበርኩም ኣበይ ኣሎ
1: ንድቢ ክትፈልጦ ደሊኻ
0: እወ እወታ ባባ
1: በልሓዝ ድቢ ከዓ እዚ ምሳኻ ዝዕልል ዘሎ ኣቦኻ እየ
0: ውባባስ እስኻ ዳኻ መዓሲኻ ድቢ ተባሂልካ ትፅዋዕ እንታይ ናይ ድቢ ምስሊ ኣለካ
1: ከምኡ እንዲ ነይሩ ንሓፂር ሊንጎብልዎ ንፀሊም በሪህ ንዓይ ከዓ ቀጢን ከለኹ ድቢ ኢሎምኒ ንዓይ ስለ ዘይትውክል ግን ድሕሪ ናፅነት ናብታ ንብርቲ ስመይ መሓሪ ተባሂለ እ ገሪምካ ድዩ
0: ታሪክካ እምበር ገሪምኒ ንስኻ ከዓስ ከምዚ ታሪክ ሕሊፍካ ኢኻ
1: እዚ ክፅሑፎ ኢለ ዝጀመርክዎ እዩ ገና ዘይተነግረ ብዙሕ ታሪክ ኣሎ
0: መዓዝ ዳ ክትፅሑፎ ኢኻ
1: በይነይ ፅሒፈ ዝውዶ ኣይኮነ ኩላትና ፅሒፍና እውን ንውዶ ኣይኮነ ግና ክሳብ ዘለና ክንፅሕፍ ኢና ዝወደዩ
0: ቀልጢፍኩም ፅሓፍዎ ናና ዘኹርዕን ዝሕብንን ታሪክ ከለናስ ናይ ካልኦት ሰሚዕና ክንምሰጥ ኣይግባኣናን ኩሉ ክንፈልጦ ስለ ዘለና ኩሉ ፅሓፍዎ
1: ሓራይ ዝወደይ ኣንበብቲ ጥራሕ ኹን እምበር ክንፅሕፍ ኢና ዝተፃሓፈ እውን እኮ ውሕድ ኣይኮነ
0: ከነንብቦ ኢና ተባባእ ከመይ ደ ተመሲጠ ቆፀራይ ርስዐ ከንብቦ ፀኒሐ ድዝገረመኒ ከዓስ ኣብዚ ንሕና ዘለናይ ዕድመ ኢኹም ነርኩ
1: ኣብ ዕድሜና እዚ ዘንበብካ የሕሊፍና ንስኹም ትሕልፍዎ ዘለኹም እውን ፅባሕ ንጎ ታሪክ እዩ ስለዚ ታሪክካ ዝፀብቕ ዝወደይ
0: ናይ መንዳኣ ክወስዳ ተባባእ ወዲ መንዴ ግናሲ እቶም ካልኦት ምሳኻ ዝነበሩ ኸ ኣበይ ኣለዉ
1: እቶም ብጅግንነት ስለ ዝሃገር ዝተሰውኡ ብርሃን ገዲፎምልና ሓሊፉ እቶም ዘለና ከዓ ከምዚ ኸማይ ኮሮኔላት ካልእ ወታደራዊ ማዕረግን በፂሑ ኣብ ሓይሊ ኣየር ኣብ ሓይሊ ባሕሪ ኣብ ሓይሊ ምድሪ ተመዲቦም የገልግሉ ኣሎ ገሊኦም ድማ ዝተፈላለዩ ሞያታት ኣጥርዮም ኣብ ጋራጃት ኣብ ናይ ህንፃ ትካላት ኩባንያታት ተመዲቦም ይሰርሑ ኣሎ ኣብ ኩሉ ሚኒስትርታትን ምምሕዳራትን ብዙሓት መምሃርትና ተመዲቦም ይሰርሑ ኣለዉ
0: እሞ ሙሉእ ኤርትራ ይኹም ዘለኹም
1: እወ ኣብ ኤርትራ ጥራሕ ዘይኮነ ኣብ ሙሉእ ዓለም ኣብ ዝተፈላለየ ፅሕፈታት ተመዲቦም ይሰርሑ ኣለዉ መን ምስ ዕረፈ ድእሞ ክንዕርፋተና ኣይወደይ ሓለፍትናን ኣቦታትናን ዝነበሩ እኮ ዘይዕረፉ
0: ብፍላይ ታሪክኩም ኣብ ምንጋርን ኣሰርኩም ኣብ ምግዳፍን ኣትዕርፉ ባባ ነዚ ምሰንበብኩ ተመሲጠ ነብሰይ ከም ዝፍትሽ እየ ኮይኑ
1: ኣንበሳና ኣይወደይ ንኺድ ሞ ንመሳሕ ካልእ እውን ዘዕለል ኣለና ንዓናይ እስኪ

እዚዩ ወለደና ሽግር ተጋዳላይ ማንካ ከይተላዓሎ ኃይሊ ጸላእ ብኳዕና ንንከሎ ኣብቲ ጽንኩር ጊዜ ዘበን በሎ በሎ ኣብ ጎኒ ኣያታ

0: ኣበል ፅናዕ ኣፍሪከ ዋጋ
1: ኣርሱም ጠላቲ ፀባሕ ንሰቲ ዞባ ኸሓሉ ናብዞም ተኸሉ ንወደገበ

ሰልጠና ኣፍሪካ ዋጋ ቀርሶም ጠላቲ ፀባ ክሰቲ ዞባ ክሓሉ ካብዞም ተኻሉ ወደ ገበ ቀርስኑ ውባሃ ኣሃሃ ሰራዊት ሓድነት ይትረር

0: ሰላምታና ተቐበሉ ፈንወይ ኤሪቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዩ ሰዓት 9 ኣኺሉ ንሎሚ ቀዳም 19 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓድምኩ ብቐንዲ ኣርእስተ ዜና ፍለም። ኣሜሪካ ኣብ ልዕሊ ኤርትራ ኣፅኒዓቶ ንዝፀንሐት ዘይምኽኒ ቤናዊ እገዳ ከም ዘለዓለት ተፍሊጣ። ኣብ ኣስመራ ብምኽንያት ዝኽሪ ምምስራት ቤት ትምህርቲ ሰውራ ሰሚናራት ተኻይዱ። ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ደቡብ ብዝተፈላለየ መደባት ይፅምበል ኣሎ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ምስ መንግስቲ ዴንማርክ ከም እተሰማምዐት ሓቢራ። ሃገራት ኤሮጳ ኣንጻር ሩስያ ዝቐንዐ ኪናት ንምኽፋት ይዳለዋ ከም ዘለዋ ፕረዚደንት ፑቲን ወቒሱ። መንግስቲ ካናዳ ኣብ ጉዳይ ደገፍ ዩክሬን ምስ ኤሮጳ ሕብረት ከም ዝተሓጋገዝ ኣፍሊጡ። ዝርዝር ዜና። ሕብራት መንግስታት ኣሜሪካ ኣብ ልዕሊ ኤርትራ ኣፅኒዓቶ ንፀንሐት ቤናዊ እገዳ ከም ዘለዓለቶ ብ18 መስከረም ኣፍሊጣ። እዚ ምምሕዳር ፕረዚደንት ባይደን ብ17 መስከረም 2021 ብዝሃቦ ፈፃሚ ውሳነ ቁፅሪ 14/46 ዝፀንዐ ዘይምኹኑ እገዳ ኣብ ልዕሊ ኤርትራ ዘየድሊ ሃስያ እኳ እንተውረደ እቲ ተወሲዱ ዘሎ ናይ ምልዓሉ ስጉምቲ ኣብ መንጎ ኤርትራን ሕብራት መንግስታት ኣሜሪካን ኣብ ቅንዕናን ምክብባርን ዝተሰረተ ሃናፂ ዝምድናታትን ምትሕጋዝን ንምምዕባል ደረኸ ምዕራፍ ክኸፍት ትፅቢት ይግበር። እቲ እገዳ ንሓይልታት ምክልኻል ኤርትራ ከምኡውን ንሰመዝን ኣገደስቲ ቁጠባዊ ትካላትን ዕላማ ዝገበረ እዩ ነይሩ። ፕረዚደንት ዶናልድ ትራምፕ ብምክንያት መበል 35 ዓመት በዓል ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ኣብ ዝሰደዶ ናይ ውሃና መልእኽቲ ንዝሓለፈ መዋእል ሕቆና ሂብናዮ ስለ ዘለና ንቅድሚት ክንስጉም ከምኡውን ንሓበራዊ ሰላምን ብልፅግናን ብሓባር ክንሰርሕ እቲ ምቹእ ግዜ ሕጂ ኮይኑ ይስማዓኒ ክብል ምግላፁ ዝዝከር እዩ። ብምክንያት ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ 2 መዓልታት ኣብ ኣስመራ ስእላውን ሙዚቃውን ምርኢት ከምኡውን ባህላዊ ካርኒቫል ዘጠቓልል መደባት ምቕራቡ ዝፍለጥ እዩ። ሎሚ ድማ ሰሚናራት ክካየድ ውዒሉ። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ዜናዊ ፀብጻብ ገርመስቀል ገርዝጌር ከቅርቦ እዩ።
1: ብምኽንያት ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ሎሚ 19 መስከረም ኣብ ኣስመራ ንትምህርትን ሃገራውነትን ዝምልከት ሰሚናራት ተኻይዱ። እቲ ኣካል መደባት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኮይኑ ብዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ሚኒስትሪ ትምህርቲ ኣቶ ጴጥሮስ ሃይለማርያም ከምኡውን ዶክተር ቴድሮስ ስዩም ካብ ኮሌጅ ትምህርቲ ስነ ቋንቋን ዝቐረበ ሰሚናራት ተራን ሓድግታትን ቤት ትምህርቲ ሰውራ ኣብ ምኽስኳስ ሃገራውነት ከምኡውን ትምህርትን ህንፀት ሃገርን ኣብ ዝብሉ ዛዕባታት ዘተኮረ እዩ ነይሩ።

0: ንሳቶም ኣብ መግለፂኦም ቤት ትምህርቲ ሰውራ ኣብ ምስራፅ ፍቕሪ ትምህርትን ሃገርን ከምኡውን ኣብ ምኩስኳስ ሃገራውነትን ሃገራዊ ክብርታትን ዝተፃወተ ተራን ፍልስፍና ትምህርቲ ህዝባዊ ግንባርን ብዝርዝር ድሕሪ ምግላፅ ድሕሪ ናፅነት ዝቐፀለ ኣገልግሎት ትምህርቲ እውን ኣብዚ ኣገዳሲ መትከላት እዚ ዝተሰረተን ንምዕማቁ ዝዓለመን ከም ዝኾነ ኣብሪሆም ኣቶ ጴጥሮስን ዶክተር ቴድሮስን ኣብ መግለፂኦም ንኣገዳስነት ትምህርቲ ኣብ ምንባይ ቆልዑ ምምስራት ሃገራዊ ናይ ትምህርቲ ፖሊስን ስርዓትን ምኩስኳስ ሃገራውነት ምጉልባት ውድባዊ ዓቕሚ ምድራዕ ባህላውን ማሕበራውን ሰውራ ምድልዳል መሓውር መንግስትን ግንባርን ምሕብሓብ ሃገራዊ ኒሕን ተወፋይነትን ከምኡ ውን ትርጉም ህንፀት ሃገር ኣብ ዝብል ዛዕባታት ብብርህን መመያጢ ሓሳባትን ኣቕሪባ ተሳተፍቲ እቲ ሰሚናር ንህሉ መረዳእታ ዘበርኽ ኣበርክቶ ህዝባዊ ግንባር ኣብ ትምህርትን ህንፀት ወለዶታትን ዘጉልሕ ብድሆታት ትምህርትን ምፍታሕ ዝድርኽ ከምኡውን ምስ መርሓ ትምህርትን ህንፀት ሃገርን ኣብ ዝተኣሰረ ብድሆታት ንምዝታይ ድፊኢት ከም ዝፈጥር ብምጥቃስ ዝተቐስመ ተመክሮ ንዝቕፅል ጉዕዞ ትምህርቲ ሓጋዚ ስለ ዝኾነ ምስ ቤት ትምህርቲ ሰውራት ተኣሳሲሮም ክላዓሉ ዝግብኦም ኣገደስቲ ኣርእስታት ኣብ ግምት ክኣትዉ ተማሕፂና እዚ ከምዚ ኢሉ እንከሎ ተመሳሳሊ ሰሚናራት ኣብ ዞባታት ሰሜናውን ደቡባውን ቀሕ ባሕሪ ከም ዝተካየደ ወኪላት ኤሪና ሓቢራ
1: ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ደቡብ ብዝተፈላለየ መደባት ይፅንበል ኣሎ ኣብ ደቂ ኣምሓረን ሰገነይትን ብዛዕባ ዝተካየደ መደባት ወኪል ኤሪና ሸዊት ገብሪ ብርሃን ዘዳለወቶ ዜናዊ ፀብጻብ እልልታ ሃብተ ማርያም
2: ዝኽሪ ወርቃዊ ኢዮቤል ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ደቡብ ብዝተፈላለየ መደባት ይፅንበል ኣሎ በዚ መሰረት ብ17 መስከረም ኣብ ከተማ ደቂ ኣምሓረ ኣብ ዝተካየደ መክፈቲ ስነስርዓት ኣመሓዳር ንኡ ዞባ ደቂ ኣምሓረ ኣቶ የማነ ኣበራን ሓላፊ ኣህዱ ባህልን ስፖርትን መምህር ኪዳነ ፍስሃየን በብወገኖም ኣብ ዘስምዕዎ ቃል ኣብ እዋን ሓርነታዊ ቃልሲ ዝካየድ ዝነበረ መስርሕ መምሃርን ምስትምሃርን ነዚ ተበፂሑ ዘሎ ደረጃ ንምርግጋፅ ባብ ዘርሓወ ድልዱል ሰረት ምንባሩ ብምጥቃስ ነዚ ነዊሕ ራእይ ዝነበሮ መደብ ክውን ዝገበረ ውድብ ህዝባዊ ግንባርን መሪሕነቱን መጊሶም ኣብቲ ኣጋጣሚ ንነጥፈታት ቤት ትምህርቲ ሰብሮ ኣብቲ ንኡ ዞባ ዘንፀባርቕ ስእላዊ ምርኢት ኣመሓዳሪ ዞባ ደቡብ ኣቶ ሃብቲ ኣብ ተስፋፅን ተኸፊቱ ብ18 መስከረም ድማ ሰሚናር ኣብ ተራን ሓድግታትን ቤት ትምህርቲ ሰውራ ከምኡውን ባህላዊ መደብ ተኣንጊዱ እዚ ከምዚ ኢሉ እንከሎ ኣብ ንዕዞባ ሰገናይቲ ኣብ ዝተካየደ ተመሳሳሊ መደብ ነቲ ዝኽሪ ዘንፀባርቕ ባህላዊ መደብ ከምኡውን ተዘክሮታት ኣባላትን ኣሌይትን ቤት ትምህርቲ ሰውራ ነበር ቀሪቡ ኣብ ክልቲኡ ኣጋጣሚታት ብምኽንያት እቲ ናይ ዝኽሪ መደብ ክካየድ ኣብ ዝቐነየ ውድድራት ስፖርት ትንዝተዓወቱ ሽልማት ተዓንጢሉ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝፅምበል ዘሎ መደባት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ክሳብ 20 መስከረም ክቐፅል እዩ
1: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብታ መደበር ስሩዕ ኪነታዊ ትምህርቲ ዝነበረት ፃብራ ብክብ ዝበለ ማዕርግ ክበዓል ከሎ ኣብ ከተማ ከረን ድማ ነቲ ኣጋጣሚ ዘንፀባርቕ ስእላዊ ምርኢት ቀሪቡ ወኪላት ኤሪና ንዝለኣኸዎ ፀብጻብ ሚካኤል ሓድጎ ካቕርቦ እዩ
3: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብ17 መስከረም ኣብ ፃብራ ንኡ ዞባ ናቕፋ ብክብ ዝበለ ማዕርግ ተፀንቢሉ ኣብቲ ነበርቲ ንኡ ዞባ ናቕፋን ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድርን ዝተሳትፎ ምደብ ኣመሓዳር ንኡ ዞባ ናቕፋ ቶ ያቆብ ኢድሪስ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ታሪካዊቱ ፃብራ ክፅምበል ከሎ ፍሉይ ተዘክሮታት ከም ዘለዎ ብምጥቃስ ምምስራት ቤት ትምህርቲ ሰውራ ንራእይን መትከልን ህዝባዊ ግንባር ኣብ ትምህርትን ህንፀት መፃኢ ወለዶታትን ዘንፀባርቕ ከም ዝኾነ ኣረድዩ ሓላፊ ምምሕዳሩን ፋይናንስን ቤት ትምህርቲ ካድር ሌትናል ኮሎኔል በረኸት ወልደ ሚካኤል ቦጎኑ ኣብ እዋን ምምስራት ቤት ትምህርቲ ሰውራ ንዝነበረ ፅንኩር ባህርያውን ሰብ ሰርሖን ኩነታት ብምዝካር ፍረ ቤት ትምህርቲ ሰውራ ዝኾኑ ተምሃሮ ሎሚ ብትምህርትን ሞያን ኣብቲ ዝለዓለ ደረጃ በፂሖም ኣብ ኩሉ ዓውድታት ይመርሑን የበርክቱን ምህላዎም ዝሕብን ከም ዝኾነ ገሊጹ እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝተወደበ ናይ ዝኽሪ መደብ ብምውላዕ ሽግ ስነጥበባዊ መሰናዶታት ትረኻ ተዘክሮታት ተምሃሮ ቤት ትምህርቲ ሰውራን መዛሙር ቀያሕቲ ዕንበባን ደሚቑ ነይሩ እዚ ከምዚ ኢሉ እንከሎ ብምኽንያት መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ከረን ዘቐርበ ስእላዊ ምርኢት ኣብ ምውርራስ ታሪክን ምኩስኳስ ሃገራውነትን ዘለዎ ተራ ቀሊል ስለ ዘይኮነ ብዕቱብ ተታሒዙ ክስራሓሉ ተዓዘብትን ኣካየድትን ኣዘኻኺሮም እቲ ቀሪቡ ዘሎ ስእልታት ንህወት ቤት ትምህርቲ ሰውራ ብሓፈሻ ኣብ እዋን እስትራቴጂካዊ ምዝላቕ ንዝነበረ ኩነታት ኣብ ትሕቲ ገረብን በዓትን

0: ዝካየድ ዝነበረ መስርሕ መምሃር ምስትምሃርን ከምኡ ውን ካልእ ንጥፈታት ተምሃሮ መምህራንን ኣለይትን ዘንፀባርቕ እዩ።
1: እዚ ከምዚ ኢሉ እንከሎ ብምክንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ትማሊ 18 መስከረም ምሸት ኣብ ከተማ ኣስመራ ሜዳባሕቲ መስከረም ሙዚቃዊ ምርኢት ማለት ኮንሰርት ቀሪቦም። ኣብቲ ብምትሕብባር ኮሚሽን ባህልን ስፖርትን ኣዋሃዲ ሽማግለ በዓላትን ዝተወደበን ብኤሪቲቪ ብቅፅታ ዝተፈንዎን መደብ ዋና ኣካየዲ ስራሕ ምምሕዳር ዝዋ ማእከል ኣቶ ዘርኢት ተወልደ ብርሃን ኣብ ዘስምዖ ቃል ምምስራት ቤት ትምህርቲ ሰውራ ኣብ ቃልስን ዕማማትን ህዝባዊ ግንባር ሓርነት ኤርትራ ሓደ ካብቶም ፍሩያት ራእይታት ምንባሩ ገሊፁ። ኣብቲ ንኣስታት 2 ሰዓታት ዝቐፀለ ምርኢት ኣብ እዋን ሓርነታዊ ቃልሲ ብተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕንባባን ዝተደርፈ ጣዕሚ ዜማታት ብነባራትን መንእስያትን ድምፃውያን ቀሪቦም። ተዓዘብቲ ንኤሪና ብዝሃቦ ርእቶ እቲ መደብ ብዜካቲ ንድሕሪት ተመሊስካ ዝኽርታትካ ከተሐድስ ዘለዎ ግደ ሓደስቲ ወለዶታት ንዝተሓልፈ ታሪክን ምረትን ብቐሊል ክፈልጡ ከም ዝሕግዞም ብምግላፅ ከምዚ ዓይነት መደባት ንዝተወደበ መልክዕ ክቕፅል ኣዘኻኺሮም። ኣብ ንኡሰባ ቁርደት ዝነጥፋ ትካላት ወሃብቲ ኣገልግሎት ቱሪዝም ኣብ ምልላይ ታሪካዊ ቦታታት ፍጻሜታትን ቅርስታትን ብኣተኩሮ ክሰርሓ ኣብ ወንበር ማሕበር ወሃብቲ ኣገልግሎት ቱሪዝም ትንኡሰባ ኣቶ ፅጋ ኣስራት ፀዊዑ። እዚ ፃዊዕቲ ዝቐረበ ወነንትን ሰራሕተኛታትን ናይትን ትካላት ኣብ ከባቢኦም ዝርከብ ታሪካዊ ቦታታትን ቅርስታትን ኣብ ዝበፅሕሉ ኣጋጣሚ እዮም። ፀሓፊ ማሕበር ኣቶ ማሕሙድ መሓመድ ሳልሕ ብወገኑ ምልላይ ታሪካዊ ቦታታትን ቅርስታትን ዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ወሃብቲ ኣገልግሎት ትካላት ቱሪዝም ብዕቱብ ክሰርሓሉ ፀዊዖም። ተሳተፍቲ ብግድኦም እቲ ዑደት ዘቤታዊ ቱሪዝም ንምድንፋዕ ወታዊ ኣስተዋፅኦ ከም ዘለዎ ብምጥቃስ ካብኣቶም ዝሕተት ከም ዘማሉ ኣረጋጊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ብክብሪ ይዕድም። ኣብ ዜና ወፃኢ ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ መሰ መንግስቲ ዴንማርክ ከም ተሰማምዐት ፕረዚደንት ዶናልድ ትራምፕ ሓቢሩ። እቲ ስምምዕ ኣሜሪካ ኣብ ደሴት ግሪንላንድ ንዝፀንሐ ወተሃድራውን ፀጥታውን ህላወ ከተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹሎም። ብመሰረት ትውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቁጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጡ። እቲ ስምምዕ ንልላውነትን ግዛኣታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከምዘይፀሉ ፕረዚደንት ዶናልድ ትራምፕ ገሊጹ። እዚ ከምዚ ንከሎ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ እቲ ውዕል ንፀጥታዊ ስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ሓቢሩ። ወግዓዊ ምፍርራም ናይቲ ፀጥታዊ ውዕል ዝመፅእ ሰሙን ከም ዝካየድ ኣሜሪካ ፍሊጥ ኣላ። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውርዋር መደብ ከም ዘለዎ ክህቦ ዝፀንሐ መግለፂታት ካብ መንግስቲ ዴንማርክን ካልኦት ሃገራት ኤውሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር። ኣብ ካልእ ዜና ምስ እንሰግር ሃገራት ኤውሮጳ ኣንጻር ሩስያ ዘቐንዐ ኪናት ንምኽፋት ይዳለዋ ከም ዘለዋ ፕረዚደንት ቭላድሚር ፑቲን ወቒሱ። ፕረዚደንት ፑቲን ነዚ ዝገለጸ ትማሊ 18 መስከረም ምስ ሰመዚ ምክልኻልን ፀጥታን ሃገሩ ኣብ ዘካየዶ ርክብ እዩ። ገለ ሃገራት ኤውሮጳ ነቲ ኪናት ንምውላዕ ተደጋጋሚ ቅድመ ኪነት የቕርባ ምህላወን ዝገለጸ ፕረዚደንት ፑቲን ሰራዊቱ ምድለዋቱ ከስፍሕ ኣዘኻኺሩሎ። ሃገራት ኤውሮጳ ንዩክሬን ንምድሓን ኣብ ልዕሊ ሩስያ ቀጥታዊ ወታደራዊ ስጉምቲ ክወስዳ ከም ዝኽእላ ተንተንቲ ክእምቱ ጸኒሖም እዮም። ብድፊኢት ሃገራት ምዕራብ ኣብ ፈለማ 2022 ዝተወልዐ ኪናት ዩክሬን ኣብዚ ዓመት እዚ ብዝኸፍአ መልክዑ ይካየድ ከም ዘሎ ይፍለጥ። መንግስቲ ካናዳ ኣብ ጉዳይ ደገፍ ዩክሬን ምስ ኤውሮጳ ሕብረት ከም ዝተሓጋገዝ ኣፍሊጡ። ከም ኣካል ናይቲ ውሳነ ኤውሮጳ ሕብረት ንዩክሬን ልዕሊ 100 ቢልዮን ዶላር ልቓሕ ንምሃብ ኣውፂእዎ ናብ ዘሎ መደብ ከም ዝፅምበር መንግስቲ ካናዳ ረድዩ። በዚ መሰረት ካናዳ ኣብቲ ኣብ ወተሃድራውን ቁጠባውን መዳይ ዩክሬን ዝውዕል ልቓሕ ዕጃማ ክህልዋ እዩ። ካናዳ ነዚ ስጉምቲ እዚ ዝወሰደት ሳልስቲ ድሕርቲ ተሓባባሪት ኣባል ኤውሮጳ ሕብረት ክትከውን ዝተዋህባ ዕድል እዩ። ኤውሮጳ ሕብረትን ካናዳን ኣቐዲሞም ኣብ ፅላታት ምክልኻል፣ ፀዓት፣ ቴክኖሎጂን ብርቂ ማዕድናትን ክተሓጋገዙ ከም ተሰማምዑ ዝዝከር እዩ። ምስ ኣሜሪካ ኣብ ንግዳዊ ኪናት ኣትያ ዘላ ካናዳ ንግዳዊ ክሳራታታ ንምቅላል ናብ ኤውሮጳ ሕብረት ከም ዘቕንዐት እዩ ዝጥቀስ። መጠን ናይ ወፃኢ ንግዲ ህዝባዊት ሪፐብሊክ ቻይና ኣብ ዝሓለፈ

ሸሞንተ ኣዋርሕ ምስ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሕ ክነፃፀር ከሎ ብልዕሊ 17 ሚእታዊት ከም ዝዓበየ ተሓቢሩ ቻይና ካብ ብወርሒ ጥሪ ክሳብ ወርሒ ነሓሰ ምስ መሻርክታ ብጠቕላላ 5.15 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እቶም ፀብፀባት ገሊፆም። መጠን ሰደድ ብልዕሊ 14 ሚእታዊት፣ መጠን እተው ድማ ብልዕሊ 22 ሚእታዊት ከም ዝወሰኸ ተሓቢሩ። ፍርያት ሕርሻ፣ ቴክኖሎጂ፣ ነዳድን ጋዝን ኣብቲ ንግዳዊ ገስጋስ ዝለዓለ ተራ ከም ዝነበሮም ተፈሊጡሎም። ኣብ 2025 ብኣስታት 5 ሚእታዊት ዝዓበየ ቁጠባ ቻይና ኣብዚ ዓመት እዚ ብልዕሊ 4.5 ሚእታዊት ክውስኽ ትፅቢት ይግበር። ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጸድቕ ኮንግረስ ንዘሕለፎ ውሳነ ብምኽተሙ ኣጽዲቕዎም። እዚ ሓድሽ ስጉምቲ ንጽላታት ነዳድን ምክልኻልን ሩስያ ከምኡውን ፕረዚደንት ቭላድሚር ፑቲን ንዝረከቦም 20 ሰመዝን ብርክት ዝበላ ኩባንያታትን ዘናጸጸረ ምዃኑ ተፈሊጡሎም። እቲ እገዳ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚእታዊት ቀረጽ ክኸፈል ዝዓለመ ምዃኑ ተሓቢሩ። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ እተው ከም ዝገበረት ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ብብዝሒ ነዳዲ ንሸመታ ቻይናን ህንድን ብኣሉታ ክጸልወን ከም ዝኽእል ብኣግኡ ተኣሚቱሎም። ሩስያን ቻይናን ድሮ ነቲ እገዳ ብምቋም ንግዳዊ ረብሓታትን ንምውሓስ ኣድላይ ስጉምትታት ከም ዝወስዳ ኣጠንቂቐን ኣለዎም። እቲ ስጉምቲ ኩናት ዩክሬን ብዘተን ምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ጻዕሪ ክዓናቕፎ ብደረጃ ዓለም ተፈጢሩ ንዘሎ ሕጽረት ነዳዲ ድማ ከጋድዶ ከም ዝኽእል ይግለጽ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ኣጽኒዓቶ ንዘላ እገዳ ብ5 ዓመታት ከም ዘናውሐቶ ሓቢሩ። እቲ እገዳ ብቐንዱ ንጽላታት ጸዓትን ምክልኻልን ኢራን ዕላማ ዝገበረ ምዃኑ ተፈሊጡሎም። መንግስቲ ሪፐብሊክ ጊኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ትማሊ 18 መስከረም ብወግዒ ከልኪሉ። ፍራንስ 24 ንልዕላውነት ሃገሩ ኣብ ሓደጋ ዘእቱን ካብ ሓቂ ዝረሓቐን ሓበሬታ ክዝርግሕ ከም ጸንሐት ብምኽሳስ እዩ ነቲ ስጉምቲ ወሲዱ። ብዘይካዚ ትሕዝቶ ናይታ ማዕከን ዜና ንጸጥታዊ ቁጠባውን ፖለቲካውን ገስጋስ ሃገሩ ከቆናጽብ ምጽንሑ መንግስቲ ጊኒ ወቒሱሎም። ጊኒ ጥራይ ዘይኮነት ኒጀር፣ ማልን ቡርኪና ፋሶን እውን ማዕከናት ዜና ምዕራብ ናይ ምእጋድ ስጉምትታት ክወስዳ ምጽንሐን ጸብጻባት የረዱ። ማዕከናት ዜና ምዕራብ ንረብሓታት ዝውክልአን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተለየን ዝውቀሳ። ህዝባዊት ሪፐብሊክ ቻይና ንግዳዊ ረብሓታታ ንምውሓስ ኣብ ልዕሊ ኤሮጳ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። እዚ ዝተገልጸ እቲ ሕብረት ቻይና ንቁፅሪ ናይተን ናብ ዕዳጋታቱ እትልእከን ብኤሌክትሪክ ዝንቀሳቀሳ ተሽከርከርቲ ክድርቶ ድሕሪ ምፅውዕ እዩ። ንግዳዊ ዘይምቅዳዊ ንምግታእ ቻይናን መጠን ሰደድ ናይተን ተሽከርከርቲ ናብ 15 ሚእታዊት ክድርቶ እዩ ኤሮጳ ሕብረት ጠሊቡ ዘሎ። እቲ ፃውዒት ንንግዳዊ ዝምድና ክልቲኦም ወገናት ብኣሉታ ዝጸሉ ምዃኑ ዝገለጸ ሚኒስትሪ ጉዳያት ወፃኢ ቻይና ሃገሩ ከም እትቃወሞ ብኣግኡ ሓቢሩ። ኤሮጳ ሕብረት ኣብ 2025 ምስ ቻይና ኣብ ዘካየዶ ንግዳዊ ምልውዋጥ ልዕሊ 410 ቢልዮን ዶላር ንግዳዊ ሕፅረት ከም ዘጋጠመ እዩ ዝግለጽ። ቻይናን ኤሮጳ ሕብረትን ብጉዳይ ንግዲ ናይተን ብኤሌክትሪክ ዝንቀሳቀሳ ተሽከርከርቲ ክጋጨው ናይ ፈለማ ከም ዘይኮነ ጸብጻባት የረዱ። ክልቲኦም ወገናት ኣብ 2025 ኣስታት 800 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየድ እዩ ዝግለጽ። ናይ መወዳእታ ዜና ኣብ ፓኪስታን ትማሊ 18 መስከረም ኣብ መስጊድ ብዝተፈጸመ ነፍሰ ቅትልታዊ መጥቃዕቲ ልዕሊ 30 ሰባት ከም ዝሞቱ ማዕከናት ዜና ኣቃሊሐን። በቲ ኣብ መኪና ነታጊ ብምጽዋድ ዝተኻየደ መጥቃዕቲ ልዕሊ 70 ከም ዝቆሰሉ እውን ተገሊጹ። ድሕርቲ መጥቃዕቲ ኣብ መንጎ ሓይልታት ጸጥታን እቶም ዕጡቓትን ዝሰዕበ ምልውዋጥ መጥቃዕትታት ነቲ ሰብኣዊ ክሳራ ክብ ከም ዘበሎ እዩ ዝሕበር። ኣብ ፓኪስታን ዝንቀሳቀሱ ዕጡቓት ጉጅለ ጣሊባን ናይቲ መጥቃዕቲ ሓላፍነት ወሲዱሎም። ፓኪስታን እቲ ዕጥቁ ጉጅለ ሓላፍነት ቅድሚ ምውሳዱን ኣፍጋኒስታን ከሲሳ ምንበራ እንተኾነ ግና መንግስቲ ኣፍጋኒስታን ኣብቲ ሃገር ዝካየድ ዘሎ ተደጋጋሚ መጥቃዕትታት ውሽጣዊ ቅልውላው ዘንቀሎ ምዃኑ ብምጥቃስ ነጽይዎም። መንግስቲ ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ኣብ ሃገሩ መጥቃዕትታት ከም ዘካየዱ ብምኽሳስ ሕነ ናይ ምፍዳይ ስጉምቲ ክወስድ ምጽንሑ ዝፍለጥ እዩ። ከም ሳዕቤኑ ኣብ መንጎ ክልቲአን ጎረባብቲ ሃገራት ወታደራዊ ምትፍናን ተኸሲቱ ከም ዘሎ ጸብጻባት የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም።

ኣሜሪካ ኣብ ልዕሊ ኤርትራ ኣፅኒዓቶ ንዝፀንሐት ዘይምኽኒ ቤናዊ እገዳ ከም ዘለዓለ ተፍሊጣ። ኣብ ኣስመራ ብምኽንያት ዝኽሪ ምምስራት ቤት ትምህርቲ ሰውራ ሰሚናራት ተኻይዱ። ወርቃዊ ኢዮቤልዩ ምምስራት

ሃገራት ኤሮጳ ኣንጻር ሩስያ ዝቐንዐ ኪናት ንምኽፋት ይዳለዋ ከም ዘለዋ ፕረዚደንት ፑቲን ወቒሱ። መንግስቲ ካናዳ ኣብ ጉዳይ ደገፍ ዩክሬን ምስ ኤሮጳዊ ሕብረት ከም ዝተሓጋገዝ ኣፍሊጡ። ክቡራት ተኸታተልትና ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: ናብ ዝኾነት ሃገር ክንምስርት ምዕቡል ኢንዱስትሪ ክህልወና ሕርሻዊ እቶትና ክድንፍዕ ዝተራቀቀ ጥበብን ሓይልን ስነኪነትን ክህልወና እንተኮይኑ ትምህርቲ ኣገዳሲ እዩ። መን እዩ ንግራቱ ብጠበንጃ ዝሓርስ? መን ኸ ንፋብሪካ ብመርፍዕ ዘንቀሳቀስ? ዓይነይቲ ሃገር ያኸ ብጥያይቲ ንቅድሚት ዝገስገሰት? እዚ ኩሉ ሰላም ንምምፃእ እንጥቀመሉ መሳርሒ እዩ። ዕላማ ብረትን ዕላማ ትምህርትን ሓደ ኣይኮነን። ምክንያቱ ብረት ኣብ ውስን መድረክ ክጓሓፍን ከሎ፣ ትምህርቲ ግን ነባር እዩ። እዚ ቃል እዚ ቃል ተጋዳላይ ኢሳያስ ኣፈወርቂ ኣብ ጀልሃንቲ 1980 ዝተባህለ እዩ። ነዚ ዕላማ እዚ ከም ሕላገት ሒዙ ዝተበገሰ ቤት ትምህርቲ ሰውራ ድማ ክሳብ ሎሚ እንሆ 50 ዓመቱ ኣቕፂሩ ይርከብ ኣሎ። ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝሰላሰል ዘሎ ወርቃዊ እየቤልዩ መምስራት ቤት ትምህርቲ ሰውራ ድማ ዝተፈላለዩ መሰናድኦታት ብምክያድ እዩ ደሚቑ ዝሰላሰል ዘሎ። ሓደ ኣካል ናይዚ ንጥፈታት ዝኾነ ድማ ሰሚናር እዩ። ንሎም እምበኣር ዝኸበርኩም ተኸታተልትና ተራን ሓድግታትን ቤት ትምህርቲ ሰውራ ኣብ ምኮስኳስ ሃገራውነት ኣብ ትሕቲ ዝብል ኣርእስቲ ብኣቶ ጴጥሮስ ሃይለማርያም ዝቀረበ ሰሚናሪና ናብኸም ክነብሎ ሰናይ ምክትታል።
1: እቲ ቤት ትምህርቲ ሰውራ ዝብል ኣምር ብዙሕ ግዜ ክልተ ዝተኣሳሰሩን ተወራረስትን ነገራት ዘመልክት እዩ። ብሓደ ሸነኽ ነቲ በቢግዜኡ ኣብ ዜሮ፣ ኣብ ጀልሃንቲ፣ ኣብ ዓረሪ ወዘተ ዝተደኮነ ቤት ትምህርቲ ንባዕሉ ዝገልጽ እዩ። ነታ ቤት ትምህርቲ ጥራይ ማለት እዩ በቲ ሓደ ሸነኽ። ብካልእ ሸነኽ ግን ነቲ ኣብቲ ትምህርቲ ኮይኑ ንኩሉ ንጥፈታት ትምህርቲ ህዝባዊ ግንባር ኣብ ደጀን ዝካየድ ዝነበረ ኣብ ቅድሚ ምዝላቅ እዚ ኩሉ ብዙሕ ቦታታት ሓራብ ዝነበረሉ ኣብኡ ዝካየድ ዝነበረ ዳሕራይ ኣብ ድሕሪ መስመር ዝካየድ ዝነበረ ኣብ ሱዳን ዝካየድ ዝነበረ ነዚ ኩሉ ናይ ትምህርቲ ንጥፈታት ናይ ህዝባዊ ግንባር ዝውጥንን ዘማዕብልን ዘካይድን ዝነበረ ኣካል ማለት ንጨንፈር ትምህርቲ ህዝባዊ ግንባር ዝሕብር እዩ። ዝርዝር ናይዞም ሓድግታት ከምኡ ተራ ወይ ኣበርክቶ ናይ ህዝባዊ ግንባር ብከምዚ ስዕብ ክግለጽ ከኣል፣ ሓደ ምንባይን ምምሃርን ቆልዑ ቤት ትምህርቲ ሰውራ ንባዕሉ ኣብታ ቤት ትምህርቲ ኣስታት 15,000 ዝኾኑ ቆልዑ ኣዕብዩን ምሂሩን ቅድሚ ምዝላቅ ኣብ ዝተሓረረ ሓያለይ ከባቢታት እንተለይ ኣብ ከተማታት ከረንን ደቂ ኣምሓረን ዝነበሩ ኣሸሓት ቆልዑ ናይ ትምህርቲ ዕድል ረኺቦም ከም መንግስቲ ኮይኑ ሙሉእ ሓላፍነት ነቲ ሕብረተሰብ ናይ ምምሕዳር እውን ክወስድ ስለ ዝነበሮ ብዘይካቲ ኩናት ዘካይዶ ዝነበረ ነዚ ናይ ትምህርቲ ሓላፍነት እውን ክስከሞ ግድነት ኮይኑ ስለዚ ንኩሎም ኣብኡ ዝነበሩ ቆልዑ እንተላይ ኣብ በዓል ደቂ ኣምሓረ ከረን ኣብቲ ዓበይቲ ከተማታት ከምኡውን ኣብ ኩሉ እቲ ሓራ ኮይኑ ዝነበረ ገጠራት ናይ ትምህርቲ ሰፊሕ መደባት ዘርጊሑ ቆልዑ ምህር ነይሩ። ኣብዚ ኣሸሓት ቆልዑ ተማሂሮም እዮም። ኣብ ሱዳን ተሰዲዱ ዝነብር ህዝብና ነይሩ። ኣብ ሱዳን ሕጂ ኣብ ሓያለይ ከተማታትን ማዓስከራት ስደተኛታትን ዝነበሩ ኣሸሓት ኤርትራውያን ስደተኛታት ቆልዑ ንኣስታት 10 ዓመታት ትምህርቲ ረኪቦም ሳብ ናፅነት ካብ መጀመርያ ካብ 80 ጀሚሩ ክሳብ ናፅነት ካየድ ስለ ዝነበረ እዚ ትምህርቲ እዚ እቲ ኣብ ሱዳን ተሰዲዱ ዝነበረ ኤርትራዊ ብዙሕ ናይ ምምሃር ዕድል ዘይነበሮ እቶም ቆልዑ መሃይም ኮይኖም እንትኸይ ዓብዪ ተባሂሉ ጎስጓስ ተኻይዱ እቲ ህዝቢ እቲ ህዝቢ እውን ይደልዮ ስለ ዝነበረ ትምህርቲ ከም ዝካየድ ተገይሩ ኣብ ድሕሪ መስመር ፀላኢ ሰፊሕ ዝኾነ ወፍሪ ምጥፋእ መሃይምነት ከም ዝተኻየደ ካብ 83 ክሳብ እዋን ናፅነት ዝዝከር እዩ። እቲ ወፍሪ ናይ ምጥፋእ መሃይምነት ግን ናብ ናይ ዓበይቲ ትምህርቲ ጥራይ ዘተኮረ ይነበረን ንቆልዑ እውን ንምህር ነርና ኢና። ስለዚ ኣብ ሕጂ ብዙሕ ከባቢታት ኣብ ትሕቲ ህዝባዊ ግንባር ኣቲ ወይ ሓራ ኮይኑ ስለ ዝነበረ ኣብዚ ሰፊሕ ከባቢታት ንዝነበሩ ሸሓት ቆልዑ ከዓ ናይ ትምህርቲ ዕድል ተዋሂብዎም። ስለዚ ን8 ዓመታት ዝኣክል ኣብቲ ድሕሪ መስመር ናይ ቆልዑ ናይ ትምህርቲ ኣገልግሎት ተዋሂቡ ማለት እዩ። እዚ ከምዚ ኣመሰለ ስራሕ ክካየድ ከሎ ብዙሕ ብድሆታት እዩ ነይርዎ እንተላይ መስዋእቲ ዝሓተተ እዩ። ብፍላይ ኣብዚ ድሕሪ መስመር ኣብ ዝተካየደ ንጥፈት ገላ ዓበይቲ መምሃራን ሓያለይ ካብቶም ዘመቲ ወይ ኣብ ቤት ትምህርቲ ሰውራ ዝተማሃሩ መሆም መምሃራን ኮይኖም ዘገልግሉ ዝነበሩ ፊተውራሪ ዝተሰውእሉ ኩነታት ከም ዝነበረ ታሪክ ዝምስክሮ እዩ። ሕጂ ኣጠቃሊል ካብ ዛዕባ ምዕባይን ምንባርን ቆልዑ ክት

0: ክትዛረብ ከለኻ ብመንፅር ፅንኩርነት ሶራናን ህዝባዊ ግንባር ዝነበሮ ዝርትነት ናይ ዓቕምን ክረአ ከሎ እዚ ቆልዑ ናይ ምምሃር ኣበርክቶ እዚ ንባዕሉ ብዝኾነ መንገዲ ክነኣስ ወይ ዝነዓቕ ኣይኮነን። ኣብ ርእሲ እዚ ግን ሕጂ ንኣሽቲ ቆልዑ ወሲድካ የለን ዘይፈልጡ ሓንቲ መዓልቱን ድሕር በኺራቶም መግቢ ብጥሜት ክሳቀዩ ዝኽእሉ ነዚኦም ክትዕቢ ነዚኦም ከተዕቢ ጥራይ ዘይኮነ ከዓ ክትምህሮም ኢልካ ምሕሳብ እዝዩ ከቢድ ዕማም እዩ ነይሩ። ብድሕሪኡ እውን ኩሉ ግዜ ኣብ ኩናት ዝነበረ ስለ ዝኾነ ሰውራ ስለ ዝኾነ እንተላይቲ ኩሉ ጋዕገልጠም ናይ ምዝላቕ ናይ ምድፍፋእ ውሕስነት ዘይምህላው ኣብ ግምት ኣእቲኻ ክትርኢ ከለኻ ቆልዑ ካብ ድሕነቶም ጀሚርካ ብብዝሒ በሸሓት ኣብ ውሽጢ እቲ ሰውራ ኣብ ማእከል እቲ ናይ ደጀን ቦታ እዚኦም ክትሕብሕብ ክትዕቢ ክትምህር ዝሓቶ ዓቕሚ ንባዕሉ ቀሊል ኣይኮነን። ስለዚ ዓብ ሓላፍነት ይወሲዱ ህዝባዊ ሓይልታት ትምህርቲ ንክጅምር ከሎ ናይ ቆልዑ ብድሕሪኡ ከዓ ሳብቲ ናፅነት ዘረጋገፅ እውን ኩሉ ግዜ እቲ ብድሆታት ነይሩ እዩ። ግን ነዚ ብድሆታት ዝሰጊሩ እዞም ክንጠቕሶም ፀናሕና ዓሰርተታት ኣሸሓት ዝቕፀሩ ቆልዑ ክምህር ክኢሉ እቲ ካልኣይ ሓድጊ ወይ ኣበርክቶ ናይቲ ቅድሚ ናፅነት ዝተካየደ ስራሓት ናይ ትምህርቲ ንምስራት ሓደ ናይ ትምህርቲ ፖሊስን ስርዓትን እዩ። ብደረጃ ፖሊሲ ክረአ ከሎ እቲ ፖሊሲ ንነዊሕ ዝጠመተን ትምህርቲ ኣብ መላእ ሃገርና ናብ ምዝርጋሕ ዝዓለመን እዩ ነይሩ። ምናልባት ክጅመር ከሎ እቲ ትምህርቲ እቲ ተሓሳስባ ንባዕሉ ንነዊሕ ዝጠመተ እዩ ነይሩ። እቲ ክንጅምሮ ከለና ግን ብንእሽቶ ነገር እዩ ተጀሚሩ። እዚ ፖሊሲ ግን ተመሊስካ ክትሪኦ ከለካ ኣዝዩ ንነዊሕ እዋን ዝጠመተ እዩ ነይሩ። ክልተ ካብቶም ዓብ ኣቓልቦ ዝተዋህቦም ነጥብታት ወይ ዕላማታት ኣብቲ ፖሊሲ ድማ እቲ ሓደ መሃይምነት ምድምሳስ ዝብል እዩ። እቲ ካልኣይ ከዓ ናፃን ግድነታውን መሰረታዊ ትምህርቲ መሃብ ዝብል እዩ ነይሩ። እዚኦም ሕጂ ቀለልቲ ይኮነን። ኣብ ሰውራ ኮንካ ምስ ክንጠቕሶ ፀናሕና ማእለያ ዘይብሉ ከበድቲ ብድሆታት በቲ ሓደ ከዓ ድሩት ዓቕሚ ሒዝካ ንመላእ ህዝቢ ኤርትራስ ካብ መሃይምነት ነፃ ክንውፅኦ ኣለና ክትብል እዚ ቀሊል ዕላማ ኣይኮነን። ኣብ ሓፂር ግዜ ክግበር ከምዘይከኣል እውን ናብ ፈለጠይቲ ፖሊሲ ዝሓንፀፀ መሪሕነት ከምኡ ዝበለ ግን ትጣማምታ እቲ ራእይ ሓዋሩ ሰውራ ክዕወት ኮይኑ ምዕብልቲ ሃገር ካ ክንሃንፅ ኮይና ዘይ ትምህርቲ ስለ ዘይከውን መሃይም ዝኾነ ህዝቢ ሒዝካ ኣብቲ ንደልዮ ዘለና ዕላማታት ክብፃሕ ከምዘይከኣል ብምግንዛብ ነዊሕ ዝጠመተ ከምዝኣመሰለ መሃይምነት ጠሪሱ ካብ ሃገር ክጠፍእ ከም ዘለዎ ዝብል ሓደ ዕላማ ነይርዎ። እቲ ካልኣይ ከዓ ንኩሎም ቆልዑ ናይዚ ሃገር ብናፃ ዝኾነ ትምህርቲ ክውሃቦም ኣለ። ናፃ ጥራይ ዘይኮነ ከዓ ኩሎም ቆልዑ ክግደዱ እውን ኣለዎም፣ ሓደ ስድራ ቤት ክግደዱ ኣለዎም ደቆም ከምህሩ። እዚ እንታይ ማለት እዩ? ዝኾነ ኤርትራ ዝህሉ ቆልዓሲ ከይተማሃረ ዝዓቢ ክህሉ የለን ዝብል ኣተሓሳስባ እዩ። ቅኑዕ ኣተሓሳስባ እዩ። ክሳብ ሕጂ እውን ሙሉእ ብምሉእ በፂሕናዮ ክንብል ኣይንኽእልና። ግን ኣብቲ እዋን ሰውራ ኮንካ ቅድሚ 50 ዓመታት ከምኡ ኢልካ ክትሓስብ ንባዕሉ ቀሊና ይነበረን። ስለዚ ክልተ እዚ ፖሊሲ እዚ ንነዊሕ ዝጠመተን ቅኑዕ ኣተሓሳስባ ዝነበሮን ፖሊሲ ሓንፂፁ እዚ ሓደ ሓድግታት ናይቲ ህዝባዊ ግንባር ኣብ ትምህርቲ ዝገበሮ ኣበርክቶ እዩ ኢልካ ክወሰድ ከኣል ብደረጃ ፖሊሲ
1: ድሕሪ ምባል ቀንዲ መለለዪ ናይዚ ናይ ትምህርቲ ስርዓት ድማ ካብ ዝኾነ መግዛእታዊ ሓልክታት ናፃ ዝኾነ ኣብ ሃገራዊ ዕላማን ትሕዝቶን ዘለዎ ካሪክለም ምድላው፣ ካሪክለም ስሩዕ ትምህርቲ ምድላው። እዚ ማለት ቆልዑት ሃገሮም ክፈልጡን ከፍቅሩን ዝድርኽ ምስ ኩለን ብሄራትናን ባህልናን ዘላሊ ምስ ክብርታትን ስነ ምግባርን ሕብረተሰብና ዘፋልጥ ትምህርቲ ብቋንቋ ደ ክግበርን ካልእን ትሕዝቶታት ብዘርዘር ድሕሪ ምግላፁ እዚ ትምህርቲ ድማ ብፍቕሪ ዓቕሊ ምርድዳእን ምክብባርን ይካየድ ከም ዝነበረ ጠቒሶም። ብዛዕባ ካሪክለም ትምህርቲ ንዓበይቲ እውን ኣቶ ጴጥሮስ ክገልጽን ከሎም ንዓበይቲ ካብ ተመክሮኦም ንዘወሃለልዎ ፍልጠትን ክእለትን ኣብ ግምት ዘእተወ ኣብ ምጥፋእ መሃይምነት ዘተኮረ ኣብ ማሕበራዊ መነባብሮኦም ዝሕግዞም ክእለታትን ሓሳባትን ምሃብን ካልእን ክጠቅስን ከሎም ኣብ መራይ ቴክኒካውን ሞያውን ትምህርቲ ዝነበረ ዕማማት እውን ብዝርዝር ገሊጾም ኣብ መራይ ስነ ጥበብን ሙዚቃን እውን ተምሃሮ ቤት ትምህርቲ ሰውራ ዘመ

0: ናዊ መሳርሒ ሙዚቃ ክመልኩ ከም ዝኽኣሉ ብምጥቃስ ብመንገዲ ጉጅለ ባህሊ ቀያሕቲ ዕምባባ ኣብ ተምሃሮ ተጋደልቲ ህዝቢ ሓያል ጎስጓስ ከም ዝተኻየደ ኣነፂሮም። እዚ ድማ ነቶም ዝምህሩ ዝነበሩ መምህራን እውን ዝያዳ ብቑዓት ንምግባሮም ስልጠናታት ይውደብ ከም ዝነበረ እውን ኣነፂሮም። ኣብተን ጽሑፍ ማለት ስክሪፕት ዘይነበረን ብሄራትና እውን ኣብ ፊደላት ላቲን ዝተመርኮሰ ናተን ስርዓተ ጽሑፍ ከም ዝህልወን ከም እተገብረውን ገሊፆም።
1: እቲ ካልእ ሓድጊ ናይቲ ቤት ትምህርቲ ሰውራ ወይ ከዓ ህዝባዊ ግንባር ዝገበሮ ፃዕርብ ትምህርቲ ምኩስኳስ ሃገራውነት እዩ። እቲ ብመገዲ ትምህርትን ምስ ትምህርቲ ተኣሳሲሩን ዝተካየደ ጎስጓስ ሃገራውነት ኣብ ምኩስኳስ ዓብ ኣበርክቶ ዝገበረ እዩ። ብሳላቲ ተምሃሮ ካብ መፅሕፍቶምን ካብ መምህራኖምን ኣለይቶምን ዘቕስምዎ ዝነበሩ ትምህርቲ ከምኡውን ብሳላቲ ኣብ ከባቢኦም ዝነበረ በብዓይነት ሰውራዊ ፅልዋታት ተምሃሮ ቤት ትምህርቲ ሰውራ ብሓፈሻ ፅኑዕ ሃገራዊ እምነትን ሓያል ሃገራውንን ከጥርዩ ክኢሎም እዮም። እዚ ሃገራውነት ብብዙሕ መንገዲ እዩ ዝመፅእ። ዋላ ኣብቲ ደጀን ዘይነበሩ ኣብ ዝኾነ ሓራ ቦታ ዝነበሩ ወይ ኣብ ዝኾነ ቦታ ናይ ኤርትራ ዝነበሩ ቆልዑ እውን ብሰውራ ስለ ዝምሰጡ ብዝና ናይ ተጋዳላይ ስለ ዝምሰጡ ሃገራዊ ስምዒት ሃገራዊ ወኒ ክሓድሮም ይኽእል እዩ። ኣብቲ ኣብ ቤት ትምህርቲ ሰውራ ዝነበረ ግን ካብዚ ዝያዳ ዝዓሞቐ እዩ ነይሩ። ሓደ ንቅድምቲ መፅሕፍቲ ሃገራውነት ንክሰርፆም ተባሂሉ ዝተዳለወ ስለ ዝኾነ ኣብቲ ናይ ታሪክ ናይ ጂኦግራፍ ዝምሃሩሉ ሃገሮም መን ምዃና ክፈልጡ ህዝቦም መን ምዃኑ ክፈልጡ ቃልሲ ዝካየድ ዘሎ እንታይ ምዃኑ እንታይ ዕላማ ከም ዘለዎ ስለዚ ንሶም ከዓ ኣካል ናይቲ ሕብረተሰብ ስለ ዝኾኑ ነዚ ፈሊጦም ከምኡ ዓይነት ስምዒት ከም ዝህልዎም ነቲ ሰውራዊ ምንቅስቃስ ናይቲ ህዝቢ ደገፍቱ ከም ዝኾኑ ዝገብር እቲ መፅሕፍቲ ንባዕሉ እቶም ካልእ እቶም መምህራኖም ኣለይቶም ኩሎም ተጋደልቲ ስለ ዝኾኑ ውፍያት ስለ ዝኾኑ ካብ ሂወትካ ንክትውፊ ጀሚርካ ብዛዕባ ሃገራውነት ኩሉ ነገር እዮም ዝነግርዎም፣ ኩሉ ነገር እዮም ዝምህርዎም፣ ኣብነት ካ ኮንዎም ንሱ እዮም ዘስርፅሉ። እቶም ተምሃሮ ኣብ ውሽጢ እቲ ሰውራ ኣብ ውሽጢ እቲ ደጀን ቦታ ስለ ዝነበሩ ኩሉ እቲ ተጋዳላይ ኣብ ከባቢኦም ላ ክበፅሖም ዝመፅእ ገለ ከዓኒ ብዛዕባ ሃገር ውፉይ ስለ ዝኾነ ኩሉ ዕላል ዝሰምዕዎ ኩሉ እቲ መንፈስ ኣብ ከባቢኦም ዝነበረ ሃገራውነት ዘደልድል እዩ ነይሩ። ስለዚ በዚ ኩሉ ተፀልዩ እቲ ኣብ ቤት ትምህርቲ ሰውራ ዝዓበየ መንእሰይ ወይ ተምሃራይ ፅኑዕ ዝኾነ ሃገራዊ ፍቕሪ ሃገራዊ ኣተሓሳስባ ነይርዎ። እቲ ተምሃሮ ቤት ትምህርቲ ሰውራ ዝሰረፀ ሃገራውነት ካብ ካልእ ዝሓየለ ክኸውን ዝኽኣሉ ካልእ ተወሳኺ ምክንያት ከዓ ብሄራዊ፣ ሃይማኖታዊ፣ ከባብያዊ ወዘተ መበቀሎም ብዘየገድስ ኣብቲ ቤት ትምህርቲ ከም ኣባላት ሓንቲ ስድራ ከም ማዕረ መሰልን ግቡእን ዘለዎም ዜጋታት ናይ ሓንቲ ሃገር ኮይኖም ብሓባር ስለ ዝዓበዩ እዞም ኣብ ቤት ትምህርቲ ሰውራ ዝነበሩ ቆልዑ ሃይማኖት ንቅድም ዋላ ኣብቲ ሰውራውን ባዕሉ ዓብ ሚዛን ስለ ዘይነበሮ ብዛዕባ ሃይማኖት ንቅድም ኣይግደሱን እዮም። ካበየ ናይ ብሄር ይመፅኡ እንታይ ቋንቁኡ ገለ ብዙሕ ዘገድሶ ኣይኮነን። ብዛዕባ ቀቢላ፣ ብዛዕባ ብሄር ዝኾነ ትሕቲ ሃገራዊ ዝኾነ ስምዒትን ኣተሓሳስባን ክሓስብ ዕድል ዝህቡን ኣይኮነን እቲ ከባቢ። እዚኦም ቆልዕዮም ከም ኣብ ሓንቲ ቤት ስድራ ዘለዉ ብሓባር እዮም ዝምገቡ፣ ብሓንሳብ ይድቅሱ፣ ብሓንሳብ ይመሃሩ፣ ብሓንሳብ ውዕሉ ሓድሩ። ንኩሎም ከዓ እቲ ቤት ትምህርቲ ከም ቆልዑ ናይ ሓደ ሃገር ገይሩ ስለ ዝሪኦም ንባዕሎም ከዓ ንሳቶም ከም ኣሕዋት ገይሮም ዝወስድዎም። ስለዚ በበይና ካብ ተፈላለየ ከባቢታት ዶ ካብ ተፈላለየ ምንጭታት ዝመፃና ዝብል ኣተሓሳስባ ክሰርፆምን ኣይክእልን ነይሩ። ከም ኣሕዋት ከም ሓደ ዓይነት ዜጋታት ገይሮም እዮም ወስድዋ ነይሮም። እዚ ሕጂ ኩሉ ትሕቲ ሃገራዊ ዝኾነ ኣተሓሳስባታት ስምዒታት ሰጊርካ ዱልዱል ዝኾነ ስሙር ዝኾነ ሃገራዊ ኣተሓሳስባ ንኸተማዕብል ሓጊዙ እዚ ሓደ ዓብዪ ባእታ ኣብ ምኩስኳስ ናይቲ ኣብኣቶም ዝሰረፀ ሃገራውነት ነይሩ። ቀንዲ መርኣያ ናይ ዝዓሚቕ ሃገራዊ ኣተሓሳስባን ስምዒትን ዝኽኣት ብተምሃሮ ቤት ምሰውራ ብቐጻሊ ዝረአ ዝነበረ ኣብ ተዋጋእ ሰራዊት ናይ ምስላፍ ድሌትን ሃቐነታትን እዩ። እዚ ብፍላይቶም ኣብ ሰውራ ነበርኩም ኩሉ ትፈልጥዎኹም ቤት ትምህርቲ ሰውራ ንሕና እቶም ቆልዑ ብፍላይቶም ፍርዝን ፍርዝን ዝበሉ ንሕና መዓስ ክንምሃር መፂና ሕና ክንጋደል ኢና መፂና ክንታኮስ ኢና መፂና ፀላእ ክንቀትል ኢና መፂና ስለዚ ናብቲ ተዋጋእ ሰራዊት ስረዱና ዝብል ናይ ወትሩ ጠለቦም ወይ ሕቶኦም እዩ ነይሩ። ሓደ ግዜ ክሳብ ምምሃር ዝኣብሉ ደረጃ ወይ ኣድማ ዝገበሩሉ ነይሩ። ነዚ ግን ብዝተኸኣለ መጠን እናረዳእካ እቲ ምውጋእ ዝበሃል ከተርክብሉ ትኽእሉኹም እቲ ኣና ግን ክንዋጋእ ጥራይ

ኮናን ዕላማና ምውጋእ ጥራይ ኮነን ወይ ናፅነት ምምፃእ ጥራይ ኮነን ናፅነት ከነምፅእ ናይ መጀመርያ ዕላማና ልዕሊዩ ከድካ ግን ሓንቲ ረህዋዝ ሰፈና ምዕብልቲ ካብ ድሕረት ካብ ድኽነት ዝተላቐቐት ሃገር ክንሃንፅ ስለ ዝኾነት ናይ መወዳእታ ዕላማ ናታትኩም ኣበርክቶ ካ ቀንዲ ኣብኡ ክኸውን እቲ ምውጋእ ትብልዎ ዘለኹም ንስ እውን ድሓን ብመዓልቱ ብግዜኡ ክተርክብሉ ትኽእልኹም እናበልካ ማለት ትምህርቶም ኣብ ትምህርቶም ከም ዝኸዱ ክግበር ፍተን ነይሩ ነዚ ነፂጎም ናይ ባዕሎም ስጉምታት ዝወስድውን ነይሮም ግን ንኣሽቱ ስለ ዝኾኑ ብዙሕ ግዜ ኣብቲ ሰራዊት ከተእትዎም ስለ ዘይትኽእል ተመሊሶም ናብቲ ቤት ትምህርቲ ሰውራ መፁ ነይሮም እዮም። ምናልባት ከምዚ ጉሉሕ ኣብነት ናይዚ ጀልሃንቲ ኣብ ዝነበሩ ተምሃሮ ኣብዮም ነይሮም መምሃርቶም ዓበይቲ ክቡር ፕረዚደንት ሽዑ ምክትል ዋና ፀሓፊ ናይ ህዝባዊ ግንባር ዝነበረ ኣኼባ ገይሩሎም ነይሩ ነቶም ተምሃሮ ተምሃሩ እዚ ክብሎ ዝፀናሕኩ ዕላማ ይቲ መልእኽቲ ነይሩ ንስኻትኩም ቀንዲ ዕማምናትኩም ሲ ሃገር ምምዕባል ይፅዋሕ ንጎ ስለዚ ተምሃሩ እዚ ሕጂ ሒዝናዮ ዘለና መሳርያታት ከብቅዕ ይፅዋሕ ንጎ ናፅነት ምስ ረኸብና ኣብኡ ከተድህቡ ኣለኩም ዝብል ምኽሪ መምርሒ ሂብዎም ብዙሕ ግን ኣይተዋሕጠሎምን ኣብ መወዳእታ ትእዛዝ ይስቕልኩም ተምሃሩ ተባሂሎም እዮም ተማሂሮም። እዚ ሃገራዊ መንፈስ እዚ ኣብቶም ኣብ ካልእ ቦታታት ኣብ ሓራ ቦታታት ኣብ ሱዳን ወዘተ ዝነበሩ ተምሃሮ እውን ብቕርብ ይልሕም ነይሩ እዩ ወይ ከዓ ብሓፈሽኡ ሰሪፁ ነይሩ እዩ ኢና ክንወስዶ ንኽእል ኢና። ስለዚ እቲ ሃገራውነት ኣብ ተምሃሮ ናይ ምኽስኳስ ባህሊ ወይ ልምዲ ካብ ቤት ትምህርቲ ሰውራ ዝነቐለ ዳርጋ ንኩሎም እቶም ዝምሃሩ ዝነበሩ ቆልዑ ኣብ መላእ ኤርትራ ኹን ኣብ ሱዳን ዝፀልዎም ነይሩ እዩ ወይ ብከምኡ ተፀልዮም እዮም ማለት እዩ። ትምህርቲ ንባዕሉ ብሕልፊ ድማ ካብ መሃይምነት ሓራ ምውፃእ ኣብ ምስራፅን ምሕያልን ሃገራውነት ዓብ ፅልዋ ኣለዎ። ምክንያቱ ካብ መሃይምነት ምልቓቅ ካብ ደልሃመትን ደበንገረን ናብ ብርሃን ዳርጋ ምውፃእ ስለ ዝኾነ እዩ። እዚ ዓንቲ ወይ ምስ ናይ ፓውሎ ፍሬሬ እውን ተዛሪበሉ ነይረ ትምሃር እንተተማሂርካ እዚ ዝያዳ ሃገራዊ ንቕሓት ክህልወካ ዝያዳ መረዳእታ ክህልወካ ብዛዕባ ሃገር ምስ ካልኦት ሃገራት ምስ ዓለም ዘለዋ ዝምድና ክትፈልጥ ንብዙሕ ነገር ሕግዘካ እዩ። ኣብቲ ዜጋ ናይ ሃገር ከዓ ዝያዳ ዶክተር ቴድሮስ ኣብ ሰሚናሮ ቅርቦ ኸው እንዳሃራይ ሓደ ስሙር ዝኾነ ሃገራዊ ተሓሳስባ ንኸተማዕብል እውን ትምህርቲ ሓደ ካብቶም ቀንዲ ባእታታት እዩ ወይ መሳርሒታት እዩ። በዚ ድማ ህዝቢ ኣብ ሓደ ሃገራዊ ዕላማ ከም ዝዓስልን ብቑዕ ሃገራዊ ንቕሓት ከም ዘጥርን ዝገብር ኣገዳሲ መሳርሒ ኮይኑ ተረኺቡ ትምህርቲ ኣብ ሰውራ ኤርትራ። እቶም ኣብ ሰውራ ዝነበሩ መምህራን ንባዕላቶም ተጋደልቲ ወይ ውፍያት ኣባላት ሓፋሽ ውድባት ስለ ዝነበሩ ምስ ዝምህርዎ ወይ ደቁ ዝምህርሉ ዝነበሩ ህዝቢ እውን ብተዛማዲ ሰፊሕ ናይ ምርኻብ ዕድል ስለ ዝነበሮም ህዝቢ ብዛዕባ ሃገሩን ሰውርኡን ብዝያዳ ከም ዝፈልጥን ከም ዝግደስን ይገብሩ ነይሮም እዮም። ሃገራውነት ብመገዲ ትምህርቲ ኣብ ህዝቢ ከም ዝሰፊሕ ይግበር ነይሩ ክንብል ከለና በዞም መምሃራን እዚኦም ኣቢሉ እውን ዓብ ስራሕ ይስራሕ ነይሩ እዩ። ናይ ክፍሊ ህዝቢ ኣባላት ነይሮም ብቐንዱ ስራሖም ዝኾነ ንህዝቢ ናይ ምጉስጓስ፣ ህዝቢ ናይ ምንቃሕ፣ ናይ ምውዳብ፣ ናይ ምዕጣቕ፣ ጎኒ ጎኑ ግን እዞም መምሃራን ዓብ ስራሕ እዮም ዝሰርሑ ነይሮም። ሓደ ቁፅሮም ብዙሕ እዩቶም ኣባላት ናይ ክፍሊ ህዝቢ ኣብ ነፍስ ወከፍ ዓዲ ኮፍ ክብሉ ይክእሉን እዮም። እዞም ተምሃሮ ግን ኣብ ድሕሪ መስመር ተኸድካ ኣብ ሱዳን ድሕሪ ኸድካ ሓራ ኮይኑሉ ብዝነበረ እዚ ከተማታት ገጠራት ቀቅድሚ ምዝላቕ እንተኸድካ ነዊሕ ሰዓታት ነዊሕ ግዜ ምስ ህዝቢ ክረኸቡ ክእሉ እዮም። ምስቶም ወለዲ ይኹን ምስቶም ተምሃሮ ንኣሽቲ ቆልዑ ሕጂ ጎኒ ጎኒ እቲ ትምህርቲ ፖለቲካዊ ጎስጓስ ኣብ ህዝቢ ምክያድ እውን ከም ሓደ ዕማም እዮም ዝወስድዎ ነይሮም። በዚ ጌርካ ሕጂ ንብዙሕ ክፋል ናይቲ ሕብረተሰብ ክረኻኽብሉ ስለ ዝኽእሉ እቲ ደቁ ከዓ ምህርሉ ስለ ዝኾነ እቲ ህዝቢ ከዓ ከም ደቁ ሪኦም ስለ ዝነበረ ብፍላይ ነቶም ፊተወራሪ ዋላ ነቶም ዓበይቲ መምህራን እውን ኣብ በዓል ሱዳን ደቁ ምህርሉ ስለ ዝነበሩ ዓብዪ ኣኽብሮት ቅርበት ምስኦም ስለ ዝነበሮ ንዕኦም ክሰምዕ ቅርቡ ነይሩ። ስለዚ ንሶም ኣብ ህዝቢ ዘካይድዎ ዝነበሩ ጎስጓስ ቀሊል ኣይነበረን። በዚ ገባብዚ ድማ ኣብ ህዝቢ መሃይምን እቲ ሶሪ እዚ ሓርበኛዊ ዝኾነ መንፈስ ናይ ሃገራውነት ንክሰርፅ ንክድልድል ብዙሕ ኣበርክቶ ከም ዝገበሩ እዩ ዝውሰድ። እዚ ኣብ ጎድኒ ኣባላት ክፍሊ ህዝብን ካልኦት ኣካላት ህዝባዊ ግንባርን ኮይኖም ዘካይድዎ ዝነበሩ ሰፊሕ ጎስጓስ ድማ ህዝቢ ሃገራውን ፖለቲካውን ንቕሓት ደሊቡ ከም ዝውደብን ከም ዝዓጥቕን ኣብ ምግባር ዓብዪ ኣበርክቶ ነይርዎ እዩ። እቲ መብዛሕትኦም ኣብ ተዋጋእ ሰራ

0: ኣብ ዝተመደቡ ፊታውራሪ ወይ ተምሃር ቤት ትምህርቲ ሰውራ ነበር ኣብ ኩናት ዘርእይዎ ዝነበሩ ተወፋይነትን ጅግንነትን ድማ ዘይተሰለፉ መንእሰያት ኣርኣያ ዝኸውን ጥራይ ዘይኮነ ንብፀቶም እውን ዝሓብን እዩ ነይሩ። ተምሃሮ ቤት ትምህርቲ ሰውራ ከምዚ ንጠቕሶ ፀናሕና ኣብ ኩናት ክኣቱ ኣብቲ ተዋጋእ ሰራዊት ክኸዱ ክስውኡ ዝነበሮም ድልውነት ዓብዪ እዩ። ኣብኡ ከይዶም እውን ጅግንነት እዮም ዘርእዩ ነይሮም። ስለዚ እዚ ንባዕሉ ነቲ ኣብ ኩሉ ተከባቢኦም እወታዊ ዝኾነ ናይ ሓርበኝነት ፅልዋ ንኸሕድሩ ዕድል ፈጢሩ እዩ። ኣብ ቤት ትምህርቲ ሰውራ ዝነበረት ጉጅለ ባህሊ ቀያሕቲ ዕንባባት ኩን ኩለንተን ከምኣ ዝኣመሰላ ካልኦት ጉጅለታት ባህሊ እውን ሃገራዊ ንቕሓትን ድንውነት ቃልስን ህዝቢ ኣብ ምድራዕ ዝምስገን ዕማማት ፈፂመን እየን ዝዓንተ ወይ ጠቂሰ እዩ ነይረ። ምጉልባት ውድባዊ ዓቕሚ ሓደ ካብቲ ሓድግታት ቅድሚ ናፅነት ዝነበረ እቶም መምስ ገበዙ ኣብ ተዋጋ ሓይልታት ዝምደቡ ዝነበሩ ተምሃሮ ቤት ትምህርቲ ሰውራ ንሓይሊ ምድሪ፣ ንሓይሊ ባሕሪ፣ ድሒሮም እውን ንሓይሊ ኣየር ኣብ ምድልዳል መስዋእትነት እውን ዝሓቆፈ ዕዙ ዘበርክቶ ገይሮም እዮም። ሳላ ትምህርቶም ከዓ ፍሉይ ሞያ ኣብ ዝሓቱ ሓያለይ ወተሃደራውያን ዕማማት ምልክት፣ ከቢድ ብረት ወዘተ ክዋፈሩን ከድምዑን ክኢሎም እዮም። ብዙሓት ካብዚኣቶም ተጋደልቲ ኮይኖም ጉቦኦም ፈፂሞም እዮም ተሰውኡ ኣለዎም። እቶም ብሓፈሽቃ ብጅግንነት ተጋዲሎም እዮም። ኣብቲ ክፍልታት ናይ ህዝባዊ ግንባር ድማ ብሕልፊ ኳቶም በብዓይነቱ ሞያዊ ክእለታት ዝቀሰሙ ተምሃሮ ቤት ትምህርቲ ሰውራ ነበር ዓወት ሰውራ ምቅልጣፍ ንጡፍ ተራ ነይርዎም እዩ። መካይን ዕራይ ድሕር ተማሂሩ ድሕር ሜካኒክ ኮይኑ ሲ መካይን ሰውራ እንተላይ ነቲ ኣብ ኩናት ዝግበር ዝነበረ ፃዕሪ ምስላጥ ወሰንቲ እየን ወይ ዓብዪ ተራ እዩ ነይርዎን። ስለዚ ብከምዚ ኣመሰለ ሞያ ዝነበሮም ነቲ ኩናት ኩን ብሓፈሽኡ ነቲ ምዕባለ ናይቲ ውድብ ብዙሕ ኣበርኪቶም እዮም። እቲ ካልእ መወዳእታ ቅድሚ ሰውራ ዝነበረ ምድራዕ ባህላውን ማሕበራውን ሰውራ ዝብል እዩ። ተምሃሮ ቤት ትምህርቲ ሰውራ ነበር ይኹኑ ካልኦት መምህራን መሃይምነት ኣብ ምጥፋእ ይኹን ካልእ ናይ ዓበይቲ ትምህርቲ ኣብ ምዝርጋሕ ብዝነበሮም ተራ ድሑር እምነታትን ልምድታትን ምውጋድ ብዘካየድዎ ጎስጓስ ከም ኣጋር ሓካይም ኮይኖም ብዛዕባ ጥዕና ኣብ ህዝቢ ብዘተኣታተውዎ ዘመናዊ ተሓሳስባን ኣተሓኻኽማን ወዘተ ኣብቲ ህዝባዊ ግንባር ኣብ ሕብረተሰብና ዘምፅኦ ሱር በትኽ ባህላውን ማሕበራውን ለውጢ ብቐሊሉ ዘይግመት ኣበርክቶ ገይሮም እዮም። እዚ ሕብረተሰብና ብጠቓላሊ ክትሪኦ ከለካ ብፍላይ ኣብቲ ዘበን ሰውራ ኣብ ኣዝዩ ትሑት ዝበለ ባህላዊ ደረጃ ማሕበራዊ ደረጃ እዩ ነይሩ። ብፍላይ እቲ ካብ ከተማታት ርሒቑ ዝነበረ ክፋላት ናይ ሕብረተሰብና ካብ ዘበናዊ ስልጣነ ካብ ዘበናዊ ተሓሳስባ ርሕቕ ዝበለ ስለ ዝኾነ በቲ ባህላዊ ናይ ቀደም ዝነበረ ተሓሳስባ እዩ ዝኸይድ ነይሩ። ብብዙሓት ማሪታውያን እምነታት ጎዳእቲ ልምድታት ኣብቲ ሕብረተሰብ ነይሮም። ንኩንሻብ ደቂ ኣንስትዮ ትሕቲ ዕድመ መርዓ ዛር ዶ ቆለ ዶ ገለ እናበልካ ብዙሕ ሰፊሕ ዝርግሐ ዝነበሮም ከምዚኦም ብፍላይ ኣብ ገሊኦ ከባቢታት ንኣብነት እዚ ከባቢ በዓል ቁሓይን ደራቡሽ በዓል ትኩል ዘለዎ ከባቢታት ካብ መገዲ እውን ንፁል ስለ ዝኾነ ዳርጋ ካብ ኩሉ እቲ ዘበናዊ ምዕባለ ኣዝዩ ተሓሪሙ እዩ ነይሩ። ኣብእቲ ቆላታት ንባዕሉ ኣብ ቆላታት ኣብተን ከተማታት ገለ ተዘይኮይኑ እቲ መብዛሕትኡ ቆላ ዝነብር ህዝቢ በቲ ልምዳዊ ዝኾነ ክንደይ ዘመናት ዝፀንሐ ሰበክሳግማዊ መነባብሮ ጥራይ ዝኸይድ ካብኡ ወፃኢ ካልእ ብዙሕ ዝፈልጦ ነገር ኣይነበረን። እዞም ተምሃሮ ቤት ትምህርቲ ሰውራ ዝነበሩ ብፍላይ ዘመቲ ኮይኖም ኣብዚ ንብሎ ዘለና ቦታታት ምስተፋሕ ምስ በልቡ ምስ ኩሎም እቶም ዓበይቲ መምሃራን እውን ምስኦም ዝነበሩ ኣብ ህዝቢ እቲ ሰውራዊ ዝኾነ ስነ ፍልጠታዊ ዝኾነ ዘመናዊ ዝኾነ ኣተሓሳስባ ኣብ ምስራፅ ቀሊል ኣበርክቶ ነይርዎ ክበሃል ኣይከኣልኒ። ሓደ ካብቲ ዓወታት ናይ ሰውራ ኤርትራ ኣብቲ ባህላውን ማሕበራውን ሜዳ ወይ ከዓ ኣብቲ ባህላውን ማሕበራውን ሂወት ናይቲ ሕብረተሰብ መሰረታዊ ዝኾነ ለውጢ ምምፅ እዩ። እዚ ነዚ ዝፀለቡ ብዙሓት ረቑሒታት እኳ እንትኾኑ ወይ ህዝባዊ ግንባር ነዚ ለውጢ እዚ ዘምፅኦ ብብዙሕ መንገድታት እኳ እንትኾነ ሓደ ዓብዪ ክፋል ናይቲ ነዚ ለውጢ እዚ ዘምፀ ከዓኒ እቲ ናይ ትምህርቲ ንጥፈታትን ምስኡ ተኣሳሲሩ ዝኸይድ ዝነበረ ናይ ባህሊ ንጥፈታትን ምዃኑ እዚ ዘይከሓድ እዩ። ስለዚ ሓደ ካብቲ ሓድግታት ናይ ቤት ትምህርቲ ሰውራ ነቲ ኣብ ሕብረተሰብ ኤርትራ ዝተካየደ ባህላዊ ማሕበራዊ ሰውራ ንዕኡ ምድራዕ ወይ ኣብኡ ዓብዪ ኣበርክቶ ምግባር እዩ ነይሩ።
1: ኣብ ድሕሪ ናጽነት ዝነበረ እዋን እውን ተራን ኣበርክቶም ቤት ትምህርቲ ሰውራ ብዝለዓለ ደረጅኡ ከም ዝቐጸለ ብምግላጽ ኣብ ምምስራት ሓድሽ ሃገራዊ ትምህርታዊ ስርዓት ዝነበሮ ተራ ብዝርዝር ገሊፆም።
0: እቲ ካልኣይ ምድልዳል መሓወር መንግስትን ህዝባዊ ግንባርን እዩ። ኣብ ቤት ትምህርቲ ሰውራ ዝተምሃሩ ሓያለይ ዜጋታት ኣብ ኩለን ኣካላት መንግስትን ህዝባዊ ግንባርን ኣብ ሓይልታት ምክልኻል ኣብ ሃገራውያን ማሕበራት ወዘተ ዘተኣማምኑ ሓርበኛታት ኮይኖም ብዓብ ተወፋይነት የገልግሉ ኣለዉ። እዚ ሓደ ሓቂ እዩ። ኣብዚ ሕጂ እዋን ዝኾነ ኣካል ናይ መንግስቲ ወይዘን ሃገራውያን ማሕበራት ኣብ ቤት ትምህርቲ ሰውራ ዝተማሃሩ ወይ ኣብቲ እዋን ሰውራ ኣብ ትምህርቲ ተዋፊሮም ዝነበሩ ተጋደልቲ ዘይብሉ የለን። እዚኦም ከም ቀንዲ ባእታታት ኮይኖም እዮም ነቲ ኣካላት ናይ መንግስቲ ንባዕሉ ኣብ ምምስራት ዓብዪ ተራ ነይርዎም እዩ። ክሳብ ሕጂ ከዓ ከም ቀንዲ ባእታታት ኮይኖም የገልግሉ ኣለዉ። ስለዚ ነዚ ድሓር ዝመፀ ናይ መንግስቲ ናይ ግንባር ኣካላት እውን ኣብ ምድልዳል ሲ ቤት ትምህርቲ ሰውራ ዓብዪ ሓድጊ ወይ ኣበርክቶ ገይሩ እዩ ማለት እዩ። ምሕብሓብ ሃገራዊ ንሕን ተወፋይነትን እዚ ብዙሕ ተዛሪብናሉ እንዲና እዚኦም ዞም ኣብ ቤት ትምህርቲ ሰውራ ብፍላይ ዝዓበይን ዝተማሃሩን መንእሰያት ኣብ ህዝቢ ዘካየድዎ ትምህርትን ጓስጓስን ጥራይ ዘይኮነ ብናይ ገዛእ ርእሶም ኣርኣያነት እውን ኤርትራዊ ሃገራውነት ኣብ ምስዋድ ቀጻሊ ኣበርክቶ ይገብሩ ኣለዉ። ኣላ ክሳብ ሎም እውን ኣብኡ ኣብ ቤት ትምህርቲ ሰውራ ዝነበረ ፊተወራሪ እተኮይኑ ዝመፀ ተመፀ ብዚ ሃገር እቲ ክምክቶ ምንቲ ሃገር ክቃለስ ክሳብ መስዋእቲ ክኽፍል ድልው እዩ። ኣብ ሕብረተሰብና ቀጻሊ ባህላውን ስነ ጥበባውን ምዕባለን ተሃድሶን ከምዝህሉ ኣብ ምግባር ይኹን ሓድሽ ሓሳባትን ኣገባባትን ኣሰራርሓ ኣብ ምትእትታ እውን ዘይነዓቕ ግደ ኣለዎም። እዚ ምናልባት ሕጂ እቲ ነፃ ሕብረተሰብ ኮይና ትምህርቲ ብኩሉ ሰፊሑ ብዙሓት መንእሰያት ፈርዮም ብዙሓት ስነ ጥበበኛታት ዮም ክኢላታት ፈርዮም ኣለዉ። ዘበናዊ ተሓሳስባ ዘበናዊ ቴክኖሎጂ ሰፊሑ እቲ ሕብረተሰብ ሰሪፅ ኣሎ። ግን እንታይ ንምባል እዚ እቲ ኣብ ሰውራ ሲ ሰውራ ለውጢ እዩ ንባዕሉ ሰውራ ነቲ ዝነበረ ቀየርካ ሓድሽ ነገር ምስራት ስለ ዝኾነ ከምኡ ዝኣመሰለ ባህሊ ከምኡ ዝኣመሰለ ዝንባለ ዝሰረፆ ሰብ ሓድሽ ሓሳብ ሓድሽ ኣገባባ ኣሰራርሓ ንክቕበል ዝያዳ ድልው እዩ ማለት እዩ። ስለዚ ከምዝኣመሰለ መንፈስ ስለ ዝነበሮም ኣብቲ ሕብረተሰብ ብቐፃሊ ከምዝኣመሰለ ተሃድሶ ንክህሉ እውን ከም ኣበርከቲ ኮይኖም ይርከቡ ማለት እዩ። ብፍላይ ብመንገዲ ትምህርቲ ኣብ ትምህርቲ ብዙሕ ሓድሽ ነገራት ከተተኣታቱ ከለካ ብመጀመርቲ ቆብ ኣቢሎም ንዕኡ ዘጓሳጉስሉ ንዕኡ ሓንጎፋ ኢሎም ተቐቢሎም ናብ ካልኦት ዘረድኡ ይኮኑ ማለት እዩ። ኪንዮዚ ግን ቤት ትምህርቲ ሰውራ ንፅኑዕ ሃገራውነት ተወፋይነት ብሉፃት ማሕበራውያን ክብርታት ህዝብና ቀፃሊ ነፍስካ ምምዕባል ወዘተ ዝሓቁፍ ስልጡን ፖለቲካውን ባህላውን እያ ተሓዲጉ ወይ ተኺሉ ኣሎ። ትምህርቲ ሰውራ ክበሃል ከሎ ሕጂ ከም ሓደ ትራዲሽን ወይ ያታ ኢካ ክትሪኦ ትኽእል። ትብኡ ዝነበረ መንፈስ ናይ ሓርበኝነት ትብኡ ዝነበረ ተወፋይነት ንህዝቢ ነቲ ብሉፅ ማሕበራዊ ክብርታት ሓቂ ምዝውታር ንዝተወፅዑ ወገናት ተጣባቂ ምኳን ከምዚኦም ዝኣመሰሉ መሰረታውያን ኣተሓሳስባታት እዚኦም ኣብቲ ሕብረተሰብ ዝያዳ ጎሊሖም ንክረኣዩ ቀፃልነት ክህልዎም እና ማዕበሉ ክኸዱ ሓድጊ ገዲፉሎ እዚ ሕጂ ሓደ ያታ እዮም ንብሎ ንኽእል። ስለዚ ዝኽሪ ወርቃዊ ኤቤል እዩ መምስራት ቤት ትምህርቲ ሰውራ እምበኣር ነዚ ክቡር ሃገራዊ ያታ እዚ ወግዓዊ ተፈላጥነት ዝህብ ክኸውን በቲ ሓደ ወገን በቲ ካልእ ሸነኽ ከዓ ንዕኡ ኣብ ምኽስኳስ ዝተድሃበ ክኸውን ይግባእ ዝብል ርእቶ እዩ ዘሎ። እዚ ብከምዚ ተጠርዩ ዝፀንሐ ኣተሓሳስባ ያታ ልምዲ ዓቕሚ እዚ ክስውድ ኣለዎ ክቕፅል ኣለዎ ንቅድም እናማዕበልናዮ ከዓ ክንከይድ ኣለና። ነዚ ክንገብር ከዓ ክንክስክሶ ግባእ። ነዚ ብግቡእ እንተ ኮስኪስና ከዓ ከምቲ ዝሕጂ ወፂኢ ዘሎ ጭርሖ ዝገልፆ ነዚ ክንዝክር ከለና እዚ ፅዋሕንኮ ንዝኾነ ነዛ ሃገር ዘጓንፎ ብድሆታት ኣብ ምግጣም ከዓ ከም ሓደ ዓብዪ ዕቑር ሓይሊ ኮይኑ ከገልግለና ከምዝኽእል ክንገብር ክንክእል ኣለና ማለት እዩ። ከምዝኽእለና ከዓ እንተኣማምንና ቅድሚ ሕጂ ኣብ ዝኾነ ድሕር ናፅነት እውን ዝመፁ ብዓይነቶም ብድሆታት ነዚ ሃገር ኣብ ምቅላስ ክሰርሕ ስለ ዝረኣናዮ ስለዚ ካብ ድሕነት ናይ ሃገር ጀሚርካ ብዓብዩ ከዓ ሃገር ሓዳስ ሃገር ምዕብል

ሃገር ብልፀት ሃገር ክንሃንፅ እንዲና ንደሊ ዘለና ነዚ ኣብ ምህናፅ ነዚ ሓይሊ እዚ ነዚ ተመክሮ እዚ ነዚ ዓቕሚ እዚ ብግቡእ ኮስኩሽና ክንጥቀመሉ ኣለና ዝብል ሓሳብ እዩ መወዳእታ ክሕልፍ ስደሊ። ይቐኒየለይ ዘለዓለማዊ ዝኽሪ ንሰማዕታትና ዓወት ንሓፈሽ

وفي غلات كفيني دم خارطة كتاقة.

ኣብ መስከረም 1976 ሕጂ ቅድሚኡ ነናእሽቱ ፈተናታት ነይሩ ድዩ እቲ ወግዓዊ ግን እቲ ኦፊሻል ዝጀመረ እቲ ትምህርቲ ኣብ መስከረም 1976 ኮይኑ ኣብ ዜሮ ዝበሃል ቦታ እዩ ተጀሚሩ ማለት እዩ። ሕጂ መብዛሕትኡ ግዜ ኣብ ሰነዳት ወላ ኣብ ቃለ መጠይቃት ክግበር

እቶም መጀመርታ ንቤት ምሶውራ ዝቐምዋ ተምሃሮ ካብ ገለ ቦታ መፂኦም እቶም ቀንዲ ኣብዚ መፅናዕታዊ ፅሑፋት ኣንቢብና ዝረኸብናዮ ወይ ኢንተርቪው ክንገብር ከለና ንሰባት ዝረኸብናዮ እቶም ፍሉጣት ንቤት ምሶውራ ዝቐሙ እቶም ካብ ብሌቓት ካብ ክፍ ታዕሊም ካብ ደብዓት መደበር ዕቑባት ናይ ኣዴታት ነይሩ ብጀካ ከምዚ ናይ ስምኩልናን ሓካይን ገለ ዝነበረ ሕክምና ናይ ኣዴታት እውን ነይረን ካብ ፀላኢ ተመዛቢሎም ድመፁ ዝዕቀቡ ስለዚ ካብቲ ደብዓት ካብተን ኣዴታት ተቕመጣሉ ነበራ ወይ ከዓ ዳሓራይ መደበር ሰለሙና ተባሂሉ ተፀውዐ ካብኡ ድመፁ ቆልዑ ነይሮም ካብ ወደ ልሒለው መዓስከ ስደተኛት ናይ ሱዳን ድመፁ ነይሮም ካብ ፋሕ ካብ ካልእ ቦታት ናይ ሳሕል ነይሩ

ብዘይካዚ ዳሕራይ ፀኒሖም ነቲ ብዝሐ ተምሃራይ ዘዕበይዎ ወይ ዘህጠርዎ ከዓኒ ቀያሕቲ ዕምባባ እዮም። እዚ ቀይሕ ዕምባባ ውሩድ ኣልሓምራ እዩ ይመስለኒ ብዓረብ ዝበሃል፣ ካብ ናይ ቻይና ፍልስፍና ዝመፀ እዩ። ስለዚ እዚኣቶም ህዝባዊ ግንባር ኣብ 1977 ሓራ ከተማታት ምስ ወፃ ኣብ ኩለንተን ከተማታት ቀያሕቲ ዕምባባ ዝበሃል መስሪቱ ነይሩ። ብተመሳሳሊ ኣብ ሱዳውን መስሪቱ ነይሩ። ኣብቲ ኣነ ዝነበርኮ ማሕበር ቀያሕቲ ዕምባባ ኣብ በዓል ካርቱም፣ ኣብ ፖርት ሱዳን፣ ኣብ መደኒ፣ ኣብ ገዳርፍ፣ ኣብ ከምዚኦም ዝኣመሰሉ ቦታት እውን ቀያሕቲ ዕምባባ ተመስሪቱ ነይሩ። ሕጂ እዞም ቀያሕቲ ዕምባባ እዚኦም እቲ ሰውራዊ ክብርታት ናይ ህዝባዊ ግንባር ንክላበሱ ቤዚካሊ

ሰላም ሰላም ሰላም ሰላም ክቡራት ደቀይ ፍትዋት ደቀይ ክቡራት ስድራ ቤታት ኩልኩም ኣብ ውሽጥን ኣብ ወፃእን ትርከቡ ከምኡ ውን ኣብ ኩሉ ጎደቦና ዘለኹም ቆልዑ ከመይ ኣለኹም እሞ ሕጂ ሕፅር ዝበለ ቅድሚ እቲ ናብቲ ቀንዲ መደብና ምእታው ቤት ትምህርቲ ሰውራ ዜሮ እንታይ እዩ ክትብሉ ስለ ትኽእሉ ኣጋጣሚ ኮይኑ ካብ ዕለት 20 ዝጅምር መበል 50 ዓመት ናይ ቤት ትምህርቲ ሰውራ በዓል ኣሎ እቶም ቤት ትምህርቲ ሰውራ ብዙሕ ጀጋኑ ዘፍረየት እያ ብዙሓት ጀጋኑ ኣብ ኩሉ ፅፍሕታት ዘለዉ ተምሃሮ ቤት ትምህርቲ ሰውራ ካብ ባሃሉ ዜሮ ኣብ ሳሒል እዩ ተደኩኑ መን ደኩንዎ ድሕሪ ኢልኩም ከዓ ተጋደልቲ ብዝኾነ ዳሕራይ ኣስፊሐ ክገልፀልኩም እየ ሕጂ ፅቡቅ ምጅማር ናይ መደብ ሃለው ቆልዑ ይግበረልኩም እዞም ደቀይ ናብታ ቀንዲ ውሽንቅ መደብና ክንኣቱ ሓንቲ መክፈቲት ሸውሃት ሙዚቃ ንዓኹም ጀባ

ግርም ሙዚቃ ሙዚቃ ከመይ ነይሩ? ሙዚቃ መቸም መባራመሪ መባራመሪ ኣእምሮ እዩ። ሕራ ይዞም ደቀ እዩ እሞ ብስድራኹም ከትም እዘዝ ደለኹም ፅቡቅ። ሕጂ ናብ ዝቅፅል ንኡስ መደብና ክንኣቲ ኢና።

0: ሽዳ
1: ዛንታ ረዘነን ጃብረን ኣብ ጊዜ ሰውራ ኣብ ሳሕል ደብዓት ዝበሃል ማዓስከር ስደተኛታት ክልተ ቆልዑ እቲ ሓደ ጃብር ዑመር ዲን ሽሙ ወዲ 6 ዓመት እቲ ሓደ ድማ ረዘነ ወልደ ኣብ ቀሽ ሕድራይ ሽሙ ወዲ 5 ዓመት ትኽትንፋስ ይዕሩኽ ነበሩ። ኣቦ ስድራ ቤት ረዘነ ኣቶ ወልደ ኣብ ቀሽ ሕድራይ ካብ ዓላ ናብ ሰውራ ህዝባዊ ሓይልታት ምስ ተሰለፈ ነታ ስድራ ጸላእቲ እናወፈሩ ኣበየሎ ኣቦኹም ኣምፅዎ እናበሉ ምስ ኣሸገርዎም ስድራ ቤት ረዘነ ናብ ሰውራ ማዓስከር ስደተኛታት ደብዓት ሳሕል ክትወርድ ተገደደ። ስድራ ቤት ጃብር ድማ ኣብ ከተማ ኦመሓጀር ሻምበልበለው ዝበሃል ሓላፊ ወተሃደራት ደርጊ ገዛውቶም ኣቃፂሉ ጥሪቶምን ሰቦምን ምስ ረሸኖም ካብ ብሱል ጥረ ስድራ ቤት ጃብር ንሱዳን ወደልሒለው ዝበሃል ከተማ ማዓስከር ስደተኛታት ገዝኦምን ንብረቶምን ራሕሪሖም ሃደሙ። ብድሕሪ እዚ ስድራ ቤት ጃብር እንዳ ኣቶ ዑመር ዲን ናብራ ማዓስከር ስደተኛታት ሱዳን ወደልሒለው ኣጽሊእዎም ናብ ሰውራ ሳሕል ማዓስከር ስደተኛታት ደብዓት ተጸምበሩ። ኣቦይ ዑመር ዲን ኣብ ማህሚመት ዝበሃል ክፍሊ ተዕሊም ተዓሊሞም ተጋዳላይ ኮይኖም ናብ ጀማሂር ክፍሊ ህዝቢ ካብ ሳሕል ንኸበሳ ተወዝዑ። እዞም ደቀይ ማዓስከር ስደተኛታት ማለት ግን ጊር ከይብለኩም ቅድሚ ናጽነት ብጸላኢ ዝተበሳበሱ ስድራ ቤታት ዝቕመጡሉ ዝነበሩ ተጋደልቲ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ዝመስረትዎ ማዓስከር ስደተኛታት ደብዓት ሽሙ ኣብ ሳሕል ዝተደኮነ ቦታ እዩ ነይሩ። እቶም ክልተ ትኽትንፋስ ይዕሩኽ ረዘነን ጃብርን ስሩዕ ትምህርቲ ክመሃሩ ካብ ማዓስከር ስደተኛታት ደብዓት ተጋደልቲ ካብ ስድራ ቤቶም ወሲዶም ኣብ ቤት ትምህርቲ ሰውራ ዜሮ የእተውዎ። ጃብርን ረዘነን ኣብ ትሕቲ ዓዳይ ዝበሃል ገረብ ቀዳማይ ክፍሊ ኣብ ሓደ ክላስ ትምህርቶም ጀመሩ። ብዙሕ ጊዜ ነፈርቲ ጸላእቲ መጽየን ፋክረስ ዝበሃል ጠያይት ብጻዕዳ ጃንጥላ ዝድርበ ቦምባታትን ገይረን ምንባርን ምምሃርን ይኸልኦኦም ነበራ። ይዕንቲ ረዘነን ጃብርን ብፆቶምን ሓንሳእ ሓንሳእ ንሰማይን ከዓሪረን

0: ነተን ነፈርቲ ክጥምታ ከለዋ ነፈርቲ ምስከዳ ድማ ጥራዞምን መፅሓፎምን ደኒኖም እናጠመቱ ኣብ ቤት ትምህርቲ ሰውራ ዜሮ ተማሂሮም ኣብ ዝለዕለ ደረጃ በፅሑ ረዘነን ጃቡሮን ጎቢዞም ደቂ 15 ኮተትየ ምስኮኑ ሕነ ህዝቦም ክፈድዩ ናብ ሓይልታት ወዝዑና ነዘን ነፈርቲ ካብ ሰማይ ቆሊብና ክነውርደን ዘወርተን ፓይሎታተን ክንማርኾም ነዞም ካብ ዓዶም ናብ ዓድና መፂኦም ህዝብና ዘበሳብሱ ዘለዉ ዘማች ሓባጥ እግሮም ጦር ሰራዊት ገርፋዕ ጫምኦም ጠራሪ ግና ክንሓኮም በጃ ህዝብና ክንሓልፍ ንዓኻትኩም ነቦታትናን ኣዴታትናን ተጋደልቲ ክንተሓጋገዘኩም ንድፋዕ ወዝዑና እናበሉ ብለይቲ ናብ ድፋዕ ክመልቁ ተጋደልቲ ናብ ቤት ትምህርቲ ሰውራ ዜሮ ክመልስዎም ተረባረቡ ብድሕሪ እዚ ኸ ረዘነን ጃቡሮን ናበይ ኣበሉ ኣብ ዝመፅእ ቀዳም ካልኣይ ክፋልን ናይ መወዳእታን ኣነ ገበን ረባዕ ከዘንትወልኩም እየ
1: ፅቡቅ ሕጂ ናብቲ ዝቕፅል ንኡስ መደብና ክንዓቲ ኢና ሳኻ እንታይ ትመፅእ ትግጥምዋ ክንሓቀይ መን መን ዝያዳ ዘከረ እንድያ ተቀራረቡ ዞም ደቀይ ተወዳደሩ ፅቡቅ ነጥቢ ደምፀ ከዓ ደው ኢሉ ይንገረና ሕራይ ክንዲዚ ኣምፅአ ይበለና ኣነ ከዓ ኣብዚኣ ኮይኑ ከጠቕዓሉ የ ሽዑ ፀውዒ ከዓ ሓደ መዓልቲ ከዓኒ መስሕዋትኩም ዝወዳደር ክገብሮ የ ቀረብ ዝወደይ ቀረብ ዛጓለይ ስድራኩም ኮፍ ኢልኩም ዘለኹም ዝያ ንዓኹም መን ዝያዳ ዘከረ

0: መጀመርያ እንኳ ኣድሓን መፅእ ክዛ ጓለ ካበይ መፅኺ? ዳዕሮ ጳውሎስ ኣበይና ቤት ትምህርቲ
1: መባእታን ማእከላይን ቤት ትምህርቲ ዳዕሮ ጳውሎስ።
0: ሕራይ ክንደይ ዓመት ክ? ዓሰርተ መበል ክንደይ ወፂኺ ትምህርቲ? ሓምሸይቲ በላ ቶፕቴን ማለት እ ክደሊ ክዳ ዝኽእል ላዕሊ። ሕራይ ሕንቅል ሕንቅሊተ ኣለኪ? በል ንበል ሕንቅል ሕንቅሊተ ይበል። ሰናይ ብሰናይተ
1: ንእሽተይ ገዛ ማዕፆ ዶ ይብላ?
0: ንእሽተይ ገዛ ቋቑሖ ፈሊታ ለ ገዛ ኣባ ኣብ ውሽጢ ሽዑ ኣለዋ ጫቑት ጫቑት ትኸውን ሓቂ ካልእ ካ ኣለትኪ? ካልእቲ ሰናብ ሰናይቲ
1: ገዛ ዓፅያት ሰራሰር
0: ገዛ ዓፅያት ሰራሰር ሓትነይ ኣይኮነትን ዘደረበ ሓትነይ ዝስዕስዕ ነራ ቀደም ሽሮ ድያ ኣይዋ ሕጂ ትገዛ እቲ ድስ ማለት ዲ ትመክደኒ ካ ኣሎ ሽዑ ኮይነ ዝስዕስዕ እስኪ ሳዕስዒ ክትፈልጥ ዶ ኣብ ገዛ ክኮንክ ሓንቲ መዓልቲ ሳዕስዒክ ናይ ባሓቂ እስከ ተስ ርእና ስ ወላ ውቅ ላ ውቅ ላ ተሳዕስዒ ሳዕስዒ ሕጂኸ ራብ ዛጓል ራይ በል ቁፅሪ ሓደ ደሴት ዳህላ ከይ ትርስዒ ድምፅኺ ከዓ ተበርኽ የኺ ቁፅሪ ክልተ ክፍሊ ታዕሊም ተጋደልቲ እንዳተዓለሙ ቀደም ቁፅሪ ሰለስተ ዕለተ ናፅነት ኤርትራ ዕለተ ናፅነት ጥራይ ክትብሊ ኣርባዕተ ሳልሳ ብኮሚደረ ዝስራሕ ተልኪ ፈሊጥክ ኣለኺ ቁፅሪ ሓሙሽተ ዲጋ ገርሰስ ዲጋ ገርሰስ ሓዚ ኣብ ቁፅሪ ሽዱሽተ ወደብ ባፀ ቀጣን ገበይ ስጋለት እዩ ዚ ወደብ ባፀ ቁፅሪ ሸውዓተ ሓምድ እድሪስ ዓዋተ ቀዳማይ ተጋዳላ እዩ ዚ ዓስከር ቁፅሪ ሓደ ሸሞንተ መጓዓዝያ መጓዓዝያ ኣግማል ተልኪ ፈሊጥክየን ኣለኺ ብራወ ዛጓላይ ሓንቲ ቁፅሪ ንቅድሚት ብሸሞንተ ጀሚር ክለኺ
1: መጓዓዝያ
0: መጓዓዝያ መጓዓዝያ ብድሕሪት ድሕሪ ጀሚርኩም መብዛሕትኩም 99 ካብ 100 ትፈልጥዎ ኢኹም መጓዓዝያ ክትከውን ትኽእል እያ እያ መስለኒ ጠራጠር ዲኸ ኣይትጠራጠረ ዋ ዶቶረ ተጠራጢርኪ ትፈልጥን

0: እዚኣ ብራዎ ዘጎለ ብራዎ መጓዓዝያ ኣግማል እየን እዚአን ሕራይ ሸውዓተ ኢልክለኸ
1: ሓመድ እድሪስ ዓዋተ
0: ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቅፅሪ ሓደ ተጋዳላይ ቁፅሪ ሓደ ናምበር ዋን ንሞሮ ኡኖ ተጋዳላይ ዝነበረ ማፅያ ተቃጨላ ሓመድ እድሪስ ዓዋት ላዕሊ ቀፅሊ ቁጥሪ ሓደ ኢልክለኸ ሕጂ ከዓኒ ደሴት ዳህላክ ብቅድሚት ፀኒሕክ ብድሕሪ ፀኒሕክ ንፍዕቲ ይመስለኒ መስለኒ ተመሊስኪ ከጣቑዑልክ እዮም እቶም ኣብቲ ውሽጢ ትሪኡ ክደለዉ ኣብ ሙሉእ ዓለም ከጣቑዑልክ እዮም ሙሉእ ዓለም ክትረኣይ ሕጂ ትረኣይ ዘለኸ ዘጓለ ደሴት ዳህላክ ኣብ ሙሉእ ዓለም ትረኣይ ዘለኸ ሕራይ ቁፅሪ ክልተ ቁፅሪ ክልተ ክፍሊ ታዕሊም መን እዮም ዝዕለሙ ነይሮም ተጋደልቲ ንመን ፈጢሮም ንኤርትራ ፈጢሮማ ካብ ኣባሓጎታቶም ተቐቢሎም ንሶም ፈጢሮማ ክጥፉ ዋዳሓሰቡ ኣምፅኦማ ክፍሊ ታዕሊ ብራዋ ዘጓለ ሰለስተ ወዳ ኣይታ ዶ
1: መዓልቲ ናፅነት
0: ወይለከ ድኣይ ገሪምንስ ይገርም እዩ ገሪምኒ ይገርም እዩ ሓደ ባዕራይ ዳሓርስ እዩ እስከ ኣንትምፅኽያን ትኽግዝ እያ ገሪምኒ ይገርም እዩ ብሓንፃ ክንደርና ኢና ምስ ወዳእኺ ማለት እዩ ከይዳናገሪ እስከ ናይ መወዳእታ ሓሲብኪ 5-6-4 ሓሙሽተ ኣጆኸ ማይ ናይ ዳዕረ ጳውሎስ ጠጠው ምስ በለት ብዙሓት
1: ናብኮዲጋገርሰት
0: ዳኣይተኸ እምባ ክርያ ኢና እዚኣ ዘ እስ ብራዋ ዘበለ ከመይ ነይራ ተወዳዲርኩም ኣምፂኻ ሙሉእ ሙሉኣት እንዲኹም እዞም ደቀይ ብጣዕሚ ኢና ንመስግን ካብ ሙሉእ ኤርትራ ኢኹም ትድውሉልና ድሓን እጂ ግዜኡ እንዳቐረበ እዩ ናብ ኩልኹም ክንበፅሓኩም ኢና በፂሕና ከዓነ እቲ ውድድር ኣብ ቃሮራ ክንገብሮ ንኽእል ኢና ኣብ ዓሰብ ክንገብሮ ንኽእል ኢና ኣብ ሰንዓፈ ክንገብሮ ንኽእል ኢና ኣብ ጫፍ ዋላ ጫፍ ሱዳን ኹን ክንነፀኩም ኢና እዞም ደቀይ ኣራይ ካብ ተሰነይት ድውሉና ከዓ እዚኣ ንዓኹም ካብ ሓጋዝ ትድውል እዚኣ ካብ ኩሉ ካብ ኣለቡ ካበይ ከዘይድወል ብጣዕሚ ኢና ነመስግነኩም ብኡ ከዓ ሞራል ጌርና ከዓ ብቀዳማይ ማርሻ ዘይኮነስ ብሓምሻይ ማርሻ ክንከይድ ኢና እዚኣ ንዓኹም ሕጂ ናብ ንኡስ መደብ ዓፍየ ተራራራ ዓፍየ ተራራራ እግል ንኡሽ ዋዕቢ ፅሬት ካባይ ጀምሪ ፅሩያት ይኹም ምስ ሓቀይ ፅቡቅ እስከ እንታይ ኣሎ ኣብ ንኡስ መደብ ዓፍየት ብሓባር ንርአዩ

መሳርሕተይ ከመይ ኣለኹም? ኣነ ቓቓዊት ደርሆ እየ። ኣነ ቓቓዊት ደርሆ ሓቋፊት እንቋቑሖ። ሰምሃር ባህልቢ ካብ ከተማ ዓሰብ ቤት ትምህርቲ ሰውራ

0: ማለት እንታይ ማለት እዩ? ኣበይ ቦታ ተደኩና እያ ትርከብ? ኣየናይቲ ከተማ እያ ወይ ዓዲ? ዜሮስ እንታይ ማለት እዩ? ብዛዕባ እዚኣ ፅሙቅ ኣቢልኩም ግለፁልና። ብዙሕ ግዜ እታ ዜሮ ዶ ቤት ትምህርቲ ሰውራ ዶ ትብል ድሰምዓ? እቶም ዓበይቲ እኳ ፅቡቅ ጌርኩም ትፈልጥዎ ኢኹም። እንተ ኣነ ግን ኣይፈለጥኩዋን። እዞም ኩሎም ተምሃሮ ናይ ዓድና ከዓኒ ታሽም ጥራዮም ብሰምዕዋ እምበር እንታይ ምኳና ስለ ዘይፈልጡሲ በጃኹም መምህር ብጫ ሆሚ በይ ገለበሉ ትብለናላ ሰምሃር ባህልቢ ካብ ከተማ ዓሰብ ናባኹም እያ ታ መድረኽ።
1: ኣይዋ ሰምሃር ጓለይ ካብ ከተማ ዓሰብ ብዓብኡ ድማ ኣብ ወደብና ወደብ ዓሰብ እክትቕመጢ ሰምሃር ጓለይ ሕቶኺ ኣዝዩ ጠቃሚ ጥራይ ዘይኮነ ብጣዕሚ ንኹላህና ንኹሎም ቆልዑ ኤርትራ ዝጠቅም ታሪኻዊ ቦታ ብዛዕባታ ሊቃውንቲ ጀጋኑ ዝሰፈሩላን ዝሰፍሩላት ዝነበሩ ሰውራ ኤርትራ ኣብ ግዜ ህዝባዊ ሓይልታት ኣብ 1976 ዓመተ ምህረት ኣብ ሳሕል ሜዳ ዝተመስረተት ቤት ትምህርቲ ሰውራ ዜሮ እያ። ዜሮ ከዓ ትበሃል። ተመሊሰ ክመፅእ ላኪን ቤት ትምህርቲ ሰውራ ብፍላይ እቶም ተምሃሮ መምህር ብጫዓርከይ ብጣዕሚ ስለ ዝፈትዎም ኩልሻዕ ስለ ዳልዕሎ እስከ ናብ መምህር ብጫዓርከይ እስከ ቀፅሎ
2: ሰምሃር ጓልና ይዕብኺ ዝረገፅክዮ ለምለም ዝፅሓፍክዮ ቀለም ልክዕ ከም ቆልዑ ቤት ትምህርቲ ሰውራ በላሕ ውፍይቲ ንህዝባን ሃገራን እተገልግል ሃገራዊቲ ግበርኪ ኣሜን ከዓ ይትዕምቂ። ሕራይ ናብቲ ቐንዲ ቁም ነገር ንምእታው ቤት ትምህርቲ ሰውራ ከምታ ማለት ከምቲ ሆሚብ ዓርከይ ዝገለጾ ኣብ ህዝባዊ ግንባር ኣብ ህዝባዊ ሓይልታት ዝተመሰረተት ኮይና ናይ መጀመርታ ተምሃሮ ቤት ትምህርቲ ሰውራ ፊተውራሪ ይበሃሉ ነይሮም። ድሕሪ ምዝላቅ 1998 ካብ ኩለን ሓላ ከተማታት ከረን፣ ደቀ መሓረ፣ ካልኦት ውን ወዘተ ቀያሕቲ ዕምበባ ዝበሃሉ ብዙሓት ተምሃሮ ናብ ዜሮ ሳሕል ውሒዞም እቶም ፊተውራሪ ድማ ዘዝጎበዙ ናብ መሳርዕ ሓይልታት ህዝባዊ ግንባር ናብ ድፋዓት ተወፂዖም ስም ዜሮ ቅድሚ ተጋደልቲ ዜሮ ኢሎም ቅፅል ሳጓ ዘውፅኡላ ብገባር ሳሕል በዓት ቤጫይ ትበሃል ነይራ። በዓት ቤጫይ ትበሃል ነይራ። ዜሮ ብጎቦታት ዝተኸለለት ዓብዪ ሩባ ኮይኑ ደስ ዘብል ጠንቀላዕላዕላዕላ ክትብለሉ ደስታ ዝህበካ ፃዕዳ ሕፃ ነይርዋ ማለት እዩ። ኩሎም ደቂ ዜሮ ከዓ ኣብኡ ቢብ ድበሃል ይፃወቱ፣ ሓደ እግሮም ጠለይ ጠለይ እንዳበሉ ኣብኡ ጓየዩ። ብጣዕሚ ዜሮ እቲ ሩባኣ ደስ ይዘብል። ወሰን ወሰን እቲ ሩባ ድማ ሓጋይ ምስ ክረምቲ ዘይነቅፅ ዓዳይ ሽሙ ዝተጠማጠመ ኣግራብ ዝወቀበት እያ ነይራ። ሆሚ ብዓርከይ ገለ ድማ ንስኻ ወስኽ፣ ምክንያቱ ንስኻ እውን ኣብ ደብዓትኻ ተወሊድካ ሓቀይ።
0: ኣይዋ መምህረይ ዓርከይ ኣብ ደብዓት ተወሊደ ኣብ ቢለቓት ዓብየ ኣብ ምጉሳይ ዓብና ላኪን ኣብ ቤት ትምህርቲ ሰውራ ከማን ተማሂረ ወንስኻ ጥዊዳ ኢልካ እምበር እስኻ ኸማን መምህር ነርካ ኣብ ቤት ትምህርቲ ሰውራ ሓቀይ። ዜሮ ብዕድመ ዝኣኸሉ ተምሃሮ ጥራይ ኣይኮኑን ጠርኒፋ ትዕቢ ነይራ። እንኩላይ ንኣሽቱ ዕሸላት ሓቒፋ ህፃናት ከይተረፉ ኮስኩሳ ዘዕበየት ኣደ ደቂ ሰውራ እያ ነይራ። እዞም ዕሸላት ደይዓኾኹ ቆልዑ ካበይ መፅኦም?

0: ወሊድዎ ኢልኩም ሕቶ ከተምፁ ትኽእሉ ኢኹም። እቶም ቆልዑ ስድራ ቤቶም ብሳንጃን ጠያይትን ታንክታትን ነፈርትን ፀላእቲ ዝተቐተሉ ብስልኪ ዝተሓነቑ ዝተጨፍጨፉ ዘኽተማት ሃገራውያን ኤርትራውያን ቆልዑ እዮም። ሰውራ ድማ መተካእታ ወለዶም ኮይኑ እናብልዐ እንዳኣስተየ ኮስኪሱ ኣምሂሩ ኣብ ዜሮ ይዕብይዎም፣ ኣብ ዝበፅሕ ድማ ኣብፂሕዎም። ኣብኡ ዝዓበየ ማለት ደቂ ዜሮ ቅድሚ ናፅነት ኣብ መሳርዕ ሓይልታት ተወዚዖም ታንክታት፣ መዳፍዕ፣ ፈጣናት ጃልባታት ባህሪ እናመርሑ ወንኩሉ እናኣንጎድጎድዎ ብዝተፈላለየ ፅፍሒ ፀላእቶም ሓምሺሶም ድሕሪ ናፅነት ድማ ነፈርቲ ኩናት ዝተፈላለየ ዓይነት ዘመናውያ ነፈርቲ ኩናት እናዘወሩ ሕነ ህዝቦም ወለዶምን ፈድዮም ተሰዊዖም እዮም ወሰንኪሎም እዮም። ኣብ ትምህርቲ ሰውራ ዝዓበዩ ሓሶት ዘይፈትዉ ሓቀኛታት ንፀላእቶም ዕረ፣ ንፈተውቶም መዓር፣ በላሕቲ ሰብ ዕላማ እዮም። ወንስኹም ልክዕ ከምኦም ክትኮኑ ኣብኡ ከለኹ ኣምርቐኩም። ምክንያቱ ኣብ ዜሮ ዳዕበየ ሓሶት ኣይፈትውን እዩ፣ ፈፂሞም ኣይሕስውን እዮም። ልክዕ እዩ ማለተይ ኣብ ሓቂ ነቐፅ ዝበሉ እዮም። ኣብ ሓቅኻ ግን ተነቐፅካ ፀገም የብሉን፣ ሽዑኡ መስረታዕካ ትልስለስ። ዝኾነ ኮይኑ ልክዕ ከም ደቂ ዜሮ ኣብ ቤት ትምህርቲ ሰውራ ዝዓበዩ ቁንዓት ንኩሎም ነቶም ተጋደልቲ ኣቦታቶም ዝሰምዑ ፅን ኢሎም ጥራይ ደይኮኑ ፅቡቅ ዝተምሃሩ ኣብ ዝለዓለ ደረጃ ዝበፅሑ ዝተፈላለየ ናይ ዓለምና ሚስጥር ዝፈልጡ ኩኑ ዞም ደቀይ። ኣሜን ኣይትሕመቑ ወማ ሰላማ።
1: ዋ ናይ ብሓቂ ቃቃዊት መሳርሕተይ ከምኡ ውን ሆሚ ብዓርከይ መምህር ብጫ ማዕረይ ብጣዕሚ ብጣዕሚ የመስግነኩም። ንሰለስቲኹም እዞም ዕሩኽተይ ማዕረይ መሳርሕተይ እዚኣንዓኹም ብዛዕባ ቤት ትምህርቲ ሰውራ ብጣዕሚ ፅቡቅ ገሊፅኩምሞ። ቤት ትምህርቲ ሰውራ ዜሮ ሪኢኹምዎ ደዞም ደቀይ እንታይ እዩ ቤት ትምህርቲ ሰውራ ከይትብሉ ቀንዲ ንዓኹም እዩ ዝግባእ፣ ቀንዲ ንዓኹም። እስኹም ከዓኒ በላሕቲ ከም ደቂ ዜሮ ኹኑ። ደቂ ዜሮ ኣይሕስውን እዮም። ደቂ ዜሮ ሓቀኛታት እዮም። ደቂ ዜሮ ከዓ ምእዝዛት እዮም። ብጣዕሚ እዮም ንዓበይቲ ተጋደልቲ ነዋልድ ኹኑ ነወዳት ዝቕበሉ ዝነበሩ። ምክንያቱ ሶም ንኣሽቲ ነይሮም ነያታቶም ክምእዘዙ ብጣዕሚ እዮም ንፉዓት ነይሮም። ንስኹም ከዓ ንስድራኹም ተማእዘዙ፣ ንመምሃራንኩም ተማእዘዙ። ልክዕ ከምታ ዝበልዋ ኣነ ክደግሞ ይደሊኒ፣ ልክዕ ከምቶም ደቂ ዜሮ ንፉዓት ኩኑ። ዜሮ ኣብ ሳሕሊ ተመስሪቱ ተረዲኡኩም። እሳቶም እኮ ክንድደ ክንድቦ ሰውራ እዩ ዕብይዎም። ሰውራ ዕብይዎም ከሎ ማሞኦም በዚ የላ፣ ባቦኦም በዚ የላ። መን ነይሩ? ማሞኦም ተጋዳሊት፣ ባቦኦም ተጋዳላይ። ዳሕራይ ዕብዮሞም ኮስኪሶም ኣብ መወዳእታ ዘነፈርቲ እሶም እዮም ዝዝውርዎ ነይሮም። ብዙሓት ነፈርቲ ከዓ ክዝውሩ ዝኽእሉ ተማሂሮም እዮም። ልክዕ ከምኣ ኹኑ፣ ልክዕ ከም ደቂ ዜሮ ኹኑ። እዚኣ ህያብ ክበኩም እየ ኣብዛ መደብና እዚኣ። ስድራኹም ከዓ ተማእዘዙ። ዕራይ ዳሕራይ ብደቅኹም ክትሕጎሲ ኢኹም። ድሕሪ ንስድራኹም ተኽብርዎም ኮንኩም እዞም ደቀይ። ንትምህርቲ ከዓ ተቐረቡ። ቻው ቻው ቻው ቻው ቻው። መደብና ኣብዚኣ ክትውዳእ እያ። እዚኣ ንዓኹም ቻው። ዝመፅእ ዘሎ ቀዳመ ሰንበት የራኽበና።

ن فقر مرቶم ጉራ ዲኦم مዲዞم ዲሶم

ሰላም ከም ዘይደግም ተስበርኦ መሓወሩ ዘቐብ ናብእዋ ኣቦታታ ቤታት ሕድሪ ዓርበኛታት ውርሻ ኣብዋሃት ዛዕርላ ኩሎም ሚጋታ እዘኢኻ ዘገል ዝፈሰሰደኸሞም ተሳብርዕፅህንቶም ገለ ብማዕሰቂ ኣንኦም ማሲኖም ኣማዕዩር

ካብ ኹደ ድኣማ ከልገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪ እንከለና ኣብ ቃልሲ ዝሃኣልየና ነበርክትጃምና ታሪኽ ግዙእ ህዝቢ እና

ሃገረይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቅዕ ፅንተይ ሃገረይ መሪሂተይ ሕድሪ ኣቦታ

0: ሰላም ከመይ ፀኒሕኹም ዝኸበርኩም ተኸታተልቲ እዚ መደብ እዚ ብምኽንያት መበል 50 ዓመት ዝኽድም ምስራት ቤት ምስሰውራ ነካይዶ ዘለና ቃለ ምሕተት እዩ። ነዚ ቃለ ምሕተት እዚ ሓበሬታ ክብል ናብ ስቱድዮና ዓዲምናዮ ዘለና ዶክተር ሳልሕ ማሕሙድ እዩ። ዶክተር ሳልሕ ናብ ስቱድዮና እንኳዕ ዳሓ መፃኹ።
1: እንኳ ብዳሓን ፀናሕኩም ዝዕድለ ዚ ብምሃብኩም ከመስሊ ንፈቱ
0: ኣና ይቀኒልና። ዶክተር ሳልሕ ብዛዕባ ቤት ትምህርቲ ሰውራ ዝነበረ እንዲና ክንዛረብ። ስለዚ መዓስ ኢኻ ናብ ቤት ትምህርቲ ሰውራ ተፀንቢርካ? እቲ እዋን ከመይ ነይሩ ተሃዋህቡ? መጀመርያ ብኡ ክንጀምር።
1: ሕራይ ኣነ ብ1977 ወርሒ 4 ናብ ቤት ትምህርቲ ሰውራ እትየ። ቤት ትምህርቲ ሰውራ ክሳብ ትሽዑ እዋን ዋላ ሓደ ዓመት ትምህርቲ እውን ኣይወድአን ነይሩ።

0: ቀዳማይ ሴሚስተር ጀሚሮም ከለዉ እዮም ፀኒሖምኒ። ስለዚ ኣብታ ቀዳመይቲ ናይ ትምህርቲ ዓመት ኣርኪበ ማለት እዩ። እቲ ኩነታት ዝነበረ ሽዑ ትዝክርዎኹም ብዙሓት ሽዑ ግዜ ዝነበርና ንዝክሮ ንኸውን ህዝባዊ ሓይልታት ውድባዊ ጉባኤ ኣካይዱ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ሽም ቅድሚ መሓዙ እዩ እቲ ቤት ትምህርቲ ተጀሚሩ። ኣነ ክመፅእ ከለኹ ግን ድሮ ህዝባዊ ግንባር ተባሂሉ ጉባኤ ተካይዱ ቤት ትምህርቲ ወራ እውን ጀሚሩ እዩ ፀኒሕኒ ማለት እዩ። ሽዑ እቲ ቤት ትምህርቲ ካብቶም ኣብ መደበር ዕቁባት ደብዓት ዝነበሩ ካብ መደበር ስደተኛታት ወደልሒለው ዝነበሩ ከምኡ ድማ ኣብ ክፍሊ ተዕሊም ዝነበሩ ብዕድመ ንእስ ዝበሉ ድሮ ክፍሊ ተዕሊም ወዲኦም ኣብ ዝተፈላለዩ ኣሃዱታት ናይ ህዝባዊ ሓይልታት ዝነበሩ ንእስ ንእስ ዝበሉ ከምኡ ድማ ከምዚ ከማይ ካብ ዝተፈላለየ ሓራን ሓውሳ ሓራን ኣብ ትሕቲ ፀላኢ ዝነበረ ቦታታትን ዝመፁ ክንጋደል ኢሎም ዝመፁ ዕድሚኦም ግን ብረት ንምሓዝ ዘየፍቅድ ዝነበረ ንእስ ዝበሉ ተምሃሮ ብኦም እዩ ተጀሚሩ ማለት እዩ።
1: ወዲ ክንደይ ዓመት ነርካ ዶክተር ሳልሕ መጀመርያ ናብ ዝንበር ከለካ?
0: ኣነ ወዲ 13 ዓመት ነረ።
1: ሓራይ ፅቡቅ። ሕጂ ሎሚ ዝያዳ ኣበይ ናተኪርና ክንዛረብ ኣብ ቋንቋደ ኣተኪርና ኢና ክንዛረብ ዝዋ ግንባር ኣብ መዳይ ትምህርቲ ትምህርቲ ቋንቋደ ከም መሰረታዊ ገይሩ ምውሳድ ካብ ፈለማ ቤት ትምህርቲ ሶራ ምስ ምኽፋት ክሰርሐሉ ይወሲኖም። ስለዚ ብዛዕባ ዝፍልስፍና ብልጭውን ኣመቱን ከመይ ምገለፅካና?
0: ሕራይ መጀመርታ ብልጫ ናይ ቋንቋ ኣዲ ክንገልፅ ተዛ ኮይና ወዲ ሰብ ቤት ትምህርቲ ምስኣተወ ወዲ 6 ዓመት ሽዑ ይኮነን ምምሃር ዝጅምር ፍጥሪ ክብል ከሎ ገና ምስ ወለዱ ምስ ኣዲኡ ምስ ኣቦኡ ምስ ኣሕዋቱ ከሎ ዝፈጥሮ ፍልጠት ኣሎ። ቋንቋ ይምሃር፣ ምስ ሰባት ከመይ ጌርካ ትረዳዳእ ምሃር፣ ዝተፈላለዩ ካልኦት ክእላታት የጥሪ። እዚኣቶም ብምንታይ እዩ ዘጥርዮም? በታ ቋንቋ ኣዲኡ በታ ናይ ገዛ ቋንቋ እዩ ዘጥርዮ ማለት እዩ። ስለዚ ብቋንቋ ኣደ ክምሃር እንተደኣ ኮይኑ ኣብ ልዕሊ እዚ ፍልጠት እዚ ብዩልዱ ክገብር ወይ ኣብ ልዕሊ እዩ ክሃንፅ ማለት እዩ። ብካልእ ቋንቋ እንተደኣ ክምሃር ኮይኑ ግን ካብ ዜሮ እዩ ክጅምር ማለት እዩ። ስለዚ ናይ 6 ናይ 7 ዓመት ክሳራ ኣሎ ማለት እዩ። ብቋንቋ ኣደ ክትምሃር ከለካ ከዓኒ ቀዳመይቲ ብልጫኻ ኣብ ልዕሊ እቲ ዝነበረ መሰረት ስለ ተሃንፅ ናይ 6 ዓመት ውህሉል ተመክሮ ናይ 7 ዓመት ውህሉል ተመክሮ ኣለካ። ስለዚ ኣብ ልዕሊ እዚ ኢኻ ትሃንፅ ዘለካ። ካሊእ ንነፍስ ርእሰ ተኣማንነት የጥርያልካ። ንምንታይ ኦልሬዲ 6 ዓመት 7 ዓመት ዝተዋሳእካሉ ቋንቋ ዝጥረካዮ ፍልጠት እዩ ኣብቲ ክላስ እውን ክፀንሐካ። ስለዚ ርእሰ ተኣማንነት ኣለካ ማለት እዩ። ብካልእ ቋንቋ ክትምሃር እተ ኮይንካ ግን እዚ ርእሰ ተኣማንነት እዚ የለን፣ እንታይ ክብሉን እዮም፣ እንታይ ክትበሃል እያ፣ ከመይ ትበሃል። ስለዚ ርእሰ ተኣማንነት ተጥፊእ ብካልእ ቋንቋ እትኮይኑ፣ ብቋንቋ እተ ኮይኑ ግን ርእሰ ተኣማንነት ተጥሪ ማለት እዩ። ካሊእ እዚ ባህላዊ መንነት መን ምዃንካ ናይ ባህላዊ መንነትካ እውን ዝገልፅ እቲ ቋንቋ ኣዴኻ እዩ ማለት እዩ። ስለዚ ንባህላዊ መንነት ንምዕቃብ እዚ ከዓ ናቱ ተራ ኣለዎ። ኣብቲ ናይ ርእሰ ምትእማን ዝበልክዎ ዓንቲ ወይ ናቱ ኣበርክቶ ኣለዎ ማለት እዩ። ካሊእ ብልጫ ናይ ቋንቋ ኣደ እንታይ እዩ? ካልኣይ ቋንቋ ንክትምሃር ይሕግዝ። ብከመይ እዚ እንተዳ ኢልና ደቂ ሰባት ክንፍጠር ከለና ኩላህና ቋንቋ ናይ ምክኣል ሓደ ውህሉል ወይ ድማ ብተፈጥሮ ዝተዓደለና ከምዚ ናይ ኮምፒተር ሶፍትዌር ሃርድዌር ንበሎ ኣለና ማለት እዩ። ሽዑ ቋንቋ ክንምሃር እተደኣ ኮይና ነቲ ኣብ ከባቢና ዘሎ ቋንቋ ሰሚዕና ኣብ ውሽጢ እዚ ሃርድዌር ዘኢና ንእትዎ። ልክዕ ሃርድዌር ዘይብላ ኮምፒተር ሶፍትዌር ክትፅዕና ይትኽእልን ኸ። ስለዚ እቲ ቋንቋ ምምሃር እንታይ ማለት እዩ? ከም ሶፍትዌር እዩ። እቲ ሒዝና ንመፅእ ከዓ ከም ሃርድዌር እዩ። እዚ ሃርድዌር ንብሎ ዘለና ወይ ድማ ብተፈጥሮ ዝተዓደለ ናይ ቋንቋ ምክኣል ዕድል ዝበሃል ግን ንዘለዓለም ወይ ንሙ ዕድሜኻ ሙሉእ ዝቕፅል ኣይኮነን ኣብ ከባቢ 12 ዓመት ዕድሜ የብቃዕ እዩ ክሳብ 12 ዓመት ዕድሜኻ ቋንቋ እንተዘይተማሂርካ ብድሕሪኡ ዝኾነ ይኹን ካልእ ቋንቋ ክትምሃር ኣይትኽእልንሃ ዋላ ኣሎ ዝበሃል ናይ ስነ ቋንቋ ምሁር ምሂሩካ ኣሎ ዝበሃል ናብቲ መምሃሪ ተጠቒምካ ቋንቋ ወዲ ሰብ ክትምሃር ኣይትኽእልንሃ እዚ ሕጂ እንታይ ማለት እዩ ካልኣይ ቋንቋ ክንምሃር ተ ኮይና ኦረዲ እዚ እንተ ኤክስፓየር ገይሩ ወይ እዚ ተብቂዑ ክንምሃራ ይንኽእል ኢና እንምሃራ እንኽእለሉ መገዲ እንታይ እዩ እቲ መጀመርታ እዚ ከየብቃዕ ከሎ እዚ ብትዕድልቲ ምሳና ዝፍጠር ናይ ቋንቋ ምምሃር ክእለት ከየብቃዕ ከሎ ዘጥረናዮ ቋንቋ ብኡኡ ገይርና ኢና ነቲ ካልኣይ ቋንቋ ንምህሮ ስለዚ እቲ ቀዳማይ ቋንቋኡ ፅቡቅ ገይሩ ዝኽኣለ ሰብ ነቲ ካልኣይ ቋንቋ ፅቡቅ ገይሩ ክምሃሩ ይኽእል እዩ እቲ ቀዳማይ ቋንቋኡ ዘይተምሃረ ግን ወይ ድኹም ትሑት ፍልጠት ናይ ቀዳማይ ቋንቋ ዘለዎ ልካ ትሑት ፍልጠት ናይ ካልኣይ ቋንቋ እውን ይክህልዎ ዝኽእል ስለዚ ካልኣይ ቋንቋ ንምምሃር እውን ይሕግዝ እዩ ካልእ ስነ ምምህርናዊ ብልጫናቱ እንታይ እዩ ቋንቋ ደ ክትምሃር ከለካ ሓደ ነገር ኢካ ትምሃር እቲ ትሕዝቶ ጥራያ ኢካ ትምሃር ብካልእ ቋንቋ ክትምሃር ትኮይንካ ግን እቲ ቋንቋን እቲ ትሕዝቶን ኢካ ክትምሃር ማለት እዩ ስለዚ ክልተ ዕማም ኣለካ ማለት እዩ ቋንቋ ደ ክትምሃር ከለካ ግን ሓደ ዕማም ጥራይ እዩ ዘለካ ማለት እዩ ኣብ ልዕሊኡ ቋንቋ ደ ክትምሃር ከለካ ኣብ ገዛ ምስከትካ ሓገዝ ናይ ስድራ ቤት ክትረክብ ትኽእል ኢካ ምክንያቱ ንሳቶም እቲ ቋንቋ ዝፈልጥዎ እዮም ክተሓበሩካ ክእሉ እዮም ብካልእ ቋንቋ ክትምሃር ተኮንካ ግን ኣብ ገዛ ይትረክቦ ንካ ካልእ ቋንቋ እዚ ስለዚ ካብ መምህር ጥራይ ኢካ ክትፅበዮ ትኽእል ስለዚ እቲ ዝወሃበካ ዘሎ ሓገዝ እውን ውሑድ እዩ ስለዚ እቲ ረብሓታት ብዙሕ እዩ ናይ ቋንቋ ኣደ
1: ከም ተመክሮ ክትሪኦ ከለካ ምናልባት ብቋንቋ ኣደኢካ ተማሂርካ ክብል ክእል ኣብቲ እዋን እቲ መጀመርያ ህዝባዊ ግንባር ቤት ትምህርቲ ሰውራ ክጅምር ከሎ ኣትሒዙ እቲ ብቋንቋ ኣደ ክካየድ ኣለዎ ዝብል ውሳኔ ስለ ዝወሰደ ከመይ ነይሩ ክሳብ ክንደይ ኣድማዓ ነይሩ ካብ ተመክሮካ ክዛረብ ከላ
0: ኣነ መጀመርታ ኣብ ቤት ትምህርቲ ሰውራ ከይተፀንበርኩ ብቋንቋ ዓረብ ትምህርቲ ጀሚረ ነረ ቋንቋ ዓረብ እውን ይዛረቦ ነረ ሽዑኡ ኣብ ቤት ትምህርቲ ሰውራ ምስ ኣተኹ ብምንታይ ቋንቋ ካ ትምሃር ብለኒ ወዲ ዓፋ ዝበሃል ነይሩ ኣብኡ ካብቶም ኣቦታት ሽዑ ኣነ ኢለዮ እንታይ ቋንቋ ኣለኩም ኢለዮም ሱ ከዓ ትግረን ትግርኛን ይብለኒ ሕጂ እታ ትግረ ትብል ቃል ኣነ ካብ ሳሕል ካብ ናቕፋ ኣብ ከባቢ ናቕፋ ኣይንጥቀመላ ኢና ነታ ቋንቋስ ሓሳ ኢና ንብላ ወይ ሓሳይቲ ኢና ንብላ ነርና ስለዚ ትግረን ትግርኛን ምስ በለኒ እሞ ኣነ በዚአን እዚአን ክልተ ቋንቋ እዚአን ስለዘይፈልጠን ከመይ ገይረ ክምሃር በአን ኢለዮ ሽዑ ስሒቁ እንታኹምካ ትስሓቅ ኣለካ ኢለዮ ብምንታይ ዲካ ትዛርብ ዘለካ ኢለኒ ብሃሳይት ኢለዮ እሞታ ትግረ ንብላ ዘለናስ ንሳ እያ ብለኒ ዋ እዚኣ ደኣ ንትምህርቲ ትኸውን ድያ እዚ መዕለሊ ገለ እምበር ትምህርቲ ትኸውን ድያ ብሎ ተልካ ብለኒ ሽዑ ሕጊ ገለመለ ገለ ኣሎ ኣነ ሓድሽ እየ ኖኖ ማለተይሲ ድሓን ትምሃርቲ ኮይናስ ብኣ ክምሃር ይኽእል እየ ኢለዮ ብልበይ ግን ዝኸውን ኮይኑ ኣይተሰማዓኒን ብዝኾነ ኣብ ናይ ትግረ ክላስ ተመዲበ ማለት እዩ ሽዑ ገለ ኣነ ብፍፁም ብብርቱዕ ነገር እየ ዝፅበ ነይረ እቲ ነገር ክርዳእኒ ጀሚሩ እቲ ብዓረብ ሸምዲደ ዝነበርኩ ሳብጀክትስ ንኣብነት ናይ ጂኦግራፍ ኤርትራ ምስ ከምዚ ሃገር ትዳወብ ምስ ከምዚ ሃገር ትዳወብ ብዓረብ ሸምዲደ ነይረ ፈልጦ እየ ግን ኣብ ሪያሊቲ መፅ ኣብ ሓቅነት እንታይ ማለት እዩ ክርድኦ ኣይክእልን ነረ ሽዑ ለካ ከምዚ ነቲ ንብሎ ዝነበርና ኢለ ቀልጢፉ ክርዳእኒ ጀሚሩ ማለት እዩ ስለዚ እቲ ክንደይ ኣርባዕተ ዓመት ተማሂረ ኣርብዓ ክፍሊ ወዲእ መፅአ ነረ ኣርባዕተ ዓመት ዝፃዓር ኩሉ ሲ ሽምደዳ ጥራይ እዩ ነሩ ብላሽ እዩ ነይሩ ማለት እዩ ሕጂ ቀልጢፉ ክርዳእኒን ከብል ስለዝኽኣለ ተረዲእኒ ካብቶም ቀዲሞም እሞ ቋንቋ ደረብሓ ኣለዎ ኢሎም ዝኣመኑ ኣካላት ናይቲ ሕብረተሰብ ክኸውን ብቕዐ ማለት እዩ ኣነ ስለዚ እዚ

0: ኣባይ ጥራይ ዘይኮነስ ኣብ ኩሉ እዩ ነይሩ። ኣብ ምናልባት ዳሕራይ ንመፆ ንኸውን እምበር ካብ ቤት ትምህርቲ ሰወራ ውፅእ ምስ በልካ ቤት ትምህርቲ ኣብ ካልኦት ዞባታት ብቋንቋ ደግ መስረት ምስ ተጀመረ ዝነበረ ብድሆታት ምናልባት ዳሕራይ ንመፆ
1: ፅቡቅ ክመፁ ኢና ሕራይ እቲ ፖሊሲ እቲ ውሳኒ ኣብ ቋንቋ ደ ትምህርቲ ኣዝዩ ብሉፅ ምዃኑ ይረኣየካ እዩ። ግን ኣብቲ እዋን እቲ መምሃራን ኣብ ዘይብሉ እዩ ከመይ ጌርካ እዩ ነዚ ብድሆ እዚ ተሰጊሩ ብቋንቋ ደ ክመሃር ተኻኢሉ? መምሃራንኩም ከመይ ነይሮም ኣብቲ እዋን እቲ?
0: መምሃራና መቸስ መብዛሕትኦም ካባና ሓደ ክፍሊ ክልተ ክፍሊ ልዕሊ ዝብሉ እዮም ነይሮም መብዛሕትኦም። ኣብቲ ናይ ቋንቋ ትግርና ኣብነት ክንሪኦ ተዛ ኮይና መምህር ስለ ዘይነበረ ሻብዓይ ክፍሊ ሻብናይ ክፍሊ በፂሖም ዝመፁ ሻድሻይ ክፍሊ በፂሖም ዝመፁ መምሃራን እዮም ዝኾኑ ነይሮም። ዋላ ንሕና እውን ዳሕራይ ሓምሻይ ክፍሊ ምስ ወዳእና ቀጥታ መምሃራን ኢና ኮይና ኣብቲ ቤት ትምህርቲ እቲ ድሕሪኡ ከዓ ኣብ ካልእ ዞባታት። እዚ ካልእ እንታይ እዩ ዝግበር ነይሩ? ትግርኛ ዝኽእሉ ትግረ ከም ኣብ ናይ ትግረ ቤት ትምህርትታት መጀመርታ እንግሊዘኛ ይጅምሩ፣ ድሕሪኡ ቁፅሪ ይጅምሩ። ቀስ ኢሎም እናተምሃሩ ከዓኒ ናብ ስነ ፍልጠት ናብ ካልእ ዓይነታት ማሕበራዊ ትምህርቲ ከምዝኣትዉ ግበር ነይሩ። እዚ ኦፍኮርስ ክብድ ኢሉ እዩ ኣብቲ መጀመርታ ክትሪኦ፣ ግን ረብሓ ኣለዎ ብውሕዱ። እቲ መምህር ተተሸገረ ይቐልል ካብቲ ተምሃራይ ዝሽገር። ሓንቲ ኣብነት ከምፃልካ ድሕሪ ናፅነት ብ1995 ኣብ ሚኒስትሪ ትምህርቲ ሓደ መፅናዕቲ ይካየድና ነርና ገምጋም ናይ ኣብያተ ትምህርቲ። ሕጂ ሽዑ ክልተ ዓይነት ቤት ትምህርቲ እዩ ነርና፣ ቋንቋ ደ ዝምህራን ብካልኣይ ቋንቋ ዝምህራን ኣብያተ ትምህርቲ ኣብ መባእታ ነራናና ማለት እዩ። እተን ካልኣይ ቋንቋ ዝምህራን ብለን ዘለና ናይ ዓረብ ኣብያተ ትምህርቲ ከምኡ ድማ ናይ ትግርኛ ኣብያተ ትምህርቲ። ግን ትግርኛ ተዛረባ ዘይኮነ ሳሆ ትግረ፣ ብሌን፣ ሕዳረብ ካልእ ቋንቋታት ዝዛረቡ ቆልዑ ብቋንቋ ትግርኛ ዝመሃሩ ዝነበሩ። ስለዚ ትግርኛን ዓረብን ነዚኦም ካልኣይ ቋንቋኦም እዩ ነይሩ። ሕጂ እቶም እቲ ዝነበረ ፀጋታት ናይ ትምህርቲ ገምጊምናዮ እቶም ብቋንቋ ደ ዝመሃሩ ዝነበሩ እቶም መምህራን ናቶም ከምዚ ዓንተ በይ ዝተዛረብናሉ ትሕት ዝበለ ደረጃ ትምህርቲ ዘለዎም ብዙሕ ስነ ምህርናዊ ስልጠና ዘይረከቡን እዮም። ኣብ ርእሲ እዚ ዝበዝሕ መፅሓፍቲ ናይ ቋንቋ ኣደ ኣይተዳለወን ነይሩ። ብኢድ ተፃሓፈ ውሑድ ኮፒስ ናይቲ ዝተፃሓፈ እውን እዩ ነይሩ። እቶም ብካልኣይ ቋንቋ ዝመሃሩ ዝነበሩ ግን ናይ ትግርኛ ናይ ዓረብን መፅሓፍቲ እኩል ነይርዎም። ስለዚ እንታይ ኢኻ ትፅበ ሕጂ እዚኦም ዝሓሹ መምሃራን ዘለዎም ናይ ትግርኛ ናይ ዓረብን ብትግርኛን ብዓረብን ዝመሃሩ ዘለዉ ዝበዝሐ መፅሓፍቲ ዘለዎም ከምኡ ድማ ኣብ ከባቢ ከተማን ሓውሳ ከተማን ዝነበሩ ስለ ዝኾኑ ኣብዚ ሓሸ ኣከባቢ ዘለዉ ዝበለፀ ውፅኢት ናይ ትምህርቲ ክህልዎም እዩ ነይሩ እቲ ትፅቢት። እቲ ውፅኢት ዝረኣና ግን ብምሕላፍ እንተዳ ርኢናዮ እቶም ብቋንቋ ደ ዝመሃሩ ዝነበሩ ዝያዳ ናይ ምሕላፍ ዕድል ነይርዎም ካብቶም ብካልኣይ ቋንቋ ዝመሃሩ ዝነበሩ። ምሕላፍ ዕድል ማለት ከዓኒ ምውጋድ ናይ ብኽነት ማለት እዩ። ሓደ ተምሃራይ ዓመት ሙሉእ ወለድን መንግስትን ዘውፅእሉ ወፃኢ ቀሊል ኣይኮነን። ካልኣይ ዓመት ክደግም ከሎ እዚ ብምሉኡ በኺኑ ማለት እዩ። ስለዚ እቲ ምሕላፍ ከም ምውጋድ ናይ ብኽነት ርኢናዮ። በዚ መሰረት ከዓ እንተዳእቲ ዋላ እዚ ኩሉ ትሑት ፀጋታት ከለዎን ዘና ኣብያተ ትምህርቲ ናቶም ተምሃሮ እንተ ክሓልፉ ክኢሎም ዝያዳ ብልጫ ከም ዘለዎ የርእካ። ስለዚ እቲ ቋንቋ ኣደ ዋላ ነዚ ድኽመታት ናይ ፀጋታት ናይ መፅሓፍትን ናይ መምህርን ናይ ገለን ሸፊኑ ልክዕ ማዕረቶም ፀጋታት ዘለዎም ወይ ልዕሊኦም ከኺዶም ስለዝኸኣለ ኣነ ኣብቲ ሽዑ እዋን ዋላ ብዙሓት መምሃራን ከየለዉ ቋንቋ ኣደ ንጀምር ምባል ለባም ውሳነ ኮይኑ እዩ ዝረኣየኒ።
1: ሕራይ ብፍላይ እቲ ክብደቱን ዝተሰግረ ብድሆታትን ከ ብፍላይ ኣብቲ ቋንቋ ኣደ ክንሪኦ ከለና
0: ብፍላይ ካብ ኣብ ቤት ትምህርቲ ሰወራ እኳ ከምዚ ዝበልክዎ ሕጊ ናይ ውድብ ምኽባር ፍፁም

ኣብ ሕቶ ዘይኣቱ ጉዳይ ስለ ዝነበረ ብዘይካ ሕፅረት መምህርን ዘይምህላው መፅሓፍቲ ሓደሓደ ግዜ ቁሩብ ይድንጉ ንኣብነት ብትግርኛ ምስተዳለወ ናብ ትግረ ተተርጉሙ ክሳብ ዝሕተም ቁሩብ ይድንጉ ገለ ከምኡታት ገዲፍካ ከምኡ ድማ እቲ ቋንቋ ንገዛ ርእሱ ንመምሃሪ ቋንቋ ክኸውን ኣይተዳለወን ወይ ብዙሕ ዕድላት ኣይረኽብን ነይሩ። ትግርኛ ብውሕዱ ኣብ እዋን ፌደሬሽን መምሃ

0: እዚ ሃይምነት ኣጥፊእኻ ነቲ ናይ ሃይማኖታውን ሞራላውን ትምህርቲ ምሽፋን ወይ ንዕኡ ምክያድ ተዘይኮይኑ ካብኡ ዝሓልፍ ተመክሮ ስለ ዘይነበረ እቲ ናይ ቤት ትምህርቲ ሰብራ ቀዳማይ ተመክሮ ነይሩ። ስለዚ ነቶም ኣዳለውቲ እውን ብድሆ ነይርዎም እቲ ትምህርታዊ ዝኾነ ቃላት፣ ትምህርታዊ ኣጠቃቅማ፣ ንገዛ ርእሰቲ ቋንቋ ካብ ዝሩብ ናብ ፅሑፍ ቋንቋ ንምቕያር እዚ ክብድ ዝበለ ክስታ ነይሩ። እሳቶም ንገዛ ርእሶም እውን ብዙሕ ናይቲ ቋንቋ ምልከት ዝነበሮም ኣይኮኑን፣ ብቋንቋ ኣዲኦም ኣይኮኑን ተማሂሮም፣ ወይ ብኣምሓርኛ ወይ ብዓረብ ወይ ብካልእ ቋንቋታት እዮም ተማሂሮም። ዝተምሃርዎ ትምህርቲ እውን መብዛሕትኦም ልዕል ዝበለ ናይ ዩኒቨርሲቲ ትምህርቲ ይኮነን ነይሩ ኣብ ናይ ሃይስኩል ገለ። እዚ ሕጂ ከም ቻለንጅ ነይሩ ቲ ቤት ትምህርቲ ሰውራ። ካልእ ናይ ተቐባልነት ናይ ገለ ብዙሕ ሕቶ ኣይኮነን። እቲ ቀንዲ ሕቶ መዓሲ መፂኡ ሽዑ ካብ ቤት ትምህርቲ ሰውራ ወፃኢ ኣብ ሓራ መሬት ኤርትራ ኣብያተ ትምህርቲ ክትከፍት ምስተጀመረ ኣብ በዓል ማርያ ፀላም፣ ኣብ በዓል ሳሕል፣ ከባቢ ናቕፋ፣ ኣብ ካልእ ከባቢታት ሽዑ ከቢድ ተቃውሞ መፅኡ ማለት እዩ። ቋንቋ ኣደ እንታይ ከብፅሓና እዩ? ካብዚኣ ዓዲ ገለ ዘይተሓልፍ እንታይ ክትገብረና? ምስ ከባቢና ይተብለና ምስ ሃይማኖት ናይ ከይድ እዩ እዚ ቋንቋ እዚ ወይ ዝፊደል እዚ ወዘተ ዝብል ከቢድ ብድሆ ኣጋጢሙ ማለት እዩ። ምስ ጥራይ ዘይኮነስ ሕፅረት ናይ መምሃራን እውን ኣጋጢሙ ማለት እዩ። ሕፅረት ናይ መምሃራን ስለ ዘጋጠመ ኣብ ቤት ትምህርቲ ሰውራ ንምሃር ዝነበርና ገና ኣብ መባእታ ኣብ መጀመርታ ማእከላይ ደረጃ ከለና መምሃራን ክንከውን ተወሲኑ ናብ መምህርና ኣቴና ማለት እዩ። ሕጂ እዚ ክሳብ ድሕርና ፅነት ቀፂል እዩ። ግን እንታይ እዩ ውፅኢት ናቱ እንተልካኒ ኣብቶም ዝጀመርናሎም ከባቢታት እቲ ተቃውሞ እቲ ዘይምቕባል ነዊሕ ኣይቀፀለን። ንኣብነት ኣብ ከባቢ ማርያ ፀላም እንተዳ ወሲድና መጀመርታ ከም ሰቦም ተቃወሞ ነይሩ እዩ። ዳሕራይ ግን እቶም ተምሃሮ ጅምረ ቢሎም ሲ ኣብ ምዕፃዊ ቤት ትምህርቲ ናይ ቀዳማይ ዓመቶም ተዋስኦታት ክገብሩ፣ ደርፍታት ክደርፉ፣ ስፖርታዊ ንጥፈታት ክካይዱ ገለገለ ምስ ረኣይዎም ለካ ዞም ደቅናስ ደሓን እዮም ፈልጡ እዮም ዘለዉ እመሃሩ እዮም ዘለዎ ክብሉ ጀሚሮም። ድሕሪ ሓሙሽተ ዓመት ከዓ እቶም መባእታ ዝወድኡ ኣብቲ ቦርዲን ኣብ መምህርና እትዮም መምሃራን ክኾኑ ተቆፂሮም ሓካይም ኣጋር ሓኪም ተማሂሮም ተቆፂሮም ክሰርሑ ምስ ረኣዩ ነዴታቶም ክሕግዙ ኣብ መወልዳ ናብ ገለ ብሕማም ዓሶ ብጣዕሚ ዓሳዊት ቦታቲ ንዘዝሓመመ ሰብ ፈቐዶ ሽንጭሮ ፈቐዶ ኩርባን ጎቦን ደይቦም ክሕኩሙን ሂወት ከድሕኑን ምስ ረኣዩ ለካ እዚ ቋንቋ ኣደሲ ጠቕሚ ኣሎ ቀልጢፉ እቲ ሰብ ኣብ ስራሕ ክኣቱ ክእል እዩ ቀልጢፉ ክፍሪ ክእል እዩ ስለ ዝተባሃለ እቲ ተቃውሞ ዝግ ኢሉ ማለት እዩ። ስለዚ ቀሊል ኣይነበረን ናይ መምሃራን ጉዳይ ከዓ ብከምዚ እናተፈትሐ ካብ ትግርኛ ቋንቋ ትግረ ዘይክእሉ ሰባት ኣብኡ መዲፍካ መጀመርታ እንግሊሽ ድሕሪኡ ማትስ ድሕሪኡ ከዓ ካልእ ቋንቋታት እናተምሃሩ ባዕሎም ቋንቋ እናተምሃሩ ባህሊ እናተምሃሩ ነቲ ትምህርቲ ከዓ ከም ዝምህርዎ ተካይዱ ሎሚ ከባናን ላዕሊ ቋንቋ ትግረ ቆርጠምጠም ዝብሉ መምሃራን ኣለዉ ማለት እዩ። ናይ ሽዑ ዋላ ሓንቲ ዘይፈልጣ ዝነበራ መምሃራን ማለት እዩ።
1: ሕራይ ብፍላይ እስኪ ዝርግሐ ናይ ዝፍልስፍና ኣብ ሕብረተሰብ ኤርትራ ከመይ ቀፂሉ ከም ዝቕፅለ ይፅናሕካ ዶክተር ሳልሕ ካብ ቤት ትምህርቲ ሰውራ ሓምሻይ ምስ ወዳእካ ከም መምህር ኮይንካ እውን ቀፂልካ ነርካ ብፍላይ ኣብቲ ዝኸድካዮ ከባቢ ገለ ተቃውሞታት ነይሩ ከምዚ ክትብል ፀኒሕካ ግን ትዝርግሐ ኸ ከመይ ቀፂሉ ኣብ ካልእ ክካል
0: ትዝርግሐ ሕጂ መጀመርታ ከምቲ ኣንቲ ወይ ዝበልናዮ እቲ ቤት ትምህርቲ ሰውራ ክጅመር ከሎ ቋንቋ ኣደ ብትግርኛን ብትግረን ጥራይ እዩ ጀሚሩ ኣብ ካልኦት ቋንቋታት ኣይሰገረን ነይሩ። ኣብ መወዳእታ ሰማንያታት ግን እተን ካልኦት ቋንቋታት እውን ዝነብረለ ማለት ካልኦት ቋንቋታት ዝዛረብ ከባቢታት ኣብ ትሕቲ ህዝባዊ ግንባር ክኣቱ ስለዝጀመረ ነፃ ሓራ መሬት እናሰፍሐ ምስ ከደ ግድን ቤት ትምህርቲ ብአን እውን ክኽፈት ስለዝነበሮ መጀመርታ እንታይ እዩ ተገይሩ እዘን ቋንቋታት እዚኣተን ፊደል ዝፀሓፋሉ ኣይነበረን። ስለዚ ሓደ ስርዓተ ፊደል ክቐውም ኣለዎ ተባሂሉ ንውሕ

0: ዝተካየደሉ ነዊሕ ምርምራት ዝተካየደሉ ላዕለዎት ሓለፍቲ ካብ ዋና ፀሓፊ ምክትል ዋና ፀሓፊ ህዝባዊ ግንባር ከይተረፉ ዝተሳተፍዎ ኣኼባታት ተካይዱ ሓደ ስርዓተ ፅሕፈት ተገይሩለን ማለት እዩ። ዘን ቋንቋታት እዚኣተን ኣለዉ ዝበሃሉ ምሁራት ካብ ዝተፈላለዩ ከባቢ በዘን ቋንቋታት እዚኣተን ክሰርሑ ዝኽእሉ ከዓ ተሳሒቦም ኣብ ቤት ምርሰብ ራእትዮም ፅሑፋት ብቋንቋ ሳሆ፣ ብዓፋር፣ ብኩናማ ክጅመር ክዳሎ ተጀሚሩ ማለት እዩ። ስለዚ ብከምዚ እናበለ ብትግረን ትግርኛን ዝጀመረ ኣብ ኩለን ቋንቋታት ኤርትራ ብሌን፣ ናራ፣ ረሻይዳ እኳ ናይ ዓረብ እዩ፣ ግን ኣብቲ ናይ ረሻይዳ ቦታታት እውን ኣብያት ትምህርቲ ከም ዝኽፈት ተገይሩ ብከምዚ ኩለን ቋንቋታት ኤርትራ ኣብ ቤት ትምህርቲ ከም ዝኣተዋ ተገይሩ። እታ ናይ መወዳእታ ዝኣተወት ብዳዊት እያ ማለት እዩ፣ ሕዳረ ብልምዲ ዝበሃል። ስለዚ ብከምዚ ገይሩ እናሰፍሐ እናሰፍሐ ተቃውሞ ከዓ እንታይ ዓንቲ ወይ ዝበልክዎ ኣብ ኩሉ ከባቢታት እዩ ነይሩ። ብትግርኛ እውን ኣብ ኣርባዓታት ክጅመር ከሎ ብቋንቋ ትግርኛ ዋን ፌደሬሽን ኣብ ሓምሳታት ክቅፅል ከሎ ተቃውሞ ነይሩ እዩ። ትግርኛ ከባዕቲ ክለዛን ዘይተሓልፍ እንታይ ክተብፅሓና ይበሃል ነይሩ። ግን ዳሕራይ ተሰጊሩ ኣብተን ካልኦት ቋንቋታት እውን ልክዕ ብከምዚ ኣገባብ ተሰጊሩ ሎሚ ቋንቋ ድ ሕቶ ኣይኮነን ኣብ መላእ ኤርትራ ብኩለን ቋንቋታት ኤርትራ ብቋንቋካ ክትምሃር ኢልካዮ ከም ሕቶ ዘቕርቦ ኣይኮነን ዘሎ ጉዳይ ናይ መምህር ምርካብ ጉዳይ ናይ ካልኦት መሳለጥያታት ናይ ትምህርቲ ምውዳድ እንተዘይኮይኑ እሱ ሕቶ ኣብ ዘይኮነሉ ደረጃ በፂሕ ኣሎ ማለት
1: እዩ። ውፅኢቱ ከኸመይ ትሪኦ? ሕጂ ተመሊስካ ክትሪኦ ከለካ እዚ ቋንቋ ደ ቀፂሉ ንዲ ውፅኢቱ ከመይ ትሪኦ?
0: ኣነ ውፅኢቱ ፅቡቅ እየ ዝብሎ ሕጂ ኣብ ገለ ኣጋጣሚ ክመለንቅነ ምስ ዶክተር ሓሊማ ሚኒስትር ትምህርቲ ዘላቶ ኣብ ገለ ኣጋጣሚ ሲ ነርና ብዛዕዘ ናይ ቤት ምር ሰብራ ሽዑ ኣነ ዝበልክዋ ክምኮት ኣንፅኣተ ነራ ናይ ፒኤችዲ መፅናዕቲ ክትገብር ከላ ሲ እዚ ቋንቋ ደሲ እንታይ የረብሕ ዶ መስለካ? ምክንያቱ ሲ ዕጉባት ኣይኮናን በቲ ብቕዓት ናይ ትምህርቲ ዘሎ እዚ ጠንቁ እቲ ቋንቋ ኣደ ዶ ክኸውን ይኽእል ኢላትኒ ሽዑያነ እንታይ ኢለ መሊሰላ እታ ንእሽተይ ብቕዓት እውን ሕጂ ኣላ ንብላ እንተ ደኣ ኮይና ብምክንያት ቋንቋ ኣደ ምጥቃምና ጥራይ እያ። እዛ ቋንቋ ኣደ እተዘይንጥቀም ነርና እዛ ንእሽተይ ብቕዓት እውን ክንረክባ ይምኽኣልናን እዞም ኩሉ ይኮነን ድኹም ዘሎ ተምሃራይ ናና ኮሌጅ ዝኣት ክንደይ መሰናክል ናይ ኮሌጅ ሓሊፎም ዝምረቁ ኣለዉ ኣብ ስኮላርሽፕ ናብ ካልኦት ሃገራት ምስ ከዱ ምስ ካልኦት ካብ ናህና ዝሓሸ ዕድላት ዘለዎም ምዕቡላት ሃገራት ተወዳዲሮም በቂዖም ተመሪቆም ዝመፁ ገሊኦም ንዕኦም በሊፆም ብዝተፈላለየ ምክንያታት ከስድዕዎም ዝደልዩ ናይ ብሬን ድሬን ግዳይ ዝኾኑ እውን ኣለዉ። እዚ ሓደ ኣካል ናይቲ ብቕዓት እዩ። እዚ ከበይ መፂኡ እንተ ክትብለኒ ኮንካ ኣነ እቶም እዚኦም ሰባት እዚኣቶም ብቋንቋ ኣዲኦም ስለ ዝጀመሩ ብቋንቋ ኣዲኦም እቲ መሰረት ዝበሃል ፍልጠት ስለ ዝሓዙ እዩ። ኣነ ንባዕለ ኣብነት ናሒዚ እየ ከምቲ ዝበልኩ ከ በቲ ሒዘየ ዝነበርኩ ቋንቋ ዓረብኛ ቀፂለ ነረቶ ዝኸውን ካብ መሰረቱ እቲ ትምህርቲ ሲ ኣይመሓዝክዎን ነይረ ካብቶም ንፋዓት እየ ነረ ብልጫ ውስድ ነረ ዋላ ቅድሚ ቤት ምር ሰቁራ መምፅአይ ድሕሪኡ እውን ቀፂለ ዮ እቲ ብልጫ ምውሳደይ ግን ኣብ ብቋንቋ ዓረብ እናተምሃርኩ ጉዳይ ናይ ሽምደዳ እዩ ነይሩ እምበሪ ጉዳይ ናይ ምርዳእ ኣይኮነን ነይሩ ማለት እዩ። ስለዚ ኣነ ንባዕለይ ኣብ ንቡር ዘይኮነ ኩነታት እየ ተማሂረ ከምቲ ዝበልኩ ከ ኣብ ሓምሻ ክፍሊ ከለኩ እየ መምህር ኮይነ ድሕሪኡ ምናልባት ክልተ ሳመር ኮርስ ሓንቲ ሳመር ኮርስ ወሲደ ክኸውን ይኽእል እየ ምስኣተና ግን ምስቶም 12 ክፍሊ ዝወፁ ዝወድኡ ማትሪክ ተሳቲፍና ኢና ሓሊፍና ብዙሓት ኣብ ቤት ምህርቲ ዕራ ዝነበርና ካበይ መፂኡ እዚ ኣሕዋትና እዮም እዚኦም ምስኦም ዝተፈተና 12 ዓመት ተማሂሮም ዝኾነ ናይ ኢንቴሊጀንስ ዲፈረንስ ክህልወና ይክእልን ምክንያቱ ኣሕዋትና እዮም ክኳዳ ንሳቶም ኣብ ዝሓሸ ኩነታት እዮም ነይሮም ግን ብምሓርኛ እዮም ዝመሃሩ ነይሮም የሕዝወ ይነበሩ ነቲ ትምህርቲ ንሕና ትሕትኦም 4 ዓመት ትሕትኦም ከለና ካብ ሻብናይ ክፍሊ ካብ ሻብዓይ ክፍሊ ካብ ታሸዓይ ክፍሊ ማትሪክ ኣቲና ክንሓልፍ ዝኽኣልና ሳላቲ ናይ ብቋንቋ ኣደ ነቲ መሰረት ሒዝናየ ስለ ዝፀናሕና ጥራይ እየ ክብሎ ዝኽእል
1: ሕራይ ዶክተር ሳልሕ ምናልባት ኣብቲ ናይ መወዳእታ በዚ ጋጣሚ እዚ ነቶም ኣለይትኹም መምሃራንኩም ነበሩ ብፅዕትካ ዮሃና ክትብል በዚ ናይ መበል 50 ዓመት ምስራት ቤት ምስ ሰብሮ ዓድል ክበካ
0: ሕራይ መምሃራንና መጀመርታ መምሃራን ኣለይትን ንሕና ንሕና ክንከውን ዝገበሩ ንሳቶም ስለ ዝኾኑ ኣብ ኣዝዩ ፅንኩር ኩነታት ኣለይቲ ኣብ 53 ዲግሪ ሰንቲግሬድ ዝበፅሕ ቦታ ኣብ መቕሎ ኣብ ሃልሃል ዝብል ኣብ ትሕቲ ገረብ ኮይነን ሰንኪተን ንዓና ንግሆ ከቁርሳ ሙሉእ ለይቲ ክንጓዓዝ ሓዲርና ብእዋናት ምዝላቕ ንሳተን ከይደቀሳ መጎጎ ኣጉደን ምግቢ ኣዳልየን ንዓና ከቕርባ ዝኽኣላ መጀመርታ ንዓአን ዮሃና እንቋዕ ፍረ ፃዕርኽን ረኣኽን ምክንያቱ ኣነ ርግፀኛ ኣብ ዝኾነ ኩርናዕ ክረኽቡ ንኽለዉ ክረኽባ ንኽለዋ ይሕጎሱ እዮም ኣነ ዶክተሬት ብምምሃረይ ንስም ዝረኽብዎ ነገር ካልእ የለን ግን መንፈሳዊ ዕግበት ስለ ዝህቦም ጠጠው እዮም ዘብሉኒ ተሓጒሶም እዮም ሰላም ዝብሉኒ ይሕበኑለይ ስለዚ እሶም ይሕበኑልና ንሕና ኢና ግን ዝያዳ ብኦኦም ክንሕበን ዝግባአና ምክንያቱ ንሶም ኣብ ዘይነበር ኩነት ናይ መምህርን ናይ ወላድን ተራ ተፃዊቶም ስለ ዘምሃሩና ንቐፃሊ እውን ንሽታ ሸዓ ዝተምሃርና ዘይኮነስ ከመይ ጌርካ ክእለት ናይ ምንባር ከም ነጥሪ ከመይ ጌርና ነፍስና ከም ናዓብል ክእለት ስለ ዘዕጠቑና ኢና ብድሕሪኡ ድሕሪ 50 ክፍሊ ድሕሪ 67 ክፍሊ ዝነበረ ብድሆ ኣብ ዝባና ፀርናዮ በዓልና ከም ኣብዚ ደረጃ እዚ ከም ንበፅሕ ናይ ንሓዋሩ ዕጥቂ ዘዕጠቑና ንሳቶም እዮም ሰብ ንሓዋሩ ዝገልግል ትምህርቲ ክትምህሮይ ትኽእል ኢና ምክንያቱ ምዕባለ እናሰጎመ እዩ ዝኸይድ ፍልጠት እናሰጎመ እዩ ዝኸይድ እንታይ ኢኻ ትምህሮ ዕጥቂ ኢኻ ትዕጥቆ ከመይ ገይሩ ምስ ዝውንጨፍ ዘሎ ዝሕንበብ ዘሎ ዓውድታት ፍልጠት ከመይ ገይሩኹም ዝስጉም ንነፍሱ ከመይ ገይሩኹም ዘማዕብላ ከመይ ገይሩኹም ዘዕጥቓ ነዚ ክእለት እዚ ኢኻ ትዕጥቆ ነዚ ከዓ ስለ ዘዕጠቑና ኣብዚ መብፅሕና ዮሃና ንኩላህና ንዓና ንዕመ ንብል ይቐኒየልና ክኣብሎም
1: ዶክተር ሳልሕ ማሕሙድ ስለቲ ኣብ ስቱድዮና መፅኻ ዝሃብካና ብዛዕባ ቋንቋ ደ ብዛዕባ ዝኽልታት ኣብ ቤት ምህርቲ ሰውራ ኣዝየ ምስግን ዕዉት ናይ ዝኽሪ መበል 50 ዓመት ምስራት ቤት ምህርቲ ሰውራ ክገብረልና ድማ ምናይ
0: ይቐኒየለይ ኣነ እውን እታ ንእሽተይ ዝፈልጣ ከካፍል ዕድል ስለ ዝሃብኩምኒ ይቐኒየለይ
1: ይቐኒልና ባርካ ዝኽርኩም ተዓዘብቲ ምስ ዶክተር ሳልሕ ማሕሙድ ቀንዳ ክንካይዶ ዝፃናሕና ዕላል ናብ ሰዛዘይምሎ ስለምክታልኩም ነመስግን ሰላም

ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየደ ዝቐነ ውድድራት ፓራስፖርት ዛዚሞም ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊላ ዝተኻየደ ናይ መዛዘም መደብ ብምዕሩግ ኣገባብ እዩ ተፈጺሙ። ኣብቲ ናይ መዛዘም ዕለት ዋና ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪ ህይወት ተኸለብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሰሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይልን ዝተወደበን ኣገባብ ዕዉት መደብ ከካይድ ከም ዝቐኒየ ምሽድሻ ሃገራዊ ፌደሬሽና ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ፣ ሃገራዊ ፌደሬሽን ቅድም ብሽክለታ፣ ሃገራዊ ፌደሬሽን ሰርዓ ቴንስ፣ ሃገራዊ ፌደሬሽን ባይታ ቴንስ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ ውን ንዓይነት ስውራንን ፅማንን ሓዊሱ ውድዳት ከም ዘተግበረ ኣረድዩ። ዶክተር ገብሪ ህይወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቐኒ ስፖርታዊ ውድዳት ኣካል ምጉዳልን ስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ንፀዓሩ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቡ። ኣብዚ ክካየድ ዝቐኒ ስፖርታዊ ውድዳት እዞም ስዕቡ ዕዉታት እዮም። ኣብ ውድዳት ፓራ ዊልቸር ቀዳማይ ኣስራ ተኽላይ ካልኣይ ሓይላብ ኤልያስ፣ ሳልሳይ በረኸት፣ ራብዓይ ሜሮን ኣስረስ። ኣብ ናይ ፓራ ስታንድ ደቂ ተባዕትዮ ቀዳማይ ተስፋይ ተኽለጽን ካልኣይ ዘርሰናይ ገብረ መስቀል፣ ሳልሳይ ሃብተ ግርግሽ ዓወት፣ ራብዓይ ተኽሊት ወደ ዮሃንስ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ውህበት ሃይለ፣ ካልይቲ ናጽነት ኣስካለ፣ ሳልሰይቲ ሰላማዊ ተስፋ ሚካኤል፣ ራብዒቲ ድማ ታሪክ ተስፋ ሚካኤል። ኣብ ናይ ፅማ ናይ ደቂ ተባዕትዮ ቀዳማይ ሜሮን ሃብታብ፣ ካልኣይ ኣስመሮም ዕቑባዝጊ፣ ሳልሳይ ዳንኤል ቴድሮስ፣ ራብዓይ ፋኑኤል ገዛይ። ኣብ ናይ ደቂ ኣንስትዮ ድማ ቀዳመይቲ ቡሽራ ኢብራሂም፣ ካልአይቲ ኢየሩሳሌም ተስፋ ሚካኤል፣ ሳልሰይቲ ሳራ የማነ፣ ራብዒቲ ሲና ፍረዝጊ። ኣብ ናይ ፓራ ኣትለቲክስ ምስንምልከት ኣብ ናይ ፅማን 100 ሜትሮ ደቂ ኣንስትዮ ቀዳመይቲ ኑራ ዓብደላ፣ ካልአይቲ ዲያና ተስፋይ፣ ሳልሰይቲ ሄርሜላ ተኽለ። ኣብ ናይ ደቂ ተባዕትዮ ቀዳማይ ኣምባሳጀር ካሕሳይ፣ ካልኣይ ሄርሞን ንጉሰ፣ ሳልሳይ ሳምሶም ዳዊት። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚት ኢየሩሳሌም ተስፋ ሚካኤል፣ ካልኢቲ ኣርሴማ መብራቱ፣ ሳልሰይቲ ሳራ የማነ። ኣብ ተመሳሳሪ ሕቀት ናይ ደቂ

0: ኣቶ ቀዳማይ መሓመድ ሓምድ ካልኣይ ዳንኤል ቴድሮስ ሳርሳይ ሜሮን ሃብቶም ኣብ ናይ ሱንኩላን ምስንውልከት ኣብ ናይ 400 ሜትሮ ቀዳማይ ፊልሞን ግርማይ ካልኣይ ሙሉ ብርሃን ኣድሓኖም ሳርሳይ ትኽልስ እዩ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ቴድሮስ ኣረጋይ ካልኣይ ጴጥሮስ ሳሙኤል ሳርሳይ ቤንሁር ማእከለ ኣብ ናይ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ተስፋይ ወተኽለ ካልኣይ ትኽሊት ኪዳነ ሳርሳይ ድራር ዑቕባ ማርያ ኣብ ናይ ዓይነ ስውራን ዝተኻየደ ውድዳት ፓራ ኣትለቲክስ ምስንውልከት ኣብ ናይ 100 ሜትሮ ደቂ ኣንስትዮ ቀዳመይቲ ናስራ ጣህር ካልእቲ ሳማይ እስማዒል ሳልሰይቲ ሓሊማ ሳልሕ ኣብ ናይ ደቂ ተባዕትዮ ቀዳማይ ኤስሮም ርእሶም ካልኣይ ዓብዱ ዳውድ ሳልሳይ የማነ ኣርኣያ ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳመይቲ ፌሩ የማነ ካልእቲ ሚርያም ሚካኤል ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ ሃብተ ርእሶም ሰምራብ ካልኣይ ዮናታን ጎይቶም ሳልሳይ ቤንሁር ገብሪ ህወት ኣብ ናይ 400 ሜትሮ ደቂ ተባዕትዮ ቀዳማይ ሓመድ ዓብደላ ካልኣይ ቃላብ ዓንዱ ሳልሳይ ሄርሞን ዞሚ ኣብ ውድዳት ፓራ ዊልቸር ውድዳት ቴንስ ምስንልከት እዚ ውድድር ኣብ ክልተ ምድባት ተኸፋፊሉ ክካየድ እንከሎ ኣብ ምድብ ቀዳማይ ድራር ዕቕባ ማርያም ካልኣይ ሃይለ ንጉሰ ሳልሳይ ኣንጎሶም ሃይለ ኣብ ናይ ምድብለ ቀዳማይ ጴጥሮስ ሳሙኤል ካልኣይ ዮናስ ሃይሉ ሳልሳይ ሰሚር ዮሃንስ ኣብ ናይ ፓራሳይክሊን ናይ ኢድ ስንክልና ካሕሳይ ተኽለ ክዕወት እንከሎ ካብ ብርኪ ንታሕቲ ስንክልና ዘለዎም ተቐዳድንቲ ኣብ ዘካየዶ ውድድር ቀዳማይ ኣድም ዮሃንስ ካልኣይ ተስፋ ሚካኤል መጎስ ሳልሳይ ኣረጋይ መብራቱ ካብ ብርኪ ንላዕሊ ስንክልና ዘለዎም ተቐዳድንቲ ዘካየዶ ውድድር ድማ ዞም ስዕቡ ዕዉታት እዮም ቀዳማይ ተኽሊት ዮሃንስ ካልኣይ ዳንኤል ተኽሉ ሳልሳይ ዝርእሰናይ ገብረ መስቀል ኣብ ናይ ኩዕሶ እግሪ ጾማ ናብ መንጎ ዞባታት ውድድር ዝተኻየደ ክኸውን ጋንታ ዞባ ደቡብ ሻምፒዮን ክትከውን ከላ ካልኦት ዞባ ዓንሰባ ሳልሰይት ድማ ዞባ ማእከል ብምዃን ዝተዳለወለን ሽልማት ተቐቢለን ኣብ ፀወታ ጎልቦል ኣብ መንጎ ዓይነ ሱራን እውን ተኻይዱ ነይሩ እዩ በዚ መሰረት ኣብ ናይ ደቂ ኣንስትዮ ቀዳሚቲ ጋንታ ዳላ ኮይና ክትዕወትን ከላ ዝተዳለወትላ ዋንጫን ወርቂ መዳልያን ክሽለም ካልይቲ ጋንታ ኣስመራ ብምዃን ተሸላሚት ብሩ መዳልያ ኮይና ኣብ ናይ ደቂ ተባዕትዮ ቀዳሚቲ ጋንታ ናቕፋ ሻምፒዮን ክትከውን ከላ ዋንጫን መዳልያን ተሸሊማ ካልይቲ ጋንታ ኣምባሃራ ተሸላሚት ብሩር መዳልያ ሳልሰይት ድማ ጋንታ ዓረር ተሸላሚት ናሓስ መዳልያ ኮይና ኩሎም ዕዉታ ስፖርታውያን ተሸለምቲ ዋናጩ መዳልያታት ከምኡ ድማ ገንዘባዊ ሽልማት ክኾኑ ከለዉ ንሽልማቶም ካብ ኢድ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብን ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኸለን ተቐቢሎም ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ናይ መዛዘሚ ቃል ሃገራዊ ኮሚተ ፓራኦሎምፒክ ኤርትራ ከምዝኣመሰለ ስፖርታዊ ወድዳት ብምውዳቡ ድሕር ምጓስ ኣብ ቀጻሊ እውን ዘይተዳሕሰሰ ዓይነታት ስፖርት ብምፍታሽ ክሓቁፍን ናብ ዞባታት ብምራድ ድማ ክሰርሕን ጸዊዑ ኣብ መወዳእታ ኣምባሳደር ዘመደ ኮሚሽን ባህልን ስፖርትን ኤርትራ ኣብ ምዕዋት ንጥፈታት ናይዛ ሃገራዊቲ ኮሚተ ኣብ ጎኑ ከም ዘሎ ኣረጋጊጾ ዝኸብርኩም ተዓዘብቲ ምስ ስፖርታውያንን ኣካየድቲ ናይ ዝውድድርን ዝተኻየደ ሓፂር ቃለ ምሕትታት ናባኹም ነቕርቦም ፈልማ ግን ምስ ጸሓፊ ሃገራዊ ኮሚተ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽለ ዝተኻየደ ቃለ ምሕትት ከነቐድም
1: እዚ ካብ 218 ክሳብ ሕጂ ኣብ ውሽጢ እቲ ፓራኦሎምፒክ ኮሚቴ ከም ዋና ፀሓፊ ኮይኑ ይሰርሕ ኣለኹ
0: ሕራይ እዚ ኣብ ናይ ሎሚ ዓመት ወይ ከዓ ዝቕነ እዚ ሃገራዊ ኮሚተ ፓራኦሎምፒክ ኤርትራ ቅነ ስፖርት ናይ ፓራ ኦሎምፒክ ከካየድ ቀኒ ሎ እንታይ እቲ ዕላምኡ መብሪ ክትበኒ
1: ሓደ ካብቲ ዕላማ ናይዚ ፓራ ስፖርትስ ዊክ ትበሃል ብዝተኻለ መጠን ወይ ከዓ ዝቅነ ስፖርት ስንኩላን ኢልና ንገልፆ ብዝተኻለ መጠን እቶም ኣብ ብሰንኪ ዘጋጠሞም ዝተፈላለየ ዓይነት ስንክልና ኣብ ገዛ ተደሪቶም ነብሶም ኣብ ስፖርት ከምዘይፃወቱ ዝእመንዎ ካልእ ኣማራፂታት ናይ መዘናግዒ ክርኽቡ ኣብዚ እውን ናታቶም ታለንት ኣርዮም ኣብ ዝመረፅዎ ዓይነት ስፖርት ተሳቲፎም ክዕወቱ ከም ዝኽእሉ ንምግላፅ እዩ እዚ ከዓ እቲ ናይ ፓራስፖርት ሓደ ካብቲ ታርጌትናቱ ብዝተኻለ መጠን ኣብ ውሽጢ ሓደ ሃገር ዝነብሩ ስንኩላን ኣብ ውሽጢ ዝካየድ ስፖርታዊ ንጥፍታት ተራቦም ክህልዎም ኣብኡ ጥራይ ደይኮነ ንኦም ጥራይ ደይኮነ እቲ ኣህጉራዊ ክሳያ ኣብ ኣህጉራዊ ውድድራት እውን ክሳትፉ ከም ዝኽእሉ ክርድኡ ብዝተኻለ መጠን ሕጂ ነቶም ነቲ ብዘለዎም ሕፅረት ምንቅስቓስ ሕፅረት ናይ ምስማዕ ፀገም ናይ ምርኣይ ፀገም ዘለዎም ግን ኣብ ስፖርት ንክመፁ ዝግበር ጎስጓስ መጓሳጎስ ክኾነና ንገብሮ እዩ
0: ራይ እዚ ክትገልፆ ፀናሕካ መግለፂ ኣቦቱ እናሃለወ ብዞባታት ደረጃ ንኡስ ጨናፍር ኣለዋ ዶ ሳትን ከ ውድዳት የካየዳ ዶ እዚ ሃገራዊ ኮሚተ ክሳብ ታሕቲ ወሪዱ ስራሕ ዘካየዶ ብዛዓመ እዚ እንተሎ ኣሕፂርካ መብሪ ክትበኒ
1: ኣብ ደረጃ ዞባታት

0: ወረደ የብልናን ግን ካብ ዘዋታት ናብዚ ውድድር መፅኦም ዝሳተፉ ኣለዉ። ኣብ ኣትለቲክስ ኣለዉ፣ ኣብ ቴብል ቴኒስ ኣለዉ፣ ኣብ ናይ ፉትቦል ፀወታ ናይ ፅሙማን ኣለዉ። ንኣብነት ኣብዚ ሕጂ ክካየድ ዝቕነ ናይ ፓራኦሎምፒክ ዊክ ናይ ፅሙማን ናይ ኩዕሶ እግሪ ፀወታ ኣብ መንጎ 4 ጋንታታት ዞባ ማእከል ዓንሰባን ደቡብን ክካየድ ቀኒ ዞባ ደቡብ ነቲ ስራሕ ስዒሮም ኣለዉ። ስለዚ ኣብ ዞባታት ኣለዎ፣ ግን ኣብ ውሽጢ እቲ ዞባታት ናይ ፓራኦሎምፒክ ንጥፈት ኣይካየድን ኣሎ። ምክንያቱ እቲ ማሓውር ንታሕቲ ገፁ ንክብሩ ብዙሕ ነገራት ስለ ዘድልዮ ሓደ ካብኡ እዚ ንሰርሖ ዘለና ማለት እዩ። እዚታት ነቶም ዘለዎም ብቕዓት ኣለልዮም ኣብ ውሽጢ ስፖርት ከም ዝሳተፉ ዘለዉ ሰባት ኣለሊኻ ከም ዝሳተፉ ጌርካ እቲ ሰብን እቲ ትሕቲ ቅርፅን እቲ መሳለጥያታትን ኩሉ ተተረኪቡ ኣብ ዞባታት ንምጅማሩ ፀገም ዝበሃል የለን።
1: ራይ ምናልባት ኣብዚ ናይ ዝዓመ እዚ እቲ ሃገራዊ ኮሚተ ካብ ዝሰርዖ እውን ክኸውን ይኽእል እዩ። ስልጠናታት ከምዚ ዓይነት ውድድራት ይስራዕ እንድሕር ተሎ ስምብራት ምእንቲ ክገድፍካ ብፍልጠት ዝተደገፈ እንተኮይኑ ኣዝዩ ኣድማዒ ይኸውን እዩ ሞ ንስልጠናታት ዝምልከት ዝተሰርሐ እንተሎ ኸ
0: ንስልጠናታት ዝምልከት ሕጂ እዘን ኣብ ውሽጢ እዚ ኣብ ውሽጢ እዚ ዝካየድ ዘሎ ንጥፈታት ኩለን ዘን 6 ፈደረሽናት ኣብ ትሕቲ ናይ ማሓወር ፀገም ስንክልና ዘይብሎም ወይ ከዓ ኤብልድ ንብሎም እዞም ጥዑያት ፀገም ዘይብሎም ፈደረሽናት ቴብል ቴኒስ ኣለዉ፣ ባድሚንተን ኣለዉ፣ እዚ ናይ ኣትለቲክስ ኣለዉ፣ ከምኡውን ባስኬትቦል ኣለዉ። እዚኣቶም ሕጂ ኣብ ውሽጢ እቲ ተን ህልዋት ፌደሬሽና ዝተሓቁ እምበር ነብሱ ዝኽኣለ ፌደሬሽን የብሎም፣ ግን ኣብ ውሽጢ እተ ናይ ኖርማል ቦዲ ስትራክቸር ዘለዎ ኣብ ውሽጡ ተሓቂፎ እዮም ዝኸዱ ዘለዉ ማለት እዩ። ሕጂ ነዚ ብዝምልከት ቀፃሊ ስልጠናታት ይካየድ፣ ባድሚንተን ስልጠናታት ይካየድ፣ ቴብል ቴኒስ ይካየድ፣ ባስኬትቦል ይካየድ፣ ግራውንድ ቴኒስ ይካየድ፣ ኩሉ እዚ ናይ ጎልቦል ዝበሃል ኩሉ እዚ ኮታ ኣብ ኩለን ተን ዓይነት ንጥፈታት ኣብ ኩለን ብዓቕሙ እቲ ናይ ትሬኒንግ መደባት ይካየድ እዩ። ቀፃሊ ንሱ ስለ ዝኾነ ኸ ካብ ዓመት ዓመት እቲ ለውጥታት ናርኣና ንክእል ብቁፅሪ ይኹን ብዓይነት እዚ ሕጂ ቀሪቦሞ ዘለዉ እቲ ታለንት ወይ እቲ ብቕዓት ናይ ትኽእለት ኣብ ፅቡቅ ደረጃ መፃሉ ኢልናንኣምን ማለት እዩ።
1: እዚ ዝካየድ ዘሎ ውድድር ነቲ ሕጂ ኣብ ቅድሜና ዘሎ ናይ ኦሎምፒክ ውድዳት እውን ከም መዳለውን ኣብኡ ዘለካ ናብ ካልእ ማለት ዘሕልፈካ ብቕዓት ምስ ካልኦት ሃገራት ተጋጢምካ ውን ዝርከብ ብምዃኑ ኣብዚ ዝተረኣየ ነገር ንቐፃሊ ዝተሓስበሉ እንታይ ኣለዎ?
0: ሕጂ ንኣብነት ናይ ኣትለቲክስ ክንወስድ ኣትለቲክስ ሓያል ናይ 100 ሜትሮ ዝወዳደሩ ዝጎዩ ኣለዉ። ሕጂ ደረጃታት ኣለዉ። መጀመርያ ኣብቲ ስፖርት ዳታ ማኔጅመንት ሲስተም ናይ ወርልድ ኣትለቲክስ ክኣት ኣለዎም። ድሕሪኡ ክላሲፋይ ክኾኑ ኣለዎም። ኣብ መጨረሻ ላይሰንስድ ኮይኖም ኣብቲ ውድድራት ክሳተፉ ክእሉ። ሕጂ ግን ዳርጋ እቲ ንሪኦ ዘለና ሚኒመም ኤንትሪ ስታንዳርድ ኢሎም ዝገልፅዎ ኣብቲ ጥቑ ዝበፅሑ ኣለዉ። ኣብቲ ጥቑ ዝበፅሑ ኣለዉ። ብሰከንድ ዝተዓቂኑ ግን ተስፋ ዝህብ ነገራት ከም ዘለዎ ንሪኢ ኣለና ኣብ ኩሉ ዓይነት ማለት እዩ።
1: ኣንገሰት ናይ ሎሚ ማለት እዚ ሰሙን እዚ ውድዳት ፓራኦሎምፒክ ክፅወት ቀኒ ኢሎ ስኹውን ተሳታፊት ይኽ ነርኪ እስከ ከመይ ረኺብክዮ እዚ ክካየድ ዝቕኒ ሃገራዊ ውድድር
2: ዝፅወጣ ኣዝዩ ፍሉዩ ኣስታት ንሓደ ወርሒ ተኻይዱ ብሰለስተ ዓይነት ስፖርት እዩ። ሰለስተ ዓይነት ስፖርት እዩ ነይሩ፣ ጎልቦል፣ ኣትለቲክስ ኤንድ ቼዝ ካ ነይሩ ማለት እዩ። እቲ ጎልጎል ኮ ኩሉ ግዜ ንፃወቶ ነርና ኢና። እቲ ኣትለቲክስ ኤንድ ቼዝ ግዳ ከምዚ ኣብ ፍሉይ ግዜ ኣብ ከምዚ ሕጂ ኢና ንፃወቶ እምበር ደይሊ ንፃወቶ ኢና ማለት እዩ። እታ ጎልቦል ንብላ ከዓ ከምዚ ረኣናዮ ብዳርባ ኩዕሶ ብኢድያ ትፃወት ሰለስተ ብሰለስተ ኮንካ ማለት እዩ። ትፀወታ ግን ብጣዕሚ ኣዝዩ ፅቡቅ ዓይነ ስውርስኒ ካብቲ ካልእ ዓለም ውፅኡ ኣብ ስፖርት ክኣትን ከሎ ንነፍሱ ከመይ ይረኽቦ ኣብኡ ትረዲኻኒ ኣብ ሓደ ነገር ኣይዞለይቲ ዝኸውን ስኒ ኣብ ስፖርት ክኣትን ከሎ ብጣዕሚ ወላትናቱ ስምዒትካ ማለሲ ናብ በለ እዩ ዝኸይድ። ፅቡቅ እዩ ማለት እዩ፣ ብጣዕሚ ፅቡቅ ነይሩ።
1: እሞ እንታይ ኣሎ ትህብዮ ርእቶ ንቐፃሊ ከመይ ክትሓዝ ዘለዎ ዝጎደለ ነገር ኣሎ እሞ ክምላእ ትብልዮ ተሊኪ?
2: ኣነ ሕጂ እንታይ ዝብል ስፖርቲ ብዓይነ ስውራን ስኒ ተጀሚሩ ዳኣ እምበር ናብቲ ዝድለ ብቕዓት ኣይበፅሐን ደሎ ሕጂ እግሪ ዝተክል ዘሎ ክብሪ ይደፍር ማለት እዩ። ስለዝኾነ ኸ ኣብ ናቱ ዓውዲ ንናቱ ዘድልዮ ነገር ኣሎ ስፔሻሊ ሕጂ ኣብ ናይ ጎልቦል ኩዕሶ የድሌካ እቲ ዕድቂ ናይ ኢድ ናይ ብርኪ እቲ ማልያ ንባዕሉ የድሌካ ኣብ ቸይዝ እውን እቶም ዓይስራን ቦርድ ወይ ድማ ኤርያ መፃወቲ ትሬኒን መግበሪ ገለ የድልዮም እዩ።

0: እሞ ናይ ሎም ዓመት ክካየድ ዝቕኒ ሃገራዊ ውድድር ቅነ ፓራኦሎምፒክ ከመይ ተሳቲፍካ? ብምንታይ ዓይነት ስፖርት ኢካ ተወዳዲርካ?
1: ብሰለስተ ዓይነት ተዋዲረ፣ ሓንቲ ኣብ ቴኒስ ቴብል፣ ሓንቲ ድማ ባድሚንተን፣ ሓንቲ ኣብ ባይስክል ማለት እዩ። ኣብ ሰለስቲ ተፃዊተ ኣብ ሰለስቲኡ ከዓ ካልኣይ ካልኣይ ወፅኦ ማለት እዩ። ስለዚ ፀወታ ፅቡቅ እዩ ነይሩ ብጣዕሚ። ስንኩላን ከዓኒ ፀሎት ሆንኮን ከዓ ተስፋ ገብር ንዓና ሪኦም ከዓ እቶም ካልኦት ንኣሽቱ ኣብ ዝተፈላለየ ቦታት ተሓቢኦም ዘሎ ወፂኦም ምሳና ክነጥፉ ኣብዚ ከዓ ንሕና ነታውዖ መርኣያ ንሕና ብካልእ መንገዲ። ስለዚ ነቲ ኮሚሽን ስፖርት ድማ ነመስግኖ ንዓና ከምዚ ገይሩ ቆልሕታ ምግባር ብዓብዪ ግን ኣብዚ ገለገለ ሕፅረታት ስለ ዘለና ናይ ብሽክለታ ብሽክለታ ፀገማት ኣሎ፣ ቦታ መቃዳሚ ፀገም ኣሎ። እቲ ግዜ ከዓ ይነውሓና ሓና ትሬኒንግ ገብር ከለና ስ ፀወታ እንትርኣ ደርኢና ኢና ነቲ ሰብ ንፀሉ። ስለዚ ፅልዋና ክዓቢ ምእንቲ ካብ ዘለና ላዕሊ ምሳናሲ ኣብ ንረኣየሉ ቦታ ማለት ሕጂስ ኣብቲ በረኻ ንገብሮ ቦታ ሲ ድርኤካ ሰብ የለ ዋላ ንዓውንቲ ቦታ ወይዘር እውን ኣይጥዑምን እዩ። ኣብዚ ከተማ እንትኮይንካ ግን ካልእ ሕፅረታት ዘሎ ናይ ብሽክለታ፣ ናይ ባድሚንተን፣ ናይ ቴኒስ መሳርሒታት ተረኪብና እውን ኤርትራ ህያብ ናይ ስንኩላን ኣለዋ፣ ናይ ኩናት ኣለዋ፣ ናይ ሓደጋ ኣለዋ፣ ባህርያው ኣለዋ። ስለዚ ህዝቢ ስለ ዘለናሓና እንተ ኣብዚ ፀወታ እዚ ክመፁ ይኽእሉ እዮም ግን ክነርኢ ኣለና ዕድላት ከዓ ክርከብ ኣለዎ። ኣብዚ ሓፀሪ ግዜ ክኸውን ኣሎ ፀወታታ ሲ ክነዊሕ ይብሉን። ስለዚ ኣሕና እዚና ንብሎ
2: ኣብ ኣርባዕተ ዓይነት ፀወታ ተሳቲፈ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ከምኡ ከዓ ባስኬት ተሳቲፈ ኩሉ ዘፍቅሮ ፀወታ እዩ። ንኩሉ ከዓ ተደጋጋሚ ዝፃወቶ ብጣዕሚ ፅቡቅ ውዒልና ከምዚ ዓይነት ብሸት ኣይተረኣየን ከምዚ ብጣዕሚ ደስ እናበለኒ ካብዚ ንላዕሊ በሪክና ክንቅፅል ከዓ ተስፋ ገብር። እዚ ባስኬት ተፃዊትና ባስኬት ብጣዕሚ ፅቡቅ ነይሩ። ሕጂ ከምቲ ቀደም ዝነበርናዮ ንክንመፅእ ሓደ ፋሲሊቲ ናይተን ዓይነት ሽግለታ ፀወታናስ እዚ ይኮነን ነይሩ። ሕጂ ከዓ ፅቡቅ ምጅማር ንዝለዓለ ዓይነት ፀወታ ክንርኢ ወይ ከዓ ክንቅፅል ከዓ ተስፋ ገብር። ኩሉ ዓይነት ተፃወታይ ከዓ ክስዕቦ ይምነየ። ምክንያቱ እዚ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ኩሉ ዓይነት ፀወታ ሲ ብጣዕሚ ተባሃጊ ፀወታ እዩ። ብዙሓት ክስዕብዎ ከዓ ይምነ በዚ ኣጋጣሚ እዚ።

0: ኣራይ ወልደ ዝጊ ገብረ ካል ዝበሃል ካብ ሃገራዊ ማሕበር ፅዉማን ኤርትራ ኣብዚ ከዓ ናይ ስፖርት ኣዋሃድ ኮይነ ተሓጋግዝ ኣለኹ ማለት እዩ።
1: ራይ እዚ ክካየድ ዝቐኒ ሃገራዊ ቅነ ናይ ፓራ ኦሎምፒክ ከመይ ረኺብኩሞ ከመይ ከተሳቲፎም እቶም ስፖርታውያን?
0: እዚ ናይ ፓራ ኦሎምፒክ ብጣዕሚ ፅቡቕ ነይሩ። ምክንያቱ ስንኩላን ከም ኩሉ ሕብረተሰብ ተወዳደርትን ኣፍረይትን ዝኾኑሉ ባይታ ተፈጢሩ ኣሎ። ስለዚ ስንኩላን ዘይኮኑ ብቑዓት ክኢላታት ኣብ ኩሉ ሃገር ይኹን ኣብ ሂወቶም ክመርሑን ከፍርዩን ዝኽእሉ ዜጋታት ምዃኖም ዘመስከረ ውድድር እዩ ነይሩ። ስለዚ ፓራኦሎምፒክ በዚ ኣጋጣሚ ብጣዕሚ ፅቡቅ መደባት ስለ ዘዳለዉ ኩለን ማሕበራት ስንኩላን ድማ ስለተሳተፈኦ ብጣዕሚ ፅቡቅ ነይሩ። ስንኩላን ኣብ ገዛ ጥራሕ ኮይኖም ካብ ኩሉ ሕብረተሰብ ካብ ስራሓት ዝተርፉ ዘይኮኑ ማዕረ ኩሉ ዝሰምዕን ጥዑይ ዝበሃል ሕብረተሰብን ማዕረ ዝቕፅሉን ዝሰርሑን ደፍርዩን ምዃኖም ዘመስከረ ውድድር እዩ ነይሩ።
1: ራይ ሞ ኣብ ቀጻሊ ክምላእ ኣለዎ ትብሎ ነገር እንተሎ ዕድል ክህበካ?
0: እዚ ፓራኦሎምፒክ ዝኸዶ ዘሎ ፅቡቕ መርኣያ ንኩሉ ሕብረተሰብ ከነቅሕን ክጉስጉስን ዝኽእል ባይታ ፈጢሩ ኣሎ። ብሕጂ ድማ ኩሎም ስንኩላን ብሃገር ደረጃ እዚ ኣብ ኩሉ ሽዱሽተ ዞባታት ዝሰፍሓሉን ኣብ መራኸቢ ብዙሃን ኣብ ኤሪቲቪ ኣብ ሬድዮ ቴሌቭዥን ኣብ ካልእ ዝተፈላለየ መደባት ድማ ብሰፊሕ መደባት ተሰሪሕሉ ሕብረተሰብና ድነቕሓሉን እቲ ሓበሬታት ዝርግሓሉን ኩሉ ሕብረተሰብ ድማ ኣብዚ ዓውዲ ስፖርት ዝነጥፈሉን ክሰፍሕን ተስፋ ኣለኒ። እሱ እቲ ካልእ ሕብረተሰብና ንኩሉ ስንኩል ብማዕረ ዝሕብሕብን ዝሕግዝን ሕብረተሰብ ንቑ ሕብረተሰብ ይደለና። ብሕጂ ድማ እቲ ስንኩል ተሳታፊ ጥራሕ ክኸውን እየ ድሕብር።
1: ዝኸበርኩም ተዓዘብቲ ብዛዕባ ፀብፃብ ፓራስፖርት ናይ 2026 ዝተኻየደ መደብ እዚ ይመስል። ስለ ምክታልኩም ኣዚና ነመስግን። ምስ ተረፉ መደባት ስነሓድገኩም ብወገና ግን ሰላም።

Thank you.

Hey!

መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ስለምክታልኩም ኣዚና ነመስግን። ኣብ ከተማ ከረን ቅድሚ ክልተ ሰሙን ብሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተወዲቡ ክካየድ ዝቐኒ ውድድር ሻምፒዮን ክለባት ኤርትራ ናይ ደቂ ተባዕትዮ ናይ ዓመት 226 ብዓወት ክለብ ዞባ ማእከል ዝኾነት ኣልታሕሪር ከም ተዛዘመ ይፍለጥ እዮም። ጋዜጠኛ ኣሚር ዓሊ ብዛዕባ እቲ ዝተኻየደ ውድድር ኣመልኪቱ ዘዳለዎ ፀብጻብ ስዒቡ ክቕርብ እዩ። ሰናይ ምክታል።

0: ውድድራት ክለባትና እንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ካብ 20 ናሓሰ ክሳብ 4 መስከረም ኣብ መዲና ኩዕሶ እግሪ ኤርትራ ከተማ ክረን ኣብ ምክያድ ፀንሐ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝሓለፈ ዓርቢ 4 መስከረም ብዓወት ክለብ ኣልተሕሪር ምዛሙ ዝዝክር እዩ። እዚ ዝሓለፈ ሰሙን ኣብ ከተማ ከረን ዝተዛዘመ ሻምፒዮን ክለባት ኤርትራ ነቲ ኣብ መንጎ ዞባታት ዘሎ ናይ ዓቕምን ብቕዓትን ጋግ ብግልፂ ዘርኣየ ፍጻመዩ ሰኒዱ። ናይ ዞባታት ክለባት ምስ ኩሉ ናይ መሳለጥያን ናይ ስርዑ ውድድራት ሕፅረታትን ልዑል ተወፋይነትን ናይ ዓወት መንፈስን ብምስናቕ ብሉፃት ተፃወተን ሒዘን ቀሪበን እየን። ይኹን ግን እቲ ኣብ መንጎተን ኣብ ቀጻልን ስርዑ ውድድራት ዝርከባ ክለባት ዞባ ማእከልን እተን ብሕፅረት ውድድራት ዝተሃስያ ናይ ዞባታት ክለባትን ዝነበረ ናይ ብቕዓት ፍልልይ ኣብቲ ናይ መወዳእታ ውፅኢቱ ተንፀባሪቕ እዩ። እዚ ሃገራዊ ውድድር ነቲ ኣብ ዞባታት ዘሎ ዘይተተንከፈ ዓብዪ ናይ ስፖርት ዓቕሚ ዘብርህ እኳ እንተኾነ ብኻልእ ወገን ስድራ ቤት ኩዕሶ እግሪ ሃገርና ቆላሕትኦም ናብ ዞባታት ከዝሩ ከም ዝግባእ ዘተሓሳስብ ናይ መበገሲ ምልክት እዩ። እዚ ውድድር እዚ ኣብ መላእ ዞባታት ዘሎ ዘይተተንከፈ ናይ ኩዕሶ እግሪ ተውህቦ ብግልፂ ዘርአየ እኳ እንተኾነ ብኣንጻሩ ድማ ነቲ ንዓመታት ክዝረበሉ ዝፀንሐ ኣብ መንጎ ናይ 5 ዞባታትን ናይ ዞባ ማእከል ክለባትን ተፈጢሩ ዘሎ ጋግ ብግልፂ ዘርአየ ውድድር እዩ ተንጸባሪቑ። ኣብ ደሎም ዓመት ውድድር ናይ ዞባታት ክለባት ዘረኣዮ ናይ ምቅላስ ዓቕምን ብሉፅ ተውህቦን ምስ ናይ ዝሓለፈ ዓመታት ክነፅር እንከሎ እቲ ኣብ መላእ ሃገር ዘሎ ናይ ኩዕሶ እግሪ ተስፋ ክሳብ ክንደይ ህያው ምዃኑ ዘርኢ እዩ። ይኹን ግን እቲ ውፅኢት ከምቲ ናይ ቅድሚ ሕጂ ኩሉ ናይ ፍርቂ ፍጻመ ኮታታት ብክለባት ዞባ ማእከል ክትሓዝን ዋንጫ ክትውሰድን እቲ ዓመታዊ ዝለዓል ሕቶ ከም እንደገና ክልዓል ግድነት ኮይኑሎም
1: ሻምፒዮን ክለባት ኤርትራ ብጣዕሚ ጽቡቕ ነይሩ። ናይ ብሓቂ ኣብ ዞባ ዓንሰባ ምክያዱ ድማ ነቲ ንፅበየ ዝነበርና ናይ ህዝቢ ደገፍ ንምርካብ ሓያል ተወዳዳርነት ክህልዎ ኢልና ሓሲብና ነርና። ከም ተፅቢድና ድማ ናይ ብሓቂ ባህደብል ሻምፒዮን ኢና ኣካይድና ክንብል ንኽእል ማለት
2: እዩ። ሓፈሻዊ ክረአ ከሎ እቲ ውድድር ጽቡቕ እዩ፣ ግን ክተነፅሮ ከለካ ቁሩብ ለማዓመት ዝተወሰነ ጋንታታት ድኸም ዝበላ ተዓዚበ ኣለኹ ማለት እዩ። በዓላት ዓባይ ክለብ ደንደን ከም ውልቂ ክርአ ከለኹ ሲ ቁሩብ ደኺማ ኣላ በዓላ ከም በዓላ ተሓሪር ከዓ ዝያዳ ዝተመሓሻሉ ጋንታታት ርኢና ኣለና። ካልእ ጋንታታት ናይ ዞባታት ድኽመታት ደኺማን ንዓብዪ ናይ ዞባ ዓንሰባ ጋንታታት ተወዳደርቲ ዝነበረ ሎም ዓመት ቁሩብ ድኽመታት ርእና ኣለዋ። ስለዚ ሓፈሻዊ ክርአ ከሎ ሲ ካብቲ ዝነበረ ቁሩብ ድኽመታት ደኸም ኢሉ ተዓዚበ ኣለኹ ማለት እዩ።
3: እዚ ቻምፒዮን ክለባት 26 ብጣዕሚ ፅቡቕ ብብዝሒ ክለባት ዝተሳተፎ ውድድር እዩ ማለት እዩ። ካብቲ ፍሉይነት ሓደ እቲ ብዝሒ እተን ተሳተፍቲ 12 በፂሑ ማለት እዩ፣ ሓደ ካብቲ ፍሉይነት ማለት እዩ። ካልእ ኣብዚ ብዙሕ ፍሉይነት ኣለዎ። ኣብ ከተማ ከረን መዛዘሚ ኢለ ክግበር ሓደ ፍሉይ እዩ፣ ህዝቢ ተዓዘብቲ ዝበዝሖ ሓደ ካብቲ ፍሉይነት ናይ እዚ። ካልእ እቲ ሃገሮ ፌደሬሽን ኣቀራርቡ ኣብቲ ኦርጋናይዜሽን ኣወዳድባ ውድድርን ስነስርዓትን ኣብ ግዜኦም ኩሉ ነገራት ብፅፉፍ ዝገበርዎ ሓደ ካብቲ ፍሉይነት ክርንቆም ዝደሊ ኣነ ማለት እዩ።
0: ምስ ዓበይቲ ክለባት ዞባ ማእከል ፊት ንፊት ንምግጣም ንናይ ዞባታት ክለባት ብፍላይ ድማ እንተፃወተን ቀሊል ፈተና ኣይነበረን። ይኹን እምበር ነቲ ዘለዎም ናይ መሳለጥያ ናይ ስርዕ ውድድራትን ሕፅረታት ብትብዓትን ብሉፅ ቴክኒካዊ ብቕዓትን መኪቶም ኣብ ቅድሚተን ብሉፃት ክለባት ሃገርና ዘይሐከኽ ናይ ተወዳዳርነት መንፈስ ኣንፀባሪቖም እዮም። እዚ ድማ እዩ ነቲ ውድድር ፍሉይ ቃና ዝሃቦም።
2: እዚ ጋንታና ፅቡቕ ናይ ውድድር መንፈስ ያርያ ማለት እዩ። ክረአ ከሎ እውን እቲ ብቕዓታት ፅቡቕ ኣብ ፅቡቕ ደረጃ እዩ። ምስ ናይ ዞባታት ዞባ ማእኸል ክተነፅሮ ከለካ ግን ቁሩብ ድኽመታት ኣለና። ንሕና ጥራይ ዘይኮነስ ሓፈሻዊ ኩለን ዞባታት ድኽመታት ኣለዎን። ናትና ዝያዳ ግን ቁሩብካ ዝሃሴና ነገራት ኣለዎ ማለት እዩ። ክንመፅእ ከለና ኩሉ ግዜ ሓደ መዓልቲ ምስ ተረፈ ኢና ንመፅእ ናብቲ ውድድር ቀፃሊ እጂ። እዚ ከዓ ኣብቲ ተፃወቲ ብዙሕ ሃሳይ ዘመፅእ ጉቡእ ዕረፍቲ ከይገበሩ ጉቡእ ኩነታት ኣየር ከይተላመደ እዮም ናብ ውድድር ዝኣት። እዚ ሕጂ ቁሩብ ድኽመታት ኣሎ ማለት እዩ። ትካል ግን ብውልቂ ተፃወቲ ግን ፅቡቅ ናይ ውድድር ክስታይ ዘርኣየ ማለት እዩ ተፃወቲ።
3: ኣብዚ ናይ 26 ውድድር ጋንታና ጋንታ ስሚንቶ ካብቲ ውድድር ብዙሕ ተኣልዩ ዝነበረ ጋንታ እዩ። ብመንፅር ኣብቲ ዞባና ዝግበር ውድድር እዩ ናብዚ ቻምፒዮን ክለባት ደሳትፈካ ማለት እዩ። ስለዚ ብመፅ ናይ ዞባ ማእከል ጋንታታት ክንሪኦ ከለና ብዙሕ ጉድለታትን ሕፅረታትን ኣለና። ብፍላይ ኣብቲ ዋሕዲ ልምምዳት ውድድራት ንባዕሉ ኣብዚ ኣብ ዞባና ቁርብ ድኽም ዝበልና ኢና ማለት እዩ።
1: ብሓፈሻ እቲ ተወዳዳርነት ናይ ክለባት ተመጣጣኒ ምህላዊ ደርኤካ። ምክንያቱ ዞባታት ድየን ሓይለን ናይ ዞባ ማእከል ውድድራት ድዩ ደኺሙ ክስታይ ትገብረሉ እዩ ተመጣጥነሉ እዩ። እንተኾነ ግን ናይ ዞባታት እንተርኢኻዮ ቁርብ እቲ ድኽመታቱ ኣብ ምጥርናፍ ኣብቲ ናይ ሻምፒዮን ምናልባት ንሕና ከም ዞባ ዓንሰባ ሕጂ ሻምፒዮን ምስ ወዳእና ድሕሪ ክልተ ወርሕን ገለ መዓልታትን ኢና እዚ ሻምፒዮን ኤርትራ መፅኡ ኦሬዲ ሻምፒዮን ተወዲኡ ተፃወቲ ኣብ ዕርፍቲ ከለዉ እዩ ተፈፂሙ። ምናልባት ኣብ ሓደ እዋን ተድነብር ነይሩ ዞባ ማእከል ውድእ ምሰበሉ ብቐጥታይ እቲ ሻምፒዮን ተኻይዱ ሻምፒዮን ኤርትራ። ሕጂ እዚ ንባዕሉ ሃጓፍ ይፈጥረልካ እዩ ኣብቲ ናይ ትሬኒን ነገር እዚ ክኸውን ክእል እዩ ንብል ንሕና ከም ግምት ማለት እዩ። ካልእ ኣብቲ ብቕዓት እንተሪኢኻዮ ዋላተን ናይ ዞባ ማእከል ጋንታታት ኣልተሕሪር ኣዱሊስ ዘንፀባርቆ ዘለዋ ብቕዓት እንተሪኢኻዮ ምስ ደንደንን ቀይሕ ባሕርን ደንደንን ቀይሕ ባሕርን ዝደኸማ ኮይነን ይስማዓኻ። ኣልተሕሪር ኣብዚ ዓመት እዚ ኣምፅያቶ ዘላ ብቕዓት እቲ ቅልጣፈ ፀዋውታ ኩሎም ንኣሽቱ ብምዃኖም ከማን ነቲ ዝመፅእ ናይ ሃገር ፀወታታት ኣብ ንኣሽቱ ወዲቑ ከምዚ ዓይነት ሓያል ተወዳዳርነት ክህልዎ ዘንፀባርቅ ኮይኑ ይስማዓኒ።
0: እቲ ኣብ መንጎ ክለባት ዞባታትን ዞባ ማእከልን ዘሎ ናይ ዓቕሚ ጋግ ብተወፋይነት ጥራይ ዝፀብብ ኣይኮነን ስሩዕን እስትራቴጂካዊ ስራሕን ዝሓትት ምዃኑ እዚ ናይ ክረን ውድድር ብግልፂ ዘርኣዩ ሓቂ እዩ። እተን ናይ ዞባታት ክለባት ምስ ናይ ዞባ ማእከል ዓበይቲ ክለባት ብውዓተዋ ዘርቲ ኮይነን ክቕርባ ማዕረ ዓቕሚ ክህልወን እንተኮይኑ ካብ ሜዳታት ጀሚሩ ክሳብ ቀፃልነት ዘለዎም ናይ ዞባታት ውድድራት ሓደስቲ ዕዮታት ክስርሑ ከም ዝግባእ ኣየጠራጥርን።
3: ብመንፅር ዝናትና በዝናትና ክለብ ክዛረብ ተደኣ ኮይነ ሙሉእ ዓቕሚ ዘለዎ ክለብ እዩ። ብፍላይ ሞራል

0: ተባዕ ካብ ኩሉ እቲ ኣካድቲ ስራሕ ዝወሃበና ልክዕ ብከፊል ምስ ናይ ዞባ ማእከል ዝወዳደር ክለብ እዩ ማለት እዩ ንሕና ዝተርፈና ውድድራት እዚ ምህላው ኣብ ዞባና እዩ ቀፃሊ ውድድራት ዝህሉ ነይሩ ነዚ ቻምፒዮን ክለባት ብቑዓት ኮይና ክንወፅ ፀገም የብሉ ኣብቲ ዝግበር ናይ ክልተ ሰሙን ውድድራት ሕፅረት ውድድር ውድድር ዘይምህላው ሲ ካብ ውድድር ኢኻ ትምሃር እቲ ዝኸበደ ልምምድ ውድድር እዩ ስለዚ ኣብኡ ይፀገምና እምበር ናይ ፋይናንሻል ገለ ፀገም ዝበሃል የብሉ ዚ ክለብ ኣብቲ ኣሰራርዓ ውድድር ሕፅረት ልምምድ ሓድሽ ክለብ እዩ ሕጂ እዚ ጋንታ እዚ ነይሩ እዩ ነዊሕ ሰረት ዘለዎ ጋንታ እዩ ግን ኣብቲ ዞባ ውድድር ብዘይምንባሩ ቁርብ ተሃሲና ኢና ቀፃሊ ውድድራት ተድስራዕ ኣለና ኣብ ዞባና ብፍላይ ናይ ዞባ ማእከል ድበቅዕ ታለን ዝኾኑ ተፃወት ኣለውና ብፍላይ ንሪኦ ኢና ናይ ትሕቲ 17 ዓመት ገለ ዝግበር ውድድራት መሰረት ናይቲ ክለባት እዩ ማለት እዩ ስለዚ ዞባና ሓያል ናይ ታለንት ዞባ እዩ ቀፃሊ ውድድራት ተድስራዕ ንዞባ ማእከል ክንወዳደር ፀገም የብልና ማለት እዩ
1: ናይ ብሓቂ ጋንታና ብውልቂ ከም ዝተሓተኒ ዘለካ ጋንታ ላሳለ ምስ ኣልተሕሪር ምዛ ሕጂ ሓያል ንብላ ዘለና ጋንታ ክልተ ብሓደ ምስ ቀይሕ ባሕሪ ከዓ ክልተ ብዜሮ እያ ተሳዒራ ምስ ነስር ማዕረ ወፅያ ኦረዲ ሙት ፃውታ ስለ ዝነበረ ምስ ዓሰብ መጀመርያ ክንፃወት ትግባአና ደንጉዮም ብምምፅኦም መጨረሻ እያ ተመዲባ ተለና ኦረዲ ትርጉም ስለ ዘይነበሮ ተፃወቲ እውን ኣዋዲቆሞ ስለ ዝኣተዉ እቲ ስዕረት 5-2 ተዛዚሙ ማለት እዩ ብሓፈሻ ምስ ዞባ ማእከል ዝነበረና ግጥማት ክንሪኦ ከለና ጋንታና እቲ ዘለና ሃጓፍ ምሊእ ኢና ኣብ ዝመፅእ ሻምፒዮን ዝላዕሊ ደረጃ ክንሰርሓሉ ዝብል እምነት እዩ ዘለኒ ምክንያቱ እቲ ተወዳዳርነት ዝነበረ ናይ ብሓቂ ደስ ዘብል ንዞባ ዝሕጎሰ ንደገፍቲ ዝሕጎሰ እዩ ነይሩ ምናልባት እቲ ሕቶ ባጀት እዩ ኩሉ ግዜ ስፖርት ባጀት እዩ ካብ ዞባ ጀሚርካ ክሳብተን ክለባት ዘለዎን ድኽመታት ግን ዓብዩ ነዚ ሃጓፍ ንምሽፋን ከተማ ብእጃም ማለት እዩ ዞባ ከምኡ እጃም እንተደበርክት ነይሩ ነዘን ጋንታታት ርኡይ ዝኾነ ለውጢ ምርኣና ነርና ግን ዝኾነ ዝተገብረ ምትብባዕ ብዘይምንባሩ ንሕና ቅሬታ ኣለና ከም ኣሰልጠንቲ
2: ኣነ ሕጂ ከምኡ ክበለ ንድሕርክ ኢለ ምናልባሽ ሕጂ ቅድሚ ሕጂ ሃገራዊ ሊግ ነይሩ ሕጂ ኣብቲ ሃገራዊ ሊግ ዞባታት ሓያል ናይ ውድድር መንፈስ ኣርአን ዝተመሓየሻ ጋንታታት ብዙሕ ነይሩ ተወዳደርቲ ዝኾና ዳርጋ ዝበዝሓ ክለባት ማለት እዩ እቲ ሊግ ንጠጠም ባለ ግን ቁሩብቲ ናይ ዞባታት ይኣሰዩ ገሊኦም ናብቲ ዝለዓለ ፀወታ እዮም ክኸዱ ዝደልዩ ናይ ዞባታት ናብ ናይ ዞባ ማእኸል ውሓዲ ጋንታታት ኣሎ ኣብ ካልእ ዞባታት ትሪኦ ከለካ ብዙሓት ኣይኮነ ተንጋንታታት ኣብ ገሊኡ 5-4 እየን እቲ ውድድር ቀልጢፉ እዩ ዝውዳእ ስለዚ ናብቲ ውድድር ክመፅእ ከለዋ ማዕረትዮም ክሳይ ክመፅእ ኣይክለን ስለዚ ምናልባሽ ሃገራዊ ሊግ እንድሕር መፅኡ ቁሩብ በዚ ናይ ታለንት ዘሎ ከዓ ቁሩብ ምምሕያሽ ኣሎ ክበል ምናልባሽ እቲ ናይ ታለንት ኣብ ኩሉ ዞባታት ብማዕረ ስለ ዝስልጡኑ ዘለዉ ምናልባሽ እዚ ከዓ ነቲ ውድድር ከማዕብሎ ይኽእል እዩ ወይ ኣብ ተወዳደርነት ካብኣቱ ክእልዮም ዞባታት ዝብል እምነት ኣለኒ ማለት እዩ

0: ኩለን ተሳተፍቲ ክለባት ናብዚ ሻምፒዮን ኣብ ዝመፃሉ ነናተን ፍሉይ ሸጦ ሒዘን ክሳብ እቲ ዝለዓለ ደረጃ ንምብፅሕን ዋንጫ ንምልዓልን ዓሊመን ይን ኣትየን። ይኹን እምበር እቲ ናይ መወዳእታ ውፅኢት ምስቲ ዝተገብረ ናይ ምድላው መስርሕን ትፅቢትን ክሳብ ክንደይ ተማጣኒ ነይሩ ብዕምቆት ክርአ ዘለዎ ጉዳዩ
1: ሓቂ ሃይሽ ማለት እቲ ውፅኢት ዓጋቢ ይኮነን ብናትና ክሪኦ ከለኹ ግን ኣነ ከም ኮች ማለት እዩ ብዙሕ መሰናኸል ስለ ዘለና ኣብዚ ጥራይ ዘይኮነስ በሃል ኣብቲ ዞባና ምድላው ግዜ ኣሎ ባዕሉ ውሑድ ግዜ ዝውሃብ እቶም ተፃወት ናይ ሪፍሬሽመንት ባዕሉ ከምቲ ዝድላ ኣይኮነን ተፃወቲ ትሬኒንግ ምሰርሖ ሲ ሪፍሬሽመንት ድልዮም ኣብ ግዜ መቆት ኢና ክሰርሕ ፀኒና እጂ ብዙሕ ናይ ሪፍሬሽመንት መተካእታ ዘለዮም ኣብዚ እውን ፀገማት ነረና እዩ ግን ክትርአ ከላ እቲ ጋንታ ደሃን እያ ማለት እዩ ፅቡቅ ውፅኢት እዩ
2: ብሓፈሻ ክዕወት ኢልካ ኒካ ውድድር ትመፅእ ንሕና ከዓ ካብዘን ኣርባዕተ ጋንታታት ናይ ዞባዓን ሰባ እንተወሓዳ ክልተ ኣብቲ ደረጃ ክመፃዩ ነይሩ እቲ ትፅቢት ናይ ኩሉ ናይቲ ተዓዛቢ ይኹን ዋላ ናይቲ ማሕረሰብ ስፖርት ግን እቲ ዘጋጠመን እቲ ክገልፆ ፅናሕኩ ብድሆታት ሻምፒዮን ኣቐዲምና ብምውዳእና ዝተፈጥረ ሃጓፋት ኣብ ምስግጋር ተፃወቲ ዝነበረና ሽግራት ኩሉ ኣብ ግምት እቲኻ እቲ ውፅኢት ከምዚ ምዃኑስ ብዙሕ ክስታይ ይገብረካ
3: ኣብ ኩዕሶ እግሪ ሰለስተ መድረኻት ኣለዉ ሓንቲ ጋንታ ኣካላዊ ልምምድ ትገብር ታክቲካል ልምምድ ትገብር ቴክኒካል ልምምድ ትገብር ንዚ ኸ ክንደይ ኣዋርሒ የድልየካ እቲ ፓራዳይዜሽን ማለት እዩ ኣብዚ እዚ እቲ ሕፅረታት ናትና ነይሩ

ወርሒ ምዝነታዊ ግጥማ ድዩ ገለ ተሰሪዕና ዘለና ሕጂ ሓደ ሓደ ነገራት ንዕኡ ሸፊና መፅእ ተስፋ ገብር ማለት እዩ።

0: ካብ ዞባታት ተበጊሶም ንዓበይቲ ክለባት ዞባ ማእከል ዝፅምበሩ ተፃወቲ ካብ ግዜ ናብ ግዜ ቁፅሮም እናወሓደ ምምፅኡ ኣብ ኩዕሶ እግሪ ሃገርና ሓድሽ ዘተሓሳስብ ብዶ ፈጢሩሎም። እዚ ትርእዮ እዚ ነቲ ኣብ መንጎ ዞባታትን ማእከልን ዘሎ ናይ ዕድላት ጋግ ዘርኢ እኳ እንትኾነ ዝሓለፈ ሰሙን ዝተካየደ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ግን ነቶም ዕቁር ዓቕሚ ዘለዎ መንእስያት ተውህቦኦም ናብ ህዝቢ ንምውፃእ ዓብዪ ናይ ተስፋ መስኮት ዝኸፈተ እዩ። እዚ ባይታ እዚ ሓደስ ተፃወቲ ብቕዓቶም ኣርኦም ናብ ዝለዕለ ደረጃ ዝተጋገርሉ ወሳኒ ዕድል ነይሩ።
1: ብሓፈሻ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ እቲ ሒዝዎ ዘሎ ቅርፂ ናይ ብሓቂ ዘተባብዒ ምክንያቱ ኣብ ብግራስሩት ጀሚሩ ብቤት ትምህርትታት እንዳለዓለ ኣብ ታለንት ኣይደንቲፊኬሽን ዕሪ ይሰርሕ ብምህላው ፅባሕ ንግሆ ነዚ ሃገር ዝውክሎ ዓበይቲ ተፃወቲ ክመፁ ምዃኖም 100 ካብ 100 ርግፀኛ ኮይኑ ዝዛረበሉ ማለት እዩ። ምክንያቱ እቶም ዝነበሩና ተፃወቲ ገዳይም ተፃወቲ ንዕኦም ክትክእ ዝኽእል ወይ እውን ነቲ ቅዲ ኣፃወትኦም ክትክእ ዝኽእል ተፃወታይ ኣብደይ ትርእየሉ ደረጃ ኢና በፂሕና ነርና። ሕጂ እንተርኢኸየ ግን ናይ ብሓቂ ሃገራዊ ፌደሬሽን ንሰርሕ ከም ዘሎ የርእካ እዩ። ንሕና እውን ርግፀኛታት ኢና ብደቂ ኣንስትዮ ይኹን ብደቂ ተባዕትዮ ውፅኢታዊ ዝኾነ ስራሕ ተሰሪሑ ንሃገር ዝውክሉ ተፃወቲ ክነፍሪ ተስፋ ኣለኒ። እወ ዝረአየካ ዓብ ሽግር እኳ የለን እንዲ ምናልባት ካብ ስመራ ናባና መፅኦም ዝፃወቱ ተፃወቲ እውን ነይሮምና እዮም። ካብ ስመራ መፅኦም ኣብ ሊግ ዓንሰባ ኢና ክንፃወት ንደሊሎም ኣብ ሊግ ዓንሰባ ዝፃወቱ ደቂ ስመራ ነይሮምና። ካብ ከረን ድማ ንስመራ ዝውክሉ ከምዚ ክትብሎ ፀናሕካ ዝተፈላለዩ ተፃወቲ ከዓ ብብዝሒ ኸማን ናይ ኣስመራ ክለባት እውን ይጥቀማ ነይረን እየን። ፀገም እዩ ድብል ርእክስታይ የብለይን። ምናልባት ግን እንታይ ይብል እቶም ዝበዝሑ ናይ ዞባ ዓንሰባ ተፃወቲ ኣብ ዞባኦም ይፃወቱ ብምህላዎም እዮም ዝኾኑ ምስ ኩሉ እቲ ማሕበራዊ ሽግራት ናይ ስራሕ ሃዋሁ ገለይ ዝኸውን ዝብል ግምት ይዘለኒ።
2: ዞባታት ደኺመን ዞባታት ዘድክሙ ካ ውድድራት የለን። ብፍላይ ኣብ ዞባና ሕጂ ናሽናል ቲም ስጋዕ 2007 2008 ዝነበረ ኣብ ዞባና ብሉፃ ተፃወቲ ነይሮም። ኣብ ናሽናል ቲም ደሳት ውድድራት እዩ ነይሩ ሽዑ ሓያል ዝኾነ ውድድር ካየድ ነይሩ። ሓያል ዝኾነ ተፃወቲ ካ ይፈርኒ ሓያል ዝኾነ ኮችን ስታፍ ፈጥር ሓያላት ዝኾነ ኣሰልጠንቲ ካ ካብኡ ይርከቡ። ስለዚ እቲ ሕፅረታት ውድድር ተዘይ ኮይኑ ታለንት ኣብ ኩሉ ዞባታት ኣሎ። ብሉፃ ተፃወቲ ክንረክብ ፀገም የብልና። ብፍላይ ኣቶኪረ ዝዛረበሉ ኣነ ውድድራት ክህሉ ኣሎ። ዝዓበየ ልምምድና እቲ ዝዓበየ ንሃገር ክኸውን ዝኽእል ውድድራት እዩ። ሃገራዊ ውድድር ኮ 2 ሰሙን ዘይመልእ ውድድር ኢካ ተካይ መሰረትና ዞባውያን ፌደሬሽናት ዞባታት ኩሉ ነዚ ክሕይሉ ይኽእል ኣሎ። እዚ 2 ሰሙን ድመፅእ መሰረት ናይቲ ኩሉ ትሰርሖ ስራሕ ማለት እዩ። ስለዚ እቲ ዘይፈርስ ዘሎ ውድድራት ስለዘየለ እዩ። ዝነፍዐ ፀዋታ ዞባ ማእከል ይኸይል ውድድር ስለዘየለ ተዝሓሸ ውድድር ዝካየድ ኣሎ ዞባ ማእከል እዩ። እዛ ስዋይ ከዓ እቲ ተፃወቲ ናይ ዞባታት ኣብ ናሽናል ቲም ዘይረኣዩ ዘሎ። ስለዚ ዞባታት ናትና ፍሉይ ጠመተ ገይረን ውድድራት ተዝስራዕ ተፃወቱ ናብ ዞባ ማእከል ዝኸይድ ምክንያት የብሎም ማለት
1: እዩ። ናይ ዞባታት ሕጂ ዝበዝሐ ግዜ ቅድሚ ሕጂ መፅኦም ፀወት ነሮም ኣባና ዞባ ሕጂ እንድሕርኢኸዮ ነይሮምና ውሕዳት እዮም። ግን ብዙሕ ኣይኮነን ኣምናትና ብዙሕ መፅኦም ከምቶም ናይ ካልኦት ዞባታት ኣብዚ ናይ መፅዋት ዕድል ዝገብሩ ግን ኣብ ናሽናል ቲም ዝተመረፁ ናይ ትሕቲ 15 ዓመት ተሪኦም ከምኦም ነይሮም። ሕጂ ግን እቶም ቆልዑት የለውን ብዙሕ የለውን ምሳና የለውን ማለት እዩ። ንመንእሰያት ግን ዓብዪ ዕድል ዝፈጥር እቲ እዚ ውድድር ዝበዝሕ ተሪእናዮም እውን ንኣሽት እዮም ንኣሽትን ንፍዓትን እዮም። ስለዚ ኣብ መፃሲ ፅቡቅ ዕድል ንሃገራዊት ጋንታ ዝውክሉ ተፃወቲ ኣለዉ ቆልዑት ንኣሽቱ ፅቡቅ ክስተይትሎም እዚኦም ከዓ ፅባሕ ንጎ ፅቡቅ ዕድል ክፈጥረሎም ይኽእል ዝብል እዚ ውድድር ማለት እዩ።
0: ኣብዚ ናይ ከተማ ከረን ውድድር ዝተረአየ ዘደንቕ ናይ መንእስያት ተውህቦ ኣብ ዞባታት ክንደይ ዝኣክል ዘይተበርበረ ሃብቲ ስፖርት ከም ዘሎ ዘመስከረ ህያው ምስክር እዩ። ይኹን ግን እዚ ብሩህ ተስፋ እዚ ኣብ ሜዳ ጥራይ ተሓፂሩ ክተርፍ የብሉን። እቶም ብሉፃት ተፃወቲ ብሰንኪ ስሩዕ ክትትልን ዕድላትን ከይባኾኑ ምግባር ድማ ዓብ ሓላፍነት ዘሰክም እዩ። ነዚ ዕቁር ተውህቦ ናብ ረብሓ ሃገር ንምቕያር ሃገራዊ ፌደሬሽን

0: ሽን ኮነ ዓበይቲ ክለባት ዞባ ማእከል ሓበራዊ ቃልሲ ክገብራን እስትራቴጂካዊ ናይ ምምልማል ስራሓት ክዝርግሓን ግድን ይኸውን።
1: ሃገራዊ ፌደሬሽን ሕጂ ናይ ከምዚ ጀሚሮ ዘሎ ናይ ታለንት ኣብ ኩሎም ዞባታት እዚ ክቐፅል ኣለዎ። ታለንት ጥራይ ዘይኮነ ውን ግራስሩት ይኹን እንድሕር ኣብ ኩሉ ዞባታት እንትሕርታት እዩ እዚ ታለንት ዘለዎም ተፃዋቲ ክመፅ ዝኽእሉ እዮም ማለት እዩ። ክለባት ከዓ ተን ዓበይቲ ክለባት ሓንቲ ዓባይ ክለብ ጥራይ ዘይኮኑ ብደረጅኡ እንድሕር ብዓቕመን ናእሽቱ መተካእታ ካብ መሰረት እንድሕር ጀሚረን ሒዘን እዚ እውን እቶም መተካእቲ ተፃዋቲ ቀፃሊ ንኸይጠፍእ ይሕግዝ ይብል እ ተን ዓበይቲ ክለባት ከዓ መተካእታ ተፃዋቲ ዲሲ እንዳበላ እንተ ብታሕቲ ገይረን እዚ እውን ፅቡቅ ሓጋዝ ክኾን ይኽእል እዩ።
2: ብሓፈሻ እቲ ቁመና ናይ ናትና ናይ ኤርትራውያን ኣብ ቁልፁብ ስለ ዝኾነ እቲ ንሕዞ ቅዲ ኣፀዋውታ በቲ ናትና ቅርፂ በቲ ናትና ኣቃውማ ብኡ እንተኮይንልና እታ ትቐውም ሃገራዊት ጋንታ ወይ እውን እቶም ዝምልመሉ ተፃወቲ ውፅኢታውያን ክኾኑ እዮም ዝብል ግምት ኣለኒ። ምክንያቱ ቁልጡፍ ዝኾነ ኣፀዋውታ ኣብ ታክቲካዊ ስራሕ ዘማዕብል ዓይነት ኣፀዋውታ ቅዲ ፀዋውታ ወላ እው ነቲ ፋርማሲያ ንንባዕሉ ምስኡ ዝኸይድ ዓይነት ፀዋውታ እንተ ተኸቲልና ዘይንዕወተሉ ኣብነት የብልናን። ስፔናውያን ተርእናዮም ሕጂ ቁንፅባት እዮም፣ ግን ኩዕሶ ዋን ታች ቱ ታች እንዳተፃወቱ ነቲ ቅዲ ኣፃወትኦም ቅልጣፈ ብዘለዎ መንገዲ ስለ ዘተግብርዎ እዚ ንሪኦ ዘለና ዋንጫ ዓለም ክወስዱ እውን በቂዖም ሕጂ ኣብኡ ዘይንበፅሐሉ ኣብነት ወላ ሓንቲ የብልናን። ጥራይ እቲ ቁመናናስ ምስቲ ንሕና ንኽተሎ ፋርማሲኒ ምስቲ ቅዲ ኣፃወታ ወሳኒ እዚኦም ትብሎም ዘለካ ተፃወቲ ብዙሓት ተፃወቲ ንኣሽቶ ተፃወቲ ፈርዮም ኣለው። ናይ ባሓቂ ደስ ዘብል እዩ ክትሪኦም ከለካ ከማ ናይ ባሓቂ ንኢትካይ ትውድኦምኒ ኢኻ። ግን ቀፃልነት ክህልዎ እንተኮይኑ እቲ ስፖርት ከዓኒ ቀፃልነት ክህልዎ ኣለዎ፣ ክቋርፅ የብሉን። ሻምፒዮን ተወዲኡ ሻምፒዮን ክጅምር ኣለዎ ኩሉ ግዜ። እንተ ስፖርት ቀፃልነት ሃልዩ ወይ እቲ ምዕባለ ብኡ መጠን ክኸይድ ይኽእል። እንተዘይኮይኑ ግን ድባታትኽ እንተኮይኑ ኩሉ ግዜ ሃጓፍ ክፍጠር ይኽእል እዩ።
3: ታለንት ብፍላይ ርእናይ ናብ ዘን ዝቦታት ድመፁ ናይ ቁርረት ናይ ሰናዓፈ ናይ ዞባና ንባዕሉ ፍሉይ ታለንት ዘለዎም ፀዋት ኣለው። ነዚ ባኮይኑ ከይተረፍ ሕጂ ውድራት ክስራዕ ኣለዎ ኢልና ቀዳማይ ካልኣይ ተ ናይ ዞባ ማእከል ጋንታታት ከዓ ቆላሕታ ክገብር ኣለዎ። ኩሉ ተተታሒዙ ንዞባ ማእከል እዩ ዝኸይድ ዘሎ። ስለምንታይ ዞባታት ኣተኩሮ ዘይገብራ ልክ ከምዚ ናይ ሃገራዊ ፌደሬሽን ካላንደር ወፅኡ ስሩ ዓመታዊ መደባት ዘካይዱ ዘሎ ዞባውያን ፌደሬሽናት ከዓ ካላንደር ይወፅእ ስሩዕ ውድራት እንትሕዳ ተካይዱ ኣብዚ ቻምፒዮን ክለባት ኢካ ትረኽቦ ሃጋዊ ሊግ ክካየድ ኣለዎ። ተቐፃሊ ውድድራት ደምፆ ታለንት ብዙሓት ክንረክብ ንኽእል ኢና። ስለዚ ዘዝነፍዕ ንዞባ ማእክል ዘዝነፍዕ ትንዞባታት ዋይ ኣብ ዞባታት ደይ ንሰርሕ። ስለዚ ዝያዳ ቆላሕታ ክግበረሉ ኣሎ ወላ እተን ናይ ዞባ ማእክል ክለባት ደድነፍዕ እንድሕር ታለንት ካብ ዞባታት ወሲድካ እቲ ዞባ መረመስ እዩ። ነቲ ዞባ ከዓ ታለንት የድልዩ እዩ። ንዑ እንዳረአየ ክዓቢ ዝኽእል ተፀዋታይ ሞዴል የድልዩ እዩ። ስለዚ ኣነ ዝያዳ ለባዋ ዝህብ ንዞባታት ብፍላይ ኣብ ዞባታት ፌደሬሽን ዞባ ነዚ ቆላሕታ ክገብሩ ኣለዎ። ቀፃሊ ዓመት ሙሉእ ዝኸይድ ውድር ዓመት ሙሉእ ኣይኸይድ ወላ ሰለስተ ወርሒ ዝኸይድ ውድራት ኣካይዱ እኹል እዩ። ሰለስተ ወርሒ ካ ልምምት ኣካይዱ ከምኡ እቲ ናይ ፓራዳይዜሽን ናይ ካላንደር እንተደኣ ወፅዩ ዝያዳ ዘይሒለሉ ዞባታት የለን። ስለዚ ዘባውያን ጋንታታት ታለንት መሰረት ናይ ዞባ ማእከል እዩ። ንሪኦም ከለና ኣብ ጋንታታት ኣልተሓሪር ንባዕሉ ናይ ዞባ ዓንስባ ተፃዋቲ ዘርእይዎ ዘለዎ ታለንት ኣብ ናይ ኣድሉስ ናይ ሰሜናዊ ቀይሕ ባሕሪ ናይ ዓንሰባ ናይ ጋሽ ባርካ እዞም እዮም። ስለዚ ኣብቲ ዞባና ከምኡ ተዝግበር ነይሩ ዝያዳ ሓያል ተወዳዳሪ ሃገር ንፈጥር ንኽእል ኢና ማለት።

0: እቲ ኣብ ከተማ ከረን ዝተኻየደ ውድድር ነፍሲ ወከፍ ጋንታ ዓቕመ ዝፈተሸትሉን ንቕድሚት ክወስዱ ዝግባእ ኣገደስቲ ትምህርቲ ዝረኸበሉን ዓብዪ ናይ ተመክሮ መድረኽ ይፈጢሩ ካብዚ ውድድር እዚ ዝተቐስመ ትምህርቲ ብዓወት ካብ ምሕጓስ ወይ ብስዕረት ካብ ምሕዛን ንላዕሊ ንቐጻሊ ብዝበለጸ ተዳልዩ ንምቕራብ ዝኽእል ናይ ምእረምታ መስኮት ዝኸፈተ እውን እዩ ክለባት ነቲ ዝነበረን ናይ ብቕዓትን ስትራቴጂ ጉድለታት ኣሪመን ኣብ ዝቕፅሉ ውድድራት ብዝሓይረ ደረጃ ክምለሳ እቲ ዝዓበየ መሰጋገሪ ባይታ እዩ
1: ጋንታ ላሳለ መጀመርያ ካብ እቲ ማሕበር

0: ጀሚርካ ምውዳብ ከድልዮዩ ተወዲቡ ናይ ብሓቂ ነቲ ዝመፅእ ዘሎ ዓመት ክዳለወሉ እተኮይኑ ካቢ ሕጂ ተወዲቡ እቲ መሳርዑ ኣደልዲሉ ዘድልይዎ ተፃወቲ ካቢ ሕጂ ጠርኒፉ ሄይ ኢሉ ሕጂ ክጅምር ከም ዘለዎ የ ከተሓሳስብ ዝደሊ ምክንያቱ ኣብቲ ጉዕዞ ብዙሕ ሃጓፈት እዩ ዝረአየካ ክለብና ድማ ሓያል ክለብ እዩ ተወዳዳሪ ክለብ እዩ ቅድሚ ሕጂ ብዙሕ ዋናጩ ዝዓተረ ክለብ እዩ ርግፀኛ የ ድማ እንተ ደኣ በዚ ሒዝዎ ዘሎ መንገዲ ተጠርኒፉ ከይዱ ኣብ ዝለዕለ ደረጃ ክበፅሕ
1: ሕጂ ፅባቅ ንና ሕጂ ተመክሮ ወሲድና ኣለና ካብዚ ብፍላይ ምስ በዓል ዞባ ማእኸል ፀት ከለካ ኩሉ ግዜ ሶም ሓየለ ናይ ውድድር ግዜ እዮም ኣሕሊፎም ዝመፁ ስለዚ ንሕና ብቡ መልክዕ ከዓ ካብ መጀመርያ ተዳሊና ዝመፅእ ዓመት ከመሓሽና ክንቀርብ ምኳና ተስፋ ኣለና ማለት
2: እዚ ውድድር ንዓና ሓደ ትምህርቲ እዩ ካብዚ እንታይ ተማሂርካ ትኸይድ እቲ ዝዓበየ ክፋል ማለት እዩ ንና ተማሂርና ኣለና እንታይ ክንገብር ኣለና ንድሕድ ሕጂ ኣብ ምንታይ ኣተኪርና ክንሰርሕ ኣለና ገለገለ ኣብነታት ክኾና ዝኽእላ ክለባት ኣሎ ንኣብነት እዚ ጋንታ ኣልተሓሪር ዝበሃል ጋንታ ኣልተሓሪር ኣብ መንእስያት ኣተኪሩ ዝያዳ ይሰርሕ ቅልጣፈን ታክቲካል ዲስፕሊን መረዳእታት ዘለዎም ተፃዋቲ ካብ ብንእስ ንእቶም ቅርብ ዝሓየለ ጋንታ ኮይኑ ይስማዓና ኣነ ሕጂ ንሕና እውን ዝያዳ ኣብ መንእስያት ኣተኪርና ክንሰርሕ ንሓደ ክትበፅሖ ዘለካ ደረጃ ኣብ መንእስያት ኣተኪርካ እንተ ሰሪሕካ ሓያል ሃገራዊት ጋንታ ሓያል ክለብ ምፍጣር ፀገም የብሉን ማለት እዩ ሕጂ ዝያዳ ንሕና ሞዴልናትና ክትከውን ትኽእል ጋንታ ኣልተሕሪር እዩ ማለት እዩ ኣልተሕሪር ኣብ መንእስያት ኣተኪራ ፀወቱ ቅልጡፍ ዝኾነ ፀወታ ታክቲካል መረዳእታት ዘለዎም ቴክኒካል መረዳእታት ዘለዎም ኩሉ ታክቲካል ዲስፕሊኖም ብጣዕሚ ትንኣድ ጋንታ እያ ካብኦም ብዙሕ ተማሂርና ኣለና ሕጂ ንዓመታ ንመፅኦ ስራሕ ኣብ መንእስያት ኣተኪርና ክንሰርሕ ኢና ሓደ ሲዝን ሙሉእ ኣለና ንዑ ከዓ ቁርብ ዕትብ ኢልና ክንሰርሕ ኢና ማለት እዩ

እዚ ኣብ ከተማ ከረን ዝተካየደ ሻምፒዮን ክለባት ኤርትራ ኣብ መላእ ዞባታትና ክንደይ ዝኣክል ህያው ተውህቦን ናይ ስፖርት ፍቕርን ከም ዘሎ ዘመስከረ ዓብ መድረኽ ነይሩ። ይኹን እምበር እቲ ውድድር ዘርኣየና ናይ ዓቕምን ዕድላትን ጋግ ስፖርት ሃገርና ብምሉእ ዓቕሙ ክዕንብብ እንተኮይኑ ናብ ዞባታትና ምጥማትን ቀጻሊ ደገፍ ምሃብን ኣማራፂ ዘይብሉ ቁልፊ መፍትሕ ምዃን እዩ። ነቲ ኣብዚ ውድድር እዚ ዝተረኣየ ብሩህ ተስፋ መንእስያት ህቦኦም ብምዕቃብ ማዕረ ዕድላት ዝረኽብሉ ባይታ ከነጣጥሕ ናይ ኩሉና ሓበራዊ ሓላፍነት እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብ ምዝዛም እዩ ዝኸይድ ዘሎ። ትተርፈና መደብ ድማ ብሽክለታን ሓደጋን ብኸመይ ክውገድ ዝግባእ ወይ ድማ ክንከላኸሎ ዝግባእ ብዛዕባ እዚ ዝድስስ ትሕዝቶ ዝተዳለወ ክቐርብ እዩ። ሰናይ ምክታል። ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳለወ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናወስኽትና ደምቐት ክትከይናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለናኣመን ምስ ኩላቶም ኣባላት ስቱድዮ ብሓባር ብምኳን ዝሰናበተኩም ዝመዘለ ሰሙን ይክኾን ምረኻምና ክሳብ ሽዑ ግን ሰላም።

0: ኣብ ምድሪ ኤርትራ ኣብቲ ብፀሓይ ዝረሰነ ፅርጋታትን ብንፋስ ዝዕብለል መፃወቲ ሜዳ ኮረሻታትን ብሽክለታት ጥራይ ዘይኮነ ስምዒታት ህዝቢ እውን እዩ ዝሕንበብ። በዚ ድምር እኩብ ተመክሮ ከዓ ኤርትራ ኣከታቲላ ዘውዲ ሻምፒዮን ኣፍሪቃ ዓብሊላ ብደረጃ ቱር ዲ ፍራንስ እውን ዓብስም ዝጨበጠት ሃገር ክትስመ በቕዓያ። ቅድድም ብሽክለታ ኣብ ኤርትራ ባህሊ ዝተቐየረ ካብ ወለዶ ናብ ወለዶ ዝተመሓላለፈ ኣብ ደም ህዝቢ ዝሰረፀ ስፖርት እዩ እንተተባህለ ምገናን ኣይኮነን። ድሕነት ንስፖርተኛታት ጥራይ ዝግደፍ ኣይኮነን። ልክዕዩ ቅድሚ ኩሉ ስፖርተኛታት ልዑል ጥንቃቐ ክገብሩ፣ ድሕነት ከዘውትሩ፣ ናይ ቀዳማይ ረድኤትን ሕክምናን ከሳትፉ፣ ሓደጋ ከስዕብ ካብ ዝኽእል ነገራት ብፍላይ ትራፊክ ፖሊስን ምቁፅፃር ድሕነት ፅርግያን ኣብ ግምት ክእትዉ ይግባእ። ነዚ ኣምራት ብዕምቀት ክርድእዎ ሓደ መሰረታዊ ሕቶ ክምለስ ይግባእ እዩ። ስፖርታዊ ብቕዓት ብዘይ ድሕነት ምሉእነት የብሉን። እዚ መደብ እዚ ጠንቂ ሳዕቤንን መፍትሕታትን ንምርካብ ንገዳይ ስፖርተኛታትን ኣሰልጠንትን ሓካይምን ፖሊስን ካልኦትን ብምዝርራብ ዘዳለናዮ መደብ ምበኣር ይስዕብ። ነፍስ ወከፍ ዓውደ ስፖርት ኣብ ዝተመደበ ናይ መፃወቲ ሜዳ ልምምድ እትገብረሉን እትወዳደረሉን እዩ። ቅድድም ብሽክለታ ድማ ካብ ዝበዝሐ ዓውዱ ስፖርት ዝፈልዮ እንተሎ ኣብ ፅርግያ እትለማመደሉን እትወዳደረሉን ምዃኑ እዩ። ፅርግያ ግና ንተቐዳደምቲ ብሽክለታ ጥራይ ዝተሓዘ ኣይኮነን። ኩላቶም ተጠቀምቲ ፅርግያ ድሕነት ትራፊክ ክኽተሉ ግዴታ ይኸውን። በንጻሩ ኣብ ዝሓለፉ ዓመታትን ክሳብ ዝሓለፈ ወርሕን ተቐዳደምቲ ብሽክለታ ኣብ ግዜ ልምምድ እንከለዉ ብህይወት ሓሊፎም እዮም። እዞም ተቐዳድምቲ ክብሪ ሞያ ቅድድም ብሽክለታ ብዝግባእ ተረዲኦም ኣብ ልምምድ ኮነ ኣብ ግዜ ውድድር ብመኪና ዝተሃረሙ ከቢድን ፎኪስን ማህሰይት ክወርዶም ተራእዩ። ዝወርድ ሓደጋ ክልካዕ እንከሎ ድማ ኣቕሊልካ ዝረአ ይኮነን።
1: ቀሊል ኣይኮነን። እዋናዊ ዛዕባ እዩ። ኣብ ክንዘቲ ቁሩብ ዝደንጎና ከማ ይስማዓና ኣነ። ምክንያቱ መዓልታዊ ዝመፅእ ዘሎ ሓደጋታት ቀሊል ነገር ስለ ዘይኮነ ብመንፅሩ ንኸስሮም ዘለና መንእሰያት ከዓኒ ከቢድ ዋጋ ይክፍሉና ስለ ዘሎ እዚ ኣጋጣሚ እዚ ናይ ብሓቂ ፅቡቅ ኣጋጣሚ እዩ ኢለ ይሰምዕ። ንእዝኒ ዘለዎ ዓይኒ ዘለዎ ዝርእን ዘስተውዕልን ዘበለ ኩሉ ስፔሻሊ ቶም መንእሰያት ደቅና ኣሕዋትና ንኣሹ እሳቶም ዝያዳ ሓላፍነታውያን ክኾኑ ዝያዳ ናብኦም ዝዓለመ መደብ ብምስራዕኹም ናይ ብሓቂ ክንእደብኩም ደስ ይብለኒ ማለት እዩ። ኣብቲ ናትና ዝነበረ ግዜ ሓደጋ የጋጥምኒ ማለት ኣይኮነን። ኣብቲ ንሕና ዝነበርናሉ ግዜ እውን ብዙሕ ሓደጋታት የጋጥሚ እ ሓደጋ ኩሉ ግዜ ትስኻ ክትገብሮ ዘለካ ጥራሕ ክትገብር ክትገልእ ኣለካ። ምክንያቱ እስኻ ተጠንቂቕካ እንተኸድካ እኹል ይንዓኻ። ምክንያቱ ዘይተጠንቀቐ እውን ክመፃእካ ስለ ዝኽእል ማለት እዩ። ካብ ማኪና ዝውር ይኹን ማኪና ደይ ዝውር በዓል ብሽክለታ ይኹን ኣጋር ኩሉ ግዜ እቲ ክጥንቀቕ ዘለዎ ድሕር ተጠንቂቁ እቲ ሓደጋ ዝያዳ እናጎደለ ይመፅእ ማለት እዩ። እጂ ዝያዳ ብብዝሒ ኣብ መንጎ ብሽክለታን ሓደጋን ክመፅእ ከሎ እቲ መኪና ከዓ ኩሉ ግዜ ካብ ሓዲኦም ዘይምጥንቃቕ ማለት እዩ ወይ ካብ ክልቲኦም ክመፅእ ክእል ብዝበለፀ ከዓ ካብ ሓዲኦም ናይ ግድን እዩ ማለት እዩ። ስለዚ እቲ ዝያዳ ንሕና ክንገብሮ ዝግባአናቶም ተቐዳደምቲ ብሽክለታ እዞም ናይ ሕጂ ይኹኑ ቶም ናይ ቅድም ንሕና ልክዕ ዋሕዲ ተቐዳደምቲ ነርና ኣብቲ ሰዓት ከዓ ኣብ ኤርትራ ከዓ ዋሕዲ ማኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብሎ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዙሒ ብሓንሳእ ተጓዒዝካ ዝኽየድ ብዙሕ ይነበረን ተወሓደ 6 ሰብ ኢኻ ብሓንሳእ እትወሓስ ካብኡ ኒ ኣይትጓዓዝን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ ቶም ተቐዳደምቲ 34 ፀዋቲ ብሓንሳእ እንትረይን ንወፁ እዚ ብጣዕሚ በቃ እቲ ተቐልዑ ትረይን ክሰርሑ ይኮኑ ንወፁ ዋላ ትረይን ክሰርሐ ግን ኣይኮንካ። ስለዚ ካብ 6 ኒኦም ጋንታ ኣላትና ንሕና ኣብተን ንሕና ነመሓድረን ጋንታ 16 ተቐዳደምቲ ኣለዉና 1 ቀዳማይ ዲቪዥን 6 ኣብ ካልኣይ ዲቪዥን ነዚኦም ኣብ 3 ኢና ጉጅለ ኢና ንመቕሎ ምክንያቱ እንዳሕር በዚሖም

0: ሪጋት ኣሽሙ ሓደጋታት ከይመፅእ ኣብ ሰለስተ ጉጅለ ከፊልና ኢና ትራይ ነስርሖም። ስለዚ ብዝተኽኣለ መጠን እቲ ሓደጋ ንክቕንስ ባዕልኻ ከምዚ ጌርካ እናጓሳኻዮም ክትከይድ ከለካ ዝያዳ እቲ ጉስነት ሓላፍነት ይወስድ ወይ ከዓኒ ነቲ ቆልዓ ዝያዳ ሓላፍነት ካብ ሓላፍነት ካብ ሓደጋ ነፃ ንክትገብሮ ከዓ እቲ ዝቐለለን ዝሓሸን ኮይኑ ይስምዓነ።
1: ዋላ እታ ሓደጋ ዘይደለካ ሓደጋ ባዕሉ ስለ ዝመፀካ ኣክንዲ ዋላ ሕጂ ፀቢብ ፅርግያና ኣክንዲ ክልተ ሰብ ትኸይድ ተሰሪዕኻ እንትኸትካ ሕጂ ከምዚ ዝሪኦ ዘለኹ ግን ሰለስተ ኣርባዕተ ሰብ በዚ ሓደ በቲ ሓደ የማን ከዓ ከምኡ ስርዑ ተን መካይን ክቋፃፀርዎም ውን ኣይክእሉን እቲም ስ መካይን እውን ሓደሓደ ግዜ ቅጥዕ ዘይብሉ ካይዳ ክህዱ ሞ ብሽክለታ ድማ ክኢላ ገለ ዝብል እንታሽሙ ይብላ ኣነ ካብቶም ምሳይ ዝቀዳደሞ ነበሩ ፍሉይ ትሬኒን ኣይገብር ክኢላ ከ ኣይኮንኩን ነረ ከም ህዝበ ይወድቕ ነይረ ኮ

0: ካብቶም ምሳይ ዝቀዳደሞ ነበሩ ፍሉይ ትሬኒን ኣይገብር ክኢላ ከ ኣይኮንኩን ነረ ከም ህዝበ ይወድቕ ነይረ ኮ በዓል ከድር ዝበሃሉ ነይሮም ፀዲፎም ዚ መገዲ ኸረን ዝሞተ ነይሩ ግን ብዙሕ ኣይነበረ እንቲ ሓደጋታት ከማለ እዚ ናይ ሕጂ ክትሪኦ ከለካ ግን ንኣሽቶ እዮም መንእሰያት እዮም ገሊኦም እናተፃወቱ ገሊኦም ዝኸዱ እዚ ኣብኡ ምጥንቃቐ ድሊ
1: ብድንፋዕን ምስሳን ስፖርትን ዓለምለኻዊ ተሳታፍነትን ኣብ ዝዓዘዘሉ ዘሎ መድረኽ ግና ክብርን ዝናን ዝትንክፍ ዘሰንብድ ሓደጋታት የጋጥማሎም ዛጊት ብሰሪ ዝተፈላለየ ቅቡልን ዘይቅቡልን ምኽንያት ክንደይ ትስፍዋትን ዓብራእ ዝነበሮምን ተቐዳድምቲ ካብ ኮረሻ ብሽክለታ ክወርዱ ኣካለ ስንኩላን ክኾኑን ብሞት ካብዚ ዓለም ክፍለዩን ይረአዩ ኣለዉ እቲ ንቕድድም ብሽክለታ ዝሸቦ ንፋስ ሓደጋ ብሓዘን ስድራ ቤት ጥራይ ዘይኮነ ክተርፍ ዘለዎ ንመላእ ሕብረተሰብ ብዕቱብ ክሰርሓሉ ዝግባእ እዩ ምኽንያቱ ብቕዓት ፍቕሪ ድሕነትን ሓልዮትን ተሓዊሶም ጥራዮም ናይ ሓቂ ስፖርታዊ ዓወትን ክብርን ዘምፁ እንታይ ዳ እዩ እቲ ሓደጋ ዘስዕብ ዘሎም
2: ኩሉ ግዜ ልምምት ክንብል ከለና ብሽግለታ ብዓንደ ርእሱ ፈለማ ካብ ገዛ ክትወፅእ ከለካ ንሓደጋ ትወፅእ ከም ዘለካ ተረዲእካ ሙሉእ መሳለጥያ ካስኮ ጌርካ ካብ ሙሉእ ዕጥቅኻ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብ ተኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦካ ዘብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 እተደይ ኮይኑ ካብኡ ላዓሊ ካብ ጉሩብ ክትበዝሕ ከም ዘይብልካ ኣብ ምዝ ደሎ ፅርግያ ናይ ሃገርና ኣፅብብ ዝበለ ኣብ ፀበብቲ ነገራት ተሰሪዕኻ ትከይድ ከም ዘለካ ብዓብኡ እውን ኣብቲ በረኻ ኩሉ ስራሕካ ወዲእካ ዮ ክትመፅእ ከም ዘለካ ኣብ ከባቢ ናይ ከተማ ተኣትወሉ ቅፅበታ ውድር ወይ ቮላታ ክትገብር ከም ዘይብልካ እዚታት እዞም ቆልዑት ንሕርዳእ እንዳተማሂሮምሉ ኮይኖም እቲ ኣብዚ ግዜ እዚ ካብ ግዜ ናብ ግዜ ኣብ ሓደጋ ብሽግለታ ናይ ሞትን ስንክልናን ካልእ ዘስዕብ ዘሎ ክውሕዱ ክውሕድ ይኽእል እዩ ምክንያቱ ብዝሕ ዘለዎም ተቀዳደምቲ ካብ ንኣሽቱ ግራስሩት ክሳብቶም ዝዓበዩ ልሙዳት ይበፁ ኣለዉ እዚ ከዓ እቲ ኣብ ሃገርና ሒዝናያ ዘለና ናይቲ ብሽግለታ ዓወታት ናይ በዓል ቢንያምን ካልኦት ምኩራት ተቀዳደምቲ ወይ ኦሎምፒካውያን ወይ ፕሮፌሽናላት ተቀዳደምቲ ይርኢ ኣለዉ ሓደ ተቀዳዳማይ ኣብ ቱር ዲ ፍራንስ ከም በዓል ቢንያም እንድሕር ዳርእዮሞ እቲ ንእሽተይ ተቀዳዳማይ ኣብኡ ንክበፅሕ ስለተሓስብ ሽዑ ካብ ግዜ ናብ ግዜ ምዝገባ ናብ ቤት ፅሕፈት ፌደሬሽን መፂኦም ብብዙሕ ክምዝገቡ ዝኽእሉ ስለዚ ሕጂ ግራስሩት ከነካየድ ቀኒና ኣብኡ ብብዙሕ ዘለዎም እዮም መፂኦም እዚኦም ከዓ ተካእት እዮም ስለዚ ብዙሕ ዘለዎ ካብቲ ናይ ቀደም መፅእ ስለ ዘሎ ቅድሚ ሕጂ ዓበይቲ ክንብ ከለና ካብ 50-60 ኣይበዝሑን እዮም ነሮም ቀዳይ ዲቪዥን ወይ ኤሊት ኣንደር 20 ኣብዚ እዋን እዚ 160-170 ዝበፅሑሉ ግዜ መፅኦም ኣለዉ እቶም ዩ ዝበሃሉ ልዕሊ 100 ኣብ ኩሉ ካታጎሩስ ልዕሊ 100 ኣለዉ ቅድሚ ሕጂ ኣብ ኩሉ ካታጎሩ ተደሚሮም 100-200-200 ኣይበፅሑን እዮም ነሮም ኣብዚ እዋን እዚ ከባቢ 1,000 ዝፅጋዕ ኣብዛባ ማእከል ምዝጉብ ተቀዳዳማይ ኣሎ እዚ ከዓ ኣበይ ዝኸይድ መዓልታዊ እንተዳኢልና ኣብ በረኻ ትሬን ክኸይድ ከሎ ብምሉእ ክወፅእ ከሎ ብዙሕ ዘለዎ ንተሽከርከርቲ ካብ ስራሕ ዝኸዳ መካይን ንህዝቢ ካብ ናብ ደገ ዓዛ ኣብ ገጠራት ይኹን ኣብ ከተማ ነዘን ኩለን ዚአን እውን እዞም ተቀዳደምቲ እዚኦም ዕንቅፋት ክኾንዎ ንኽእል እዮም እንታይ ደኣ እቲ ስፖርት ኣብ ሃገርና ካብ ግዜ ናብ ግዜ ይዓብሎ ጎኒ ጎኒ ግን ውሕስነቱ ክትገብረሉ ኣለካ
0: ንግሆ ተኾነ እቲ ተመራፂ እንድዩ ኣብቲ ቀትሪ ክኾን ከሎ ብዙሕ ሰብ ናብ ስራሕ ገለ ስለ ዝጓዓዝ ብዙሓት መካይን ኣለዋ ዓረብያ ኣለዋ ሰብ ብሽክለታ ኣለዉ ካብ ካልእ ካብ ገጠር መፅኦም ኣብዚ ውሽጢ ዝሰርሑ ኣለዉ ብዙሕ ኢካ ትርኢ ሕጂ እተን ብሽክለታሲ እተን ቀንዲ ካብ ማኪና ላዕሊ ዝንቀሳቀሳሉ ዘለዋ እዩ ሕጂ እቲ ስፖርታዊ እቲ ተቀዳዳማይ ብሽክለታ ዋላ ተጠርኒፎም እቶም ዝኸዱ ሲ ንጎሆ ኮይኑ እንደገና ክልተ ብክልተ ከማን ብዙሕ እዩ ዋላ ተሰሪዕካ በብሓደ እንተኸትካ ሕጂ እዚ ካብቶም ኣሰልጠንቲ እዮም ክረኽብዎ ዝኽእሉ እሞ ዝኾነ ህዝቢ ከማን ነዚ ሓደጋ እዚ ሓደሓደ ግዜ ሓደጋ ደ ዘለካዮ ባዕሉ እዩ ንመፀካ ዋላ ማኪና ክስዕሮ ትኽእል ስለዚ ንጎሆ ተመራፂ ኸውን ውን ኣብቲ ናይ ምሸት ካልኣይ ግዜ ልምምድ ዝግበረሉ ከዓ ናይ ምሸት እንተኾነ ሓይሽ
3: እዛ ናይ ስኮሜስታት ዝበሃል ኣብ ነናሕትካ ትግበር እናተፈኻኸርካ ትግበር ልምምድ እዚ ልምምድ ኣይኮነ ዝያዳ ንሓደጋ ዝዕድም ንሕማቕ ነገር ዝዕድም ስለ ዝኾነ እዞም ምሳኹም ዝነበሩ ምሳኹም ዘለዉ መንእስያት ከሲርክሞም ዘለኹም ንኸስሮም ዘለና ሃገር ትኸስሮም ዘላ ስድራ ቤት ትኸስሮም ዘላ እሱ ከዓ ብዓብዩ ሰንኪሉ ከዓ ካብቲ ውድድር ካብቲ ዝፈትዎ ዓ

0: የልግስ ብምህላው ከዓ እዚ ከዓ ምልክት ኢና ዓቶም። ስለዚ ካብዚ ምልክት እዚ ንምድሓን ምስተኻእለ መጠን ጉጅለ ስኮሜስታ ርሕቀትካ ሓሊኻ መኸድ ፊትካ ዘሎ ሓደጋ ዝመፀካ ዘለውን ክተሰውዕሎ ክትከል ኣለካ ስኻ ጥራሕ ተጠንቀቕ። ስለዚ ነቲ ቅድሚኻ ዘለውን ክጥንቀቕ ስለ ትኽእል እዚ ዝያዳቶም ተቐዳደምቲ ባዕላዊ ሓላፍነት ክወስድ ክኽእል ኣሎ። ንስኻ ሊኢኽካዮ ከድካ ዘንዝን ዝን ስራሕ ኢልካዮ ትሬኒን ምስ ወፅ ንድሕር ካልእ መደባቱ ዝገብር ኮይኑ እቲ ተቀዳዳማይ እቲ ዝኸፍአ ይኹን ማለት እዩ።
1: ልክዕ ኣብ ውድድር ከሎ ትሬኒን ከሎ ክንዲዚ ግዜ ክሃርም እየ ኢሎም ድረግፅዎ ግዜ ኣለዎ ባዕሎም። ቅድሚኦም ግን ሓደጋ ከም ዘለዎ ይፈልጡን እዮም። እቲ ሓደጋ ከ ኣብዚ ድመፅ ዘሎ ምዝ ብዝሒ ዘለዉ ናተወዳደርቲ ሕጂ ብሕልፊ ኣብ ማውንቴን ዘለዉ ኣእሽኦም ተምሃሩ እዮም። በጀካ ታብ ሽግለታ ድረግፅዋ እምበር እንታይ ኣሎ የማን ፀጋም እንታይ ኣሎ ብቅድሚኦም እዚ ደይ ምፍላጥ ንዓና ድመፃና ዘሎ ብሕልፊ ብዝኾነ ነገር ብዝኾነ ተወደበ መልክዕ እንተሃልይዎ እዞም ቆልዑት እዚኦም መጀመርያ ንስድሮኦም እዮም ድሓርና ሃገርን ንዕና ኣፍረይቲ ኢና ወይ ንኡሳን ዞባታት እንተኮይና ኣፍረይቲ ኢና። ኣብቲ ጋንታታት ከዓ ነብፅሖም ኣለና ማለት እዩ። ኣብቲ ጋንታታት ምስ በፅሑ ወስድዎ ኣለዉ እቲ ትምህርትታት ምናልባት ኣብቶም ንኣሽዩ ሓደጋታት ድመፃና ዘሎ ኣብቶም ቆልዑት እዚ ከዓ እቲ ሓደጋ ኩሉ ሻዕ ኣይትደልዮን እዩ ካቲ ሓደጋ ከዓ ድመፃና ኣሎ ማለት እዩ። ኩሉ ሓንቲ ስድራ ቤት እንተቆልዓ ክሰዶ ኩላ ካብ ገዛ ክተወፅኦ ኩላ ንትሬኒ ኢላ ንዓወት ኢላ ሰዶ ደላ እምበር ንሓደጋ ይኮነት እጂ ንዚ ሓደጋ እዚ ከመይ ጌርና ነማእኽሎ ብሃገር ደረጃ ክስርሐሉ ብጋንታታት ደረጃ ዝስርሐሉ ብዞባታት ደረጃ ዝስርሐሉ መለክዕ ሂብና እንተሰራሕናሉስ ዝሓሸ መንገዲ ኮይኑ ስምዐና።
2: እቲ ክኸውን ዘለዎ ሓደ እቲ ሰብ ሽግለታ ማለት እዩ። ሽግለታ ተቀዳዳማይ ክኸውን ይኽእል ውልቀ ሰብ ክኸውን ይኽእል መንፀባረቂ ዘለዋ ሽግለታ ክገብር ኣለዎ። ብዓብዩ ከዓ መብራህቲ ዘለዋ ሽግለታ ክጥቀም ክኽእል ኣለዎ። ኢብን እቲ ተጠቃሚ ኣጋር ከዓ እቲ ዜብራታት እታለዎ ማለት እዩ በየን ተሓልፍ በየን ኣይተሓልፍን ይፈልጦ እዩ። ስለዚ እቲ ሓደጋታት ክጎድል እተኮይኑ ሲ ነቲ ሕጊ ናይ ትራፊክ ምኽባር ጥራይ ትማራፂ ካልኦ ላሓ እንትኮሉ ይክእልን እዩ። ግን ኣብ ርእሲኡ እንታይ ኣሎ ሸለልትነት ከዓ ኣሎ ማለት እዩ። እቲ ሸለልትነት እንታይ እዩ? እቶም ሰብ ተሽከርከርቲ ነቶም ተዓዘብቲ ማለት እዩ ይርኢና ኣለዎ እዮም ዝብሉ ማለት ነቶም ናይ ኣጋር ክኾኑ ክእሉ ሽግለታ ክኾኑ ክእሉ እቲኦም ከዓ ይርኢና ኣለዉ ክብሉ ይኽእሉ እዮም ክልቲኦም ማለት እዩ። ግን ከዓ ክልቲኦም ከዓ ሓደ ወገን ከዓ ኣብ ሓሳብ ዝኣተወ ክህሉ ይኽእል እዩ። ንኣብነት ሓደ በዓል ማኪና ኣብ ሓሳብ ዝኣተወ ክህሉ ይኽእል እዩ ኣብ መንገዲ ከሎ ፀገ

0: ሰኪ ናብ ሓሳብ ዝኣተወ ክህሉ ክእል እዩ ኣብ መንገዲ ከሎ ፀገማ ገዲ ጥራይ ክኾን ኣለዎ ካብ ወፃኢ ስለ ዝኾውን ዘሎ እቲ ምክንያት ሕጂ በዓል ማኪና ድኣ ዝኣ ይሕልወኑ ለይሉት ሰብ እቲ እቲ መንገዲ ይጥሕሶ ማለት እዩ ምስ ተሓሶ ኣብኡ እቲ ሓደጋታት ትፍጠር ኣሎ ስለዚ ክልቲኦም እቲ ተጠቃሚ ኣጋርን እቲ ሰብ ሳኪልን እቲ ማኪናን ታብ ፅርግያ ሓንቲ እያ ትረኽቦም ነዞም ሰለስተ ነዞም ሰለስተ ኣካላት ሓንቲ ፅርግያ ትረኽቦም ድማ ብማዕረ ንክትቀምሉ እያ ብማዕረ ድማ እቲ ትኩርነቶም ብማዕረ ክኸይድ ክኽእል ኣለዎ ከምዚ ምዝኸውን ሓደጓታት ክጎድል ተኽእሎ ኣለዎ ወላ እውን ናብ 1% ናብ 0% ክጎድል ይኽእል እዩ እንድሕር ካብዞም ሰለስተ ኣካላት እንድሕር ድኣ ሓደ ኣስጊሉ ወይ ካብቲ ኣብ ሓሳብ ተኣትዩ ግን ሓደጋ ፍጠር ስለዚ ሰለስቲኦም ብማዕረሲ ኣብቲ ሓደጋታት ንምቕናስ ዝግበር ፃዕርታት ከካይዱ ኣለዎም እቲ ምክንያት ድማ እቲ ሓፈሻዊ ሕጊ ትራፊክ ምኽታል እዩ እቲ ዝበለፀን ዝፀፈፈን ኣማራፂ ካልእ ወላ ሓንቲ ማራፂ የለን
1: ሙሉእ ስሙ ላሜክ ዳንኤል መሓሪ ይበሃል ላሜክ ብንእሱ እንከሎ እዩ ብፅልዋ ናይ መዛንኡ ፍቕሪ ቅድድም ብሽክለታ ክሓድሮ ጀሚሩ ነዊሕ ከይፀንሐ ከዓ ማውንቴን ብሽክለታ ዓዲጉ ኣብ ናይ ማውንቴን ውድድር ኣብ ምምሕዳር ጎዳይፍ ተጠርኒፉ ክወዳደር ጀሚሩ ብዘካየዶ ሓያል ፃዕሪ ድማ ንምምሕዳር ጎዳይፍ ብርክት ዝበለ ዓወታት ክግዝማ ክኢል እዩ
2: መጀመርያ እኳ ዳርጋ ኣብ ገዛውትና ብዙሓት ስፖርትና ስለነበሩ ኣብ ኤርተል ጥቃ ከባቢና ስለነበረ ኣብ ከይድ ነረ ሕጂ ኣብ ኮይ ከዓ ኣሎ ዳንኤል ተስፋ ገርግስ ጅጅ ማለት እዩ ሓቶ ክጅምር ኢለ ሱ ግን መሰልጠንቲ ስለዝፈለጥ ነበረ ሓቲቱ ንዖም ትሕቲ ዕድመ ኢኸ ነሽ ስለነበሩ ከዓ ቁርብ ክፀንሕ ሓደ ከባቢ ነገሮም ዳሕራይ ግን ብናይ ሰብ ገለ ገረ ክገብር ጀሚረ ማለት እዩ ድሕሪ ከዓ ሳይክል ኖርማል መዛወር ግዛ ኣለ ኢለ ንዓገጣጢማ ማለት እዩ ኮርሶ ናይ ትምህርቲ ጀሚረ ማለት እዩ መጀመርያ ትውድር ከኣትካ ከምዚ ኩሉ ቀሊል ድመስለካ ትኽልካ ትፅዕር ድመስለካ ገለካ እቲ ስፖርት ኣቕሚ ሓተካ እዩ ትሬን ከለዎካ ኣለዎ ዓረፍትኻ ኣመጋግብካ ስሩዕ ክኾን ኣለዎ ማለት እዩ ከምኡ ተገይርካስ ድብፃሕ ምዃኑ ፈሊጠ ዳሓረይ ማለት እዩ ስቴ ባይ ስቴ ነቲ ክሪኦም ጀመርኩት ስፖርት ዳተምሃር ካብቶም ዓበይት ኣሕዋትካ ሰብ ምክረካ ኣሰልጠንቲ ኣለዎ ብዝገለ ከምኡ ዳወልኩ ሸዑ ፈሊጥዮ ማለት ስፖርት ከምቲ ትገምቶ ብደገስ ኣይኮነን ፃዕረስ ማራሓትቲ ማለት እዩ ዝበዝሑ ካ ኣብ ቲምወርክ የ ዝሰርሕ ነረ ናይ ጋንታ ስራሕ ማለት እዩ ወላታ ናይ ጅሳዕ ዓይነት ማለት እዩ ዓቐብ ከይ ነረ ወላታ ከምቶም ቤስት ዘይኮነስ ግን ተገይረ ይገብር ነረ ማለት እዩ ናይ ጅስ ማለት እዩ ይገብር ነረ ኣብ መንገዲ ዓቐብ ዳሓኒ ነረ ዓቕመይ ማለት እዩ ዓወት መጀመርያ ፀወታ እዩ ኣብ ናይ ጎዳይፍ ዝነበረ ተዳልዎ ማለት እዩ ናይ ምሕዳር ኣዋጥ ዓዊተት ነረ ኣብ ናይ ካልእ ካብቲ ማልያ ምስሓዝኩ ከዓ ንጋንታ ጎዳይፍ ማለት እዩ ብዓቕመይ ኣብቲ ናይ ጋንታ ብዙሕ ሓገዛ በርክት እየ ድብላ
3: ላሜክ ከምቶም ኩሎም ማለት እዩ ከምቲ ንእሽተይ ግራስሩት ዝበሃሉ ማለት እዩ ከም ናእሹ ብፍቕሪ ብድሌት ናይ ብሽክለታ ኢሉ ጀሚሮ ኩሎም ከዓ ከምቲ ዝሓድሮም ማለት እዩ ከምኡ ኢሉ ተበጊሱ ኣብታ ክለብ ጎዳይፍ ከዓኒ ከም ግራስሩት ኮይኑ ንመፅ እዩ ኣብኣ ከዓ ፅቡቅ ውፅኢት ንምዕባለ ኢልካ ትሰርሕ ስለ ዝኾነታ ክለብ ከዓኒ ኣዝዩ ምእዙዝ ስፖርት ፎቱ ብጣዕሚ ስምዒታዊ ገለ መለ እዩ ነይሩ
4: ላሜክ ማለት ኣዝዩ ንፉዕ ህርኩት ብርእሱ በልሕ ብክእሎት በልሕ ብኩሉ በሊሕ ዝነበረ ህፃኒ ካብዚ ኣዝየ ብዙሕ ፅበ ነይረ ኣነ መደብ ትሬይን ሰርዓሉ ነይረ ብጣዕሚ ኣብ ፅቡቅ ቆመና ነይሩ ናይ ብሓቂ በልሕ ክትብሎም ከተግብርን ሓደ ኣብ ምሕኳር ዝነበሮ ክእለት ብጣዕሚ በልሕ
0: ንላሜክ ኣነ ኣብ ቅድሚ 4 ዓመት ኣቢሉ ኮን ኣብ ንእዞባ ጎዳይፍ ውሽጣዊ ዝተካየደ ውድር ናይ ጆሮኒ ነይሩ መምሕዳር ጎዳይፍ ዝተዳልዎ ማለት እዩ ኣብ ኣነ ከመቃላጣፉ ኮይነ ተሸሊመ ነረ ወይ ከዓ ቀዳማይ ወፅአ ብናይ ጉያ ላሜክ ላመ ከዓ ብናይ ኮርሶ ተዓዊቱ ነሩ ቀዳማይ ኮይኑ ተሸሊሙ ማለት እዩ ስለዚ እቲ ዓቕሙ ብቕዓቱን ናይ ላሜክ ላማ ብቑል ፍጥር ክብል ዓቕሚ ነይሩ ወይ እቲ ዓቕሚ ድማ ኣብቲ ዝቕፀለ ውድድራት ናይ መምሕዳራት ድካየድ ዝነበረ እውን ቀፂሉ ተዓወታት ኣምፅዎ እዩ
1: እንተኾነ እዚ ተስፉ ተቐዳዳማይ ድሕሪ ቅሩብ ዓመታት ኣብ እዋን ልምምድ ብዘጋጠሞ ከቢድ ሓደጋ ካብቲ ዝፈትዎ ዓውዲ ቅድድም ብሽክለታ ክእልህ ተገዲዱ
2: መጀመርያ ኳት ባፃ ቻምፒዮን ኤርትራ ነሩ ተሰሪዐልና ማለት እዩ ኣብ መምረፂ ብሳይሞን ሓዱሽ ኣሰልጣንና መምረፂ ተገብር 2024 ወርሒ ሓደ ከባቢ ዕለት 22 ገለ ክኸውን ሓደጋ ኣጋጢሙኒ ማለት እዩ ስፒድ ናይ ጋንታ ትሬን ነርና ዳጉ ኣብ ናይ ቲኤምቲ ማለት እዩ ዳተመለስና ከልና ትሬን ስፒድ ንጎይ ነይርና

0: ስሙ ብቅድሚ ወዲቑ ኣነኻ ትኸለ ክቋፅራይ ካልኩ ንድኻብ ነርኒ ትኸለ ወዲቕ ማለት ርእሰይ ተሃሪመ ሽዑ ግን ርእሰ ኢለ ከምዘገሸ ኣብኡ ካልይ ሸዕ ከዓ ሓደጋ ምስ ተጋጠመኒ ጠንቂ ናይ ምንፍርፋር ገለ መለ ርእሲ ማህረምቲ ክም ዘለኒ ብሕክምና ተሓቢርኒ ማለት እዩ መጀመርያ ምስ ወደቁ የውድቐኒ ጥራይ ገይሩ ከምዚ ኢፕሌፕስ ዓይነት ማለት ምንፍርፋር ብድሕሪኡ ሕክምና ገይረ ንኢንኤል ምስ ከድኩ ኣብ ኢንኤል ስካን ገይረ ብምትሕባር ኮሚሽን ባህል ስፖርትን ኩሉ ናይ ሕክምና ደገፍተ ገይሩለይ ማለት እዩ ብድሕሪኡ መውደቕቲ ብኸይድና ትቋፅሮ ትኽእል ይሃሎም ከይድና ሂቦምኒ ተኸይድና ውን ብዙሕ ሳይ ውፅኢት ኣይረኣኹሉ ማለት እዩ ኣብ ገዛ ሸዑ ሃንደበት ምሸት ኖርማል ኮፍ ኢሎ ከለኹ ኣብ ዓራት ከለኹ ኩሉ ነብሰይ ኣብኒ ማለት እዩ ብድሕሪኡ ከይደ ንኢንኤል ሕክምና ገይረ ኣብዚ ደረጃ እዚ ክበፅእ ኸኢለ ከቢድ እዩ ክትሪኦ ከለካ ማለት እዩ ምስቲ ድሌት ዘለዎ ገለ መለ ከቢድ እዩ ኣብቲ ሕክምና ከዓ ምስ ኮድኩ ከዓ ክትቅፅሎ ዘለካ ዓቕሚ ናብ ወይ ትሓሰብ ትሑት ዩ ሎ ቅድም ሕክምና ክትገብር ኣለካ ኢሎምኒ ኣርጋስታት 2ልተ ዓመት ሽዱሽተ ወርሖም ኮይኑ ኣሎ ማለት እዩ ኮፍካብ ድብል ብድሕሪኡ ማራ ከምዚ ቶምሳቶ ክገብሩ ከለዉ ትሪኦም ለ ቁርብ ስማዓካ ነገራት ስሎ ማለት እዩ ካብኦም ክተርፍ ከለካ ነፍስኻስ ናይ ባሓቂ ንታይ ሞ ኣብቲ ቦታ ኮንካ ትሪኦ ከለካ ስከቢድ እዩ
1: ኣነ ኣይርስዓን ማለት እዩ ካብ ባፅዕ ተበጊሱ ኣብ ከባቢ ጊንዳዕ ተመሊስካ ዝነበረሉ ውድድር ኣብኣይ ዙይ ሓደጋ ደጓን ፈለሎ ዝተቀዳዳ ማለት እዩ እቶም ተቀዳደንቲ ከይዶም ና ሜጊን ብድሕሪት ወዲቑ ና ሜኪና ጌርና ስዕብ ስለ ዝነበርና ኣብ 223 ደይትርስዓን ስታ ፍፃሜት እያ ሽዑ ንሕና ድሓን ኣሎ እናበልና ውድድር እናበልና ግን ስጋብ ኣብ ዊልቸር ዝስቀረሉ ደረጃ በፂሑ ማለት እዩ ካብ ዝድቕፍ ሓደጋ ነይሩ ናይ ርእሲ ማህርምቲ ይጓኒፎ ማለት ኢና ካብዚ ሕጂ ትስፉ ተቀዳዳማ እዩ ክኾነና ኢልና ሽዑስ ከም ካፒተን እዩ ነይሩ ፍትጋንታ ይኣሊ እዩ ነይሩ ከም ተፃወታ እዩ ግን ሓደጋታት መውደቕቲ ኣብዚ ደረጃ ስለ ከብፅሓ ካይልካ ይተሓስቦን ኢኻ ንኣሽ እዮም ሶም ኣብዚ ደረጃ እዚ ከዓ ኣብፅዕዎም
2: ላሚ ካብዚ እዋን ንዝለዓለ ሕክምና ንምክትታል ናብ ስደት ኣምሪሑ ይርከብ
0: መጀመርያ ሕክምና ሙሉእ ሕክምና ምስ ረኸብኩ ጉዳይ ጣዕና ገይረ ሹር ክምለስ እየ ናብቲ ስፖርት ክቕፅል እየ ደሊ ማለት እዩ እምበር ኣብዚ ሓጂ ተሃሪሚ ዘለኹ ሓደጋ ብውስጥ ኣጥዋ ይብኒ ማለት እዩ ስለ ብዕላማ ስለ ትጓዓዘቲ ስፖርት ገለመለ እዚ ናይ ሕጅስ ብዙሕ ስ ይገብረኒ ስለ ዝሓለፈ ከዓ ብዙሕ ይዝከር እዳሓለፈ ሕጂ ኣብቲ ፅቡቅ ደረጃ ዝመፀ ግን ክቕፅል ስፖርት ኣለዋ ኣለኹ ማለት
3: እዩ እዚ ህያው ኣምነት እዩ ካብቶም ዝሞቱስ ህያው ኣምነት ካብ ሞት ዝተስአይ ሰብ እዩ እዚ ተፃዋታ እዚ ምክሳርና ሕዚ ናይ ብሓቂ ይስማዓካ ዝኩሉ ዝዛረቦ ዘሎ ከዓ ናብ ቅድሚ ዓይነይ ስለ ዘሎ እቲ ናቱ መፃኢ ይረኣየኒ ስለ ዘሎ እዩ ዝዝያዳ ፀቂጠ ዝዛረብ ዘለኹ ምክንያቱ እዚ ቆልዓ ዝነርተ ዝኾን ልክዕ ከምዞም መዛንኡ ኣብ ጋንታና ኣብ ኣስቤኮ ኣብ ደንደን ኣብ ሰንበል ዘለዉ ታፃዕቲ ናቱ መዛንኦም ሕጂ ኣብ ቀዳማይ ዲቪዥን ሃገር ወኪሎም ክፃወቱ ተስፋ ንገብረሎም ነቲ ናይ ካልኣይ ዲቪዥን ዓብሊሎምስ ቀዳማይ ዲቪዥን ዓብሊሎሞ ዘለዉ ናቱ መዛኒ እዮም ንስኡ ድፃወቱ ዝነበሩ እዩ እዚ ሓደ ካብኦም ፈሪ ነይሩ ዝቆልዓዚስ ግን ኣጋጣሚ ኮይኑ ግን እዚ ሓደጋ ዚ ኣጋጢሞ ግን ሞት ኮይኑ ስለ ዘይመፅእ ከዓ እግዚኣብሔር ይመስገን ኢ ከትብል ምክንያቱ ከምዚ ኢልና ክንሪኦ ምቃዓና ኣነኳ ከምዚ ኢሉ ብሂወት ክሪኦ ከበለኹ ናይ ብሓቂ ሓጎ ዝስምዐኒ ትሽዑ ዝነበረና ስምባደ ብጣዕሚ ሕማቕ እዩ ነይሩ ኮማኣትኡ ንሞት ኢኻ ትፅበየ ነርካ ግን ሕጂ ከምዚ ኢሉ ክትሪኦ ብሰሪሩ ክትሪኦ ከዓ ናይ ብሓቂ ተስፋታት ኣለና ተስፋ ገብርካ ሓዊዩ ኣብቲ ዝነበሮ ኣብቲ ዘፍቅሮ ዓውዲ ቅድዲ ምሽክለታ ክምላስ ናይ ብሓቂ እዚ ሕጂ ምፅዎ ዘሎ ቆመና ውን ከምቲ ትማለ ዝነበሮ ምስ ወደቐ ዝነበሮ ስለ ዘይኮነ ናይ ብሓቂ ደስ ዝብለካ ሕጂ ከምዚ ኢሉ ክሪኦ ከለኹ
1: ዘይከኣል ነገር የለን ጥዕና ተመፅ ኩሉ ነገር ገብሮ እዩ ካልኣይ ነገር ተቆልዓ በሊሕ እዩ በሊሕ ክብለካ ከለኹ ፅን ኢሉ ይሰምዓካ እዩ ካብቲ ኣብዚ ናይ ሕክምና ጓኒፍዎ ምስተኣለየ ኳይ ተኣልየን ካብቲ ዓውዲ ይብለካ ዘለኹ ምስኦም ኣሎ ኩሉ ሻዕ ኣብ ትሬን ምስኦም ኣሎ ኣብ ድኾነ ምስኦም ኣሎ ምስ መንዳ ፀኒሕካ ላሜክ ፀኒሕና ምስላማ ፀኒሕና ብልኳ እንታይ ገርኩም ትሬን ከምዚ ገርና ከምዚ ኢልና ከምዚ ኢልና እቲ ዓውዲ ማራ ስለድናፍቆት ናይ ስፖርት ነገር ከም ድምሎሶ ያ ነዳዕምን ጥዕና እንተይብዎ ተወዳዲሩ ክመፁ ዩ ከዓ ንፉዕ ቆልዓ እዩ ጎኒ ጎኒ ትምህርቲ ጎኒ ጎኒ ክሰ እዳገበረ ከዓ እንተ ማሕሽወት ናይ ጥዕናታት ፀገምካ መጀመርያ ጥዕና እዮሞ እዚኣ ሰብ ተስፋ ኢና
4: ላሜክ ቀዳማይ ነገር ሓሳብ ልብዮ ስምረሉ ሓዊ መፅኡ ኣብቲ ከምቶም መሳቱ ኣብቲ ዘለዎ ደረጃ በፂሖም ዓብዓወት ክበፅሑ

ተስፋ ገብር ከምቲ ዕድር ረኺበሎ ንሕክምና ከዓ ንጥዕና ክገብረሉ ብሰላም በፂሕካ ብሰላም ክመፅእ ተስፋ ገብር ማለት እዩ። ካልኣይ ከዓ ኣጆ ከዓ ሕማም ኢደ ሃንደበት መር ጥዕና ኣስናብልካ ስለዝኾነ ንእሽተ እዩ ዘሎ ከርክበሉ እዩ ጥራሕ ተስፋ ከይቆረፀ ነቲ ዘለዎ ነገር ብሰላም ክወዲኦ ክምለስ ተስፋ ንገብር ማለት እዩ።

ብምኽንያት ፅምብል ወርቃዊ ኢዮቤል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ። እዚ ብምትሕብባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ዝተኻየደ መደብ ካብ ጎደና ሰማዕታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም እዩ ተዛዚሙ። ኣብዚ ንኣስታት 2 ሰዓታት ዝቕፀለ ካርኒቫል ብባህላዊ ኣልባሳት ብሄራትና ዝማዕረጉ ልዕሊ 10,000 ነበርቲ 13 ንኡዞባታት ማእከል ከምኡውን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ዝመርሕዎም ኣስታት 500 ተምሃሮ መምህራንን ኣለይቲ ቤት ትምህርቲ ሰውራን ዝነበሩ ተሳቲፎም። ኣብቲ ኣጋጣሚ ቤት ትምህርቲ ሰውራ ተደኪናትሉ ናይ ዝነበረት ቦታታት ኣስማት ዝሓዘ ታቤላታት ብውክልና ዝቐረበ ተምሃሮ ቤት ትምህርቲ ሰውራ ብብዝሒ ዝነጥፍሉ ዝነበሩ ዓውድታት ዘርኢ ሰልፊ ከምኡውን ምስሊ ቤት ትምህርቲ ሰውራን ቀያሕቲ ዕምባባን ዘንፀባርቕ ትሕዝቶ ንምርኢት ቀሪቡ።

0: ብ7 መስከረም ብስእላውን ንዋታውን ምርኢት ዝጀመረ መደባት ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሶራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ክሳብ 20 መስከረም ብዝተፈላለየ መሰናድኦታት ክቕፅል እዩ።
1: እዚ ከምዚ ኢል እንከሎ ብምክንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ትማል 18 መስከረም ምሸት ኣብ ከተማ ኣስመራ ሜዳ ባሕቲ መስከረም ሙዚቃዊ ምርኢት ማለት ኮንሰርት ቀሪቦም። ኣብቲ ብምትሕባር ኮሚሽን ባህልን ስፖርትን ኣዋሃድ ሽማግለ በዓላትን ዝተወደበን ብኤርቲቪ ብቐጥታ ዝተፈነወን መደብ ዋና ኣካየድ ስራሕ ምምሕዳር ዝባ ማእከል ኣቶ ዘርኢ ተወልደ ብርሃን ኣብ ዘስምዖ ቃል ምምስራት ቤት ትምህርቲ ሰውራ ኣብ ቃልስን ዕማማትን ህዝባዊ ግንባር ሓርነት ኤርትራ ሓደ ካብቶም ፍሩያት ራእይታት ምንባሩ ገሊጹ። ኣብቲ ንኣስታት 2 ሰዓታት ዝቐፀለ ምርኢት ኣብ እዋን ሓርነት ኣብ ቃልሲ ብተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕንበባን ዝተደርፈ ጣዕመ ዜማታት ብነባራትን መንእሰያትን ድምፃውያን ቀሪቦም። ተዓዘብቲ ንኤሪና ኣብ ዝሃቦ ርእይቶ እቲ መደብ ብዘይካት ንድሕሪ ተመሊስካ ዝኽርታትካ ክትሕድስ ዘለዎ ግደ ሓደስቲ ወለዶታት ንዝተሓልፈ ታሪክን ምረቱን ብቐሊል ክፈልጡ ከም ዝሕግዞም ብምግላፅ ከምዚ ዓይነት መደባት ብዝተወደበ መልክዕ ክቕፅል ኣዘኻኺሮም። ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብታ መደበር ቤት ትምህርቲ ስነኪነ ዝነበረት ፃብራ ብኽብ ዝበለ ማዕርግ ክበዓል እንከሎ ኣብ ከተማ ከረን ድማ ነቲ ኣጋጣሚ ዘንፀባርቕ ስእላዊ ምርኢት ቀሪቦም። ወኪላት ኤሪና ንዝለኣኽዎ ፀብፀባት ሚካኤል ሓድጉ ከቕርቦ እዩ።
2: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብ17 መስከረም ኣብ ፃብራ ንኡ ዞባ ናቕፋ ብክብ ዝበለ ማዕርግ ተፀንቢሉ። ኣብቲ ነበርቲ ንኡ ዞባ ናቕፋን ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድርን ዝተሳትፎ ምርብ ኣመሓዳር ንኡ ዞባ ናቕፋ ቶ ያቆብ ኢድሪስ ዝኽሪ ወርቃዊ የበሉ ምምስራት ቤት ትምህርቲ ሰውራ ኣብ ታሪካዊቲ ፃብራ ክፅምበል ከሎ ፍሉይ ተዘክሮታት ከም ዘለዎ ብምጥቃስ ምምስራት ቤት ትምህርቲ ሰውራ ንራእይን መትከልን ህዝባዊ ግንባር ኣብ ትምህርትን ህንፀት መፃይ ወለዶታትን ዘንፀባርቕ ከም ዝኾነ ኣረድዩ። ሓላፊ ምምሕዳርን ፋይናንስን ቤት ትምህርቲ ካድር ሌትናል ኮሎኔል በረኸት ወልደ ሚካኤል ቦጎኑ ኣብ እዋን ምምስራት ቤት ትምህርቲ ሰውራ ንዝነበረ ፅንኩር ባህርያውን ሰብ ሰርሖን ኩነታት ብምስካር ፍረ ቤት ትምህርቲ ሰውራ ዝኾኑ ተምሃሮ ሎሚ ብትምህርትን ሞያን ኣብቲ ዝለዓለ ደረጃ በፂሖም ኣብ ኩሉ ዓውድታት ይመርሑን የበርክቱን ምህላዎም ዝሕብን ከም ዝኾነ ገሊጹ። እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝተወደበ ናይ ዝኽሪ መደብ ብምውላዕ ሽግ ስነጥበባዊ መሰናዶታት ትረሃ ተዘክሮታት ተምሃሮ ቤት ትምህርቲ ሰውራን መዛሙር ቀያሕቲ ዕንበባን ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ብምክንያት መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ከረን ዘቐርበ ስእላዊ ምርኢት ኣብ ምሁር ራስ ታሪክን ምኹስኳስ ሃገራውነትን ዘለዎ ተራ ቀሊል ስለ ዘይኮነ ብዕቱብ ተታሒዙ ክስራሓሉ ተዓዘብትን ኣካየድትን ኣዘኻኺሮም። እቲ ቀሪቡ ዘሎ ስእልታት ንህይወት ቤት ትምህርቲ ሰውራ ብሓፈሻ ኣብ እዋን እስትራቴጂካዊ ምዝላቕ ንዝነበረ ኩነታት ኣብ ትሕቲ ገረብን በዓትን ዝካየድ ዝነበረ መስርሕ ምምሃር ምስትምሃርን ከምኡ ውን ካልእ ንጥፈታት ተምሃሮ መምህራንን ኣሌይትን ዘንፀባርቕ እዩ።
1: ኣብ ንዞባ ቆርደ ዝነጥፋ ትካላት ውሃብቲ ኣገልግሎት ቱሪዝም ኣብ ምልላይ ታሪካዊ ቦታታት ፍፃመታትን ቅርስታትን ብኣተኩሮ ክሰርሓ ኣቦ ወንበር ማሕበረ ውሃብቲ ኣገልግሎት ቱሪዝም እትንዞባ ኣቶ ፅጋ ኣስራት ፀዊዖም። እዚ ፃዊዒ ዘቕረበ ወነንትን ሰራሕኛያትን ናይተን ትካላት ኣብ ከባቢኦም ዝርከብ ታሪካዊ ቦታታትን ቅርስታትን ኣብ ዝበፅሕሉ ኣጋጣሚ እዮም። ፀሓፊ ማሕበር ኣቶ ማሕሙድ መሓመድ ሳልሕ ብወገኑ ምልላይ ታሪካዊ ቦታታትን ቅርስታትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ውሃብቲ ኣገልግሎት ትካላት ቱሪዝም ብዕቱብ ክሰርሓሉ ፀዊዖም። ተሳተፍቲ ብግዲኦም እቲ ዑደት ዘቤታዊ ቱሪዝም ንምድንፋዕ ወታዊ ኣስተዋፅኦ ከም ዘለዎ ብምጥቃስ ካብኣቶም ዝሕተት ከም ዘማልኡ ኣረጋጊፆም። ዝስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልን ክትቅፅሉ ደጊመ ብክብሪ ዕድም ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክፀድቕ ኮንግረስ ንዘሕለፈ ውሳነ ብኽታሙ ኣፅዲቕዎም። እዚ ሓድሽ ስጉምቲ ንፅላታት ነዳድን ምክልኻልን ሩስያ ከምኡውን ፕረዚደንት ቭላድሚር ፑቲን ንዝርከቦም 20 ሰመዝን ብርክት ዝበላ ኩባንያታትን ዘነፃፀረ ምዃኑ ተፈሊጡሎም። እቲ እገዳ ብተወሳኺ ብቐጥታ ናብ ኣሜሪካ ንዘለኣኽ ፍርያት ሩስያ ክሳብ 500 ሚእታዊት ቀረፅ ክኸፍል ዝዓለመ ምዃኑ ተሓቢሮም። ኣሜሪካ 225 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ እታው ከም ዝገበረት ፀብጻባት ይጠቕሶም። እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ብብዝሒ ነዳድን ዝሽምታ ቻይናን ህንድን ብኣሉታ ክፀልወን ከም ዝኽእል ብኣግኡ ተኣሚትሎም። ሩስያን ቻይናን ድሮ ነቲ እገዳ ብምቅዋም ንግዳዊ ረብሓታት ንምውሓስ ኣድላይ ስጉምትታት ከም ዝወስዳ ኣጠንቂቐን።

ኣለዋ። እቲ ስጉምቲ ኩናት ዩክሬን ብዘተ ንምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ፃዕሪ ክዓናቕፎ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ድማ ከጋድዶ ከም ዝኽእል ይግለጽ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ኣፅኒዓቶ ንዘላ እገዳ ብሓሙሽተ ዓመታት ከም ዘናዋሓቶ ሓቢሮም። እቲ እገዳ ብቐንዱ ንፅላታት ፀዓትን ምክልኻልን ኢራን ዕላማ ዝገበረ ምዃኑ ተፈሊጡ ኣሎ። መንግስቲ ሪፓብሊክ ግኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ትማሊ 18 መስከረም ብወግዒ ከልኪሎም። ፍራንስ 24 ንእላውነት ሃገሩ ኣብ ሓደጋ ዘእቱን ካብ ሓቂ ዝረሓቐን ሓበሬታ ክዝርግሕ ከም ዝፀንሐት ብምክሳስ እዩ ነቲ ስጉም ተወሲዶም። ብዘይካዚ ትሕዝቶ ናይታ ማዕከን ዜና ንፀጥታዊ ቁጠባውን ፖለቲካውን ገስጋስ ሃገሩ ከቋናፅብ ምፅንሑ መንግስቲ ግኒ ወቂሱሎም። ግኒ ጥራይ ዘይኮነት ኒጀር፣ ማሊን፣ ቡርኪና ፋሶን እውን ማዕከናት ዜና ምዕራብ ናይ ምእጋድ ስጉምትታት ክወስዳ ምፅንሐን ፀብፃ ሰባት የረዶም። ማዕከናት ዜና ምዕራብ ንረብሓታት ዝውክለን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተላየን ዝውቀሳ። ህዝባዊት ሪፓብሊክ ቻይና ንግዳዊ ረብሓታታ ንምውሓስ ኣብ ልዕሊ ኤውሮጳ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። እዚ ዝተገልፀ እቲ ሕብረት ቻይና ንቁፅሪ ናይተን ናብ ዕዳጋታት ወትልእኸን ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ክድርቶ ድሕሪ ምፅውዕ እዮም። ንግዳዊ ዘይምቅዳው ንምግታት ቻይና ንመጠን ሰደድ ናይተን ተሽከርከርቲ ናብ 15 ሚእታዊት ክድርቶ እዩ ኤውሮጳዊ ሕብረት ጠሊቡ ዘሎ። እቲ ፃውዒት ንንግዳዊ ዝምድና ክልቲኦም ወገናት ብኣሉታ ዝፀሉ ምዃኑ ዝገለፀ ሚኒስትሪ ጉዳያት ወፃኢ ቻይና ሃገሩ ከም እትቃወሞ ብኣግቡ ሓቢሮም። ኤውሮጳዊ ሕብረት ኣብ 2025 ምስ ቻይና ኣብ ዘካይዶ ንግዳዊ ምልውዋጥ ልዕሊ 410 ቢልዮን ዶላር ንግዳዊ ሕፅረት ከም ዘጋጠሞ እዩ ዝገልጽ። ቻይናን ኤውሮጳዊ ሕብረትን ብጉዳይ ንግዲ ናይተን ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ክጋጨው ናይ ፈለማ ከም ዘይኮኑ ፀብጻባት የረድኦም። ክልቲኦም ወገናት ኣብ 2025 ኣስታት 800 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዱ እዩ ዝግለጽ። ኣብ ፓኪስታን ትማል 18 መስከረም ኣብ መስጊድ ብዝተፈፀመ ነፍሲ ቅትለታዊ መጥቃዕቲ ልዕሊ 30 ሰባት ከም ዝመቱ ማዕከናት ዜና ቃሊሐን። በቲ ኣብ መኪና ነታዊ ብምፅዋድ ዝተኻየደ መጥቃዕቲ ልዕሊ 70 ከም ዝቆሰሉ እውን ተገሊጹሎም። ድሕሪቲ መጥቃዕቲ ኣብ መንጎ ሓይልታት ፀጥታ ነቶም ዕጡቃትን ዝሰዓበ ምልዋጥ መጥቃዕትታት ነቲ ሰብኣዊ ክሳራ ክብ ከም ዘበሎ እዩ ዝሕበር። ኣብ ፓኪስታን ዝንቀሳቐስ ዕጡቅ ጉጅለ ጣሊባን ናይቲ መጥቃዕቲ ሓላፍነት ወሲዱሎም። ፓኪስታን እቲ ዕጡቅ ጉጅለ ሓላፍነት ቅድሚ ምውሳዱ ንኣፍጋኒስታን ከሲሳ ምንባራ እንትኾነ ግን መንግስቲ ኣፍጋኒስታን ኣብቲ ሃገር ዝካየድ ዘሎ ተደጋጋሚ መጥቃዕትታት ውሽጣዊ ቅልውላው ዘንቀሎ ምዃኑ ብምጥቃስ ነፂግዎም። መንግስቲ ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ኣብ ሃገሩ መጥቃዕትታት ከም ዘካይዱ ብምክሳስ ሕነ ናይ ምፍዳይ ስጉምቲ ክወስድ ምፅንሑ ዝፍለጥ እዩ። ከም ሳዕቤኑ ኣብ መንጎ ክልቲኦን ጎርባብቲ ሃገራት ወተሃደራዊ ምትፍናን ተኸሲቱ ከም ዘሎ ፀብጻባት የረድኡ። ሰነይት ኣሜሪካ ንመሸጣ ነፈርቲ ኩናት ናብ ስዑድ ዓረብ ብዝምልከት ንዝቐረበሉ እማመ ኣፅዲቕዎም። እቲ እማመ ስዑድ ዓረብ ካብ ኣሜሪካ ኤፍ 35 ዝዓይነተን 48 ነፈርቲ ኩናት ክትሽምት ዝኽእል እዩ። እዚ ናይ ልዕሊ 24 ቢልዮን ዶላር ውጥን ስዑድያ ነተን ዝተረቓቓ ነፈርቲ ኣብ ዝመፅእ ቀረባ እዋን ክትውንነን ባይታ ከም ዘጣጥሕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ሓቢሩሎም። ስዑድ ዓረብ ነተን ኣብ ምድንፋዕ ወተሃደራዊ ዓቕማ እወታዊ ተራ ከም ዝህልወን ዝተገልፃ ዘመናውያን ነፈርቲ ንምዕዳግ ካብ ፈለማ 2025 ክትሰርሕ ምፅናሓዮም ፀብጻባት ዘረዶም። እዚ ከምዚ ኢሉ እንከሎ እቲ ናይ ምሸጣ መደብ ምስ ተተግበረ ኣብ ወተሃደራዊ ሚዛን ሓይሊ ዞባ ማእከላይ ምብራቅ ለውጢ ክፈጥር ከም ዝኽእል ክኢላታት ይእምቶም። ኣሜሪካ ኣብ 2025 ንስዑድያ ዋጋ ልዕሊ 140 ቢልዮን ዶላር ወተሃደራዊ ንዋት ክትሸጠላ ከም እተሰማምዐ ዝሕብሩ ፀብጻባት እቲ ውዕል ኣቐዲማ ካብ ዝገበረቶ ተመሳሳሊ ስምምዓት እቲ ዝዓበየ ምዃኑ የረድኡ። ቻይናን ሩስያን ኣብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ኣህጉራዊ ጉጅለ ክኢላታት ስርሑ ክቕፅል ብኣሜሪካ ንዝቐረበ እማመ ብናይ ቀውፊ መሰለን ዓጊተንኦም። እቲ ጉጅለ ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ክቕፅል ተዳ ከም ዝፀንሖ ብምውቃሴን ተልእኾኡ ክናዋሕ ድሌት ከም ዘይብለን ኣፍሊጠን ዘለዋ። በዚ ድማ ባይቶ ፀጥታ ሕቡራት ሃገራት እቲ ጉጅለ ክኢላታት ስርሑ ንምቕፃል ዘኽእል ናይ መወዳእታ ውሳነ ካብ ምሕላፍ ተኸሊፉሎም። ኣሜሪካ ዘቕረበቶ እማመ ኣብ ልዕሊ ኢራን ፀቕጢ ንምፍጣር ዝተወጠነ ፖለቲካዊ ተልእኾ ከም ዘለወየን ቻይናን ሩስያን ወቒሰን። ኢራንን ኣሜሪካ እትርከበን ሓያላን ሃገራትን ኣብ 2015 ብዝበፅሖ ስምምዕ መሰረት ዝበዝሐ ካብቲ ብባይቶ ፀጥታ ኣብ ልዕሊ ኢራን ፀዲቑ ዝነበረ እግዳታት ኣብ 2016 ከም እተላዕለ ዝፍለጥ እዩ። ይኹን እምበር ብሪጣንያ፣ ፈረንሳን ጀርመንን ኢራን ዝበፅሓቶ ስምምዕ ትጥሕሶ ከም ዘላ ድሕሪ ምክሳስን እቲ እገዳ ኣብ 2025 ዳግማይ ከም ዘፅደቐ ፀብጻባት የረድኡ። ደቡብ ኮርያ ፀጥታ ብመፃኢ ሆርሙዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከም ዘይትገብር ኣንፂራ።

ሃገርነት ዝገለጸት ብጠለብ ኣሜሪካ ኣብቲ ወተሃደራዊ ወፍሪ ክትኣቱ ከም እትኽእል ክእመት ድሕሪ መጽንሑ እያ። ጸጥታ ናይቲ ማያዊ ኣካል ንምውሓስ ክትተሓባበር ከም ዝኽእል ዝገለጸ መንግስቲ ደቡብ ኮርያ እንተኾነ ንሃገሩ ኣብ ጸጥታዊ ጸገም ዝሸምም ወተሃደራዊ ስጉምቲ ከም ዘይወስድ ኣፍሊጡሎ። ፕረዚደንት ዶናልድ ትራምፕ ደቡብ ኮርያ ኣብ ዞባ ማእከላይ ምብራቅ ወተሃደራዊ ምትእትታው ክትገብር ጠለብ ክቐርበላ መጽንሑ ዝዝክር ኮይኑ ኢራን ተሪር ምላሽ ከም እትህበሉ ብኣግኡ ምጥንቀቓ ይፍለጥ። ሃገራት ኤውሮጳ ቀዲመን ካብ ፕረዚደንት ትራምፕ ንዝቀረበለን ተማሳሊ ፃውዒት ከም ዝነፀጎ ኣይርስዕን። ኣንጻር ኢራን ዝካየድ ተወሳኺ ወተሃደራዊ ምትእትታው ንጸጥታ ዞባ ማእከላይ ምብራቅ መሊሱ ዝሓላልኽ ምዃኑ ክኢላታት ከጠንቅቑ ጸኒሖም ኣለዉ። ዜናት ንምዝዛም ቀንዲ ነጥብታቱ ኣሜሪካ ኣብ ልዕሊ ኤርትራ ጽንዓቶ ንዝጸንሐ ዘይምኹን በይናዊ እገዳ ከም ዘለዓለቶ ኣፍሊጣ። ብምኽንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ባህላዊ ካርኒቫል ቀሪቡ። ንዝኽሪ ምምስራት ቤት ትምህርቲ ሰውራ ምኽንያት ብምግባር ኣብ ሜዳ ባሕቲ መስከረም ሙዚቃዊ ምርኢት ተኻይዱ። ፕረዚደንት ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጸድቕ ኮንግረስ ንዘሕለፈ ውሳነ ኣጽዲቕዎ። መንግስቲ ሪፓብሊክ ጊኒ ማዕከን ዜና ፍራንስ 24 ኣብ ሃገሩ ከይትነጥፍ ብወግዒ ከልኪሉ። ቻይና ንግዳዊ ረብሓታታ ንምውሓስ ኣብ ልዕሊ ኤውሮጳ ሕብረት ናይ መልሰ ግብሪ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናዊ መሰናዶና ኣብ ተዛዚምሎን ስለምክትታልኩም ኣመስግን።

0: 1975 ኣብ መላ ኤርትራ ሕማቕ ሃዋህዎ ዝነበረሉ ግዜ እዩ። ምንዳድን ምቕታልን ዝዓብለሎ ኣሸጋሪ ዓመት። ውፅኢት ናይዚ ድማ ብዙሓት ስድራ ቤታት ካብ ከተማታትን ካብ ዓድታትን ብስድራ ደረጃ ንሳሕላም ርሐን። ዓበይቲ ካብ ማሕበረ መነባብሮኦም፣ ቈልዑ ድማ ካብ ትምህርቶም ተመዛቢሎም። ነዚ ጃላነት ንምምዕራራይ ከዓ ኣብ ሳሕል ዜሮ ዝበሃል ቦታ ኣብ 1976 ቤት ትምህርቲ ሰውራ ተመስረተ።
1: ክጅመር እንከሎ ዝተታሕዘ ካሪክሎም ዝተዳለወ መፅሓፍቲ ነይሩ ማለት ኣይኮነን። ሽዑ እዩ በቶም ቁሩብ ኣፋፍኖ ዝነበሮም ናይ ትምህርቲ ዕድላት ዝረኸቡ ኣብ ዝተፈላለየ ዝሰርሑ ዝነበሩ ሞ ድሓር ክጋደሉ ኢሎም ዝመፁ ዓቕሚ ዘለዎም ሰባት እዩ መደብ ተዋሂቡ እቲ መፅሓፍቲ ድዩ እቲ ካሪክለም ድዩ ትገለ ድዩ ክዳሎ ከም ዘለዎ ተገይሩ ክባጋገስ ከም ዘለዎ ከዓ ተገይሩ ማለት እዩ። ራእይ ናይቲ ውድብ የንዋሒ ሕፀር ክንዕወት ምኳና ርዱ እዩ። ኤርትራ ሓራ ክትኾን ምኳና ሲ ክፍልም ከሎ እቲ ቃልሲ ጀሚሩ ሲ ሓደ ክውን ዕዮ ምዃኑስ ኣረጋጊፅዎ እዩ። ምክንያቱ እቲ መበገሲ ናይቲ ቃልሲ ፍትሒ ንምምፃእ ናፅነት ንምምፃእ ሓርነት ንምምፃእ እዩ ዋጋ ይኽፈል ነይሩ። እዚ ከዓ ይንዋሕ ግዜ ውሰድ ትፈትዎም ሰባት ብዙሕ መስዋእቲ ክሓትት ምዃኑ ርዱእ እዩ። ነዚ ኩሉ ተዳልዩ እቲ ውድብ ኣበጊስዎ ፅባሕ ኣብ ሓራ ኤርትራ ከዓ ሰብ ወሳኒ ኣገዳሲ እዩ ንምዕባለቲ ሃገርቲ እያ። ስለዚ ብእዋን ከሎ እቲ ክምሃር ዝግብኦ ፅባሕ ነዚ ሃገር እዚኣ ከዓ ተማሂሩ ከፍሪ ዝኽእል መንእሰይ ምድላው ጌርካ ምፅናሕ ካብቲ ዕላማታት ናይቲ ውድብ እዩ ማለት እዩ። ትተሓንፀፀ መደብ ከዓኒ ጥዕና ዘለዎ መደብ ምኳኑ ካብቲ ውፅኢት ክትምሃር ትኽእል ማለት እዩ።

0: ብውሕዳት ተምሃሮ ውሕዳት ኣለይትን ውሕዳት መምሃራንን ዝጀመረ ቤት ትምህርቲ ሰውራ ሳላቲ መሪሕ ራእን ናይ ሙያውያን ተወፋይነትን ምስ ግዜ እናዓበየ ከደም
1: ክሳብ ሕጂ ኣለዉ ሳላ ካድሬታት እዩ ተወፋይነት ናይ ካድሬታት እዩ ተራ ሓደ ውልቀ ሰብ ኣብ ለውጢ ዓብዩ ዓብዩ ናይ ብዙሓት ውልቀ ሰባት እኩብ ከዓ እቲ ዝዓበየ ይኸውን ማለት እዩ ክሳብ ሕጂ እቶም ናይ ሽዑ ዝነበሩ ካድሬታት ደቂ ኣንስትዮ ኮኑ ደቂ ተባዕትዮ ዝበዝሑ ብሂወት ኣለዉ ኣብ ቀፃሊ ምዕባለ ናይ ስራሕ ከዓ ተፀሚዶም ኣለዉ ስጋዕ ሕጂ እውን እንተኾነ ሕጂ ናይ ትማሊ እዩ እዚ ድቕፅል ከዓ ዘሎ እዩ እዞም ሰባት እዚኣቶም ብኩሉ እንትንኦም ክፀልዉ ክኢሎም ሰዓብቲ ኣጥርዮም እቲ ሰዓብ ዝበሃል ዘሎ ከዓ ኣሚኑሉ ተቐቢልዎ ንኩሉ ምረቱ ፅቡቁ ንኩሉ ነገር ተቐቢሉ ስለ ዝኸደ እቲ ዝተተለመ ትልሚ ክውንነቱ ክወሓስን ክረጋገፅን ክኢሉ ማለት እዩ።

0: መጽሕፍቲ ክትዳሉ፣ ንህፃናት ብኣካልን ብኣእምሮን ክትኩስኩስ፣ ምግቦምን ጥዕናዊ ኩነታቶምን ክትከታተል፣ ክንዲ ኣቦን ክንድደን ክትከውን ቀሊል ኣይነበረን። ግን ነቲ ዓብዪ ትልሚ እናረኣኻ ለይትን መዓልትን እናሰራሕኻ ትቃለስ። ድሕሪ ምባል
1: ከይጠምዩ ተባሂሉ እውን ውድብ ምስቲ ዝነበሮ ኩሉ ፀገማት ኣብኡ ደውፍሮ ዝነበረ ማል ቀሊል ኣይኮነን። ሓንቲ መዓልቲ እንትኹን ብጢሜት ወይ ተሳዒኑ ተባሂሉ ኣብ ካልእ ብጢሜት ብሽግር ተጋዳላይ ክሳቐን ከሎ ኣብ ቤት ምሰራ ከምኡ ይኮነን። ዝግባእ ኣቕርቦት ይቐርብ ነይሩ። ኣብ ዓይነት ፀገማት ኩሉ ክእል ኸውን መሰረታዊ ዝኾነ ትሕዝቶ ግን ውድብ ቀሪቡ ነዚ ክውን ንምግባር ላዕሊ ታሕቲ ዝብሉ ኣባላት እውን ነይሮሞ እዮም። ንቕሓት ናይቶም ኣባላት ጥራይ ኣብቲ ካሪክሎም ኣይኮነን ተሓፂሩ፣ ንቕሓት ናይ ኣባላት ክብርኽ ዕላማ ናይዚ ዝግበር ዘሎ መደባት ሰብ ተረዲእዎ ብልቦና ክሰርሕ ክውፈ ሓያል ፃዕሪ ካድሬታት ገይሮም ኣብቲ ኣተኣላለያ ናይ ቆልዑት እውን ኩሉ ኣብኡ ዝነበረ ንእሽተይ እዩ ነይሩ። ወሊዱ ድሓቆፎ ውሕድ እዩ ነይሩ። ከመይ ገርካ ቆልዓ ተኣለ እውን ተመክሮ ዝነበረ ኣይነበረን። ካብ 18 ክሳብ 20 ዓመት

0: ዕድሚኡ ሰብ እዩ ኣባል ናይቲ ቤት ትምህርቲ ነይሩ ኣብቲ ግዜ እቲ እዚ ሕጂ ሓላፍነት ወሲዱ ቆልዑት ክኣሊ ዘሎ ናይ ዓቕሚ ናይ ብቕዓት ናይ ርድኢት ሕቶ እውን ፀገም ስለ ዝኾነ እዚ ዕውት ክኾን ምእንቲ ኣተኣላለያ ናይ ቆልዑት ከመይ ክኸውን ናይ ካልኦት ሃገራት ተመክሮታት ናፅካ ውን ብዛዕባኡ ፖዚቲቭ ዝኾነ እወንታዊ ጠማምታ ሒዝና ክንኣልዮም ምእንቲ ቀፃሊ ጎስጓስን ትምህርቲ ኑ ንዋሃብ ነይሩ ማለት እዩ።
1: ኣብ ውሽጢ ሜዳ ኣብ ሓራን ሓውሲ ሓራን ቤት ትምህርቲ ክኽፈት ምሕሳብ እቲ ምኽንያትን ጠንቅን እቶም ዝተመዛበሉ ሕፃናትን ስድሮኦምን ጥራይ ኣይነበረን። ብዓብኡ እውን ብሰንኪ ተባራራይ መግዛእቲ ኣብ ኤርትራ እኹል ትምህርቲ ነይሩ ክበሃል ኣይከኣለን።
0: ንባዕሉ ሲ ኩሉ ገጠራትና ቤት ትምህርቲ ኣይነበሮን ማይምነት ልዑል እዩ። እተን ኣብ ከተማታት ሓደ ክልተ ዝነበራ ዝበዝሐ እውንቲ ደቂ ርኹብ ገለ ዝመሃር እንተዘይኮይኑ ኩሉ መሰል ዜጋ ኮይኑ ትምህርቲ ክምሃር ዘፍቅድ ስርዓት ኣይነበረን። ካብዚ ዝተበገሰ ሕጂ ዝበዝሓ ገጠራትና ዞባታትና ናይ ትምህርቲ ዕድል ዘይረኸበ ከባቢ እዩ ነይሩ። ሕጂ ሃገር ክተነፅ እንተኮይና ከዓ ዋ ትምህርቲ ኣዝዩ ኣገዳሲ እዩ። ዝተማሃረ ዓቕሚ ሰብ ወሳኒ እዩ። እዚ ሕጂ እቲ ራእይ ናይቲ ግንባር ርዱእ ስለ ዝኾነ ምሁራት ኣካላት ን ክብሉ ስለዝግብኦም ክፈርዩ ስለዝግብኦም እቲ ውድብ መደብ ምጥፋእ ማሃይምነት ክዝርጋሕ ከም ዘለዎ ገይሩ በቶም ኣብኡ ዝተምሃሩ መንእስያት ወፍሪ ክግበር ከም ዘለዎ ተገይሩ ማለት እዩ። ስለዚ መፅናዕትታት ኣብ ኩሉ ተካይዱ እዩ። ብመፅናዕቲ እዩ ዝተበጊሱ። ቅድሚ እቲ ኣብ ሓራ ቦታታት ገርናያ ዝነበርና እውን ወፊሮም ነይሮም እዮም። ካብቲ ቤት ትምህርቲ መምሃራን ዝኸዱ ተኸፊቱ ነይሩ እዩ። ድሓር ኣብ 79 ናይ ምዝላቕ ኩነታት ምስ ኣጋጠመን ድሕሪ ተመሊሱ ድሓር ድሕሪ ሻድሻዊ ወራር ከዓ ውሕዳት ሰባት ኣብ ኩለን ናይ ሽዑ ዞባታት ዝበሃላ ነበራ ሰሜን፣ ምብራቅ፣ ደቡብ፣ ሰሜናዊ ቀይ ባሕሪ ኣብዚአን ቦታታት እዚኣተን ኣብያተ ትምህርቲ ክዝርግሓ ኣለዎ ተባሂሉ ኣብቲ ሓራን ሓውሲ ሓራን ዝኾነ ቦታታትና ዝርግሕ ናይ ትምህርቲ መጪ ማለት እዩ። ሕጂ ክንብገዝ ከለና ብውሕዳት እዩ ተገይሩ። ኣብዘን ቦታታት እዚኣተን ሕጂ ብጀማሂር ብገለ ብገለ ኣክቲቪቲ ንጥፈታት ይካየድ ነይሩ። ሕጂ ስጋ ክለብስ ምእንቲ ንዚ ሕጂ ብግቡእ በቲ ግቡእ ክኸይድ ምእንቲ እዚ ወፍሪ ጀሚሩ ድሕሪ ቁሩብ ኣብቲ ናይ 83 እቲ ሻርሻ ወራር ዳርጋ ክስታይ ምስ ኮነ ምስ ኣብቃዐ እቲ ወፍሪ ብብዝሒ ፊተወራሪ ከዓ ኣብዘን ድጠቐስኩልካ ቦታታት ከይዶም ማለት እዩ። እዚ ሕጂ እቲ ሓራን ሓውስ ሓራን ንብሎ ዘለና ዝበዝሐ ከባቢ ጎረቤት ፀላኢ ኮይንና ኢና ንብሎ ነርና። ንኣብነት ባፅዕ ከሎስ ፎሮ ቤት ትምህርቲ ነይሩ። ሕሰብ ሕጂ ኣብ ፎሮ ብባሕሪ መፀካ ብእግሪ መፀካ ኣብ በዓል እንገል ኩሉ ተሓድሽ ባብሾ ገለ ዝበሃል ቦታታት ኣብዚ ኣብያተ ትምህርቲ ነይሩ። ደቡብ እንድሕር መፅካ እሾኽ እዩ ነይሩ። ወደ ገባን ገለን ኣሎ ካብ ዓዲ ቀይሕ መፀካ ገለ መፀካ ነይሩ። ሰሜን እንድሕር መፂኻ ኣብ በዓል መቕርካ ቤት ትምህርቲ ክትከፍድ ዓድና ኣመንሲ ፀላ ኣበይ ነይሩ። ኣበይ ቦትኡ ዘሎ ቀረባ እዩ ክትሪኦ ከለካ። ሰሜና ባሕሪ እሾኽ እያ ነራ። ወደ ገባን ገለን ገለን ገለን እንዳመሃርካ ከለካ ሳንጣካ ሒዝካ ትበረሉ መገዲ ኢካ ተናዲ። ኣብቲ ገሊ እዋን ከዓ ህዝቢ ተሓባቢርካ እንተ ላፂ እንተ ቢሉ ኣብ መንጎኡ ገይሩ ንፀላኢ ኣታሊልካ ቆልዑት ከምዚ ድሕኑ እዩ ዝግበር ነይሩ። እዚ ማለት ግን ኣብ ገሊ እዋን ከዓ መስዋዕቲ ተኸፊሉሉ እዩ። ከፊልና ኢና መስዋዕቲ ቀሊል ኣይኮነን። እዚ ዋጋ መስዋዕቲ ዝተኸፍለሉ መደብ እዩ መደብ ምጥፋእ ማሃይምነት።
1: ታሪኽ ባህልን ክብርታትን ሃገርካን ውድብካን ምስራፅ ናይ መጻኢ ዕላማታትን ኣብቲ ሓራ ትኸውን ኤርትራ ዓብዪ ስእሊ ከም ዝፈጥሩ ጌርካ ምኹስኳስን ዓብዪ ሓላፍነት ዝሓትት እዩ ነይሩ። ስለ ዝኾነ እቶም እኹላት ተምሃሮ ቤት ትምህርቲ ሰውራ እውን
0: ኣብ ቤት ትምህርቲ ሰውራ ዝዓበየ ወዶም ጓሎም ፍትሒ፣ ሓቂ፣ ቅንዕና ዝረእኻዮ ብነቐፌታዊ ዓይኒ ርኢኻ ምንቃፍ እዚ ልሙድ እዩ። ዋላ ኣብቲ ተኣላለያ እውን ሓቂ ቅንዕና እንዳልካ ኣብቲ መስርዖም ውን እንተ ብፅፅዋኢልካ እንተ ብገሌልካ እንዳመሃርካዮ ምካ ተዓቢ ልዕሊ ዝኾነ ከዓ ጅግንነት ተበጃውነት መስዋእቲ ምምራፅ መስዋእቲ ግድነት ምዃኑ ዋጋ ምኽፋል ተባሂሉ እውን እዚ ኩሉ ጎስጓሳት ይግበረሉ ነይሩ። ሕግታት ነይርዎ፣ መምርሒታት ነይርዎ፣ ናይ ተምሃሮ ወርቃዊ ሕጋጋት እውን ነይሮም እዮም። እዚኦም ሕጂ መምሃራን ጥራይ ዘይኮኑ እንኮላይቶም ኣለይቶም ኣቦታት ኹን ኣዴታት ኹን እቶም ቆልዑት ክላበስዎኹም ዘለዎም ተገይሩ ተዓበ እሱ ስለ ዝኾነ ከዓኒ ኣብኡ ዝዓበየ ቆልዓ ወዶም ጓሎም ሃገረ ይብሉ ንሃገሮም ፈቱ ክስውኡ ቀዳምነት ህቡ ትምህርቲ ጠንጢኖም እውን ክንጋደል ኢና ኢልካ መዓት ፀገም እቲ ቤት ትምህርቲ ይረክብ ነይሩ እዩ። ወላ ውድብ እውን ፀገም የጋጥሞ ነይሩ። ክሳብ ላዕለዎት ሓለፍቲ መፅኦም እውን ብረት ፅባሕ ንጎ መካዚኖ ክኣት እዩ ዘገድሰና ፒሮን ወረቐትን እዩ ተባሂሉ እውን ኣእምሮኦም ክሰፍሕ መፃኢት ኤርትራ ክስእልዋ ምእንቲ ንዓኣ ንምምዕባል ከዓ ክምክቱ ምእንቲ ኣብቲ ሽዑ ግዜ ትሒዝካ ጎስጓስ ይግበረሎም ነይሩ። ታሪክ ሰሪሖም እዮም ብተራሪ መስዋእቲ ድሕራ ይብሉን እዮም። ንዝረኣይዎ ነገር ከዓኒ ብዝኾነ ነገር ኣይቀሸሹን እዮም። ተጓቢልካ ምዝራብ ከዓ ትድዕብዮም። እሱ እቲ ካሪክለም እሱ እቲኡ ዝነበረ ሰብ ዝገብር ዝነበረ ሓቂ ፍትሒ እንዳለ ዝኸይድ ስለዝኾነ እዚ ከዓ ብግብሪ ኣብ ዝተመደቦ ከዓ ኣርእዮሞ እዮም።
1: ኣብ ሓራን ሓውሲ ሓራን ዝውሃብ ዝነበረ ትምህርቲ ካብ ህዝቢ እውን መልሲ ዕንጋለ ይውሃብ ነይሩ እዩ። ወርሓዊ ጸብጻብ ብምግባር ድማ ገምጋም ናብ ሳሕሊ ይኸይድ፣ ካብኡ ኸዓ ተኸሊሱ ይምለስ። እቲ ትምህርቲ ኣብ ሕፃናት ጥራይ ዘይኮነ ኣብ ዓበይቲ እውን ብስም ምጥፋእ ማሃይምነት ናይ ትምህርቲ ወፍሪ ተገይር እዩ። እዚ ሓጋዚ ነይሩ። ኣባላት ባይቶን ኣብ መሓደርትን ኮይኖም ክምረፁ እንከለዉ ማሃይምነት ዘጥፍዮም ነይሮም። ኣብቲ ግዜ ተራ ህዝቢ
0: እዚ ክትገብር ከለካ ክብደቱ ሕጂ ኾንካ ክትዛረበሉ ከለካ ቀሊል ይመስል፣ ህዝቢ ዝተሳተፎ ኣሳታፍነት ናይ ህዝቢ ዝነበሮ ብድልየት ናይ ህዝቢ ዝካየድ ንጥፈታት ስለ ዝኾነ ከዓ ህዝቢ ይዕቁብና፣ ህዝቢ ኣሊና፣ ህዝቢ ይሕሊፉ ኣይሃበናን። ኣብ ዝተፈላለየ ዘጋጥም ዝነበረ ቅድመ ግንባር ኮይኑ ህዝቢ ዓቂብና። እዚ ሕጂ ቀሊል ተራ ኣይኮነን ነይርዎ። ትዝርግሐ ትድሸፈኖ ኤርያ ሕጂ ውሑድ ኣይኮነን። ብዙሓት ከዓ ናይ ትምህርቲ ዕድል ረኪቦም ደይፈልጡ ቦታታት ኣቴና ምምሃርና እቲ ምዕሩይነት ንክመፅእ ሓጊዙ። መሰረት ናይ ማሕበራዊ ፍትሒ ከዓ እዚኣ እያ። ማሕበራዊ ፍትሒ ከነ ንግስቲ ኮይና እዚኣ እያ መሰረታ። ግንባር ከዓ ነዚ ኣብ ግምት እትዩ እቲ ዕድል ዘይረኸበ ክባፃሕ ከም ዘለዎ ገይሩ እቶም ትማሊ ኣብ ሳሕል ደዕበዮም ዝመልመሎም ብኣርኣያነት ህዝቦም ከንቅሑ ኣፍሩ ማለት እዩ። ምስ ተዓፅኦ ቤት ትምህርቲ ንሳሕል ከይድና እውን ተማሂርና ሓይልና ኣብ ኣገባብ ኣምህራና ድዩ ካልእ እቲ ስነ ፍልጠታዊ ዝኾነ ክሳያት ሒዝና መፂና ዓጢቕና ከዓ እንደገና ነስራሕ ንቕፅሎ ነርና ማለት እዩ። ቀሊል ኣይኮነ እዚ። እንደገና ብቋንቋ ኣደ ክምሃር ምክኣል ከዓ ኣብቲ ርስዕ ዝነበረ ብሄራታ ከይተረፈ ሰሊኹና ይነኣቲና። እቲ ፅቡቕ ነገሩ ዋላቶም መምሃራን ናሽዑ ግዜ ነቲ ቋንቋ ዘይፈልጥዎ ኣብቲ ህዝቢ ኣትዮም ነቲ ቋንቋ መሊኾም መምሃራን ዝኾኑ ዝኾና ነሮምና ማለት እዩ። ኣነስ ከም ሰብ ተማሃሪት ነረ ናይ መምህርና ኣይፈለጥ ናይ ገለ ኣይፈለጥ ቤት ምሶር ዓይነዓይ ሰብ ገይርኒ መምህር ክኾን ከም ዘለኒ ክምህር ከም ዝኽእል ዝገበረኒ ዘዕጠቐኒ ቀሊል ሞያ ይኮነን በቲ ሞያ ዓጢቐ ከዓ ንህዝበይ ከበርክት ዝገበረኒ ቤት ምርሶራ እዩ።
1: ኣብ ሳሕል ዜሮ ዝተመስረተ ቤት ትምህርቲ ሰውራ ኣገዳስነቱ ምስ ተራእየ መሓውራቱ እናዘርግሐ ኣብ ብዙሕ ከባቢታት እዩ ጽልዋ ገይሩ። ብዓብኡ እቲ ካሪክለም ማለት ስርዓተ ትምህርትን መምርሕን ካብ ሳሕሊ ብገስ እንደገና ተገምጊሙ ይምለስ። ብሓሳብን ብዝርዝርን ሃብቲሙ መሊሱ ናብ ኣተግበርቱን ተጠቀምቱን ይዝርጋሕ።
0: ንድሕሪ መስመር ደማ ሓድሮ ሓለፍቲ ነይሮምና ካድረታት ቤት ፅሕፈት ነይርና እዩ። ናብዚ ይኸይድ ካብዚ ተኣኪቡ ናይ ኩለን

0: ዞባታት ናይ ትሽዑ ዝነበረ ከዓ ንሳሓሊ ኸይድ ነቲ እንዳ ካሪክለም ይቕልቦ ነቲ ምሕደራ ናይቲ ቤት ትምህርቲ ዝነበረ ሓለፍቲ እውን ቀለብ ይኮኖም ማለት እዩ። ኣብ በብእዋኑ ሓለፍቲ ዞባታት ዝነበሩ ኣኼባ ይግበር፣ ገምጋም ይግበር። ካብ ኩሉ ይመፁ እቲ ዝሃብናዮም ፀብፀባትን ገለ ንዝፀንሐ ከዓ ገምጋም እንዳተገብረሉ ከዓ ይኸይድ። ሕጂ ሞእኩል ስራሕ እዩ ዝኸየድ ነይሩ። ለይቲ ናይ ምሸት ጓሶት ቤትሮማክስ ጌርካ ክትብል ከለካ ዋርድያ ካትወፅእ ምልሻ ኣለዎ ገለ ኣለዎ ዋርድያ ወፂእ ካ ካትምህሮም ነቶም ቆልዑት ሽዑኡ ምሄርካ ምሰፋናንካዮም ኢኻት እንዳተሃደድና ኢና ስሪሕና ነቲ ነት ስራሕ
1: ኣብ ሓራን ሓውሲ ሓራን ዝነበራ ቤት ትምህርቲ ንባህሊ፣ ስእሊ፣ ስፖርት፣ ትምህርቲ ፖለቲካን ካልእ ዝተፈላለየ ኣገዳሲ ዕማማትን ዝሓቁፍ ክለብ እውን ነይርዎን እዩ። ብኸምዚ ዓይነት ኣገባባት ከዓ እቲ ክመሓላለፍ ዝድለየ ብመልክዕ ምዝንጋዕን ኣስተምህሮን ይወሃብ ነይሩ እዩ።
0: ፖለቲካዊ ትምህርቲ ካብቲ ኣካዳሚ ኣይፍለን ነይሩ። ማዕሪ እዩ ድኸይዱ መዛሙር ነይሩ፣ ፅቡቅ መዛሙር ተሰሪዖም ደወል ተደዊላ ክኣቱ ከለዉ ይዝምሩ። እቲ ከባቢ ጥዑም ንፋስ ይሽዑ ድነፍስ ብማዕዶ ክትሰምዖም ከለካ ገለ ነገር እዩ ድስምዓካ። ድሙቕ ድምፂ ናብ ገለ ዘእተወካ ድምፂ ባህታ ድፈጥር ድምፂ ኢኻ ትሰምዐ። ሕጂ እቲኦም ኣብ ትምህርቲ እዚኣተወ ቆልዑት ነዚ ሰሚዖም ሕጂ ክምሃሩ ይደፋፍኡ ነይሮም። መልእኽቲ ደመሓላልፍ ዘሎ ማለት እዩ። ስለዚ ብሃገራውነቶም ዝኮርዑ ዝሕበኑ ቆልዑት ከዓብ ምእንቲ እቲ ኣብ ቤት ምርሶራ ዝግበር ኩሉ ናብኡ መፂኡ ይትግበር፣ ግድነት ይትግበር ማለት እዩ። እዚ ጥራይ ዘይኮነ ሕጂ ቦርዲን ስኩል እውን ነይረን እየን። ኣብ ቤት ምርሶራ ጥራይ ኮነን ቆልዓ ተዓቂቡ ድምሃር ነይሩ። ኣብ ድሕሪ መስመር እውን ቦርዲን ስኩላት ነይርና እዩ። ኣብ ባርካ ነይሩ፣ ኣብ ምዕራብ ነይሩ። እቶም ኣብ ርሑቅ ገጠራት ዝነብሩ ነዊሕ መገዲ ክኸዱ ዘይክእሉ ካብ ቀዳማይ ስጋብ ሳልሳይ ክፍሊ ኣብታ ደለዎ ዓዲ ተማሂሮም ራብዓይን ሓምሻይን ምስ መፁ ውሕዳት ስለ ዝኾኑ ግን ኣብ ሓደ ተጠርኒፎም ክምሃሩ ተባሂሉ ሕጂ ኣብ ምዕራብ ቦርዲን ስኩል ነይሩ። ማዕረ ናይ ቤት ምርሶራ መሻርፉ ካብቲ ክሳይ መፅእ ነይሩ። ኣብዚ ሕጂ ቀሊብካ ኢኻ ተምህሮም ዘለካ ራብዓይን ሓምሻይን ምስ ኣበሉ ይፍርዙን እዮም። ምሳሓል ከዓ ክቕፅሉ ከም ዘለዎም ትገብር። ኣብ ቴክኒካል ስኩል ዝኣቱ ካልእ ዝኣቱ ኣቱ ፓይሎታት ኮይኖም ገለ ኮይኖም ገለ ኮይኖም ዘበርክቱ ዘለዉ ነዚ ሃገር ኣለና ልክ ድብሎ ከዓ ፍርያት ናቱ ኣብ ፈቐዱ ኣለዉ። ሕጂ ናይ ቦርዲን ስኩል ድሕር መፅካ ኣብ ባርካ ተመፅካ ከምኡ እዞም ኩሎም ሕጂ ኣብ ዝለሓሸ ደረጃ በፂሖም ዘለዉ ካብ ዝተፈላለዩ ብሄራትና ኣብቲ ቦርዲን ስኩል ዝተምሃሩ እዮም። እንዳቀለብካ እንዳብላዕካ እንዳስትኻ እቲ ውሕድ ውሕድ ቁፅሪ ኣብ ሓደ ጠርኒፍካ ይሕዋት ኮይኖም ከምዚ ዓብዪ እንዳገበርካ ተገይሩ እዩ። እዚ ሕጂ ካብዚ ዝፈሪ ሰብ ልክዕ ከምቲ ናይ ቤት ምርሶራ ኣብ ሃገራውነቶም ዘተኣማሙ ኮኑ ከዓ መንእስያት ናይ ብሓቂ ፈር እዮም። ኣብቲ ህዝቢ ሰረት ዘንበረ ስለ ዝኾነ ህዝቢ ተሳትፎ እውን ነይርዎ እዩ። በይነ ናይ ኮናንቲ ትምህርቲ ዕውት ክኸውን ከም ዘሎ ጌርና እዩ።
1: ኣብ ዝተፈላለየ ቦታታት ቤት ትምህርቲ ሰውራ ዝኹስኮሱ ዝነበሩ ተምሃሮ ዋላ እኳ ኣብታ መጻኢት ኤርትራ ዓብይ ተራ ክህልዎም ብምባል ተዓቂቦም ይንበሩ፣ እቶም እኹላት ተምሃሮ ግን ኣበ ምምጻእ ናጽነት እውን ዓብዪ ዋጋ ኸፊሎም እዮም።
0: ኣባል ቤት ትምህርቲ ሰውራ ናጽነት ንክንመጽእ ዝኸፈለ ዋጋ ቀሊል ኣይኮነን። ካብቲ ቤት ትምህርቲ ብዙሕ እዩ ተወዚዑ። ኣብ ሰራዊት ኹን ኣብ ክፍልታት ኹን ኣብ ገለ ኹን ኣብ ብዙሕ ፋሒሉ ብዙሕ መስዋዕቲ ተኸፊሉ እዩ። ኣብ ሓይሊ ባሕሪ ንምፃእ፣ ሓይሊ ኣየር ንምፃእ፣ ኣብኡ ዘበርከትዎ ሃንደሳ ንምፃእ፣ ገለ ንምፃእ ብብዝሒ ተወዚዖም ፊተወራሪ ናብኡ ታሪክ ሰሪሖም። ሃገር ሓራ ክትኾን ከዓኒ ዋጋ ከፊ ኢሎም ዝኾነ ኣባል ቤት ምርሶሮ ኣበራይ ትሰምዓሉኒ ካብ ጅግንነቱ ምናልባት ኣብቲ ዘዕበዮ ባህሪ ትሪ ክህሉ ይኽእል እዩ። ኣይፃዓድን እዩ ትብል እዚ ኣሎ ኩሉ ይቕበሎ ዶ ይቕበሎን ካልእ ሕቶ ኾን ኣተዓባቢኡ ግን ድፃዓድ የለን። እታ ትመስሎ ኣብዚኣ ድሕር ምሕር ድበሃል የለን ነቲ ኩናት ነቲ ካልእ ከዓ ኮን እዩ።

0: መዕበዮም ስ እዩ ዋላ እቶም ብስሓል ዳዓበይ በሎም ኣላብዚ ድሕሪ መስመር ኹን ቦርዲን ኹን ገለ ዳዓበይ እዚ ባህር እዚ ኣሎ እዩ ተላቢስና ብኢና መፂና እሶም ኣይኮኖም እቶም ኣለይቶም ከይተረፍና ንዕኦም ኣርኣያ ክንከውን ተላቢስና እዩ እቲ ዝነበረ ተሓሳስባና ዝዕብየና ገለ ኩሉ ጠፊ እዩ ብኣርኣያነት ክትኣለ ስለ ዝግባአካ ማለት ሃገር ኣብ ምልማዕ እናሃለና ከለና ኣብቲ ናይ ልምዓት ወፍሪ ተዋፊርና ከለና ወራር መፂ ወራር ደድሓኑ እጃሞም ዝገበሩ ፓይሎት ኮይኖም ሓይሊ ባሕሪ ኮይኖም ሃንደሳ ኮይኖም ካልእ ኮይኖም ፍርያትና እዮም እቲ ዝተኣተወ ቃል ሃገር ዳግም ፀገማት ኣብ ዘጋጠማ ግዜ እውን ኣለናልኪ ኢሎማ እዮም ኣብ ቦርዲ ተምሃሮ ድሕሪ መስመር ተምሃሮ ገለ ተምሃሮ ገለ ተምሃሮ ኩሎም ኣለናልኪ ኢሎም ነዚ ሃገር እዚኣ ክሳብ ሕጂ ይገብሩላ ኣለው ይሰርሑ ከዓ ኣለው ማለት እዩሸሎ ፍረ
1: ኣብ 1976 ኣብ ዜሮ ሳሕሊ ዝተመስረተ ቤት ትምህርቲ ሰውራ ጽልዋታቱ ዓብዩ ኣብ ምብራቕ ምዕራብ ባርካ ኣብ ደቡብ ብሓፈሻ ኣብ ዝተፈላለየ ከባቢታት ኤርትራ ሰሊኹ እዩ ነንሓድሕዱ እናተጸላለወ ክገፍሕ ግዜ ወሰደን ኣብ ዝተፈላለየ ቦታ ኮይኖም ንነፍሶም እናመሃሩ ዝምህሩ ዝነበሩ ኣለይትን መምሃራንን ዓብዪ ተራእዩ ነይርዎም እዞም እንዛረበሎም ዘለና ኣብዚ ግዜ ኣብ ዝለዓለ ደረጃ በጺሖም ዝርከቡ ተምሃሮ ናይቲ ግዜ እምበኣር መሰረቶም መምህራኖም እዮም
0: መምህርና ሞያ እዩ ክቡር ሞያ ከ እዩ መምህርና ግን ተወፋይነት ሓትት እዩ ንኻልኦት ሰባት ኢኻ ክፈልጦ ከም ዘለዎም ትገብር ዘለካ ዘለካስ ትህብ ኣለኻ ንስኻ ረብሓ ይብልካ ስለዚ ውልቃዊ ረብሓ ድሓስብ እንተኮይኑ መምህር እቲ ዕላማ ተግባራዊ ክኾን ኣይክእልን በጃ ድሓልፍ እዩ መምህር ክኾን ዝግብኦ እዚ ከዓ የዕዊትና ክትውፈ ክትክእል ኣለካ እንድሕር መምህርና ብገንዘብ ትትምኖ ኮንካ ጠፊእኻ ገንዘብ መተካእት ኣይከውን ሕልና ቦት ሞያ ምኩራዕ ትሒዝካዮ ዘለካ ሞያ ከዓ ሓላፍነት ናይ ዜጋታት ዘሰክም ምኳኑ ክርዳእካ ክእል ኣለ ዕድል ናይ መን ኢኻ ብኣወንታ ዲኻ ትፀሉ ዘለካ ብኣሉታ ክትግምግሞ ክትክእል ኣለካ ስኻ ሓደ ኢኻ ኣብ ክላስ ክትኣት ከለ ሓምሳ ቆልዓ ግን ዕድል ናይ ዞም ቆልዑ እዚኣቶም ኢኻ ክትርኢ ዝግብኣካ በጅኦም ኢኻ ከዓ ክትሓልፍ ዝግብኣካ ይጥዓምካ ኣይጥዓምካ ናትካ ኣርእሲ ክኾኑ የብሉ ሰብ ኢኻ ዘድልየካ ነገር ኩሉ ግደፎ ማለት ኣይኮነን በታ ዘላትካ እንዳነበርካ ግን ዕድል ቆልዑት ክባኽን የብሉ ሎም መዓልቲ እንድሕር ጥዑ ደ ተማሂሮም ሚልዮናት ከፊልካ ናይ ሎም መዓልቲ ሰዓታትን ግዜን ኣይተምፃን ኢኻ ሎም መዓልቲ ኣብ ፍራይት ኮይና ክትመፅእ ኣብ ሓንጎል ቶም ቆልዑ ዝትኦም ድስረት ከዓ ነዚ ሃገር እዚኣ ኩውንቲ ንምግባር ዘለዎ ፅልዋ ተራን ተረከብቲ ሕድርሶ ምኳኖም ኣሚንካ ኢኻ ንነዊሕ ጠሚትካ ክሰርሓሉ ዝግባአካ ኣብ ውልቅኻ እንድሕር ዕግሽግሽ ትብል ኮንካ ግዜ ተባኽ እንትኾንካ ሰልዲ ጥራይ ኣይኮነን ኮራፕሽን ግዜ ኮራፕሽን እንተደየ ኣበርኪትካሉ ዕድል ቆልዑት ንሕር ኣጥፊካ ትዝዓበየ ኮራፕሽን ካ እዚ እዩ ስለዚ ብመጀመርያ እቲ ቅዱስ ዕላማ ብግቡእ ተረዲእካ ኣብዝሃለካ ሃሊኻ መምህር ተደኣ ተባሂልካ በጃ ሓፋሽ ክትሓልፍ ክትክእል ኣለካ ዝኾነ መምህር ዝኸውን ዘሎ ከዓ ሓፋሽ ዘምሃሮ እዩ ኣብ ኤርትራ ሳንቲም ከፍ ኢሉ ዝተምሃረ የለን ዲግሪ ምፅእ ማስተርስ ኣምፅእ ዋላ ገለ ምፅእ ብናይ ሓፋሽ ዓቕሚ ኢኻ ተማሂርካ ዘለኻ እቲ ትምሃሮ ዘለካ ከዓ ንሓፋሽ ከተገልግል ምእንቲ እዩ ሓፋሽ ይእውደካ እዩ ድኻ ስለዚ ነዚ ኣብ ግምት እቲና እቶም ቅዱስ ዕላማታት ሕድሪ ሰማእታት ደሰኩምና ሓላፍነት ናይ ቆልዑት ክንስከብ መጻኢት ኤርትራ ከዓ ክውንቲ ኮይና ንክትቅፅል ዝተረከብናዮ ሕድሪ ኣብ ምዕራፉ ክነብፅሕ መምህር ልዕሊ ዝኾነ ሓላፍነት ክስከም ክኽእል ኣሎ እዚኣ መሰረት ናይ ኩሉ ሕጂ መምህር ኩሉ እዩ ትማሊ ክትፀግብ ትኽእል ከይትፀግብ ትኽእል እስኻ ዘመሓላለፍካዮ ትምህርትን ክሳይን ግን ንብዙሓት ዕድልን ነዚ ሃገር ውሕስነት ዝህብ እዩ
1: ኣብ መጻጻእና ከምዚ እንተኮይኑ ነቲ ዝነበረ ኣካይዳና ክብርታትና ናይ መምሃርን ምስትምሃርን በቕዓትና ክምለስ ክኽእል ኣለዎ ኣብቲ ግዜ ቃልሲ ውድብ ቤት ትምህርቲ መስሪቱልና ወለዲ ኸዓ ደቆማ ረኪቦምና ሕጂ ድማ ብተመሳሳሊ ደቅና ንመምሃር

0: ራኒና ንረክቦም ኣብ ዕድላትን መጻኢኦምን ወሰንቲ ዝኾኑ መምህራን እዮም። ኣብ ሓራን ሓውሲ ሓራን ዝተጠርየ ተመክሮ ኣብኡ ዝተሓንፀፀ ስርዓተ ትምህርቲ ድሕሪ ናጽነት ዓብዪ መበገስን መንጸፍን ኮይኑ ኣገልጊል እዩ። ነቲ ስርዓተ ትምህርቲ ጥራይ ዘይኮነ ነቲ ክብርታትን ሕመሮትን እንከላ ኢና ክንጥቀመሉ ዘለና ትብል ካብቶም ብዙሓት ኣብ ምምሃርን ምስትምሃርን ቤት ትምህርቲ ሰውራ እጃም ዝነበራ ተጋዳሊተ ኸኣ ተስፋ ሚካኤል ኣብዚ ግዜ እዚ ክንገብሮ ዘለና እውን ኣሚታ ኣላ።
1: ምስ ወለዲ እንዳተራዳድአ ምስ ስድራ ቤት እንዳተራዳአ እቶም ክብርታትን ዜግነታዊ ሓላፍነትን ክሰርፅ ከም ዘለዎ ክገብር ክኽእል ኣሎ። ክትቅሽሽ የብልካን፣ ከተዳናግር የብልካን፣ ካብ ክሳድ ንላዕሊ ክትሰርሕ የብልካን። ሙሉእ ልቦና ሂብካ ክሰርሕ ኣለካ። ካልእ ስምዒት ገለ መለገለ ይሃልኻ ኣብቲ ቤት ትምህርቲ ምስ መፅካ ትገድፎ ብኡ ኣይትገዛእ ብኡ ኣይትገዛእ። ወዲ ሰብ ኢኻ ዕግበት ዘይሕበካ ብዙሕ ክህሉ ክእል እዩ። ኩሉ ንዓግብ ኢና ማለት ኣይኮነ ዳኣተኻዮ ስራሕን ገለን፣ ግን ሓላፍነት ናይ ሃገርን ናይ ህዝብን ፅባሕ ዝተኸፍለ መስዋእቲ በቲ ዝትለኸከይድ ምእንቲ ነዚኦም ቆልዑ እዚኦም ኣብልና እዚ ኩሉ ምህዞ እዚ ኩሉ ዝግበር ዘሎ ሰብ እዩ ዝገብሮ ዘሎ። ተወዳዳሪ ብቕዓትና ንሕና ናብዚ ክንበፅሕ እምንቶ ናብዞም ንኣሽ ደቅና ብግቡእ ተምሂርና እቲ ኩሉ ክብፃሕ ይከኣል እዩ። ዘይብፃሓሉ ምክንያት የለን። ንሕና ተለቃሕቲ ኣይኮናን ክንከውን ጌርና እውን ሕፉራት ክንከውን ክብርታት ንዓቂብና ንክንቅፅል ናይ ትምህርቲ ዓቕምና ክቢ ኢሉ ተማራምርትን መሃዝትን ዝኾኑ ነዚ ሃገር እዚኣ ዋልታ ዝኾኑ ዜጋታት ብኩሉ እንትንኣ ብቁጠባ ኹን ማሕበራዊ ኹን ፖለቲካ ኹን ገለ ኹን ውሕስነት ክቡ ዝኽእሉ ሕጂ ነቲ ስራሕ እውን ብልቢ እንተደይ ቀፂልናዮ ከባቢና ዝንሪኦ ዘለና ኢና። ብዝሒ ሰብ ትርጉም የብሉ። ዓቕሚ ሰብ ይወሳኒ፣ ሰብ ከዓ ይኩሉ ዝገብር። ስለዚ ትት ማለት ክንዲ ዓሰርተ ክንዲ ገለ ኮይና ነዛ ሃገር እዚኣ ኹንቲ ክንገብር ዝገና ሕጂ ብፍልጠትና ንባዕቕናካ ሓደ ክንዲ ምእት እውን ኮይኑ ነዛ ሃገር እዚኣ ክገብርላ እንተኮይኑ ተራ መምህር ቀሊል ኣይኮነን። ንሕና ብካሪክለምና እንምህር ዘለና ናይ ጉዙኣት ኣገልገልቲ ኣይኮንና። ንሕና ንውንኖ ንሕና ንሰርሖ ብናትና ኢና ንኸይድ ዘለና። እዚ ክዕቀብ ምእንቲ ንውሉድ ወለዶ እውን መበገሲ ክኾኖ ምእንቲ ፅባሕ ንጎውን ውሕስነት ዘለዎ ክንገብር ሕጂ ስነዳ ከሎ እዚ ሰብ እዚ ከዓ ብደቂቕ እንዳፅናዕካ መሓዝ እቲ ዝበለፀ ዝብገስ ዘሎ ፅቡቕ። ኣብዚ ሕጂ ስራሕ የድሊ። እዞም ናይ ትምህርቲ ዕድል ረኪቦም ዘለዎ መንእስያት ወዶም ጓሎም ከዓ ኣቓልቦ ገሮም ክሰርሐሉ ይግባእ። ምክንያቱ ዓቕሚ ከዓ ኢኻ ትገብር
0: ትነብር ክሳብ ዝሃለኻ ክትቅፅል ዘለዋ ሃገር እውን ካብ ሃለዎትካ ደውታን ዘገምታን ክህሉ የብሉን። በብምዕራፉ እናተኸፋፈለ ጉዕዞ ክቕፅል እዩ። ስለዚ ንብሕጂ እውን እንተኾነ ካብዚ ዝሓለፈ ቃል ስናን ጉዕዘና እንተመኩርና ንጎብረ ነገር እንተልዩ
1: ነታ ሃገር ውሕስነት ዝህቡ ሓላፍነት ዝስከሙ ብሃገራውነቶም ዝሕበኑ መንእስያት ክትፍር ከላ ካብዚ ዝዓቢ ፀጋ የለን። ኩላህና ነዚኣ ክንደፍኣላ ኣለና። ኩላህና ደድረኣናዮ ከምቲ ናይ ቀደም ባህልና ያዕ ምባል ኣዝዩ ኣገዳሲ እዩ። ሚኒስትሪ ትምህርቲ ዕውት ክኾን እንተኮይኑ ከዓ ናይ ኩሎም እቲ ሕብረተሰብ ከምቲ ትማሊ እዚ ኩሉ ኣብ ውሽጢ መስመር ፀላእ ኮይና ክንሰርሕ ከለና ተራ ህዝቢ ዓብዪ ኮይኑ ደዐወተና ሕጂ እውን መሰረቱ ህዝቢ ተርኡ ክዓቢ ክኽእል ኣለዎ። ኩላህና ዝምልከተና ከዓ ኣብዚ ዘድሃበ ጎስጓስ ምግባር ምክንያቱ ጥዑያት ዘግያታት ዓብዮም እታ ንደልያ ሃገር ክውንቲ ኮይና ንዘለኣለም ክትቅፅል ከዓ ፅባሕ ዘየጣዓሰና ስራሕ ክንሰርሕ ምድግጋፍ ከድል እዩ። መስርሕ ምዕባለ ከዓ ብከምኡ እዩ ድጅመር እምበር ሓደ ምፅኢሉ ኮፍ ዝበለ ነገር ኣይኮነን። እቲ ፅቡቅ ግን ንመንነትናን ክብርታትናን ዝውክል ትሕዝቶ ሒዙ ምብጋሱ ብቋንቋና ናህና ዋንነት ናትና ብዝኾነ ካብ ሓደ ይመፀ ካብ ሓደ ተሸመተ ነቲ ናትና ባህልን ክብርታትን መሰረት ክኸውን ዝኽእል ትሕዝቶ ሒዙ ምብጋሱ ካብ ግዜ ናብ ግዜ ከዓ እንዳዓበየ ምካዱ እዚ ናይ ሕጂ ዘሎ ትምህርቲ ዝካየድ ዘሎ ኣብዚ ሃገር እዚ መበገሲኡ ትናሽዑ እዩ ማለት
0: መግዛእቲ ንህዝቢ ኤርትራ ዝተፈላለየ ገጻት ኣርእይዎ እዩ። ገለ ንኽጋደል ገለ ኸዓ ንኽዕቆብ ናብ ሜዳ ውሒዙ ብኻልእ መልክዑ እውን ሃገሩ ገዲፉ ናብ ስደት ኣምሪሕ እዩ።

Sandra.